0: ስኒ ስለ ተመዛበለ እቲ ሓይሊ ናብ ሓንቲ ወይ ናብ ክልተ ስኒ ጥራይ ይኹን ኣብቲ ካልእ ከፋል ተንስኒ ሽዑሰነስያ ማለት እዩ
1: ኣይረኸብን እዩ ማለት እዩ ኩሉ ግዜ ሓጓፍ ኣሎ
0: ኣብ ሓንቲ ክልተ ስኒ ጥራይ
1: ይረኸብ ፀቕጥስ ናብን ጥራይ
0: እዩ
1: ማለት እዩ ኣብቲ ናይ ስነምሮ ጥዕና ዝበልካዮ ምስቲ ናብቲ ፃዕቤናት እዩ ክከይድ ከሉ መስለኒ ዎ እንታይ ንምባል ሕጂ ስነምሮዊ ጥዕና ናይቲ
0: ቆልዓ ስለቆልዓተ ኮይኑ ዋላ ብኣዳልቲ ብዓቢ ኣሎ ማስክ ዝገብርሉ ኩሉ ግዜ ዋላ ኣሎ ምልጋፅ ኣሎ ቆልዑት እጂ ነቲ ቆልዓ ሲ ብሰንኪታ ስኑ ስለደይ ተሰርዓት እቲ ሳይኮሎጂ ናቱ ሰሎ ማለት እዩ እቲ ሶሻል ኤንቫይሮንመንት ናቱ ብመሰረት ህሰ ማለት እዩ
1: ፅቡቅ ኣብቲ ጎድናዊ ሳዕበየን ክንሰግር ኢና ቅድሚ ኣብኡ ምካድና ኣቲ ክሳዕ ጅሂብካና ዘለካ እቲ ሓፈሻዊ መብርሂ ወይ ከዓ መእተውቲ ብዛዕባ ዘይስሩዕ ኣስናንን ጠንቁን ሳዕቤናቱን ኢና ክርኢና ኣብቲ ጎድናዊ ሳዕቤን ናይ ምእሳር ክንከይድና ምክንያት መይባ ኣብቲ ፍታሕ ክንብል ንኮልና ብቲ ፍታሕ ቅድሚ ምእታውና ዕድል ክንህብ ተዓዘብቲ ሞ ሕቶ እንተልይዎም ቀጥታ ካሓትኻ ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ ከምዚ ትከታተልዎ ዘለኹም ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ዘይስሩዕ ኣስናን እዩ ዕዱም ጋሻና ዶክተር ሳይሞን ለባሲ እዩ ብቁፅርታት ቴሌፎን 12 24 54 ከምኡውን 12 24 74 ምምድዋል ክሳብ ሕጂ ተዋሂቡ ዘሎ መብርሂ ሕቶታት ምስ ዘለኩም ቀጥታ ንዶክተር ሳይሞን ክትረኽብዎ ትኽእሉ ኢኹም ናይ ተዓዘብቲ ቴሌፎን ክሳዕ ድመፀና ሞ ኣብተን ፍታሕ ክንሰግር ኢና ማለት እዩ ክሳዕ ሕጂ ዝረኣናዮም ዝበልካዮ እንታይ እዩ ዘይስሩዕ ኣስናን ትጠንቁ ሓፈሻዊ ጠንቅታቱ ተወርሳዊ ከባብያዊ ኢልና ብቲ ሳዕቤናት ዘይስሩዕ ኣስናን እውን መፂእና ፀኒሕና እሞ ኣብቲ ፍታሕ ኢና ክንሰግር ሕጂ ንሓደ ዘይስሩዕ ኣስናን ፍታሕ ክመየርካ ካ ትገብረሉ እንዲ ትመፅእ ድሓን ቴሌፎን ስቱድዮ ክሳብ ዝሕልፉልና ኣብተን ጎድናዊ ሳዕቤን
0: ፍታሕ ተልና ሕጂ ከምዚ ክንገልፆ ዘለና ጠንቅን ኢና ንብለልና ሰውታ ቀዳመይ ትፍታሕ ምክልኻል ወይ ከዓ ፕሪቨንሽን እያ ንብላል ማለት እዩ እቲ ጀነቲክ ስቲል ዋላ ዋላ ሓንቲ ክንገብሮ ምክልኻል ዋላ ይንኻል ቀዲምካ ቀልጢፍካ ናብ ሕክምና ናብመት ሕጅም ናይ ምእሳር ክኢላታት ከም ዝብልዎ ኣብታ 7 ዓመቱ ቀዳመይቲ ቪዚት ናብቶ ክትከውን ኣለ ቀዳመይቲ ዝመፀ ህፃን ናይ ምእሳር ብሓፈሻ ናይ ምእሳር ኢልና ደይኮና እቲ ናይ ዘይስሩዕ ኣስናን ክሓተላ ዝኽእል 7 ዓመቱ ግድን ክመፅእ ኣለዎ ማለት እዩ እዚ ሕጂ እንታይ ትገብር ነቲ ዘሎ ፀገማት ኣቐዲምካ ከይተባእሰ ከሎ ምክልኻል ማለት እዩ ካልእ ከምኡ ንኣብነት ጃሓንቲ ኣብነት ኣብ ሓደጋታት ዝኾነ ቆልዓ ዝበዝሑ ሕጂ ምስ ወደቑ ዝኾነ ምስ ተሃረሙ ስኒ ድዩ ክሰ ግርፃን እውን ኣሎ ንኣብነት እጂ ኣብ መንከስ ከረም ከሎ ቆልዓ ዘግመና ኣብቲ መለጋግቦ ናይ መሳይ ባህር ኣሎ ኣብዚ ቲኤምጄ ጆይንትስ ንብሎ ማለት እዩ እዚ ቲኤምጄ ጆይንትስ እንድሕር ኣብዛ ግዜ እዚኣ እንድሕር ድኾነ ኣጋጢሞ ናይ ምዕባይ ቦታ ይሱ ከዓ እሳ ደው ትብል ማለት እዩ ብሓደ ቦታ ደው ትብል በዚ ሓደ ቦታ ጥራይ ይዓቢ ዳሕራይ ምስ ግዜ ተቆልዓ ሲመ ማዕረ ዘይኮነ ገፅ ክህልዎ ክእል ማለት እዩ ብብዝሕ ደጋጢሙ እዩ ዚሕጂ ቀልጢፍካ ናብቲ ሕክምና ተኸድካ ግና መበበክስታዩ ናቱ ፍታሕ ኣለዎ ማለት እዩ ዚሕጂ ምስቲ ምክልኻል ከየጋጠመ ማለት እዩ እንድሕር ኣጋጢሙ ከዓ ካብ ክብድ በለ ናይ ዓፅሚ እንድሕር ኮይኑ ፀገም ብመጥባሕቲ ናይ ስኒ ተኮይኑ ፀገም ከዓ ብዚ ምእሳር ስኒ ወይ ከዓ ኦርቶዶንቲክስ ንብሎ ትራዲሽናል ኣሎ ሕጂ እውን ኣድቫንስድ ነገራት ኣሎ በዓል ክሊራ ላይነር ከም እናበለ ኣብ ሕክምና ከይዱ ፍታሕ ፍጠረሉ ማለት እዩ
1: ፅቡቅ እዚኣ ብጣዕሚ ገዳሲት እያ 8 ዓመት ወላ ሓንቲ ወላ ይኹን ትቆልዓስ ኬትካ
0: ፐርማነንት 7 ኔንተን ፐርማነንት ድወፃ ፍላይተን ቅድሚት ኣብዚኣ ዋላ ሓንቲ ይኹን ልክዕ ፈለው ኣፖ ጅምር ኣሎ ብኣምስ ጀመረ ሸ ኤቨሪ 6 ማንስ ብዙሕካ ተወግድ ማለት
1: እዩ ዝድንጉካ ኣሎ ድሓቀ
0: ዝድንጉውን ኣሎሰባት ኩላት ናብ መልክዕና ኣሎ ኦስ እዚ ሕጂ እቲ ሞስት ኢና ንዛርብ ዘለና ኤክሰፕሽን ኣለ ሉ ግዜ ማለት ሓደ ሓደ ፍሉይ ትርዮታት ኣሎ ብብዝሒ እውን የጋጥምከምኡ
1: ዘጋጥም ደሻቅልዲ
0: ደሻቅል ኣይኮነ ግን ቸክ ይገብር ኣሎ ሓንቲ ካብትዮን ዝገለፅናያ ሕጂ እቲ ምውሓድ ኣስናና ኣሎ ጠቕላላ ስኒ እውን ደይክብሉ ክኾን ይኽእል እዩ ብኤክስሬ ጌርካ ቸክ ይግበር ስለ ዝኽእል ቸገርካ
1: ኦሬ መጻላን ይላንታ
0: ታስስ ፈልጥ ማለት እንታ ይተገብር
1: ጥቦ ተማ ቴሌፎን ይቦምና ለው ስቱዲዮ ማ ቴሌፎን ተደውልና አለ ሃሎ مرحبا ዶክተር አታብ ስቱዲዮ
2: ሰላም ከመይ ወልካ
1: አንደ ወልከ ታይፎን አትዋ ኦ ከመይ ወልከ ዳንደ ወልከ
2: እንዳል ሄልመስከ ነው ሄልባል
1: ሐራይ
2: ሐሰለኒ
1: ዋ ሰማን ላይ አለ ዶክተር ኦኬ ሐራይ ቀጥል
2: ጓለይ ኢዳ ተጠብገ
1: ዋ
2: እጂ ናይ መንጋጋጣ ዘምኳኑ ገለጻልሽታ
1: ዋ
2: እንታይ ከሐደለ እሱ ወስይካልዶ ዞም ፊደላት ተ ጨገል ሀከተም ቆማይ ፈልናሞ ፕሮፊት ሎ ይፈልዶ ወይ ህክምና ገለማለት ከሐደለ
1: ንጽርትሪያ ታተ ዶክተር
0: ዋ ቀድመ ጓል ክንዲ አመት ኾን ጓል ቻታ አመት ከጅት ምጥባው ድበልክ ያ ለይት ግዜ ድቃስ ተገብረዶ
2: እዚ ምጥዋ ተሐሽ ኮይና
0: ዋ እጂ ኦሬዲ ግና አደ ጸገም ተፈጥሮሎ ማለት ነው።
2: ዋ
0: ማካሽ አር ቴንክ ዩ
1: ምን ሰልከ አረ አረ ራይል መስግነከ ቃል ቴሌፎን አለና ናሎ مرحبا ዶክተር አታብ ስቱዲዮ ናሎ ራይል ለም መስመር ደለኸ
2: ዋሎ
1: አረ በቃ ደህን ራይል ክምል ሰልኪ ያንየልና ቃል ቴሌፎን ክንቀበልና በሐባር ጊሮ ክልቴን ክምል ሰልኪ ቃል ተደዋል ተይብ አተ مرحبا ሰላም ሃሎ ዶክተር አታብ ስቱዲዮ ሃሎ
2: ሃሎ
1: مرحبا نسمعك كلنا
2: الو كيفك
1: تفضل الحمد لله عليكي
2: بس تحكي لي منيره
1: سمعك كله سمعك كله قول عقم برتيع ولا قول عقوتك يلا هاي رايك قتلي قتلي نسمعك كلنا

0: ኣረ ኣይ ትቆልዓ ረቢ ሸዋ መስለኒ ዝያዳ ሰዓብ ኢሉ ኣብታ ናይ ራያል ክንመፅእ ኣብዚ ሓተ ትተሓቶ
1: ሕጂ እታ ናይ ራያል ሓንቲ ፅብቕቲ ነገር ካብቲ ዝበለ ምጥባቅ ኣቋሪፅ ኣሎ
0: ናይ ኣፃብዕቲ
1: እዚ ሕጂ እቲ ዝበርትዐ ስለ ዝ
2: ንዶክተር ክሓቶ ደቤሲ ስኒ ናይ ወደይ ናይ ወዲ ዓመትን ኣይሚን ወዲ 8 ዓመትን 6 ወርሒን ሓሊት ዳርጋ ናብ 7ዓይ ወርሒ ይኸይድ ኣሎ ካብ ሕጂ ትናኑ ዋላ ሓንቲ ኣይጎረፈን ዋላ ንቕነቕ ኣይገለን ከመይ ገብር
0: ረሰብ ሓኪም ቀሪቡ ኩነታት ኩን ስኑ ክፈልጥ ኣሎ ተቐዳመይቲ ግን 8 ዓመትን 6 ወርሒን ገይሩ ኣይጎረፈን ንቕንቕ ኣይበለን እኳ ያት ዘሎ
1: ተንስንሲ ብውሽጢ ደልዋ ትስንስ ተሪርዎ ኣሎ ፀባ ስንብላዓል ዘሎ እዚ ዘጋጥም እዩ እቲ ምድንጓይ ከምቲ ንብሎ ዘለና እቲ 7 ዓመት ዋላ ተበልናያ ንኩሉ ሰብ ኣይኮነ ገለ ሰብ ኣሎ ዝድንጊ ማለት እዩ ክሳብ ዕጃዓ ክሳብ 12 ዓመት እዩ በቲ ልክዕ ዝብለካ ድውድእ ብድሕሪ ፀባ ስኒ ዝበሃል የለን እዩ ዝብለካ ግን ኣሎ ክሳብ 15 16 ድኸይድ ኣሎ ማለት እዩ ተስናንሲ ይድንጉ ከከም ክስታዩ ማለት እዩ ሕጂታ ቀዳመይቲ ቪዚት ንኸም ኣገዳሲት ማለት እዩ ንዖም ፈለው እናገበርካ ኣይነት ትሰድድ ኣይነት ተፅናሕ እናተኸታተልካ ትኸይድ ማለት እዩ
0: ስለዚ እቲ 8 ዓመት ከዓ እተ ክልተ ናይ ቅድሚት ጎሪፈን ኣይበቐለን
1: ተኸልኪለን እየን ዘለዋ ሕጂ ብግርፃ ክኾነ ከላ ወይ ከዓ እቲ ዝበልናዮ እውን ክኸውን ይኽእል እዩ 100% ይኮነ ዘረባ
0: ራጂ ጌርካ ይፍለጥ
1: ራጂ ጌርካ
0: ስለዚ ሕክምና ቅሪብካ ችክ ምግባር ይፅቡቅ
1: ተሰላ ማፋት እዩ እቲዘየለካ ካልእ ሜጀርስ ክትወስድ ኢካ ማለት እዩ
0: ናብ ካልእ ፍታሕ ትኸይድ ኣራይ ቴሌፎን የብልና ሞ ኣብቲ ጎናዊ ሳዕቤን ናይ ምእሳር ክንመፅእ ጎናዊ ሳዕቤን ኣለዎ ድ እዩ ዝብል እውን ክመፅእ ኽእል እቲ ምእሳር ምክንያቱ ሕጂ ብፍላይ ብጣዕሚ በዚሑ ዘሎ መስለኒ ክትሪኦም ከለካ ተምሃሮ ዝምእሳር ናይ ስና ሞ እንታይ እቲ ጎናዊ ሳዕቤን ናይ ምእሳር ስኒ
1: እንጂ ናይቲ ስኒ ምእሳር ማለት እዩ ጎናዊ ሳዕቤን ንብሎ ንኣብነት ሕጂ ሓደ ካብኦም ምሕፃር ናይ ሱር ወይ ከዓ ሩት ሪዘርቭሽን ንብሎ ብጣዕሚ ውሕድ እዩ ከምዝገልፆ ዘሎ ሓደ ክሳብ 2 ሚሜ ማዕርኹ ንድኡ ምስታይ ይኮን ግን ናቱ ሳዕቤን እዩ እቲስንስ ሱር ስለ ትንቀሳቀስ ዘላ ክትእሰር ከላ እቲ ሱር ናታ ክሓቂ ክኽእል እዩ እ ውሑድ ኣማውንት ኖርማል ሬንጅ ክበዝሕ ከሎ እዩ ሰው ድኾነ ክስታክትርጥር ከሎ ትሰብ ናብቲ ሕክምንኡ ኸይዱ ልዕሊ ዓቐን ተንቀሳቀሳ ክብል ከሎ ቸክ ገብር ኤክስሬይ ገብረላ ክሳብ ክንደያ ከይዳ ኣላ ፈልጣ ክእል ማለት እዩ ካልእ እዚ ዋይት ፓችስ ወይ ከዓ ዲካልሲፊኬሽን ይብለልና እዚ ሕጂ ድበዝሐ እዋን ምስ ፅሬት እንዲ እቲ ሰብ ድሕር ደየ ፅሬ ንድሕር ኮይኑ እቲ ኢናመል ዲካልሲፋይ ድሆሞ ሰው ፃዕዳ ነገራት ትፍጠር ኣሎ ማለት እዩ
0: ምስ ተኣልየ ማለት እዩ
1: ምስቲ መወዳእታ ምስተወደስ ፃዕዳ ነጠብታብ ክፍጠር ይኽእል ማለት እዩ ካልእ እቲ ስኑ ግርፃን እውን ፅሬት ደይሒዞ ንድሕር ኮይኑ እቲ ሰብ እታ ግርፃን ስለተሓበጥ እቲ ስልክ ከዓ ነቲ ግርፃን መሊሶ ኾነ ዝረኽበሉ ሕጂ ሳይክል ክኾን ኣሎ ብሰንኪታ ምዕባጣ ነቲ ስልክ ክትንክፋይ መሊሳ ክትሓብጥ እያ ናብ ይኸይድ ኣሎ ማለት እዩ ካልእ ኣብ ደሳይም ታይም ምፅራይ እውን የሸግሮም እዩ ስኒ ንድሕር ተኣሲሩ ኣሎ ኣለዎ እንዲ ናቱ መፃረይ ንብረታት ኣለዎ ናይ ምእሳር ሕጂ ከም ኖርማል ብራሽ ኣይኮነን ኣብ መንጎቲ ዕንቁታት ናሓለፍካ ምፅራይ ኣሎ ደፅሪ መሳርሕታት ኣሎ ማለት እዩ ከምዚ እንድሕር ገይሩ ብጣዕሚ ደሸግሮ ካብቲ ኖርማል ሰብሲ ፍሉይ ድኾነ ክነክን ክገብሩ ኣለዎ እቲ ኖርማል ሰብ ናብ ሕጂ ክልተ ግዜ ንጎን ምሸት እንተጌርካስ ኣዲኩዌቲ ወይከዓ ታሓኒ ቴልከያ እቲ ግና እቲ ክሳብታ ዝበልዐ ኣብዘ ዝበልዓ ኣላ ብራሽ ይገብር ኣሎ ይብን ዋላ ሕጂ ከምሎም ሓንቲ ኩላ ሰብ ዋላ በሊዮም ብራሽ ክገብር ኣለዎ ማለት እዩ
0: ብዙሕ ስራሕ ኣለዋ ፅቡቅ ክንቅፅል ኢና እዚኣ ቴሌፎን ይቦምና ኣለዉ ስቱድዮ ሃሎ መርሓባ ዶክተራት ኣብ ስቱድዮ
3: ሰላም ከመይ ውዒልካ
0: ሓንደ ውዒልኪ
3: ኣምላኽ መስገን
0: ንሽቀፅሊ
3: ንዶክተር ክሰምዖ ፀኒሐ
0: እዋ
3: ሕቶታት ነይራ ኣላኒ
0: ኣራይ
3: ወዲ 7 ዓመት ቆልዓ ኣለኒ ንጎሆን ቦካ ብራሽ ይገብር እዩ ኣስናኑ ግን ብውሽጢ ብምልኡ ማለት እዩ ፀሊም ፀሊም መጠብጣብ ፀሊም ፀሊም ገይሩ ካልኣይ ከዓኒ ኣብታ ዓቃቢቶ ክብላ ዝፀንሐ ስኒ ከዓ ጎሪፋ ከሎ ኣብ ሰዓታ ግን ተደሪባ ወፃቶ ኣብ ቦታ ኣትወት ምስልታ ስኒ

0: እጂ እቲ ፀሊም ፀሊም ካብ ምንታይ ጠንቆ ክፈልጥ ምደለኹ ካብ ምትሕታ ዝግበሮ ከም ዘለዎ ከዓ ሕጂ ክሰምዖ ፀኒሐ ኣፍልጦ ይነበረለን ማለት
1: እዩ።
0: ካልኦት ከዓ ንወዲ 6 ዓመት ቆልዓ ኣለኒ ወዲኡ ዘይኮነሲ ሓንቲ ተቐዳሚት ስኑ ካብ ምንታይ ጠንቂ እኳ ኣይፈለጥናያን እስቲል ከዓይ ጎረፈትን ኣላ ፀሊም ኣላ ሕጂ ከነሪኦ ዘለና ሕክምና ካበዩ እንኪል ሓተ ኢሉ ዮሜል
1: ገንዘብ ክመልሰልኪ ቴሌፎን ኣለና ዲ ካልኣይ ንብል ኣረ ኣለና። ሄሎ
2: ሎ
1: ሰላም
2: መርሓባ ዶክተር ክረክቦ ደ
1: ሰማዓካ ኣሎ ቀፅል።
2: ይዋ ኣነ ስሚሲ ለይቲ ስናነ ይሓብ ሰማዓ
3: ካርያ
1: ሰማዓካ ኣሎ
3: እንታይ ካ ንስካ ድገማ ለይቲ
1: ሰማ ሰምዓካ ለናቀፅል ለይቲ ኣስናንካ እንታይ ይኸውን ኢልካ
2: ለይቲ ኣስናን ይሓብጥ ደሚ ይፍስስ ኣብወን ከምኡ ገለ ነገር ከይተንቅፎ ከሎ እጂ ኩሉ ግዜ ትግርፃን ይሓብጥን ደሚ ይፈስስን እጂ እንታይ ብጠንቆስ እንታይ ክንገብር ኣለና ማለት
1: እዩ። ወዶ ክንደይ ዓመት እያ ዕድመ
2: ወደ 22 23
1: ኣረ ክምልሰልካይ
2: ኣሎ ዶክተር
1: ክምልሰልካይ ሰሚዕካ ኣሎ ሓሻ ሕፅረ ቢልካ ትምልሰሎ ትሽዓተ ዓመት 6 ዓመት ኢላ ትሽዓተ ዓመት ቆልዓ ንጎን ምሸትን ብራሽ ይገብር እዩ ኣብ ስናኑ ግን ፀሊም ነጠብጣብ ኣለዎ።
3: እዚኣ ሕጂ እቲ ስቴኒንግ ንብሎ እንዲ ብዙሕ ኣብ ቆልዑት ፍላይ ሓሳይ ኣይኮነን ፍላይ ኣብቲ ፀባ ስኑ እንተኮይኑ ዋላ ሓንቲ ሓፂብካ ክፀሪ ክእለኒ መልክዕ ሪሌትድ እዩ ዝበዝሐ እዋን ሕጂ ሻሂ ኮካ ወይ ሕብሪ ዝሰት እዩ ዘስቲ መግብታት ዋላ ብራሽ እናገበረ ስተይን ስለስተይን ትገብረሎ ከዓ ከምዚ ማኪያ ንብሎ ለና ማለት እዩ ሞር ኣብ ከምኦም ማለት እዩ
1: ወዲ 6 ዓመት ቆልዓ ከዓኒ ስንፀሊማ ይጎረፈትን እታ ንገብር ኣለና።
3: እዚ ኤክስሬ ቸክ ምግባር እዩ ቆልዓ እንዲ ኣይነገሮምን ክኸውን ክእል ታሃሪሙ ክኸውን ክእል ቆልዓ ሰብ ከምኡ ኣሎ ባህርታት ናይ ቆልዓ ከይረም ኢሉ ኣይተሃረምኩም ክብል ክእል እዩ።
1: ለይቲ ለይቲ ኣስናነይ ሓብጥ ኢሎ ዳሕራይ ኣብቲ ግርፃኒ ከዓኒ ካብ ደም ይፈስስ
3: ካብቲ ሳይ ናወፅና ግን እታ መልሲ ናነታ ሳይ ናይ ግርፃን ረክሲ እዩ ደም እንድሕር ኣሎ ኩሉ ግዜ ግርፃን ረክስ ኣሎ ወይ ካልእ ናይ ውሽጣዊ ፀገማት ዝኾነ ክህልዎ ክእል እዩ ማለት እዩ ሶ ቸገርካ እቲ ግቡእ ሕክምና ክገብር ማለት እዩ
1: ሕፃብ ኣስናኑ
3: ሕፃብስና ምድማይ ሲ ድበዛት ሳሜታዊ ኣብቲ ረክሲ ናይቲ ግርፃን እዩ
1: ሞ ሓሙሽተ ደቂ እንዲኦም ኢሎምና ደቂ ወሲድና ኣለና ኣርባዕተ ደቂ እንትሪፈና ሕልፍ ሕልፍ ክንብለን ኢና እዚኣተን
3: እሱዚ ማለት እዩ ብሰንኪቲ እቲ ግርፃን እውን ዳ ክንገልፃ ድኣለና ማለት እዩ ምውራድ ናይ ግርፃን እውን ከጋጥም ክእል ማለት እዩ ግርፃንና ስንታሕቲ ክወርዲ ክእል እዚ ሕጂ ሞ ወዳእታ ምስ ወዳእ ከናኣብነት ጋም ግራፍቲ ወይ ከዓ መጥባሕቲ ክድሊ ክእል ማለት እዩ
1: ፅቡቅ
3: እዚኣ ከዓ ሂወት ናይታ ስኒ እውን ክትሰ ትኽእል እያ ሓይሊ ክብርታዓ ከሎ ማለት እዩ እቲ ምእሳር ሓይሊ ተበርቲዋ ሂወት ናይታ ስኒ ይትንከፍ ማለት እዩ
1: ኣብተን ፀገማት ናይ ምእሳር
3: ካልእ ተወሳኺትካ ዝኩሉ ኣሲርካ ንወይ ዓመት ወሲድካ ከ እቲ ዝተኣሰረ ስኒ እውን ናብቲ ዝነበሮ ክምለስ ዝኽእል እዩ ማለት እዩ ሕጂ ዚ ዝበዝሕ እዋን ናይ ታሕቲ ስኒ መልሓስ ስለዘላ ናይ መልሓስፎ ሓይሊ ብጣዕሚ ልዑል ስለዝኾነ ተተኣሲሩ ፋሕ ክተብሎ ትኽእል እያ ነዚ ሕጂ ታፍታሕ ሪቴነር ተባሂሉ ዝግበረሎ ማለፍታ መወዳእታ እዛ ሪቴነር እንድሕራ ጉዲሎምላ ኣይተዘገሮማስ ክምለስ እዩ ናብቲ ንቡር ማለት እዩ
1: ፅቡቅ። ስለዚ ናይ ሕክምና ደረት ክምል ኮናስ
3: እዚ ሕጂ ስታይ ማለት ንኣብነት ሕጂ ብመጥባሕቲ ድዕረ ጥራይ ኣሎ ኣሲርካ ድዕረ ኣሎ ሕክምና ደረት እውን ኣሎ ማለት እዩ ዋላ ስቲል ተኣሰረሉስ ክእስሮ ኢሉ መፅስ ተኣሲሩ ዋ ሓንቲ ለውጢ ይመፅኒ መጥባሕቲ ሕክምና ደረት ክግበር ኣሎ ማለት እዩ
1: ፅቡቅ። እሞ ዲና ኣለና መወዳእታ መዛዘመ ክትገብር ሓንቲ ደቀ
3: ሶታ ናይ መወዳእታ ዝኩሉ ንሎፀና ስቲ ጠንቅታትን እቲ ሳዕብኑ ርኢና ኣለና ጠንቂ ብምንታይ መፅእ ርኢና ኣለና ብሰንኪቲ ዘይስሩ ኣስናንካ ድመፅ ሳዕበናት ብዙሕ እዩ ካብታ መልክዕ ወፃኢ እቲ ሕብረተሰብ ኣብታ መልክዕ ፎካስ ስለዝገብረ ታይ ፀቕጠላ ዘለ ካባ ወፃስ ብዙሕ ሳዕብናት ርኢና ኣለና ህፃናት ኣብ 7 ዓመት ታ ናይ ቅድሚኡ ናይ ደንታል ኮይኑ ናይ ካል ቪዚት ኣሎ እታ 7 ዓመት ግና እታ ናይቲ ስኑ ምስራዕ እንደይ ምስራዕን ክጅምር ኣለዎ ማለት እዩ ካብኣ ጀሚሩ ሽዑ 6 ወርሒ 6 ወርሒ ናብ ሓደ ሓኪም ኩሉ ታሪክ ዝፈልጦ እናተኸታተለ ክኸይድ ኣለዎ ማለት እዩ ብመሰረት

0: ፍታሕ ኣቐዲሙ ክግበረሉ ማለት እዩ።
1: ፅቡቅ ሃራይ ሞ ዶክተር ሳይሞን ለባሲ ስለቲ ዝሃብካና ትምህርቲ ወይ ዝተምህሮ ስም ኩሎም ተኸታተልቲ ዝመደብ ዜና ነመስግነካ። ኣብ ካልእ እዋን ብካልእ ዛዕባ ኣብ ዛዕባ ድኻ ኮይኑ ብካልእ ዛዕባ ክንረኸብ ተስፋ ገብር ንሎም ኣብዚ ክኣክለና ይቀኒልና። ዝኸበርኩም ተኸታተልቲ መደብና ንሎም ዘዳለናየ ትሕዝቶ ኣብዛዚምና ኣለና። ዝመፅ ዘሎ ሰሙን ካልእ ዛዕባ ክንረኸብ ተስፋ ገብር። ክሳብ ሽዑ ሰሰናይ ንኽሉና ድሓንቀኒ እዩ።

ናብዚ ኣፅማ ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክቡራት ተኸታተልትና ኣብ ዘለኹሞ ዕዙዝን ልባውን ሰላምታ ነብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለየ ትሕሶታት መደባት ሞዛይክ ኢና ሕዝናልኩም ቀሪብና ዘለና ክሳብ ፍፃ መደብና ምሳና ሓቢርኩም ክትፀንሑ ብኸብሪ እናዓደምና ሰናይን ዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና ድማ መደብና እንሆ ብደርፊ ኢና ክንፍልሞ ብሓባር ናብ እስትድዮ

ሜደይ ሓደ ጉንበት መዓልቲ ሰራሕተኛታት ኣብ መላእ ዓለም ብዝተፈላለዩ ምዕርግ ዝበለ ኣገባባት እዩ ዝፅምበል። ኣብ ሃገርና እውን ንሓደ ጉንበት መዓልቲ ሰራሕተኛታት ዝገልፅ ዝተፈላለዩ ግጥምታት፣ ደርፍታት ከምኡ ውን ሓፂር ዛንታታትን ቀሪቡ ነይሩ። ሙሉእ ትሕዝቶ ናብታ መደብ ከስግረኩም እየ። ተኸታተሉ።

0: ጥበብ ኣብ ኩሉ ቦታ እዩ ዝግለጽ። ኣብ ስራሕ፣ ኣብ ምዝንጋዕ፣ ኣብ ሓዘን፣ ኣብ ሓጎስ፣ ኮታስ ወዲ ሰብ ኣብ ዝርከቦ ጥበብ ክርከብ ከሎ እዩ ዝያዳ ንሂወት ተስተመቕሮ። ከምቲ እኳ ንለባም ኣምተሉ ዝበሃል ብጥበብ ኣቢልካ ክትእምት ከለኻ ንሰብ ክመራመርን ክዘናግዕን ተኽእሎም ነዚ ናብራ ትርጉም ይውስኸሎም። ስለዝኾነ ሃኮስኦ እውን ብምኽንያት መዓልቲ ሰራሕተኛታት ውድድር ስነ ጥበብ ኣካይዱ ነይሮም።
1: መጀመርያ ቆልዑ ኮይንካ መደብ ትምህርቲ ክትጅምር ከለኻ ሲ ከምዚ መዋዕል ህፃናት ማለት እዩ ሓንቲ ጥራስ ኣብ ክልተ እያ ትወሃበካ። ሕጂ ክላስ ሰኣትዮም ተምሃሮ ከም ሓንቲ ጥራስ ዝሓዙ ሓዲኦም ኣትዮማ ካብ ክልቲኦም ሓዲኦም ኣትዮማ መምህር ኣትዩ ጥራስ ክመውፁ ገለልዎ እቶም ክልተ ሕጂ ጥራስ ዘይብሎ ይህታ ጥራስኩ እንታይ ባሩ ይርካ ጠፊዩ ኣበይ ኣትዩ ግሞ ጥራስካ ዓብ ነገር እዩ ክንደይ ወጠጥ እዩ ዝርከብ ሓንቲ ክልተ ከማ እትሽግር ዶምፆ እዩ ኣምፅ ወስ ኪዶ ከይ ምፅ ገለ ኢልዎ ዋሃበይ ከን ምፅ ኪዶ ዋላ ከምታ ሸይጣን ኣምፅዎ ኢልዎ ከይዶም ተመራሪሖም ወፅኦም ውፁ ምስበሉስ ኣታ ወይ እንታ ሸይጣን ኢልዎ ዋንደይ ዋንታ ክንከዳ ወፂኻ ዋንደይ ሰኻ ትፈቶ ኢኻ ኢለ እንዳደ ይፈቶ ሞተዳ በቃ ሲ ናይ ኢልና ንመለስ ኢሎም ከይዶም ተመሊሶም ረኺብኩሞ ገለ ኢልዎ ኣይረኸብናይ እንትንዳ ሸይጣን እንዲና ስኢልናዮ ሲ ክትሕብረና መፂና ኢሎም ኣደንጊፆምዎን ይተማዕትወ እቶ ስከ እተውቶ እተው እንኩሞ ኢሉ ተረፍ ነይሩ ሂብዎ ሰው ኢሎም ዶስታይ እዋ ትንዳ ሸይጣን ኣብዙ ማለት ኣብቲ ዘመለትነብሎም
0: እዚ ንዓመታት ከይዱ ዘሎ ስነ ፅሑፍ ንምትብባዕ ዝዓለመ መደብ ፀሓፍቲ ዝዕብሉን ኣስተማቕርቲ ጥበብ ድሌቶም ዝረኽብሉን እዮም። ኣብዛ ናይ ሎም ዓመት ናይ ስነ ጥበብ ምሸት እውን ሓይሉ ድለይቲ ጥበብ ኣብ ዝተረኽብሉ ሰራሕተኛታት ጥበቦም ከውሕዙም ስዮም።
2: እዚ በተን ፌደሬሽናት ሰራሕተኛታት ብሃኮሰ ተማእኪሉ ዝኸይድ እንዲ ብምክንያት ሓደ ጉንበትካ ነዚ ክነዳሉ በቂዕና ማለት እዩ። ዕላማ ናይዚ እንታይ እዩ? ሰራሕተኛታት መንእሰያት ቦታ ስርሖም ኣብ ትካላቶም ኣብ ሚኒስትሪኦም ኣብቲ ዘለዎ ፋብሪካታት ክኸውን ይኽእል ስራሕን ምስ ስነ ጥበብ ዝኸይድ እዩ። ግጥሚ ይኹን ካልእ ሓፂር ዛንታ ክኸውን ይኽእል ዝተፈላለዩ ናይ ሙዚቃ ሕጂ ሰራሕተኛስ ናይ ስነ ጥበብ ሽሙስ ኣለዎ ዝምባል ኣለዎ። ሕጂ ነዚ ከካብ ትካላቱ ፈትሽካ ብምክንያት ሓደ ጉንበትካ ምስቲ ዕላማ ናይቲ ሓደ ጉንበትካ ዝኸይድ ናብ ህዝቢ ንምቕራብ እዩ። እቲ ምቅራባትና ናይ ሓፂር ግዜ እየ ነይሩ ግን ብሓቂ ኣብቲ ሰራሕተኛ ሓደ ትሕዝቶ ከም ዘሎ ዓቕሚ ከም ዘሎ ኣብቶም መንእሰያሲ ናይ ሙሳ ኹን ኣብ ሓፂር ዛንታ ኹን ኣብ ፈጠራዊ ስራሕ ዓቕሚ ከም ዘሎ ግን ኣርእና መቸም ምስቲ ሕፅረት ግዜ ክትሪኦ ከለኻስ ብወገና ዕጉባት ኢና።

ጥበብን ስጡም ነግሕታቱ ህዝየማ ሓዊሱ ኣብ እዝንኻ ክዓልብ ከሎ ዝፈጥሮ ስምዒት ካልእ ነገር እዩ። ብፍላይ ነቲ ግጥሚ ዝበቅዕ ዜማ እንተደኣ ተሰሪሑ ንውሻጢ ህይወት ሰላሕ ኢልካ ክትበፅሖ እዩ ዘኽእል። ንኣእምሮኻ ድማ ከከም ትሕዝትኡ ትዝታ ኣስተንትኖን ሓጎስን ይልግሰሎም። ስለ ዝኾነ ደርፊ መኽፈት ዝውድድር እዩ ዝነበረ።

መደብ እዩ ዝዓመት ዓመት ሃኮስ ኣብ ልዕሊ ተኻልእ መደባቶም ነቲ ስነ ጥበባዊ ዕዮታት ከዓ ከም ዝረእኻዮ ድራማ የእትዮም ሎም ዓመት ዓመት ከዓ ናይ ሓፂር ዛንታ

0: ናይ ግጥምን ውድድር ይገብሩ ናይ ከምኡ ናይ ብሞባይል ዝተሰኣለ ፎቶግራፍ ማለት እዩ። እዚ ሕጂ ነቶም ሞያውያን በሎ ዋላ ነቲ ስራሕ እውን ስራሕ ብዓይኒ ስእሊ ስራሕ ብዓይኒ ስነ ፅሑፍ ካ ብግጥሚ ብሓፂር ዛንታ ማለት እዩ ከም ዝንፀባረቕ ድሓር ካብዚ ፐርፎርማ ከም ዝግበር ስለ ዝገብሩ ኣነ ፅቡቅ እየ ዝብሎ ናይ ሎም ዓመት ካ እንታይ ብሉ ጫርየሉ እቲ ናይ ስነ ጥበብ ምሸት ከይሮምሎ ንበይ ስነ ጥበብ ከምዘንሪኦ ዘምሰና ነቶም መንእሰያት ነቶም ፀሓፍቲ ሜድያ ኻ ምስ ተዘርግሕ ከዓ ከምኡ ብተመሳሳሊ ሰራሕተኛ ኮንካ ሆቢ ዝበሃል ነገር ኣሎ ብዙሕ ግዜ ኣብ ሰራሕተኛታት ማለት እዩ ተወሳኺ ቀባኣይ ሰኣላይ ገጣማይ ደራሲ ገለ ዝተፈላለዩ ነገር ክህልወካ ስለ ዝኽእል ከምኡ ንዝኣመሰለ ሞያታት ተኻትብሎም መተንፈሱ ክኸውን ይኽእል እዩ እቶም ዝፅሑፉ ኩሎም ካብ ኩባንያታት ካብ ትካላት ካብ ዝተፈላለየ ገለ ዝፅሑፉ እዮም ተወሳኺ ማለት እዩ። ስለዚ ኣነ ሃኮሴ ፅቡቅ ኮርና እዮም ሒዞማ ዘለዉ እዚኣ ዝያዳ ከዓ ንሕና ብፍላይ ከምቶም ኮሚቴ ናይ ውድድር ስነ ፅሑፍ እቶም ፀሓፍቲ ዋላ ሆቢ ይኹን ዋላ ተወሳኺ ስርሖም ይኹን ሞር ነቲ ናይ ስነ ፅሑፍ ሕግታት ቅጥዕታት ኣማሊኦም እተዝፅሑፍዎ ዝብል ሓሳብ ስለ ዘለና ሓፀርቲ ሓፀርቲ ስልጠናታት የድልዮም እዩ ዝብል ለብዋ መዓላሊፍና ኣለና ከም ዝረኣኸዮም
1: ግጥሚ ፍሉይ ኩርናዓት ናይ ህይወት ሒዙ ነቲ ኩርናዕ ዝያዳ ከምተስተብህለሉ ከምተዘናግዓሉን እትመሃረሉን ዝገብር ሓፂር ግን ከዓ ንገላፂ ነግሕታት ዝሓዘለ ክፋል ስነ ፅሑፍ እዩ። መፅሓፍ ምሉእ ዘይገልፆ ጉዳይ ናይ ህይወት ኣብ ውሕዳት ደቃይቕ ብጥበብ ክቐረበልካ ከሎ ቀሊል ፀጋ ኣይኮነን። ገለፅቲ ግጥምታት ኣካል ዝምሸት ብምንባሮም ድማ ፅቡቅ ምሸት ገይርዋምስ እዮም።
2: ሎም ፅባሕ ዘይተኸፍለ ልቓሕ ተታሊለን ኣሽካዕሊለን ብድቁሰይ ክበልክዎ ይዝናሓለይ ምባል ዘዋህለሎ እኩብ ዕዳመት እዩ ንዘይክእሎ እዝጊሄር ክገብር ከም ገለይሉ ብተኣምር እዚ ዕዳ እንተዝኾነለይ እኽሊ እንተዝኾነለይ ሰሊ ለማሚነ ካብ ጅባ ካብ ዓውዲ ንማሕንቆይ መሃብ ኩሉ ፍርዲ ግና ከምኡ ኣይኮነን ካብኡ ዝገደደ ኣይትተዓደዩኒ ዘይምለስ ዕዳ ግዜ እየ ተዓዲ ግዜ
0: ፅሕፈትካ ርእሱ ዝኽኣለ ፍወሳ ርእሱ ዝኽኣለ ተኻትብሎ ናይ ስምዒትካ ናይ ምግላፅ ኣገባብ ስለ ዝኾነ ክተባባዕ ዘለዎ ነገር እዩ። ኣነ በዚ ጋጣሚ ንሃኮሰ እዚ ዓመት ዓመት ከምኡ ንብል ኢና የመስግኖም እየ ክቐፅልሉ ከዓ ኣብ ልዕሊ ዩ ከዓ እቶም መንሰያት ከዓ ነዚ ከም ሓደ ስምዒትካ መንፀባረቒ ተወሳኺ ተውህቦካ መጉልሒ መድረኽ ተጠቂሞም ክሳተፉ ዝያዳ ተሳተፉ ክህሉ ደስ ይብለኒ። በዚ ጋጣሚ ክገልፆ ዝደለካ ደቂ ኣንስትዮ ፀሓፍቲ ኣለዋ መንእሰያት ምፍዓት ናይ ብሓቂ ማለት እዩ ዓመት ዓመት ክዕወታ ንሪኤና ኣለና ሰኑን ክስስና ንደልን እዚታት እዩ እዩ ናተይ ትዕዝብቲ እዩ ማለት እዩ።
2: ኣብ ዝተፈላለዩ ቦታታት ዝናኸደ ዘጓነፍዎ ውልቀ ሰባት ኣዛእናይ ሕቶታት ይሓትት ነበረ። እታ ኣብ ዕዳጋ ቦታ ስራሕን ጎደናታትን እናዞረ ዝሓታ ዝነበረ ተመሳሳሊት ሕቶ ፅባሕ ክትመውቲኻ ወይ ክትመውቲ ኢኺ እንተትበሃልሲ እንታይ ንገበርካ ወይ እንታይ ንገበርኪ ትብል ነበረት።
1: ፅባሕ ክትመውቲኻ እንተትበሃል እንታይ ምገበርካ ዓብ ሕቶ እዩ። ኩሉ ሰብ ንናቱ መልሲ መሃበ ገለ ክሕጎስ ገለ ክናሳሕ ኮታስ ሽበድበድ ምኾነ መስለኒ። እዚ ሕቶ ብፀሓፊ ትስኒት የማነ ናብ ተዓዘብቲ ዝቐረበ እዮም። ስነ ጥበብ ንውሽጢ ዝፍትሽ ምዃኑ ዘረድእ ፅቡቅ ትዕዝብቲ ድማ ነይሮም።
2: እቶም ካብ ዝተፈላለየ ክልዕ ዕድመ ዝነበሩ ተሓተቲ ከከመኝቶኦም ነቲ ሕቶ ክምልስዎ ተራእዩ ገለ ኣቦታት ኤፕ ንማዓልቲ ምስ ደቀይን ደቂ ደቀይን ሕጎስን ክስሕቕን መሕለፍዎ ክብሉ መለሽ ገለ ኣዴታት ኣይ ኣብ ስደት ንዘለዉ ደቀይ ብስልክ ድዩ ብኢንተርኔት ረኺበ ኣዕለም ወላቢለም ተፋንኽዎም ግዲ ኣዝዩ ፍታሽ ሕቶ ምንባሩ ኣዝዩ ደስ ዘብል ዝተፈላለየ መልሲዩ ዝውሕዝኒዮ ኣብ መንጎቶም መለስቲ ግን ሓንቲ ኣብ ዕስራታት ትርከብ መንእሰይ ዝሃበቶ ምላሽ ክፉን ያቕለቦይ ሰሊሙኒ ንሳ ኣነስ ስቅ ኢለ ንሰራሕኩ ክትብል እያ ፍልይቲ መልሲ መሊሳ
1: ኣምስሉነት ዝሓወሰሃካይ ሰራሕተኛ ውዒል ሓዲሩ ሕብረተሰብ ይፈልጦ ምዃኑ እተረድእ ድራማ እውን ኣካል ዝመደብያ ነይራ። ንህዝቢኻ ብተወፋይነት ምግልጋል ንውሽጢኻ ዕሪፉ ሓጎስ ብዙሓት ክሰፍን ዝኽእል ምዃኑ

0: ዘዘንጥወቱን ነይራም።
1: ደንጎ ሰብ ነይሩ ዓስከ ይፈልጦ ዶ ኣይፈልጦ ከለል እኳ እዩ ሳቤት ንፀውዕብልክ ወ ፀዊዖ መስዑ ነቲ ወዲ ትፈልጦነዚ ገዘኢሎሞ እዛምኩም ገረ ፈልጦ ቅድም ንገፎ
2: ኣላይ ስድራይ ተፀበይቲ ዘለውኒ ንናይ ለት ሲሳዮም ዓይነ ዓይነ ዝርዮኒ ምጥፍኦም ምልምኦም ብተስፋ ዝማህድውኒ እንተኾነ ጉልበተይ ገቢረ ዝናበረሉ ጋሕጋሕ ተስየ ዕራርቦ ዝዕርፈሉ እቲ እኳ ምሰዝማደይ ዘይራኸበሉ ኣንፈት መነባብሮይ ዘጠጣሓሉ ተሰኪመ ዝርፋዓሉ ስራሕ ምስተዓፅወ እንታይ ዝኾኖ ብምባል ኣትኪላ ሓሲበ እዮ ንምድላይ ኣብ ጎደና ተሰጢሐ ቁሪ እንዳቆረስኩ ፀሓይ ተመሲሐ ኣብ ዕድመ ንእስነተይ ናተይ ዝብሎ ሙያ ብዘይምጥራየ ምስ ሕሉፈይ እንዳተራገምኩ ይፅበድራለተይ እናተደፋቅኩ
0: ፀሓፍቲ ብምክንያት ኣይኮነን ዝፅሕፉ ዝብል ኣባህላ ምርግጋፅ ዘድልዮ ሓቂ ኮይኑ ምፅሓፍ ዝያደ ዕብት ከም ዝውስኽ ግን ርግፅ እዮም። ስለዝኾነ እዚ መደብ ዓመት መፅና እተካየደ ኣብ ፀሓፍቲ ዓብ ፅለዋ ይፈጥር ከም ዘሎ ኣብዚ ውድድር ዝዕወቱ ፀሓፍቲ ዝምስክርዎ ሓቂ እዮም።
3: ፅቡቅ ምትብባዕ ዘለዎ ምክንያቱ ስቂልካ ክትፅሕፍን ዝኾነ ነገር ግበር ተባሂልካ ወይ ኣጋጣሚታት ገለ ክትፅሕፍን ከምቲ ብወኒ ትፅሕፎ ነገር ሲ ማለት ሲ ናይ ብሓቂ እቲ ተምሳጥካ እንዲካ ትፅሕፍ ኣብ ዝኾነ ግን ብዝያደ ከዓ ኣብ ከምዚታት ጉዳያት ናይ ውድድር ናይ ገለ ክስታይ ክኸውን ከሎ ከዓ ደስ ኢልካ ነቲ ነገር ዝገልፅ ዶ ምሻሎ ከምኡ ዓይነት ክትፅሕፍ ሲ ደስ ዝብለካ እዩ። ንዓኻ ከዓ ነቲ ናይ ፅሑፍ ነገርካ ሲ ይዕብልካ እዩ እየ ዝብል ኣነ
4: ብዙሕ ነገር እዩ ዝውስኸካ እንጂ ኣብ ካልእ ግዜ ደስ ዝበለካ እንዲካ ትፅሕፍ ማስ ከምኡ እዩ ሕጂ እንድሕር ኣብነት ኣብዚ ናይ በዚ ምክንያት በዓል ተገይሩ ማለት እዩ ኣብ ዕዮን ዓያይነትን ኣተኪርካ ኢካ ትፅሕፍ ሕጂ ተቀይድካ ኣለካ ማለት እዩ ሕጂ ኣብታ ተቀይድካ ያ ዘለካ በየነይቲ ኩርናዕ ጠሚትካ ትብል ማለት እዩ ሕጂ ፅቡቅ እዩ።
0: ኣብ ግዜና ሞባይል ብዙሕ ስራሕ ተጠቃለል መሳርሒ ኮይና ከም ዘላ ኩሉ ሰብ ዝርድኦ ሓቂ ኮይኑ ብፍላይ ኣብ ስእሊ ዘለዎ ኣበርክቶ ልዕል ምዃኑ ግን ኣብዚ ውድድር ብፍሉይ ጎሊሓ ትርአ። እዛ ኮሚቴ ናይ ዝመደብ ውድድር ናይ ስእሊ ሞባይል ምቕራባ ብሞባይል ብዙሕ ናይ ሜድያ ስራሕ ክስራሕ ከም ዝኽእል ንተዓዘብቲ ንምስኽኻር እዩ። ኣብ ምዕራባዊ ዓለም ሰነዳዊ ፊልምታት ከይተረፈ ብሞባይል ይስርሑ ከም ዘለዉ ክትሰምዐ ከለካ መሃዝነት እንተደኣ ተሓዊስዎ ንዓበይቲ ካሜራ ክትጥቅእ ከም ትኽእል ትርዳእ።
5: እዚኣ ሓንቲ ንሕና ብዙሕ ዘይንጥቀመላ ዘለና ሞባይል ሲ ምሳና ኣላ ኩሉ ግዜ ስለዚ ቅፅበታዊ ነገራት ካ የጋጥሙን ኣብ ሂወት ማለት እዩ ሕጂ ኣልዒልካ ንነገራት ብቕፅበት ክትስእሎም ምክኣል ምስቲ ካልእ ካሜራ ዶ ካልእ ማልእ ዓብ ነገራት ቅድሚ ሒዚ ዝነበረ ፀገማት ተቃልል ነገር እያ። ስለዚ ኣነ ፅቡቅቲ ተኣሽሙ እያ እሳውን ብተመሳሳሊ ከምቲ ናይ ስነ ፅሑፍ ሳልሳይ ራብዓ ዓመቶም እዮም ዘወዳድሩላ ዘለዉ መንስያት ከዓ እዚ እቲ ሓደሓደ ግዜ ሲ ነቲ ቴክኖሎጂ ብዝግባእ ስለዘይንጥቀመሉ እዚኣ ሓንቲ ዕድል ትህብ እያ ማለት እዩ ሓደ ንስኻ ትዕዝብትታትካ ተመክሮታትካ ትሪኦም ነገራት ኣብ ከባቢኻ ብቕፅበት ንክትሕዞም ይሕግዘካ ተመሊስካ ንክተስተማቕሮም ይሕግዘካ ካብኡ ሓሊፉካ ስራሕ ኮይኑሎ ማለት እዩ እ ንስራሕ ብከምኡ ዝኣመሰለ ኣገባብ ክግለፅ ዝኽእል ዕድል ምክፋቶም ከዓ ካልእ ነገር እዩ። ንኣብነት ካሜራ ምበሉ ካልእ ነገር ምበሉ ካልእ ነገር ምበሉ ግን ብቐሊል ዝበዝሕ ሰብ ምስትዋዕሉ ምእንቲ ከማዕብል ተባሂሉ ብሞባይል ካሜራ ገይሮማ እዚኣ ካ ፅበቅት ዓመት ዓመት ቀፅልዎ ኣለዉ መንስያት ከ ዝያዳ ዚኣ መንስያት ሰራሕተኛታት ክጥቀሙላ እዚኣ ከ ኣነ በዚ ኣጋጣሚ ከዘኻኽሮም ደሊ ማለት እዩ ከባቢና እንዳተዓዘብና ክንከይድ ከም ዘለና እዩ ዘዘኻኽረካ እቲ ውድድር ማለት እዩ።

ጸላም ዕንቁ ሓፍተይ ዘርእስታ ብግርማይ ኣብርሃም ዝተገጥመት ግጥሚ ንዘስተውዓለ ብዙሕ መልእኽቲ ኣመሓላለፈ እያ። መዕፀው ትውድደር ዝነበረት ነቶም ንቐያሕቲ ጥራይ ከም ፅቡቓት ወሲዶም ፅባቐ ጸለምቲ ዝረስዑ ስነ ጥበኛታት ዓገብ ዝበለት እያ። ብዓብዩ ነቲ ሓደ ክተፀብቕ ኢልካ ነቲ ካልእ ምኽፋእህ

0: ስምዒት ብዙሓት ተንኪፉ ከቢድ በሰላ ከም ዝገድፍ ንዝዘንግዐ መዘኻኽሪት እያ። ንምስትምቓራ ምስ ኣኸገድፈኩም ብርኹ ሰንበት።
1: ጸላም እንኳሓፍተይ ሓመድ መቑሕንቲ ኣነ ምስ ንፋጠይ ስብ ምስሊ ዛጊ ሓለወት እናቆርጥና ሓለዋትና እናምዓርና ምዝፈንክሐ ቆርበት ለቢስና ደሩና ዓይኒ ዘይዕይሮ ህያው ደመት ቃላት ዘይሓፅሮ ንጹህ ግርህነት ነይሩ ምስሓና ከይተፀዋውኣና ካበይ ናበይን ከይበልና ኣብቲ ቕርዓት ገዛውትና ከም ክልተ ውሕጅ ፅምብር ንብል ነርና ኣሕልፍናዮ ከዓ ሕደ ኮይንና ሓደ መዓልቲ ግና ካብ ዘንጻኽዮ ቁራስ ቅጫ ኣኻፊና እናበላእና ብፀወታ ኣብቲ ማዕዶ እቶም ኣግባዝ ዝወሊዖም ናስትሮ ሆጭ እናበሉ ብጭዳ ጎረሮ ድምድም ተኸብሮ ንሕና ሕያዎ ተባጊዕ ከዓ ናብራና ከምሻሙ ብዘይውነ ግርዝ ኢልና ሕውስ ኢልና የምሻሙ ቅያሕ እያ ነይራ ቅያሕ ጓል እኽርያ ኣበይ ከም ዝኣትወት ድሌሲ ኢነያ ሰሚዕክያ ሰሚዕ እያ ናትኪ ይፈልጥን ነታ ግርህነተይ ግና ሸዓ ስኢንያ ኣብ ዝላ ዘይብላ ካን ሽርብ ኢላ ወይ ኣነ ተካል ወይ ኣነ ተካል ወይዛ ግርህነተይ ዘይናተይ ክናደስ ኢነክናተይ ጸላም ዕንቋ ሓፍተይ ኣበይ ትህልዊ ክብርቲ ዕደዎ ትጃጅዊ ይሰጠክ ደዎ ትበቕሪ ጽልእ ምሂሮምና እናበሉ ፍቕሪ ዓይንና ምቂሮምና እናርኣና ኸይምርኢ ንሳቶም ከኣበይ ይህልዉ እቶም መጋባሕቲ ምስቶም ዘይደረፍቲ ትፍትፍትፍትፍ ይፍቲ ይፍቲ ከይትሕሉ ጥራይ ድቕድቕ ውሽጢ ባሕሪ ሕጂ ከዓ እወ ሕጂ ከዓ ጉድ ምብላይ ከምዝኣበየ ምፅዕዳዊ ልቢ ከይረአየ ቀያሕያ ፃዕዳ ነፀላኣየ ቀያሕያ ፃዕዳ ነፀላኣየ እናተባሃለስ ክድረፍ ሰብ እየ ይቐኒል።

0: ሕሶታት መደባት ሞዛይክ ኹም ትከታተሉ ዘለኹም ብነቕርበልኩም ዘለና ሕሶታት ድማ ተዓግቡን ትዛነዩን ትብሉ ተስፋ ንገብር። ኣስዒብና ድማ መደብ ኣሰራርሓ ምግቢ ና ሒዝናልኩም ቀሪብና ዘሎና ዝተፈላለዩ ዓይነት ባህላውን ዘመናውን ዓይነት ኣሰራርሓ ምግቢ እሞ ብውሑድ ኣስቤዛ ጌርካ ዝተፈላለዩ መኣዛታት ምርካብን ከምኡ ውን ብዙሕ ዓይነት ምግብታት ምድላውን ዝብል እዩ። ካብዛ መደብ እዚኣ ድማ ንምሃር ክንብሉ ተስፋ ንገብር። ናይ ሎሚ ትሕሶ ኸ እንታይ ክኸውን ብሓባሪና ክንከታተሎ ናመምህር ዝጋርያ ንሰግር።
1: ሰላም ኩራት ተዓዘብትና ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሐ ከዓ ፈውሲ ናይ ጉንፋዕ ኮይና እሳኸ ከመያ ናክንሪያ ጠቕሚ ፃዕዳ ሽጉርትን መዓርን ዚ ሕጂ ጠቕሚ ፃዕዳ ሽጉርትን መዓርን እሱ ከ ዝበልና ሰዓል ዘምፅኡልና ባክተርያ ይቐትል ፈውሲ ዝተማኮ ከዓ እዩ። ቁፅሪ ሰለስተ ክንድቅስ ከለና ከዓ ፍርቂ ማንካና ሻሂ እንተበሊዕና ካብ ጨነኣፍ የድሕነና ኢልና ስርዓተ ምሕቃቅ መግቢ ይጠቕመና። ካልሲዩም ኣይሮን ሓፂን ኣለዎ። ፎስፎረስ ዝተባሃለ ዓይነት ማእድን ኣለዎ። ማግነዚም ፖታሽም ይሰርሕ። እንደገና ቫይታሚን ቢ ሲ ቢ ዲ ኣለዎ። ዝደኸመ ፍርቂ ማንካና ሻይን ሽጉርቲ ሓደ

ኩባያ መዓርን ጌርና ከዓ ማንካ ናይ ርብዒ ማንካ ናይ ሻሂ ክሩድ ቀሪበ ኣለኹ። ርብዒ ማንካ ናይ ሻሂ ካሙን ቀሪበ ኣለኹ። ማንካ ናይ ሻሂ ፃዕዳ ሽጉርቲ እዚ ኣኪምና ኣብዚ መኸነ ጥርሙስ ሕጂ ከነምኩኖ ኢና። ኣብዚ መኸነ ጥርሙስ ኩሉ ግዜ ዋላ ክንሰርሕ ከለኹ ሲ ግድን ጥርሙስ ነምክኖ ግድን ይክመክን ዘለዎ እቲ ጥርሙስ እንታይ ንገብረሉ ፈጋዓ ኢልኸይስበርካ ጨርቂ ኢና ንገብረሉ። ጨርቂ ብፀረየ ንዓዓ ትብል ቀሪብና ኣለና ጨርቂ ትገብረሉ ኣይስበርን ከዓ ንጥጥቆ ከምዚ ጌርና ንጥጥቆ ድሓር እቲ መዓር ክንዲ ዝደለናዮ ሓደ ኩባያ ምሉእ እንዲልና ንዓና ሓደ ኩባያ መዓር ዋላ ዞም ዓበይቲ ዞም ወለዱና ዝብሉና መዓር ናይ ጥቅምቲ በኽሪ እንተረኪብካዮ ካብ ኩሉ ዓይነት ክትድሕን ትኽእል ወይ ካብ ሕማማት። ሕጂ ቀይሕ መዓር ኣብ ጥቅምቲ ዝእከብ ሕጂ ፃዕዳ ሽጉርቲ ካሙን ኩሩድ ሕጂ እዚ ይትኮስ ስለ ዝኾነ እዚ ናይ መዓር ይትኮስ ስለ ዝኾነ እቲ ጥርሙስ ኣብ ሰሳልስቲ ክፍት ኣቢልና ኢና ነንፍሶ። ኣብ ሰሳልስቲ ክፍት እንዳበልና ነንፍሶ። ሕጂ ጥርሙስና ከዓ ጥርሙስና ምስ መኽደኒ ኢና ንፅጥቆ ምስ መኽደኒ ሕጂ ዝነዳውሶ ድሓር ኣብ ሰለስተ መዓልቲ ብሰለስተ መዓልቲ ግን ንሪኦ ምእንቲ እቲ ጥርሙስ ከይትኮስ። ሕጂ ክድቅስ ከለኻ ፍርቂ ማንካ ናይ ሻሂ በሊዕካ ትድቅስ። ድሕሪ እቲ ንእጅሎ ዘለና ምእጃለ ሕጂ ኣጅልናዮ ኢና ንሓድር ዘለና ወይ ንቕኒ ዘለና እምበሪ ክብላ ተዓዘብትና ዘምከናዮ ጥርሙስ ከዓ

ሕራይ እምበኣር ኩራት ተዓዘብትና ሕጂ ፃዕዳ ሽጉርቲ ምስ መዓር ምስ ካሙን ምስ ህሩድ ተዓሽጉ ንሰለስተ ሰሙን እዩ ድፀንሕ ንክልተ ሰሙን ኣብ ሳልስቲ ብሳልስቲ ግን ነንፍሶ ኢና እንተዘይንፊስናዮ ክትኮስ እዩ ሓይሉ ኣለዎ ኣብ ናዓና ዝበና ከዓ ፃዕዳ ሽጉርቲ ምስ መዓር ንማለት እዩ ፃዕዳ ሽጉርቲ ማንካና ሻይ ኢና ገርና ሰዓት ዘምፅእ ባክቴርያ ይቅትል ኢልና ፈውሲ ዝተማኮ ከዓ ክንድቅስ ከለና ከዓ ፍርቂ ማንካና ሻሂ ካብቲ ዝላዕጠጥናዮ ወይ ካብቲ ዝኣጀልናዮ ንበልዕ ካብ ጨና ኣፍ ከዓ ክንድሕን ንክእል ስርዓተ ምሕቃቅ ምግቢ ከዓ ይጠቕመና ካልሲዩም ኣይሮን ከዓ ሓፂን ስለ ዘለዎ ከዓ ይጠቕመና ፎስፎረስ ዝተባሃለ ማዕድና ኣለዎ ማግነዚም ፖታሽን ይሰርሕ ቫይታሚን ቢሲቢዲ ኣለዎ ዝደኸመ ኢልና ማንካና ሻሂ ሽጉርቲ ፃዕዳ ምስ ሓደ ክበያ መዓር ምስ ማንካና ሻሂ ህሩድ ማንካና ሻሂ ካሙን ፈፍርቂ ማለት እዩ ነዚአን ወይ ረርብዒ ወይ ፈፍርቂ ውሕጂ ካ ትገብር ኣብ ቀመም እዚ ንክልተ ሰሙን ንእጅሎ ምስ ኣጀልናዮ ሕጂ ካብዚ ኣብ ሳለስቲ ብሳለስቲ ከዓ ነንፍሶ ቁርብ ንኸፍቶ ድሕሪ ክንጥቀመሉ ማለት እዩ ሕራይ ሓደ ኩባያ መዓር ኢልና ሳያት ሓደ ኩባያ ሕጂ ንሕና ኣብ ሰስ ሳልስቲ ከፊትና ኢና ንሪኦ ሕጂ ኩባያ ስለ ዝበለና ሓደ ኩባያ እንዲና ጌርና

ሕራይ ሎሚ ገርያ ድሕሪ ፅባሕ ክኸፍታ እያ ማለት እዩ። ድሕሪ ፅባሕ ሎሚ ገርያ ድሕሪ ፅባሕ ክኸፍታ እያ። ሕጂ ከብኣ ከዓ ኩሉ ግዜ ንሕና ፒናት ባተር ጥሕንያ ገለ ዩ ድገዝእ ሰብ በዓልና ክንሰርሖ ንኽእል ኢና። እሱ በዓልና ክንሰርሖ ስለንኽእል ጥሕንያ ሕጂ ናይ ስምስምያ ክንሰርሕ ብዝቐለለ ኢ ከዓ እዚ ሕጂ እዚ ናይ ስምስም ምስ ሕሙስ ኢና ንጥቀመሉ። ምስ ካልእ ዓይነት ክንጥቀመሉ ኢና ስምስም ኢልና ፍርቂ ሓደ ኩባያ ስምስም እንደገና ማንካና ሻሂ ፍርቂ ማንካና ሻሂ ከዓ ፔኪን ሶዳ ኢልና ዘይቲ ኦይል ኦሊቭ ኢልና እዚኣ ሕጂ ወዲእናይ ኣለና ናይ መዓል ሕጂ ንሳ እንታይ ንክንገብራ መጀመርታ ስምስም ፅቡቅ ጌርና ኢልና ኣሪና ንሕምሶ ሕጂ ከምዚ ጌርና ወርቃዊ ስጋዕ ዝኸውን ኣይተፅንሑን ኢኻ ዕር ስለ ዝብል ወርቃዊ ስጋዕ ዝኸውን ስጋ ከምዛ ክገብራ ንዲ ሕጂ መኮስተር ኣላትና እዚ ከምኡ ጌርና ሓሚስና ኢና ጢሒናዮ ብናይ ቡን ጌርና ሕጂ እዚኣ ከዓ ብዙሕ ወርቃዊ ንገብሮን ኢና ወርቃዊ ተጌርናዮ እንታይ ይኸውን ዕር ብል ቁርብ እሞ ይሕምስ ኣሎ ስምስም ስምስም ክሳብ ብዙሕ ዝቀይሕ ኣይንፅበዮን ኢና ሕጂ ከድልየና ከሎ ቀንዲ ሕሙስ ሓደ ግዜ ሰሪሐ ነረ ዓተር ኣሊኽናየ ንሓድር ምስ ኣለኽናይ ከዓ ንጥሕኖ ፃዕዳ ሽጉር ብዙሕ ንገብረሉ በዚ ጥሕንያ ጌርና ከዓ ኣዳዊስና ከዓ ንመግቢ ነቕርቦ ነዚ ሕጂ እሱ ሰሪሐ ስለዝነበርኩ እዛ ጥሕንያ ግን ኣይሰራሕ እኳ ንሰርሓ ከ ኣለኹ ሕጂ ንዘይቲ ቀሪበ ኣለኹ ንሱውን ቀሪበ ኣለኹ ፔኪን ሶዳ ከዓ ቀሪበ ኣለኹ ካብዚ ንላዕሊ ሓሚስና ሓደ ፅልም መልክዑ ካልኣይ ከለ ዕር ቁርብ ኣብ ኣፍካ ዕር ድበለ ስምዓካ እ ኣኺልዎ ብህድእ ዝበለ ሓዊ ርኢ ህድእ ዝበለ ሓዊ ጌርና ኢና ቀረር ቀረር ከይብል ህድእ ድበለ ሓዊ እዚ ጌርና ሕጂ ብናይ እውን ማሽን ጌርና ውቂጥና እዮ እዚ ንሳም ንመርኣይ ኢልና ኢና ምፅና ኣኺልዎ ነለ ድጣሓናዮ ኣብዚ ድጣሓናዮ ኣሎ ሕጂ ማይ ኣይትገብርኒ ኢኻ ብዘይቲ ኢኻ ትጥሕኖ ማይ ይግበርኒ ብዙ ዘይቲ ብዘይቲ ከዓ ኦይል ኦሊቭ ዘይቲ ኦይል ኦሊቭ ኢኻ ትገብር

Arra. Aqui. À esquerda. Tá, Pekin Sora. Tá? Pekin Sora. እጅ ኣኺልዎ እዚ ሕጂ ኣብ ዝኾነ ለኺና ንቆልዑት ንዓና ክንምገቦ ንኽእል ሓፊስ ድቅ ንበልዕና ንገብሩ ካብ ዝሓፈሰ ጥሕንያ ሕጂ ንዕዳጋ ዝኸይድ የብልና እዚ ኩሉ ሰነወ ዝፍነ ዘሎ እዚ ክንጥቀመሉ ዝበለፀ እዩ ኣብ ዓይነት ጥሕንያ ዘድልየና ከምዚ ጌርና ሰሪሕና ከይሓመስና ይንገብሮን ኢና ንሕምሶ ነቲ ባርኩራት ተዓዘብትና ናይ ሎም መዓልቲ ድሰራሕናያ ናይ ስምስምን ናይ መዓር እጀል እዚ እውን ተታጅሉ እንድዩ ነዝመስል ንዝመፅእ ደሎ ሰብን ብካልእ መደብ ክሳብ ንረኸብ ሓንቀኒ እዩ።

ከም ንእሽተይ ቤተ መጻሕፍቲ እተገልግል ላምብሬታ ኣብ ህንዲ እዩ። ኣብ ከተማ ካርናታካ ሓደ መራሕ ላምብሬታ ኣብ ርእሲ እቲ ዝህቦ ናይ መጓዓዝያ ኣገልግሎት መጻሕፍቲ ቐሪቡ እዩ ተሳፈርቲ ዝጽበ። እዘን ሰለስተ እግረን ተሽከርከርቲ ሓጺር ርሕቀት ንምሽፋን ብትሑት ዋጋ ዝጓዓዛ ብምዃነን ኣብ ህንዲ ምርጫ ናይ ዝበዝሑ ሰባት እየን። ተሳፈርቲ ንምስሓብ መራሕቲ መካይን መብዛሕትኡ ግዜ ብድሙቕ ሕብሪ ዋዛ ዝመልኦ ጭርሖታት ወይ ብመሰጥቲ ፖስተራት ይሽልምዎን። ካብዚ ዝተጠቕሰ ፍልይ ብዝበለ ላምብሬቱኡ ብመጻሕፍቲ ዝሸለመ ህንዳዊ ግን ኣብዚ ግዜ እዚ ኣቓልቦ ማሕበራዊ መራኸቢታት ስሒብሎ። እቲ መራሕ መኪና ከምኡ ዝገበረ ተሳፈርቲ ኣብ ክንዲ ምስ ሞባይሎም ቁኒን ምባል ክሳብቲ ዝደለይዎ ቦታ ዝበጽሑ መጽሓፍ እንተንበቡ ካብ ዝብል ሓሳብ እዩ። ብዘይካ መጻሕፍቲ ኣብ እዋን ጉዕዞ ከዘናግዕ ይኽእል እዩ ብምባል እውን ካራሜላ ቀሪቡ እዩ። እዚ ህዝባዊ ኣገልግሎት ምስ ፈጠራ ዝተወሃሃደ ንእሽቶ ጻዕሪ ኣብ መዓልታዊ ህይወት ዓብ ለውጢ ከምጽእ ከም ዝኽእል ዘጉልሕ ተግባር ብምዃኑ ካብ ብዙሓት ኣድናቖት ረኺቡ። እታ ብዛዕባታ ላምብሬታን ንእሽተይ ቤት መጻሕፍቲ ዝተዘርግሐት ቪድዮ ክሳብ ዝሓለፈ ሰሙን ልዕሊ 1.6 ሚልዮን ግዜ ክትረአ ክኢላ። እዚኣ ላምብሬታ ጥራይ ኣይኮነትን፣ ፍልጠት ዝመልአት ቦታ እያ፣ ብሉፅ ስራሕ ዝሓወይ ዝብሉ ገለ ካብቶም ዝተዋሃቡ ርእቶታት እዮም።

0: ብኢዱ ሞተር ነፋሪት ኣብ ምስራሕ ዝርከብ ኮተቴ። ወዲ 14 ዓመት ቻይናዊ ቸጂንጋንግ ናይ ነፋሪት ሞተር ኣብ ምስራሕ ተጸሚዱ እዩ ዝርከብ። ቸ ኣብ መዋእለ ህፃናት ከሎ እዩ ንመፃወቲ ኢልካ ብወረቐት ብዝስራሕ ነፋሪት ክምሰጥ ጀሚሩ። ኣብ መንጎ ብወረቐት ዓኹሊልካ ትሰርሖ ኩዕሶን ነፋሪትን ክድርቤን ከለኻ ዘሎ ፍልልይ ብምስትብሃል እታ ነፋሪት ኣብ ኣየር ክተንሳፍፍ ዝገበራ እንታይ ምዃኑ ክፈልጥ እዩ ተሃንጥዩ። ነዊሕ ከይጸንሐ መደቀሲኡ ናብ ናይ ፈተነ ክፍሊ ብቕያር ክመራመር ወለዱ ተዓዚቦም።
1: At 14 years old, most kids are worried about homework, but Che Jingang built a working turbojet engine from scratch in his garage. Not a model, not a toy, a real, functioning jet engine that produces actual thrust.
0: ካብቲ ጊዜ ትጀሚሩ ድማ ቸ መዓልታዊ 3 ሰዓታት ናይ ስነ ፍልጠት መጽሕፍቲ ንምንባብ ይውፍዮ ነይሩ። ኣብ ሳልሳይ ክፍሊ ድሮ ካልኩለስ፣ ኤሮዳይናሚክስ ከምኡውን ዝተሓላለኹ ሶፍትዌራት ከም ሶሊድ ወርክስ ከምኡውን ኮምፒውተር ኤድ ዲዛይን ኣጽኒዑ። ሓደ እዋን ቸ ብኢንተርነት ዝውሃብ ትምህርቲ ቀሲሙ ባዕሉ ግብራዊ ነገር ክሃንፅ ወሲኑ። ስለዚ ድማ ኣብ ቲክቶክ ብዛዕባ ሞተር ናይ ነፋሪት ዝውሃብ ዝነበረ ኣቕተ ብምክትታል ነቲ ዝረኸቦ ፍልጠት ተጠቒሙ ዲዛይን ናይቲ መምህር ከይቀድሐ ባዕሉ ክነድፍ ተበጊሱ። ቸ ንቻይና ዩዝ ደይሊ ኣብ ዝሃቦ ሓበሬታ ነቲ ኻልእ ሰብ ዝነደፎ ከም ዘለዎ ቀዲሐ እንተሰሪሐዮ ትርጉም የብሉን፣ ዋላ ሓንቲ ኣይተምሃርኩን፣ ግዜ ምብኻን ጥራይ ምኾነ ክብል ተዛሪቡ።

0: ምጥፋእ ባርዕ ብማይዶ ወላስ ብማዕበል ድምፂ ኣብዚ እዋን እዚ ቴክኖሎጂ ክራቐቕን ዓለም ብፍጥነት ብምዕባለ ክትሕንበብን ንዕዘብ። እምበኣር ባርዕ ብማይ ምጥፋእ ተወጊዱ ብሓገዝ ማዕበል ድምፂ ክተፍኣሉ ዝኽእል ግዜ በፂሕና ኣሎና። ኣብ ናሳ ምቅይያር ፀዓት ምቆት ዝምርምር መሃንድስ ጠፈረህዋ ጀፍ ብሩደር ባርዕ ንምክልኻል ዝዓለመ ናይ ድምፂ ማዕበል ከም ዝበለፀ ኣማራፂ ምዃኑ እዩ ኣቐሚጡ። ማይ ኩሉ ግዜ ኣይርከብን እዩ። ሓዊ ኣብ ነጥፋሉ እዋን ድማ ከቢድ ጉድኣት ክስዕብ ይኽእል እዩ። ኬሚካላት ድማ ከቢድ ዝኾነ ጥዕናውን ኣከባብያውን ሳዕብን ክህልዎም ይኽእል። ንምንታይ ሓዊ ንምጥፋእ ድምፂ ዘይንጥቀም ይብል። ኩባንያ ሶኒክ ፋየርቴክ ነቲ ሓዊ ዝፈጥር ኬሚካላዊ ግብረ መልሲ ንምብታን ትሑት ፍሪኩንሲ ዘለዎ ማዕበል ድምፂ ናይ ምጥቃም ብልሓት ኣበጊሱ። እዚ ማለት ዋዒ ነዳድን ኦክስጅንን ሓዊ ዝፈጥሩ ቀመማት ኮይኖም ሓደ ካብዚኦም እንተጎዲሉ ግን ነቲ ናይ ምቅፃል መስርሕ ሙሉእ ብምሉእ ደው ከብሎ ይኽእል። እዚ ቴክኖሎጂ ድማ ናይ ድምፂ ማዕበል ተጠቒሙ ንሞለኪላት ኦክስጅን ካብቲ ነዳዲ የርሕቆ። በዚ ድማ ኦክስጅን ይስእን ብምህላው ይጠፍእ ማለት እዩ። ጀፍ ብሩደር ነዳዲ ነቲ ኦክስጅን ንኸይጥቀመሉ ብቕልጡፍ በቲ ድምፂ ከም ዘንቀጥቅጥ ትገብሮ እሞ ስለዚ ነቲ ሓዊ ፈጢሩ ዝጸንሐ ኬሚካላዊ ግብረ መልሲ ተዓግቶ ክብል እዩ ዘረድእ። ኩባንያ ሶኒክ ፋየርቴክ ነቲ ተመራመርቲ ንዓመታት ክመራመሩሉ ዝጸንሑ ናይ ባርዕ ብድሆ ትሑት ድምፂ ብምጥቃም ፈቲሕዎ ኣሎ። እቲ ኩባንያ ኣብ እዝኒ ሰብ ዘይስማዕ 20 ሄርትዝ ወይ ትሕትኡ ፍሪኩንሲ ዘለዎ መልዲ የፍሪ። ካብ ዝለዕለ ፍሪኩንሲ ዘለዎ ማዕበል ንላዕሊ ስለ ዝጓዓዝ ግን ኣንጻር ሓዊ ንምቅላስ ኣዝዩ ውፅኢታዊ ምዃኑ ይግለጽ። እቲ ኣሉታዊ መዳይ ናይቲ ቴክኖሎጂ ግን ዛጊት ኣብ ንኣሽቱ ባርዕ ጥራዩ ዝሰርሕ። ስለዚ ድማ ንሕጂ ኣብ ባርዕ ጫካ ወይ ዝኾነ ዓብ ባርዕ ክውዕል ኣይክንሪኦን ኢና።
1: They are not using leaf blowers to put out these fires. They're using sound waves. Normally, you'd use water, air, or a fire extinguisher. But engineers built a machine that can extinguish flames with sound. It can work as a handheld device or be installed in buildings as a safety system.

ኣብ ዓባይ ብሪጣንያ 100 ኢጣልያውያን ሸፋት ዝሓቆፈት ጉጅለ ኣብ ለንደን ተኣኪባ 440 ሜትር ንውሓ ዘለዎ መዝገብ ክብሮ ወሰን ጊነስ ዝሰበረ ቲራሚሱ ሰሪሓ። እቲ ዝዓበየ ምቁር መግቢ ነቲ ቅድሚ ሕጂ ኣብ 219 ኣብ ሚላኖ ኢጣልያ ዝተሰርሐ ናይ 273 ሜትር ንውሓት ዝነበሮ ኣብ መዝገብ ዝሰፈረ ቲራሚሱ ክሰብር ከም ዝኽኣለ ብወግዒ ተረጋጊጹሎ። ነቲ 440 ሜትር ቲራሚሱ ንምስራሕ ኣስታት 2235 ኪሎግራም ብሮ፣ 50,000 ሌዲ ፊንገር ዝዓይነቱ ብሽኮቲ ከምኡ ውን ልዕሊ 3,000 እንቋቑሖ ኣብ ጥቕሚ ከም ዝወዓለዩ ተሓቢሩ።

ንድሕሪት ምልስ ኢልና ታሪክ ቅብኣ እንተዳሪእና ቅድሚ ኣሽሓት ዓመታት ኣብ ዝተፈላለዩ ስልጣነታት ናይ ሕብረተሰብ ብዝተፈላለዩ ንጥረ ነገራት ተጠቂሞም ሓሳባቶምን መልእክትታቶምን ብቕብ ኣቢሎም ይገልፁ ከም ዝነበሩ እዩ ዝፍለጥ። ብፍላይ ድማ ሮማውያንን ግሪካውያንን ነቲ ዘመናዊ ዝበሃል ቅብኣ መሰረት ዘንበሩ እዮም። እዚ ድማ ብፍላይ ኣብቲ እዋን እቲ ዝነበረ ፍሉይ ቅድታትን ከምኡ ውን ምንቅስቃሳትን ከም ዝነበረ እዩ ዝንገረሉ። ኣብዚ እዋን እዚ ድማ ዝተፈላለዩ ቅድታት ቀሪቦም ዝተፈላለዩ ዓይነት ቅብኣታት ኢና ንርኢ ዘለና። ንሎም ድማ ኣብ መደብ ኩርናዕ ፅባቐ ብፈትልን መርፍእን ኣላጊባ ቅብኣ ዝሰርሐት መንእሰይ ናሕዝናርኩም ቀሪምና ዘሎና ሙሉእ ትሕዝቶ ናብታ መደብ ከስግረኩም እየ። ተኸታተሉ።

ጥበባን ክእለታን ንምግምጋም ኣይሸግርን። ኢዳ ዝሓለፎም ስራሓታ ምስ ተዓዘብካ ብቕዓታ ቅድመ ኩነት ይግለጸልካ። ኣብ ስነ ጥበብ ዓለም ዝሳተፍ ሰብ ኬንዮቲ ብቓላት ኣሰኒ ዝገልጾ ፍሉይ ውህበቱ ዝያዳ ዘበርከቶም ውሕሉል ኣእዳዊ ዝሓለፎም ስራሓት ምስ ተዓዘብካ ነቲ ጽባቐ ብተመስጦ ንምግላጽ ዝፍትን። መብዛሕትኦም ሰብ ጥበብ ስራሓቶም እዮም ኣብ ኩንዶኦም ቆይሞም ውሽጦም ዘሎ ጽባቐን ሕልምን ሓሳብን ዝዛረብሎም። ዘበርከትዎ ስርሖም ድማ ሕቡእ ምስሊ ውሽጦም ብምግሃድ ካልኦት ኣካል ናይቲ ምስቲ ምቓር ንምግባር ድኣ እምበር ኣበርኪትእ ዝብል ኣተሓሳስባ ወይ ርድኢት ዘለዎም ኮይኑ ኣይስማዓካን። ስለዚ እምበኣር ጥበብ ዝሓለፎም ዝተፈላለዩ ስራሓት እንክትዕዘብ ምስጢሩ ንምፍላጥ ሕቶታት ዘበግሱን ብጥልቀት ንምስቲ ምቓር ዝዕድሙን። እታ ክዳን ምልቃብ መዓላ ዘለዋ መርፍእ ብርቂ ዝኾነ ስነ ጥበባዊ ስራሓት ክትፍር ምስ ተዓዘብካ ካብ ምድናቕ ሓሊፍካ ሕቶ ክተስዕብ ትቕሰብ ብኸመይ ዝብል ሕቶ ይመጸካ። ዝተፈላለዩ ሕብርታት ተጠቒሞም ኣብ ካንቫስ ዝቐብኡ ምስ ተዓዘብካ ኣድናቖት ተትርፍ። ብመርፍእን ፈትልን ዝቕባእ ቅብኣ ኪንዮ ምድናቕ ዝወስድ ስነ ጥበባዊ ስራሓት እዩ። ኣብ ሰገን ኣርት ጋለሪ ካብ 24 ክሳብ 30 ሚያዝያ ሓይሊ መርፍእ ብዝብል ተይማ ብቤተልሄም ዝወልዲ ዝቐረበ ምርኢት ንኣስተማቐርቲ ጥበብ መጋረጅኡ ኸፊቱ ቐኒዩ።

0: ኣብዚ ኤግዚቢሽን ሒዘ መፂሮ ኣለኹ ስራሓት እኳ ናይ መርፍእ ስራሓት እንድዩ። እዚ ናይ መርፍእ ስራሓት መጀመርታ ብዛ ሃገር ንመጀመርታ ግዜ እዩ ዝቐርብ ደሎ እዚ ዓይነት ኤግዚቢሽን። ንዓይ ከዓ እታ መርፍእ መታዕቢተ እያ ዋስ ምሳይ ድመፀት መሓዛ እያ ሕጂ ኣብቲ መጀመርታ ክጅምር ከለኹ ዳርጋ ሕብሪ ናይ ኢንግሬቪን ስራሓት እውን ነይሩ ገለ ኣብ ኮምኡታት እየ ፀኒሐ ሕብሪ ርሳስ ገለ ኣብ ኮም እየ ፀኒሐ ሽዑ ድሓር ግን ስምዒት ደይብሉ ክኾነን ጀሚሩ በቲ ድፈልጦ ዓይነት ሜድዩም ኣይኮንኩን ዝጥቀም ነይረ። እዚ ናይ መርፍእ ሃንደበት ድመፅ ሓሳብ እዩ እቲ ናይ ኢንግሬቪን ክሰርሕ ምጀመርኩ ገለ ዋርኢፍ እታ ድፈልጣ መርፍእ ከ እንታ ክትሰርሕ ትኽእል ሽዑ ናፍቲ ድሞ ፈልጦ ከዕብዮ ድኽእል ነገር ከዓ ክምለስስከ ሽዑ እቲ ናይ መርፍእ ስራሓት ጀሚሮዮ የሕኩሰኒ ከዓ ጀሚሩ ከምዚ ውዱእ ስራሕ ክሪኦ ምስ ጀመርኩ ሲ ልዕሊቲ ብሕብሪ ብርሳስ ገለ ትገብሮስ ኣብቲ ናይ ኒድል ስራሓት ክኾን ከሎ ናይ መርፍእ ስራሓት ክኾን ከሎ ከምዚ ናቹራል ኮይኑ ይስማዓኒ ናተይ ነገር ኮይኑ ይስማዓኒ ጀሚሩ ደን እንዲብ ክሰርሕ ምጀመርኩ ከዓ ስራሓት እውን ይበዝሕ እዩ ሞ ደየላልዮ እዚ ዓይነት ስራሓት እዚስ ሞ ከዓ ሓድሽ ካብ ኮነ እቲ ሰብካ የተባባዓካ እዩ ምስ ረኣይዋ ከምዚ ክትሰርሒ ኣብ ርኢናዮ ክናይ ንፈልድና ገለ ክብለካ ምጀመረካ ኦኬ እስከ ኤግዚቢሽን ገይረ ምስ ሰብ እንተተላለኹ እቲ ናተይ ውሽጣዊ ስምዒታተይ ምስ ሰብ ዲስካስ ተገበርኩለኻ ከመይ ተቐባልነት ይረክብ ንምባል ወፂሮ ኣለኹ ሕጂ 21 እንዳርጋ ዝኾነ ውሕዳ ስራሓት ሒ ዘቕሪበ ኣለኹ ግን ንመላለየ ብጣዕሚ ፅቡቕ
1: እዚ ሎሚ ምሳብ ዝተማዓረ ጥበብ እተላልዮ ዘላ ስራሓት ንኽዳሎ 4 ዓመት ከም ዝወሰደላያ ትዛረብ። ንውሓት ግዜ ተገንዚብካ ብመርፍእን ፈትልን ዝዳሎ ጥበባዊ ስራሓት ክብደቱ ንምግማት ኣይሸግርን።
0: ታድደቕ ስራሕ ከይተረፈ በርፍእ ጌርካ ክትርቅማሲ ብዙሕ ግዜ ይደድሊ እቲ ሕብሪ ትመርፆ ኣብኡ ኩሉ እቲ ቤዚክ ነገራት እቲ ጨርቂ ንባዕሉ ትመርፆ ሕብሪናቱ እቲ ቴክስቸር ናቱ ምስቲ ስራሕ ክሰባማዕ ኣለዎ እሱ ግዜ ዝወሰደለየ ኮይኑ ይስማዓኒ ናይ ንባዕሉ እቲ ኣሎ እቲ ውሽጣዊ ናትካ ባህ ድብሎ ዓይነት ስራሕ ሒዝካ ትመፅእ ኣለካ ቅድም ሲ ውሽጢ ከዓ ኢካ ደስ ተብሎ ቅድሚ እቲ ድመፅእ ጋሻ ደስ ከተብሎ ምፍታን እንጂ ነዊሕ ዝወሰደለየ ኮይኑ ይስማዓኒ እቲ ምርጫታት እዚ ዶ ይሓይሽ እዚ ዶ ይሓይሽ ንኽብል እምበር ድሌት ናተይ ነይሩ ደስ ኢል እንሰርሖ ስራሕ እዩ ነይሩ 4 ዓመት ወሲዱ ክብል ከለኹ ዳርጋ ሓንቲ በዓልቲ እያ ነራ ንዓይቲ ክሪኦ ከለኹ ስተብተብ ደይብሉ ሪላክስ ኮንካ እቲ ኢንጆይ እንዳገበርካ እቲ ውሽጣዊ ናትካ እንዳንበብካ እዩ ነይሩ ስታሓን እዩ ነይሩ።
2: እዚ ስራሕ ማለት ብቕዲ ፍልይ ዝበለ እዩ ከም ተራቕባ ኣይኮነን ማለት ብሕብሪ ጌርካ ገለ ዝስራሕ ስራሕ ኣይኮነን መርፍእን ፈትልን ክሳይ እንዳገበርካ እዩ እቲ ዓይነት ከዓ ማለት ከምዚ ቅድሚ ሕጂ ገለገለ ኣዴታት ገለ ዝሰርሖኦ ዝነበረ ዓይነት እዚ ርክያሞ ዝበሃል ገለ ከም እንዳገበርካ ዓይነት ስራሕ ሕጂ ሓደ ፎርም ሰሪሕካ ወይ ሓደ ምስሊ ትሒዝካ ስእሊ ክትሰርሕ ግን ዝሓተካ ዓቕሊ ካብ ዝርኢኻ ንምግማቱ ዘሸግር ኣይመስለንን እንታይ ዓይነት ዋጋ ከም ዝኸፈለት የረዳእካ እዩ። እቲ ካብ ካልእ ዓይነት ቅዲ ቅብኣ ፍልይ ዘብሎ ከዓ ብሕብሪ ብብራሽ ብገለ ዘይምዃኑ እዩ እቲ ዓይነት ስራሕ ድሓር ነፍሲ ወከፍ ህንፃፅ ብህንፃፅ ከዓ ግድነት ብፈትሊ ክትሓልፎ ስለ ዘለካ ንሱ እውን ኣህላኺ ይገብሮ ነቲ ዓይነት

0: ቅዲ ማለት እዩ። እወ ኣጋጣሚ ከምዚ ሓስበካ እዩ። ንሓንቲ ሕንፃፅ ርሳስ ጌርካ ሕልፍ ክትብላ ቀሊል ነገር እዩ። ነታ ሕንፃፅ ብፈትሊ እንዳገበርካ ክትሰርሓ ግን ሞሃ ከም ጌርካ ሙሉእ ስእሊ ክትውድእ ኣብ ገለገለ ሞሃ ሕጂ ከምዚ ሙሉእ ናይ መሶብ ዝመስል ገለ ኩሉ እቲ ከለርፉል ኮይኑ ቮሊዩም ዘለዎ ገለ ክትሪኦ ከለካስ እንታይ ዓይነት ዓቕሊ እዩ ትብል ኢኻ ማለት ከምዚ እንዳ ዓነ ክንዲ ዝኮፋ ይምበልኩም ካብል ነብሰይ ኣብ ግምት የእቲ ክሪኦ ከለኹ ማለት ነዊሕ ሓልክስ ወሲድላ እዩ። ሕጂ እዚ ከዓ ውህሉል ናይ ካልእ ዓይነት ተመክሮ ስርሓ ምኳኑ ከዓ ርዳእካ እዩ።
1: እዚ መጀመርያ ብጣዕሚ ንዓይሲ ከምዚ ገለ ደስ ዝብል ነገር ርኢ ምናልባት ቅድሚ ሕጂ ስራሕ ኤግዚቢሽናት ርኢና ኢና ክሳብ ንፉዓት ኣርቲስት ገለገለ ይህልው ይኾኑ ምናልባት ኣነ ደስ ዝበለኒ ናይ ቤት ሕጂ ዛረብ ንሕ ኮይነ ግን ኣብ ፍሉይ ነቲ ስእል ተዲሳ ያ ሰሪሐ መስለኒ እቲ ንምስፋይ ንባዕሉ ሲ ካብታ ኣርቲ ወፃኢ ዓቕላ ሓተት ሕጂ ባስ በዳሂት ኮይና ተሰሚዓትኒ ብጣዕሚ ከዓ ድኒቕ እያ። ምክንያቱ ስእሊ ሓሲብካ ሓሳብ ኩሉ ዋሂድካ ዚ መሊስካ ብዛዕባ ምስፋይ ገለመለ ካልእ ፕሮሰስ ስለዝኾነ ብዓይነ ከምኡ ከዓ ኣብ ካልእ ዓይነታት ናይ ኣርት ዲዛይን ገለመለ ከዓ ብዙሕ ፋሽናት ገለ ስለትግደስ ብዓይነ ከምኡ ብጣዕሚ ድኒቕ እያ ማለት እዩ። ንዓይ ብጣዕሚ መሳጢ ነይሩ ማለት እዩ።
2: ቤተልሄም ዘወልዲ ብጥበብ ዕድመ ንእስነታ ፈሊማቶ ብጥበብ ድማ ጉዕዞ ህይወታ ትቕፅላላ። ዝተፈላለዩ ብኢደ ጥበብ ዝፈርዩ ስራሓት ኣብ ምፍራያ ትነጥፍ ዝተፈላለዩ ኣብ ከባቢኣ እትረኽቦም ጥረ ነገራት ኣወሃሂዳ ኢደ ጥበባዊ ስራሓት ተፍሪ ተወሳኺ ኣብ ቅብኣ እውን ኢዳ ተንብር እያ። ጥበባን ክእለታን ግን ፈልፋለ ስለ ዝኾነ ካብቲ ንሳ እትሕምብሰሉ ባሕሪ ጥበብ ሓንቢሳ ዝተፈላለዩ ጥበባዊ ስራሓት እያ ሒዛ ትወፅእ
3: እኳ ዳርጋ ቀንጠብጠብ እንዲ ካብ መጀመርቱ ርጋ ብስትሬት ከምዚ ክምሃር ኣለን ወይ ክገብረለይኒ ኢለ ዝኣተኮ ነገር ኣይኮነን። ናይ ማማ ኣሎ ገለ ፅልዋ ትሰርሐያ ገለ ነገር ትሰርሕ ንኣንሹ ነገራት ዓበይቲ ነገራት ትሰርሕ ኣብ ገዛ ገለ ይርያ ምሽ ብወየ ደርጋ ኣትዮ ናይ እዝኒ ገለነን ኣንሽቱ ዕንቆ ጌርካ ኣለጋጊብካ ገለ ምስራሕ ገለ በዚ እየ ጀሚረ እቲ ቤዚክ እጂ ኣብቲ ናይ እዝኒ ክንሪኦ ከለና እቲ መሰረታዊ ነገር ተጠቂመስ ከመይ ፅባቐ ይፈጥር ኣብታ ጓል ኣንስተይቲ የመጀመርታ ክሰርሓ ኣልፈቲ ኢና። ሶል ናይ ጫማ እየ ድጥቀም እቲ ድጥቀመሉ መሰረታዊ ነገር ሲ ከም ዓብ ነገር ከምዚ መሪፀ ዘምፅኦ ነገር ኣይኮነን። እታ ጓል ሲ መሰረታዊ ነገር ተጠቂማስ ሃብ ከመይ ፅቡቕ ትረአሳ የመጀመርታ ደጀመረኒ ሽዑ ኣብ ናይ ሃማተ ደገፍ ስለ ዝረኸብ ናብ ትሕቲ ፅላት ሃማተ ኮይና ንደገ ምውፃእ ጀሚረ ሽዑ ዘርጊሕና ክነውፅኦ ምጀመርና ከዓ ፅቡቕ ተቐባልነት ኦኬ ሞ ክቕፅሎ ኣለኒ ኢለ ሽዑ እናተረቐቕ ኩሉ ከይደ ከመይ ይደርቕ ከመይ ገለ ብዙሕ ነዊሕ እናተረቐቕ ኩሉ ክኸይድ ጀሚረ ኣብቲ ናይ ቦርሳ እንድሕር ርኢና ዳርጋ ንእሽተይ ኩሉ ኸየ ጀሚረት ከብኡ ምስራሕ ዳሓር ግን ከምዚ ደስ ዝብለኒ ነይሩ ዋላ ቦርሳ ናይ ኣጋይሽ ድመወፅ ገለ ተሰኪምካ ገለ ምካቲ ናይ ቦርሳ ነገርካ ዳሓር እናማዕበልኮ መፅ እጂ ኣብቲ ናይ ጨርቂ ይኹን ናይ ሰንተቲክ ዋላ እውን ናይ ሌዘር እንዳሓወስኩ ገለ ኢ ዝሰርሕ ዘለኹም ናይ ቦርሳኻ
2: ዝተፈላለዩ ኩርናዓት ብምጥቃም ፍሉይ ጥበብን ሰሓብነት ዘለዎ ቅብኣታት እያ ኣዳልያ። ብዘይካዚ ዝተጠቐመትሎም ቅድን ኣቀራርባን ኣብ ልቢ ተዓዘባይ ፍሉይ ጦብላዕታ ዝፈጥሩ እዮም ነይሮም። ኣጠቓቐማ ሕብርን ኣሰኻኩዓ ምስልን ወዘተን ነቶም ቅብኣታት እናሻዕ ደጋጊምካ ንኽትሪኦም ዝዕድሙ እዮም።
3: እጂ ኣሎ እቲ ናይ ማማ ፅልዋ ኣሎ ክብለክ ፀኒሐ ሰፊኣ ዲቫኖ ትሰርሕ ገለ ቤዚክ ብመርፍእ ዝስራሕ ነገራት ብጣዕሚ እያ ትሰርሓ ኣሎ እጂ ሃንደበት ኣይኮነን መፂን ኣላምድ ንብላ ነይረ ኒሽተ ነገራት ሒዘ መፀነተ መርፍእ ፈትልንሲ እዚኣ ከመይ ገይረ እየ ክሰፍያ ናበይ ከብላ ዛ መርፍእ ገለ ከምኡ ብላ ነረት ንእሽተይ ከለኹ ሽዑ ዳሓር ሻርሻይ ክፍሊ ገለ ምስ በፃሕኩ ሊንጓል እንታይ ክትገብሪ ትኽእል ገለ ከምኡ ዲስካስ ንገብር ነርና ምስማሙ ሽዑ ኣብ ቤት ምህርቲ ዋርሳይ ከለኹ መምህር ገብርኤላ ክምህራ ጀሚረን ናይ ሻርሻይ ክፍሊ ክመሃር ኢለ ተመሃር ኢላ ትምሸ ሽዑ ኣብቲ መጀመርታ ይፈርሕ ነይረ ወላ ነታ መርፍእ ሲ ይፈርሓ ነይረ በቃ ከምዚ ይበቃ ኣብዘይ ኮንኪ እትዋስ ይሕልዋ ገለ ነይረ በቃ እታ መርፍእ ክርያ ውዕል ምስታ ክስታይ ዳሓር ክርያ ምስ ጀመርኩ ግብርኤላ ደፊራ ትሕዞ ፅቡቕ ይመፀ

0: ዘላ ገለ ከህንጥየኒ ጀሚሩ ሸ ኣብ ዚ ናይ መርፍእን ናይ ሕብርን ድሕር ዳርእነ ኣብቲ ሕብሪ ናቱ ፅባቐ ኣለዎ፣ ናቱ ደብዝ ኣለዎ፣ ዕንቆት ኣለዎ። ንዓይ ክሪኦ ከለኹ ግን መርፍእ ትቐርበኒ ካብቲ ዝያዳ ከም ጓል ኮይነ ገለ ደይኮነስ ምሳይ ዝዓበየ ስለ ዝኾነ እታ መርፍእ ነዊሕ ዘያ ከዓ ስለ ዝፀናሕኩ እጂ እቲ መሰረታዊ ነገር ኢኸዓ ኣብ ገዛይ ክረኽቦ ዝኽእል እዩ እቲ ጨርቂ እቲ መርፍእን ፈትልን ዳሓር ኢኻ እንዳተራቐቕካ ትኸይድ እንታይ ዓይነት ፈትሊ የድሊ ይኸውን ነዚ ስራሕ እዚ እምበር ኣብቲ መጀመርታ ድኾነ ፈትሊ መርፍእን ጌርካ ኢኻ ትፍትኖ። ሕጂ እሱ ነይርዎ ፅቡቅ ነገር ቤት ቤዚ ክረኽቦ ዝኽእል ነገራት ገይረስ እንታይ ፅባቐ ክፈጥር ይኽእል እዩ ነይሩ መጀመርታ። ዳሓር ግን እንታይ እዩ ነዚ ስራሕ እዚ ደድልዮ? እንታይ ከዚ ስራሕ እዚ ካብ መጀመርቱ ኣሎ ዲኸ ዓለም ለኸሲ ኣሎ ድዩ እዚ ስራሕ እዚ ዳሓር ኢኻ ትመራመረሉ ትጅምር መጀመርታ ኣብ ውሽጢካ ኢኻ ተስተማቕሮ። ሕጂ ክሪኦ ከለኹ ኣነ ወርልድ ዋይድ ኣይተሰራሓሉ እንደሎ ያዳ በዓል ሜሪ ላንውድ ባህላ ኣብ 17 ክፍለ ዘመን ገለ ዝነበራ ጥራይን ሰሪሕናሉ ሓሊፈን እሰነን ዕበይንኦ ነዚ ሞያ ክሪኦ ከለኹ ወርልድ ዋይድ ዋላ ግን ኣይተሰራሓሉ እንደሎ ውሕዳት ኣርቲስት እዮም ዘለዉ ኣብዚ ስራሕ እዚ። ሕጂ ሞር ንዓይ እዚ ስምዒት ይህበኒ ክሪኦ ከለኹ ብኩሉ ሸነካቱ በቲ ቀረብ ይኹን በቲ ንዓይ ድመስል ምኳኑ ከዓ እታ መርፍእ ድፈልጣ ኣቕሓብ ምዃና ከዓ ንዓይ እዚ ዝያዳ ምርጫ ኮይኑ ይስማዓኒ። እንዲያ እንዳታ ዝፈታ ቅባ እትርጉማ እቲ ኣላርም መበለየ ምክንያት ኣብ ኩሉ ናይ ህዝቢ ኤርትራ ተርእናይ ኣብ ኩሉ ክክርና ዓደሎ ሲ ደርሆ ድሕርዳ ዘይኬርካ ስቲ ናይ ሰዓታት ነገር እዩ ድዝከረካ ንዓይ እቲ ናይ ሰዓታት ጥራይ ደይኮነ ዋላ እቲ ቀፃልነት ናይ ስራሕ እንኮላይ ደዘክረኒ ዓይነት ፍጡር እዩ ደሮ ኣለዎ ደሮ ሓሚመ ኢሉ ኣይ ገድፎን ይምንቀም ሰዓቱ ኣይነጥርኒ ዋላ እታ ዝኸፍአ ድምፂ ውፅኡ ሴተሳእከ እዩ እቲ ባህሪኡስ ኣይገድፍኒ ዋላ ድኾን ኣይዕንቀፍኒ እታ ናይ ገደብ ናይ ሰዓት ክገብራ ዘለዎ ነገርሲ ይገብረ እዩ ኣለና ማስተይ ንሕና ከም ሰብ ኬንካ ስኻ ከዓ ሎሚ ገለ ኮይነ ኣለኹ ገለ ምክንያት ኣለና ሓንሳ ዓንሳስ ቀፃልነት ደለዎ ስራሕይ ንሰርሕኒ ኢና ኣብ መንጎስ ትረክም ኢኻ ከም ሰብ ሕጂ ደሞመንት ደኸም ኩሉ ኣሎ ደርሆ ኣብ ርእሰ እንታይ ኮይኑ ስ ዘየቋርፅ ዋይ ማስ እንታይ ኮይኑ እቲ ባህርናቱ ዘይገደፎ ኦኬ ኣነ ኣርቲስት እየ እንታይ እዩ ክቐፅለን ድኽእል ንዓይ እሱ እዩ ኣርቲስት ምዃነ እዩ ኦኬ ስለምንታይ ገርፎ ምክንያት ገይረ ስለምንታይ ገርፎ ቀፃልነ ዘለዎ ስራሕ ዘይሰርሕ ልክዕ ከምኡ እሱ እዩ ድመፀኒ ኣብ ርእሰይ እቲ ኣላርምሲ ኣብ ርእሰይ ኣለዎ ኩልሻ መነቓቕሒ ንዓይ ማለት እዩ ኦኬ ወጋሕታ ኮይኑ የተሳእካ ምሸት ኮይኑ ገለ እንታይ ኮይኑ እሱ ደይ ገርፎ ኣነ ከዓ ቀፃሊ ክኸውን ኣለዎ ትስራሐይ ከምኡ ኢለ ዝሓስቡ ዓይነት ፍጡር እዩ ንዓይ እቲ ናይ ሰዓት ገዲፍካ ማለት እዩ።
1: ካብቶም ቅብኣታት ብምብጋስ ርድኢትን ኣተሓሳስባን እታ ስነ ጥበባዊት ብኣግኡ ትግንዘብ ሓደ ሰብ ውፅኢት ናይ ኣተሓሳስቡ እዩ ከም ዝበሃል ቀባኣይ እውን ሕብርታት ተጠቒሙ ህያው ዝኾነ ቅብኣ ከቕርብ እንከሎ ኣብ ውሽጢ እቲ ቅብኣ ኣተሓሳስቡ ከንፀባርቕን ኣብቲ ዛዕባ ዘለዎ ኣድናቆትን ተስተብህል።
0: እቲ ስራሓት ዝበዝሐ እኳ ናይ ኣብቲ ናይ ባህላዊ ወይ እቲ ናይ ህዝቢ ኤርትራ ደተኮረ ዓይነት ስራሓት እንዲ ነይሩ እቲ ገዲኡ ከዓ ኢምፕሬሽን ናተይ ስምዒታት ተሓቆፈ እዩ ነይሩ እቲ ዋላ እቲ ባህላዊ ኮይኑ ግን ስምዒታ ውሽጢሮ ኣሎ እቲ ንሕናስ ማስ ኣብ መዓልታዊ ሂወትና ደጋጥመና ነገራት የሓቁፈት ኢና ስፔሻል ከ ንዓይ ኣነስ ድስማዓኒ ነገራት ስ እንታይ እዩ ሕረይታ መርፍእ ኣላ ኣብ ቦታ ኣላ ማስ ንዓይ ዓብይ ተራ ኣለዋ እታ መርፍእ እትገብሮ ነገርሲ ኣብ ሂወተይ እንታይ ፅልዋር ኣለዎ እያታ ኒድል ወርክ ነይራ እታ መርፍእ እትሓልፎ ኣሎ ኣብቲ ጨርቂ ገሊኡ ለማፅ ኣሎ ገሊኡ ሓርፋፍ ኣሎ ጨርቂ ገለ ብዙሓ ትሰግር ሕጂ ልክዕ ከምኡ ኮይኑ ይስማዓኒ እቲ ፓርት ናይ ሂወተይ ከዓ ገሊኡ ሓርፋፍ ኣሎ ገሊኡ ለማፅ ኣሎ ገለ ከመይ እታ መርፍእ እትሓልፎ ንዑ ኣነ ኸ ከመይ ክሓልፎ

ወደለኒ ውጪ ዝዳ መርፍእ ንዕኡ ምስ ሓለፈት ሓደ ፅባቐ ትፈጥር እያ ኣብ ዝኾነ ጨርቂ ኣነ ኸ እንታይ ዓይነት ፅባቐ ይፈጥር ደለኒ ኣብ ሂወተይ ልክዕ ከምታ መርፍእ ንምዃን እዩ ነይሩ እቲ ዕላማ እጂ እንታይ ሓሊፋ ኣነ ከምታ መርፍእ ኮይነ ዳሓለፍክዎ ነገራት እንታይ ነይሩ ሽዑ እቶም ስምዒታት ክወፁ ኣለዎም ኣብዛ ናይ መጀመርታ ኤግዚቢሽን እናተይሲ እሳታ መርፍእ ተሓልፎም ነገራት ኣነ ኸ ዳሓለፍኩም እንታይ ፅባቐ ፈጢሮም ኣብ ሂወተይ ከስተማቐር እቲ ነር ኣለኹ ኣብታ ናይ መጀመርታ ኤግዚቢሽን እዩ

ዋ ኣነ ይብል እቲ ሰብ ዝሪኦ ንስኻ ትሪኦም በበይን ድዩ ኣብ ናተይ ክሪኦ ከለኹ ግን ወቂዐ ይብል። ምክንያቱ እታ ክነግረ ክፀንሐታ መርፍእ ተሓልፎ ነገራት ሲ ኣነ ሓሊፍየ ዶ ኣብ ሂወተይ እንታይ ፅባቐ ክፈጢሩ ኣነራ ተዕላማይ ምክንያቱ ደ ፓወር ኦፍ ኒድ ተ ሓይሊ መርፍእ ማለት እያ ዓበያጂ እታ መርፍእ ተሓልፎ ዘላ ሂወትሲ ኣነ ከ ሓሊፍየ ዶ ኦኬ ሓራይ በታ መርፍእ ገይረ ከተ ዝሓለፍኮ ክገልፆ ይኽእል ዶ እዩ ነይሩ እቲ ሰብ ከዓ ልክዕ ከምኡ ትስምዒሲ ው እዚ ከምዚ እዚ ከምዚ እንድዩ ገለ ክብለካ ከሎስ ዋላ ፍቲ ስምዒስ ምሳኻ ይኣቱ እጂ ፍታ ቀዳመይት መዓልቲ ብፍላይሲ ነዊሕ ዝተዘራረብክብሉ ግዜ ነይሩ ምስ ብዙሓት ከምዝን ከምዝን ድገልፀለይ ነዛ ስምዒ እዚኣ ኣይከኣልኩም እንታይ ክገልፃ ክእል ገለ ፅቡቅ እቲ ኣርእስቲ መሪፅ ከይረ ኣለኹ ፅቡቅ እቲ ከምዚ ፅቡቅ ገለ ክብለካ ከሎ ኣነ ዶወቕዓ ኮይኑ ይስማዓኒ ዕላማ

ጉጅለ ባህሊ ዞባ ደቡብ ኣብ ምዕቃብ ባህለን እያታን ሃገርና ዓብዪ ኣበርክቶ ትገብር ዘላ ጉጅለ እያ። ብፍላይ ድማ ብዙሓት መንእሰያት ስነ ጥበባውያን ዘፍረየት ባህላውነቶም ዘየሰሱ ኣብ ዝተፈላለዩ እያታዊ መሳርሒታት ሙዚቃ ይኹን ትልሂታትን ደርፍታትን ብዙሓት መንእሰያት ኣፍረያ። ንሎም ድማ ሓደ ካብዞም መንእሰያት ስነ ጥበባዊት ናይ ሕዝናልኩም ቀሪብና ዘሎና ንሙሉእ ትሕሶ ናብታ መደብ ከስግረኩም እየ ተኸታተሉ።

ኣብዚ ናይ ምርኢት ሙዚቃ ኣጋጣሚ ውህደትን ውሕልነትን ብግቡእ ተንጸባሪቖም ከም ዘለዉ ትዕዘብ። ሓደ መሳርሒ ሓጺር ዜማዊ ሓረግ ይጻወት፣ እቲ ሓረግ ድማ ብኻልእ ድምፂ ተደጊፉ ይቃላሕ። እቲ ናይ ምምልላእ መስርሕ ባህሪ ናብቲ ህርመት ይዝርጋሕ። ኣብ ሓደ ህርመት ዝሰመረ ቕዲ ይጽወት፣ ቅዲ ድምፂ እውን ምስኡ ተሳንዩ ይቃላሕ። መድረኽ ብቕጽበት ይዕምር፣ ስሙር ጣቕዒት ምስ ርሱ ምንቅስቓስ ነቲ ህርመት ነዳዲ ይውስኸሉ። ክራርን ክበሮን ሻምብቆን በገናን ጣቕዒትን ኣቃውሟን ፍጹም ምውሃድ የንጸባርቑ። መድረኽ ያታ ያታ ይሽትት፣ መሳርሕታት ሙዚቃ፣ ልብሲ፣ ትልሂት፣ ህርመትን ቃናን ኩሉ ያታውዩ። ኣካል እዚ ምውሃድ ብምዃን ኣብ ማእኸሎም ተረኺባላ። ባህጊ ልባን ናይ ወትሩ ሕልማን ስለ ዝኾነ ፍጹም ሓጐስ ይፈጥረላ። ኣባል ዝግጅለ

ባህሊ ጥራይ ኮነትን ንሳ ውላድ ናይ ዝህር መትያም ኣብዚ መድረኽ ብጥበብ ተወሊዳ ኣብኡ ዓብያን ዓንቢባን ከም ውርሽያ ስድራ ቤታ ነዚ ባህልን መድረኽን ትሕልዎን ትንከባኸቦን መዓልታዊ ምንቅስቓሳ ምስ ሞይኣ ብምትሓስ ጥምቶ ንሞይኣ ልዕሊ ዝኾነ ነገር ዋጋ ትኸፍለሉን ናይ ቀዳምነት ቀዳምነት ትህቦን ካብዚ ባህላዊ ዓውዲ ወጻኢ ዝኾነ ህይወት ከም ዘየለ ተኣምንን ብትብዓት ትዛረበሉን ኣብ ውሽጢ ሕቕፊ ዝውርሽኣ ክትነብርን ከተስተንፍስን ትምነም ኤርትራዊ ባህሊ ተዓቂቡ ጥራይ ዘይኮነ ከምቲ እተስተንፍሶ ኣየር ኣብ ዓለም ሰፊሑ ክረአ ትሓልም። ዮውሃና ኣበራም

0: ዛንታ ዮሃና ብህይወት ከተማ እዩ ዝጅምር። ኣብ 1994 ኣብ ከተማ መንደፈራ ተወሊዳ ስምዒት ስነ ጥበብ ካብ እግሪ ተኽላ መስኣ ዝተሃንፀ እዩ። ቁፅራዊ ቐመርን ፊደላትን ብዝግባእ ከይፈለጠት እያ ብመዝሙሩን ደርፍታትን ልሳና ከፊታ።
1: ኣነ ግን ካብ ብንእሽተይ ቆልዓ ከለኩ እያ ትብለኒ ማማና ኣዴ ማለት እዩ ከበሮ ትገዝአለይ ነራ ወኒ ነርኪ ገለ ትብለኒ ቆልዓ ከለኩ ዋላ እዩ ብቆልዓ እዩ ከለኩስ ከበሮ ገዝአልክ ነረ ከበሮ ጌርክ ተሃርሚ ትውድሲ ገለ ነርኪ ገለ ትብለኒ ንእሽተይ ከሎ ክርደአኒ ዘይክእል ከሎ ማለት እዩ። ድሓር ኣብ መባእታ ምስ ጀመርኩ ትምህርቲ ግን ፅልዋ ነይረኒ ከምዚ ንክደርፍ ገለ ኣኪበየነተን መዛኖይ ማለት እዩ ይደርፍ ገለ ገለገለ ከምዚ ድሌት ነርኒ ስዕበየ
0: ዮሃና ኣብ ቀፅሪ ስነ ጥበብ ካብ ዝዓበዩ ስነ ጥበበኛታት ሓንቲ እያ። ገና ብህፃና እያ ናይ ስነ ጥበብ ባይታ ረኺባ። ኣብ ናይ ኣብያተ ትምህርቲ ጉጅለ ባህሊ ተፀንቢራ ኣካዳምያዊ ትምህርታ እናተኸታተለት ኣብ ቀያሕቲ ዕንበባ ብስነ ጥበብ ዓብያ።
1: እቲ ጉጅለ ባህሊ ከም ንፈልጦ ኣብ ትምህርቲ ክትምሃር ከለካ ናይ ባህሊ ኣሎምሽ ከምዚ ውድድር ገለ ዝወዳደርሉ ከምኡ ድሌት ስለ ዘለናኒ ክምዝገበ የለ ተመዝጊበ ዋእተይ ማለት እዩ ብቃዕተ ይርእዮም ከዓ ኣለዉ በዕሉ መምህር ወዲ ፎቶ ኣበይ ንስ እዩ ነይሩ ጠርናፍ ናይ መባእታ ክምሃር ከለኹ ንስዩ ሰልጣን እዩ ነይሩ ብታብ ናይ መባእታ ማለት እዩ ምስኡ ኮይነ መዝሙራት ንዝምር ገለገለ ቀንዲ ዝፀቕጠሉ ዝነበርኩ ሞያይ ሕጂ ካብ ብንእሽተይ ደርፊ እየ ዝፈቱ ነይረ እ መዝሙር ነይሩ ከምዚ ደቂ ካብ ክላሳት ገለ ካብ ቤት ምህርትታት ንቤት ትምህርቲ ገለ ወዳደር ነይሩ ናብ ጥቃሕቲ ዕንበባ ከለና ማለት እዩ ቲቦ ምስ ኣዜንዳ ገለ ወይ ካብ ዝዓዲ ካብታት ወፃኢ ዓረዛ መፁና ገለ ምሽ ከምዚ ቤት ትምህርቲ ቤት ትምህርቲ ንወዳደር ነርና መዝሙር ኤደ ዝምር ነራ ሽዑ ከበሮ ከዓ ይፍትን ነራ ሽዑ ሃርም ነረ ንንእሽተይ ንንእሽተይ ሽዑ ከበሮ ከዓ ሃርም ነረ መዝሙር ከዓ ነረናኒ ከይርስዕ እንዳ እምበር ነይሩ ኣብኡ መዝሙር በይና ኣይኮንኩን መዝሙር ስለዝኮነ 2ተ3ተ ሰባት ኮይና ገለ ኢና ንሰርሖ ክበሪ ትብል ነራ ጥዕምቲ ፈትዋ ማዓት የርስዕ ከይኮን በር ክበሪ ኣትናትና ፅላል ክበሪ ንዘለዓለም ንዘለዓለም ክበሪ ናብዛ ዓለም መመሪሲ ወላ ኣኸይላሎ ዓደይ ክቡሪ ስምኪ ዓደይ ብሎ ምፅባ ኣለና ልክብ ጎንኺ ፈትዋ ማዓት እየ ነራ ቀዳመይቲ ከዓ ንዓይ ማይክሮፎን ሂቡኒ ነይሮም ሽዕ ስለ ዝፈትዋ ከምዚ ድበልኩ ከዓ ደርፊ ስለ ዝፈቱ ሕጂ ናብኡ ጥራሕ ፀቅድ
0: ጉዕዘ ጥበብ ዮሃና ኣብ ቀያሕቲ ዕንበባ ጥራይ ዝሕፀር ኣይነበረን። ነብሲ ወከፍ ንጥበብ ልባ ኣብ ዝኸፈተትሉ ህሞት ስምዒታ ክዓብን ሓያል ድሌት ካሓድራን ጀሚሩ። ጥበባዊ ድሌታ ኣብ ቀፅሪ ቤት ትምህርታ ጥራይ ተሓፂሩ ከይተርፍ ልዳት ጥበብ ብተደጋጋሚ ክትኩሕኩሕ ተረኣያ። ኣብ ናይ ልምምድ ቦታ ጉጅሎ ባህሊ ዘባድቡ ብምኻድ ትዕዘም ነራ። ንነብሲ ወከፍ ደርፍን ህርመትን ኣብ እትርእየሉ እዋን ድሌት ዮሃና ንዳዲ ይመልእን ብዓሚቕ ስምዒት ትቃፀልን ነራ።
1: ብዝኾነ ኣብታ ጉጅሎ ባህሊ ተጠርኒፈ ጉጅሎ ባህሊ ትንሳ እየ ዝዋዶ ምስኦም ቀፂለ ንዓሰርተ ዓመት ገለ ዝኸውን ማለት እዩ ምስኦም ጀሚረ ብዓለማንኤል መሪፆምኒ ማለት እዩ መንፋዓት ካርእዮም ሰባት እቱ ገለ ኣተያ ተሓጒሰ ከምኡ እንዳበልካ ቀስ በቀስ ነቲ ላሃጃ ባህሊ ንክትለምዶ ቀሊል ኣይኮነ ኣብ ከተማ ስለዝተወለድካ ማለት እዩ ኣባሃህል ኣሎ ገለ ናብኡ ክኣቲ ከለኹ ክደርፍ ደስ ዝብለኒ ነይሩ ብዓለማንኤል ክደርፊ ከለዉ ኣለዋ ደረፍቲ ንፋዓት ክደርፋ ከለዋ ቅድመይ ዝነበረ ኣብኡ ገለ ብጣዕሚ እዩ ደስ ዝብለኒ ነይሩ ሽዑ ታጣቂዒት ምጥቃዕ ኣላ ዝኾነ ሰብ ሕጂ ጣቂዒት ቀሊል ድዩ ኖርማል እንዳ ታጣቂዒት ከምዚ ኣየርካ ትጠቃዕ ገለ ካደኸበደት ስራሕ ኣብዘባ ጣቂዒት እያ

0: ወናኻ ትሕልወሉ ጣቕዒትና ቤት ሰኣታ ዝኸበለት ስራሕ ብኡ ጌርካ ቀስበቃስ ሽዑ ናብ ደራፋይ ትፀርብ ገይረ ማለት እዩ።
1: ጅለ ባህል ትንሳኤ ማለት ከምዚ መጋቢት ናይ ዞባ ደቡብ ማለት እዩ። ኣሃማ ተጠርነፍ ኮይናታ ጉጅለ ባህል ትንሳኤ ነቲ ዓባይ ጉጅለ ባህልስ ትምግብ ዓመት ሙሉእ ትሰርሕ ማለት እዩ። ዮሃና ከዓ ናብዚኣ እያ መፅያ ማለት ንእሽተ ከላ መጀመርያ ከም ተላሂት እያ መፅያ ከመጣቃዒት ከምተላሂት ከምኡ ኢካ ትመርፅ። ኣብ ዞባ ደቡብ ኩላና ክንመፅእ ከለና ብደርፊ ደይኮና ብጣቂዒት ብትልሂት ኢና ንመፅእ ማለት እዩ። ዮሃና ከዓ ልክዕ ከምኡ መፅያ ማለት እዩ። ግን ድምፃ ክንሰምዖ ምስ ፈተና ኣዝያ ናይ ብሓቂ ካብቶም ብሉፃት ናይ ዞባ ደቡብ ማለት ምግናን ደይብሉ ዓይኒ ናይ ዞባ ደቡብ እያ ሕጂ ብፍላይ ምስ ተመክሮ ድሕር ነዊሕ ዓመታት ማለት እዩ። ንሳ ኣብ ከተማ ዓብያ ግን ኣብኡ ምስኣተው ትድሌታት ክኸውን ይኽእል እዩ። ምስተን ብፃታ ዮሃና በዓል ልዋ በዓል ሄለን ዝባህላ ነይረና መፃታ ስተን ኣብ ዞባ ደቡብ ንነዊሕ ዓመት ኣብቲ ምቅባል ትባህሊ ከዓ እናተቀባበልካ ስለ ትደርፎ ኣወዳትና ኣዋልድን ናይ ውልቆም ደርፊ ደርፊ እዮም። ግን ምቅባል ዘለዎ እዩ ድምፃ ካብተን ኣዝየን ብሉፃት ማለት እዩ። ዋላ ነብዛ ዓድና ክሪኣ ከለኹ ትላሃጃ ንሕጂ ዘገድሰካ ትላሃጃ ናይ ባህሊ ላሃጃ ኣደም ፅናታ ነቲ ባህሊ ናይ ብሓቂ እያ ተቐንዮ ማለት እዩ። ነቲ ዝሃብካያ ቆብቶ ብሎ ናይ ምፅናዕ ተኽእሉ ዓቕሙ ኣለዋ ሕጂ ሂብካያ ንምሸት ፅኒዕታት መፀካታ ደርፊ ኣዝያ ንፍዕቲ ድምፃዊት ማለት እዩ። ብከም ዝፈልጣ ይኮነ
0: ከምዚ ድበልኩካ ብጣዕሚ ኣዝያ ሓያልያ ማለት ጠርነፍቲ ዓቲቦም እዮም ሒዞማ ገለ ብጣዕሚ ናብታ ጉጅለ ንክኣቱ ካብቶም ተምሃሮ ከማ ከምዚ ከመይ ጌርካ ይደእቶዎ ገለ ሕጂ ኖርማል ኣይኮኑን ዘእትዉ ነይሮም ዲስፕሊን ኣገዳሲ መፅናዕቲ ነቲ ሰብ ይግበረሉ ማለት እዩ። ንበለ ኣነ ካኣቱ ተደ ኮይኑስ መፅናዕቲ መንፋዕቶ ጥራሕ ኣይኮነን ዘድልዮም ንዕኦም ነይሮ ጉጅለ ባህል ትንሳኤ ካብቲ ደስ ዘብለኒ ናይ ማለት እዩ። ጎኒ ጎኑስ ዲስፕሊን ዳሓዘ ካይዳ ነይርዋ ብጣዕሚ እያ ድፈትዋ። ምክንያቱ ነቲ ባህሊ ጥራሕ ኣይኮን ከናው ትሰርሖ ስነ ምግባር ስነ ስርዓት ትሕትና ከባካ ዝዓቢ ሰብ ተኽብር ገለ እዚ ከዓ ምሂሮምና ጎኒ ጎኒ ማለት እዩ። ኣዝ እያ ድፈትዋታ ጉጅለ ባህሊ ኩላኡ ዝነበረት ከዓ ስነ ስርዓት ነይርዋ በዚ ኣጋጣሚ ንባዕላ ማኔር ኣመናይ ዘመስግኖም ማለት ፍዓት እዮም። ድሓር ኣብታ ጉጅለ መደባት ይዳሎ ብጣዕሚ ዓብይ መደብ ምስ ዋሪ ከማን ሌላ ጌርና ነርና ፅቡሮ ማዓስ ምኳኑ ይደኖ ግን ሌላ ጌርና ነርና ምስ ዋሪ ጉጅለ ባህል ትንሳኤ ዘዋዶ ናይ ኤሬት መደብ ናይ ኣውደ ዓመት ክመፅእ ከሎ ንዳሉ ነርና ዕቢድ በለት እያ ነራታ ጉጅለ ባህል እንዳኮስኮሰት ትኸይድ ትኸይድ ካብኡ ያ ሽዑ ኣነ ናብታይ ኣነጢረ ዝብለካ ሎ ካብኡ ከዓ ትምረፅ ኢኻ
2: ዮሃና ኣብ ጉጅለ ባህሊ ትንሳኤ ዞባ ደቡብ ምስ ተፀንበረት እውን ፅገስጋስ ክተርእን ብልዑል ስነ ምግባር ክሰርሕን ስለ ዝኽእለት ብኣሌይታን ሓለፍታን ተመስኪሩላ ናብ ጉጅለ ባህሊ ዞባ ደቡብ ክትፅንበርያ ኽኢላ ኣብ ጉጅለ ባህሊ ዞባ ደቡብ እውን ምሶም ኣቐዲሞም ኣብኡ ዝፀንሕዋ ብፆታ ክትላለን ፍልጠት ክትቀስምን ሞያኣ ክትዕብን ክኢላ ክሳብ ሎሚ ድማ ንልዕሊ 10 ዓመታት ንጥፍቲ ኣባል እዛ ጉጅለ ብምዃን ኣብ ኩሉ ንጥፈታት እዛ ጉጅለ ትሳትፍን ስነ ጥበባዊ ስራሓት ተበርክትን ኣላ።

ጂም ዝኽጅ ለባልት ዘዋሮም ምስተጠርነፍኩም ሰዓትኹ ድማ ኣዝዩ ንዓይ ዕብት ወሲኸ ናይ ባሓቂ ምክንያቱ ደይፈልጦ ፈሊጠ ገለ ወላት ወኒ መሊሰ እንዳ ወሰኪ ኩሉ ከይደ ፍርያት ከዓኒ ኣብ ጉጅለ ባህሊ ዘዋዶ ፌስቲቫላት ንኸዶ ማለት እዩ ቀፃሊ እየ ምስኦም ዝኸይድ ምስኦም ኣለኹ ኣብ ፌስቲቫል ኤርትራ ማለት እዩ ኣብ ስኔማ ሮማን ገብሮ መዕፀው ገለ ረአኹውን ኣብኡታት ይሳተፈ ምስኦም ናይ ሓባርኹን ናይ ውልቂ ደርፍታት ከማ ንህቡንዮም ደርፌ ናይ ሓባር ከዓ ምስተመዋልድ ኬንኣነ ተመወዳት ከዓ ምስ ወዳት እናተቀባበልና ንደርፉ ደርፍታት እውን ኣለዉ ምስኦም ኮይነ ይሰርሕ ብውልቂ ከዓ ሃገራዊ ናይ ጉንበት ማለት እዩ ደቕረብክዎ ኣሎ 20 ሰነ ዝሳተፈ ኮታስ ብሓፈሻ ኣብ ዝድግበር ዞባ ምስኣቶም ኮይነ ማለት እዩ ምዞም ኣለይቲ ሓለፍተ ይኩሎም ምስኦም ኮይነ ዝኾነ መደብ ከሎ ኣይተርፍኒ ምስኦም ሳተፈ ኣብ ዝኾነ በዓል ማለት እዩ ጉንቦት ይኹን 20 ሰነ ይኹን ናይ ደም ይኹን ናይ ማዓልቲ ከምዚ ሽኮርያ ናይ ፌስቱላ ገለመለ መዝሙራት ኣሎ ገለመለ ምስኦም ኣይተርፍኒ ቀፃሊ ምስኦም እየ ዝኸይድ ማለት እዩ ኣብ ጉንበት ኣማኒኤል ጎይቶም ብርሃኖ ኩላይ ማለት እዩ ብሰርሑለይ ደርፊ ንዓይ ጥራሕ ኣይኮነን ሰለስተ ክልተ መሓዝተ ማለት ሰለስተና ኮይና ዝደረፍ ናይ ጉንበት ደርፊላ ጥምህርቲ ማዶ ትብል ጥምህርቲ

ትምህርቲ ማዕዶ ትምህርቲ ማዕዶ ትምህርቲ ማዕዶ ተፀዋዕ ጉብዝ ይውሕደክ ዶ ዓደይ ወለላየ ዓደይ ወለላ ዓደይ ወለላ በዓልቲ ግርማ ወኒ ነይተረስዓኒ ክለ ሓልሲ ኩኩዓ ሕላ ክሰላልማ ክወቃቅባ ከማ እንዳበልኩ ደረፍ ማለት እዚኣ ኣዝየ ዝፈትዋ ጥዕምቲ ደርፊ እያ ማለት እዩ።

ሳሙኤል መብራህቶም ንሳ ምኮይነ ዝደረፍኩ ከ ኣላ ብርሃን ወዲ ኩላይ ዝሰራሓለዩ ማለት ንሳ ከዓ ወትሮ ንሃገር የገልግለ እያ ትብል ንሳ ከዓ ካልእ ናይ ሓባር እያ ከም ዝድብለካ ማለት እዩ። ናይ ኤክስፖ ዝሰርሖ ናይ ሓባር ገለ እዩ ብዙሕ ፍልይ ኢለ ዝስራሕ ኮስ የብለይን። ኣብቲ ናይ ሓባር ናይ ኤክስፖታት ግን ናይ ውልቂ ደርፈ እውን ይሰርሕ ገለ ኣረይ ቅድም ዝደረፍኳ ነራ ማሕዘለይ ትብል ቆልዓ ሓዚለ ገለ ማለት እዩ ኣብ ፌስቲቫል ማሕዘለይ ኣይተኮርያለይ ወደይ ሰብከይርየለይ ማሕዘለይ ማሕዘለይ ስሉም ዕንቁታተይ ሰለስተ ዓመተይ እዋይና ኣብ ዝባነይ ማሕዘለይ ኣይተኮርያለይ ወደይ ሰብከይርየለይ ኣታ ሕንዲ ወደይ ሕንዲ ወደይ ሕንትልትል ክሳደይ ኣምባሪለይ መሊሰ ደኸቱ ወካብ ከብደይ ምልኣት ደንበናንታ መኩል ዓይነይ ኣቲ ሕንቲት ጓለይ ሕንቲት ጓለይ ነታ ጓልካ ማለት ከምዚ እናበልና ንድርፍ መዓት ደርፍታት እወ በላኒ ነራትኒ እወ በላኒ እወ ይብሉኒ የምሕረለይዶ እወ ወለባይ ገይረ እወ ምስተቆናኒ በዚ ኣጋጣሚ ከዓ ቆናኒተይ ጠሊማት እኒአ ዘይተቆኖም ክበር ቁኖ ክፈቱ ማዓት እዩ ተቆኒነ ወለባይ ገይረ ገለ ብጣዕሚ እየ ዝፈቱ። ካልእ እዚ ናይ ኣብ ጉጅለይ ዝገብሮ ደርፍታት ከዓ ናይ ሓባር እያ ከምትድበልኩካ ማለት እዩ ማዓት ደርፍታት እዩ ማለት ናይ ውልቀ ያሉ ናይ ሓባር ዝሰርሐሎ ከምትፈልጦ ማለት እዩ ዘባዶብ ተቅርቦስ ከምኡ ዓይነት ቅራብ ስለ ዘለዋ ኣብ ኩሉ ፍትን ከዓ

0: ዮሃና ድምፃዊ ጥራይ ኣይኮነትን ኣብ ትልሂት ምስታፍን ብጣቕዒትን ብድምፅን ምዕጃብን ገለ ካብቲ ኣብ ጉጅለ ባህሊ ዞባ ደቡብ ካብቲ ፅምበራት ሒዛ ክሰርሐሉን ክትዓብየሉን ዝፀንሐት ዓውድታት ስነ ጥበብ እዩ። ኣብዚ ግዜ እዚ እውን ኣብ ተኸታታሊ ፊልምታትን ድራማታትን ክትዋሳእ ትርአላም።
1: ጎኑ ጎኑ ከዓ ድራማ ገለታት ካዩ ፍትነ ኣብዛ ፋኑስ ትብል ሚሮን መለስ ዝደረሳ ተኸታታሊት ናይ ዩቲብያ ፋኑስ ትብል ዋልታ ሓርማዝ ናይ ሸ ሓይላ ፈቲነ ነይረኡ ኣብ ዝርባቤል ድራማ ማለት እዩ እዚ ካብ ሓሙስ ናብ ሓሙስ ከዓ ሰሪሐ ነይረ ቅድ ማለት እዩ።

0: ሕጊ ሕልና ከዓ ናይ ከተማ ማለት እዩ። ሕጊ ሕልና ኣርሴማ ከዓ ሰሪሐ ነረ እዚአን ከዓ ቁሩብ እንሻሎ እቲ ድራማ ከም ትድበልኩ ከዓ ማለት እዩ። ጎኑጎኑ ቁሩብ ንእሽ ይፍትነ የብለ
1: ተፈሊጥና ከይብላስ መንገዲ ቅይራ ቀጭ ዘበለኒ ስንበር ቆቡ ኣቢለ ፅንሕ ኢለንሲ ምስኡ ክኸይደ የኸይላ ምሓረና ውይ ኣይረድ ኣይገብሮኦም ግዳእትን ከምኡ ድ ዝገብር እንዲ ይፈለጥኩን ፈትንኡ ነግዲ ኣነ ሳንደሲ ጉዳሚ ይኹን
2: እዚከው ናይ ዘረብ ሕራይ ንስተስለኹም ዝበለት ክስተ ኣምንያ ኣይዘመዛዝን እኒኺ
1: ክብረት ዘለዎ ዘረባ ሞ ተዛርብ መጀመርታ
2: ክትገብሩ ድሕሪ ተደ ዘኽብረካ ሰብ ሕራይ ኣነኩ ሓውኺ ሓውኺ
1: እሱ ስለ ዝኾነ ስምበር ንዓ ክሕሊ ይዛረባ ኣለኹ ዘይምልከተኒ ነገር እንተዝኾኑ ኮ ኢድያ ጣሚረ ስቕምበልኩ ነረ
2: ሕጂ እንታይ ግበረ ክትብሉ ዘለ
1: ግድያ ተፍቅረካ ይብለካ ኣለኹ
2: ኣነ ከዓ ምስ ሓደጎ በስ ካብ ወቴል ክትወፅር እያ ይብለካ ኣለኹ
1: ቤተሰባይ ካ ኢለካ
3: ዮሃና ኣብ ጉጅለ ባህሊ ምጥርናፋ ከም ዓብዐ ደልያ ትጥምቶ ጉጅለ ባህሊ ገዛኣ ስድራ ቤታን መጻኢ እያን እዩ ዓወታት ናይታ ጉጅለ ከም ናይ ገዛእ ርእሲ ዓወትን ሓጎስን እያ ትፅብፅቦ ጉጅለ ባህሊ መድረኽ ዕቤትን ባይታ ፍቕርን ሕውነትን ምዃነ እያ ተኣምን
0: ተመክሮ ድወሰድክዎ ማለት እዩ ንዓይ ዝጠቒማት ናያታ ጉጅለ ኣብቲ ምብፅፃሕ ማሕበራዊ ሂወት ብጣዕሚና ንኩዓት ምግናን ኣይኮነን ዝኾነ ነገር ሓጎስ ኹን ሓዘን ትረአ ኣጋጢሙ እዋ ብግብሪ እዩ ፅቡቅ ማለት ከምቲ ድገልፆ ከማን ኣይከውንን ይኸውን ጥርኑፋት ስለ ዝኾና ኣዝዮም እዮም ደስ ዝብልካ ኣነ ድባርባ ተለኹ ንድባርባ እዮም ዝመፁን ከምዚ ኮይኑ ኣሎ ድጉጅለና ወይ ከዓ ወላ ሓፍታ ወላ ሓፍተይት ይኹን ወላ ሓወይ ይኹን ድኾነ ነገር ትርአ ካሎ ናይ ግድን እዮም ደስ ዝብልካ እክብ ኢሎም ማኪና ገይሮም ወላ ናይት ምሳና ዝሰርሑ ማኪና ኣለዎ ማኪና ዘለዎም ሰባት ኣለው ተደየለዉ ታክሲ ኮንትራት ገይሮም ገለ መፁ ብዙሕ ኣጋጣሚታት ሕሊፍና ኢና ማለት እዩ ተራኺብና ከዓ ንባሃሊና ይህምሂም ገለ መለ ኣብ ውልቂ ሂወት ይመዓዓዱ ደስ ክብልካ ማለት እዩ ኣብታ ጉጅለ እሱ እዩ ደስ ዝብለኒ ወላ ሓንቲ ኩርያ ንፈልጡ ኢና ንትርኢ ሰሓቅ ገለ ፀወታ እዚ ከዓ ደስ ዝብለኒ ማሕበር ኮይና ስማዓኒ ቀንዲ እትድፈትዎ ከማ ነዚ እዩ ምክንያቱ ኣለውን ገሊያ ካ ትብል ማለት ትኮርዕኻ ኣብ ውራይ ሓዘንካ ድዩ ኣብ ሓጎስካ ድዩ ሰብ ስለ ዘድለየካ ማለት እዩ ጉጅለ ቤ ዝጋጣሚ እዮ መስግን ኣማራይ ዝፈትዋ
4: ተራ ናይ በዓል ጓለበራ ኣዝዩ ዓብዪ ማለት እዩ ንሳ ምፆታን ማለት እዩ ብፍላይ ጓለበራ ከዓ መራሒት እያ ናኸና ናይ ተነዋልድ ማለት እዩ ብዙሓት ምስእ ዝነበራ ገሊአን ብመርዓ ገሊአን ብትምህርቲ ብገለገለ ካብቲ ጉጅለ ድወፅ ኣለዋ እሳ ክሳብ ሕጂ ይወፀትን ዋላ ሓደሽቲ ስነጠበውያን ድምፃውያን ከነምፅእ ከለና መምህርናተን ያሰ ንዓ ዓይና ሓላፍነት ንህባ እትዳማምፃ እቲ ከመይ ገራ ክትውፅእ ኣለዋ ከመይ ያ ክትብል ዘለዋ ክብላ ድልዎ ንሳተን ተነዋልድ ተንድመፃ ማለት እዩ ስለዚ መምህር እያ ኣብቲ ዘዋድቡ ክብለካ ንክእል እየ ማለት እዩ ትሕትና ዘለዎን እዩ ተማእዚዘ ንኸዳ ከምኡ ስለዝኾነ ከ ክሳብ ሕጂ ኣለዋ ማለት እዩ እትፅቡቅ ነገርን ኣብ ስራሕ ኣሎ ድበልካ ናብ ፀባ ኸን ቀልጢፈን መፃ ስራሕን የኽብራ ሰዓታትን የኽብራ ሕጊ ከዓ ስለዘለዎ ናይቲ ጉጅለ ባህሊ ድሓርቲ ዘዋድቡ ከዓ ጥዑሚ እቶም ሓለፍቲ ማዕሪኻ ኮይኖም ስለዝሰርሕብኡ ምስ ሓለፍተን ተማእዘን እየ ንኸዳ ማለት እዩ እጂ ዲስፕሊን ናይ ጓለበራ ከ ኣዝዩ ዝናኣዲ ማለት እዩ ኣብ ስራሓ ዘለዎ ኣኽብሮት ስለዚ ኣዝያ ንፍዕቲ ብጠበያ ንበላ ብስራሕ ንበላ ኣብቲ ጉጅለ ኣዝያ ምስግንቲ ሰብያ ማለት እዩ።

0: ሕልምን ባህግን ዮሃና ኣዝዩ ዓብዪ ምዃኑ እያ ትገልጽ። ኣብያታዊ ደርፍታት ጸቒጣ ክትሰርሕ፡ ዝያዳ ክተበርክት፡ ብዝበለጸ ስራሕ ናብ ህዝቢ ክትቅልቀል፡ ኣብ መወዳእታ ድማ ነባረ ስራሕ ክህልዋ ትምነእ። ትምኒት ጥራይ ኮይኑ ከይተርፍ ግን ዓብ ስራሕ ይጽበያ፣ ሞራልን ደገፍን ኣይፈለያ።
1: ብጣዕሚ እየ ዝፈትዎ ማለት እዩ። ኩሉ ሂወተይ ከማኖ ግዜ ዝህቦ ወላ ሓንቲ ክጫረተን ገለ መለ ኣይደልን እዩ። ብጣዕሚ እየ ዝፈትዎ። ከምዚ ክኾነለይ ባህሊ እተይ ከማነ እዚ ምሻሎ ክሰርሓሉ ይደሊ በቃ ሙሉእ ወናይ ሂበ ማለት እዩ። ናይ ብሓቂ እየ ዝብለካ ኣለዎ።

ቀፃሊ ናይ ውልቂ ደርፍታተይ ሰሪሐ ንሃገረይ ምሽ ንሽመይ ንሃገረይ ገለ ብፍላይ ብባህላዊ እየ ዝብለካ ዘሎ ብባህላዊ ኮይኑ ምሽ ኣብ በዓላት ኣሸንዳናህና ማለት ናይ ሃገርና ቅዱስ ዮሃንስ ድድረፍ ደርፍታት ገለ መለ ሕጂ ከምኡ ክዕብዮ ይደሊ ባህላዊ ኮይነ ብፍላይ ምሰማንኤል ተሓጋጊዘ ማለት እዩ ብዙሕ ፕላን ኣለና ንክበፅሖ ዝደሊ ኣምላክ ሓግዘኒ ማለት እዩ።

በዝጋጣሚ ከዓ ንኮሚሽን ስፖርትን ባህልን ዘባዶ ኣዝየ ዘመስግኖም ማለት እዩ ዘባዶ ንሃማት እየ ዘባዶ ንኩሎም ኣለይቲ ሓለፍተይ ናብዚ ደረጃ ዘብፅሑኒ ብጣዕሚ እዮም ኣብቲ ዞባ ይኹኑ ኣብቲ ነዞባ ኣብቲ ሃማት እየ ማራ እዮም ዘተባብዑኒ ሓቂ ዋላ ብውልቀ ረኪቦም ኣጆክ ገለ እዮም ዝብሉኒ ገብረታቦ ነማንኤል ኣዝየ ዘመስግኖ ንኩሎም ኣሕዋተይ ማለት እዩ ሳሚ ገለ ተዘርዚሮ እዮም ሕጂ ክነውሓኒ ኩሎም ንዓይ ፈተውተ ይርድኦም ክኾኑ ዩ ከሎ ንብምሉኦም ጉጅለ ባህል ማለት እዩ ኩሎም ኣብዚ ደለዉ ኣብ ደገ ዘለዉ ኣዝየ ዝፈትዎም ደቂ ጉጅለይ ማለት እዩ በዚ ኣጋጣሚ ከመስግኖም ደሊ ንኩሉ ህዝቢ ኤርትራ።

ካብተን ኣዘናጋዕቲ ዝኾና ትሕሶታት መደባት ሞዛይክ መደብ ወይ ክና ሕዝናልኩም ቀሪብና ዘሎና ንሎም ድማ ዝተፈላለዩ ኣዘናጋዕቲ ዝኾኑ ቪድዮታት እዮም ክህልውና ኣብዛ መደብ እዚኣ ቅፃሊ ዘበርክተልና ዘሎ ጋዜጠኛ ሚካኤል ሓድጉ ድማ እናመስገንኩ ናብ መደባት መደብ ወይ ከ ኸስግረኩም ተኸታተሉ

Huh?

1 2 3 4 5 6 7 8 9 10

Aduh, bobo. Wajib pagi tidak di. Itu sekarang sekali lagi.

This man, I don't want peace. I want problems.

0: ኣርያም ጓለይ ድሓንቲ ቀኒኹም ከመይ ቀኒኹም ከመይ ቀኒኺ ሓንዲ ቀኒኽ እዛ ጓለይ ድሓንቲ ቀኒኹም
1: ድሓኒ ናባሓጎይ ብአን ዳ ፀኒሕካ
0: ዋ ሕጂ እንዲ ከም ዓዲ ዝኣቱ ዘለኹ እንተ ኣርያም ጓለይ ድዕለይ ቅልጥብ ቅልጥብ እንዳበልኩ ግዲ መፅአ ኮይነሲ በኻ
1: ዋይ ኣንታ ኣባሓጎይ ንስኻኸ ክድኣ ከም መዓስ ቋንቋ ትግርኛ ትጋገ ንዓና ቋንቋ ትግርኛ እናመሃርካናስ
0: ኣነ ደኺመ እንዳበልኩስ መልሽ ክኻ ሕጂ ብዛዕባ ቋንቋ ክትዛረበኒ
1: ንዓዲ ኣባሓጎይ ከረሳዕ ኮ ክነግረካ ኢለኳይ ቅልጥፍ ቅልጥፍ እንዳበልኩ መፅአ እንዲኻ ኢልካ ቅልጥፍ ቅልጥፍ እናበልኩ መፅአ እዩ ዝበሃል ካልእ እውን ኣሎ የዕንቲ ዘይኮነ ኣዕንቲ እዩ ዝበሃል ደዲ መፅእ ዘይኮነ እንተዝመፅእ እዩ ዝበሃል ብዙሕ እቲ ዝእረን
0: ዓብት ብልሒ
2: ሃይ ኣርያም ኣይኣም ዌይቲንግ ፎር ዩ ዩ ኣር ቱ ሌት
1: ኤክስኪዩዝ ሚ ናቱ ኣይኣም ካሚን ጃስት ጊቭ ሚ ኣ ሚኒት ግራንድፓ ሰሃይ ቱ ሂም ሂዝ ማይ ፍሬንድ ናቱ
0: ሕጂ ከዓ እንግሊዝ ገርኩም ከተዕንዝዝኒ ካበይ ካበይኹም ከተዓራርይዎ ዘለኹም ዝቃላት
1: ኣባሓጎይ ትግርኒኡ እንግሊዙ ካብዛ መፅሓፍ ኣሰይ ጥምህርቲ ወይ ድማ ኣሰይ ኮሌክሽን እየ ረኺበዮ
0: ኣንቱም ሰባት ደቅኹምን ደቂ ደቅኹምን ከምዚኦም ክነፍዕልኩም እንድሕር ደሊኹም ኣሰይ ጥምህርቲ መፅሓፍ ዓድግሎም
1: ኣሰይ ጥምህርቲ ወይ ድማ ኣሰይ ኮሌክሽን
3: ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታት መደባት ሞዛይክ ኢኹም ክትከታተሉ ፀኒሕኩም ሕጂ ድማ ናብታ ናይ መወዳእታ ትሕዝቶ መደብና ዝኾነ ተኸታታሊት ፊልም ክብረት ኢና ክንሰግር መበል 55 ክፋላ ስዕቡ ክቐርበልና እዩ ብሓባር ንከታተል

0: ጠዋይ
1: አንተ ከመይ ዝመሰሉ ሰብ ውርደተኛታት ሰበይ ምድያ
0: ኣንቲ ክብረት ጓሊ ክብረት ጓሊ በጃኺ በጃኺ ይቕረበሉሉ በጃኺ ይቕረበሉሉ እዛ ጓል እዚ ኩሉ ተደቢሩ ይቕረበሉለይ እናበለ ክቲ ክብረት ጓሊ
1: በጃኺደፉን
0: እስከዘመረ ግደፉንደፉንደፍና ሞ ሰብ ርኤ ክሎ
1: ክብረት ስስጋዕ ክንዚ ኣይጨክኒ ወላዲት ኳ
0: ሓውቡን
1: እየ
0: ንዓኮ ቕረ ኢለላ ቕረ ኢለላ እንተናቱ ግን
1: እሞ ስዕንዶ እንታይ ዝምለክተሉ እዚኣ ኣዲኽ እያ ወላዲት ክያ ዝመደለቶ በደል ወ ይቕረበሉለ ትብላ ከምቲ ዝመደለቶ ክምዲ ዲ ክትምፅል ዘለኪ ወላዲት
0: ንዓኮ ቕረበለ ኢለ
1: ክ ሕረ
0: ኢ ናይ ወደ ኳ ትሓቲ ደላ
1: ኩሉ ኣራይ ጨርሽ እኮ ብዕርቂ ብሕውነት ይቕረቕረ ኮ እዩ ዝውዳእ ነገራ
0: ኣብ ኮይ ምሳይ ከይትበኣስ ንዚ ወዲ እዚ ድሕሪ ሕጂ ገፁ ድምፅማፅ ክርዮ ኣይደሊ ይቕረ ክብለሉ ኣይደሊ
1: ኣይገብሮኒእዩኣይገብሮኒእዩሰኪእዩሰኪእዩ እዚ ነባዕክዮ ነቢዕ ኣሎዮካብዳዓይምባ
0: ንባዓትና ኣነ ኣምኖኒ ኣታ ኣምላኽ ኩሉ ከኣለካ እዩ
2: ሓሳኹም ኢቱ ይርዳእካ እዩ ከመይ ዓይነት ሽግር ከተሓልፍ ስኸበ ክርዳእ ንዝኾነ ገጠምጠምሓለፍ ድሓን ጥራይ ግዜ ጥራይ ሃብያ ሞ እምበር ክብረት ለዋሕ እኒያትኾንከምዘደ ትፈልጥ እያ
0: እታ ሲራኮ ደሓ ግዜና ዶ
2: ማማ ንእሽተ ግዜ ሃብያ በረታይ ስድራ ሜት ምኳና ይተርፈና እዩ ፅባሕ ንጎ ከም ክንዕራቂ ንሳይ ፀገም ኣሎ
0: ሕራይ ዝወዲ ሕራይ ዝወዲ ሓግዘና ዝወዲ
2: ሓናጆኹም ጣዕና ይጥራሕ ናነ ሕብስተስናኒ
3: ቤት
4: ደው ኢልካ መፅልካን ሓንቆፀናይካ መፅካ ኣሎ ሓሚመ ከለኸ የ መፅካ ኣለኹ ንክናገር ንክበኣስ ዓቕሚ የብለዩ ናይ ባህክ የለካ ኣሎ
3: ቤቲ መጀመርያ ፀዊዐ ክስለ ዝመፀኺ ክብረት ኣለለይ ብዙሕ ነገር እንድዩ ግን ብንፁር ንዓ ክነግረክ ደልዩ ዘለኹ እንታይ እዩ ንስኺ ኣብዚ ፋሚሊ ኣብዚ ስድራ ቤት ምስ መፃኺ እዩ
4: ኣነ ሓሚሞም ንፀለይ ኣሎ ዘረባይ ነ ወሰማዓ ከረዳእከ ኣነ ከምስኻ

0: ንስኽኺ ገፅ ክርእ ካ ዘኽብሉ ኣትገብርኒ እዮ
1: ንኣኹም ክትብል ዘይኮነትን እዙ ዕድሚኣ ሙሉእ ከርተት እናበለት ኣብዚ ብፅሓት ይሓትኩም ዘሎ ተመስገን ምባል ፅቡቅ እንዲ ነይሩ
2: ሰምርሓ ውን ሎሚ ናብ ኢና ክንኣቱ ኣባኹም ናብስገ ክብረት ጓሌይ ከዓ ለዋሃዮ ንኣኹም ከዓ ልካዕ ከም ኣቦያ ትርእኩም ሰምርሓ ወይ ብጃኹም ሓደራኹም ሎም ሰምዓኩም እዮ ሎም ናበይ ከነብላኩም ሰምርሓ ወይ
1: ምሳዳ ብቀደማ እንዲ ኣለዋ ግን ምስ ወዲ ኾንኪ ኢዳ ሴርኩማ ንኩሉ ስድራ ቤት ከዓ ኣብዘይነገሮ እትዮም ክልተ ደንበ ኮይንና በቂ እንጂ ካብ ዝኾነ ድሓን ንሳ ካብ ቀደማ ብቑባቑያ ብቐደሙ ንዓኻትኩም ክትብል ከርተ ትብል ነራ እንጂ ከዓ ድሓን ንዛረባ
2: ኣበይ ሞ ፈሊጠ ኢልኩም ልኩማ ብሰምርሓ ወይ እምበር ሓቅኹም በዲለ እያ እዛ ጓል በዲልናያ ኢና ሕጂ ግን ዕረ ትበለልና
1: ነዚ ቆልዓ ልክዕ ብክንዲቲ ዝበደልኩም መዓቐን ብክንዲ ወሪድኩም ዘቕረበልና ክብላ ክእል ኣሎ ትዕቢት ዝጠቅም ነገር ኣይ
2: ንብል ሰመርሓ ወይ ንብል ንሱ ከዓ ሎሚ ሰቲ ኮይኑ እዩ ሎሚ ወይ ሎም ተትርእይዎ
1: ሎሚዳ ናበይ ክኣቱ ናበይ ክኸብር ድሕር ማይ ኣባዓት ሰትዎ ኣይኢዳን እዩ ኣይኢዳን በዝኾነ ድሓን ኣነ ከይድ ሞኒ
2: ሰመርሓ ወ
1: ድሓን እኳ ዓብ ከም ዝተበፅሐ ሞ ل ሰብ ዲፍ ዲፍ ክባር ጅማ ኮን እንታይ መክዓብስ እዩ ወልዓ ምስ ቆሰለት

0: ኣነ ኳ ሓቦይ እቲ ዘረባ ስለ ዝፀላዕኩ የበ ቀዳማይ እምበር እዩ ኣቀድሚ ክብረት ክዛረብ ስለዘይደለኹ በር ዝተገይሩ ዘሎ ነገር ቀሊል ነገር ኣይኮነ እቲ ወዲ ከዓ ሕጋዊ ሰነድ ከም ዘለዎ ከዓ ርኢና የበ ቀዳማይ ስለዚ እንታይ እዩ ዝብል ኣሎ ወይ ሚልዮን እዩ ምለሱለይ ወይ ከዓ ነቲ ገዛ ሃቡን ኣረክቡን እዩ ዝብለና ሎ ሕጂ ንሕና እንታይ ንኹን
1: እንታ ሲራ ክወደይ እሞ እንታይ ኢና ንገብሮ ኮይጠት ኢና ዘ እዚ ነገር ኮይኑ እንዲ ሕጂ እንታይ ፍታሕ ንርከብ እንታይ ፍታሕ ይገበር ኢና ከነና ዘለና
2: ባባ ሰመረ ብዛዕባ ሚልዮን ኳ ኢና ንዛረብ ዘለና ሞ ዋእልና ከርተት ኢልና ኮ ሚልዮን ኣልዒልናዮ ኣይኮናን ጠሚትናዮ ንፈልጥ ኢና ንስኩም ብኸፉ ብዛዕባ ሚልዮን ክፀቐት ውዕል ኣሎ እንታይ ከም ትብሉ
1: ኣለኹም
2: ትፀገም ከዓ ናይ በዓል ሲራክ ንጓልሓት ናይ ሃብዋ ትገዛ ክንብል ኣፍና ደም ክወፅ ከሎ ስኹም ትፀቐቱ ነይሩ ንሄለኩም ከዓ ርኢኹም ሕጂ ምግብ
1: ስማዕ ሕጂ እንታይ ኢና ክንገብር ዘለና ዞም ደቂ እንታይ መስለኩም ህዲ ኢልካ ሕሳብ ዘድሊ ሓደ ግዜ ክልተ ግዜ ከይሓሰብካ ትወስዶ ስጉምቲ ናብ ጌጋ እዩ ዝወስደካ ንሕና ከዓ ስድራ ቤት ኮይንና ኢና ትሽግር ኩሉ ብዓቕሊ ንሕዞ ዘለና እምበር ምስ ካልእ ጓና እንተዝኸዳ ካልእ እንዲ ነይሩ ሲራክ ንስኹም ከዓ እዚ ኩሉ ዓቕልካ እዚ ኩሉ ካልእ ትኽእሉ ካልእ ፀርኩም ትኽእሉ ዳ እሞ ነዚ እንታይ ኢና ክንገብር ኣንኳይደ ዝትብልዎ ዘለኹም ገንዘብሲ ሂወት ዝጠፊእና ደ የለን
0: እዚ ሕና
1: ሕጂ ዳሓንዳሓን ዘምርቀ እንታይ ከም ንገብር ህዲ ኢልና ንሕሰብ እቲ ገንዘብ ምስኡ እንተሎ ፅቡቕ ሃባ ኢልና ነቲ ሰብ ነቲ ዕርቡ ዝሃበ ሰብ ንህቦ ተዘይ ኮይኑ ግን ካልእ ፍታሕ ከኣነና ስድራ ቤት ኮይና
2: ዝግበር ዳ መዓት ብሕጂ ብሕጂ እዩ ዘሎ ዝግበር
0: እታ
2: ሲራክሓወ እዚ ሰብኣይ ስርኦ ኣለካ ዶ ይከላኸለሉ በቃ
0: ባባ ሰመር ቆምታት የብሉ በጃ ካለካ ኣብዲ ሓጢያትከትት
2: ዋ ንሕዶ በጃ ካብ ብዛዕባ ሚልዮን እዳዝዛረብና ኳ እዩ ንግደፎ ንግደፎ ጥራሕ ድብሎ ኣሎ
0: እታ ስዳ መከራዳዳእና ኢሉ እንታይ ክብል ሞ ምስኪማ ይወሪዶ
2: ኖናትኩም ዕምቀት እዩ ኣነ ኣብ ሞይት ደው ኢለ ክነግ
0: እንታኮይነ ኢልካ ክትነግራ
2: ነግራ
0: ዝሕጂ ኣብ እዝና ደው ኢልካ ተጋቢልካ ነጊርካ እያ ሕጂ ክንታይ ክትደገም ደለካ ስቕ ዘይትብል
2: እሞ ብዛዕባ ሚልዮን ስኳ ከምዘርብ
0: በዓልና ኣለና ዮ ጉዳይና ስለዝ በዓልና ኣለና ሕጂ ከይትድውል ነጊራካ ኣለኹ
2: ድሓን ኣነ ምሻ ይዛረብኒ ጓልሓትነይ ከይዳ ኣላ በዓላት
0: ድሓን በዓላት ተርክበሉሳ ሳ ግን ኣፍካኣክብ ሓራ
2: ግን ማራ ሸለልቲ ትብ ኣለኹም ጉዳ
0: ኣነ ማዓሲካ ስእል እዚ ባህር እዚ ማዓሲካ ትገርፉ
3: ክብረተይ ኣነ ነልማዝሓፍተይ ንንገራ ኢለ የ

0: ኣልማዝ ግን ሕጂ ኣኸይዳ ከይትስንብድ ቅድም ነረጋግፅ ኢላ ሓንሳብ ምፅናሕ ኢላትኒ
1: ክትነግራና ነይርክን እምበር ተትነግራና ገለ መፍትሒ መሓሰብና ወይ ጠጠው መበልናዮ ሕጂ ግን ሸይጥዎ ተርዲኪ ርኢናዮ ኢና ኣነ ግን ንቲ ሰብኣይ ከኣምኖ ይከኣልኩን ንኣታ መብራህቱ መፅኡ ክዛረበኒከሎ ሓሪቀ ዩ ተዛሪበ እየ ኒርካ እንዲ ኸሲራ
2: ንሕና ውን ኮሰደን መሰርኣዩና ኢና ኣሚና
1: ናቱ ፌርማ ደለዎ ናይ ቴድሮስ ፌርማ ደለዎ ሓደ ሚልዮን ወሲዱ ገዛ ሸይጥዎ ተትነግራና ነርክን ግን መፍትሒ መምፃእና ናይ ብሃቂ ኢኹን ተጋጊኽን
2: ቱለይት
0: ማዕፀዶ ክሕሉ
2: ማዕፀ

0: pas de problème.
1: ናይ
0: ምንታይ ይቕረ
1: በዲል እዛ ጓል ይቐረበሉ
0: በደል ወድኽ ደውዳይ በደል ወድኽ ይውዳ ወደይኒ ዝገዛ ይሸጦን እዩ ካብ መን ተወሊዱ ዊልክዶ ትፍክር ነርኪ
2: ክብረት ጓል እምበር ትማር ኩሉፍ ኢልክ ንርክቶ ትኾኒ እንታይ ንግበርና እዚ ቆልዓ ከዓ ኩሉ ኣጋውሉ እንድ ትሪኦ ዘለኹ ሕጂ ብሕጊ ክረዋ ቢልና ክንሕዙ ዘይ
1: ናይ ምንታይ ሕጊ እዩዝኸ ካልእ መገዲ የሎ ንድ
2: ሱቕ በል ንስኺ ሱቕ በል
0: ድሓን ባባያ ካብ ዝገበሮ ላዕልታ ክይገብር
2: እንታይ ኮይኑ ደይገብር ሸጦ
1: ኣሸጦን
2: ስቕ በል ይብለክ ኣለኹ ኣነ ፅባሕ ንግሆ ንኩሉና ጉሕፍ ከም ዘብልን ንሎ
1: ኣይጉሕፈናን እዩ ንመን ርእዩ መን ምስ ወለዶ ኣይጉሕፈናን እዩ
3: ብሓንባባ ኣብ ሕጊ ዘብፅሕ ይብልና ካልእ መንገዲ ክፈትሖ ኢና
1: ማዕረኽ ንዶ ድሓር ከዓ ንሕና ንክንነብረሉ እዩ እምበር ንኽረብሓሉ መዓስ ሂቦሞ ከምኡ ጌርካ ይትሸቐል ባባ
2: ኣትረከ ክነብረሉ ክነብረሉ ርኦ እንድ ዘለኹ ኩሉ ኣጋውሉ
0: ኣቀኒ ኣነ ከዓ ንዓኻ ቤት ፍርዲ ጠጠው ይብለካ እስኻ ኣብ ቤት ፍርዲ ጠጠው ኣይትብልን ኢኻ እንተደልዩ ዝገዛ ውሰዱ መጨረሻ ክኹም ኣይክበ ካብኡ ዝኸፍ እንታይ የምፀና እሲ
1: ባለን እዚ ገዛ ሸይጡዎ እዩ ክብረት ጓል ገዛ ሸይጥን እዩ ሲራ ቀለባበን ኣሸጦን እዩ ክብረት ጓል ይቕረበሉሉ
0: ሸጦኣሸጦን እዩ ብጀካ ወዲ ክሓቀኛ የለን ንሕና ኢና ሓሰውቱ
1: ቴድሮስ ሸጥካያ ዲካ ትገዛ እታ እታ ቀለባበን
0: መልሰላ
1: ኣሸጦሸይጥዎ
0: ሓደ ሚልዮን ዕርቡን ተቐቢሉ ወድኺ ሓደ ሚልዮን
1: ቴድሮስ ሓቃድያ ገለባበል ቴድሮስ መጃኻ ቴድሮስ መጃኻ ገለበል ክብረት ጓልያ ይሸጦን እዩ እወይቴድሮስ በዲልካ
0: ንዓኽ ሎሚ ይበዲሉኪ ንዓና ግን ካብ ድብድበና ነዊ ሒ ንዓኸ ሕጂ እዩ ጉድ ገይሩኪ ንዓና ጉድ ካብ ዝገብረና ግን ነዊሒ ገይሩ ንሕና ክንሳቀ ከለና ንዓኸ ተረዳእኪ ንማማ ሕጂ ባኸ ምስ በፅሐ ተረዲእኪ ኣባኸ ምስ በፅሐ ተረዲእኪ ንሕና ቐንዛ ግን ኣይተሰማዓኪ ንማማ
3: ቴድሮስ ኣነ ኣብ ቤት ፍርዲ እዚ ከይፈለጥ ክቕረ የለልካ ነራ ካብ ሕጂ ግን ባዕለ ክተሓሓዘከ
0: ኣሓንቲ ክዒ ከዓ መስ ረኣይ ጀጉነና ንብል ክንረአይና ረኣዮም እዚኣቶ ረአዩ ተሂደ ክብለሉ ተሂደ ክብለሉ ከመይ ገይረ ካደ
3: ድላይ ክተዛሪብክኒ ክጃቕለኪ
0: ዘድልዮ ምስ ገበረ ዘድልየኒ እተተዛሪብኩንታይ ትርጉም ኣለዎ
3: መብዲ ሕማም ከይትበፅሕ
0: ብህወትና ቋቕትሎምና እዮም እዚኦም ሲራክ ብህወትና ቕትሎምና
3: ብተረድእ ንባ ኣነ ኩ ስድራኺ እዮም ኢለ ኩሉ ነገር እኳ ተፃዊረ ዮ እንታይ ድገበርኩ ሰብነ ኣብደይ ጉዳይ ትእትውን እዩ ኣነ ክሕልዎም ክንደ ደፈቲነ እዞም ገዛ እዚዩ ኣነ ስድራይ እንታይ እዮም ድደልዩ ዘለኹ ኸባና በጃኺለኪ ኣነ ከይደ ኣለኹ
1: ከይፅዋዓኒ እንታይ ክተረዳእኒ

0: ብረት ሓፍተይ በጃ ክፅቕለለ እዩ ቀንስኻ ኣባ ንሲራ ክረአ ንሕና ኩላና ገዲልና ክኢና ስትን በጃ ንሲራ ክረአ በጃ ክብረት ሓፍተይ ፅቕለ በቃ ፅቕል በቃ በቃ
1: بقبل سمعنا حرة
0: ولا تحفتي بجخي

0: ሰላም ኣርገ
1: ደሓንዶ
0: ደሓንዶ
1: ከመይ
0: ፈሊጥካ ኣለካ ድያ
1: ዋዋ ፈሊጥካ
0: ሃው ሴራኪ ሰብኣይ ክብረት
1: ፈልጥ ከመይ ከመይ መፂኻ
0: ቤላ ካሕተካ ንዶ ከየመይ ኹም ሓሲብኩም ማዛ ብሓሶት ምምስካር ገለ
1: ብሓሶት መስክረ ድያ
0: ስኹም
1: ንኸይፈለጥካ ዲኻ ዘር ብሓሶት ምስክር ኢኸኒ ኸልዓይ ተመስከርኩ ኣነ ብሓቂ ዩ ምስክር
0: ዓርኮም እንዲኻ ምስኦም ዲ ከተምስ ዝርአ
1: እባ ዓርኮም ስለ ዝኾንኩ ኣነስ ሓደ ክሓስብ ኣለኒ ሓደ ክኸውን ኣዶ ርእስና
0: ኣታ ወዲ ንዓይ ከም ሰክት ኢኹም ተሓስቡኒ ምሽ ኣነ ከማ ካ ወደ ስመራ ብዛዕበኹ ኮ
1: እሞ ትኾንከ ክስመረ እንታይ እሞ ወደ ስመራ ትኾንከ
0: ንምንታይ ኹም ትፅዋዙ ዘለኹ እቲ ገንዘብ ኮ ናይ ክብረት ጥራሕ ይመስለካ ሓራይ ናይ ሴራክ ናይ ኩሉ ስድራ ቤት ገንዘብ
1: ንስኹምባ ኮነ ጓዕሶ ድኹም ኮነ
0: እንታይ ኢካ ትብለ ለካ ሕጂ ኣይመስከርኩን
1: ንስኻ ምርታይ ትብለ ኣለካ
0: ኣይመስከርካ
1: ኣይመስከርኩን
0: ኣታኺድ ንዓይ ብዚ ንፁህ ገለይ ትኾነ ኣለይ ሓራይ ሓንቲ መዓልቲ ግን ዋጋኹም ክትረኽብዋ ይኹም
1: ንበደለና ዋጉ ክፍሎ ኣታ ህብረት ኢለ እምበር ንዓኸዳ ወዲ

0: ማማ ከመይ ሓጊዝከ
1: ናበይ ዳኣልኪ
0: ልውፅ ኣለኒ ብፅሕ ኢለክ መፅሕ
2: ሕጂ ኸደ እንዳሲራክ ዲኸ
0: ኣይኮንኩን ግን እንታይ ድዩ ተኸትኩሙ
2: እንታይ ኮንከ ናዚ ገዛ ቴድሮስ ዕርቡን ከምዘትሓዘሉ ዘይነገርክኒ
0: ማዓስ ክነግረኪ ቀቅድሚ ምምፃእኩም ዶይኮንኩን ኣነስ ፈሊጠ
2: እንታይ መፅእክ ዘይትፈልጢ እንታ ዘይትፈልጢ ደኣ ንኮ ኼድኪ ኣነ ኣብ እግሪ ክብረት ሰፈው ክብል ከለኹ ኸ እንታይ ኮንክ ማማይልክ መፅእኹ ዘይለዓልክኒ
0: ቀዳማይ ነገር ኣነ ቀቅድሚ ምምፃእኩም እየ ፈሊጠ ካልኣይ ነገር ከዓ ወድኹም ሻብ ልዕሊ ክነይሩ እንተኮይኑስ ዘየልዕለኪ
2: ወድኹም ብኣድልክኒ ንስኪ ከዓ ደድሕሪእን ወድኺ ኢልክኒ
3: ኣነኮ ንስኺ ኣዲ
4: ገዲፋ ትክ ክትከይድ ከላ
2: የማናይን ፀጋማይን ጥወይ ኣባራርዮ እኳ ዕብየኩም
4: ምስ ዳንኤል ወደይ
2: ዕብየ ኣምሂረ ኣብ ዝብፃሕ ኣብፅሕኪ ሕጂ ግን ወድኺ ኢልክኒ
3: ዋለይ ከም ዘይምኳን ክምበኣር ሕጂ በሊ
1: ኣንቲ ማማ እንታይ ዓይነት ዘረባያ ክትዛርቢ ዘለኺ ከምኡ እንዳበልክንዲ ክሻዲንክየ ዘለኺ ሕጂ ግን ማማ ንኩላትና ካብ ዝገዛ ግሒጡ ክውፃና እዩ ንስኻ ከዓ ምሳና ክምስስጎ ክፍለጥ
4: ድሓንሱስ ምስኮነ ንርክበሉ
1: ኣየ ማማ መዓስ ክተርክብሉ እቲ ብቐዳማይ መፂእ ዝነበረ ሰብኣይ እንታይ ክገብር ድ መፂ ገዛ ክገዝእ ዘይኮነን መፂ
3: ንስኩ እኳ ይኽኢልክና በር ንሕና ነቲ ሰብኣይ ርኢናየ ድና ወይ ለከ
1: ኣንቲ ማማ እንታይ ዘረብ እዩ ክትዛርብ ዘለኺ ንስኩ ዳ ኣደይ እምበር ኤዕቢኽኒ ኣብ ዝብፃሕ ኣብፅሕክኒ ስለምንታይ ክናይ ሕማቕ ዘረባ ትዛረብ ዘለኺ ወድኺ ዝገብ ናባይ ትግልብጥ እዮ ኣነ እንታይ ገይረኪ
2: ወድኺ ንዓክስ ሓወ ክዶ ይኮነ
1: ሓወይ ኣይኮነን ባ ሓወይ ኣይኮነን
2: ወይ ለከ ዘይወለድካይ ውላድስ እንተሓዘልካዮ ንጋሕጥ ፅቡቅ

ካብቲ ልምዲ ክወፅ እንዲ ክ ንወፅ እንዲና ዓቅ ተፅብቶ ዓቅ ተፅብ ንወፅ ኢና

ኩብራት ተዓዘብትና ዝተመደበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና። ብዛቕረብናልኩም ትሕዝቶታት ድማ ዓጊብኩም ተዘናጊዕኹም ገለ ትምህርትን ሓበሬታን ረኺብኩም ክትኮኑ ተስፋ ንገብር። ምሳእላይ ኣማን ተኸለ ብምዃንና ምሳኹም መፅኒሕና። ኣብዚ ቦታ ኮይንና ክንሰኣል ዘፍቀዱልና ሲቲ ፓርክ መዘናግዒ ማእከል ድማ ብስመይን ብስም ተዓዘብትን እናመስገንኩ ንዝተረፉ መደባት ኤሪቲቭ ኣገድፈኩም እየ ብወገነይ ብሮምሸት

0: ሕጂ ሓየሎም መን ኢልካ ንሽማብኡ?
1: ሽማብኡ ዳ ተኽሉ ሓየሎም ተኽሉ ይበሃል።
2: ግርም ማዕርጉ ሻምበል ይሓቀይ
1: ሓይ ታብ ሽሙ ኣኽሎ እዩ ይ ደይ ንስኻ ንትሽሙ ከቢድዎ ኣሎ
2: ዶ ከምዛናሃካ መስፍን ስምካ ኮ ረዚን ኮይ መፀውዕ ልዑላዊ ቤተሰብ ወራስ ዓራት ኮይ ዘስምዕ ግን ንስኻ ተውርሶ ስልጣን የብልካ ዋላ ቅርሺ ጥራይ ድኽነት
1: ድላይ ካበለኒ ምዝንጣልካ ለሚድየ እንዴ
2: ትለምዶ ወይ ከመይ ድ ኣነ ናትካ ምትላል ለሚድየ ዘለኹ እሞ ሕጂ እቲ ማእርግ ኣይፅሓፍን ኢልካ
1: ኣይድልን እዩ ሻምበል ምዃኑ ስታይ ደ ትፈልጥ ኢና ሻምበል ባሻ እውን ክኸውን ይኽእል
2: እዚኣ ስሓቅኻ
0: እዚኣ ስሓቅኻ እንካ በላጅ እዚኣ ርኢኻ ኣለኻ ሃቦ ኢኻ
1: ድሓንታ ክገበር እዮ ሲልካ
2: ወይ
1: ደው ኢለ ሓንጣል ናይ ወዲ ሓዊ ፅብብ ዝበለት መርዓ ስለ ዘላቶ እቲ ናይ ዕድሚ ካርዲ ኣብቲ ስራሕ ገዲፍልካ ኣሎ ክብለ ንስኻ ግን ንወዲ ቤርዱራ ጥራይ ከይትርስዕ
2: እወይ እንታ ሕጂ ባ ዘረባ ምፅኢኻ እንታ ዘይርሳዕ ሰብ ርስዕ ወዲ ቤርዱራ ዶ ርሳዕ እንታ እንታይ ክቕብለኒ ዋይ ወዲ ቤርዱራ እታ እስኪ ስካበኒ ሽሙ ስካበኒ ዋይ
1: ሽሙዳ መን ክንብለ ዮ ወዲ ቤርዱራ ኢልካ ንፃሕቦ
2: እንታ ጥዕና ኣለካ ድዩ ንስኻ ኣብዚ ናይ ዕድመ ወረቐት ወዲ ቤርዱራ ኢሉ ክፅዕፍ እንታ ተመኪሕ ድና ካብቲሽ ማጨሎት ክወስደካ ክሕፅበካ ሞትሓውኻ
1: ብዛባር መንገዲ ስሕዋዕ ኢኻ ዲኻ
2: ትብለንዝግፍለጠካ ኣብለ
1: ስማዕ ንኻተ
2: ኣራ
1: ወዲ ቤርዱራ ሕጂሲ ምሳ ጓዲ ዝፅምፀም
2: ኣይፋሉን ምስ ናይ ብርዕስም
1: ብላቢሉ ዋ ስማዕ ዶ ናይ ብርዕስም ኮ ፀሓብቲ ርኢኻ ንኸ ኣክንዲ ስሞም ብካልእ ስም ዝፅውዐሉ መፀውዒ እዩ ሳጓ ግን ከምዚ ላቀይባ ተወሳኺ ቅፅል ማለት እኳ እዩ
2: እሞ ሳጓ ላቀይባ ተኮይኑ ናትካ ሳጓ ድማ ቆሊባ ኸውን ኣሎ
1: ወዲ ቤርዱራ ክትብሉ ከለካ ሕጂ ወዲ ቤርዱራ ስድሩኡ እንዳ ቤርዱራ ስለ ዝነበሩ ወዲ ቤርዱራ ተባሂሉ ወዲ ዕንጨቲ ዘለዎም ወዲ ዕንጨቲ እንዳ ሓፂን ዘለዎም እንዳ ሓፂን ሕጂ እዚ ምሳጓድ እዩ ምሳጓድ ዝበሃል
2: እዚ ሳጓ ኣይኮነን ነቲ ሰብ ርኢካ ኣለካ ብስም ዝሰርሓሉ ትካል እቲ ከባቢ ዝሃቦ መፍለጢ እዩ ሳጓ ከዓ ካልእ
1: ካልእ ክትብል ከለካ መባብርሃለይ ከመይ ማለት እዩ
2: ኣንታ ሳጓሲ ይብለካ ኣለኹ ዕዕሩኽ ወይ መሳርሕቲ ብምምስሳል ዘጥብቁልካ ላቀባ መፀውዒ እዩ
1: ብምምስሳል ክትብል ከለካ ከመይ ማለት እዩ
2: ምምስሳል ድኣ ምንፅፃር ንኣብነት ንስኻ ሕጂ ብትርኢት ብባህሪ ብግብሪ ንሓደ ነገር ትመስሎ ወይ ትፅጉዖቶ ኮይንካ ዝጠብቀካ መፍለጥ ወይ መፀውዒ
1: ሕጂ እስኪ ሕራይ በዚ እስኻ ትዛረቡ ዘለካ መግለፂ ንዓይ ሳጓ ኣውፃሉ እንተ ዝብልኻስ እንታይ ምበልካኒ
2: ዋ እንታ ንዓኻ ድኣ ተሓብይካ እምበር ከምዚ ናይ ሻምቆ ማሕቲ ታሕቲ ዝኸይድ ሳጓ ኮነ ንዓኻ ወይ
1: እንታይ ዝብል
2: ዝረፈዶ ዝብኢ
3: ሄይ ዋትስኣ ከመይ ኣለኹም ዮኦል ጉድ
4: ኣነ
3: ጋሻ ካብ ኣሜሪካ መስ
4: ዌልካም ሃቭ ኤ ሲት ፕሊዝ
3: ቴንክ ዩ ኣክቹዋሊ ኮሰር ኣለኒ ኣብዚ ሰበይቲ ደልየ ነረ
5: ሰበይቲ ደልየ ድት ዝብል ዘሎ
6: ወይ ሚካል ጓለ ደሊ ኢልስኒ በላዓ ሰድድ ፈጣሪ
7: ይትወኸቱ ገና እንታይ ከምዝበለ ከየጣለልክስ በዓልፉ ውድእ ውድእ ተብልዮ
6: ዳንስስበል ተረፍ ክንኣትክ እዩ ንዕኹ ደበልክኩሉ
7: ክደለመ ኮይነ ስራሕ ስኢነ ባህግ ናይ ወፃእ እኳ ብለይ
6: ዋ ኣንተ ቤካር ስቁል ክትብል ሰበይቲ ደልየ እናበለኪ ኣነ ኣለኹ ደይ ትብል
5: ወይ ወደይ እዚኢዝ ሚካል
6: ሚካል
5: ኖም ቅንጫጭ ጓል ጓል ኣደ ሚካል ኣነ ንዓ ክንተሓለኩ ክሰሓቅ ተራእኩ ዝጥባሕ ንጎብና ክትዝክርኒ ይክትሓ
6: ኣነ ጓል ደጊያት ኣነ ዶ
4: ኣንቲ ማመድሃበይ እዚ ጋሻ ዝሓተ ዘሎ ንስኪ ትምልሶ እዮ ዘለኸ ጥራሽ ዘይረኸብ
6: ሰበይቲ ደልየ እንዲ ዝብለኪ ዘሎ
4: ሓንሳሙ ፅንሒ ሰሓወይ ትግና ይሰምዕ ዲኻ
3: ያ ይሰምዕ ባዘረባ ቅሩብቅሩብ
4: እሞ መን ትበሃል ሰበይቲ ኢኻ ደሊኻ
3: ወይት ዋዛኔም
7: ዋይ ብትደዳቤን ዓደል ንዲናፅዩ
6: ኣብ መንፈስ ቅዱስ ወይ ጎራዙ ቀንጫ ንእስና ጎራዙ ዝመልኦ ዓዲሲ ንዓይ ሓደ እግራ ኣብ ጉጓ ዝኣትኩ ሰበይቲ እንታይ ግበር ትብለኒ ኣለካ ወደ
4: ዋ ኣትሞ መድሃብ በጃ ከባቢስ መንበሊ
6: ኢለ እንዲ ድሞቶ ኮይነ እምበር
4: ሰሓወይ እዚኣ ማማድሃብ ትበሃል
3: ሃር ዩ ኣር ዳ Nice to meet you. How are you doing? Aragash? Have to give Aragash? Dollar?
7: What? I didn't have a hijab. I'm going to tell you. Aragash, have to give dollar. So you can give it to me.
5: Boy, what day? Come back. I'm after.

0: ለለ ሓየሎም ዝበሃል ሰብኣይ እንተደኣ መፅኡ ኣብዚ ኣላ መስፍን ዝገደፈሉ ናይ ዕድመ ወረቐት
1: ሓረ ናይ ወዲ ሕውን ዓምና መርዓዲ
2: ዋይ ኣቶ ምብራይ ከኣባለና እዩ
1: ኣለኩዋ ወኢለከ ኮበሮ እናሃረምኪ ሽሽ
0: ኣነ ደኣ ሳላ ቦይ ሸቃ ከመይ ድበልኩ ወና ምሃራሙ ከበሮ ድ ኮይኑ
1: እሞ ንእሽተይ ወዲ መባእ ተፈጢርካ በለኒ
2: ንዕባይ ተሃወኸዮ ክንዲ ወዲ መባእ ሞ ጫፍጫፍ ከማ ናይ በፅሕ
0: ሎሚ እተደይ በፅሕኮ ፅባሕ በፅሖ ዳሓር ከዓ ኮብ ዓለም ዘይምላኽ ክእለት የለን ሓቀይ ዶ
1: ሓያል ልምምድን ፃዕርን እንተካይድካ ይብፅሕ እዩ
0: ኣዙ ወዲ መባእ ንከበሮ ብከመይ ደሲቑ ከም ዘጉርዖ ከረአክዶ
2: ግን ክሓተብኩምንዶ ንጊታር ዝፃወት ጊታሪስታ ንኦርጋን ዝፃወት ኦርጋኒስታ ንከበሮ ዝፃወት ክራ እንታይ ኢልና ንፅዋዕ
0: ንከበሮ ዝፃወት ከዓ ከበሮ ቴስታ
1: ዘይተባሃለ ከበሮ ብእንግሊዝ ድራም ስለ ዝበሃል ሲ ንሃራም ከበሮ ከዓ ድራመር እዩ ዝበሃል ዝኸውን እምበር
0: ናይ ነፍሲ ወኮፍ መውያኩ በብዓውዱ ነናቱ መፀውዒ ዘሎ እጂ ኤሌትሪክ ንዝዓሪ ኤሌትሪቺስታ ንብሎ ጎማ መኪና ንዝዓሪ ከዓ ጎሚስታ ንብሎ መኪና ንዝመርሕ ከ ኣውቲስታ
2: እወ ንሓኪም ስኒ ደንቲስት ንሓኪም ቆርበት ደርማቶሎጂስት ንልቢ ከዓ ካርዲዮሎጂስት ንብሎ
0: እቲ ቀደምዚ ዶክተር ክትሰምዕ ከለና ሲ ካብ ጥንስን ሕርስን ኣትሒዙ ክሳብ ጋህሚ ኩሉ ዓይነት ሕማማት ደኽእልን ድፍውስን መስለና ነዩ ተረኻስ ደበዩ ግና ካብዚ ኩሉ ክንፅውዖ ፀንሓና ፍልይ ዝበለ ሲ ናይ ክብሪ ዶክተሬት ኣሎ ግሽ
1: ኣለወ ፍልጠቶምን ክእለቶምን ንነዊሕ ዓመታት ብዘይብቅን ሕብረተሰቦም ንዘገልግሉ ዝውሃብ ናይ ኣፍልጦ ክብሪ እዩ
0: ሕራይ ከም በዓል መስፍን ንሕብረተሰቦም ብምትላልን ብምድንጋርን ንዓመታት ላል ደበሉ ዝውሃብ ሽምካ ኣሎ ዶ
2: ኣለወ
0: እንታይ
2: መደንገላ
3: ነፃና በላ
2: ንቋዕርሓን መፀቕሞ መዳበይ እንታይ ዳ ዝገፅክ ብሓሳብ ቅይር ኢሉ
1: እንታይ ዳ ደሊኸ ኣብ ናይ ቋሕሰም ግዜ እዚ ካብ ሓጋይ ናብ ከምቲ እንድያ ተሰጋጊራ
3: ድኢልክ መትኪ ብሉ ካብኡ ኣይሕለፍኪ መሬት ሲ ቁራዕሓ ንውፃእ ጋዕ ጠስምዕቶ ቁራዕሓ ንውፃእ ጋዕ ጠስምዕቶ ኮይና ያበሊ
1: እግራፍሉ ፀማልያ ዝመስል ገፅሲ ከም ፋኑስ ባዕ ካበለ
3: ባዕታ ፋኑስ ትቐቀሊሉ ወረ ፀሓይ ክምዕስሊ ፅንሕ ኢሉ
4: ዘረባ ንግበትስክና ቦይ ቦይ ወዲ ፉድ ፉድ ብሩክፋስቲ
5: ኣረጋሽ
3: ይ ኣታወዲ ጥዕ ጌርካ ንደ ትግርኛ ትኽእል ትኾንካ ትዛረበኒ እንታይ ካ ትብለን ደለካ
5: እስኪ ኣረጊት ካብ ኣረጋሽ
3: ይ ራካ ይሕሽ ኣቴ ኣታ ኣረግዲ ድለኒ ዘሎ
1: እወ ካብቲ ፅቢተይ ወፃእ ሲ ቆንቂ ንክፀኒሕ ክኒ ዝብለክርሎ
3: ከም ኣይበለን ቆንቆ ክብላይ ሰማዕክዎ ባዕሊ ከ ክትምልእ ላ ደለ ክዛ ዘርባ ወይ ኣነ ቆንቂነ ቆንቋኒ ኣነ
5: ቆንኪነመድሃበ
2: ኣነ ሓሳቡ ተረዲእኒኣሎ እሱ ክዶታ ዓብይ ወላ ኣረጋሽ ሓፍቲ ክእዩ ዝብለክ ዘሎ
3: ተጋቢ ንፍክተባዕ ስንደልኺ
2: ሄ
3: ቦይ

0: Voy vuelta. Ane, dik, nahi kazan, dik. Bojo, arrakas jafteka, somar. Somar, ez azdut nahi kazan. ኣደይ መራዳድዩ ሓቀይ ሚካል ጓል ዳና እንግሊዝ ድፍር ድፍር ተልኪ ከምኡ ተመላኸይ ቋንቋ ኳን የልዎ
1: ሃገ ኣለኹ መድሃበይ ከይብሉንን ከይስሕቁን እናበልካ ትእሰርቲ ኮንካ ብቐሊሉ ክትመልኮ ይኽብር እዩ ዋ መመድሃበይ ንስኻ ግን ከማይ ክጠምጠም ኢልክዮ
2: ኣባላትኪ ካብ ጠምጠም ዝበለቶ ዝተሰርቀቶ ይበዝሐል
0: ዋ ቦይ ቦይ ወደይ ኣነ እንግሊዝ ከመይ
3: ሶ ጉድ ሞር ዳን ኣይ ኤክስፔክትድ
0: በቃ

0: ዳሓነ ፍትኩም ዘም ደቀይ
1: እግዚአብሔር መስገን
0: መስፈን ዝደላላይ ተደፈን ደው ኢለ ጽኒዑ ናይ ዕድመ ወረቐት ኣብ ቤት ቁርሲ ዝማ ገዲፈልካ ኢሉኒ እሞ ኣጋጣሚ ዝኒካ ስለ ፅንሓኻ መፅአ
1: ወ ሓቅኹም ንዓይን ድሂብኒ
2: ኣብዚኣ ገዲፍንኩም ኣሎ እያ
0: ያኒለይ እዋ እንታይ ዳ እዙ መን ፅሒፎ እዙ ናይ መንዳቀት እዩ ንዓኻ እንዴታ እዚስ መን ፅሒፎዎ
1: ንሕና ኮና ንፅሒፍና እያ መስፍን ይረኺቡ ኣብ መገዲ ሓየሎም ዝበሃል ሰብኣይ ክመፀካ እዩ እዚኣ ሃቦ ኢድኒ
0: በቃ ሓየሎም ብጥያ
3: ኣቦ ህደ እማ በሉ ከመይ ከመይ እዚ ጉዳይ እስኹም ኣይኮንኩም እንዲኹም ኣቦይ ሓየሎም
0: ሓየሎም ወ ግን ቅድሚ ሓየሎም ክፅሓፍ ዝግብኦ መዓር ኣይተፃሓፈን እዚ ከዓ ምዝንጣል
3: ከመይ እስከ ፅቡጌርኩም ነገሩና ክትበርሃልና
0: ፅቡቅ ኣነ ኣባል ፖሊስ ኮይነ ንልዕሊ 45 ዓመት ዝሰሪሐ እየ ኣብ ግዜ ደርጊ ድማ ብደረጃ ሻምበል መዓር ወስድ
3: ሕራይ ፅቡቅ እሞ ዚ ሕጂ እዚ ዕድመ እዚ እንታይ ኮይኑ ኢኹም ትብሉ ዘለኹም
0: ኣነ ዝብሉ ዘለኹ ዶ ሻምበል ጎዲላ
1: ሻምበል ሻምበል ይ ጎዲላ ኣብኹም እንዲኹም ዳ እሞ ሕጂ ዶ ብስራሕ ኣለኹም እዩ
0: ወላ ይሃሉ መዓርግ መዓርግ እዩ ምሳኻ ክሳብ መቓብሪ ዝኸይድ ናይ ክብሪ ስብ እዩ
3: ኣሃ ሕጂ ሲ እታ ሻምበል ትብል መዓርግ ስለዘይተፃሓፈታ ኢኹም ነዚ ዓድመ ምቕባል ኣብልኩማ
0: ብልክዕ ተረዲእኽን ኣለኺ ሕጂ እውን ሻምበል ዝብል መዕርግ ስለዘይብላ ኣይወስዳን እዩ
3: ዋ ኣቶማ ቦ ኣይትጋገይ ቦ ብዓቢኹም ሰብ ዕድመ ክልእኸልካ ከሎኮ ዘኪርካ ኣኽቢርካ ኣቕሪብካ ኣለዎ ማለት እዩ
4: ወ ናይ ሓጎሰይ ተኸፋልኹን ፅምብለይ ኣድምቐለይ ሽሻየ ይጣዓመለይ ውሉለይ ይመርቐለይ ክኣባ
3: ስለዚ ካብዛ ጎዲላ ትበሃል ዘለ ከዓ ተሓሳብ ተዓቢ
4: እንተ ደኣ ንምንታይ ትብል ሕቶ ዘይተቐስንን ተሓቅን ኮይና ከዓ ንለኣኸያ ምውካስ
1: ወ ኣቦይሻንበል እዚ ትብሎ ዘለኹም ሓቁኹም እንዲኹም ግና ንሕና ኮና ንፅሒፍና ዮ ኣያ መስፍን ኣብ መገድ ረኺቡ ሃቦም ኢሉ ንዑ ሞ ርኸብዎ ተሓቅኻ ከብኣፉ ተጣልልዎ
0: ኣነ ሻምበል ኣነ ብሕሙም ከምደይ ዝሓድር ከይምስለኩም ማዓንጣ ክውፃ እየ
1: ንዓና ማዓንጣ ናይ ተውፅና እንበር ኣውፅዋ

Ой, это солит отсюда. Сам, хорша. Ой,

0: ከመይ እንታይ ደኹም ጋል ኣሻምበለ ኣር ሓወይ
1: ሽም ዘይብልካ ትረፍት ኣብቲ ዕድመ ስንታይ ልካ ኸሰዲትካለይ
2: ተውሳኺትለይ ሓንጣል እዛ ዕድመ እዚኣ ብፃሓሉ ኢልኒ ኣነኻ ዝተላእኽኮ ፈፂመ እንታይ ጌጋ ትፈፂሙ ድ
1: ከን ማዕረገይ ዘይብሉሲ ሓየሎም ብጥርያ
2: እንታይ ኣ ትብላ እንታ እዚ ኩሉ እንዳ ነገር ኮ
1: ከመይ ዝበሎ ሕስር ሰብ ይበጃኻ ወዲ ሰብ ዶ ብክብረት ዋገ እዩ
2: ቤን ኣቢሉ ብፍላይ ስኻትኩም ርኢኻ ዕድሜኹም ሙሉእ ንህዝቢ ብዘገልግ

0: ምምህርና ሕክምና ፖሊሲነቱን ሞያ ስለ ዝኾነ ስራሕና ቀፂልና ምስማዕ ኣርጎ እኳ ደኣ
1: እንታይ ትብለዚ መንግስቲ ዘይቀንጠጠኩም ሓንጣል ቀንጢ ትካ
0: ኣበይ ከሎ ልኩዕን መልኩዑን ከስምዖ
1: ኣዋዋ ምስ ክብረትካ ዘይከይ ባዕለይ ከዋርዶ እንዴ
0: ናናና ነዚ ሞ ግድን እየ ክረኽቦ ዘለኒ ስለምንታይ ከም ዘንጠለኒ ካብ ኣፉ ክረኽባ ኣለኒ
1: እንታ ሻምበል ተሓፂብካ ናብ ጭቃ እኳ ዝበሃል እዚ ምስ ሓደ ተራ ምስ ማዕርካ ዘይከይድ ነገር ኣፍካ ክትከፍት ነውሪ እንዲ ዋ ንቁልቁል ክትከይድ
0: ኣይ የክበኣለይ ዶ
1: የክበኣልካ ጥራይ ነዚ ሞ ክትንዕቆ ጥራይ ዘለካ ዋ ስማ ንዶ ሻምበል እቲ ሻምበል ዝብል መፀውዒ ሲሎምሲ የለን ከመይ ከመይ ማለት እዩ
0: ከም ምህላው ዳ ኣሎ እቲ ፀዋባዓይ ተቀይር እምበር እቲ ማዕርግ ኣቦትኡ ኣሎ ሻምበል ማለት እኮ ካፒተን ማለት እዩ
1: ስማዕ ዶ ሻምበል ሕጂ ኣነሲ ፖሊስ ተዝቁፀር ሲ እንታይ እዩ ማዕርግ እንተዋሃብ
0: እትረፍዶ ማዕርግ ሲ ምትቆፀርካ ዶ
1: ይ እንታይ ድኣለ
0: ንሳኻ ድኣ ሓርከሰ
1: ሻምበልሻምበል
2: ኣቶማስ ደሚመኩም ዶ ኣብ ዕድሚ ወረቐት ማዕርገ ዘይ ተፃሕፈ ኢልካ ስክንድስቱት ኣሎ እዩ ሓቆ ማዕርግ እኮ ሽመት እዩ ብልጫነት ካብ ተራ ሰብ ዝፈለየካ ብሉፅነት ምርኢነት ኳይ ይ ተብዳ ኮይኑ እምበር ኣነ ሓወ በይ መጀር ኣሎ መጀር ኢልኩ ተፀዊሐ ይ ቁሊሕ ካ ክብለክል እዩ
3: መን ኢልካ ተፀዊዕካ ያ ቆሊሕ ብለካ
2: ተጋዳላይ ሰመረ ወይ ካ ብሽሙ መጀር ዝኣክል መፀዋዕ ሃልዎስ ክፅዋዕሉ ይደሊ ኣይገርመክን ኣነ ክጋደል ንርህ ወተሃደር ክኸውን ኣይኮንኩን ከይደ እዩ ዝብል እዚ እንታይ ርእየካ መስልኪ ናይ ደቂ ሰባት ፍልል ባህርያት
3: ሃራይ እቲ ፍልልይስ ኣቦትኡ ሞ ይሃሉ ግን ኣብ ማዕርካስ ኣብ ዝኾነ ቦታ ዲካ ትፅዋዕሉ
2: ሕቶካ ንፅሮ እንታይ ካ ትብል ዘለ
3: ፅቡቅ ሕጂ ኣነ ወዶም ነጎ ሻምበል ስከ ይኹን ንኣብነት ኣብ ቤት ትምህርትና ኣቴና ስክፅዋዕ ከለኹ ሲ ሰተ ሻምበል ሓየሎም ተባሂለ ድ ክፅዋዕ
2: መንበለ እንታይ ድዮም ክብሉ ክፀኒሖ ኣብ ዕድሚ ወረቐት ክንዲ ዝተዛረቡ ድኣሞ ኣብ ክቦን ኣብ ባንክ ቡክ ኣብ ፓቴንት ከዓስ ክፀሓፍ ኣለዎ ይርእቶም
3: ኣቲ ሻምበል ዳኣሽሞም ከይከም
2: ኣንቲ ሓቂካ ኮይኻ ሻምበል ዝበሃል ስም ከኣ ከሎ
4: ከም ምህላው ኣሎ እንድዩ ግን ተዘንጢለ ማዓርገይ ስለ ዝብሉ ዝነበሩ ሲ ዋ ሻምበል ማዓርጎ እምበር ስምማ ኣይኮነን
3: ናይ ሽም ካብ ተላዓለ ሲ እዞም ዘፍርሑ ሽማት ትግጥሞም ድ
2: ኣታ ንስኻኩ ዘይቶም ፀ ይብልካ በዓል መን እዮም ከቶም ዘፍርሑ ስማት
3: በዓል መን ዶ በዓል ኣሸብር ኣስጎዶም ሓየሎም ዓርዓዶም
2: ኣሸብር ኢልካ ከዓ ስማሉ እዩ ውይ ብስማ ሕስብ ሞ ብልዎ ፀላዒና ይሸበር ሰብሲ ከመይ ኣቢሉዩ ንውሉድ ሸብር ኢሉ ዘውፃሉ
4: ኣሸብር እኮ ጥንታዊ ስም እዩ ሰባት ንውሉዶም ኣሸብር ኢሎም ክውፅሎም ከለዉ ከዓ ብዘይ ምክንያት ኣይኮነን ሕና ክፈደልዮም ደልዮ ምኮኑ
2: ይለለካነዚ ክተውፅላ ደሊ ነብሲ ክዳ መፀባበቂት ኮንክ ምበር
3: ከምኡ ንድያ ለለ መፀባበቂት
5: ኣምና ካስከዚ ዓቅና ሂድ ዓቅኖ ትብለኒ ከምዘን ብሽክለታ ቻርጅ ዶ ክትገዛኣለይ ሓሲብካ
6: ቅድሞ ዓቅና ኣምና
5: ተቆልዓ ተማዓዚኻ ከምዚ ዓቅና ዝበልካ ንዚ ስጥም ግጥም ዶ ኢላ
6: ወ ስጥም ግጥም ኢላ ኣላ ኣምና በል ስምዓኒ ሕማቐሎ ፅቡቅ ኣሎ ካብ ርእስኻ ይትፍለያ
5: ሂድኣ ካብ ርእስኻ ኣይትፍለያ ትብለን
6: ኣቦይ ሓይሎም እቶም ብመስፍን ጌርካ ዕድመ ድሰደድካ ኣሎ ክብረይ ዘንጢልኒ ኣናኢስኒ ኢልካ ኣይናይ ሆል
5: ኣነ ዳ እሞ ብክብሪ ርኢኻ ስሙ ፅሒፈ ዘክበርኩ ዕድመ ዝሓብክዎ ዳ እንታ ኮይ ፅልዎ እዩ እንታ ኮይና ኢሉ እዩ ሆሆ ዝብል
6: እሞት ሻምበል ድብል ማዕርጎም ብቅድሚት ኣይተፃሕፈን
5: ሻምበል ኣይተፃሕፈን ኣችለንተ እታ ትቁሩሕ እንዲጋጊኒ
6: መን ይኸዎ ቁሩሕ ዝበሃል ኣሎ ድዓምና ኣነ ፈጦሬ ማስ ኣብ ስራሕና መፅል እዩ
5: ትፈልጦ ወ ትመስፍን ደላና እንሱን ዛ ኩላ ጠቢስኒ ዘሎ
6: መስፍን ድኣ ከመይ ገይሩ እዩ ዝኽሉ ጠብሰ
5: ኣነ ሽሙን ማዕረጉን ክፅሑፍ ኢለ እዩ መስፍን ድማ ሻምበል ሻምበል ባሻ ተኾነ ከታ ይትፈልጥ ድሓር ከዓ ሽሙ ከማ ንባዕሉ ከቢድዎ ኣሎ ኢሉ ማዕረጉ ካብ መፅሓፍ ዓንቂፅኒ
6: ኣታ ዓምና ንምዃኑ ስርእስ ለካ ድዩ
5: ርእስ ለካ ድዩ ስታይ ድዩ
6: ከምኡ ማለት ኣይኮነን ኣነዚ ስለምንታይ ካ ዘጋጠመ ሽግል ወይ ዝተፈጥረ ፀገምሲ ንመስፍ እንተላግበሉ
5: ስለ ዘታለኒ ዘደናግረኒ ስለ ዝዕምፀኒ ንዕዘይ እዚ ኣይከሰስ ኩዳ ንመን ክኸስስ
6: እሞ ዘታለካን ዘደናግረካ እንተኮይኑስ ንምንታይ ትረሕቆ
5: ኣታ ክንቢሉ ክትረሕቆ

0: ነገርካ ትኩር ከለኻሲ ኣብ መስፍን በፅሕካስ ድዙዝ
1: ንሳ ጋጣ ሚስትር ከመይገርኹምዘሎ ይጠፍእ ዘሎ ብልዓት
0: በዝምዓና ዓምና ኣብ ወሻንበል ልካ ሓምድራጎል ሓውዳ ተፍኦም ድመወፅ ደሎ ኣነ ብ ኣኽፋኖወካ ፈጣሪ በዕሉ መዋፅኦ ፍጠረልካ ኣየለንካ ፈጣሪ እሶም ሓላላት ኣብ ጎኖ ትቀበልካ
2: ኣደዳብካ ክተሓፍረልካ ከይትፅበይ ሚካል ተሰሓቐትከ ኣቲ ክንዲ ንኣኸ ካልእ ዝተዛረኩስ ክስሕቅኒ ኣነ ጓል ደድያት ኣነ ዶ ኢልካስ ኮርፈፍ
3: ፉራ ሞ ኣብዛ ፍንጫ እንደ ኮይና ዘላ እንታይ ከሎም ቕነ ኣነ ጓል ደጊያት ዶ ትብል ዘላ
4: ንላ ደጊያት ነይሩ ምኾኑ ባ
3: ደጊያት ከንታይ ሽመት ድዩ
4: ዋ ናይ ቀደም መፀውዒ ሽመት እዩ
2: እስከስከለለን ካብ ታሕቲ ትሕት ግባ ነገርና
4: ካብ ታሕቲ ኣቓ ሸቃ ባሻይ ትልንቲ
3: ኪድባ እንታይ ዳ ደው ኢልኪ
4: ልዕሊኡ ደኣ እንታይ ወደ ፊተውራሪ ግራዝማች ቀነዝማች ይኸይድኩም እናበለ ክሳብ ራእሲ እዩ ዝበፅሕ
3: ሎምስ በዚ ማዕርግ ዝፅውዑ ሰባት ብሂወ ደህሉ ይኹኑ
2: ዋይ ክንደይ ናይ እንተለዎ ከዓ ውሕዳት ዝፍቀዱ እዮም ዝኾኑ
3: ኣንትለለ እዚ ማዕርግሲ ኣበይ ናይ እዋን እዩ ዝውሃብ ነይሩ
4: ኣብ ግዜ ጥልያን ጥልያን ንዓሻክሩ ዝህቦም ዝነበረ ሽመት እዩ
2: ውይ ብመንፅር ግዜ ክንሪኦ ከለናስ ነዊሕ እዩ ስለዚ ኣዛሚት እንተለዉ ዝፍቀዱ እዩ ክትብል ከላሲ ሓቀ
3: እምበር ግን ክሳብ ሕጂ ተጠራጢር ክፀኒሕ
2: ዘይተጠራጠርኩ ክዱጭ
3: ሰብኣይ ተፅምዋ በዓል ጨይጨይ
5: ንዕልፍ ሞየት ክምራጨይ
0: ሻምበለይ ሻምበለይ ኣለኩልካ በዕለይ ንበር እስከ ንበር ንበር ንበር እስከ ንበር ንበር ወረቐት ናይ ዕድመ ሰዲደልካ ይበፅሒልካ ዶ
6: ወበፅሕኒ ሰዲድካ ለይ ክብረት ሃበለይ
0: እንታይ ደኣ ካልእ
6: እቲ መዓረገይ ደኣ ቦታ ዲኻ ስኢንካሉ ወይስ ሻምበልነት ኣይምልኮተን ኢልካ ኣሰንዓይካኒ
0: ዘይኮነ ዘይበልኩ ከምኡ ይኮነን ሻምበል
6: እንታይ ኮይኑ ዘይከውን ስለዝኾነ ስባ ፅሒፍካ ኣለኻ ኣናኢስካኒ ሓንጣል
0: እንታ ሻምበል ውድእ ውድእ ባይቶ ብሎ
6: ተተወዲ ዳ ክውድእ እየ እምበረ ብንዕድነ ወርዓት ከተሰቅየኒ
0: እንታ ሻምበል እንታይ ከዓ ነዚ ሰብ ዘይሓሰቦ ተዓስብ ዘለካ ኣነ ከምኡ ዘይሓሰብኩ
6: ፍርቂ ዕድመይ ተፀዋዕ ኩሉ ንስኻይ ትፅሑፍ
0: በል ስማዕ ብኸመይ ማእርካ ይተፃሓፈን ኣነ ምስ መስፍን ተኻቲዕና እዩ
6: እንታይ ልኩም ተኻቲዕኹም
0: ፅቡቅ ኣነ ሓየሎም ሻምበል ሙሉእ ኢለ መስፍን ከዓ ሻምበል ሙሉእ ኣይኮነን ሻምበል ባሻ ተኾነ ኸ እንታይ ትፈልጥ ትብለኒ እሞ ከምኡ እንተኮይኑ ካብ ኣንእስና ነድቅቆ ዘይሽሙ ሂብና ከዓ ዘለቕለቕነብሎ እታ ሽሙ ንፅሓፎ ተባሂሉ
6: እዚ ሕጂ ትመዞ ዘለካ ሓሰት እዩ እቲ ሓቂ ግን መስፍን ማዕርጉ ፀሓፈ እናበለካ እስኻ ግን ዕጭ ኣንፈፍ ኢልካ
0: ዕጭ ከምዝበልኩ ብምንታይ ኣጣሊልከ
6: መስፍን ባዕሉ ነገሩኒ
0: መስፍን ንስኩም ኢልካ
6: ወ
0: በል ኣነ ተሓቂ ክነገረካ ሽሙ ኸማን ዝበቕዖ ንዕኡ ኣይኮነን ኢሉኒ እዩ ርኢ ከለካ ማዕርካ ካብ ምፅሓፍ ዝዓንቀፀኒ
6: ኣንተ እንታይኹም ስኻትኩም ብዓበይትኹም እሱ ንዓኻ ኸስስ እስኻ ከዓ ንዕኡ ትኸስስ
0: በል ካብ ብወረተ ኣብኑ ርኢኹም እመኑ ንዲ ሕጂ ዶ ዳርን ግንባርን ከራኽበካ
6: ሃየ
0: ግርም
7: ሃሎ ሃንጣል
0: መሳፍንቲ መቼም ማርያም ቱፍ ኢላ ትልካ እንድያ ሕጂ ንዓኛኛ ተረኺባ ኣላ ንዓ
7: መዓርኳ የትወላ እዛ ኸብደይ ፀጊበ እየ ፀጊበ
0: እንታይ ኛኛ ናይ ምግቢ ይኮነን ናይ ድለላ ገዛ ብለካ ኣሎ
7: ኣይ ኣብየለኻ ድለላ ካብ ዝገድቦ ክንደይ ደገይረ ዘለኹ
0: እንታይ ንዓንደይ ትላገፅ
7: ኣይተላገፅኩን ድሓር ከዓ ሻምበል ሓየሎም ረኺበየ ነይረ እየ ወ ካብታ ዝፈራሕ እኳ ይወፃኹን ሻምበሊ ማዕርጉ ፀሓፍ ኮይለካ ስኻ ግን ኣብኻኒ ኣቆጢዑ ኣሎ ኣቆጢዑ ቻው

0: ስማ ኣባ ሓተክን ኣብ ገድሊሲ መራሕቲ ኩናት ደቂ ኣንስትዮ ነይረን ዝበሃል ሓቂ ድ
1: ኤርትራ ዝኮሎ ክስክሳብ ሕጂ ነዚ ሓቂ እዚ ትፈልጥ ማሉ ድ
2: ጥራሕ ኢልኪ መጉእ ኣብቲ ማይ ቤትኩም የለዋ እንደ ተጋለልቲ
0: ዳሓንዲ ክንዳእኸማ ይርኳ እንተካዒኽናን ቀስባ በላ
1: ዋ ንሕና ዲና ኣብቲ ዘይሒተት ሓቲትኪ
0: እሞ እንታይ ምፅዳ ክድህላ ንትፍትና መጀመርታ መጀመርታ ሕቶ ኣይተረዳእኽናን
2: ዋይ ኣይ ናይ ዕምቀትን ግድላትን ዘለዉ ሕቶ ሓቲትኪ ኢኸና ሞ ሕቶ ክምርዳእ ንስእኑ ኣለኹ ማለት ድ
0: ኣንቲ ፈረሳ ዲ ማርያ ሞንታይ ገይረ ክራ ከምሕልበት ትወቕዕኒ
2: በቃ ኮይኑኪ መናፃፀሪ ክምስከብድን መግብን ዝተኣሳሰሪ ለከርስቺ
0: ኣታ ኣጓል እንቋሖ ኣብቲ ገፅ ክባትሪ ኳላታ ከይስእለልኪ
1: ኣብ ገዛት ኳላታ ስእላ ኣ ምርኣይ ክልኩል ምባል
2: ጥራሕ ኢልኪ ኣታኣንኩ ናይ ዘይኣዝገርመኒኮ እግራ ልዕላ ዘይከኣለስ ሓይሊ ከም ዘለዋ ከዓ እምበር ዓደኹ ዓደኹ ምባላ እዩ
0: ኣትበይ ሞ ስራሕ እንዲ ኮይኑ እምበር ከም ህንኩቶ ሕዚ ሕዚ መበልኩ
2: ህንኩቶ ኣቲ ህንኩቶ ክንታይ ማለት እዩ
1: ህንኩቶ ኣብ ሓዊ ተለብሊብ ዝጠብሰ ሸዊት እዩ ግን ሓተክሎ ሄሉ ናይ ሓቂ ድኺ ደቂ ኣንስትዮ ተጋደልቲ ምባርን ዘይትፈልጢ
0: እሞ ሕቶ ኣይሰማዕኽናን ንዓይ ዘሕረቐኒ ዘሎ ከዓ ከይሰማዕኻ ምምላስ እዩ ኣብ ገድሊ ደቂ ኣንስትዮ ምንባርን ዘይፈልጥ ሰብ ኣሎ
1: ሞንታይ ዳኣልክልክ
0: ኣነ ዝበልኩ ኣብ ገድሊ ሲ መራሕቲ ኮይናት ደቂ ኣንስትዮ ነይረን ዝበሃል ሰሓቂ ድዩ ነዚኣ እንድሕር መልሳ ትፈልጣ ኹን ክንተዛረባ
1: ሶሶሶሶሶሪ በሊ ንኣፍልጦ ኮነኪ ካብ ትራ ተጋደልቲ ክሳብ መራሕቲ ሓይልታት ዝበፅሐ ደቂ ኣንስትዮ ነይረን እየ
0: ሓራይ እንድሕር ነይረን ከድሕርና ፅነትሲ ማዕርግ ተዋሂብዎን ዶ
1: እወ ተዋሂበን ክሳብ ብደረጃ ሌተና ልኮነነን ዝተዋሃባ ደቂ ኣንስትዮ ኣለዋና
0: ሕቶ ይ ተመልስለይ ኣሎ እንተ ንስኹ ሞ ኣንቲ ፈፀጋ ዝጋሃርያ ማዓልቲ ክትፀበ
2: ኣቲ ዝጋሃርያ ድመ ያ ትንደ

0: ኣነ ወዲ ሾቅ ጥራይ ዘይኮንኩ ብዓንዶ ንእሱ ሾቅ ንስኻት መን ይክትላገጠሉ ሓየሎም ኣብ ግምሳኻ ከሎስ ኛኛ ተረኺቡላ ትብለኒ
1: ኣነ ሓንቲ ይብለካኒ እሕሊፉ ፍጠረልካ ኣምላኽ ነና ኢድና ይኸበኒ

ሰላምን ጥዕናን ንዓኹም ይኹን። ዝኸበርኩም ተኸታተልቲ መደብ ፍረፃሪ ከመይ ቀኒኹም? ከምቲ ልሙድ ኣብ ናይ ሎም መደብና እውን ኣተኩሮ ፍረፃሪ ከምኡውን መዓዛ ፍረፃሪ ኣከታቲልና ኢና ሒዝናልኩም ቀሪብና ዘለና። ፈላሚት መደብና ንኡስ መደብ ኣተኩሮ ፍረፃሪ ኣትከውን።

0: ተራ ሓምላይ ምግቢ እንስሳ ኣብ ልምዓት ፀባ ወሳኒ ምዃኑ ርድ እዩ እምበኣር ከስ ጋዜጠኛ ፍናን ተኽለ ናብ ዞባ ደቡብ ንዞባ ድባርዋ ዓዲ ነኽኦ ናብ ትበሃል ዓዲ ተንቀሳቂሱ ምስ ኣልማዓይ ሓምላይ ምግቢ እንስሳ ከምኡውን ኣርባሒ ናይ ፀባ ከብቲ ኣብነታዊ ሓረስታይ ኣቶ ኣብርሃም ተስፋ ፅዮን ዘካየዶ ቃል ምሕትትና ሒዝናልኩም ቀሪብና ዘለና ሰናይ ምክታል።
1: ኣብ ሃገርና ኣስታት 27,000 ዝበፅሓ ብዘመናውን ሓብሲ ዘመናውን ኣገባብ ዝእለያ ናይ ፀባ ከብቲ ከም ዘለዋ ይግምገም። እዚ ኣገባብ ሕርሻ ኣብ ሃገርና ነዊሕ ታሪክን ድሕረ ባይታን ዘለዎ እኳ እንተኾነ ከምቲ ዝድለ ግን ክግዝግስ ኣይከኣለን። ከም ምኽንያት ክጥቀስ ዝኽእል ረቑሒታት ብዙሕ እኳ እንተኾነ እቶም መሰረታውያን ዝበሃሉ ግን ዓሌት ከብቲ፣ ምግብን ኣመጋግባን ከምኡ ውን ግቡእ ክንክን ምሕደራን እዮም። ካብዚኦም ድማ ቀረብ ምግቢ ኣብ ቅድሚት ይስራዕ። ሚኒስትሪ ሕርሻ ንምግብን ኣመጋግባን ናይ ፀባ ከብቲ ልዑላ ተኩሮ ሂቡ ዝሰርሓሉ እስትራቴጂ ኣብ ቀጠልያ ወይ ሓምላይ ምግቢ ምርኩስ ዝገበረ ምድንፋዕ ስርዓተ መፍረ ፀባ ዝብል እዩ። ስለዚ እምበኣር እዚ ንኡስ ፅላት ክሰፍሕን ምህርቲ ፀባ ናብቲ ዝድለ ደረጃ ክዓብን እንተኮይኑ ቀረብ ሓምላይ ምግቢ ናይ ግድን ክወሓስ ኣለዎ ንብል። እቲ ኣብዚ እዋን ብዝለዓለ ዘድፍኣሉ ዘሎ እስትራቴጂ ምስፋሕ ልምዓት ሓምላይ ምግቢ ድማ ኣልማዕቲ ኣሕምልትን ፍረታትን ዝኾኑ ሓረስቶት ካብቲ ዝለምዕ መሬቶም ወይ ጀርቲኖም 10 ሚእታዊት ሓምላይ ምግቢ ሓደ ኣፍ ወይ 1 ሚእታዊት ካብኡ ንምቁር ድንሽ ዝውዕል ከም ዝልምዕ ምግባር እዩ። እዚ ከዓ ሸፈነ ብሓምላይ ምግቢ ዝለምዕ መሬት ዘዕብን እኹል ቀረብ ሓምላይ ምግቢ ንምውሓስ ዝሕግዝን ስለ ዝኾነ ኩሎም ሓረስቶት ክትግብርዎን ዝምልከቶም ክኢላታት ድማ ብዝለዓለ ክደፍኡሉን ኣገዳሲ እዩ። ኩሎም ናይ ፀባ ከብቲ ዝውንኑ ሓረስቶት ቀጻልነትን ዕቤትን ሕርሽኦም ንምድንፋዕ ብዝተኽኣለ መጠን ኣብ ከባቢኦም ቀጠልያ ምግቢ ከልምዑ ኣብኡ ቀዳምናት ገይሮም ክሰርሑ ይግባእ። ኣብ ናይ ሎሚ ንኡስ መደባ ተኩሮ ፍረፃዓር እምበኣር ንሓደ ካብቶም ኣብ ልምዓት ቀጠልያ ምግቢ ዓብዪ ዝላ ብምምዝጋብ ንዝነበረቶ ሓንቲ ላም ድማ ናብ 16 ናይ ፀባ ከብቲ ክብ ከብል ዝኽኣለ ኣብነታዊ ሓረስታይና ሒዝናልኩም ቀሪብና ዘለና። ዓዲ ነኽኦ ካብ ንኡስ ዞባ ድባርዋ 10 ኪሎ ሜትር ርሒቓ እትርከብ ኣስታት 200 ገባሮ ዝቕመጡላ ዓዲ እያ። ምስ ዓዲ ገዳ፣ ዓዲ በዝሃንስ፣ ዘመር፣ ዓዲ ህዝባይን እምኒ ጸሊምን ድማ ትዳበቡ። ናብቲ ቦታ ብምንቅስቓስ ንሓደ ኣብርሃም ተስፋፅን ዝበሃል ኣብነታዊ ሓረስታይና ረኺብና። ንሱ ሕርሻ ብኸመይ ከም ዝኣተወ ክገለጽ እንከሎ
2: ኣነ ናብ ሕርሻ ክኣቱ ዝኽኣልኩ መጀመርያ መቸም ኣነ ስመራ እንደ ነይረ ካብ ኣስመራ ግን ንክሓርስ እቲ ግዜ ስለ ዘይጠዓመ ንክሓርስ ኣብዚ ዓዲ ወሪደ ኣብዚ ዓዲ ወሪደ ሕጂ ብዓዲ ምስ ወረድና ድማ ነዛ ዒላ እዚኣ ክንፍሕር ክኢልና ማለት እዩ። ያ ፍሕርና ድማ በዚኣ ድማ በብቕሩብ እናተሳናናት እናበልና ድማ እናኩዓትና ድማ ንነብር ክሳብ ሕጂ ክንነብር ፀኒሕና። ስለዚ ሕጂ መበገሲናን ሕርሻን ልምዓትን ነካይት እዚ እቲ ልምዓት እውን ኣካል ሕርሻ ስለዝኾነ ኩሉ ሕርሻ ማለት እዩ። ስለዚ በዚ ኢና ንነብር ዘለና። ሕጂ ተመክሮ ናይ ከፍቲ ካብ ብህፀናንተይ ካብ ንእሽተይ ሕጂ ትሰርሓሉ ነይረ። ስለዚ ሕጂ ድማ ናብዚአን ከፍቲ እዚአን ይሰርሕ ኣለኹ።
1: ኣቶ ኣብርሃም ተስፋፅን ሓደ ካብቶም ኣብ ፕሮጀክት ምብዛሕ ወይ ምስግጋር ናይ ፀባ ከብቲ ብኣድማዕነት ዝተሳተፈ ሓረስታ እዩ። ንሱ ልምዓት ሓምላይ ምግብን ምፍራይ ፀባን ብደገፍ ሚኒስትሪ ሕርሻ ከም ዘስፍሖ እዩ ዝገልጽ።
2: ሚኒስትሪ ሕርሻ እዛ ላም ሂቦሙና ላም ክቡና ከለዉ ድማ ካብአን ዝወለደቶ ኣንስተይቲ ላም ክንመልስ እዩ። እዛ ላም እዚኣ ድማ ንዓና ክትከውን እዛ ኣደ ማለት እዩ። ሕጂ ንሕና ኣንስተይቲ ላም መልሽናሎም ሂብናያ ኢና። ነዚ ሕጂ በዚ ምክንያት እዚ ሕጂ እዚኣ ላም እዚኣ ድማ ንሓና ኮይና በዚ ድማ ንቕፅል ኣለና። ኳዚ 16 በፂሓ ርእሳ ወደ ተባዕትዮ እንዳሸጥና። ስለዚ ሕጂ ሲ ቀሊል ኣይኮነ።
1: ሓምላይ ምግቢ እንስሳ ምሽጢር ዓወት ልምዓት ፀባ ምዃኑ ዝፍለጥ እዩ። ሓረስታይ ኣብርሃም እውን ኣብ ሓምላይ ምግቢ እንስሳ ብልዑል ትኩረት ከም ዝሰርሕ ተመክርኡ ድማ ንካልኦት ከም ዘካፍል ይሕብር።
2: ኣነ ዝኾነ ولا زغن

0: ሰብ መፅ እዩ ከመይ ከመይ እዩ ዝበለኒ ብግልፂ ገዛ ከፊት የድር እዮም ስርዓተ ኣመጋግባ ድማ እንታይ ገረን ክበልዓ ከም ዘለዎን ማየን እንታይ ክሰትያ ከም ዘለዎን እዚ ቁኑዕ ሓበሬታ ገረ ሰዶም ሕጂ ድማ ናተይ ድማ ስሩዕ ኣካያይዳ ድማ ስሩዕ ናተይ ምክንያቱ ከምዛ ድረእኹማ ኣመጋግበአን ናይ ምሸት ይምገባ ናይ ንጎሆ ይምገባ ሳዕረን የን ንምገባ ፍርቂ መዓልቲ ድማ ማይ እንዳሰተያ ከምዚያ ድረእኹም ኣብዚኣ ድማ ይበልዓ ኣብዚኣ ገብረለን ምክንያቱ ዝኾነ ነገር ዋላ ኣካል ናይ ጥዕንአን እውን ኣብዚ ደገዚ እዩ ምክንያቱ ክንደይ ኣብ ገዛ ድውዕላ ዳሓድራ ኣለዋ ኣፅፋረን ክንደይ ሽቶል ዝመስል ኣሎ እዚአን ግን ናይ ፅፍሪ ዓይነት ምልክት ወላ ሓንቲ የብለን ምክንያቱ ኣብ ስለ ዝወፃ እየን እዚኣ ካብቲ ዓይነት ምግብ ድማ ቃንጫ ኣሎ ቃንጫ ዕፉን ኣሎ የርማ ማዲካ ኣልፎ ኣልፎ ኣሎ ስለዚ ሕጂ እዚ ኩሉ ኣሎ ዓይነት ምግቢ ድማ ንድሪ ቁሩብ ተቢልና ድማ ዋላ ሓሰር እውን ንህበን ኢና
1: ኣብነታዊ ሓረስታይ ኣብርሃም ተስፋ ፅዮን ሓምላይ መግቢ እንስሳ ይኹን ኣሕምልቲ ብደገፍ ፀሓያዊ ፀዓት ብዝጭንጉዕ ስርዓትን መስኖ እዩ ዘልምዖ ንሱ ናብዚ ዘእተዎ ምክንያት ክገልፅ ከሎ
0: ኢላ ኣለኒ ሶላር እዚኣ ሲ ዓብ ቁጠባ እዩ ዘለዋ ምክንያቱ እቲ ንነዳዲ ድወፅእ ዝነበረ ኢኻ ኣታዊ እዩ ዝኸም ዘሎ ስለዚ ሕጂ ሲ ብፀሓይ ደመንጩ ግና ክንሰርሕ ከለናስ ዓብ ጠቕሚ እዩ ዘለኒ ስለዚ ኣይኮነን ንዓይሲ ነዞም ደቂ ሓወበይ ከማን ብኣዮም ንስትዩ ዘለዉ ሕጂ ርኢኻዮም ወኒ ስለዚ ሕጂ ሲ ፅቡቅ እዩ ብጣዕሚ ኣብኡ ንድሕር በፂሕካ ድኣኒ እዚ ኩሉ ልምዓት እዚ ኩሉ ፍርያት ትሪኦ ዘለካ ኣልፋኣልፋ ኣስቲና እዚ ኩሉ ደናንሽ ውዕብርበሬ ኩሉ እዚታት ናይ ፍሩቲ ዓይነት ዘሎ ኩሉ ኣትስቲ ደለ ስለዚ ሕጂ እዚ ብሓቂ ፅቡቅ እዩ
1: ቀጠልያ መግቢ እንስሳ ንብቓትን ብዝሕን ፀባ ወሳኒ ተራ ከም ዘለዎ ክኢላታት ይሕብሩ እዮም ሞ ሓረሳይ ኣብርሃም እውን ውፅኢት ምምጋብ ሓምላይ መግቢ እንስሳ ብግብሪ ኣብ ጥሪቱ ከም ዝረኣዮ ይምስገር
0: ቀጠልያ መግቢ ዝኣክል ኢና ንበል ግን ቁርብ እቲ ናይ ተወሳኺ ደሎ እምበር ናይ ቀጠልያ መግቢ ዝኣክል ኣለና ግራውትና እውን ክትሪእዎ ኢኹም ዝኣክል እዩ ዘለና ኩሉ ስለዚ ሕጂ ናይ ፀብአን ፀባ ድማ ሕጂ መላእት ኮይነን እምበር ፀባ ዝኣክል እየ ንባና ሕጂ ንኣምነት እያ ትብለካ ዘሎ እዛ ዓባይላ እሳ ዓሰርተ ዛሸንኪ ሎ መሊኣሲ ናይ ክልተ ሊትሮ ብድሕሪ ትሕለም ነራ እተን ደቃ ውን ኣካል ናታ እየ ናይ ብሓቂ የድብለኩም ዘለኹ ሕማቅ ሓንቲ ርእ ኣለና ይፈልጥኒ 24 ናብ ንጎን ምሸትን ሊትሮ ፀባ ኣለዋ ስለዚ ሓረስቶት ቀጠላ መግቢ እንዳሃብና ከም ልበን እንድሕር ፀጊበን ንሳተን ድማ ናይ ግድን ንዓና የፅግባና እየን ሰንተ ፀጊበና ንፀግብ ሰንተ ጠሚን ድማ ንጠሚ
1: ሓረስታይ ኣብርሃም ኣብ ፈለማ ንእሽቶ ቦታ ጥራይ ይውንን ብምንባሩ ኣብ ምሕደራ ናይ ፀባ ከብቱ ይሽገር ምንባሩ ይሕብር ኣብዚ እዋን ግና ብደገፍ መንግስቲ ሰፊሕ ቦታ ልምዓት ረኺቡ ምህላው ይጠቅስ
0: እዚ ኣብ ዓዲ ዝነበርናሉ ኣብ ፀቢብ ቦታ ኢና ነርና ኣነ ግን ናተይ ለበዋን ሓደራን ንመንግስተይ ዝነበረ ከኣነ ካብዛ ፀባብ ቦታ እዚኣ እንተወፅአ እየ ክሰርሕ ዝኽእል ዝብል ነይረ ብዝኾነ ይኹን ግን ንሳቶም ድማኒ ሰብ ተስፋን ሕጉሳትን ስለ ዝኾኑ ድማ ናይ ግድን ብፃዕሪ ሚኒስትሪ ሕርሻ እዚ ቦታ እዚኣ ንረኪበ ዘለኹ ስለዚ ብናቶም ፃዕሪ እዩ ሕጂ ድማ ዘንከፍቲ እዚአን ድማኒ ናይ ብሓቂ የ ዝብለኩም ዘለኹ ትሪኢኹምን እንታይ ገብራ ፀኒሐን እንታይ ክዕንድራ ፀኒሐን ማይ ክሰትያ ኣብ ገፊሕ ኣብቲ ግን ፀቢብ ማየን በዚ ድሕሪ ገዛ እዚ እሰን በዚ ብጥስቲ ጌርካ እየን ዝሰትያ ነ ሕጂ ግን ረኣይዎን ኣብ ማእኸል ገዝአን ሞቶረ ጌርካ ማይ ፈኒኻ ሰትያ ኣለዋ ስለዚ ሕጂ እዚ ናይ ብሓቂ ኣነ ተሓጉሰ ሚኒስትር ሕርሻ ዝገበርዎ ፃዕሪ እውን ብፃዕሪ ናይ መንግስቲ እዩ ዝኽሉ እዚ ስለዚ ኣነ ሕጂ እዚ ዕውት እየ ብሕጂ እውን ኣነ ክዕወት ኣፀቢቐ ተስፋ ኣለኒ ከምዛ ንረኪብ የ ዘለኹ ድማ ንድሕጂ እዞም ዘይረኸቡ ድማ ክረኽቡ ድማ ይትስፉ
1: ክኢላታት ሕርሻ ኣብ ዕብት ንጥፈታቱ ድራኺ ተራ ከም ዝነበሮም ሓረስታይ ኣብርሃም ብቓላቱ ይምስገር
0: ተራ ሚኒስትሪ ሕርሻ ናይ ብሓቂ እሶም ዓብይ ታርኦም ምክንያቱ ክሳብ ሕጂ እዘን ከፍቲ እዚአን ሓኪም ኮነ ዝሓልሓለ ኮነ ናይ ሕርሻ ድባርባ ኮነ ኩሎም እዚኦም ክሳብ ሕጂ ይቆፃፀርዎን ኣሎ እዘን ከፍቲ እዚአን ጥዕነአን እንታይ የድልየን ኩሉ ርእዎን ኣሎ ክሳብ ኣርሓ ከይተረፈ ኣርሓ ከይተረፈ ክሳብ ሕጂ ናይ ሚኒስትሪ ሕርሻ ናይ ሓልሓለ ካብኦም ኢና ንጥቀምኒ እዚአን ሕጂ ኣርቲፊሻል ተደልየን ድማ ኣብ ኣርቲፊሻል ፀውዒና ድማ ስሞያ ኣለዉ ድማ ኣብዚኣ ይመፁና ከምኡ ጀርማ ኣዋሲቦምልና ድማ ይኸዱ ስለዚ ሕጂ ናይ ብሓቂ ኣብ ተራእዩ ዘለዎም
1: ዘይቀንእ ኣይወለድ ከም ዝበሃል ብንጥፈታት ልምዓት ኣብነታዊ ሓረስታይ ኣብርሃም ተስፋፅዮን ቅዱስ ቅንኢ ሓዲርዎም ከምኡ ውን ብቐጥታ ተመክርኡ ብምውሳድ ኣብ ልምዓት ኣሕምልትን ናይ ፀባ ከብትን ዝኣተዉ ሓረስቶት ውሑዳት ኣይኮኑን ብቐንዱ ውን ዕላማ መደብ ፍረፃዕሪ ንኩሎም ሓረስቶት ናብ ኣብነታውያን ሓረስቶት ንምቕያር ስለ ዝኾነ ሓረስታይ ኣብርሃም ኣብ ከባቢኡ ንዝርከቡ ሓረስቶት ብኸመይ ከም ዝፀልዎም ብልሳኑ ክገለፅ እንከሎ
0: ናይ ብሓቂ የድለካ ዘለኹ ኣብነታዊ ቅዱስ ቅንኢ ቅዱስ ቅንኢ ዝህዝብና ሲ ቅዱስ ቅንኢ ወሪድዎ ሕጂ ኣብ ዓድናስ ክንደይ ከፍቲ እየን ዘለዋ መሊአን ንሕና ምስ ገበርና ሲ ክንደይ ከፍቲ ኣለዋ ኣብ ዓድና ንና ክልተ ሰብ ኢና ተባሂብና ነርና ኣብ ዓድና መሊአን ኣለዋ ኣብ ዓዲ ዝሓንስ ሕጂ ክንደይ ከፍቲ ኣለዋ መሊአን ስለዚ ሕጂ እዚ ቅዱስ ቅንኢ እዩ ብዛዕባ ናይ ሶላር ድማ ንህልካሪ ካብዚ በዓል ዓዲ ኩንኤል በዓል ተማጅላታት በዓል ሕ ምፀሊም ድልበካ ዘሎ ሕ ብትሕትየና ኣሎ እዚኦም ሕጂ ንህልካ ሪኢኻ ሶላራት ይተኣታትብሉ ዓብ ፅልዋ ብከባቢየይ ፅቡቅ እዩ ዚ ፅቡቅ ሪኦም እዮም ፅቡቅ ሪኦም ፅቡቅ ከዱ ኣለዉ ኣነ ድማ ብግልፂ ድማኒ ከመይ እዩ ኣካያይዳ ናይ ዝገዛ ዋላ ዘን ከፍቲ ከፊተ ድርእዮም እዚ ምኽባል የለ ዋላ ምርኣይ ዘይምርኣይ የለን ኣርኦም ኩሉ ገዛ ቅርፂ ናይ ዝገዝኡ ኣሰራርሑኡ ናይ ዘን ከፍቲ ኣነባብረአን ኣመጋግበአን ነዝመፀ ሰብ ክርኢ ዝደለ መፀ እዩ
1: ኣብ ቤት ፅሕፈት ሚኒስትሪ ሕርሻ ንእዞብ ኣድባርዋ ክኢላ ሃብቲ እንስሳ ዝኾነት ወይዘሮ የሩሳሌም ኪዳነ ብዛዕባ ኣብነታዊ ሓረስታይ ኣብርሃም ክትገልፅን ከላ ኣብ ኣገባብ ልምዓቱ ይኹን ምሕዳርኡ ኮታ ብኩለንተናኡ ብቑዕ ሓረስታይ ምዃኑ ትምስክር
2: ኣቤ ኣብርሃም ከዓ ሓደ ዕውት ኣብነታዊ ሓረስታይ ኣብ ምርባሕ ናይ ፀባ ከብቲ 2014 እዩ ብሓንቲ ላም ተበጊሱ ስጋዕ ሎሚ ከዓ ነዛ ላም ስጋ ዝተሸጡ ምራኾት ወይ ተባዕቲ ገለ ሓዊስካ ናብ 16 ከብቲ ብፅሕወና ኣሎ ቅድሚ ሕጂ ኣብቲ ላዕሊ ከሎ እዩ ነቲ ሓንቲ ላም ሂብናዮ ኣብ ፀቢብ ገዛ እዩ ነይሩ ተን ከብቲ ምስ በዝሓ ከዓ ውሑስ ዝኾነን ኣብ ገፊሕ ቦታ ንክወሃብ ናብታ ጀርዲኑ ቦታ ሓቲቱ ብመሰረት ዝሓተቶ ከዓ ክወሃብ ክኢሉ ስለዚ ኣብዚ ከባቢ ዓብ ፅልዋ እዩ ዘለዎ ኣቦ ኣብርሃም ሓደ ነዚ ከባቢ ዓብ ፅልዋ ሕዲሩሉ ዳርጋ ነፍሲ ወከፍ ሓረስታይ ንድሕርኢና ኣብዚ ከባቢ ሓንቲ ላም ዘይብሉ የለን ዒላ ዘለዎ ደይኮነስ ዋላ ዒላ ዘይብሉ እንታይ ይገብር ምስቲ በዓል ዒላ ሸር እንዳኾነ ብግራቱ ገይሩ ሓምላይ ምግቢ እንስሳ ፍሪ ኣብ ነፍሲ ወከፍ ዓዲ ዘለዎ ሓረስቶት ናይ ፀባ ካብቲ ለማላቶም መዓልታዊ ከዓ ንድባርባ ብጀሊን ገይሮም እዮም ዝሸጡካ ሓንቲ ላም ዝሓዙ ማለት እዩ ስለዚ ዓብ ፅልውኡ ዓብ እዩ ተካዕውተ ዝኽእል ከዓ መምርሒ ሚኒስትር ሕርሻ ንምኽርን ስለዝቕበል ሓደ ካብኡ እንታይ እዩ ሓምላይ መግቢ እንስሳ ኩሉ ግዜ እኹል እዩ ዘፍሪ ዓመት ምሉእ ሓጋ ይኹን ክረምቲ መፂኻ ኣልፋ ኣልፋ ኹን ቃንጫዓፉን ኹን ኩሉ ግዜ እኹል ኣሎ ተሪእናየ ከባቢ ፍርቂ ሄክታር ዝያድኡ ከማ ይመፅእ ሓምላይ መግቢ እንስሳ ኣፍሪ ኣሎ ስለዚ ኩሉ ግዜ ውሑስ መግቢ ስለ ዘሎ ጥዕነአንኹን እቶተን ከዓ ኩሉ ግዜ ውሑስ እዩ ማለት እዩ ስለዚ በቲ ዘካየዶ ናቱ ፃዕሪ ካብ ሓንቲ ላም ኣብቲ ዝለዓለ ደረጃ ስጋዕ 24 ሊትሮ ፀባ ኣብ መዓልቲ ክሓልብ ክኢሉ ኣሎ
3: ክቡራት ተኸታተልቲ መደብ ፍረፃዕሪ ኣስዒብና ሒዝናልኩም ቀሪብና ዘለና እምበር ንኡስ መደብ መኣዛ ፍረፃዕሪ ኣትከውን ካብ ሎም ስንቋቑሖ ክሕወስ ርኢኹም ትፈልጡ ዶ ትኾኑ እምበኣር ከስ ኣብ ናይ ሎም ሰሙን መኣዛ ፍረፃዕሪ ነዚ ኢና ሒዝናልኩም ቀሪብና ዘለና ናብ ኣዳላዊቱ ኣስመረዳ ምርከብ ብለኩም እየ ሰናይ ምክርታል ኣሎ።

ሰላም ሰላም ዝኸበርኩም ተኸታተልቲ፣ እዚ መደማ ዛፍረ ፃዕሪ እዩ። ንሎሚ ኣገባብ ኣካሻሽና ካብሎ ምስ እንቃቑሒ ሒዘልኩም ቀሪበ ዘለኹ። ሕጂ ናብ ኣገባብ ኣካሻሽና ክንከይድ ኢና። ቅድሚኡ ግን ንዑ ዘድልየና ዓቐን ክንዛረብ ኢና። ሽጉርቲ ሓደ ማእከላይ ዓቐን ግዝፊ ዘለዎ ወይ ከዓ ካብ 100 ክሳዕ 150 ግራም ክበፅሐልና ይኽእል። ካሮት ክልተ ማእከላይ ዓቐን ግዝፊ ዘለዎ ወይ ከዓ 200 ግራም ተጠቒመ ኣለኹ ብደቂቕ ዝተመትረ። ሽጉርቲ ፃዕዳ 3 ፍረ ወይ ከዓ ሓደ ማንካ ጣውላ ሙሉእ ማለት እዩ። ኮሚደረ 4 ፍረ ወይ ከዓ 200 ግራም። ካውሎ ብደቂቕ ዝተመትረ 1 ኪሎ ካውሎ ክብል ከለኹ ልክዕ ከምቲ ንዕድጎ ካብ ዕዳጋ ማለት እዩ። ከይተመትረ ከሎ ዝተመዘነ ሚዛን እዩ። ኣብዚኣ ፔፐሮኒ ተጠቂመ ኣለኹ። ፔፐሮኒ ሓደ ቀጠልያ ሓደ ከዓኒ ቀይሕ ሕብሪ ዘለዎ 2 ፍረ ተጠቂመ ኣለኹ ወይ 2 ሓባ። ፐርሰሜሎ ቁሩብ 2 ማንካ ጣውላ ዝኾና ብደቂቕ ዝተመትረ። ካልእ ሁሩድ 1 ማንካ ሻሂ። ዘይቲ ካብዚኣ 4 ማንካ ጣውላ ክጥቀሜ። 1 ማንካ ሻሂ ከዓ ጨው ክጥቀሜ። ጨው ከም ኣድላይነት እዩ። ካልእ ሽንቃቆሖ 6 ሓባ ተጠቂመ ኣለኹ። ሕጂ ናብ ኣገባብ ኣካሻሽና ክንሰግር፣ ሽጉርቲ፣ ካሮት ብሓንሳብያ ንእትወር ኣለና። ሽጉርቲ ፃዕዳ፣ ካውሎ ብሓንሳብ ሓዋዊስና ንእትወ ኣለና። ዘይቲ ተጠቐምና ሰለስቲኡ ብሓንሳብ እቲና 4ይ ሽጉርቲ ፃዕዳ ማለት እዩ። ሕጂ ኩሉ ግዜ ሓምሊ ብተፈጥሮ ማይ ስለ ዘለዎ በቲ ናቱ ማይ ኣይክሓረናኒ ማለት እዩ። እቲ ባዴላና ወይ ትድስትና ንጥቀመሉ ኣይክሓረናኒ። ስለ ዘይቲ መጀመርያ ዘየንፀፍና ኣይንብልኒና። በቲ ናቱ ረሃፅ በቲ ናቱ ማይ ጥራይ ቁሩብ ፍኹስ ምስ በለልና ቀፂልናት ተሪፍና ዘሎ ስቤዛሃክንእትና ማለት እዩ። ከምዚኣ ጌርና ብሓንሳብ ሕውስውስ ኣቢልና ንሰክር እንዳበልና ንሽለቓ ወይ ከዓ ንፍኹስ ክሳብ ዝብለና ንፅበየ ማለት እዩ። ኣብዚ ምናልባት ከይሒዘና ንስከፍ እንተኮይና ወይ እውን ድሕዘና ተመሲሉ ትድስትና ማይ ንሰኽትት ኣብዚኣ ማለት እዩ። ውዒት ማይ እንዳገበርና ጥብ ከነብለላ ንኽእል ነታ ባዴላና ንኸይትሕዘና። እዛ ማይ ቀርፋ ገይሬ ኣፍልሕያ ፅንሐ። ቀርፋ ኣለዋ ካልእ ወላ ሓንቲ ይብላን ማይን ቀርፋን። ኩሉ ግዜ ከምቲ ዝብሎ ማይ ጥራይ ካብ ንውስኽ እንተዳ ዝኾነ ቅመም ኣለዎ ኮይኑ ምዕ ዝብል ተቐመማትና ማለት እዩ። እቲ መግብናስ ምዕ ዝብል ክንርአና ኣብዛ ክፍላሓ ፅናሕኩ ማይ ንእሽተ ያንጥ ይበላ ኣለኹ። ሽጉርቲ፣ ሽጉርቲ ፃዕዳ፣ ሽጉርቲ ቀይሕ፣ ካውሎ ብደቂቕ ዝተመትረ፣ ካሮት ኢና ብሓንሳብ ኢትና ዘለና። ክሳብ ሕጂ በይኒ እዩ ዘሎ። ሕጂ ንቀፅልና ወኺስልና እዩ ዘሎ። ዝተረፈና ስቤዛ ክነቱ ኢና። ሕጂ ፈኺስልና ስለ ዘሎ እተን ሰሪፈናና ዘለዋ ከነቸው ኢና ንቃቁሖ ፔፐሮኒ ቀይሕን ፃዕዳን ተጠቂምና ኣለና። ምናልባት ፔፐሮኒ ኣብ ቀረባና ተዘይረኪብና ጉዕ ክንጥቀም ንኽእል፣ ክንጎድፎ ውን ንኽእል ኢና። ንህፃናት ተኮይኑ ብዘይ ጉዕ ወይ ብዘይ ፔፐሮኒ ክንሰርሖ ንኽእል ኢና። ፀገም ዘለዎ ኣይኮነን። እንጂ ተሪፈናና ዘለዋ ስፔዛ ፔፐሮኒ፣ ፐርሰኔሎ፣ ኮሚደረ፣ ሁሩድ፣ ጨው ሓንቲ ማንካ ተጠቂመሉ ኣነ ብዝደልናይ ዓቐን ክንጥቀም ንክእል። ዘይቲ ኣብ መወዳእታ የትዎ ኣለኹ። ለፅክዎ እቲ ኣሕምልቲ ኩሉ ግዜ ናይ ማይ ትሕሶ ስለ ዘለዎ ነቲ ካሮት ነቲ ሽጉርቲ ክብስለልና ይኽእል በትናቱ ማይ
ምናልባት ክሕዘና ምዝፍትንቲ ምዝ ጅምርቲ ባዴላናኻ ንእሽተይ ካብዚ ማይን ቃርፋን ገይረ ዘፍላሕኮ ንእሽተይ ንኸይሕዝ ጥራይ ነቲ ባዴላ ክንጥቀም ንኽእል ኢና። ዘይቲ ክልተ ማንካ ተጠቒመ ኣለኹ። 3-4 ማንካ ጣውላ ዘይቲ እዚአን ኩለን ከምዚኣ ገይርና ምስ ሓወስና እየን ፅቡቅ ሕብሪ ሂባትና ኣላ። ሕብራዊት ኮይና ትልና ኣላ። ዝተፈላለየ ዓይነት ሕብሪ ምጥቃምካ ከዓ ዝያዳ ሸውሃትካ ይኸፍት ንዓይንኻ ስሕበት ይገብር ማለት እዩ። ኮሚደረ፣ ፔፐሮኒ፣ ፐርሰሜሎ ምብሳል ኣየድልዮን እዩ። ንሱ ምስ ኣተወ ከምዚ ጌርና ኣዋህድ ኣቢልና ድሓር እንቃቅሖ ነፍሰሉ ብላዕሊ ማለት እዩ። ልክዕ ምስ እንቃቅሖ ከምኡ ኢሉ ምስ ተወሃሃደ ቆርብ ፀኒሕና ነውርዶ። እንጂ ተወዲያትልና ኣላ። በሲላ ወዲያ ኣላ። እንጂ ንምምጋብ ድሉ ክንብሎ ማለት እዩ። ካበልኩም ተኸተልትና ከምዛ ክትከታተልዋ ፀናሕኩም። ካውሎ ምስ እንቃቅሖ ብከምዚ ገባብ ከሽና ወዲና ኣለና። ሕጂ ጋዝና ክነጥፍእ ንምምጋብ ድሉ ክንብሎ ማለት እዩ።

0: ዝኸበርኩም ተኸተልትና መደማዛ ፈፃሪ ንሎሚ ኣዳሊናየ ዝነበርና ኣገባብ ኣካሻሽና እንቋቑሖ ምስ ካብሎ ነዚ ክትከታተልዎ ፀናሕኩም እዩ ዝመስል። እዚ ኣዳሊናየ ዘለና ምግቢ ኣብ ቁርሲ ወይ ኣብ ጣዕሞት ኢና ንጥቀመሉ። ኩሉ ግዜ ቁርሲ መቸም ውዑይ ነገር ኢና ንደሊ። ስለዚ ነገባብ ኣብ መጋግኡ ዝምልከት ከዓ ካብዚ ባኒ ወሲድና እናቋሰና ምስቲ ሻሂ ወይ ኣንሕና ኮ ንዓንዓን ለሚን ተጠቂምና ኣለና ሎ ማዓንቲ ምስኡ እናካፈና ንምገቦ ማለት እዩ። እዚኣ ጌርና እሞ ንሎሚ ኣዳሊናየ ዝነበርና ከንዘትርእዮ ፀናሕኩም እዩ ነይሩ። ንማእዛዊ ትሕስኡን ጥዕናዊ ረብሓታትን ዝምልክት ከዓ ኪላ ስነ ማእዛ መግቢ ክሕብረናይ ሓባር ንከታተል።
1: ብጣዕሚ ጥሩ። እዚ ናይ ሎም ዓንቲ መግብና ከምዚ ክንከታተሉ ፅናሕና ካብሉ ብንቋቑሖ እዩ። እዚ መግቢ እዚ ንቁርሲ ክኾንና ይኽእል፣ ንጣዕሞት ካልእ እውን ንካልእ ዓይነት ሰባት መደብ ሒዞም ዘለዎ እውን ክኾን ይኽእል እዩ። ንኣብነት ንሓደ መገሻ ተዳልዩ ዘሎ ሰብ እዚ መግቢ እዚ ኣብ መገዲ ዘይርብሽ ዘይህውፅ ኣገርግር ከዓ ዘይምፅቡ ምኳኑ በቲ ዘለዎ ትሕዝቶ እዚ መግቢ እዚ ክፍክሰሉ ይኽእል እዩ። ካልእ እውን ንሚዛን ንምጉዳል ተዳልዩ ዘሎ ሰብ እዚ እውን እዚ መግቢ እውን ኣድዩ ኣዝዩ ክጠቅሞ ይኽእል እዩ። ኣብ ንጉሁ ከቢድ ዝኾነ ዓይነት መግቢ ኣብ ኦፊስ ኮንካ ክሰርሕ ከለካ የሸግረካ ክኸውን ይኽእል እዩ። መንቦሃ ቅምፃልካ ድኻም የፍስዘካ ይኽእል እዩ። እዚ መግቢ እዚ ግን በቲ ዘለዎ ነብስኻ በቲ ዘለዎ ማዓድናዊ ትሕዝቶም ቫይታሚን ትሕዝቶ ድሓር ክርአዩና ኣዝዩ ናይ ምንቃሕ ናይ ምብርባር ዓቕሚ ዘለዎ መግቢ እዩ። ናብቲ ዘለዎ መጠን ሓይሊ ክርኢ ከለና ኣብታ ን6 ዝኣባላታት ስድራ ቤት ዝተሰርሐት ክርኢ ከለና ከባቢ 990 ዝኾኑ መጠን ሓይሊ ሂብና ይርከብ። ንዓይ ድማ ኣብዛብያት እዚኣ ከባቢ 166 ዝኾኑ መጠን ሓይሊ ይረክብ ኣለኹ። ካብዚ ክንጠቅስ ከለና ብብዝሒ ዝርከብ ኣብዚ መግቢ እዚ ሓደ ካብኡ ፕሮቲን እዩ። ፕሮቲን ክንብል ከለና እዚ ብዘይካእቲ ንሓይሊ ኣብ ኣካላትና ወይ ድማ ንፅዓት ንምቕያር ዝጠቅም ነገር ካልእ ተወሳኺ ዓብ ዝኾነ ስራሕ ኣለዎ። ካብ ፀጉርና ክሳብ ፅፍሪ እግርና ኩሉ ኣካላትና ብፕሮቲን ዝተሰርሐ እዩ። እዚ መግቢ እዚ ድማ እቶም ዘልዩና ብመግቢ ክንረክቦም ንኽእል ፕሮቲን ወይ ከዓ ክፋል ናይ ፕሮቲን ሒዝና ይርከብ። ምክንያቱ ሓደ ፕሮቲን ክስራሕ ድሕር ኮይኑ ከባቢ 20 ዝኾኑ ኣሚኖ ኣሲድ የልዩና። 12 ነብስና ክሰርሖም ከሎ 8 ግን

0: ካብ ምግቢ ንረኽቦም እዩ። ኣብዚ ምግቢ ከዓ እቶም 8 ብምግቢ ንረኽቦም ኣብዚ ምግቢ እዚ ኣለውና። ካልእ ትሕዝቶ ናይዚ ምግቢ እዚ ክንርኢ ከለና ማዕድንን ቫይታሚናትን እዩ። ኣብዚ ምግቢ እዚ ማዕድንን ቫይታሚናትን ከም ብሓፈሻ ክረኣዩ ከለዉ ከም ሓደ መቀላጠፍቲ ተባሂሎም እዮም ዝቁፀሩ። ብካልእ ቋንቋ ክንርኢ ከለና እንግሊሽ ድማ ካታሊስት ተባሂሎም ይፅውዑ እዮም። እዚ መቀላጠፍቲ ንብሎም ዘለና ነቲ ምግቢ ናይ ምሕቃቅ መስርሕ ወይ ድማ ነቲ ዝኣተዎ ምግቢ ናብ ናይ ፀዓት ንምቕያር መስርሕ ንምቅልጣፍን ቁልጡፍ ዝኾነ ፅገና ዘልዩ ክፋል ኣካርና እንድሕር ሃልዩ እውን ኣብ ምቅልጣፍ እዮም ኣዝዮም ጠቐምቲ ዝገብሮ። ብዘይካ ዝጠቂስና የፅንሕና ናይ ምቅልጣፍ መስርሕ ካልእ ክበና ዝኽእል ድማ ሓደ እቲ ናይ ለውጢ ናይ ፀቕጢ ደም ከይህልዎና ይዕቅበና። ካልእ ክንርኢ ከለና ምግቢ ብቁልጡፍ ናብ ፀዓት ክቕይሮ ይሕግዘና። ካልእ ናይ ምዝካር ተኽእሎና ኣዝዩ እንዳበለፀ ከምዝኸይድ ይገብር እዩ። ሓደ ካብ ራብዓይ ድማ ክንጠቅስ ንክእሉ ከዓ ሓደ ጠቃሚ ዝኾነ ነገርካ ናይ ምንቅስቃስ ናይ መላጋግቦ ናይ ኣካላትና ከምዝግብኦም ንክሰርሑ ቃንዛ ከይገበሩና ከም ንኸይድ ድማ እዚ ነገር እዚ ኣዝዩ ጠቃሚ ትኾነ ትሕዝቶ ኣለዎ። ኣብዚ ምግቢ እዚ ክንጠቕሶም ንክእል ቫይታሚናት እንድሕር ኮይኖም ኣብዚ ምግቢ እዚ ቫይታሚን ኤ ኣለና። ካልኣይ ቫይታሚን ሲ ይርከበና። ካልእ እውን ኣብ ማይ ዝሓቁ ዝበሃሉ ቫይታሚን ቢ ኣዝዮም ብዝሕ ዝበለ ክንረኽቦም ንክእል ኢና። ተወሳኺ ኣብ ማዕድናት ክንርኢ ከለና እውን ካልሽዮም፣ ማግኔዥዮም፣ ፖታሽዮም፣ ፎስፎረስ ዝበሃሉ እዚኦም ከምዚ ሕጂ ክንጠቕሶ ዝፀንሐና ጥቕምታት ሒዞም ድማ ኣብዚ ማኣዲ እዚ ይርከቡና። ስለዚ ወላ እኳ እዚ ምግቢ እዚ በቲ መጠን ሓይሊ ንብሎ ፀንሕና ፎኪስ እንተኾነ እቶም ማዕድናትን ቫይታሚናትን ግና ነዚ ምቅልጣፍ ናይ መስርሕ ናይ ምሕቃቅ ምግቢ ይኹን ነዚ ኩሎም ክንጠቕሶም ፀንሕና ሒዞምና ይርከቡ። ስለዚ እዚ ምግቢ እዚ ሓደ ካብቲ ሃብታም ዝገብሮ በቲ ማዕድናውን ቫይታሚናትን ትሕዝቶ እዩ። ካልእ ክንርኢ ከለና ኣብዛ ኢደይ ዘላ ብንዕና ሻሂ ዝተሰርሐት ሻሂ እያ። ንዕና ሓደ ካብቲ ፅቡቅ ዝኾነ ጥቕሚ ዘለዎ ቀዳማይ ንናይ ግርፃንን ኣስናንን ክፋል ጥዕኑ ፅቡቅ ገይሩ ይዕቅበና። ካልእ ኣብ ስርዓተ ምሕቃቅ መግቢ ይኹን ኣብ ጎረሮካ ወይ ከዓ ኣብ ሳንቦካ ዝኾነ ዓይነት ዝተርፍ ገፈል መፈል ይኹን ከዓ ንዖምካ ንምእላይ ከዓ ኣዝዩ ዝኾነ ጠቃሚ ትሕዝቶ ኣለዉ። ሳልሳይ እውን ከምቲ ኣንትዋያ መጀመርታውን ዝጠቀስክዎ ነፍሱ ሓደ ሰብ ንምጉዳል ኢሉ መዲቡ እንድሕር ሃልዩ ወይ ንምቕን ሚዛን ደቂ እንተልዩ ንዕና ኣዝዩ ዝኾነ ጠቃሚ ኣለዎ። ከምኡ ውን መገሻ ኢልና ክንብገስ ከለና እዚ ንዕና እዚ ዝኾነ ዓይነት ናይ ዕግርግር ነገራት ወይ ኖዥያ ዝበሃል ናይ ከተምልስ ምድላይ ገለ ነገራት ነዚኦም እንታይ ይገብር እዩ ማለት እዩ የወግደና እዩ። ስለዚ ኣብ እዋን ንጎህ ይኹን ኣብ እዋን ንመገሻ ኢና ዝሓሰናሉ ንሚዛን መቕናስ ኢና ዝተመደብናሉ ግዜ እዚ ምግቢ እዚ ኣዝዩ ጠቃሚ ዝኾነ ትሕዝቶ ስለ ዘሎ ካብ ሎምኒ ኣብ ቤትና ንመገቡ።
1: ዝኸበርኩም ተኸታተልቲ መደብና መደብ መኣዛ ፍረፃ ንሎሚ ኣዳሊና እዩ ዝነበርና ኣገባብ ኣካሻሽና ካብ ሎም ስንቀቕሖ ነዚ ክትከታተልዎ ዝፀናሕኩም እዩ ዝመስል ነይሩ። ካልእ ግዜ ካልእ መደብ ሒዛ ክሳብ ዝመፅእ ሰላም ቅነ።
2: ክቡራት ተኸታተልቲ መደብ ፍረፃዕሪ ንሎሚ ኣዳሊናልኩም ዝነበርና ትሕዝቶታትና እዞም ክትከታተልዎም ዝፀናሕኩም እዮም ነይሮም። ኣብ ዝመፅእ መደብና ብካልእ ትሕዝቶታት ክሳብ ንራኸብ ሰላም ቀኒ እዩ። ውሕስን መኣዛውን መግቢ ንኩሉ ኣብ ኩሉ

0: ሕጂ ካብዞም ኩሎ ንመን ርእዩ ንኣብርሃም ተክለ ተመለስ ኢልና ሕጂ ኣይበፅሖምን ተመለስ ኢልና ኣብርሃም ተክለ ይምለስ ንኣብርሃም ተክለ ክላስ ማዓኮር ማዓኮሩ ማዓኮር ማዓኮር እዛ ጃልባ ኣርባዕተ ቡምባ ስሒትዎ
1: ወተክለ እሂ ይብሎ እቶም ናበይ ተክት ኣለኹ ሞ መፅና ሕጂ ይምለስ ኣነ ሕጂ ነቲ ናተይ ወልማን ተመለስ ብሎ ተመለስ ተመለስ ንድሕሪት ተመለስ
2: ኣብዚኣ ክልተ ዕጫይን ሓንቲ 14 ዝሓዘት ሓንቲ ከዓ ብ11 ዝሓዘት ሓንቲ ከዓ ፈጣን ነራትና ንመጀመርያ ግዜ ፈጣን ተሰቐልና ሻያ እታ ፋሉካ ሓሙሽተ ሰባት ሽዱሽተ ሰባት ስዉእ ዓበሳልሕ ስዉእ ፍሳ ሃገር መስቀል ስዉእ ሓድጉ ገብረኣብ ምሕረት ኣብ ተክለ ኣነ ማለት እየ ደልደለ መራሒ መስርዕ ብጣዕሚ ገረ ኪዳን ከዓ መድፋዕ ጂ ኣብ ድፍኒ ብእዋኑ እታ ሆሪ ብድፍኒ ንሓሊፋ ተን ክልተ ዕጫይ ኣብ ማርሳ ኣብራሂም ገዲፍና እዩ ኣብ ድፍኒ ልክዕ ላይ ተሃውስ ንምክትታል ተባሂሉ መርከብ ኣብ ላይ ተሃውስ ተሰቂልና ክንከታተል ኣምሲና ብድዕሪኡ ብባፀ መፅእ ነይሩ ሓደ መርከብ ርኢናዮ ስረኣናዮ ነቶም ኣብ ማርሳ ኣብራሂም ዘሎ ትእዛዝ ታይ መሓላሊፍሎም መርከብ መፅእ ኣሎ ቆልጢፍኩም ሰንጥቁ ተባሂሉ ንሕና ከዓ ናብኡ ተበጊስና ክንምገስ ከለና ኩሉ ሰብ ከም ትፈልጥታ መእተዊት ናይታ ድፍኒን ፀባብ እያ ሕጂ ንዓና እንታይ ኣፀጊምና ኖም ሰኣተና ማዕበል ዝያዳ ወሲኹ ነይሩ ክንወፅእ ከለና ሕጂ ትኩሉ ሰንከልከል ኢልና ቁሉ ተዳናጊና ነርና ቅልጣፌ ስለ ዝነበረ ኣንሳ ግን ኣርኪብናዮ ኣርኪብና ንሕና ርኢናዮ መጀመርያ ቅድሚ ምህራምና ኣበሳልሕ እንታይ ይብል ኣሎ በሎ ኢሉ ርእይዎ ኩሉ ነገር ተድሕሮ እንዳከልና ምስራኒ በሎ ኢሉ ሃሪምናዮ ባርቢጂ ደጊምናዮ መብራህቲ ጥፍዩ መብራህቲ ሰጥፈ ንሕና እውን ቁሩብ ስዒብናዮ ብድሕሪኡ ተመለሱ ተባሂሉ ተመሊስና ና ናት መርከብ ቀፂሉ ኮይኑ
3: ደቂ ኣንስትዮ ሓይል ባሕር ካብ ቤት ፅሕፈታት ሒዝካ ስጋዕ መጓዓዝያ ኩሉ ትካላት ከም ዝነበሮ ፀሓይን ቁርን ተፃዊረን ምስቲ ወዲ ተባዕታይ ማዕረ ማዕር እዩ ከዳ ብምንባርን ጥራሕ ክዛረበለን ዝደሊ
4: ንሕና ካብ ኣባላት ሓይል ባሕሪ ኮይና ነቶም ካብ ዓጊግ ዝመፁ ኣባላትና ብመራክብ ስንቅን ዕጥቅን ነዳዲ ዝሕዙ ምስኦኸም ርከባት ሒዞም ዝመፁ ንዕኦም ንቕበልን ነፋኑን ነርና ንሕና ኣብ ገላዕሎ ንቕመት ካብ ገላዕሎ ከዓ ይብገሳ ኣለዉ ምስ ብሉና ጀላቡ ንሕና ኮር ሕመር ንኸይድ ማለት ኮር ሕመር ጌርና ንኸይድ ሕጀታ ጃልባ ዝነበረትና ናይ 75 ሓይሊ ፈረስ ዘለዋ እያ ንእሽተያ 6 ሰባት ኢና ኣለና ኣነ ከም ሓኪም እየ ስቡእ የማነ ወዲ ባሊላ ድማ ከም ምልክት የማነ እዚ ክብሮም ወዲ ቀሪን ከዓ ከም ተሓስሱካን ካልኦት ካኒ ኮለይን ብረትን ዝሓዝቡ ነይሮም 6 ሰባት ኢና ነርና ሕጂ ካብ ኮር ሕማር ተበጊስና ንእንድዳ ገጥና እያ ንኸይድ እንድዳ ስለምንታይ ንኸይድ ኣለና ፀላኢ ብዓልጢዖ ስለ ዝነበረ ንሕና ቀዲምና ንእንድዳ ሒዝና እያ ንፀንሕ ንሶም ካብ ዓገግ ምስ ተበገሱ ድሕሪ 2ልተ መዓልቲ 3ለስተ መዓልቲ ኣብ መንሽሙ እዮም ገፅሑ እዚ ጀበል ክርቢት ሕጂ ካብ ጀበል ክርቢት ኣብኣ ውዒሎም ምሸት ምስ ምስ በለ እዮም ናባና ክመፁ ንሕና እታ ቦታ ሒዝና እያ ንፀንሕ ምክንያቱ ፀላእካ ሒዛ ኣቀዲምና ንሕና ንሒዛ ፍቅለይቲ እንድዳ ኣቱ ፍቅለይቲ ነባራ ምስኣተዉ ንሕና ከዓ እታ ቦታ ሒዝናዮ ስለ ዘለና ውሕዝቲ ስለ ዝኾነት ካብኣ ኣብኣ ሓዲርና ንግሆ ንኮር ሕማር ንኣቱ ኮር ሕማር ኣብኡ ምስኣተና እቲ

0: ራገፍ ንብረት ዘራግፉ ኣለዉ። ንሕና ከዓ ብደገ ዝመፀና ንቦታና ንኣቱ ማለት እዩ። ድሕሪ 4-5 መዓልቲ ድማ እቶም ጀላቦ መፂኦም ዝነበሩ ርካብ እንድሕር ሒዞም ወይ ውግኣት ወይ ድማ ዝኾነ ሰብ ዝኸይድ እንተሎ ተሰቂሉ እንደገና ኣብ ምፍናው ንከይድ ማለት እዩ። ኣብ ምፍናው ክንከይድ ከለና በታ ጃልባና ጌርና ኢና ንከይድ ንሕና ክያ ንእሸ ጃልባ ካብኣ ትርካብ ኮርሕማር ተበጊስና ንሃዋክል ንውዕል። ሃዋክል ደሴት እያ። ንውሽጢ ንባሕሪ ምስኦም ንኸይድ ንሕና ውሽጢ ባሕሪ ምስ ከድና ንቦታና ንብድገስ እሶም ከዓ ቅፅሉ ማለት እዩ። ብከምዚ ቀፃሊ ንፋኑን ንቕበለን ንሕና ኣብኣ ኮይና ማለት እዩ።
1: ህዝባዊ ግንባር ከም መቐፀልታ ኣብ ባሕር ዘካይዶ ዝነበረ ንጥፈታት ብሓደ ጥሪ 1989 ኣብ ከባቢ ዓጊግ ሸዓብ ሎካ ኣብ ዝተባሃለ ቦታ ዓበይቲ መራኽብ ብኖቶክቲ ንምዕናው ብ6 ኣባላት ዳይቭን ሓይሊ ባሕርን 2 ካብ ሃንደሳ ውድብን ብምውሃድ መፅናዕታዊ ፈተነ ኣብ ዘካይድሉ ዝነበሩ ህሞት ከቢድ ሓደጋ ስለ ዘጋጠሞም 6 ጀጋኑ ኣባላት ብመስዋእቲ ተፈልዮም። እዚ ፍጻመ ሓደ ካብ ዓበይቲ ንቀይሕ ባሕርና ኣብ ውሽጢ ባሕሪ ዝተኸፍለ ዋጋ ተባሂሉ ኣብ ታሪክ ተመዝጊቡሎም።
2: ሕጂ ዳይቨራት በይኖም እቲ ስርሒት ክገብሩ ስለ ዘይክእሉ ናይ ሃንደሳ ተሓዊስዎ ብዓብዪ እንታይ እቲ ዳይቨር ክንብል ከለና ዕላሙ እቲ ተሃርሞ ልዕሊማ እዩ። ምክንያት ፔንትሬት ክገብር ስለ ዘይክእል ካልኣይ ግዜያዊ ዕንዎ ጥራሕ ኢኻ ዳይቨር እንተ ጌርካ ግን ነዝለኣለም እታ መርከብ ከምዘይትምለስ ኢኻ ማለት እዩ። መጀመርታ ዳይቨር እዩ እቲ ኣብ ዓለም እቲ ብሉፃት ኮይኖም ወፂኦም ድሕሪ ሳምሪን ትምሃዝ ዘላ። ስለዚ ንዳይቨርስ ክበልፆ ዝኽእል ሳምሪን ጥራሕ እያ ክበልፆ ትኽእል ማለት እዩ ኣብ ዕንወት ናይ መራክብ። ስለዚ እቲ ነቲ ስራሕ እዚ ክትዕወተሉ እንትኾንካ በይንካ እዚ ኮንካስ ሓደ ክፍሊ ሃንደሰ ምክንያቱ እቲ ዳይቨር ዝጥቀመሉ መሳርሒ ኣዝየን ሃብታማት ሃገራት ወይ ከዓ ብሉፃት ሃገራት እዘ ኮይኑ ኣብ ዝኾነ ትረክቦ ይኮነ እዚ ናይ ፌንጂን ስራሕ። ስለዚ ናይ ሓቂ ትምህርቲ መፅናዕቲ ናይ እንዳ ሃንደሳ ነዚ ስራሕ ዕውት ንምግባር ማዕረና እዮም ሰሪሖም በቲ ናይቲ ዳይቪን ክእለቶም ይውዕምሉ ነይሮም በተኻ ናይ ሃንደሳ ትምህርቲ ማለት እዩ። እቲ ዝገርም ነቲ ናይ ዳይቪን ትምህርቲ ክገብሩ ከለዉ እዚ ናይ ኤነትሬ ሞቶሪኖ ነብሲ ወከፍ ሰብ ሒዙ እዩ ዝኸይድ ነቲ ክብደት ናይቲ ፌንጂ ማዕርክ ደ ተሰኪሙስ ናብታ መርከብ ክእቱ ከም ዝኽእል ንምርጋፅ ማለት እዩ። ስለዚ ባህልኩን ብሓይሉን ተራሪኻዮስ ቀሊ ነገር ኣይኮነን ዲናሞ ብሞቶሪኖ ናይ ኤነትሬ እንተሪኢኻያስ ፈትና በሎ ሰብ ቀሊ ነገር ኣይኮነን። ስለዚ ማዕርክ እንደዚ ዝምሃር ነይሩ ውፅኢት ናይ ዝኩሉ ዝግበር ዝነበረ ኤክሰርሳይስ ድማ ወር ሓደ ዕለት 1-89 ኣክቸዋሊ ንመወዳእታ ፈተነ ናይቲ ዝገብረ ንምግባር ንሸዓብሎ ኮይና ንኸይድ ማለት እዩ። ሕጂ እቲ ፌንጂ እንታይ ካ ትገብሮ ቅርፃውነታ ኮይና ንብሎ ኣብ ሓደ ዳይረክሽን እዩ ዝሃርም። እዚ ሕጂ ኣብዚ ናይ ብሪጅ ወይ ድማ ኣብዚ ናይ መካይን ፅርግያታት ተመኪሮ ስለ ዝነበረ ተመክሮ ስለ ዘለዎ ኣብ ናይ ባሕሪ ካሊካ ኸም ክሰርሑ ማለት ዋን ዳይረክሽን እዩ ዝኸይድ። ሕጂ እንታይ ካ ትገብረሉ እዚ ናይ ማይ ዝከላኸል ሰዓት ትገብራላ ታይም ትገብራላ ማለት ሽዑ ከይዳ ልክዕ በቲ ዝደለካያ ምስ ኮነት እቲ ኮነት ይኸውን ሞ እቲ ፈጂያ ሓድ ማለት ሕጂ እታ ቀዳመይቲ ዝገብሮ ፈተነ ንእሽተያ ነራ ፅቡ ንኽኢላ ፅቡ ንኽኢላ ክብል ከሎ ዳርጋ ክንደዚ ማለት እዩ እቲ ንኻል ፈጢሩ። ስለዚ ዕውት ስርሒ ተባሂሉ ቆሪሶም ተረጋጊኦም ኣብታ ካልኣይቲ ታዛ ዓበየት እታ ናይ ብሓቂ እቲ ክትዕንው ትኽእል ተባሂላ እንዳተፈጥረት ኮላ ግን ኣብ መንጎ ተባሪዕዎም ማለት እዩ። እቲ ፌንጂ ከዓ ሓደገኛ ፌንጂ እዩ ከምዛ ዓንተ ወይ ዝበልናዮም ቅርፃውነታ ጉ ዝምሕራ ኣይኮነን ብርቱዕ ሓፋ ኣለዎ ብርቱዕ ረስን ኣለዎ ካብቲ ናቱ ዝሰዶ እቲ ኤክስፕሎጅን ወይ ካቲ ጥርፍራፍ እቲ ናቱ ሃልሃልታ ነቲ ሃፋን እዩ ዝበርትዐ። ስለዚ ንብፅኦትና ብጣዕሚ ሓደጋ የጋጢሞ ንሕና ከዓ ተዓዊቶም መሲልና ናባን ከዓ ይመፅኦም ሕጂ እቲ ምፅማም ናቶም ድሃይ ምስ ጠፈና ቀረባናዩ እቲ ናተ ኣጋጣሚታ ነቲ ዓባይ ወርሒ እዝያ ዝነበርኩ ባተሪካ ምስዋት ዮ ይኸይዳ። ስለዚ ብካሊእ ብልሓት ገርና ብዝኾነ ዝርዝር ከይነውሓኩ ብብልሓት ገርና ኣነን ፀሊማይ ቲ ሓኪም ሒዝና ኸድና ቀዳማይ ኣዛዚ ናይ ተኣሃዱ ዝነበረ ክዳኒ ስልጣን ስክዳኑ ያላለየ ታ ብራተለናቱ እዚ የለን ታሕቲ የለን ማለት ንሽተ ኣካል ናይታ ጥራሕታ ብራተር ምስ ረኹ ሓደጋ ከም ዘጋጥመ ዝረአና ንዑ ክንድንብል ጎይና ናብታ ቦታ ፍፃሜ ማለት ኣብ ጥቁ ስለ ዝነበረት መሰረት ወልደ ብርሃን ብርቱዕ ተሃሪሙ ዝኽሉ መጋጋ ስኒ ገለ ኩሉ ኣሚነ ግን ንሽተይ ተሃሪሙ ስለ ዝነበረ ኣሚነ ተሓብረታ ሂብና ማለት እዩ ብፆትና ከሎም የለዎ ሕጂ ተራኻ ኩሉ ርፍራፍ ኮይኖም ፀኒሖምና ኣብዚ ሽዑ ተሰብኡ ማለት እዩ። ሕጂ ካብ ናይ ሃንደሳ እንተራሪናዮ እቲ ቀቢፂ ናይ ብሓቂ ቀቢፂ ስለ ዝነበረ እዩ ናይ ትምህርቲ መፅናዕትን ካብቶም ብሉፃት ሓደ ሓደ ምስ ዝነበረካ ብውላ ኢና ንብሎ ሳጓይና ክልትዮ ዝፅውዖም ዘለኹ ካብ ንሃና ክዳን ስልጣን ብዓብዪ ሓላፊ ናይ ተዋህዶ ዝነበረ ኩሎም ቶም ምስ ዝነበሩ ካብ ምኩራትን ብሉፃትን ማለት እዩ መርዓዊ ተስፈልደት ተክለዝጊ ነይሮም ማለት ኣርባዕተ ንሃና። ስለዚ መርዓዊ ኣጋጣሚ ኣፍታ ጠቃ ጃልባ ስለ ዝነበረ እታ ጃልባ ኣብ ኩልያ ተመታቲራያ ግን እታ ሞቶር ዝሓዝ ንሸይ ክፋል ኣባ ወዲኦ ፀኒሕና ማለት እዩ መርዓዊ ዝልለየ ትካል ዝልለ የለን ኩሉ ርፍዮ ማለት ንዑ ከዓ ነቲ ናይ ባሕሪ ዘለና ስነ ስርዓታዊ ናይ ኣቀባብራ ጌርና ከዓ ቀቢርናዮ ማለት እዩ። እቲ ጉዳይ ከዓ ምናልባሽ ሓብይ ተመክሮ ኮይኑ ማለት ንዳይቨራት ማለት እዩ። ስለዚ እቲ ዝተረፍና ከዓ ብድሕሪ ከም ብሓድሽ ነቲ ኣሃዱ ንምሕያል ተወሳኺ 6 ዳይቨራት ተወሲኹምና እቲ መስርሕ ቀፂሉ
1: ስርዓት ደርግ ቅድሚ ስርሒት ፈንቅል ንግንባር ምፅዋዕ ብመሬትን ባሕርን ዘተኣማምን ፅኑዕ ናይ ሓለዋ ዘባ ንምምስራት ብናይ ሕብረት እዝ ናይ ምክልኻል ውጥን መስሪት እዩ ዝሕልዎ ነይሩ። ስርዓት ደርግ ካብ መስከረም 1988 ንዳሓር ንሓይሊ ምድሪ፣ ሓይሊ ባሕሪ፣ ሓይሊ ኣየር ኣወሃሂዱ ክከላኸልን ከጥቅዕን ዝኽእል ናይ ሕብረት እዝ ዘመቻ ዝተሰሜ ኣዝዩ ሰፊሕን ደቂቕን ንድፊ ውጥን ምክልኻልን መጥቃዕትን ኣዳልዩ ኣቒምዎም። ዕላማ ናይቲ ሕብረት ኣብ ግንባር ምፅዋዕ ሻድሻይ ነበልባል ክፍለ ጦር ናይ ሰሜን ቀይሕ ባሕሪ እዚ ሓይሊ ባሕርን ካልኣይ ተዋጋኢ ምድብ ሓይሊ ኣየርን ዝተሳተፍሉ ዝተጠዓመ ናይ ሕብረት ናይ መከላኸሊ ውጥን ምንዳፍ ዝዓለመ እዩ። መንግስቲ ኢትዮጵያ ኣብ ራዕድን ስጋትን ጥሒሉ ናይ ሕብረት እዚ ዘመቻ ከቕውም ዝደረኸቶ ፍጻሜ ኣባላት ሓይሊ ባሕሪ ኤርትራ ብ6 መስከረም 1988 ካብ ማርሳ ኢብራሂም ተበጊሶም ናብ ደሴት ሓራት ብምእታው ዘድሊ ናይ ነዳድን ካልእ ቀረብን ኣማልዮም ብ8 መስከረም 1988 ለይቲ ካብ ሰዓት 2:50 ክሳብ ሰዓት 3:30 ኣብ ዝነበረ ግዜ ኣብ ውሽጢ ወደብ ባፅዕን ኣብ ኣንከር ንዝነበረ ኣመራኽቢ ውግእን ንግድን መጥቃዕት ምስ ፈፀሙ እዩ። ኣብ ልዕሊ ኣንበሳ ዝተባሃለ ናይ ውግእ መርከብን ቤተ መንግስቲ ምፅዋዕን ክልት መግቢ ኮንተይነር ሓደ ጠጠው ኢሉ ዝነበረ ኤነትረ ከቢድ ጉድኣት ኣውሪዶም ናብ መበገሲ ቦቶም ድማ ተመሊሶም።
3: ዕለት 8 ወረ 9 ብዝኾነ እዛ ስርሒ እዚኣ ሓደ 6-7 ኮና ጃላቡ ኢና እቲና ነርና ሽዑኡ እዚ ስርሒ እዚ ከዓ ዕዉት ንፀላእይ ብመሰረቱ ዘሰንበደ ዋላ ካብ ስለያታት ብዙሕ ነገር ኣፅኒዕና ብዙሕ ነገር ወዲእና እንተነበርና ባፅዕ ውሽጢ ኣእቲና ነብሲ ወከፍና ብመርከብና ተኣዚዝና መርከብ ክረማ ዝግብኦ ውሽጢ ወደብ ክህረም ዝግብኦ ብሪፋይነሪ ዘሎ ክህረመሉ ዝግብኦ ኩላና ተሓቢርና ከይድና ነርና ኣርክሚና ከ ኩሉ እቲ ዕላማታትና ከዓ ወቂዕና ተመሊሽና
4: ተርጊ ንምፍፀም 7 ጀላቡ ኢና ተበጊስና። ካብዘን 7 ጀላቡ እቲ ሓንቲ ፈጣን ትምለስ ዝኾነ ቴክኒክ ትመለስ፣ እተን 6 ግን ቀፂልና ኣብኡ ዝነበረ ስራሓት ኣብ 2 ጉጅለ ተመቃቂልና ሓንቲ ንውሽጢ ወደብ ኣትያ ኣነ ዕጂ ብዛዕባ እታ ውሽጢ ወደብ ዝነበረት እየ ክዛረብ። ኣብ ውሽጢ ወደብ ምስኣተና ዝፍፀም ምስ ፈፀምና ደብዳባት ትኽልና ንሕና ንቦታና ትመሊስና ማሰብራይ
3: ሓደ መርከብ ኣብ ውሽጢ ቁሩብ ዝረበሸና ብዙሕ ረብሽና ካልኣይ ነገር ከዓ ወጊሕና ከዓኒ ዳርጋብቲ ምእታውና ካብ ማርሳ ብሪሂም ኢና ተበጊስና ነርና። ካብ ማርሳ ብሪሂም ንምገስ ከለና ቁርብ ድንጉ ኢልና ነርና ብሰንኪ ናይ ገለ መሳና ክለ ናይ በዕልና ኮይን ተሪፉ ግን ዳርጋ ምውጋሕ ገፅ ኣትዩና።
1: ኣብ ዝምለስሉ ዝነበሩ ግዜ ናይ ውግእ መራኽቢ ኢትዮጵያ ደድሕሪኦም ስለ ዝሰዓቦም መሬት ድማ ስለ ዝወግሖም ጸላኢ ብናይ ውግእ መራኽብን ናይ ነፈርቲ ሄሊኮፕተራትን ዝተዋሃደ መጥቃዕ ተፈጺሙ። ኣብ ከባቢ ማርሳ ቆባዕ ሓደ ፈጣን ጃልባ ኣጥሒሉ ሓደ ፈጣን ኣብ ዝተዓሸገሉ ቦታ ኣቃጺሉ ሓደ ካልእ መርከብ ውግእ ድማ 2 ተጋደልትን ሓደ ዘገው 14.5 ሜትሬስ ምስ ጠያይቱ ማሪኹ ተመሊሱ። እቶም ካልኦት ኣባላት ሓይሊ ባሕሪ ህዝባዊ ግንባር ካብቲ መጥቃዕቲ ኣምሊጦም ብሰላም ተመሊሶም።
3: ኣብ መንጎ ወጋሕታ ምስ ኮነ ሰዓት ምስ በረኸ ግን መርከብ ዳርጋ ኣብ ማእኸል ናኣትዩ ዳርጋ ኩላና ታኣሽሙ ገይሩ ዘሪግና ክብሃል ከኣል ብማእኸል ናኣትዩስ ንበዓል መርሳ ብሪም ቀዲምና ንዓና ገለ ተወሰና መራክብ ባባ ጀላቡ ናሃና ምዕሸገን ኣትየን ድሮ ዳኣሽሙ ገይረን ነረን ወፅአን ነረን ካብቲ ባሕሪ ንሃና ግን ሓደ 3 መራክብ ዝኾና ገና ቲባሕሪ ከይተበለ ከሎ መፂእና ናባና እቲ መርከብ ብቅድሜና ተቐዲምና እንደገና ነፋሪት ከዓ ኣብ መንጎ መፂሃና ኣብዚ ቁሩብ ፀገም ኣጋጢምና ነይሩ። እታ ፀገም ተን 2 ጀላቡ ምሰለስተ ኢና ነርና ረቂና ባርሳ ቁባዕ እዩ ኣጅብዚ እዋን እዚ ግን እታ ጃልባ ከዓ ኣብ ገዲፍናያ ምክንያቱ ዝግበር ነገር የለን

0: ሻ ኩልና ግን ኣብ ነብስና ሓደ ክልተ ሰባት ተማሪኹምና ነይሮም
1: ከም ኣጋር ሓኪም ነይረ ናይ ነፈርቲ ደብዳብ ኣጋጢምና ኣብኣ ከዓ ሓንቲ ዓይነይ ነቑይሮ ማለት እዩ ያ ጃልባ ከዓ ካብ ስራሕ ወፃኢ ኮይኑ

0: ሱ ተዘ ስለ ዘበለቶ ስርዓት ደርግ ብዛዕባ እዛ ንእሽቶ ፍጻሜ ዓሚቕ ምርመራ ክገብር ኣብ ርእሲ ምእዛዙ ናይ ሕብረት እዝ ናይ መከላኸሊ ውጥን ክምስርት ተወሲኑ
1: ተስፋይ ኮነሬት ዝበሃል ነይሩ ሽዑፍቲ ዋንቲ ዋርድያ ንሕና ከዓ ከሉና ቦሊቦል ኢና ፅዋት ነርና ቦሊቦል ና ፅዋትና ከለና መርከብ መፅእ ኣሎ ብሰሜን ዝበልና እንታይ ዝኾነ እዩ
2: ኣትሕት ተብል ሃራይ ኣትሕት ኣቢልና ፍቲ ዋተርላይን ምስ ሃረብና በሲዑ ንዕኡ ዓንዲ ዝነበረ ቀዲዱ ናብቲ ተርኒኦ ውሽጢ ኣትዮ ምስተፈጀረ መርከብ ቃፀሎ ጀሚሩ
1: ዝወርድ ወሪዱ ትኡ ዝነበረ እቶም ኣባላት ናይቲ መርከብ ማለት እዩ ኣውሪድናዮም ካብኡ መልሽሙ ከይዶም ማለት እዩ ንዓጊግ ንሕና ከዓ እቲ መርከብ ኣብ ክቃፀልቀኒ እዩ ኣብ ሳሊ ውስጡ ሓደ መርከብ መፅዩ ልክዕ ንዑ ዝመስል መርከብ መርከብ ስለጠፍአ ኮሚኒኬሽን ጠፍ ኩሉ ስለጠፍአ ክደልዮ መፅዩ
3: ኣብዚ መርሳ ናይ ጉልቡብ ተሃሪሙ ዘሎ መርከብ ኣብ ዕለቲ ሓደ ወረ ሓደ ቴስዓ እዩ ብኣሸውዓተ መዓልቲ ከዓ ሓደ ናይ ኡዝላብያ መርከብ ዓብ መፅዩ ቀትሪ ነይሩ ሰዓት 11 ኣቢሉ ጀላቡ ኣብ መሕበአን ኣትየን ነይረን እተኾነ ግን ነተን ዝወፃ ዝወፃ ኣውፅኢና ኣብ ኳሊምና ወይ ክቕፅል ኣይደለየን ምክንያቱ ነዲ ስለነበረ ትክ ስለ ድርኢ ነበረ መርከብ ቀልጢፉ ይጠጠው ኢሉ ሽዑ ስውእ ፍስሃ ገረ መስቀል ደው ምስ በለ ጠዋሊ ደይቡ 270 ዲግሪ ሒ ኢልዎ እዛ 270 ዲግሪ ትኽኢላ ምስ መሬት እያ ተጋጭዎ ካብቲ መርከብ ይድፍለ እምበር ደርጋ ናቱ እዩ ሕጂ ኣብኣ እተን ፈጣናት ነዳዲ እኩሉ ኣይነበረንን 100 ማይል ካብ ማርሳ እብራሂም ንቆዋሚ ቦታና ነዚአን ነዳዲ ከብፅሐን ስለ ዘይክእል እሱ ዝሓሰባ ኣብ መሬት ኣጋጭ እዩ ቀስ ጌርና ኣራጊፍና ድዩ ዋላ ካልእ ድዩ ንብረት ክንወስድ እዩ ዳሕራብኣ ነበርና ኩልና ተሰማሚዕና ካብዚ መርከብ እዚ ኣብዚ ንዕርዮ ወይ ድማ መሬት ግራውንድ ንገብሮ እዚ መርከብ እዚ ጨዊናዮ ማዓስከር ንኽኢል ነዳዲ ዘየብፅሓና ኮይኖም ፈታናት ግን ሓሙሽተ ሰብ ኣርባዕተ ሰብ ንደይቦ ሒዝናዮ መስከድና ቢኖው ሓገዝ ክገብሩልና ሬድዮ ገበር ተባሂልና ኣብኣ ተሰማሚዕና ድሓር ፍስሓ ተሰቂሉ ሸቃ ስውእ ተሰቂሉ ኣብርሃም ተክለ ስውእ እዩ ተሰቂሉ ወዲ ዓፋ ስንኩል እዩ ኣብ ናቕፋዲ ኣብ ከረን ኣሎ ኣነ ከዓ ምስኦም ተሳኢለ ሕጂ ጠዋሊ ድወሰዳ ስጉምቲ ፍስሓ ገብረ መስቀል ነቲ ካብተን ብምሉኦም ባሕረኛታትካ ኣብ ሓደ ቦታ ኣሽጎም ኢሉ ከይተንቀሳቕሶም ስኻ ኸዓ በዚ ኣተኸወሉ ኢሉ ሓደ ጥራሕ ዋርድያ ኣብቲ ናይ ኤቪጌሽን ግደፎ ተባሂሉ ሕጂ ካብቶም ተሰቕሉ ኣነ ፍስሓ እቲ ዳሓሸ ናይ ናቪጌሽን ክእለት ነይርና ንዓይ ምስቲ ናቪጌሽን ዝከታተል ዘሎ ምስኡ ገይርኒ ፍስሓ ነቲ ካብተን ሒዝዎ ኣብርሃም ተክለ ካላሽን ሒዙ ኣብታ ኣፍ ደገ ንዓና ወይ ንዓይ ከይዕምፅፀ ነቲ ናቪጌሽን ዝገብር ዘሎ ይሕልወና ማለት እዩ ሸቃ ብሬን ሒዙ ኣብ ቅድሚት ወዲ ዓፋዲ መንከዕ ሓደኻ ኣርብጂ ሒዱ ብድሕሪት ናይ ጃል ናይታ መርከብ ሕጂ ፍስሓ ተዋሊ እንታይ ሕሊፉ መልእኽቲ ብህፁፅ ኢሉ መራክብ ከምዚ ገርና ስለ ንመፅእ ዘለና ሓገዝ ካብ ማዓስከር ክመፃና ተባሂሉ ካላት ከምኡ እናበልና ከድና እሞ ሕጂ መርከብ ከፀዊዑ እንተመፀኸ ተባሂሉ እንተመፅ እዩ ንመሬት ነጋጭዎ ምዝ ዘለና ከዓ ንተኩስ ስጋ ብዝዓስለካ ርሒካ ስለ ትጥምቶ መርከብ ድሌትካ ስኩም ክትወስድ ትኽእል ያ ትንኸዶ ባሕር እውን ርሑቕ ኣይኮነን ነይሩ ካብ መሬት ማለት እዩ ብከምኡ ጌርና እናኸድና ካብ ማእከላይ ቦታና ሰለስተ ፈጣና ድን ገለ ሒዞም ንሕና ማርሳ ተክላይ በፂሕና እሶም ከዓ ምሸት ኣርኪቦምና ማርሳ ተክላይ ተራኺብና ካብኡ ካብቲ ቀንዳ ማይ ማዓስከርና ዳርጋ ናይ 10 ማይል ይኸውን ደሴት ነይራ ናብቲ ከባቢ ኣብፂሖም እዚ መርከብ እዚ እንተፈተሽዎ ንኢትዮጵያ 100,000 ኩንታል ዝራገፍ እዩ ነይሩ ድሕሪኡ ኣብኣ ምስ በፅሐ ይመፁ እቶም ሓለፍቲ ንሕና ንምለስ ተርኣዩ ድሕሪ 3 መዓልቲ ግን እዚ ዝኣክል ንብረት ክራገፍ ኣይክእልኒ ብዓቕምና እዚ መርከብ እዚ ንባፅዕ ወይ ንዓሰብ እንተኣቲኻ ከነጥፋኣካ ኢና ተባሂሉ እቲ ካብተን ኣብኣ ንብረኻ ዋላ ንዩጉዝላቪያ ዓዱ መለሶ ተልኩም ነዚ መርከብ ክመልስ እየ ጥራሕ ዝኾነ ስጉምቲ ካይትወስዱ ተባሂሉ እዚ መርከብ እዚ ብሰላም ንዓዱ ተፋልዩ ናይ ምሸት ናይ ኣጋ ምሸት ሰዓት 4 ድ 5 ዝተፋነወ ሰዓት 9 ግን ሶት ኣሜሪካ ኣምፅያቶ ብተንቀሳቀስቲ ኤርትራውያን ተንገፊፉ ነይሩ ተታሒዙ ነይሩ ግን ዝኾነ ነገር ካይገበሩ ንባፅዕን ንዓሰብን ንኸይኣቱ ከልኪሎሞ ከምዚ ድበለ መርከብ ብሰላም ተፋልዩ።

0: Y la galita teneramos.
1: ምርብራብ ግንባር ዳህላክ ስርዓት ኢትዮጵያ ምጽዋዕ ኣብ ትሕቲ ህዝባዊ ግንባር ምስ ወደቐት ህላው ኣብ ቀይሕ ባሕሪ ኣብ ሓደጋ ስለ ዝወደቐ ዳህላክን ናኹራን ብምጥንኻር በቲ ሓደ ነቲ ብጊንዳዕ ናብ ምጽዋዕ ንምምላስ ዘካይዶ ዝነበረ መጥቃዕቲ ካብ ዳህላክ ብመራኽብ እናተበገሰ ጸቕጢ ንምፍጣር በቲ ኻልእ ድማ ህላውኡ ኣብ ቀይሕ ባሕሪ ከውሕስዩ ተጓዩ ናብ ምጽዋዕ ክንምለስ እንተ ዘይተኻኢሉ ናይ ዕደላ ምስመር ካብ ኣዲስ ኣበባ ናብ ኣስመራ ብነፈርቲ ክኸብደናዩ ብምባል ካብ ዓሰብ ንዳህላክ ብመርከብ ካብ ዳህላክ ናብ ኣስመራ ድማ ብሓፂር ጉዕዞ ብነፈርቲ ንምስላጥ እውን ናይ ዳህላክ መዕርፎ ነፈርቲ ዓበይቲ ኣውሮፕላናት ከውርድ ምእንቲ ብተብተብ ክሰርሑ ጀሚሩ እንተኾነ ጀጋኑ ኣባላት ሓይሊ ባሕሪ ንመስመር ባሕሪ ዓሰብ ዳህላክ ምጽዋዕ ብምዕፃው ቀጻሊ ምርብራብ ስለ ዝተኻየደ ኣይሰለጦን
2: ኩሉ ዓቕሙ ኣብ ዳህላክ ተኣኪቡ ድነድድ ነዲዱ እቲ ድሃደመ ግን ዳህላክ ተኣኪቡ ካብ ዓሰብ ዝነበሮ ገለገለ ሎጂስቲክ ብነፈርትን ገለመለን ኣምፅኡ ናይ ሩስያ እውን ኣለዉ እዚኦም ኣምፅኡ ኣብኡ ከቢድ ምርብራብ እዩ ተባሂሉ ኣብዚ እቲ ድበርተ ማዕረ ናይ ግንባር ጊንዳዕ ዓቕሚ ናይ ተኽሲ ናይ ምፍንጣስ ድልት ማዕሩ እዩ ፀቕጢ ነይሩና እዚ ፀቕጢ ግን ንሕና ንጥቀመሉ ስልቲ ነይሩና ስልትና ዓቕምና ድቕት ስለ ዝኾነ ፀላይ ቀትሪ ኣይመፅን እዩ ብክልተ ሸነኽ ራዳር ተኺልና ብገርግሱም ብኢንገልን ክልተ ራዳራት ተኺልና ምቁፃር ናይ ፀላይ ምንቅስቓስ ናይ ፀላይ ንቋፅር ነዘን ኣብ መሬት ዘለዋ ወይ ኣብ ከባቢ ኢንገል ዘለዋ ኣብ ከባቢ ባፅዕን ዘለዋ ጀላቡ ናይ ጎርግሱምን ናይ ኢንገልን ሓበሬታ ምውል ሓበሬታ ምውል እንቀሳቀሱ ኣለዉ ወፁ ኣለዉ ክበሃል ከሎ ንዳህላቅ ንባፅዕ ክድብድብ ወይ ንባፅዕ ከጥቅዕ ምዃኑ ዝውርዲ እዩ ዝውሰድ እትን ከዓ ብቐጥታ ወፍራብ ብከምዚ እናበልና እቲ ምርብራብ ኣያ ኣዝዩ ሓያል ኣድካሚ የህላኺ ትንፋስ ዘሂብ መዓልታዊ ወፍር ናይ መራኽቡ ነይሩ መዓልታዊ ቴክኒካል ኢኸ ቴክኒካል ክብለኩም ከለኹ ሞተሮ ባላሸወካ ብረት ባላሸወካ ንረሻሻትና ንፈልጦም ኢና ሞተሮ ባዕሉ ናይ ቢዝነስ ናይ ዕዳጋ እምበር ሚሊታሪ ይኮኑን ንፀገማት ኣለዎም ንኩሉ በዲሁ እቲ ናይ ቴክኒክ በዲሁ ብኾነ ኣበርክም ዘይብሉ ገይሩ ግን ክንከልኸል ይኽእል ኢና ኢና
3: ኣብቲ ናይ ምርብራብ ግዜ ከስ ብዘይ ምቁራፅ ንዓሰርተ ወርሒ ዝኣክል ተረባሪብና ምስ መራኽብ ፀላ እዩ ነዚ ክንረባረብ ከለና ንክልተ መንገዲ እዩ ተቐዳማይ ዕላማ ንህዝቢ ባፀእ ደብዳብ ገይሩ ንኸይዕንዋ ንኸተማ ባፀእ ነቲ ህዝብና ውን ከይሃሲ እቲ ካልኣይ ከዓ ነቶም ግንባር ዘለዉ ውፅትና ናብ በዓል ግንባር ግንዳዕ ዘሎ ማለት እዩ ናብኦም ከይበፅሕ እቲ ቡምባታት ካብ መራክብ ንምግታይ እቲ ዕላማና ጠቐሚ ተልእኮ እዚ እዩ
4: ቴስዓ ባፅዕ ምስተተሓዘት ኣብዚ ምርብራብ ናይ ዳህላክ ነበረ ትመፃብቦ ኩሉ ግዜ ኣብዚ መፂኡ የሸግር ቀፃሊ ብቀትሪ መፂኡ ምክንያቱ ኣየር ሓገዝ ስለ ዘለዎ ብቀትሪ መፂኡ ድድብ ነብልን ስለነበረ ንዕኡ ንምዕጋት ኣብ ወርሒ ልክዕ እታ ወርሒ ክትበርህ ከላ ምክንያቱ ንሕና መሳርሒ ስለ ደይብልና ብለይቲ ና ቀፃሊ ንወፅእ ነርና ቀትሪ ኣየርን ገለን ስለ ደፅግማ
5: ኣጥቂዕና ቀዳማይ ለይቲ ምስ ተመለስናስ ንንበረሚ ኢና ተመሊስና ሕጂ ለይቲ ኣብኣ እንታይ ሓንቲ መርከብ ትመፅእ ዓባይ ናይ ንግዲ መርከብ እያ ሕጂ እታ ናይ ንግዲ መርከብ ምስ መፅት ዋርድያ ዝነበረ ወዲ ዓፋ ብልዎ ኣሎ ትስእብል እንታይ ደኣ ኣላ እዚኣ መብራህት ይብሎ መፅትና እዮም ናይ ኣፍዓበት ይብለኒ ሕጂ እታ ባይኖኩላር ከዓ ጣኻትሎ ነይርዋ ኮምፓስ ነይርዋ እታ ወዲ ዝባሕሪ እዩ መርከብ ኖ ኣውሪደን ኣቋሪፀን ተባሂሉ ብለካ ብፅብፅ ኢልና እታ መርከብ ከዓ ትመፅእ ስቕ ኢላ ኣይፈለጠትን እኮ ንማሳባ ክትኣት እያ ተመፀት መርከብ ናይ ንግዲ ርአናያ መርከብ ናይ ንግዲ በል ጉየ ተኩስ ተጠዋብላ ቶክቶክ ኣቢሎም ጠጠው ተበልካስ ገመድ ደርቢ ተባሂሉ ተደየብዋ ሃሎ እዚኣስ ኩሉ ዘለዋ በቃ ድኳን እያ እብሉ ማለት እዩ እ እንታይ ኣለዋ ኩሉ ኣሎ ኣብቲ ሊስታ ሓር በሉ ደይቡ ምለስዋ ንዓጊግ ክትምለስ ኣለዋ ኣብ ዓጊግ ክትራገፍ ተባሂሉ እሞ መርከብ ዝሰርሕ ኮማንደር ብርሃን እዩ በር እዚኣ እንታይ ክንገብራ ንሕና ንገለ ኮማንደር ንዓበል ሕጂ ስራሕ ትረኪባ ኣላ መርከብ

0: ከምዚ ተባሂሉ ካባና ተፈንቲቱ ነይሩ ንሱ መፅኡ ሒዞማ። እቲ ዝገርመካ ብሶምን ወዲኦማ መርከብ መራገፊ ይብልና ንሕና ምንታይ ወደብ ኣለኩም ገለ ምስ በልዎም ሽዑ ሰኪዐት ናይ መራኸብ ነሩ ሰኪዐት እንዳኣሰሩ ብክሬን ናብ ተንጀለቡ ኣብ ሶምን ኩስትር ቢሎማ ሕጂ ዘይርስዓስ እቲ ኖርወይ ነይርዋ ናይ ሬድኤት ጣሽሙ እያ እቲ ኖርወይ ሕጂ ተጠዊስ ድሮስ ንግንባራት መፅ እዩ ናባና ከይተረፈ መፅ እዩ እቲ ቅልጣፍን ድዩ ዝገርመካ ኖርወይ ከዓ ከክንገለ እዩ ዝኸውን ብለካ ኣለኹ ሰብኣይ ዘምስሕ ተጠውይ መፅ እዩ ብለካ ሽዑ ኣብኡ ክዳውንትን ገለ ዝፀኒሑ ቀያይሮም ብለካ መፅኦም ተንቋዕቶም ቤት ምስራሆ ብሉ በቃ ሂጣ ዳሓርዳ ከመይ ገርኩም ሃፋን ይኹምም ከምዚ ዮም ኢሎም ፈርዮም ቶም ባሕረኛታት ኢሎም እቲ ስራሕና ምስ ረአዩ ገለ ምስ ረአዩ በቲ ሓደ ገሪምዎም ኢሎም እንታይእዮም እዚኦም ጥራሕ እዩ ይጥሙትና ጥራሕ ኢሉ በቲ ሓደ ከዓ ቆትሉና ድዮም ከብሉና ድዮም እንታይ እዮም ክገብሩና ተባሂሉ ሽዑ ክንደአን ወዱ ማዓጠሊ በጊዕ ነረናና ብቁፅሮም ኣፃሊሂቦመን ብሂወተን እዚአን ንዓኹም እየን እዚኣ ንዓኻ እዚኣ ንዓኻ ዓዲሎሞም ኪዱ ሕጂ ኢሎሞም ኣይኣመኑን ናበ ኪዱ ንዓድኹም ኪዱ ኣውፂኦም ብለካ ካብቲ ወሽመጥ ኣውፂኦም ዓዶም ክሳብ ዝጠፍኡ ብለካ ቻው እዳ ኣጣሎም ኣባግዕ ንዕዞ ከይኖም
1: ዕለት 1ሰ ወርሒ 3ለስተ ካብ ባፅዕ ተበጊስና ንዝርጓም ድርጌላ ኣብ ዝተበገስናሉ ሓደ ዚችኤምኤስ ዝበሃል መርከብ እሱ ንባፅዕ ክድብድብ ክመፅእ ንሕና ከዓኒ ንዑኡ ክንከትር ሰለስተ ሃዋርኤን ተበጊሰን እቲ ሓንቲ 106 ፀዓነት እቲ ሓንቲ ከዓ 14.5 መድፋዕ ጅናታ ወዲ ኣስመራን ኣርኣያ ብርህን እዮም ነይሮም ተሓስስ እኳ ንዓላሃሎ ነታ ምስርዕ ንሃና ዝመርሓ ወይ ከዓኒ ከም እዛ ሓላፊ ኮይኑ ዝነበረ ከዓኒ ስውእ ፍሳይ ወልደ ገብርኤል ኣሸዓል እዩ ነይሩ እቲ በርከብ ከዓኒ ከምቲ ክግለፅ ፀንሐ ብጣዕሚ ሓያል ዝኾነ ወይ ከዓ ብዙሕ ዝኾነ ብረታት ነይርዎ ግን ናይቲ ኣብኡ ዝነበረ ሰብ ተወፋይነት ወይ ከዓኒ ትብዓት ልዕልማን ኢኻ ትገልፆ ምክንያቱ እቲ ኩሉ ዝትኮስ ነበረ ጥያይትሲ ባሕርስ በፂሉ እዩ ነይሩ በቃ ልክዕ ከምዚ ኮይኑ ነይሩ ግን እዚ ብሓባርን ገለ ዝኩሉ ብኩሉ ጎኑታት ዝኸይድ ነበረሲ እቲ ኣብኡ ዝነበረ ተጋዛላይ ድምርቅ ከይበሎ በታ ዝነበራና ውሕድ ኣፅዋር ብፃይ ስቡእ ፍስሓ ገብረ መስቀል ኮለይ ይሒዙ ነይሩ ዳርጋ ሓደ ሓደ ግዜ ኣነ ክጥምቶ ከለኹ ነቲ መርከብ ዳርጋ ክጉምፆ ደሊ ነይሩ እንታይ እቲ ዕላማ ነቶም ኣብኡ ዝነበርና ብረት ሒዝና ሞራል ንክኸውን ብጣዕሚ ተባዕ ጅግና ውፉይ እዩ ነይሩ ኣነ ገሊፀ ክፀጉቦ ይክእልኒ ሓፈሻዊ ምዝ መርከብ ዳርጋ ከባቢ 2 ሰዓት ኢና ተረባሪብና ኣብ መወዳእታ እሱ እውን ዕላሙኡ ወቂዒ ክምለስዕላሙኡ ከይ ወቂዒ ክምለስ ዘይደለየ ተሃላሊኽና ድሕሪኡ ንደቡብ ገፅኩም ተኣሎ እዩ ተባሂልና ካብ ጎርግሱም 130 ተኪሱሉ ንሕና ነዚ ስርሒ ዝፈፂምና ብሰላም ናብ ቦታና ተመሊስና ማለት እዩ
2: እዚ ከምዚ ኢሉ ንከሎ ህዝባዊ ግንባር ነቲ ፀላኢ ኣብ ግንባር ዳህላክ ዝገብሮ ዝነበረ ምርብራብ ኣንፈቱ ቀይሩ ኣብ ዘይተፀበዮ ቦታ መጥቃዕቲ ከካይድ ስለዝተደልየ ብ29 ሚያዝያ 1990 ሓይሊ ባሕሪ ኤርትራ ኣብ ልዕሊ ጢዖ ብፈጣና ጀላቡ መጥቃዕቲ ፈፂሙ
3: ብድሕሪ እዚ ኣብ ክንዲ መጥቃዕቲ ናይ ዳህላክ ናይ ጢዖ መጥቃዕቲ ስለተመርጠ ጢኦ እውን ጥቃ እንተኮይና እቲ ናይ መጥናዕቲ ኣህዱ ከጠንዕ ስለ ዘለዉ ንሕና ንእሽተይ ቦልቦ ሒድና ቦልቦ ዓይነት እያ ንእሽተይ እያለ ንዓ ሒድና ጢኦ ከይድና ጢኦ ንምስላይ ሽዑ ግዜ ኣብ ገረብሳት ትበሃል ደሴት ፊት ጢኦ እያ ዘላ ዋርድያ ኣለዋ ክቱር ሓለዋ እዩ ነይሩ ኣብኡ እታ ደሴት እቲኣ ድኮነት ብሰሜን ትመጢእ ሰንቦቅ ናይ ገባር ኣብኣ ዓሺጋ ብኣ ተፈቲሻ ወይ ተራእያ እያ ትሓልፍ ነይራ ንሕና ክምፅእ ከለና ገሊአን ተፅበያ ምእንቲ ክፍተሻ ገሊአን እውን ተፈቲሸን ዝወፃ እየን ጠንሒናና
4: ንቂዖ ክትፍተና ኣለዋ ተባሂሎም ሓሺም ኣሎ ስውእ ፍስሓ ከይዶም መፅናዕቲ ገብሩ
3: ድሕሪኡ እታ መጥቃዕቲ ጢዖ ክትብገስ ተባሂሉ ክትጅምር ተባሂሉ ብዕለተ 26 ወፊራ ኩላ ጀላቡ ወፊረን ብድሕሪኡ እቲ ግዜ ኣዝየ ብምንባሩ ብርቶዕ ማዕበል ናይ ኣድየ ብወንበሩ ብርቶ ማዕበል ነይሩ። እታ ጃልባ ሓፍ ክትብል ኮላ ጥራሕ ትርእያ እንተ ኣድየብ ህልዩ ብዕለት 29 ኮታ ኣብ ከባቢ ራስ ዕንዲዳይ ክንባጢሕ ኮለና ኩላትና ብሓደ ተዋሂድና ነርና። ኣብቲ ቦታ ናይ ዝጥቃዕ ዘሎ ጢዖ ምስ በጥሓና ሰዓት 20 ሓድሽ ነገር ግን ኣብኡ ፀንሐና ናይ ውቅያኖስ ታቦት ካሌብ ዝበሃል ካሌብ ኦሻን ጀት ቦት ዝበሃል እዩ። እሱ ናይ ዕጥቀን ሰንቀን ዳህላክን ዓሰብን ዘመላልስ ኢና ንብሎ ነርና። ሽዑ
4: ንጢዖ ንሃርም ኣብ ዓዲ ረኺብና ካሌብ ኣብ መሻርፍ ከውርደለ ንፀንሕ ነቃፅሎባ ኣባት ዓዊትኩም ብለና ዝወዲ ሰሎሙን በዚ ገርና ርብርብ ኮይኑ
3: ኣብኡ ፀኒሑ ሓድሽ መርከብ ምዃኑ ምስ ተፋልጠ ማብራህቲታት ሽዑ ዘይረኣናዮ ከምዚ ከተማ ምሲልዎ ኣይፀኒሐና ተወደም ሽዑ ቀረባ ቀርብ ኢሉ ህሳ ርእዎ መርከብ ምዃኑ እውን ንኩሎም ተገደልቲ ነጊሩ ጥቃዕም ዘለዉ ገሊአን ንዑ ክጠቃዓ ከለዋ ገሊአን ንማዓስከር ንድብድብ ነርና ነቶም ማዓስከራት ፀላኢ ኣብ መንጎ እዚ ግን ሓደ ቢኤም ናይ ኣርባዕተ ኣፉ እዩ መስለኒ ሸዑ ንእሽተይ ሰለዝክተ ንጀራዊ ናይ ኣርባዕተ ኣፉ ትገብረለን ክትኩስ እንከሎ ብሓደ ክከዳ እንከለዋ እቲ ቡምባ ካብ ምንዳሕ ተበገሰ ተናዚሐው ንባሕሪ ኣትእዩ ባሕሪ ክቐቱ ከሎ ኣብቲ ከንፈር ናይታ ሁሪ ስለ ዝሓደ ሁሪ ሓፍ ክጠብል ሓደ ክልተ ክንብል ንፀጋ ክትግምጠል ትደሊ እዚ እንዳገበርና ከለና ገሌና ኣብ መሬት ኣብ ባሕሪ ኣትዩ ገሌና ብላዓሊ ሓደ ክልተ እንዳባልካ እቶም ወተሃደራት ናይ ደርጊ ድማ ብመሬት ኮይኖም ዝኮነ ካላሽን ቡምባ ኢት ከይተረፈ ቡምባ እንዳባላ ኣብ ገምገም ባሕሪ ይድርብያና ነይረን። ምክንያቱ እቲ ማዕበል ናብኦም የቅርበና ስለ ዝነበረ መወዳእታ ነቲ ብኤም ተላዒሉ መጥቃዕቲ እውን እታ መርከብ እውን ብሙሉእ ሙሉእ ተቃፂላ እያ። ድሓር እሞ እንዳተመላስና ክሳብ ታንኪ ከይተረፈ እዩ ዝትኮስ ነይሩ። ሽዑ እተን ኣብ ዋርዲ ኣብ ገረብሳት ሓሊፍና እንድነበርና በቢክልተ ወገን ኮይና ብተኩሲ ለብኒብና ጥራሕ ብፍጥነት ሓሊፍና

0: ሸዓብ ኤርትራ ምን በዲሩ እቲ ርዕዮ ንዋይ ዋሓርስ ምንማ ነብር ዓላ ምን ዘበን ሕክም ጥልያን እንዳ እምባታ እቲ ብዙሕ ኣማክን ኤርትርያ ጀራዲን ለእናበት ምንማ ዓላ እግል ጀራዲን ንፈዋክ ውጡይ ኣማክን የ መብዝሑት ቀላቅሎታት ኤርትርያ ትለዓላ መላእብ ጀራዲን ንፍዋክ ለተተእመር ግንዳዕማ ሓተ መላእብ ቀላቅሎታት ጀራዲን ለተተእመርታ እቲ ልወክ ድሊ እቲ ግንዳዕ ወድዋራታ ለነሽጦ ሰብ ጀራዲን ዓደዶም ብዙሕቶም ملاز زبان قدوم وتأوكاد استعمار طليان لعليا وديب سنة 1960 من ولاد غانا اتقدمواتنين لأتا جردين أبونا تخستي سلباتهم اللي جردين اللي ديب الوقت اللي نشد ديب الهلا والدوغ لأبونا تخستي سلبا ساميئل تخستيتهم بسبت حالة وتأريك جردينهم حبرق الله ورنا سلام علنا
1: أبوي قابتناي سسان شوعتن سسان شعتن قزيها بتحادة طليان ጀንቢ ኮሎ ድባሃል ይገዚእዎ እቲ መሬት ምስ ገዝኡ ምስ ናይ ቦነስ ቢሮ ኣሎ ገዛ ብሓንሳይ ገዚእዎ ነቲ መሬት ድሕሪኡ 2-3 ዓመት ኣይገበረን ወታደራት ናይ ደርጊ ፅላእ መፂኦም ነቲ ቦታ ኩሉ ኣንዲዶሞ ሰራሕተኛታት ኣብኡ ስለ ኩናት ላዒሉ ብሓፂሩ ነቲ መሬት ነቲ ገረብ ቆሪፆም ፍሓም ቀይሮም ኣብ ባዳ እዮም ቀይሮሞ ነይሮም ባዶ ኮይኑ በቃ እምበር ዳርጋ 3ለስተ ሸሓራንቺ ነይሩ ወርሽዑ ኣቦይ ጎዝኦ ከሎቲ መሬት ብድሕሪኡ ንኣነ ካብ ደገ ቕመጥ ነይሩ ብኣሜሪካ 82 ኣሜሪካ እቴ 94 ከዓ ና ዓደይ ተመሊሰ ማለት እዩ ከም እንደገና ከመሓሃይልና ኢና ጀሚርና ስራሕ ዳርጋ ነቲ መሬት ከነልበሲ ዳርጋ 20 ዓመት እዩ ድወዘልካ ዓበይቲ ጨናፍር ክኸውን ክግርብ ዒላ ክትኩዕት ድሪናት ክትኩዕት ብዙሕ ወፃኢታት እዩ ዘድልዮ

0: ኣብ ሕጂ እንታይ መስለካ ንሓደ ካብ መደበር ፈልሲ ጀሚርካ ስጋ ብቶም ቁሎሲ ሓሙሽተ ዓመት እዩ ዝወስደልካ። ካብኡ ከዓ ዓብዩ ከዓ ገረብ ሓደ ኩንታል ሓደ ጋቢያ ክእረ ከዓ ዳርጋ 1ሰርተ ዓመት እዩ ዝወስደሉ። ንዊሕ ግዜ እዩ ዝወስደ ኣራንቺ ኣብ ዓመት ከዓ ሓንሳ እዩ ይእረ 12 ወርሒ ወስደሉ። ፀሃያዩ ፈውሱ ኩሉ ነገር ክትገብሮስ ብጣዕሚ ከቢድ እዩ። ብዙሕ ግዜ ወሲዱልና ንዕንዑ ክነፍሪ ወፃኢታት ብዙሕ ኣለዎ። ብሓፂሩ ንሓር ከምስ ዝድለ እቲ መድሃኒት እውን ኣይትረኽቦን ኢኻ ካብ ገለ ካብ ገለ ኢኻ ትገዝኦ ጥዑድ ቲ መድሃኒት እውን ኣይትፈልጦን ኢኻ መቸም ብፃዕርሲ ኣብዚ ብፃሕ ብፅናዮ ስጋ 3500 ዝኾውን ገረብ ኣሎ ስጋ 4,000 ድፈሪ 2500 ንኸውን
1: ምላት እሊ ቁርብ ሰኖታት ጀራዲን እንተተዓወቶ መሰሰኔት ኤርትሪን ጋብኣብ ምልህለው ሰብ ጀራዲን ወሮት እትባካ ተዓረዘ ቀደም 20 ሰነት ሽቕል ጀራዲን ለእምበታ መሕመድ ረማዳንቱ ህቱ ዲብል ወክድሊ እግርሑ ወትባካቱ ለህለው እንደ ጋብኣ እብ ጀራዲን ወጠን ፈርያቱ በለት ፈርያት ጀራዲን ምነለእፈሩ ወረቱ ወክእና እትልብል ረእዩ ሃይብናሃላ
2: እቲ እስኻ ክትመፅእኒ ከለካ ኣብ መብጋሴ ነይረ ምክንያቱ ብሞራል እቲ ጎቦ ዝረእኸዮ ብሞራልን ብንሕን ጀሚረዮ ካብኡ ነጆ ግን ከባቢ 6,000 ገረብ ምስ ተኸልኩ ክቡር ፕረሰደንት መፂኡ ሞራል ምስ ሃበኒ ልዕሊ 50,000 ገረብ ንኽትክል ኣተባቢዑኒ ብሞራልን ብትቦታትን ብገንዘብን ብኩሉ ስለዚ ኣነ ከዓ ድሕርካ ይበልኩ በቲ ዝተዋሃበኒ መምርሒ ብክቡር ፕረሰደንቲ የማን ፀጋም እንዳሰጎርኩ ብቱቦታት ብካቦ ካብ 6,000 ናብ 50,000 ገረብ በፂሐ ገና ከዓ ናብ 100,000 ክበፅሕ ከዓ መደባት የውፅ ኣለኹ። ምክንያቱ ቸክ ዳማት ኣብቲ ናይ ማይ ሓደ ሓደ ግዜ ስለ ዝጎድለኒ ቁርብ እሳ

ጋእታ ብለንበር ከባቢ 50,000 በፂሐ ኣለኹ። ድሕሪ ከማይ ከዓ ክብገሱ ዝደልዩ ሓድሽ ወለዶ ከምታ ናተይ ብቁርቡ ጀሚሮም ከዓ ልዕለይ 500,000-600,000 ገረብ ንክተኽሉ ለዋ ይሕልፈሎም ቶም ብሕጂ ዝመፅ ወለዶ ብፍላይ ካልኦት ጀራድን ብዕለይን ትሕተይን ኣለዉ። ብዙሓት የማን ፀጋም ጎረባብተይ እሶም ከዓ ከባቢ 2,000-500,000 ገረብ ዝበፅሑ ኣለዉ። ምክንያቱ ንዓይ እንዳረኣዩ ተበጊሶም ይኸዱ ኣለዉ። ዕዳጋ ከዓ ፅቡቅ ዋጋ ስለ ዝሃቦም ከዓ ጎቦ ፍሒሮም ከዓ ከምታናተይ ይስጉሙ ኣለዉ።

ከምንታይ ይብል መሰካዚ በጂ ንኣብነት በዚ ደቡብ በዓል መረታ ከባቢ ተዘሪኡ ቅድሚ ሕጂ ዝረአኒ እዩ ነይሩ። ቅድም ግን ኣብ ጊንዳ እዛ እንታይ ከትብላ እዛ ንባትካላ እዛ ዒላ በርዒ ዘን እየን ክልቲአ ነይረን ዓላ ከዓ ነይሩ። ሕጂ ግን ቲሰብ ብብዙሕ ዋላ ነቲ ቃፅዖታት ናይ ስርናይ ናይ ስገም ነበረ እዩ ተኽኢልዎ እቶም ሃገረሰባት ማለት እዩ ቶም ደቂ ዓዲ ብኡ በዚሑ ድሓር ከዓ ቁሩብ ንሰደት ዝኸይቶ ዝኸውን ገለስ መሓገዞ ነቲ ህዝቢ ንሰደት ምር ኣብቲ ከተማ እውን ብዙሕ እቲ ህዝቢ እውን ዓቕሚ እውን የብሉን ክገዝእ ኣብዚ እዋን እዚ እምበርቲ ምብዙሑ ሲ ገባራት እዮም ተኽልዎ ዘለዎ በዚ ከባቢ መረታ ኣብ ሃገረሰብ ግን ኣብ ባሕሪ ጥራይ ይትከል ነይሩ ጠላይን ዝነበሩ ወንጀራድን ብኡ ይበዝሕ።

0: ዝመፅእ ቀዳማይቲ ምስጢር እቲ ህዝቢ ለሚድዎ እዩ። ምክንያቱ ቀደም ዝነበረ ህዝቢ ንሓኪም ጥራሕ ኪሎ ክልተ ኪሎ ሒዝካ ንሆስፒታል ምኻድ ጥራሕ ዝፈልጥ ነይሩ። ኣብዛ ሰዓት እዚ ግን በቲ ናይ ሞያ ናይ ሓካይም ዝሰምዕዎ ግዲ ኮይኑ ክልተ ኪሎ ኪሎ ሓሙሽተ ኪሎ ብብዓቕሙ ጎዙ ኣራንሺ ካብ ሓዘ ዝኣቱ ሰብ የለን። ኩሉ ህዝቢ ኤረትራ ኣራንሺ ለሚዱ ምስኡ ድማ ከባቢ ካባይ ፈልሲ እናወሰዱ ካብዚ ንዞባ ደቡብ ንማይ ዓይኒ ንበሎ ንዓላ ካባይ ፈልሲ እንዳገዝኡ ኸዱ በዓል ዓድረሶ ፍሉይ ዝኾነ ኣራንሺ ከዓ ተኺሎሞ ኣብ ፍረ ዝበፅሐ ኣስመራ ዝኣትሎ ኩሉ ሰብ ኣራንሺ ለሚዱ ኣሎ። ምክንያቱ ትዕፉን ኣብ ማሸላ ኣብ ኮመደረ ኣብ በርበረ ገለ ዝኸይድ ዝነበረ ሓይሉ ኣብ ኣራንሺ ከይዱ ኣሎ። ከምቲ ደናዳጅ ዝገብሮ ዝነበረ ከዓ ሃገርና ፀጊቡ ንደገ ናይ ደገ ባጤራ የምፅእ ንኩሉ ነገር ዝተማልአ ካልእ ፋብሪካ ዝዕሽግ እውን ኣብዝኣትዩ ኣብዚኣኹም ዕሽጎ እውን ድሌትና እዩ ኩሉ ሓረስታይ። ምክንያቱ ስመራ ዝረአኸዮ ኣብ ፈቐዶ ኣብ ዱካና ራንሽ ኣሎ፣ ኣብ ጎደና ራንሽ ኣሎ፣ ኣብ ዝኾነ ዕዳጋ ኣሎ። ናይ ቀደም እንተኮይኑ ግን ኣብ ዱካን ጥራሕካ ትረኽቦ፣ ኣብ ሱፐር ማርኬት ጥራሕካ ትረኽቦ እምበር ኣብ ፅርግያታት ኣይትርክብና። ኣብዛ ሰዓት እዚኣ ግን ኩላ ጎደናታት ኣራንሺ እያ። ምክንያቱ ኩሉ ሰብ ለሚድዎ ጠቕሙ ስለ ዝለመደ ኩሉ ሰብ ከዓ ይተክል ኣሎ።
1: እቲ ወላት ሓደ ዝግበአማ ዓመተን እትላ እግል ወድሚን ኣድም ላላት ሓደ ወላታት ጎማት መሓደዳ ይቱ እሊ ጎማት እለህየ ምን ሚእምረት ወብ ተጃርብ ዝሓልፈው እግል ትርከቡ ትቃድር ጀራዲ ንፍዋኪ ቀደም ተነብት ለልሸተል ዲቡ ኣማክን ኣዳለዮት ወኣሽፈሮት ላትሓዘ ምላ ሸተለ ዲቡ ዲብላ ተልያ ሓምስ ሰነት እትሕፉን ክም ከድረዋት ለመስል እግል ትትነፋዕ ብትቃድር ለህየ እግላ ጀራዲን ለለእምብት ሓረስታይ ሰኒሰድያይቱ ዕጨ ኣራንሺ ማንደሪን ልግባው ማንጉስ እሊ ዓቤ ላቕሽኑ እትባዝሕ ወትገምል ሰበት መፂ እቲ ሓንቲሁ እሊ ልእሉ እምበይ ኩዳር ግልቲ ደቱ ይትቃድርኒ እትሊ ሳሙኤል ወማሕሙድ ረማዳን ለለህዩ በረኢቦም
2: እዋ ሕጂ ንዓና ኣብናቴ ኣቴን ደ ዝዛረብ ገረብ እንድሕር ኣኺሉ እቲ መሬት ንሕና ሕጂ ተረፍ ናይ ዝበልካ ናይ ካሽ ክሮብ የብልና። ምክንያቱ ኩሉ ፅላል ዓብ ቤት ግራብ ስለ ዝኾነስ ኣብ ትሕቲኡ ፀሓይ እውን ካኣት ወይክእልኒ እጂ ንሕና እንተኽሎ ናዚታት ምክንያቱ ንዑ እንድሕር ተኺልና ከዓ እቲ ማይ እውን ነቲ ገረብ ተቋስሎ ኣለኻ ኖ ንከተዓቢ ነቲ ከዓ ተንቁፅ ኣለኻ። ስለዚ ሕጂ ናብናትና እተኩሮብ እቲ ዓብ ገረብ ጥራይ እዩ
0: እቲ ገረብ ስጋዕ ሓሙሽተ ሽዱሽተ ዓመት ዝገብር ብትሕትኡ በርበረ ኮሚደረ ክገብር ኣለዎ። ካልኣይ ኣራንሺ ጥራሕ ዘይኮነስ ማንጎ እዚ ዝረኣየካ ዘሎ ፈሪ ዘሎ ማንጎ ንዑ ካ ተክል ኣለዎ። ምክንያቱ እቲ ኣራንሺ ምስ ኣቋረፀ ወርሒ ሽዱሽተ ከዓ ማንጎ ይጅምር።

0: بزعب حجي أنا ما بحق قبل لك هذا خل نحنا ناي نشقاتو تشمينا شقاتو صوت لنا بتعمي زغول سعر ناسي اب كيلو خلطه سر صغر شم دوس دلكا بوتا سلا زي مهلاو تماركاتو وي بمحبر تترني بك حدا بوتا زوهابنا نحنا قبرنا مخفلنا تتقمتو مخنا اجس نشقاتو تشمينا نحنا وين نزلنا مصوت نشقاتو يبقى ምክንያቱ ዓሰርተ ክልተ ወርሒ ፅዒርካ ደምፃኸ ንብረት ንዕኦም ኣብ ሚዛን ኮፍ ኣቢልካ ክትሸጠሎ ሕጂ ቦታ ስለ ዝወሃበን ናብቲ ማርካቶ
1: እቲ እንታይ መስለካ ዚ ዙይ ክትሕዞ ትኽእሲ እቲ ናይ ቅርፂ ዕዳጋ ብዙሕ ታሽሚ እቲ ናይ በርድራ ድዩ ናይ ካልእ ድዩ ክተሓዘሉ ዝኽእል ቦታታሲ ብዙሕ ንኣሽተይቲ ዘይኮይንኹም ዚ ካስኮታት ገለመለታት ጌርካ እተዘይኮይኑ ከምዚ ናይ በዓል ስመራ ድዩ ከምዚ ናይ በዓል ክረን ድዩ ዓበይቲ ናይ ተኽዳራት ክሕዝ ዝኽእል ናይ ሕምልቲ ኣብቲ ትሕቲ ቅርፂ ከም ቅርፂ እኳ ታተሓጅ እንተሃለወ ስለዘይተሰርሐ ዘሎ ኣብኡ ቅሩብ ክሕዝዎ ዘይምኽኣል እቲ ዓቕሙ እውን እንታይ እንዳኾነ ከይድ ብምልኡ ናይዚ ከባቢ እዚ 457 ከባቢ ሰብ ጀራዲን ኣለዉ ንብላ ኣለና ናይዚኦም ብምሉእ እዚ ተመፂኡ ከማ እንታይ ዝኸውን መስለካ ዕለቕለቕ ፈጥር መን ይክወስዶ ሕጂ እንታይ ግደዱ ንሶም ገሊእ ንባፅ ከወርዶ ግደዱ መብዛሕትኡ ከዓ መስመራ ክኸይድዮም ዝግደዱ ኣብ መስመራ ተኸይድካ ብኩሉ ነገር ነታ ከተማ ስለ ዝመፃ ካብዚ ከይድና ኡ ምስቲ ናይ መጓዓዚ ክመፅእ ከሎ ቅርቡ ኣብዚ ነቶም ሓረስቶት ከምቲ ዝደልይዎ ነገር ክኸዱ ኣይክእሉን ይኮኑ እተዘይኮይኑ እቲ ጉዳይ ብዓብ እውን ይፍታሕ ሉ ኩሉ ንግረካ ኣዋ ምክንያቱ ከም እዚ ናይ ማይ ናይ ፅርግያ ኩሉ ንኣብነት ኣብ ልዕሊ ትግራውቱ እዚ ሓመድን ማይን ምዕቃብ ይግበር ይፀኒሕ ኣብዚ ከባቢና ዘሎ ተካብለ ዘሎ ምናልባት ምሕድግ ኢለን ዘለዋ ዘይኮይና እተዘይኮይኑ እቲ ናይ መጓዓዝያ ርኢ ነገር ኣሎ ብዓቕሙካት መንግስቲ ፍታሕ ገብር ኣሎ ዝያዳ ከዓ ብሕጂ ከዓኒ እቲ ዝዓበየ ፍታሕ ክግበር ከም ምኳኑ ስለ ንኣምን ኣብ መፃእሲ እቲ ኩነታቶም ናብ ዝሓሸ ደረጃ ንክኸይድ ስለ ሽግር ዘለዎ ይኮነን እንተል ንኣሽተይ ፀገማትን ዘፀገማ እዚ ከዓኒ ክሰጉርዎ ዝኽእሉ እዩ እምበር ከም ሓላኽ ወይ ከም ጨቢጡ ክሕዞም ዝኽእል ክዕንቅፎም ዝኽእል ኢልና ክንዛረበሉ ንኽእል ጉዳይ ኣይኮነን ማለት እዩ
2: በዓል ጀርዲን ምን በዓል ጀርዲን ዝተዓለም ምንሕነት ወረት ጅንስ ለትፈናተ ኣራንሺ ባባያ መንጉስ ወብዕድሉ ዝመስል እተእሉ ትወደ ሽቕል ድማነት ቡ
3: ምብዛሕ ኣራንሺ ሓደ ካብ ጎረበትካ ካትምሃሮ ንምሳሌ ሕጂ ኣብ በዓል ዓላ ዋላ በዚ ናይ እንገላ ኪድ በዚ ናይ መረብ ብምሉእ ተኺሎም ኣለዉ እቲ ሓደ ካብቲ ሓደ እካብ ጎረበት ናብ ጎረበት እቲ ሓደ ፅቡቅ እንተኸይዱ እቲ ሓደ ከዓ ካልእ በርበረ ገዲፉ ከምደረ ገዲፉ ኣብ ኣራንሺ ይኣትሎ

ኣባባዮ ኣትሎ ምክንያቱ እቲ ውፅኢት ይርእዎ ኣለዉ እቲ ጠለብካ ይረክብ ኣሎ። ስለዚ ኩሉ ሓረስታይ ኣስዕብ ኣቢለካ ዘራእትን ጥሪትን ንባዕሉ ክንደይ ኣራንሺ ክንደይ ፈልሲ ይዕድል ኣሎ። መንግስቲ ከዓ ነቲ ህዝቢ ዓብዪ ሞራል ዘይሓስቦ ፈልሲ ብነፃ ብመንግስቲ ክዕደል ከሎ እቲ ኣብ ሓሳቡ ዝነበረ ብምልኡ ንኣራንሺ ክተክል ብናፃ ስለ ዝረክብ ኣራንሺ ፈልሲ ይርከብ ኣይመስሎምን እዩ ነይሩ። ብመንግስትን ብውልቅን ዝግዛእን ብናፃ እንድሕር ረኪቡ ሰብ ኩሉ ኣራንሺ ክገብር እዩ ዝብገስ፣ ምክንያቱ ውፅኢት ስለ ዘለዎ። ንምንታይ እቲ ውፅኢት እቶም ንሕና መሪሕና ንኸይድ ዘለና መጀመርና ኣራንሺ ዝገበርና ንዓና ስለ ዝረኣዩ በዓል ማሕሙድ ረመዳን ኣራንሺ ስለ ዝገበሩ ካብ 6,000 ናብ 50,000 በፂሖም፣ ካብ 1,000 ናብ 5,000 በፂሖም። እከለ ማኪና ገዚኡ ኣራንሺ ሸይጡ፣ እከለ ባባዮ ሸይጡ ማኪና ገዚኡ። ከምኡ ውድድር ስራሕ ዝኾነ ስራሕ ውድድር እዩ። እቲ ስራሕ የወዳድረና ስለ ዘሎ ሓረሶት ኩሉ ግዜ ብውድድር እዩ ዝኸይድ። ውድድር ተቐዳማይ ፅቡቅ እንድሕር ኸይዱ ሓድሽ ወለዶካ ይስዕብ። ምክንያቱ ከምዚ ንሃና ከዓ የማንን ፀገምን ኩሉ እቲ ጎቦታት ኣራንሺ ምዃኑ ተረዲኦም እቲ ሓድሽ ወለዶ ከምዛ ናተይ ፅቡቅ ክኸዱ ኣራንሺ ክተኽሉ ለቦዋ ዝሕልፍ።

እዚ ዝብለካ ዘለና ኩሉ ግበር እዩ። ምናልባት ድኩዒ ክንዲ ቦታ ሽንካልን ዝገብሩ ንገዛ ርእሱ በቲ ሚኒስትር ሕርሻ ውፅዎ ዘሎ መሰረት ክገብሩ ከም ዘለዎም ኣከባቢኦም ነዚ መንገዲ እዚ ክጥቀሙ ከም ዘለዎም እቲ ማሕበር ምስ ተጠርነፈ ድማ ገለ መበገሲ ገይሮም ገለ ዝተሃሰቡ ሒዝ እንተልዩ ናይ ሓባር ማዕቶት ገይሮም ክፅግንዎ ከም ዘለዎም ናይ ምግባር ከዓኒ ዝያዳ ይሰርሕሉን ይነጥፍሉን ኣሎ ማለት እዩ። ስለዚ ንሕና ብሓፈሽ ነቲ ዕዳጋ ንምባል እኹል ኳተ ዘይበልናስ በዚ ዝኸዱ ዘሎ ናብ ፅቡቅ ኣንፈት ኣሎ እንሻላ በቲ መንግስቲ ዝገብሮ ዘሎ ከዓኒ እዚ ናይ ማይን ሓመድን ምዕቃብ ብፍላይ ዘን ድጋታት ሰክዳማት ዝግበራ ዘለዋ ኣብ ናይ ማይ ምዕቃብ ንሓረስቶት ንዝስተ ማይ ኣዝዩ ውፅኢታዊ እንዳኾነ ከይድ ስለ ዘሎ ዝያዳ ኣብዚ ተደፊኡ ውን እቲ መደብ ክኸይድ ከም መደብ ይተሓዛሉ ማለት እዩ። ስለዚ ሕጂ ንሕና ዕዉታት እዮም ዕዉታት ና እናጥራሕ ዘይኮነ ዝያዳ ግን ካብኡ ዝሓሸ ካብኡ ዝማዕበለ ክኸዱ ተስፋናን ድሌትናኒ ተስፋ ጥራሕ ዘይኮነ ከዓ ክብፃሕ ከም ዝኽእል ውድ እዩ። ስለዚ እቲ መደብ ናይዞም ሓረስቶት ዘሎ ነዚ ይመስል። ምናልባት ኣብቲ ናይ መጓዓዝያ ግን ቁርብ ሽግር ኣለዎም መስመራ ክተብፅሕ ካብ ደማስ ንኣብነት ቶም ቀንዲ ሽግር ዘለዎም ካብ ደማስ ካብ ዓድረሶ እቲ መንገዲ ዘይጥጥሕ ስለ ዝኾነ ናብኡ ዝኣተዋ መካይን ቁርብ ኣብዚ እቲ ዘለዎም ናይ ሕርሻ ነገር ብኣግኡ ናብ ዕዳጋ ወሪዱ ኣብ ተጠቃሚ ህዝቢ ንክበፅሕ ገለገለ ምድናጓያት ኣለዎ እምበር ብዙሕ እዚ ገታ ኢልና ክንዛረበሉ ዝከኣል ኣይኮነን። ተንካሊእ ግን ኣከባቢ ፅርግያ ስለ ዘለዋ እቲ ፅርግያ ውን ጥጥሕ ስለዝኾነ ድሓን ስለዝኾነ ብዝተፈላለየ መንካን ገይሮም ሳብ ዕዳጋ ዘውርድሉ ዕድል ኣለዎም ማለት እዩ።

0: ሚኒስትሪ ሕርሻ እዚ ኩሉ ኣንበጣ ዝመፀሉ ግዜ ብመድሃኒትን ተጓይዮም ረድኦም እኒኦም። ምክንያቱ ብዘይከኦም ኣይከውን እዩ። ምክሪ ዘርኢ ኩሉ ዋላ ፈልሲ እውን ይሕግዙን እኒኦም። ስለዚ ሚኒስትር ኣራፋይነ ብብዙሕ ሞራልን ብብዙሕ ምክርን ብመድሃኒትን ይሕግዘኒ እዩ። ኩሉ ግዜ ይኸዶ ከዓ ከይደ ምክሪ ወስድ እቲ ምክሪ ተጠቂመ ከዓ ብዙሕ ስራሕ ኢና ዝሰርሕ። ካልእ ኣፍራዛ ባዴላ ዛባ ኣብዛ ንኡ ዞባና የምፀልና ካብታ ናይ ዕድጊ ካብኡ ከዓ ገዚአ ይጥቀም። ዘራእትን ጥሪት እውን ብወገኑ ብትኩዕን ኩሉ ዋላ ብናይ ከብቲ ዋላ በቲ ናይ ደገ ናይ ዳብ ዝመፅእ ብዓብዪ ሞራል እሱ ይሕግዘኒ እዩ ዓመት ዓመት። ስለዚ ካብ ጎናይ ኣይተፈለዩ። ንዚኦም ከዓ ዓብዪ መስጋና እየ ዝህቦም። ዓብዪ ናቶም ዝሃቡኒ ሞራል ሳለኦም ከዓ እዚ ገረብ እዚ ፀሊሙ ዘሎ እዚ ፍረ ሂቡ ዘሎ ብናቶም ሓገዝ እዩ። ሚኒስትሪ ሕርሻን ብዘራእትን ጥሪትን
1: ሓረስታይ እተእሉ ወዲ ሽቕል ለለት ሓዘ ምንማይ እንዳኣንባትከ እዚ ክመዋሰላት ሓቆ ረክባ እሽቕሉ ክምሰለ ተዓወት እምርቱ ኩሉ ሕት ሰዳ መንገቢእቱ ሓረስታይ እግሊ ተዓወት ለቃድር እለህየ ልቆሮት እግል ብዕድ ልእሉ ልእምር ወተጃርቡ ሓቆ ሓበረዩ ምን እለለት ዓበ ሰዳየት ሕድ ኣለቡኒ
2: ድሕር ኩሉ ግዜ ሰናይ ኮይኑ ሰናይ ኢኖ ድሕር ሓደ ከባቢኻ ጎርበትካ ንፍዩ እንታይ ክልተኻ ተዓዳዲምካ እንታይ ኣሎ እቲ ሕማማት ኣብቲ ገረብታይ ኣሎ ተሓጋገዝ ኢኻ ንድሕር ትዘራርብ ኮንካ ይጠቕመካ እዩ ጎረቤት ሲ እቲ ናባኻ ደየለ ንሱ ሕግዘካ ስኻ ትሕግዞ ጠቅም እየ ባህለ እየ።

0: ምስ ኣራንሺ ማንጉስ ምስቲ ማንጉስ ከዓ እስታላ ሓደ ሓሙሽተ ሽዱሽተ ዓቕሙ ከየብዝሐ ደርሁት እውን ውፅኢት ኣለዎ። ደርሁት ቀልጢፋ እንቋሖ ስለ ትህብ ኣብ ጎኑ ጎኑ ምስቲ ዓበይቲ ኣራንሺ ኣግራብ ድሕሪ 7 ዓመት 6 ዓመት እዩ ፍረየ ዝጅምር። ስጉዑ ፓፓዮ፣ ኮሚደሬ፣ ጉዕ በርበሬ ኣባና ድንሽ ኣይከውንን ዋዒ ቦታ እዩ፣ ግን ኣብ ካልእ ቦታ ድንሽ ትገብረሉ፣ ፓምያ ትገብረሉ። ሕጂ ናእሽቱ ናእሽቱ ሓጋዚ እዩ ነቲ ሓረስታይ፣ ምክንያቱ እቲ ንዓበይ ገረብ ክንዲፅበቅ ካብ ናእሽቱ ናእሽቱ ከዓ ናይ ሰራሕተኛ ናይ መድሃኒት ናይ መኮስከሲ ናይ ዛባ ናይ ኣፍራዛ ኩሉ መግዘኢ ናይ ንብረት ናይቲ ሰራሕተኛ ሓጋዚ እዩ።
1: ህጊ ኣማን ግልእት ሃገ ፋዝዓት ውሕርየቱ ትእላ ደረጃ ትእላላ ብፅሐና በዲር ሓንቲ መግዘ ምስትዕማር ዓልና ዮም ሕር እንደጋእናቱ ንሸቀል ህለና ወብእላ ገበእላቱ እትእላ ደረጃ ትእላ ባጥሓምል ህለና በዲር ሓን ሕክማ ሸቀል ዓለ ልግበእ ወምንክትበት ወጠን ለሳርሓ ልግበእ ወብዕዳም ንኸስሶ መዋጥኒን ሕኩመት ሰዳየ ሰበት ወደሎም ሰኒ ጋይሳም ህለው
2: እዚ ደ እሞ ሓደቲ ንቕሓት እንዲ ካልኣይቲ ናፅነት እዩ። ስለዚ ምስቲ ዝነበረ ኣብ ግዜ መግዛእቲ ትሒዝካ ቅድሚኡ ዝነበረ ትሒዝካ ባዕሉ እውን ናይ ነበረ ህዝቢ ኤርትራ ሕጂ ግን ወናኒ መሬቱ ወናኒ ኩሉ ነገሩ ስለ ዝኾነ እታ መሬቱ ከዓኒ ናፅነት ኣምፅኡ ባዕሉ ከም ድሌቱ ክጥቀመላ ክሰርሓላ ስለ ዘበቕዐ ስለ ዝኸኣለ እቲ መንግስቲ እውን ናፃ እዩ። ምክንያቱ ሰብ ሰሪሑ ክነብር ሰብ ተንቀሳቂሱ ነገሩ ከምኣማዕብል ባይታ ዓድል ስለ ዝሃቦም ነዚ ጉዳይ ዘይከዓ ንሶም ተጠቂሞም ናብዚ ደረጃ እዚ ክበፅሑ ክኢሎም ማለት እዩ። ተቀደም ሰራሕተኛታት ናይ ሓደ ርእሰ ማልነት ዘለዎ ወይ ናይ ሓደ ገዛእቲ ክኸውን ይኽእል፣ ናይ ሓደ መስፍን ክኸውን ይኽእል፣ ናይ ሓደ ብርጅዋ ክኸውን ይኽእል፣ ኣብኡ ተመርክሹ ሰብ ብውሕድ እቶት እናዋናብርኡ ንደቁ ከዕንግል ፍትል ነይሩ። ሕጂ ግን ብዙሕ ተመክሮ ብዙሕ ነገር ስለ ዝሓለፈ ድሕርቲ ናፅነት ግን ነዚ ባይታ እዚ ክጥቀምሉ በቂዖም እዮም። ንዑ በቂዖም ከዓኒ እታ መሬቶም ጎቦት ኹን ካልኦት ኹን እንዳገደቡ እንዳዳዳደሉ ማይ እንዳኣለዩ ብመስኖ እንዳገበሩ ሕጂ ናብቲ ዝለዓለ ናይ ድሪል ዲ ናይ ካልእ ዲ ከዓ ናብዚ ደረጃ እዚ በፂሖም ኣለዉ። ኣገለገለ ንኣይሽተይ ዋላ ይኹን እምበር ክሳብ ኣብ ኮንሴሴን ዘይኣተወ ሶላር ገይሮም ዝጥቀሙ ሓረስታት እውን ኣለዉ። ሕጂ እዚኦም ከምዚኦም ኢልና ክነብብ ዘይኮነ ግን እቲ ሰብ ሓርኮትኮት ኢሉ ፋሕቲሩ በቲ መንግስቲ ዝህቦ ዘሎ መምርሒ በቲ መንግስቲ ዘጣይሶም ዝፀንሐ

ጉዳይ ብዙሕ እዩ። ንኣብነት ናይ ተምሪ ምትእትታብ ሚኒስትሪ ሕርሻ ዝተጣየሱ ተጋደልቲ ማሕበር ተጠርኒኸን ዝኸዱሉ ምስ ህዝቢ ተቢሉ ሓላፍነቱ ዝተወሰነ ናይ ፈሻሽ ማሕበር ኣሎ ክሳብ በዓል ትራክተር ይካልእ እዚ መንግስቲ እንዳዕጥቆ ከይድ ስለ ዘሎ ነቲ ህዝቢ ነዚ ከዓ ስርኢ ዘሎ ካልእ ነቲ ካልእ መንገዲ ከዓ ክጥቀመሉ ኣብቂዕዎ እዩ ማለት እየ ዝብል

0: منين دا تعلموا ناينو سم جرادين لوايدام بزحمتم وانا بعدام ما قلت تلالوت متقرم قلت اردلوه اللي اكو
1: እቶም ሰራሕተኛ ካብኣይ ተማሂሮም ተበጉሱ መሊኦም ኣለዉ ስለዚ ካብኣይ ብዘረባ ትምህርቲ ኣየድልዮም እዩ ኣብኣይ ሰሪሖም ናቶም ይገብሩ ኣለዉ ካብዚ ናበይ ከይዶም ኣለዉ ካብዚ ንዓድረሶ ካብዚ ንታሕትንያ ንጉስ ወሪዶም ብዙሕ ማሕረስን ብዙሕ ጉዕን ብዙሕ ንታሽሙን ዓበይቲ ኣግራበትን ዝተኽሉ ኣለዉ ስለዚ ካብዚ ንላዕሊ ትምህርቲ የለን እቲ ባይታ እቲ ስራሕ እዩ ዘምህሮም ዘሎ ኣነ ዘይኮንኩስ እቲ ስራሕ እንታይ እንታይ ሽም ይፈጥረሎም ካብዚ ፈልሲ ብናፃ ወስዱ ኣለዉ ዝሕግዞም ሰባት በዚ ኣለዉ በዚ ፅራት ኣለዉ በዚ ገለር ኣላዕሊ ኣለዉ በዚ ግንዳዕ ኣለዉ በታ ግንዳዕ ዝወረድኩሞ ከዓ ኩሉ ያማን ፀጋም ንኣሽ ንኣሱ ሰብ ሓረሶት ኣለዉ ኣይ በፃሕኹምን እምበሪ ካባይ ዝወሰዱ እዮም እቲ ፈልሲ ስለዚ ዓብዪ ሓገዝ ክገብረሎም እያ ኸ ኣነ ድልየት ዘለኒ ብረብሓ ዘይኮንኩስ እቲ ህዝቢ ክሕጎስ ብማሕምድ ሮመዳን ተበጊስና ክብሉ እየ ዝደልያ ምክንያቱ ኣነ መምህሮም ክኸውን እሶም ከዓ ንዓይ ተኸትልዮም ከዓ ካባይ ንላዕሊ መማህራን ክኾኑ ሎባ ዝሕልፈሎም ኣነ

ኣነ ሕጂ እንታይ ምበልኩ መሰካ ሓደ ነገር ክፅግመኒ ከሎ ሲ ብዙሕ ዋላ ዚ እንዳ ስፔራ እንታይ ትረክቦን ኢኻ ንኣብነት ትቦ ናይ መንግስቲ ኣሎ በዓል ባፀ ስራሕ ኣሎ ትቦ ብዘይ ትቦ ትጎቦታት ብትቦታት እዩ ዝሰጥን ትቦካ የለና ኣብዛ ዓዲ ሕጂ ናይ መንግስቲ ደገፉ ብጣዕሚ እዩ ዘድልየና ንኣናሳ ተክሮ ክገብረልና ኣለዎ ቦታት ስራሕ ኣሎ ባፀ ይህበና ብገንዘብና ማለት እዩ ብገንዘብና ድሕሪ ሓጊዙናስ ብጣዕሚ ውፅኢት ምኾነ

ነቲ ገረብ ካብ 6,000 ናብ 50,000 ገረብ በፂሐ እዚ የማን ፀጋም ትሪኦ ዘለካ እዚ ማንጉስን ዝራንሽን ኣብ ምንታይ በፂሑ ኣሎ ረኣዮ ኣነ ሕጉስ እየ እቲ ዝመፅእ ዝበለዶ ከዓ ከምዚ ናተይ ሰሪሑ ክሕጎስ ናቲ ምኒታይ እዩ ለቦዋ ከዓ ይሕልፈሎም።

ክንዲ ናብ ደገ ዝኸይድ ኣብ ውሽጢ ገዝኦም ለሚን ድዩ ዘይትቡን ድዩ ካልእ ኣግራብ ድዩ ኩሉ ዚ ከተማታት ይኣትወ ኣሎ ይጥቀመሉ ኣሎ። ምናልባት ከም ንሕብብ ዝኣመሰሉ ማሕበር እውን ኣለና ሓረስቶት እዮም እዚኦም በቲ ሓደ ወገን ክትሪኦም ከለካ። ስለዚ ኣብዚ ከባቢ ከም ደርሁ ድዩ ከም ንህበ ድዩ እናገበረ ንመነባብርኡ እኩል ታሪፍ ክገብር ተኽእሎ ስለ ዘለዎ እቲ መንግስቲ ዝህቦም ዘሎ ዕድል ከዓኒ ተጠቂሞም ናብ ዝበረኻ ንክኸዱ ተስፋና እዩ። እዚ ለባዋ ንህቦም ጉዳይ ጥራሕ ዘይኮነስ ክብፅሕ ስለ ዝኽእል ከም በዓል ምቁር ድንሽ ድዩ ብኣብኡ ነቲ ህዝቢ ክጠቅም ዝኽእል ኣብ ካንሸሎኡ ድዩ ኣብ ኣብያተ ትምህርቲ ድዩ ኩሉ እዚ ተኣታት ኣሎ። ምክንያቱ እቲ ንህቢ ምናልባት ምስ ሰብ ስለ ዝጓዳ ርሓቂ የድል ይኸውን ዘንደረዊህ ናይ ጓደናታት ዲናይ ካል እዳምፀት ሕርሻ ከምትለካ ፀናሕ ኩን ይህቦም ስለ ዘሎ እዛ ዓብት ዕድል እሲ ተጠቀምቲ ንክኾኑ መንግስቲ ኩሉ ገብር ኣሎ። እሳቶም እውን ነዚ ዕድል እዚ ተጠቂሞም ነማናባብሮኦም ነምሕያሽ እቲ ዝግበር ዘሎ ኣብ ግብሪ ናይ ምውዓል ሓላፍነትን ግደሰኦም ስለ ዝኾነ ነዚ ክጥቀሙሉ ኣነ ክላቦ ዝኽእል።

ታም ቅስም ዘራእትን ጥሪትን ቅስም ናይ ወዚራት ዘራዓ ምኖም ዓብ ሰዳይት ሰበት ረክብ ወኣና ሃየኒ ሽቁል ምስለ ሽቁል የለ ገይሽ ሞራል ሰበት ረክብ እሊ ኣግራብ ሊ ትሪኦ ኣለኩም ልዕጨይሊ እሊ ፍለሊ ፈሬ ላ ወላ ምንሓር ለመፅ ወለዶታት ሃየኒ ከምንናየ ግልጊሶ ከምንናየ ግሩም ግለታ ሓገዝ ግልርከቦ ፊናየቱ ድብ ሓረሶት ማለት ያኒ መሳዕዳ ሙሉእቲ ሓረሶታ ይደዋሒለተንያ ፋልሴ ኣማጊናኻ ካሓው ወመቶረክ ትክሪበን ከሎ መቶረ ግና ኢነልካ ካበዮ ላሑት ነኒን ኮ ኢነልካ ካበዮ መሳሪ ፈደን ኮ ኣማጊና ተን መሳዕዳ ታኬ ኢነልካ ካባሃም ያኒ እመንቲ ያድገ ዓገንብሲ ሸዓብ ያድገ ወብዓረዛ ሸዓብ ያድገ ተምህ ብሰበታ ያኒ ላኑ ሕውቲ ሞራል ኮ ሒሕንኮ ኪኒ እመን ይከጉፍቶም መሳዕዳ ኮ ሒሕንኮ ኪኒ እመን ይከጉፍቶም ተግብሶ ሽቁል ያድጌት እያ ዓመል ያድጌት እያ ወ ኣራንሺት ክልያ ኮ ደረጃ ጉፈት እያ ኣማትያ የብል ክኒ እጉታኖም ተም ሰበታ እማ እንተኒ ይደዋ ሒለተነም ዓሊ ዓብዳላ ያነ ወሑሴን ዓሊ ያነ ናስር መሓመድ ያነ ጀራን እትባዕል ሞሳ መሓመድ ኣዱም ለል ያነ እኮ ብዓረዛ ደዋ ሒለተነን ክንታይ ታከ ኮሪክተን ኮለ ኣገና ለ ታ ገሌራ ትላመገለለ ሓሊማ ዓሊ ታነ ያኒ መንጎ መሪ ታ የተይ ብሊና ኣራንሽ ትክልኒያ ኮ ደረጃ ጉፌኒ ኣራንሽ ስቁሉ ኦርብሻም ሚደግኖኒ ተም ሰበታ ተይ ሰረለ ተነ ተሚተ ዋላዶ ተየተበሊ ጀራድን ትክሊኒ ኣኑ ጉፌከ ጉፎና ኣለ ፈሪማ

ሰላም ሰላም። ኣብ ዝተፈላለዩ ቦታታት ብምዃን ንምካል ሰዓታትና ክፅበይ ይፀናሕኩም። ክቡራትን ክቡራንን ተኸታተልትና ከመይ ቀኒሖም? ሎሞና ኣኹም ተኸታተልቲ መደብና ንምዝናይ ከም ቆፅራና ሰዓትና ኣኸቢርና ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ንምቕራብ ተዳሊና ኣለና። ንስኻትኩም እውን ነቶም ቀሪብናዮም ዘለና ትሕዝቶታት ምሳና ሓቢርኩም ክትከታተልዎም ብክብሪ ይዕድም። ንሎሚ ከም መኽፈቲ ቀሪብያ ዘለኹ ደርፊ ከላልየኩም ናይ ድምፃዊ መንእሰይ ኣቤል ክፍሎም እያ ክትከውን ካብ ደርፍታቱ ኣብ 2025 ዘፍረያ ኣይተፈላለና እትብል ፍቕራዊ ደርፊ እያ ክትከውን ብኣ ክንጅምር ኢና። ቀፂሉ ዝቐርብ ደርፍታትና ንምልላይ ደጊመ ክምለሰኩም እየ። ናብ ሙሉእ ትሕዝቶ ደርፊ ድምፃዊ ኣቤል ክፍሎም ክንሰገር

ክቡራትን ክቡራን ተኸታተልትና ብመንእሰይ ድምፃዊ ኣቤል ክፍሎም ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ከም ዝተዓዘብኩሞ ኣህዲሉ ፈሊሙሎ ካብዚ ብምቕፃል ክልተ ደርፍታት ክህልዋና ኢና ከታቲልና። ሓንቲ ናይ ድምፃዊ ቴበን ፀጋይ ሓቢቢ እትብል ደርፋ ኣብ 2025 ናብ ህዝቢ ዝቐረበታ ክትከውን ከላ ካብኣ ቀፂላ ክልተ ድምፃውያን ሃገርና ሓቢሮም ዝደረፍዋ ሃገራዊት ደርፊ ክትከውን እያ። ናይ ገዲም ድምፃዊት ሄለን መለስ ከምኡውን ቃል ኣብ ተወልደ መድህን መትከሉ ዘፅናዐ እትብል ክትከውን እያ። ተኸታቲለን ድሕር መቕራብን ሕጂ እውን ደጊመ ክምለሰኩም።

ካብዚ ቀፂልና ክቡራት ተኸታተልትና ቆርብ ንድሕሪት ክንመለስ ኢና። ናይ ድምፃዊ ተኽለ ተስፋ ዝጊ ካብ ደርፉ ፍቕረ ይተለመኒ እትብል ደርፊ ናብኹም ከነቅርብ ኢና። ካብዚ ብምቕፃል ካብ ቀፂላ እትቐርብ ደርፊ ናይ ድምፃዊት ፋጥማ ስሌማን ዩኖሪዮ እትብል ናይ ሳሆ ደርፊ ቀሪብና ኣለና። እዘን ደርፊ እውን ሕጂ ተኸታቲለኒ ከቅርባ ክቡራትን ክቡራንን ተኸታተልትና

0: ቃል በዓሎ ትሪኦ ከለካ ዳሃይ እዩ ዝብል ዳሃይ ናይ ዝኾነ ነ
1: ሄራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፈለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዮ
3: ትግራይ ትግርኛ
4: ሰማዕ ኮኸኒ ኣይፀላኳን መርከዝ ዘሎ
5: ዘይግሙኻ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማ ጎዳንገለያለው ሾማውራር ፈላኣኩኖ ፅቱባ ናይ ናሜኮ ኣይንኮኖ
7: ኣደይ ወላዲተይ ደርፍ ክጅምር ከለኹስ ብዛዕባ ሓንቲ ሞት ኣዩ
8: እንተሓሸኒ ኢልከ ገዲፍ ክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራት ተኸታተልቲ ህርመት ዝቐርብ ዘሎ ደርፍታት ኣዛናይ ክህሉ ተስፋይ ሙሉእ ካብዚ ብምቕፃል ዘለዋና ደርፊ ከላልየኩም ሓንቲ ናይ ድምፃውያን ክልተ ድምፃውያን ሃገርና ሓቢሮም ዝደረፍዋ ናይ ሜዳ ደርፊ ቅሩብ ንድሕሪት ምልስ ክንብል ኢና ሂቦኦ ትብል ብድምፃውያን ተስፋይ መሓሪፊ ሒራ ምስ ፅገ ተክሊ ሰንበትን ብፆቶምን ኮይኖም ዝሰርሕዋ ስራሕ ክትከውን እያ። ካብኣ ቀፂላ ቀሪብናያ ዘለና ናይ ኮሜዳን ዮናስ ምሕረት ኣብ ማይናስ ካብ እስርሑ ሓሚዳ እትብል እስርሑ ኢና ቀሪብና ዘለና ተኸታቲለን ክቐርባ የን።

0: ኣኪልዎም ብደበላ ሓለፈ ቐኒዳ ኣቦ ስድራ ጽንዓት ክትገብሪ ግን ገዲፉ ሓደራ
1: ጽንዓት ክትገብሪ ግን ገዲፉ ሓደራ
0: ጽንዓት ክትገብሪ ገዲፉ ሓደራ
1: ሄቦ ደባል ዋናይት ለይለሽ ደኒ ሄቦ

0: ቃል በቃል ትሪ ከለኻ ዳሃይ ዝብ ዳሃይ ናይ ዝኾነ ነገር
1: ሸራ ሕጂናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአይ ሕጂ
2: ብልዕሊና መፅኡ ከልዕላን ትራእ ይፍለጥኒ ዋላ ሰብሲ ዝምጥሎን እዩ
3: ትግራይ ትግርኛ
4: ሰማዕ ኮኸኒ ኣይፀላኳን መርከዝ ዘሎ ስለ ዝኾነት
5: ግሞ ከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማ ጎዳንገለ ያለው ሾማውራር ፈላኣኩኖ ሱቱባናይ ናሜኮ ኣይንኮኖ
7: ኣደይ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣዲዩ
8: እንተሓሸኒ ኢልከ ከዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ትሕዝቶታት መደብር መስለ ምክተልኩም ኣዝየ እንዳመስገንኩም ምክተልኩም ክትቅፅሉ ደጊመ ብክብሪ እየ ዝዕድም። ክቡራትን ክቡራትን ተኸታተልትና ካብዚ ቀፂልና ቀሪብና ዘለና ደርፊ ብድምፃዊት ሳባ ዓንድ ማርያም ዝተደርፈት ግደፍ እትብል ፍቅራዊት ደርፊ ክትከውን እያ። ካብኣ ተኸቲላ እውን ቀሪብና ዘለና ደርፊ ሃገራዊት ደርፊ ናይ ገዲም ድምፃዊ ሃይለ ገርብሩ ካብ ደርፍታቱ ኣለዋና እትብል ኣብ 30 ዓመት በዓል ናፅነት ሃገርና ዝደረፈያ ክትከውን።

ደጊምና ተመሊስና ኣለና። ክቡራትን ኣፍቀርትን ትሕዝቶ መደብር መተ ዘለዋና ደርፍታትን ሕጂ እውን ከላልየኩም ሓንቲ ናፊቅ እምበር እትብል ናይ ድምፃዊ መርሃዊ ኪዳነ ቃርያ ካብ ደርፍታቱ ኣብ 2019 ዘረፋ ክትከውን ከላ ካብኣ ቀፂላ እውን ናይ ገዲም ድምፃዊ ሓጎስ ብርሃነ ደርፊ ከነቐርብ ኢና። ካብ ናይ ሓጎስ ንሎሚ መሪፅናያ ዘለና ደርፊ ኣብሻይ እትብል ክትከውን እያ።

ሰዓታትና ናብ መካል ገጹ ስለ ዝኾነ ክቡራትን ክቡራን ተኸታተልትና ኣብዘን ዘለዋና ሰዓታት እነቕርበን ደርፍታት ሓንቲ ብድምፃዊ ረዘና ዓለም እምቢላ እትብል ክትከውን ከላ ካብኣ ቐፂላ ሓዲኡ ምረፂ እትብል ብሃኒባል ዓለም ኣብ 223 ዝደረፋ ክትከውን እያ። እዘን ክልተ ደርፊ ፍቕራውያንን ናብኹም ክቐርባ የን። ኣብ ምዝዛም እነቕርባ ደርፊ እንታይያ ክትከውን ሓቢረ ድማ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ክንዛዝም ኢና። ኣቐዲምና እዘን ክልተ ደርፍታት ግን ናብኹም ከነቕርበን

0: ቃል በዓሎ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ነገር
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአይ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፍለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዩ
3: ትግራይ ትግርኛ
4: ናጋፊስካ ተዓርዳ ከዶ ሰማዕኮ ከዓ ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማጎዳ ገለያሎቾ ማውራር ፈላኣኩኖ ሱቱ ባላይ ናሜኮ ኣይንኮኖ
7: ኣዴ ወላዲተይ ደርፍ ክጅምር ከለኹስ ብዛዕባ ሓንቲ ምውት ኣዲዎ
8: እንታሓሸኒ ኢልከ ከዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ክቡራን እንተ ኸታተልትና በዛ ቀፂላ እትቐርብ ናይ ዓገባ ኢብራሂም ኣብ ቦሎኛ 91 ዝደረፋ ናይ ኩናማ ደርፊ ኣባይ ኣባካኖ እትብል ደርፊ ብኣ ክንዛዝሚና ትሕዝቶታትና ኣዛናይ ፀኒሑ ክኸውን ኣብ ናይ ሎሚ ሰሙን ተስፋዩ ሙሉ እዩ ዝመፅእ ሰሙን ክኸውን ምርኸብና ኣብ ዝመፅእ ሰሙን ብሰላም ብጥዕና የረኽበና ኣብ ትሕዝቶና ንዝህለወኩም ሃና ፅርኢት ይኹን ኣፌታ ድማ ብቁፅ ቴሌፎን 2820 ከምኡውን 1264 47 ኣብ ናይ ስራሕ ሰዓታት ክድውሉ ኢኹም ትኽእል ኢኹም ናይ ወትሩ ተቐበልቲ ርእቶኹም ኢና ሰሰናይ ምነ ሰላም።

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩ
1: ወለ ልወደይ ኮኮ ፈገርኩ ግን ይደይ ይኮን ብኣድሃም ከማን ግን ይደይ ግን እትፋነዮም ትንሻኣሎ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ

0: ኖ ማሕበር ድበይን ከም ኣትከረምቲ በስለሰኒ
1: ሞለይ ሃሸም እሊ ሽዕርካ ኣነ ፃባጥ እይሃላ ክልትጎሚቃ ድርክሉክሉ እታ ኖ ላኪ ምስሊ ኣለና
0: ኖ
1: ኖ
0: ኖ ሳልፍ
1: ኖ ሳልፍ
0: በስ
1: ማማ
2: ስማዓና ረ
3: መራለይ ሕነ ኣሎ ብያ ሓዳር ያ ክበስ ተዓብና ያ ከንዲ በዓ ኣትፍላን ኣድ ዓመትኩም ኣድ ሓልኩም ክንጀረ እግሎ ወክእና ሰደይት ዝሓዝ ኣሎ ወላ ዓድ ብዓመተን ክና ትፋግሮ እግሉ እትልብል ያ ክሳልፊ ትብክርበት ገባዲና ትንፋስ ኣነ ትንፋስ
4: ኣብያ ሓዳር ንኣገርም ወንስነ ንብል እንታ መልህ ለካ ዶርተ ከዲ ምሽክለት ሓተ ዲበላ ተኣትየና ኣለካ
3: ኣምሽያ ታዕባነ ደየክእክብ ያ ኣነ ቃደመዘት ምሽክለት ንደእተየኮ እንታ ዝሓላልካ ህግል ይእምር ውግሪ ኣላማ ረቢ ልሕገዘኒ ድብካ
4: ኣነ ደወሱ ጉሩሽ ንግልባል ሑትከልእፍ ጉር ዓልኮ እቲ ኣሒድ ምን ትጀማዕ ርኢካ ወህደይኮ በኣል
3: የወሃዲ ትግባእ እንታይ ግትህደ ሓር ኣነገስለከ ኣርሃ ኣዳም ሓቆ ግለ ኣዳም ገለ ዋዳካ ወደየኮ ወሀብኮ ወክእፍዓልኮ ለልብል ከምሰል ይሃባ ወከምሰል ይዋዳት እያ ጡራ
4: ትምበል ትምበል ቴለፎን ማፅና ኣለ ንወስእ
3: ቴለፎን
4: መርሓባ ዳዊድ ሰኒም እዩ ለድየሊ እግለለ ትብለና ዓልካታ ሰኒ ሰኒ ፎም ኮከ ነጣኒ ለበፅሒት ለናይ ምነ ድካንሳልሕ ምንንሰ ዲቡ ትለካ ድሃልኩ ወገለህ

0: ኢራን 14 ነጥብታት ዝሓዘ እማመ ሰላም ብመገዲ ፓኪስታን ናብ ኣሜሪካ ከም ዝለኣኸት ተቓሊዑ። መንግስቲ ኩባ ኣሜሪካ ኣብ ልዕሊ ሃገሩ ንዝወሰነቶ ሓድሽ እገዳ ዘይሕጋዊ ክብል ኮኒንዎ። መንግስቲ ቻይና ብኣሜሪካ ኣብ ልዕሊ ትካላት መጻረዪ ነዳዲ ሃገሩ ንዝፀደቐ ሓድሽ እገዳ ዝዓግት ውሳነ ኣውፂኡ። ብባሕቲ ጉንቦት መበል 19 ስነ ፍልጠታዊ ዋዕላ ዘቃንዐ ፋርማስቲካዊ ማሕበሪ ኤርትራ ትማለ ቀዳም 2 ጉንቦት መበል 20 ሓፈሻዊ ጉባኤ ውቃኒዑ። ጋዜጠኛ ሳሙኤል ላብቲ ሚካኤል ንዘዳለዎ ጸብጻብ ኣብርሃም ዓንደ ማርያም ከቕርበልና እዩ።
1: መበል 20 ሓፈሻዊ ጉባኤ ፋርማሲቲካዊ ማሕበር ኤርትራ ብሉፅነት ሰሞያ ፋርማሲ ብምዕባይ ውሕስነት ጥዕና ነረጋግፅ ብዝብል ቴማ ትማሊ 2 ጉንቦት ኣብ ኣስመራ ሆቴል ኣስመራ ፓላስ ተቓኒዑ። ፕሬዚደንት ማሕበር ኣቶ ኣብርሃ ገብረ ኣብ ዘስምዖ ቓል ኣብ ገስጋስ ማሕበር ውፅኢታዊ ትምህርትን ተመክሮን ከም ተቐስመ፣ እዚ ድማ መርኣያዊ ውፉይ ጻዕሪ ኣባላት ከም ዝኾነ ብምጥቃስ ንኣሰናዳኢት ኮሚቴ ኣመስጊኑ። ሞያዊ ማሕበር ምቓም ቀሊል ቀጻልነቱ ምውሓስ ግና በዳሀ ምዃኑ ብምግላጽ ማሕበር ብልዕል ወንን ሓያል ናይ ዕዮ ስነ ምግባርን መንእስያት ኣባላት ከም ዝዕምብብ፣ ኩልንትናዊ ምዕባለ ንምርጋጽ ግና ንቑሕ ተሳትፎ መላእ ኣባላት ከም ዝሓትት ኣገንዚቡ። ኣብቲ ጉባኤ ጸብጻብ ዝተፈላለያ ሽማግለታት ምስ ቀረበ ንጉዳይ ኣባልነት፣ ጎስጋሳዊ ንጥፈታት፣ ክለሳ ቅዋም ማሕበርን ፊናንሳዊ ንጥፈታትን ዝምልከት ዛዕባታት ቀሪቡን ብዕምቆት ተዘቲሉን። ተሳተፍቲ ድሕሪ ዘካየድዎ ዘተ ኣመኻሪ ቦርድ ዝዋቐረሉ ባይታ ክጣጣሕ፣ ጸብጻብ ኣታዊታትን ወጻኢታትን ማሕበር ክንጸርን ኣባላት ክፍሊቶም ኣብ ግዜኡ ኸማልኡን ኣፍልጦ ኣባላት ኣብ መምርሒታትን ሕጋጋትን ማሕበር ክብርኽ፣ ሓበሬታ ናብ ኣባላት ኣብ ግዜኡን ብዝግባአን ክበጽሕ፣ ከምኡውን ኣባላት ጸጋታት ማሕበር ኣብ ረብሕኦም ከውዕሉ ዝብርእቶታት ኣቕሪቦም። ኣብ መወዳእታ 12 ዝኣባላታ ሓዳስ ኣካየድት ቦርድ ከምኡውን ኣካል ውሽጣዊ ኦዲት ተመሪጾም። ኣብ ትሕቲ ሚኒስትሪ ጥዕና ዝነጥፍን ኣብ ወርሒ ነሓሰ 1992 ዝተመስረተን ፋርማሲቲካዊ ማሕበር ኤርትራ ኣሳ 380 ምዝጉባት ኣባላት ኣለውዎም።
0: ኣብ ንኡዞባታት ፎርቶሳዋን ተሰነይን ብማሕበር ተጠርኒፎም ዝነጥፉ ልማዕቲ ጀራዲን ብ24 ከምኡውን ብ28 መያዝያ ጉባኤ ብምክያድ ፍርያቶም ብምዕባይ ዘቤታዊ ጠለብ ንምምላእ ኣበርቲዖም ከም ዝሰርሑ ኣረጋጊፆም። ማሕበራ ልማዕቲ ጀራዲን ንኡዞባ ፎርቶሳዋ 4ይ ጉባኤ፣ ማሕበራ ልማዕቲ ጀራዲን ንኡዞባ ተሰነይ ድማ 7ይ ጉባኤ ኣብ ዘቃንዕሉ ኣቦ ወንበር ማሕበራ ፍረይቲ ኣሕምልትን ፍረታትን ዞባ ጋሽባርካ ሓጂ ዳውድ ሓጂ ማሕሙድ ኣብ ዘስምዖ ቃል ሓረስቶት ብተናፀል ዘካይድዎ ፃዕሪ ውፅኢታዊ ስለ ዘይኮነ ብደረጃ ዞባን ንኡዞባን ማሕበራት ብምምስራት ክነጥፉ ኣተሓሳሲቦም። ኣቦ ወንበራት ክልቲኡ ማሕበራት ብወገኖም ብደረጃ ንኡዞባ ዝተጠርነፉ ሓረስቶት ንባህርያዊ ፀገማትን መድረኻዊ ሕፅረትን በዲሆም ዘቤታዊ ጠለባት ኣብ ምምላእ ዘይነዓቓ ዝተዋፅኦ ይገብሩ ከም ዘለዉ ብምጥቃስ ንጥፈታት ማሕበር ዝሕይል ስልጠናታት ክውደባ ዘኻኺሮም። ኣብ ማሓደርቲ ናይተን ንኡዞባታት ድማ ሕፅረት ነዳዲ ዘይውሕልል ኣጠቓቕማ መሬት፣ ጨዋምነት ሓመድን ማይን ዘይምቹዕ ዕዳጋን ካብ ዓበይቲ ብድሆታት ምዃኖም ብምጥቃስ ሓረስቶት ፀሓያዊ ፀዓት ከተኣታትዉ ባህርያዊ ድኹዕን ምቅያር ዘራእትን ከዘውትሩ ከምኡውን ከም መሓድሮ ዝኽእሉ ስፍሓት ከልምዑን ናይ ምህርቲ ወቕቲ ክሕልውን መኺሮም። ኣብ መወዳእታ ኣመሓዳር ዞባጋሽ ባርካ ኣምባሳደር ማሕሙድ ዓሊ ሑሪ ዕድመ ናይተን ማሕበራት ኣብ ግምት ብምእታው ኣብ ዕዳጋታት ዝግበር ዘሎ ኣቕርቦት ዘነይት ከም ዘይኮነ ብምጥቃስ ኣልማዕቲ ጀራዲን ነፍራይነት ካብ ዝዕንቅፉን ኣዋጅ ምሕደራን መዓላን መስናዊ ሕርሻ ካብ ዝጥሕሱን ተግባራት ክሕየቡ ኣተሓሳሲቦም። ስፖርታዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ትማሊ ብውዕውዕ ሃዋህ ተዛዚሙሎም። ብዛዕባ እዚ ብ12 ዓይነታት ስፖርት ን8 ዋርሒ ዝቐጸለ ንጥፈታት ወኪል ኤሪና ዮናታን የዕብዮ ዘዳልዎ ጸብጸብ ኣሎ ፊልሞን ዞሙይ።
2: ስፖርታዊ ንጥፈታት ተምሃሮ ደፍአ ሓይሊ መቐይሮ ብዝብል ቴማ ን8 ዋርሒ ዝቐጸለ ስፖርታዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ዓመተ ትምህርቲ 2025-2026 ኣብ ስታድዮም ኣስመራ ብውዕውዕ ሃዋህ ተዛዚሞም። ኣብቲ ብሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ዝተኸፍተ መዛዘሚ ስነ ስርዓት ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፊ ስፖርት መምህር ሞሳስጊ ገዝሀይ ኣብ ዘስምዖ ቓል ሎም ዓመት ልዕሊ 14,000 ተምሃሮ ኣብ 12 ዓይነታት ስፖርት ከም ተሳተፉን ምዕሩይ ተሳታፍነት ደቂ ኣንስትዮ ዝተረኣየሉ ከም ዝነበረን ገሊፆም። ስፖርት ኣብ ዘለናዮ መዋእል ኪንዮ መዘናግዒ መለለይ ሃገራዊ መንነት ከም ዝኾነ ጠቒሱ

0: ሚኒስትሪ ትምህርቲ ብመገዲ ኣብያተ ትምህርቲ ምዕቡል ሃገራዊ ባህሊ ስፖርትን ምኽስኳስን ሓበን ሃገር ዝኾኑ ተካእቲ መንእስያት ንምምልማልን ዓበ ተራ ይፃወት ከም ዘሎ ብምግላጽ ነቲ መደብ ንምድማቕን ንምዕዋትን ንዝፀዓሮም ኣምሃራን ኣለይቲ ተምሃሮን መራኸቢ ብዙሃንን ኣመስጊኖም። ኣብቲ ኣጋጣሚ ብኩሉ ዓይነታት ስፖርት ካብ 7 ንኡዞባታት ንኡዞባ ደቡባዊ ምብራቅ ካብ 22 ናይ ካልኣይ ደረጃ ኣብያተ ትምህርቲ ድማ ቤት ትምህርቲ ባርካ ጎብለል ብምዃን ተሸሊመን። ብዘይካዚ ኣብ ግጥማት ኩዕሶ እግሪ ደቂ ኣንስትዮ ካልኣይ ደረጃ ቤት ትምህርቲ ሓላይ ቀዳሚት ወፅያ ኣብ መወዳእታ እቲ ስፖርታዊ ንጥፈታት ክውን ክኸውን ኣበርክቶ ንዝገበራ ትካላት መንግስትን ውልቀ ሰባትን ናይ ምስጋና ወረቐት ተዓዲሉ።
1: ተምሃሮ ዞባ ደቡብ ባህላውን ስፖርታውን ፌስቲቫል ተምሃሮ ንሃገራዊ ጥምረት ብዝብል ቴማ ካብ 1 ክሳብ 3 ጉንቦት ኣብ ከተማ መንደፈራ ተኻይዶም። እቲ ኣብ 12 ንኡዞባታት ካብ ዝርከብ ኣብያተ ትምህርቲ ዝተዋፅኡ ናይ ማእከላይን ካልኣይን ደረጃ ተምሃሮ ዝተሳትፍዎ መደብ ግጥማት ኩዕሶ እግሪ መርበብን ሰኪዒትን ከምኡውን ውድድራት ሓፈሻዊ ፍልጠት ድራማ ቅብኣ ሙዚቃ ግጥሚ ክትዕ ምህዞን ሰንዓን ዘጠቓልል ነይሩ። ካብ ኣዋሃቲ ናይቲ መደብ መምህር በላይ ኑር ሕሴን ኣብ ዘስምዖ ቃል እቲ ቕነ ኪነቲ ተምሃሮ ዝምባሊኦም ንኸለልዩን ተመክሮታቶም ንኽለዋውጡን ዝፈጥረሎም ዕድላት ሃገራዊ ፍቕርን ስኒትን ንምኩላዕ ሓጋዝ ተራኸም ዘለዎ ገሊጹ። ኣብ ምምሕዳር ንኡዞባ መንደፈራ ሓላፊ ምምሕዳርን ፋይናንስን ኣቶ ገብረ ገርጊስ ገብረ ድንግል ድማ ዓመት መፀ ኣብ ቅንያት በዓል ናጽነት ዝውደብ ቅነ ተምሃሮ ዞባ ደቡብ ተምሃሮ ካብ ከባቢኦም ወፂኦም ምስ ካልእ ከባቢታት ንኽላለዩ እውን ዕድል ከም ዝኾነ ሓቢሮም። ኣብ ንኡዞባ ዓተ ከሌዛን ብ30 ሚያዝያን ሓደ ጉንበትን ምርኢት መጻሕፍትን ምህዞን ሰንዓን ተኻይዶም። ዕላማ እቲ መደብ ኣብ ሕብረተሰብ ብሓፈሻ ኣብ ተምሃሮን መንእስያትን ከዓ ብፍላይ ንዘሎ ናይ ምንባብን ምምሃዝን ክእለትን ብቕዓትን ንምዕባይ ከምኡውን ዝምባሊኦምን ክእለቶምን ንምልላይ ምዃኑ ዝሓበረ ሓማመተ ኣብቲ ንኡዞባ መንእሰይ ንርኣዮ ረዘነ እቲ መደብ ደረጃ ንኡዞባ ንኻልኣይ ግዜኡ ይካየድ ከም ዘሎን ምዝሓለፈ ዓመት ብምንጻር ቁፅሪ ተዓዘብቲ ከም ዝወሰኸን ገሊፆም። ሓላፊ ባህልን ስፖርትን ጥዕናን መምህር ሰሎሙን ጸጋይ ብግድኡ እቲ መደብ ንኽሕይል መንእስያት ናይ ምንባብ ባህሊ ክህልዎም ወለዲ ድማ ነቲ መደብ ብቐርባ ክከታተልዎን ክድግፍዎን ኣዘኻኺሮም። ተሳተፍቲ ብወገኖም እቲ ምርኢት ብቐርባ ዝደረኻዮ መፅሓፍ ብርትዕ ዋጋ ንኽትረክብ ሓጋዝ ምዃኑ ብምጥቃስ ዝያዳ ክምዕብልን ቀጻልነት ክወሓስን ተላብዮም። ኣብ ዞባ ዓንሰባሎም ዓመት ሻድሻይ ቅነ ምርኢትን መሸጣን መጻሕፍትን ከምኡውን ሳልሳይ ምርኢት ምህዞን ሰንዓን ይካየድ ኣሎም።

ክቡራትን ክቡራንን ስዕብ ዜናታት ሃገራት ወፃኢን ምክትታልኩም ደጊመ ብኽብሪ ዕድመኩም። ኢራን 14 ነጥብታት ዝሓዘ እማመ ሰላም ብመገዲ ፓኪስታን ናብ ኣሜሪካ ከም ዝለኣኸት ተቓሊሑ። ብመሰረተ መዓከና ዜና ኢራን እዚ ሓድሽ እማመ እዚ መልሲ ናይታ ኣቐዲሙ ብኣሜሪካ ዝቐረበ 9 ነጥብታት ዝሓዘ እማመ ሰላም ከም ዝኾነ ተሓቢሮም። እቲ እማመ ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ ዘሎ መጥቃዕትታት ደው ክብል ብደብዳብ ኣሜሪካን እስራኤልን ኢራን ናይ ዝወረዳ ክሳራታት ካሕሳ ክፈላ ኣብ መጻየብ ልዕሊያ ተመሳሳሊ መጥቃዕቲ ከም ዘይፍፀም ዘረጋግፅ ውሕስነት ክወሃባ እገዳታት ክለዓለላ ሰራዊት ኣሜሪካ ካብ ከባቢታት ኢራንን መላእ ዞባ ማእከላይ ምብራቕን ክወፅእ ኣብ ልዕሊ ወደባት ኢራን ፀኒዑ ዘሎ እገዳ ክለዓል ከምኡውን ንመጻብኦ ሆርሙዝ ዝምልከት ሓድሽ ናይ ምሕደረ ኣገባብ ክምስረት ዝብል ነጥብታት ይርከቦም። ፕሬዚደንት ትራምፕ ኣብ ማሕበራዊ መራኸቢታት ኣብ ዝዘርግሖ ፅሑፍ ነቲ ብኢራን ዝቐረበ ሓድሽ እማመ ከም ዝምርምሮ እኳ እንተሓበረ ክቕበሎ ዘሎ ተኽእሎ ግን ትሑት ከም ዝኾነ ገሊጹሎም። እዚ ምዕባልታት እዚ ዝኽሰት ዘሎ ፕሬዚደንት ትራምፕ ኣብ ልዕሊ ኢራን ተወሳኺ መጥቃዕቲ ከም ዝኽእል ኣብ ዝሕብረሉ ዘሎ እዋን እዩ። ሰራዊት ኢራን ብወገኑ ኣሜሪካ ብልዕሊ ሃገሩ ከተካይዶ ንትኽእል ዳግማይ መጥቃዕቲ ተሪር መልሰ ግብሪ ከም ዝህበሉ እዩ ዘጠንቀቕ ዘሎ። መንግስቱ ኪባ ኣሜሪካ

ልዕሊ ሃገሩ ንዝወሰነቶ ሓድሽ እገዳ ዘይሕጋዊ ክብል ኮኒንዎም። ዝተገልጸ ፕረዚደንት ትራምፕ ብሓደ ግንቦት ነቲ ንልዕሊ 6 ዓመታት ኣብ ልዕሊ ኩባ ጸኒዑ ዘሎ እገዳ ኣሜሪካ ዘስፍሕ ናይ ፈጻሚ ኣካል ትእዛዝ ድሕሪ ምኽታም እዮም። ሚኒስተር ጉዳያት ወፃኢ ኩባ ብሩኖ ሮድሪገዝ ኣብ ዝሃቦ መግለጺ እቲ እገዳ ንኣህጉራዊ ሕግን ቻርተር ውድብ ሕቡራት ሃገራትን ዝጥሕስ ከምኡውን ንህዝቢ ኩባ ንመቕጻዕ ዝዓለመ ከም ዝኾነ ወቒሱሎም። ኣሜሪካ ኣብ ልዕሊ ኩባ ይኹን ካልእ ሳልሰይቲ ሃገር በይናዊ ስጉምቲ ናይ ምውሳድ መሰል ከም ዘይብላ እቲ ብሚኒስተር ብተወሳኺ ሓቢሮም። ኣሜሪካ ካብ 1962 ዓ.ም ሒዛ ኣብ ልዕሊ ኩባ ፅዲቓቶ ብዘላ በይናዊ እገዳ ኣብ ልዕሊቲ ሃገር ናብ ኣስታት 1 ትሪልዮን ዶላር ዝገማግም ቁጠባዊ ክሳራ ከም ዝወረደ እዮም ፀብጻባ ዝጠቕሱም። ጽላታት ነዳዲ፣ ትምህርቲ፣ መጓዓዝያን ህንፃን ብሳዕቤናት ናይቲ እገዳ ብከቢድ ካብ ዝተሃሲ ምዃኖም ከዓ ክፍለጥ ተኻኢሉሎም። መንግስቲ ኩባ እቲ እገዳ ክልዓል ከቅርቦ ዝፀንሐ ተደጋጋሚ ፃውዒት ዛጊት ሰማዕ እዝኒ ከም ዘይረኸበ ፀብጻባት የረድኡ። መንግስቲ ቻይና ብኣሜሪካ ብልዕሊ 5 ትካላት መጻረዪ ነዳዲ ሃገሩን ዝተወሰነ ሓድሽ እገዳ ዝዓግት ውሳነ ውፅኦም። እቲ ውሳነ ብቻይና ዝርከቡ ትካላትን ውልቀ ሰባትን ነቲ ብኣሜሪካ ዝፀንዐ እገዳ ከየተግብሩን ከየኽብሩን ዝእዝዝ እዮም። ብመሰረት ሓድሽ ውሳነ ድማ ዝኾነ ትካል ወይ ውልቀ ሰብ ነቲ ኣሜሪካ ዝወሰነቶ እገዳ ከተግብር እንተተረኺቡ ብሕጊ ክሕተት እዮም። እዚ ቻይና ወሲዳቶ ዘላ ስጉምቲ ነቲ ኣብ ዓመተ 2021 ዘፅረቐቶ ሕጊ መሰረት ዝገበረ ኮይኑ ንዘቤታውያን ትካላት ካብ ዘይፍትሓዊ ግዳማዊ ፀቕጢ ንምክልኻል ዝዓለመ እዩ። ቤት ፅሕፈት ግምጃ ኣሜሪካ ካብ ኢራን ነዳዲ ከም ዝሸመታ ኣብ ልዕሊ ዝኸሰሰን 5 ትካላት መጻረዪ ነዳዲ ቻይና እገዳ ከም ዘፅንዐዩ ብ24 ሚያዝያ ኣፍሊጦም። ኣሜሪካ ኣብ ልዕሊ ኩባንያታት ቻይና እገዳ ምድስካል ስጉምትን ክትወስድ ከም ፀንሐ ዝሕብሩ ፀብጻባት እቲ እገዳ ኣብ ልዕሊ ቁጠባ ቻይና ካብ ዘውረዶ ሃስያ ኣብ ምስትንኻል ኣህጉራዊ ሰንሰለት ቀረብ ዝገበሮ ጽልዋ ከም ዝዓቢ ኸኣ የረድኦም። መንግስቲ ኣሜሪካ ካብቶም ኣብ ጀርመን ዓስኪሮም ዘለዎ ኣባላት ሰራዊቱ 5,000 ክስሕብ ምዃኑ ብሓደ ጉንቦት ኣፍሊጡ። ቤት ፅሕፈት ምክልኻል ኣሜሪካ ማለት ፔንታጎን እቲ መደብ ኣብ ውሽጢ 6 ክሳብ 12 ዋርሕ ክዛዘም ትፅቢት ከም ዝግበረሉ ገሊጹሎም። እስጉምቲ እዚ ንቁፅሪ ሰራዊት ኣሜሪካ ብኣውሮጳ ናብቲ ቅድሚ ምውላዕ ኩናት ዩክሬን ዝነበረ ብዝሒ ዝመልስ ከም ዝኾነ ከዓ ሰበስልጣን ፔንታጎን ሓቢሮም ኣለዉ። ሚኒስተር ምክልኻል ጀርመን ቦሪስ ፒስቶሪዮስ ኣብ ዘካየዶ ቃል ምሕትት ምንካይ ሰራዊት ኣሜሪካ ቀዲሙ ዝተገመተ ጉዳይ ምዃኑ ብምሕባር ሃገራት ኣውሮጳ ፀጥተአን ናይ ምውሓዝ ዝያደ ሓላፍነት ክወስዳ ፀዊዕሎም። ወተሃደራዊ ህላው ኣሜሪካ ብኣውሮጳ ብሓፈሻ ኣብ ጀርመን ድማ ብቐንዱ ንረብሓታት ኣሜሪካን ጀርመንን ዘገልግል ከም ዝኾነ እቲ ሚኒስተር ብተወሳኺ ኣነፂሮም። ኪዳን ሰሜን ኣትላንቲክ ኔቶ ብወገኑን ውሳነ ኣሜሪካ ይምርምሮ ከም ዘሎ ሓቢሩሎም። ፕሬዚደንት ትራምፕ መሻርክቲ ሃገራት ኣብቲ ምስ ኢራን ዝተኻየደ ኩናት ንኣሜሪካ እኹል ደገፍ ከም ዘይገበራ ብምውቃስ ኣብ ጀርመን፣ ኢጣልያን፣ እስጳኛን ንዝርከብ ሰራዊት ኣሜሪካ ክስሕቦ ከም ዝኽእል ኣብ ዝሓለፈ መዓልትታት ምጥንቃቑ ዝዝከር እዩ። እዚ ምዕባለታት እዚ ዝኽሰት ዘሎ ብጉዳይ ኢራን ኣብ መንጎ ፕሬዚደንት ትራምፕን ቻንስለር ጀርመን ፍሬድሪክ መርዝን ናይ ቃላት ምምልላስ ተኸሲቱ ኣብ ዘለወሉ እዋን እዩ። ቻንስለር ፍሬድሪክ መርዝ ሰበስልጣን ኣሜሪካ ብዘይንጹር እስትራቴጂ ናብ ኩናት ኢራን ከም ዝኣተዉ ክወቅስ እንከሎ፣ ፕሬዚደንት ትራምፕ ብወገኑ ቻንስለር መርዝ ኣብ ጉዳይ ኢራን ጣልቃ ካብ ምእታው ተቆጢቡ ዝዓነወ ቁጠቦ ሃገሩ ኣብ ምፅጋን ከተኩራት ተሓሳሲቦም። ኣሜሪካ ኣብ ኣህጉሪ ኣውሮጳ 10,000 ኣሽሓት ወተሃደራት ኣዋፊራ ከም ዘላ ልዕሊ 30,000 ካብ ዚኣቶም ድማ ኣብ ጀርመን ዝዓስከሩ ምዃኖም ፀብጻባት ይጠቕሱ። ሰራዊት ማሊ ኣብ ልዕሊ ሽበራውያን ብዘካየደ መጥቃዕቲ ኣየር 200 ዕጡቓት ከም ዝቐተለ ሓቢሮም። እስርሒት ካብ ጎረቤት ሃገር ብምስጋር ሓድሽ መጥቃዕቲ ንምክያድ ንዝዳለው ዝነበሩ ሽበራውያን ዕላማ ዝገበረ ምንባሩ ከዓ ኣዘዝ ሰራዊት ማሊ ገሊፆም ኣለዎም። ኣብ ስርሒት ከበድቲ ኣፅዋር ዝፀዓና 4 መካይንን ልዕሊ 60 ሞተር ብሽክለታታትን ከም ዝዓነዋ ዝሓበሩ እቶም ኣዘዝቲ እቲ ስርሒት ከም ዝቕፅል ኣፍሊጦም። ኣብ ዝሓለፈ ሰሙን ኣብ ማሊ ብዝተኻየደ ሽበራዊ መጥቃዕትታት ሚኒስተር ምክልኻል እቲ ሃገር ሳድዮ ካማራ ከም ተቐትለ ዝዝከር እዮም። ኣብ ማሊ ብዛ ዓመት እዚ ሽበራዊ ተርእዮ ከም ዝወሰኸ ዝገልጹ ናይ ቀረባ ተዓዘብቲ

እቲ ክስተት ኢድ ግዳማውያን ሓይልታት ክህልዎ ከም ዝኽእል የምቱም። ኣብ ዞባ ምዕራብ ኣፍሪካ ንዝካየድ ዘሎ ግዳማዊ ወተሃደራዊ ወፍሪ ትቃወም ዘላ ማሊ ኣብ መሬታት ዋፊሩ ዝፀንሐ ሰራዊት ፈረንሳ ከም ዘውፅኣቶ ዝፍለጥ እዩ። ግዳማዊ ምትእታው ካብ ቀናይቲ ኣብ ዞባ ምዕራብ ኣፍሪካ ተፈጢሩ ዘሎ ኩሉ መድያዊ ቅልውላዊ ምዃኑ ከዓ ንኩነታት ከባቢ ብቀረባ ዝከታተሉ ወገናት ይጠቕሱ። ኣሜሪካ ንሕቡራት ኢማራት ዓረብ፣ ኩዌት፣ ቀጠርን እስራኤልን ብድምር ዋጋ 8.6 ቢልዮን ዶላር ኣፅዋር ክትሸጠለን ወሲና። ብፅሕፈት ጉዳያት ወፃኢ ኣሜሪካ ኣብ ዘውፅኦ መግለፂ ንቀጠር ናይ 5 ቢልዮን ዶላር፣ ንኩዌት ናይ 2.5 ቢልዮን ዶላር፣ ንእስራኤል ናይ 992 ሚልዮን ዶላር፣ ንሕቡራት ኢማራት ዓረብ ድማ ናይ 147 ሚልዮን ዶላር ኣፅዋር ከም ዝሽየጠለን ኣፍሊጦም። ስርዓተ ምክልኻል ኣየር ሚሳይላት ዘጠቓልል ኣፅዋር ዓቕሚ ምክልኻል ናይተን ሃገራት ንምድንፋዕ ዝዓለመ ምዃኑ እዩ ዝግለጽ ዘሎ። እዚ ውሳነ እዚ ፍቓድ ባይቶ ኣሜሪካ ማለት ኮንግረስ ከይተሓተተ ብቐጥታ ከም ተወሰነኻ ተሓቢሮም። ኣሜሪካ ብዝሓለፈ ወርሒ መጋቢት እውን ሕቡራት ኢማራት ዓረብ፣ ኩዌትን ዮርዳኖስን ብድምር ዋጋ 16.5 ቢልዮን ዶላር ኣፅዋር ክትሸጠለን ከም ዝወሰነ ዝዝከር እዮም። እዚ መሸጣ ኣፅዋር እዚ ንዞባ ማእከላይ ምብራቕ ናብ ውድድር ሸመተ ኣፅዋርን ንሱ ዝጠንቁቕ ግጭትን ክሸሞ ከም ዝኽእልካ ምስቲ ጉዳይ ቅርበት ዘሎም ተንተንቲ ስጋኣቱ ብኣግኡ ይገልጹ ኣለዉ። ፕረዚደንት ትራምፕ ኣብ ልዕሊ እታዊ ፍርያት መካይን ኣውሮጳዊ ሕብረት ወሲንዎ ዝፀንሐ 15 ሚእታዊት ተወሳኺ ቀረፅ ናብ 25 ሚእታዊት ክብ ከም ዘብሎ ኣፍሊጦም። ኣውሮጳዊ ሕብረት ነቲ ብዝሓለፈ ዓመት ምስ ኣሜሪካ ዝተበፅሐ ንግዳዊ ስምምዕ ይጥሕሶ ከም ዘሎ ብምኽሳሲ ፕረዚደንት ትራምፕ ነዚ ስጉምቲ እዚ ወሲዱ ዘሎም። እቲ ካብ ዝመፅእ ሰሙን ተግባራዊ ዝኸውን ወሰኽ ቀረፅ ኩባንያታት መፍረ መካይን ኣውሮጳዊ ሕብረት ፋብሪካታትን ናብ ኣሜሪካ ከግዕዛ ንምግዳድ ዝዓለመ ምዃኑ ፕረዚደንት ትራምፕ ሓቢሩሎም። ኣሜሪካን ኣውሮጳዊ ሕብረትን ኣብ መንጎኦም ንዝተፈጥረ ንግዳዊ ዘይምቅዳው ንምህዳ ኣብዝሓለፈ ዓመት ስምምዕ ከም ዝበፅሑ ዝዝከር እዮም። ብመሰረቲ ስምምዕ ከ ኣሜሪካ ብልዕሊ እታዊ ፍርያት ኣውሮጳዊ ሕብረት ወሲናቶ ዝፀንሐ ተወሰኺ ቀረፅ ናብ 15 ሚእታዊት ከተጉድል፣ ኣምሳዩ ኣውሮጳዊ ሕብረት ኣብ ልዕሊ እታዊ ፍርያት ኣሜሪካ ቀረፅ ከየኽፍል፣ ከምኡውን ኣብ ኣሜሪካ ወፍሪ ክገብርን ብማይት ቢልዮናት ዶላር ዝግመት ኣፅዋር ክሽምትን እዩ ኣብ ምርድዳእ ተበፂሑ ነይሮም። እቲ ንግዳዊ ስምምዕ ብኸፊል ተግባራዊ እኳ እንተኾነ ዘላቒ ንክኸውን ግን ብባይቶ ኣውሮጳ ክፀድቕ ኣለዎም። ክቡራትን ክቡራንን ዜናታት ንምዘሙ ኣርስተ ዜና ክደግመልኩም። ፋርማስቲካዊ ማሕበር ኤርትራ መበል 20 ሓፈሻዊ ጉባኤኡ ኣብ ኣስመራ ቃኒዑ። ማሕበራት ኣልማዕቲ ጀራዲን ንኡዞባታት ፎርቶ ሳዋን ተሰነይን ምህርቶም ንምዕባይ ከም ዝሰርሑ ኣረጋጊፆም። ስፖርታዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ኣብ ስታድየም ኣስመራ ብዝተኻየደ ምዕሩግ ስነ ስርዓት ተዛዚሙ። ኢራን 14 ነጥብታት ዝሓዘ እማመ ሰላም ብመገዲ ፓኪስታን ናብ ኣሜሪካ ከም ዝለኣኸ ተቓሊዑ። መንግስቲ ኩባ ኣሜሪካ ኣብ ልዕሊ ሃገሩ ንዝወሰነቶ ሓድሽ እገዳ ዘይሕጋዊ ክብል ኮኒንዎ። መንግስቲ ቻይና ብኣሜሪካ ኣብ ልዕሊ ትካላት መጻረዪ ነዳዲ ሃገሩ ንዝጸደቐ ሓድሽ እገዳ ዝዓግት ውሳነ ኣውፅኡ። ክቡራትን ክቡራንን ንሳዕቲ ዝተዳለወ ዜናታትና ኣብ ዝተዛዚሙሎ ምስ ተረፉ መደባትና ንሓድገኩም ብወገነይ ብሩኽ ምሸት።

0: ሄሎ
1: ሃሎ ወይዘሮ ምስጋና ሃብተ ኣዳሓበን ዲኺ
0: ዋ መን ክብል
1: ኣነ ሲስተረ
2: እሞ ትማሊ ናይ
1: መበል 18 ወርሒ ክታቦት ወድኺ ሓሊፉ ክሎ
0: ይቕሬታ ሲስተር ትማሊ ሓሊፉ ደይዘከርኩ
2: ፍፃኹ መፃ ርስዒ መፃ ራይ መፅ

0: ሕጂ ድንን ምባል ሕፍረት ኣይጠቅምን እዩ ምስጋና ቅድሚ ሕጂ ናይ መበል 9 ወርሑ ክታበት በዓልና ዘኻኺርና ከ ሎሚ ከዓ ናይ መበል 18 ወርሑ በዓልና ክነዘኻኽረኪ ዋ ምውላድ ጥራሕ እኳ ኣይኮነን ንውላድና ክሳብ መወዳእታ ካብ ዝተፈላለዩ ቀተልትን ኣሰንክልትን ሕማማት ክከላኸለሎም ዝኽእል በብእዋኑ ዝወሃብ ክታበት ተኸታቲልና ክነኽትቦም ኣለና ሓደ ቆልዓ እኳ ከይተኸትበ ከይተርፈና ኢና ከዓ ነዘን ሽልል ባህልትን ርሳዕትን ሚስ ኮልዶ ጌርና ነዘኻኽረክን ዘለና ሕጂ ከዓ ኣብ 6 ወርሒ ናይ ቫይታሚን ኤ ዝውሰድ ክታበት ስለ ዘለና ከይትርሰ እዩ እዚኣ ሒዝ ክምፅ ብቻ ክናይ ትርስዖኦ
1: ኩልኹም ወለድን ኣለይትን ህፃናት ደቅና ካብቶም ብኸታበት ክንከላኸሎም እንኽእል ሞትን ስንክልናን ዝኸትሉ ሕማማት ንምድሓን ኩሉ ዓይነት ክታበት ኣብ ግቡእ ግዜ ከነኽትቦም ግዴታና እዩ ደቅና ብሸለልትነትናትና ብዘይምኽታቦም ዝመፅእ ሳዕብን ብቐረባ ንደቅና ንዓናን ካብኡ ሓሊፉ ንጎረቤት ከባብን ሕብረተሰብን ሳዕብን ስልጥ ዘለዎ ብቐሊሉ ዝረአ ኣይኮነን ብፍላይ ኣብ 9 ወርሕን 18 ወርሕን ዝወዓብ ክታበት ንፍዮ ዝረአ ዘሎ ሓደሓደ ብኩራት ዝያዳ ኣተኩሮ ክንገብረሉ ኩልና ወለዲ ቤተሰብ ጎረቤትንኮምን ተሳትፎና ንዕዝዝ

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ
1: ወለል ወዲቆ ኩ ፈገርኩ ግሪደይ ኩል ብኣዳም ከማን ግሪደይ ግርትፋነዮም ትንሻሉ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ

0: ሰላም ኣብ መላእ ዓለም ኮንኩም መደባትና ኣብ ምክታል ትርከቡ ክቡራት ተዓዘብቲ፣ ሎሚ ድማ ኣብ ናይ መዛዘሚ ውድድር ታሪካዊ ፍልጠት ቡያ በፂሕና ኣለና። ናይ ኢሉ ወዳደርትና ዓብዱልመናን መሓመድ ኑር ካብ ንኡስ ዞባ ኣፍዓበት ብ12 ነጥቢ፣ እሰይ መድሃነ ካብ ንኡስ ዞባ ባፅዕ ብ16 ነጥቢ፣ ሳልሕ ዑስማን ካብ ንኡስ ዞባ ፈሮ ብ12 ነጥቢ፣ ፍትሓዊ ካብ ንኡስ ዞባ ናቕፋ ብ14 ነጥቢ። ሓራይ ኣብ ናይ መዛዘሚ ሕቶታት ኢና በፂሕና ዘለና። ናይ ካልኣይ መድረክ ቀዳማይ ተሓታቲ ዓብዱልመናን መሓመድ ኑር ካብ ንኡስ ዞባ ኣፍዓበት፣ ኣብ ቡያ ዝተረኽበ 1,000,000 ዓመት ዝገበረ ሽኽና ናይ ሆሞ ኢሬክተስ መዓስ ዓመተ ምህረት ተረኺቡ?
1: 1995
0: ምሉእ መልሲ። ሓራይ እሰይ መድሃነ፣ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝርከብ ኣብ ዓለም ናይ መጀመርታ ዝኾነ ብ615 ድሕሪ ሓበራዊ መዋእል ዝተሰርሐ መስጊድ እንታይ ተባሂሉ ይፅዋዕ?
2: መስጊድ ሰሓባ።
0: ሙሉእ መልሲ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝርከብ ኣብ ዓለም ናይ መጀመርታ ዝኾነ ብ615 ድሕሪ ሓበራዊ መዋእል ዝተሰርሐ መስጊድ እንታይ ተባሂሉ ይፅዋዕ? መልሲ መስጊድ ኣሰሓባያ። መስጊድ ኣሰሓባ ብ615 ዓመት ድሕሪ ሓበራዊ መዋእል ኣብ ውሽጢ ባፅዕ ኣብ ርእሲ ምድሪ ዝተሰርሐ ናይ መጀመርታ መስጊድ እዩ። ነቢ መሓመድ ብ613 ዓመት ብቕሉ ኣብ መካ ሃይማኖት ምስልምና ክሰብኽን ክምህርን ምስ ጀመረ እቶም ቁረሽ ዝበሃሉ ቀቢላ ንዕኡን ንሰዓብቱን ናይ ሃድን ነጥፈታት የካይድሎም ስለ ዝነበሩ ነቶም ኣብ ተኣፋፊ ኩነታት ኣብ መካ ዝነበሩ 17 ሰዓብቲ ነቢ መሓመድ ካብ መካ ብምህዳም ኣብ ምድሪ ሓበሻ ኣቑባ ንክሓቱ ምስ ኣዘዞም ካብኡ ብ615 ዓመተ ምህረት ካብ መካ ናብ ባፅዕ ብዑስማን ኣብ ዓፋን ሰብኣይ ጓሉ ነቢ መሓመድ ሳልሳይ ኸሊፍ ሃይማኖት ምስልምና ዝነበረ ርቕያ ጓሉ ነቢ መሓመድን ተመሪሖም ናብ ርእሲ ምድሪ ውሽጢ ባፅዕ ምስ ኣተዉ ዕቕባ ድሕሪ ምሕታቶም ነዛ መስጊድ ኣሰሓባ ክሃንፅዋ ክኢሎም። ሓደ ካብ ፍሉይ ነገር ናይዛ መስጊድ ኣንፈት ናይ ስግዳን እዩ። ኩሎም ኣመንቲ ሃይማኖት ምስልምና ቅድሚ 623 ዓመተ ምህረት ናብ የሩሳሌም ኣንፈቶም ይሰግዱ ስለ ዝነበሩ ኣንፈት ናይ ስግዳን ናይዛ መስጊድ ናብ የሩሳሌም ጠሚቱ ይርከብ ማለት እዩ። ሳልሕ ዑስማን ንኡስ ዞባ ፈሮ፣ ኣብ 1368 ዝተሃንፀ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝርከብ ጥንታዊ ገዳም መን ተባሂሉ ይፅዋዕ?
1: ግዳም ደብሪ ቢዘን።
0: ሙሉእ መልሲ። ኣብ 1368 ዝተሃንፀ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝርከብ ጥንታዊ ገዳም መን ተባሂሉ ይፅዋዕ? መልሲ ገዳም ደብረ ቢዘን። ራብዓይ ተወዳዳሪ ፍትሓዊ ተስፉ ንኡስ ዞባ ናቕፋ፣ ቀዳማይ ሕቶ ህዝባዊ ግንባር ብልዑል ብልሓትን ቆራጽነትን ንከተማ ኣፍዓበት ናፃ ኣብ ዘውፅኣሉ ጸላኢ ሕንሕኒ ስዕረቱ ልዕሊ 400 ሰላማውያን ዜጋታት ብዙሕ ኣገባብ ጨፍሊቑ ዝቐተለሉ ቦታን ዓመተ ምህረትን ግለጽ።
3: ሽዕብ 1988።
0: ሙሉእ መልሲ። ህዝባዊ ግንባር ብልዑል ብልሓትን ቆራጽነትን ንከተማ ኣፍዓበት ናፃ ኣብ ዘውፅኣሉ ጸላኢ ሕንሕኒ ስዕረቱ ልዕሊ 400 ሰላማውያን ዜጋታት ብዘስካሕክሕ ኣገባብ ጨፍሊቑ ዝቐተለሉ ቦታ

ዓመተ ምህረትን ግላፅ እያ ትብል ነይራ። ሕቶ ኣብ ሽዕብ ብዕለት 12 ወርሒ 5988 ሙሉእ መልሲ ረኺቡሉ። ዓብደልመናን መሓመድ ኑር ካብ ንእዞባ ኣፍዓበት ካብ መራሕቲ ህዝባዊ ግንባር ስርሒት ፈንቅል በሪ ሙሉእ ሓርነት ዘርሓወ መግዛእቲ ፍርቂ ዘመን ዝፈንቀለ መስተንክር ጅግንነታዊ

0: ኮይኑ መልሲ ካብ መራሕቲ ህዝባዊ ግንባር ስራሒት ፈንቅል በሪ ምሉእ ሓርነት ዘርሓወ መግዛእቲ ፍርቂ ዘባን ዝፈንቀለ መስተንክር ጅግንነታዊ ፍጻመ እዩ ኢሉ ዝተዛረበ ተጋዳላይ መን ይበሃል? ያ ነራ ተሕቶ መልሲ ናይ ሽዑ ተጋዳላይ እስያስ ኣፍወርቂ ናይ ሎሚ ፕሬዚደንት ሃገረ ኤርትራ እዩ። ሙሉእ መልሲ ረኺቡሎ። እሰይ መድሃኔ ካብ ንኡ ዞባባፀ ምፅዋዕ ሙሉእ ብምሉእ ኣብ ትሕቲ ህዝባዊ ግንባር ዝኣተወሉ ዕለት ወርሕን ዓመተ ምህረትን ማስ ነይሩ
1: ዕለት 16 ወርሒ 10 ወርሒ 2 ሶሪ 99
0: ሙሉእ መልሲ። ምፅዋዕ ሙሉእ ብምሉእ ኣብ ትሕቲ ህዝባዊ ግንባር ዝኣተወሉ ዕለትን ወርሕን ዓመተ ምህረትን ማስ ነይሩ 16 ለካቲት 1909 ሙሉእ መልሲ ረኺቡሎ። ሳልሕ ዑስማን ኖይዘባ ፈሮ ጠቕላሊ ስታፍ ወተሃደራዊ ስርሒት ህዝባዊ ግንባር ኮይኑ ንስርሒት ፈንቅል ግንባር ግንዳዕን ዝመርሐ ኣዛዚ መን እዩ?
2: ብርጌደር ጀነራል ውጩ።
0: ኣይ ረኸብካያን ጠቕላሊ ስታፍ ወተሃደራዊ ስርሒት ህዝባዊ ግንባር ኮይኑ ንስርሒት ፈንቅል ግንባር ግንዳዕን ዝመርሐ ኣዛዚ መን እዩ? ያ ነራ ናይ ሽዑ ተጋዳላይ ስብሓት ኤፍሬም ናይ ሕጂ ጀነራል ስብሓት ኤፍሬም ፍትሓዊ ተስፉ። ድሕሪ ቀዳማይ ውድባዊ ጉባኤ ህዝባዊ ግንባር ህዝብን መሬትን በብቕሩቡ ሓራ ምውፃእ ዝብል እስትራቴጂ ኣብ ግብሪ ዝወዓለሉ ሓያሎ መጥቃዕታት ብምክያድ ኣብ ጥሪ 1977 ሓራ ዝወፀት መን እያ?
2: ቆሮራ።
0: ሙሉእ መልሲ። ድሕሪ ቀዳማይ ውድባዊ ጉባኤ ህዝባዊ ግንባር ህዝብን መሬትን በብቕሩብ ሓራ ምውፃእ ዝብል እስትራቴጂ ኣብ ግብሪ ዝወዓለሉ ሓያሎ መጥቃዕታት ብምክያድ ኣብ ጥሪ 1977 ሓራ ዝወፀት መን እያ ትብል ነይራ። መልሲ ድማ ቆሮራ። ሙሉእ መልሲ።

ኣብ ሽልማት ጉያ ተምሃሮ ሳልሳይ ኮይኑ ዝተዓወተ ዓብዱልመናን መሓመድ ኑር ከም ንዘባ ኣብ ዓመት መፃረይ ድማይ መፃረይ ድማይ ድማ ዝበለ ሳቀይት ንዓብዱልመናን መሓመድ ኑር ካልኣይ ኮይኑ ዝተዓወተ ፍትሓዊ ተስፉ ንዘማ ናቕፋ መባ

ኣቦ እምበር ሃማተ ብፃይ ሳልሕ መዲን ይቕንልና።

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ
1: ወለል ወዲቆ ኩ ፈገርኩ ግሪደይ ኩል ብኣዳም ከማን ግሪደይ ግልትፋነዮም ትንሻ ኣሎ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ
2: ስራሕ ፊልም ገፊሕን

ብዙሓት ስነ ጥበበኛታት በብሞይኦም ዘሳትፍ ዓውዲ እዩ። ስለዝኾነ ድማ ኣብዛ ዓውዲ እዚ ዝስራሕ ስራሓት ንኡስ እኩብ ናይ ዝተፈላለዩ ስነ ጥበባዊ ንጥፈታት እዩ ዝበሃል። ንኣብነት ሓንቲ ፊቸር ፊልም ተሰሪሓ ናብ ህዝቢ ክትቀርብ እንተ ደኣ ኮይና ቀዳምነት ድርሰት ማለት ደራሲ ወይ ፀሓፊ ዛንታ የድልያ። ኣላይ እውን ክህሉ ኣለዎ። ሰኣላይ ብቐንዱ ነቲ ገጸ ባህሪ ተላቢሶም ንፅሑፍ ናብ ህያው ዝቕይሩ ተዋሳእቲ ምከና ቦታ ዝገብሩ ክኢላታት ምስ ገጸ ባህርታት ዝኸይድ ኣልባሳትን መፀባበቒታትን ዝገብሩ ሞያውያን ኣርታዕቲ ወዘተ ካብቶም ብውሕዱ ዝፅውዑ ስነ ጥበበኛታት ነታ ስራሕ ተወዲኣ ናብ ተዓዘብቲ ንክቐርቡ ዝሳተፉ እዮም። ኣብ ምስራሕ ፊልም እቲ ዝበዝሐ ቁፅር ዝሕዙ ስነ ጥበበኛታት ብቐንዱ ድማ በቲ ስራሕ ናብ ተዓዘብቲ ዝቐርቡን ዝረኣዩን ተዋሳእቲ እዮም። ተዋሳእቲ ወይ ድማ ተዋስኦ ከም ዘለዎ ቃል ብቃሉ ተተርጊሙ ምምሳል ወይ ድማ ነቲ ተዋሂቢካ ዘሎ ገጸ ባህሪ ምልባስ ኮይኑ ኣብዛ ዓቕሚ ናይቲ ስነ ጥበበኛ ኣዝዩ ወሳኒ እዩ። ብመንፅር ነቲ ተዋሂብዎ ዘሎ ገጸ ባህሪ ብዝግባእ ምልባስ ድማ ኣብ ምዕዋት እታ ፊልሚ ይኹን ንዕቤት ሞይኡ ኣገዳሲ ነጥብ እዩ። ንፉዕ ተዋሳኢ ብሞይኡ ኣብ ኩሉ ኩርናዕ ውሕልነቱ የንፀባርቕ። ሓደ ከንሱ ስሩሑ ብዝጠልቦ ኩነታት ኩሉ ዓይነት ስምዒታት ብዝግባእ ይመልኽ። ኣብ ባህሪ ሓጎስን ባህታን ሓንቢሱ ከንሳፍፍን ከሎ ንተኸታተልቱ ብሓጎስ ይመልኦም። ኣብ ማዕሙቕ ጓህን ሓዘንን ክጥሕልን ከሎ ድማ ንተዓዘብቲ ልዕሉኡ የቐንዝዎምን የቐዝሞምን ክላበስዎ ዝወሃቦ ገጸ ባህሪ ይመስሎ ዘይኮነስ ይነብሮ እዩ። ነቲ ናይ ተዋስኦ ዓለም ሓቀኛ ምንባር እዩ ዘምስሎ። ክቡራት ተኸታተልትና፣ እዚ ክበሃል ዝፀንሐ መግለፂ ንፉዕ ተዋሳኢ እናተባህሉ ዝግለፁ ነጥብታት ብዝግባእን ብዕምቆትን ድሕሪ ምትግባሮም ማለት ንዝተዋህቦም ገጸ ባህሪ ብልክዕ ተላቢሶም ነቲ ናይ ተዋስኦ ዓለም ሓቀኛ ምንባር ድሕሪ ምምሳሎም ኣብ ሞይኦምን ሂወቶምን ዓወት ዘይኮነስ ዕንወት ዝተገዘሙ ናይ ሆሊውድ ተዋሳእቲ ኢና ከነላልየኩም። እዞም ተዋሳእቲ ዘጋጠሞም ኣደራዕ ሰርሕሞኦም ዘይኮነስ ነቲ ኣብ ፊልም ዝተዋህቦም ዘይፍቱ ወይ ድማ ዘፅልእ ገጸ ባህሪ ብዝግባእ ድሕሪ ምልባሶም ተኸታተልቲ ፊልም ምዃኑ ዘንጊዖም ክሳብ ኣብ ልዕሊኦም ውልቃዊ ፅልእን ምፍርራሕን ተነፅሎን ካብኡ ሓሊፎም እውን ንሶም ዝሰርሕዎ ካልእ ፊልምታት ምክትታል ብምቁራፅ ነዞም ተዋሳእቲ ኣብ ሞራሎምን ሞይኦምን ዓብ ዕንወት ዘጋጠሞም እዮም። ግሊንሰን እቲ ብተዓዘብቲ ኣዝዩ ዝተጸልአ ወዲ ንጉስ። ኣብ ኮርክ ኣየርላንድ ዝተወልደ ጃክ ግሊንሰን ካብ ብንእስነቱ እዩ ኣብ ሞያ ስነ ጥበብ ኣትዩ። ኣብ 7 ዕድሚኡ ኣብቲ ናይቲ ዝነብረሉ ዝነበረ ከባቢ ቲያትር ክዋሳእ ጀሚሩ። ንሱ ኣብ ትምህርቱ ዕውት፣ ኣብ ሞይኡ ድማ ንፉዕ ቆልዓ ነበረ። ኣብ መወዳእታ ናብ ትሪኒቲ ኮሌጅ ዳብሊን ናይ ትምህርቲ ዕድል ብምርካቡ ፍልስፍናን ስለመለኮትን ክመሃር ጀመረ። ከም መቐፀልታ ናይቲ ኣብ ተዋስኦ ዝነበሮ ብሉፅ ተውህቦ ድማ ኣብታ ን8 ምዕራፋት ዝቐፀለት 73 ክፋላት ዝነበራ ኣብ ፊልም ኢንዳስትሪታት ዓለም ዝዓበየት ፊልም እናተባህለት ብተደጋጋሚ እትጥቀስ ፊልም ጌም ኦፍ ትሮንስ ከም ጆፍሪ ባራቲዮን ኮይኑ ዓዩ። ድሕሪዚ ኣብዛ ፊልም ዝተላበሶ ገጸ ባህሪ ብዝግባእ ድሕሪ ምንፅብራቑ ሒዝዎ ዝነበረ ገጸ ባህሪ ብምንባሩ ዕላምኡ ብግቡእ ሃሪሙ ንተዓዘብቲ ተዋስኦ ዘይኮነስ ሓቀኛ ህይወት ክሳብ ዝመስሎም ኣእማን ስራሕ ኣቕሪቡ። ስለዝኾነ ከዓ ሰሪ ናይዚ ብተዓዘብቲ ኣብ ቴሌቭዥን ካብ ዝቐርቡ እቲ ዝያዳ ዝፅላእ ሰብ ዝብል ቅፅል ተጠሚቑ። ብመሳርሕቱ ተዋሳእቲ ሓደ ካብቶም ኣብ ዓለም ዝጣዕሙ ሰባት ተባሂሉ እኳ ብተደጋጋሚ እንተተገለፀ ብሰርቲ ኣብታ ፊልም ዝተላበሶ ገጸ ባህሪ ግን ብቐፃሊ ብዘይፈልጦም ሰባት ይህረምን ናይ ሞት ምፍርራሕ ይበፅሖን። ግሊንሰን ሰር ዝወረዶ ፀቕጢ ኣብ 18 ዕድሚኡ ፕሮፌሽናል ተዋሳኢ ምዃን ገዲፉ ናብ ኣካዳምያዊ ንጥፈታቱ ንኸተግብር ካብ ተዋስኦ ዓለም ካብ ዝፋኑ ከባቢ 10 ዓመታት ኣቕፂሩ። ካብ ህቡብነት ብሕቱ ህይወት ከም ዝመረፀ ድማ ይዛረብ። ኣናጋን እታ ተዓዛባይ ብጌጋ ዝተረዳእ ሰበይቲ ኣናጋን ኣብ ሳንታፌ ኒው ሜክሲኮ ዝዓበየት ኮይና ናይ ምውሳእ ተውህቦኣ ኣብ ኖርዝ ዌስተርን ዩኒቨርሲቲ ተምሃሪት እንከለያ ኣላለያቶ። ብዝገበረቶ ፃዕርን ተውህቦ ኣን ተሓጊዛ ድማ
ኣብ ቴሌቭዥን ኤሜሪካ ንክትፍለጥ ግዜ ኣይወሰደላን። ኣብታ ብሬኪንግ ባድ እትብል ኣብ ናይ ኤሜሪካ ቴሌቭዥን ዝቐረበት ንሓሙሽተ ምዕራፋት ዝቐፀለት ተኸታታሊት ናይ ገበን ፊልም ከም ስካይለር ዋይት ምዃን ዓየየት። ስካይለር በዓልቲ ቤት ናይ ተቐንዲ ገፀ ባህሪ ኣብታ ፊልም ዝነበረ ዋልተር ዋይት ብምዃንያ ተዓይ ነይራ። ንሳ ኣብታ ፊልም ነቲ ኣብ ሓደ ቤት ትምህርቲ ከም ናይ ኬሚስትሪ መምህር ኮይኑ ዝዓይ ዝነበረ ፈቃር በዓል ቤታ ብዓይኒ ቁጠባ ከምቲ ዝደለየቶ ስለዘየንበራ ኣዝያ ትጭቕጭቆ ዝነበረት ሰበይት እያ። ከም ውፅኢቱ ድማ

0: ኣብቲ ሃብታም ዝኾነ ኤርትራዊ ባህልና መርዓ ካብ ስነ ስርዓት ንላዕሊ እዩ። ናይ ታሪክ ናይ ስድራ ቤትን ናይ ጥበብን ህያው መግለፂ እዩ። ሓንቲ ኤርትራዊት መርዓት ንመዓልቲ መርዓ ክትዳሎን ከላ ንውርሻ ኣብ ቦታታያ እተኽብር። ንኣብነት ኣብ ብሄረ ትግርኛ ካብቲ ብኢድ ዝተኣልመ ፅቡቕ ናይ ወርቂ ስፌት ዘለዎ ዙርያ ክሳብቲ ኣብ ሞንኮባ እትውንዘፎ ረቂቕ ነፀላ ነብሲ ወከፍ ዝርዝር ነገር ናይ ውቃብን መንነትን ዛንታ የዘንቱ። እቲ ባህርያዊ ፀጉሪ ደቂ ኣንስትዮ ብሕልፊ ኳ ድኣ ኣብ ቅድንያት መርዓ ዘውደ ፅበቃ እዩ ዝደፍእ። ውሕሉል ኣለባብሳን ጥበብ ሰሞያ ዝሓለፎ ኣልባሶ፣ እቲ ድሙቕ ዝኾነ ጋመ ወይ ከዓ እቲ ንእስነት ዘንፀባርቕ ፈግረት፣ ዝተፈላለየ ዓይነት ምሻጦ ፍሻሉን ካልእን፣ እዚ ኩሉ ቅድታት እዚ ብዘይ ምንም ተወሳኺ ወይ ድማ ኤክስተንሽንስ ወይ ሰብ ሰርሖ ነገራት በቲ ዘሎ ባህርያዊ ፀጉሪ ጥራዩ ዝስራሕ። ንምንታይ ግና ኣብ ባህልና እቲ ዝበለፀ ዘውዲ ሓንቲ ሰበይቲ እቲ ተፈጥሮ ዝዓደላ ባህርያዊ ፀጉራ ዝኾነ? ዓለምና ኩሉ ግዜ ክንቅየር ገለ ክንውስኽ ወይ ከዓ መንነትና ክንሓቢ ኣብ እተደፋፍኣሉ ዘለና እዋን ኣብ ውሽጢ ኣባይትና ኣብ ንወስ ወከፍ ዕላልናን መዓልታዊ ንጥፈታትናን ገለ ለውጢ ይፍጠርኣሎ። ንሱ ድማ ናብቲ ናይ ሓቂ መንነትና ተፈጥሮኣዊ መልክዕና ምምላስ
1: ኣረን በኣር ክብራትን ክብራን ተኸተልትና ካብቲ ኣቐዲምና ዝሓበርናኩም ሕጂ ኣብ ዝነፅበቐ ፀጉሪ ርእሲ ገድሮስ ምስ ኢላት ነፅበቐ ፀጉሪ እ ዘይደረትና ንክረብ ዘለና ክንገብሮ ንክእል ዝተፈላለዩ ዲዛይን ክንምስል በቲ ፀጉርና በቲ ባህላዊ ፀጉርና ማለት እዩ እንተምስል ክትገልፀልና ድማ ዛይደ መጀመርያ ይቐኒልና። ስለ ግዜ ኸ ኣብዚ ሙያ ክንደይ ዓመት ጌር ክለኸ መጀመርያ?
2: ኣብዚ ሙያ እዚ ኮ ልዕሊ 25 ዓመት ገይረ ኣለኹ ሕጂ።
1: እዚ ለናዮ ቅድንያት ቅድንያት መርዓ እንዲ ኩሉ ግዜ መርዓ እንድሕር መፅኹ ኣደቂ ኣንስትዮ ኩሉ ግዜ ፀቢቕና ክንርአና ንደሊ ፀቢቕና ድማ ነቶም ሰብ ውራይ ክነማዕርጎም ንደሊ ብዛዕባ ፀጉርካ ትሓስብ፣ ብዛዕባ ክዳንካ ትሓስብ፣ ምስ ክዳንካ ምስ ገፅካ ዝኸይድ ዲዛይን ትደሊ። ሕጂ ካብቲ ሂመን ሄርዶ ክትፈለኒ ከምዝኸውነለኒ ካብ ምባል በትበትናትና ዘለና ባህርያዊ ፀጉሪ ተጠቒምና ምጌርና ፀቢቕና ክንውዕል ንኽእል ትሓስብ ስኽ
2: ኣብዝነነወልግዜ ተመክሮ ራይ መጀመርታ ኮ ንመርዓ ሓደ ሰብ ክኸየደ የለ ክብገስ ከሎ ከንዲ ከምዚ ክገብር እያ ከምዚ ዓይነት ጨጉሪ ገይረ ክስፈ እየ ዝብል በቲ ደለዎ ጨጉሪ ገይሩ ከመይ ስታይል ኣተሓሒዙ ይኸይድ ማለት የፀበቐልካ እዩ ጨጉርኻ። ጨጉርኻ ስለ ዘፀበቐልካ ከምዝግበር እዮ ከምዝግበር እዮ ስትብለኒ ኢኻ ሓፂርተ ኮይኑ ሕጂ ወይ ኣምብሬላ ትገብረለን ወይ ከዓ መቐልቲ ንላዓሊ ታሕቲ እንዳግበርካ ከምዚ ዝበለ ትገብረለን። ብጨጉሪ ከትኮይኑ ካ ወይቭ ኣሎ መቐዝ ኣሎ ፒያስትራ ካ ሰብ ዝበለ ከዓ ትገብር ትኽእል ማለት ኢኻ። ካብዚ ኩሉ ጌርካ ምስ ዓይነት ክዳን ካ ምስ ኩሉ ዓይነት ክዳን ይኸይድ እዩ፣ ምስ ዙርያ ይኸይድ፣ ምስ ሽፎን ይኸይድ፣ ምስ ድረስካ ይኸደልካ እዩ ማለት እዩ።
0: መብዛሕትኡ ግዜ ኣብ መፅሄታትን ስክሪናትን ነቲ ብሰብ ዝሰርሖ ነገራት ዝተሸፈነ ፅባቐ ዝበሃል መመላክዒ ንርኢ ንኸውን። ካብ ርሑቕ ሃገራት ብረቂቕ ንግዲ ዝመፀ ሰብ ስርሑ ፀጉሪ ወይ ኤክስተንሽንስ ከም እንኮ መዐቀኒ ፅባቐ ክውሰድ ንዕዘብ። ግን እስከ ንመለስ እስከ ነቲ ኣብ ገጽ ኣዴታትናን ኣብ ሓጎታትናን ተቐሪፁ ዘሎ ታሪክ ብኣንክሮ ንተዓዘብ። ንሳተን ፅባቐ ካብ ድኳን ኣይገዝኣን፣ ንሳተን ፅባቐ ኣብ ውሽጠንን ዓብየንኦም።
1: ወላ ምስ ቅርፂ ገጽ ኢኻ ሕጂ ንኣብነት ጥቅም ዝበለ ገጽ ኣሎ ክብብ ድበለ ገጽ ሰብ ኣሎ እንታይ እንታይ ዓይነት ዝያዳ ፅቡቅ እዮም ኣርገሉ ትብሉ?
2: ሕጂ እቲ ቅጥን ዝበለ ሰብ ገጽ እኮ ቁሩብ ክፍት ተበልካሉ ይሓሽ ካብ ጨጉሪ ጌርካ ትደፍኖ መሊስካ ካብ ከምዚ ንላዕሊ ጌርካ እተሓሒዝካ ፖኪስ ስታይል ጌርካ ናይ ድሕሪት እንድሕር ነዊሕ ኮይኑ ናይ ድሕሪት ትፍንዎ እንድሕር ሓፂር ኮይኑ ጨጉሪካ ወላ ሓንቲ ምስ ከቢድ ገጽ ይኸይድ እዩ ሓፂር ጨጉሪ
1: ሓፂር ስለ ዝኾነ ብጨጉርካ ትምልክዓ ይትኽእልኒ ኸማ ዲ ወይስ ሓፂር ነዊሕ ምዘየገድስ ተዘላትካ ተማዓርገካ
2: ስኸመይ ትብ? ሓፂር ነዊሕ ምዘየገድስ እታ ዘላትካ እንድሕር ዓጊብካላ ተማዓርገካ እያ ዕግበት ጥራይ እዩ ኣባኻ ሓደ ዓጊብካ ኢኻ ከምዚ ገይረ ክሰፈየ ሞ ከምዚ ገይረ ክኸይደ ከምዚ ገይረ ክኸይደ ትብል እምበር ድሕር ዓጊብካላ ዝኾነ ተፀባልካ ዝኾነ ከም ተፀባልካ ጌርካ ተሓሒዝካ ትኸይድ ማለት እዩ።
1: ብዘይ ንሱ ተሓንሳብ ዝገበርክንኣ ስታይል ሙሉ መዓልቲ ከምኡ ኢሉ ንኸውዕል ከይተበላሸዎን ዓይነት ትግል ጥቀማ ስ ዓይነት ሜላ ጥቀማ ከየርህፅ ድዩ ከይበላሸ ድዩ
2: ሕጂ እቲ ዓይነት ጨጉርታት እንድዩ ትዝርህ ጨጉሪ ሕጂ ዓይነት ስፕሬይ ኣለና ብዘይ ዝመድረቕ ስፕሬይ ንድሕር ፍሽልከያ ተሓሒዝከዮ እዚኣ ስፕሬይ እዚኣ ትጥቀም ማለት እዩ። እዚኣ ስፕሬይ እዚኣ
1: ተጠቂምካ
2: ሙሉ መዓልቲ ብኣክትውዕል ትኽእል። እዚ ከዓኒ ቁሩብ ቅብኣት ጌርካ ዝፓያ ስራሕ ሕጂ እዚ ሕጂ ረዚን ጨጉሪ እንድዩ ዝረዚን ጨጉሪ ሕጂ ኣይባላሸወካን ኢሓኒ

0: ኣብረቂቕ ጨብኩ እዩ ደሎ ትምልሻ ንሱ ከዓ ዋላ ፍሪዝ ክትገብር ትኽእል በዚ ዓይነት ጌርካ እንዳፈረስ በዚ ጌርካ ትፍርዞ ትኽእል ድሕሪ ድ ተኣማምነካ ኮይኑ ትውዕለሉ ማለት እዩ
1: ግድን ብሓዊ ምሻ ጥራይሲ ኮነን ዘድልም
0: እወ ዋላ ማይ ተሓፂብካ ተሓፂብካ ጨጉሩኻ በዚ ዓይነት ጌርካ ፈሪዝካ ትዋዕል ትኽእል ኢኻ ትሕዝቶ ኩሉ ጎዳ ኢኮነን ኩሉ ናይ ኣትክልቲ እዩ ዶ
2: ጽባቐ ካብ ውሽጢ እዩ ዝጅምር ብዝብል መንፈስ ንመንነትናን ንባህልናን ዘኽብር ትሕዝቶ ዘለዎ እዩ ነፍሲ ወከፍ ኤርትራዊት ጓል ኣንስተይቲ ፍሉይ ዝኾነ ናይ ተፈጥሮ ስነ ጽባቐ ኣለዋ ባህርያዊ ጽባቐ ክንብል ከለና ብዛዕባ ስእነት ኬሚካላት ጥራይ ኣይኮነን ብዛዕባ እታ ኣብ መስትያት ጠሚታ እቲ ተፈጥሮ ዝዓደለኒ ይኣኽለኒ እዩ ካብ እኹል ንላዕሊ እዩ ኢላ ብርእሰ ተኣማንነት እትዛረብ ብመንነታ ኩርዕቲ ጓል ኣንስተይቲ እዩ ንሓንቲ መርዓት ዘደንቕ ትርኢት ዝፈጥረላ ምስጢር ኣብ ድኳን ኣይርከብን ኣብቲ ናይ ምክንኻን ብልሓት እዩ ዘሎ ጽባቐ ከም ፍርያት ሕርሻ እዩ ጽቡቕ ምህርቲ እንተደሊኺ ነቲ መሬት ክትኩስኩስዮ ኣለኪ ንሓንቲ ኤርትራዊት መርዓት እዚ ማለት ነቲ ናይ ጥንቲ ጥበብ ኣዴታትና ዳግም ምርካብ ማለት እዩ
1: ብዘይክኡ ንኣብነት ሕጂ ዝተበላሸው ጨሙ ክጋጥም ክእል ይኽእል ይኸውን ከመይ ገይሩ ናብቲ ንቡሩ ክመልሶ ይኽእል ጥዕና ዘለዎ ፀጉሪ ከመይ ኢሉ ክህልዎ ይኽእል
0: ጅሱ ኣብ ኩሉ ግዜ ክትሕፀብ ከለኻ ኣብ ክልተ ሰሙን ኣብ ሰሙን ድሕር ትሕፀብ ኣለኻ ክሕፀብልካ ክትዳሎ ከለካ ናይ ክልተ ሰዓት ትሪትመንት ዋላ ትገብረሉ ካብ ኣብ ገዛኻ ዘሎ ኣብዕኸ ኣብ ወሱዳ እንቋቑሖ ርጉኦ ጌርካ ዋላ በናና ሕጂ እዚ ምሽምሽ ገሌልና ንጎፎ እሱ ሕጂ ብጣዕሚ ይፅቡቕን ጨውሪ ንጥዕና ጨውሪ እሱ ብሓንሳእ ጌርካ ኣዳዊስካ ክትገብሮ ትኽእል ኢኻ ማለት እዩ
1: እንታይ እዩ ዝጠቕሙ ሕጂ የንውሖ ድዩ የትርሮ ድዩ
0: የንውሖ የትርሮ የርጉዶ ኣብ ሰለስተ እዩ ዝገብሮ ኣብ መወዳእታ ሽዑ መለቕለቕ ማይ ከዓ ማይ ዝማሪኖ ተገበርካ ዝበለፀ እዩ
1: ኣብዚ ንሪኦ ዘለና ስቤዛ ኩሉ ንዑ ዝጠቅም ወይስ መበሸል ጥራይ ድዩ
0: እወ ኖኖ እዚ ሕጂ እዚኣ ናይ ዝማሪኖ ዘይቲ ሕጂ ክብርቲ ኣብዚ ዋላ ኩሉ ግዜ ስትገዛ ኣይትኽእልኒ ኢኻ ግን ብዝቐለለ ካብ ማይ ኣፍሊሕካ ብኣዝማሪኖ ኣፍሊሕካ ተዳልዋ ትኽእል ኢኻ ወይ ከዓ ብዘይቲ ኦሊቭ ኦይል ጌርካ ወይ ዘይቲ ስምስም ጌርካ ን20 ደቂቕ ድኸም ብሓንሳ ኣፍሊሕካ ብሲልካ ሱ ኣብዚኣ ተቐምጣሞኒ ላሓንቲ ኣብ ፍርጅ እንዳዓቀብካ ክትገብረላ ትኽእል ኢኻ እዚ ከዓ እዚ ሰቨን ሲድስ ኣለና እዚ ማለት ናይ 7 ዓይነት ኣዝርእቲ እዩ ክንደኸም ንገብሮ እዚኣ ሕጂ ክብርቲ እያ ዋላ ክተንፀ ከለሃስ ዝኾነ ሰብ ከዓ ይረኸባኒ ኣብ ገዛና ዘሎ ጌርና ን10 መዓልቲ ዝኸውን ወን ኩሉ ናትክልቲ እዚኣ ዘለዋ ኣብ ሱድ ኣባዕኸ ኩሉ ፉል እዚ ቀርፋ ጌርካ ዓፂኻ ን10 መዓልቲ ዝኸውን ኣብ ፀልማት ቦታ እንድሕር ኣቐሚጥከ ልክዕ እቲ ትሕዝቶ እዚ ድመፀልካ ማለት እዩ
1: ግድን ካብ
0: ኮስሞቲክስ ዘይገዛ ኩሳይ ትብልና ንካልኦት ከዓ ኣብዚ ኮ ሕጂ ርእዮ እዚ ሕጂ ናይ በናና ሻምፖን ኮንዲሽነርን እያ እዚኣ ኮንዲሽነር እያ እዚኣ ሻምፖ እያ በናና ክብለ ክፀኒሐ ነይረኸማ በናና ንርጉኦን ጌርካ ልክዕ ናይ እዚኣ ትሕዝቶ ኢካ ትረክብ ማለት እዩ እዚ ሕጂ ዋላ ክትገዝኦ ከለካ ክቡር እዩ ግን በቃ ነቲ ድተቆራረፀ ጨጉሪ ዳሜጅ ዝኾነ ፀጉሪ ንዕኡ ጥዕና ዝህበልና እዎ ዘመሓይሸልና ጥዕና ዝህበልና ካብዘይ ንረኽቦ ነገራት ጌርና ብኮቨር ንጥቀም ኣብ ገዛና ዘሎ ጌርና
2: ፀጉርና ብትዕግስትን ብቕኑዕ ኣገባብን እንተተታሒዙ ሰብ ሰርሖ ፀጉሪ ዘይበፅሖ ተኣምር ክሰርሕ እናኸኣለ ስለምንታይ ኢና ናብ ጥበራ ነማዕዱ ባህርያዊ ፀጉርና ከም ወርቂ እዩ ከም ዝደለኻዮ ክጥወ ክቕረፅ ከምኡ ውን ከም በዓል ኣልባሶ ጋመ ዝኣመሰሉ ናይ ጥበብ ስራሕቲ ክኾኑ ይኽእል እዩ እዚኣቶም ቆንጮ ጥራይ ኣይኮኑን ብሓይሊ ገዛ ርእስኻ ዝተሃንፁ ናይ ፅባቐ ማዕከናት እዮም ንርእሳ እትከናኸን ጓል ኣንስተይቲ ኣብ ድሕሪ ሰብ ሰርሖ ፀጉሪ ክትሕባ ኣየድልያን እዩ ፀጉራ ብባህርያዊ ትሕዝትኡ ዓብዪ ስልማታ ምዃኑ ኣሚና ብኩርዓት ትቐውም ከምቲ ኣብ ምእታዊ ዝተገልፀ ፅምብል መርዓ ኣብ ሕብረተሰብ ኤርትራ ዓብ ክብሪ ዝወሃቦ ፅምብል እዩ መርዓ ድማ ካብዚ ብሰይፍለ ካብ መሳትኣ ካብቲ ኣብ መዓልቲ መርዓኣ ዝሳተፍ ዕዱም ኮታስ ካብ ኩሉ ዝፈሊ ግርማ መጎስ ንግስቲ ትለበስ ወዮ ሰሙያ ስነ ፅባቐ ፀጉሪ ምምልኻዕን ከም ዝብልኦ መርዓት ንዲኺ ፍሉይ ባክትብሊ ዝብልኦ እዩ ነገሩ ካብዚ ዝብገዝ ከይኮነ ኣይተርፍን ድማ ኣብ ፀጉሪ ኣብ ገፅ ኣብ ኣለባብሳ ብሕልፊኡ

0: ኣብ ገሊኡ እዋናት ካብቲ ባህርያዊ መንነት ፍልይ ዝብል መልክዕ ልሙድ እናኾነ ንዕዘብ ዘለና። ንግስቲ ደኣ እሞ ብዘይ መንነታ እንታይ ትርጉም ኣለዋ?
1: እዚኣ ሕጂ እዚ ዓይነት ጨጉሪ እዋ እዚ ዓይነት

0: ከለሃ እንድሕር ኩሉ ግዜ ከምዚኣ ትገብራ ከላ ኮንካ ከርከርን ሒናን ብሓንሳእ ሓዊስካ ንኣርባዕተ ሰዓት ድኸውን ድሕር ጌርከ ኣብ ገዛሓት ሒዝካ ኣብዚ ኣለና ኩሉ ንገብረላ ኢና ጌራ ትኸይድ።
1: ኣብዚ እዋን እዚ ብፍላይ ድሕር ተዓዚብና ደቂ ኣንስትዮና ብፍላይ ድማ ኣብ መርዓውትን ቶም ንመርዓ ከነፀበቕ ንኸይድን
0: ካከሎስ ፅቡቅ ኢሉ ይድህበካ ኖ ኣነ ሕጂ እንታይ ካብ ተፈጥሮ ምሳኻ ዘሎ ነገራት ዘይረአየካ ኮይኑ እዩ እምበር ካብ ዕዳጋ ዝመፅእ ካብ ገዚእካ ትገብር ምሳኻ ዘሎ እንቋቑሖ ርግኦ እንዳገበርካ ዋላ ገፅካ እንቋቑሖ ርግኦ ነቲ ደረቕ ዝኾነ ገፅ ከምኡ ትገብሮ ነቲ ደረቕ ዘይኮነ ከዓ ለሚንን ቋቑሖ ጋባ እንዳገበርካ እንዳደረቕካ ህፀጋ ካልእ ፅሬቱ ናይ ነብስካ ናይ ገፅካ እንዳሓለኻ እሱ ክትጥቀም ሕጂ ቅድሚታ ክፍት ክብለላ ስለ ዘለለኹ ምስ ክዳን ሓበሻ ክደኖ ስለ ዝኾነት ሕጂ ቅድሚታ ክፍፈተላ ዘለለኹ ብቅድሚታ ሰጥ ኣቢለ

0: እንጂ ኖርማል ብደገ እያ መፅያ ማለት ተመሽጣቶ ያቀኒያ እንጂ ጊዜ ስለዘይብላ በቲ ዘለዋ ግድን ሓድሽ ክትምሸጥ ኣለካ ኣይኮነን ምስ ግዜ ተኸይድ ከዓ መፅኻ ሽንሽኦን ክትገብሮ ብዘለካ ፅባቐ ተሓሒዝካ ክትከይድ ትኽእል ኢኻ ስከፍቲ ዝነበሮ ንላዕሊ ማለት እዩ።
1: ብዓይነ ቁጠባ ተሪኢኸ ትናትካ ጨውሩ ተሓሒዝካ ትኸዶም ተሰፊኻ መሽጥካ ትኸዶም ልትዮን ኣንፃፅርካ መይ ትርእዩ?
0: ብዓይነ ቁጠባ ሞ ኣይወዳደር ኒኸዋን ምክንያቱ ሓደ ገዚእ ክጨጉሪ ካልኣይ መስፈይ ክለኪ ሳልሳይ ከዓ ንዕኡ ከዓ ንድሕር ኣርዩካ ትምሽጥ እዮ ክሽዑ ፅቡቅካ እዩ ዕለልካኒ ማለት ግድን ኢኻ ከ ትምሸጦ ሓድሽተ ደይ ኮይኑ ከዓ ትምሸጥ እዮ ማለት እዩ። ካልኣይ ግዜ ከማ ናይ ርግመክኒ ንድሕር ሂማን ሄር ደይ ኮይኑ ከማ በትናታ ተፈጥሮዊ ጨጉሪ ሕጂ ድሕር ፅቡቅ ጨጉራ ነዊሕ ኮይኑ መቐዝ ሕጂ ኣይባላሽን ውዕለለ ንኽእል ማለት እዩ። ከምዚ ዓይነት ጌርካ ትገብሮ ማለት እዩ። እንድሕር ከምዚ ናይ ሳኒ ድራእኽዮ ከዓ ንሕጂ ካብዚ ትሒዝና ትሪትመንት እንዳገበርና ኢና ከምዝምፅና እዮ እምበር ረዚኑ ዘሎ ረቂቕ ነይሩ ሕጂ ምስሪ ዝነቱ ርኢኻ በቃ ከውዕላ ስለዝኽእል ዋላ ከምዛ ዘላታ ጌራ ኮሮና ጌራ ክትከይድ ትኽእል ማለት እዩ። ፎኪሳት ማሻሽጣ ማለት እዩ።
1: ረዚን ካብ ጨጉሪ እንታይ ዓይነት እንታይ ፈወሳት ተገብርስ?
0: ሕጂ እንድሕር ረዚን ክኾነልካ ኮይኑ መብዛሕትኡ ኣብ ዓኸን ኣብ ሱዳን ሕጂ መርዘን እዩ። ኣብ ዓኸ ኣብ ሱዳ ዘይቲ ኦሊቭ ጌርካ ወይከዓ ዘይቲ ስምስም ኩሉ ሓዊስካ ብሓንሳ ንኸይሰባበር እዩ እቲ ዘይቲ ትገብረሉ ዘለካ እንደገና እቲ ዘይቲ ከዓ ጥዕና ስለ ዘለዎ

0: ክጥፎ ርእሰታ ማምነት ካ ይጥፋእ እናተዝኸፍአ ማለት እዩ። ከምዚ ብዘይብኡ ትፅበቕ ኮይኑ ስማዓካ ሓደ ወልፊ ይኹነካ ማሲ ናይ ካልእ ጥራይ ወልፍታት ኣይኮነ ናቱ ወልፊዩ ፅፍሪ ተዘይጌርካ ፀጉሪ ተዘይተኪእኻ ኦክስጅን ጌርካ በቃ ሕብሪ ተዘይባላሽኸሲ ወልፊ ዝሕዘካስ ኣሎ ከም ናትካ ዝመስልዎ ግን የለን። ትረግ ኣብ ዝኾነ ሰዓት ኬትካ ብናትካ ስታይል ከምቲ ዝበለቶ እዚዶ ከዓስ ሓቂ ያ ከምዚ እቲ ናትካሲ ዘፀብቐልካ ኢሉ ዝተዋሃበካ ኢኸ መጀመርቶ ወሳሰብካ ሞ ነናይኻ ክትመስል ደሊኻ ዘለኻ መወዳእቱ ኤናይ ምስሊ ክትመስል ደሊኻ ኣለኻ ማለት እዩ። ትሪትመንት ትገብረሉ ከም ዝበለቶ ኣብዚ ገዛ መፅኣ ንኩሉ ነገር ገብረይ ጥሸይ ጨጉረይ ወላ ብሕብሪ ሕብሪ ስለ ዝፈቱ ሕጂ ብዙሕ ይሕር ኣቢለ ነይረ ጨጉረይ ትሪትመንት ገይረን ግን ይሕረና ኣለየ ሕጂ ኣብ ገዛይካ ንባዕለይ ተወሳኺ ጋባ ናገበርኩ ማይነዝ ለይቲ ጨጉርካ ፈንጢሕካ ምድቃስ ባዕሚ ውሽጢካ ተቐሲኑ እውን ፀጉርካ ምስ ውሽጢካ እዩ ዝተሓሓስ ኩሉ ነገር ማለት እዩ። ሕጂ ከም ተፈጥሮዊ ዝመስል ፅባቐስ የለን ኣነ ሞር ከም ዝኸውን ከለኹ ይፈኽሰኒኻ ማለት እዩ። ተጠቃሚት ብዙሕ ኣይኮንኩን ብስራሕ ዝግደካ ስራሕ ብሻሎ ኣብቲ ዘገድስ ኣሎ ከምዚ ግድን ክትገብሮ ትኽእል ነገራት ኣሎ ኣይሕሱን እየ ብዘይብኡ ፈፁም ኣይብለክን በቤኒ ግን ሓንቲ መዓልቲ ክሓድራ ይክልኒ ሂመን ሄር ገይረ ወይ ኣርቲፊሻል ተቆኒነ ይፈልጣን እየ ንሰን ወላ ስእሊ ተላት ወላ ተመሽጠ ወይ ተሰፍየ ምሸት እየ ዝፈታ በቃ ዓይናትካን እዩ ይኸብደካ እዩ ክንተኻልኻ ትሓስብ ብዛዕባ ትኸብደት ትሒዝካ ዘሎ ነገራት ኩሉ ትፅግመካ ተወሳኺ ስለ ዘሎ በበኒ በቃ ኮንፊደንስ ከም ትዝበልኩ ናትካ ጌርካ ክትፀንሐን ክትውስኽንስ በበኒ እዩ ክትሕልዎ ትኸይወድ ከምዚ ቲክቶክ ንሪኦ ዊ ጌረን ከይወድቀን ዝፈርሓ ሞር በቃ ኤርትራውያን ከም ትዝበልክ ሓበሻ ንበሃል ማራይና ፅቡቃት የፀብቐልና ይኹ ነገር ኣፍሮት ኮና ፅቡቅ ተነውሐ ፅቡቅ ተጎተና ፅቡቅ ተተመሸጥና ፅቡቅ
1: ሁማንሄር ድበልክዮ ከዓ ኣነ ኮ ካብተን ተጠቀምቲ ሁማንሄር እምባር እኳ ንደ ነረ ከባቢ 7 ዓመት ተሰፈአ ሕጂ ግን ፅባቐና ግን ኣብ ጨጉርና ምዃኑ ዝኣመን ኩሉ ኣነ ብሁማንሄር እዩ ነይሩ ኮንፊደንሰይ ሓጭር ጨጉሪ ክገብር ኣይከለ ነረ ሕጂ ግን እቲ ትሪትመንት ምግባር እቲ ብጨጉርካ ምኻድ ጨጉርና ናይ ብሓቂ መግቢ ከም ዘድልዮ ትንፋስ ከም ዘድልዮ ወላ ተሰፊና ኮ ንግዜኡ ንፅበቕ እኳ እንተኾና እቲ ዝገብረና ፀቕጥሎ ሰሓሎ ኩሉ ንሽዑ ንፅበቕ ንኸውን እቲ ብድሕሪኡ ድመፅእ ሰሓ ገብረልና ግንባርና የርስሓና እቲ ብጨጉርና ንኸዶ ግን ኣትሊስት ፎክሰልና እዩ ጨጉርና ኩሉ ግዜ ንፋሳኣት ወዩ ጨጉሪ ከዓ ኩሉ ግዜ መግቢ የድልዮ እዩ በቃ ከምዚ ንሕና ንምገቦሲ ልክዕ ከምቲ ንሕና ጥዑም ንገብሮ ዘለና ጨጉርና ልክዕ ከምኡ መግቢ የድልዮ እዩ እምበር ኩሉ ግዜ ብሁማን ሄር ፅብቕ ንድሕሪ ኢልካ ንርእስካ ግዙእ ጌርካዮ በቃ ብሁማን ሄር ከምቲ ፅብቕ ጥራይ ኮይኑ ንስማዓካ ካብ ብሁማን ሄር 10 ግዜ ነውፅኦ ወፃኢታትና መስፈይና መመሸጢና ሁማን ሄርስ ምስቲ ብጨጉርና ንገብሮስ ሞር ዲፈረንስ ኣለዎ። ብጨጉርና ትሪትመንት እንዳገበርና ቅድሚቲ መርዓ ድዩ ንቅድሚቲ ታሽሙ ምግባርና ትሪትመንት እንዳገበርና ግን ናብ ጨጉርና ክንምለስ ንኽእል ኢና። ሕጂ ኣነ ኮ ብጨጉረ ተመሻጢት ካብተን ብጨጉረ ኮይነ ዘለኹ እዚ ዓመት እዚኣ እዚ ኮመት ካብ ኩሉ ምስ መልክዓይ እወሕ መልክዓይ ወፂኡ ሕጂ ናተይ ኩሉ ግዜ ተዓቢጠየ ድኸይድ ነረ ብባርካ ብማን ሄር እዚ ግን ክምሸጦ ምንጀመርኩ ምምሻጥ ፈተዮ እቲ ምቑናን እቲ ምሽ ኦሬዲ ስቲ ጨጉረይ ቁመት ክውስኪ ጀሚሩ እቲ ግን ኦሬዲ ተዓብዒምና ኣለና ምሽ ከነስተሓዮ ከማናይ ንኽእል ኢና ኦሬዲ ተሸፊኑ እዩ ዘሎ ሕጂ ግን እዚ ወላ ንፋስ ኣእትወካ ምሽ ኮንፊደንስ ትገብር ኢኻ ከም ጨጉርና ድሞ ስለ ነገር የብሉን ፅባቐ ኢና ከዓ ንሕና ኩሉ ግዜ ብጨጉርና እዩ
2: ዝተቆኒነ ዘለኹ ጋመ ድማ ኣብ ጴጥሮስ ቢት ሳሎን የተቆኒነ ዩ ኣጋጣሚ ሕፅረት ግዜ ስለ ዝነበረኒ ሰንበት መርዓ ሰሉስ ከዓ ሓማውቲ ነይሩ ጨጉረይ ተመሽጦ ከልኩ እየ ዝተቆኒነ ዮ እምበር ብጨጉረ የ ዝጥቀም ኩሉ ግዜ ዋላ ተቆኒነ ከዓ ይፈልጥኒ ራስታ ይኹን ዋላ ተሰፈ ይፈልጥኒ ኩሉ ግዜ ብጨጉረ የ ዝኸይድ ዝኾነ ነገር ከዓ ክንሕፀብ ከለና ከዓ ኣብ ክልተ ሰሙን ዲ ኣብ ሰሙን ተተሓፀብና ዝበለፀ ፀጉርና ፅሬት ስለ ዝፈቱ ክንሕፀብ ከለና ከዓ ግድን ትሪትመንት ክንገብሮ ኣለና ውዒ ዘይቲ ድዩ ድሳ ማዕና ነገር ካብ ቲንታ ወዲ ቲንታ ተተኣለና ከዓ ዝበለፀ ይብል ማለት እዩ ክንገብር እንተኮይና ከዓ ኣጠቃቅሙኡ ክንደይ ደቃይቅ ንገብረሉ ኣንቢብና ተወኪስና ንክኢላ ስነ ፅባቀ ፀጉሪ ክንገብር ኣለና ከምበዓል ሕብሪ ማለት እዩ ዋላ ኮንዲሽነር ዲ ሻምፖ ዲ ክንጥቀም ከና ኩሉ ኬሚካል ስለ ዘለዎ ክንደይ ደቃይቅ ንገብሮ እንታይ እንታይ ኣለዎካ ኣንቢብና ክንጥቀመሉ ኣለና ማለት እዩ ዝያዳስ ኣብ ናቹራሊ ተነድህብ ዝበለፀ ይብል ማለት እዩ። ኣነ ጨጉርና ከዓ ሽዑ ተመሽጠ ስለ ዝነበርኩ ግዜ ይነበረኒ ንበር ዋላ ብጨጉሪ እየ ዝፈቱ ጋምስ ብጨጉሪ ተቆኒነ ከዓ ፈልጥ እኹል ጨጉሪ ብዙሕ ዋላ ቁመትካ ኣለዎ ዋላ ተሰፊ ራስታ እውን ተቆኒነ ይፈልጥ ንመጀመርታ ግዜ ከምዝቁነ ንደለኹ ማለት እዩ ኣብ መርዓይ ጥራይ ማለት እዩ ብዝያዳ ድኾነት ጓሲ ዋላ ሓፂር ይኹን ጨጉራ በታ ዘላታ ጨጉራ ግን ፀቢቓ ማዕሪጋ ክትርአስ ትኽእል እያ እንተ ኩሉ ግዜ ሂማን ሄር እንተ ኩሉ ግዜ ኣርተፍሻል ትቆነ እንተኮይና ግን ኮንፊደንስ እውን የብላ መልክዓ ከዓ ጎሊሑስ ኣይረአኒ ማለት እዩ ስለዚ ድኾነት ጓንስተይቲ ፀጉራ እንዲ ፅበቀ ያ ፀጉራ ተኸናኺናስ ከተፀብቀሉ ዘይትኽእለሉ ምክንያት የብሉን ማለት እዩ ፀጉርናስ ተኻናኺናስ ክነፀብቁ ንኽእልና ዝያዳ ካብ ኣብ ሂማን ሄር ኬሚካላት ገለ ነጥፎስ ገንዘብና ሲ ኣብ ክንክን ጨጉሪ ተነጥፎስ ብዝያዳ ዝበለፀ ይኸውን ማለት እዩ ብላነ ፅቡቅ ውፅኢት ከዓ ንረክበሉ ኢና ዓቕሊ ጌርና ክንገብሩ ኣለና ማለት እዩ
3: መልክዓ በቲ መንነተይ እፈልጤ ዝብል ብባህርያዊ ፀጉራ ዝተሰርሐ ዘውዲ ክስለምን ከሎ እቲ ኣብ ግንባራ ዝዓርፍ ሳርጌታ ወይ እቲ ዝተሓላለኸ ስፌት ዝመስል ውሕሉል ኣእዳው ዝሓለፈ ቁኖ ወይ ፍሻሎ ፍሉይ ግርማ ኣለዎ እዚ ስራሓት እዚ ንቅርፂ ገፅናን ንምልክዕናን እዩ ዘጉልሕ ስለዚ ነፍሲ ወከፍ ነዛ መደብ ትከታተሊ ዘለኺ ምልክዕቲ ጓል ኣንስተይቲ ፅባቐኺ ካብ ድኳን እትገዝእዮ ፍርያት ኣይኮነን ንሱ ብፍቕሪ እትከናኸንዮ ናይ ውሽጢ ጽባቐን ገነትክን እዩ ኣብዚ ናይ መርዓ ወቕቲ ንመንነትና ዘንጸባርቕ መልክዕ ክንሓቁፍ ይግባእ ነቲ መጣበቒ ገዲፍና ነቲ ሰብ ሰርሖ ጸጉሪ ኣወጊድና እሞ እቲ ተፈጥሮ ዘዕድልና ጸጉሪ እንታይ ተኣምር ክሰርሕ ከም ዝኽእል ንተዓዘብ ንሓንቲ መዓልቲ ጥራይ ዘይኮነ ንሙሉእ ዕድሜና ዝተርፍ መርኣያ ጽባቐ ንወንን

ብሁሉ ነገር ማለት እዩ ብዓብይ ተሂማን ሄር ኣይርዳእና ንብር ወላትነት ዝነበርና ጨጉሪ እዩ።

0: ሰላምታና ተቀበሉ ፈኖ ኤሪ ቲቪ ኣብ ብምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ሰሙኒ 4 ጉንበት ፍርቂ መዓልትን ፈረቓን ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹም ኣክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩም ብቐንዲ ኣርስተ ዜና ፈለም ፋርማስቲካዊ ማሕበር ኤርትራ መበል 20 ጉባኤኡ ኣብ ኣስመራ ኣቃኒዑ ኣብ ንፁባ ቆርደት ብመንግስቲ ዝተመደባ ትራክተራት ኣገልግሎት ንቕሊ ይህብ ኣለዋ ቅነ ባህልን ስፖርትን ተምሃሮ ዞባ ደቡብ ካብ 1 ክሳብ 3 ጉንበት ኣብ መንደፈራ ተኻይዱ ኣሜሪካ ኣብ መፃባ ሆርሞዝ ተዓጊተን ዘለዋ ንግዳዊ ንመራኸብ ንምውፃእ ከም እትተሓባበር ኣፍሊጣ ኣባላት ኦፔክን ሩስያ እትርከበን መሻርክተንን ወሳኺ ፍርያት ክገብራ ተሰማሚዐን እስራኤል ወታደራዊ ፅላት ንምድንፋዕ ኣስታት 120 ቢልዮን ዶላር ተወሳኺ ወፍሪ ከም እትገብር ገሊጻ ዝርዝር ዜና ብባሕቲ ጉንበት መበል 19 ስነ ፍልጠታዊ ዋዕላ ዘቃንዐ ፋርማስቲካዊ ማሕበር ኤርትራ ብ2 ጉንበት መበል 20 ሓፈሻዊ ጉባኤኡ ኣብ ሆቴል ኣስመራ ፓላስ ኣካይዱ ጋዜጠኛ ሳሙኤል ሃብተ ሚካኤል ንዘዳልዎ ፀብጻብ ኣብርሃም ዓንደማርያም ካቅርቦ እዩ
1: መበል 20 ሓፈሻዊ ጉባኤ ፋርማሲቲካዊ ማሕበር ኤርትራ ብሉፅነት ሰብ ሞያ ፋርማሲ ብምዕባይ ውሕስነት ጥዕና ነረጋግፅ ብዝብል ቴማ ተቓኒዑ ፕሬዚደንት ማሕበር ኣቶ ኣብርሃ ገብረ ኣብ ዘስምዖ ቓል ኣብ ገስጋስ ማሕበር ውፅኢታዊ ትምህርትን ተመክሮን ከም ተቐስመ እዚ ድማ መርኣያዊ ፍይ ጻዕሪ ኣባላት ከም ዝኾነ ብምጥቃስ ንኣሰናዳኢት ኮሚቴ ኣመስጊኑ ሞያዊ ማሕበር ምቓም ቀሊል ቀጻልነቱ ምውሓስ ግና በዳሂ ምዃኑ ብምግላጽ ማሕበር ብልዕል ወንን ሓያል ናይ ዕዮ ስነ ምግባርን መንእስያት ኣባላት ከም ዝዕምብብ ኩልንትናዊ ምዕባለ ንምርጋጽ ግና ንቑሕ ተሳትፎ መላእ ኣባላት ከም ዝሓትት ኣገንዚቡ ኣብቲ ጉባኤ ጸብጻብ ዝተፈላለያ ሽማግለታት ምስ ቀረበ

0: ንጉዳይ ኣባልነት ጎስጋሳዊ ንጥፈታት ክለሳ ቁዋም ማሕበርን ፊናንሳዊ ንጥፈታትን ዝምልከት ዛዕባታት ቀሪቡን ብዕምቆት ተዘቲሉን ተሳተፍቲ ድሕር ዘካየድዎ ዘተ ኣመኻሪ ቦርድ ዝዋቐረሉ ባይታ ክጣጣሕ ጸብጻብ ኣታዊታትን ወጻኢታትን ማሕበር ክንጸርን ኣባላት ክፍሊቶም ኣብ ግዜኡ ኸማልኡን ኣፍልጦ ኣባላት ኣብ መምርሒታትን ሕጋጋትን ማሕበር ክብርኽ ሓበሬታ ናብ ኣባላት ኣብ ግዜኡን ብዝግባእን ክበጽሕ ከምኡውን ኣባላት ጸጋታት ማሕበር ኣብ ረብሖኦም ከውዕሉ ዝብርእቶታት ኣቕሪቦም ኣብ መወዳእታ 12 ዝኣባላታ ሓዳስ ኣካየድት ቦርድ ከምኡውን ኣካል ውሽጣዊ ኦዲት ተመሪጾም ኣብ ትሕቲ ሚኒስትሪ ጥዕና ዝነጥፍን ኣብ ወርሒ ንሓሰ 1992 ዝተመስረተን ፋርማሴቲካዊ ማሕበር ኤርትራ ኣሳ 380 ምዝጉባት ኣባላት ኣለውዎም።
1: ኣብ ንዞባ ኣቁርደት ብመንግስቲ ዝተመደባ ትራክተራት ብረታዊ ዋጋ ኣገልግሎት ንቕኒ ይህብ ኣለዎም ሓላፊ ኣሃዱ ቁጠባዊ ልምዓት ኣቶ ከሰተ ገብረ ዮሃንስ ሎም ዓመት ክራማት ክሕረስ ካብ ዝተወጠነ ኣስታት 6200 ሄክታር እቲ 1500 ሄክታር ክንቀል ዝተታሕዘ መደብ ብፅቡቅ ይትግበር ከም ዘሎ ገሊፆም ኣባል ኮርፖሬሽን ዘራእትን ጥሪትን ጠርናፊ ናይታ ኣብቲ ስራሕ ተዋፊራ ዘላ ጉጅለን መንእሰያት ዓብለለ ገብረ ሚካኤል ብወገኑ እቲ ዝውሃብ ዘለዎ ኣገልግሎት ንቕሊ ኣካል ናይቲ እቶትን እቶታውነትን ንምክዕባት ዝካየድ ዘሎ ውህድ ፃዕሪ ከም ዝኾነ ገሊፆም ኪላ ልምዓት ዘራእቲ መንእሰይ ምልጎታ ገብረ ትንሳይ ድማ ንቕሊ ንዝሕረስ መሬት ኣለስሊሱ ማይ ብግቡእ ክሕዝ ካብ ዝውተር ሜላታት መኽዕበቲ ሕርሻዊ እቶት ብምዃኑ ኩሎም ሓረስቶት ብዘለዎም ንዋት ክስዕብዎ ኣዘኻኺሩ ኣብ ንኡስ ዞባታት ዋንተ ሰነይን ብማሕበር ተጠርኒፎም ኣሕምልትን ፍረታትን ዘልምዑ ሓረስቶት ብ24 ከምኡውን ብ28 መያዝያ ጉባኤ ብምክያድ ፍርያቶም ብምዕባይ ዘቤታዊ ጠለብ ንምምላእ ኣበርቲዖም ከም ዝሰርሑ ኣረጋጊፆም ማሕበር ኣልማዕቲ ጆራድዮ ንእዞባ ፎርቶሰዋ 4ይ ጉባኤኡ ማሕበር ኣልማዕቲ ጆራድዮ ንእዞባ ተሰነይ ድማ 7ይ ጉባኤ ኣብ ዘቃንዕሉ ኣብ ወንበር ማሕበር ኣፍረይቲ ኣሕምልትን ፍረታትን ዘዋጋሽ ባርካ ሓጂ ዳውድ ሓጂ ማሕምድ ኣብ ዘስምዖ ቃል ሓረስቶት ብተናፀል ዘካየድዎ ፃዕሪ ውፅኢታዊ ስለ ዘይኮነ ብደረጃ ዞባን ንእዞባን ማሕበራት ብምምስራት ክነጥፉ ኣተሓሳሲቦም ኣቦ ወንበራት ክልቲኡ ማሕበራት ብወገኖም ብደረጃ ንኡዞባ ዝጥርነፉ ሓረስቶት ብባህርያዊ ፀገማትን መድረኻዊ ሕፅረታትን በዲሆም ዘቤታዊ ጠለብ ኣብ ምምላእ ዘይነዓ ኣስተዋፅኦ ይገብሩ ከም ዘለዉ ብምጥቃስ ንጥፈታት ማሕበር ዘሕይል ስልጠናታት ክውደብ ኣዘኻኺሮም ኣብ ማሓደርቲ ናይተን ንኡዞባታት ድማ ሕፅረት ነዳዲ ዘይውሕልል ኣጠቃቅማ መሬት ጭዋምነት ሓመድን ማይን ዘይምችው ዕዳጋን ካብ ዓበይቲ ብድሆታት ምዃኑ ብምጥቃስ ሓረስቶት ፀሓዊ ፀዓት ከተኣታትዉ ባህርያዊ ድኹዕን ምቅያር ዘራእትን ከዘውትሩ ከምኡን ከመሓድርዎ ዝኽእሉ ስፍሓት ከልምዑን ናይ ምህርቲ ወቕቲ ክሕልውን መኺሮም ኣብ መወዳእታ ኣመሓዳሪ ዝዋጋሽ ባርካ ኣምባሳደር ማሕሙድ ዓልሑሪ ዕድመ ናይተን ማሕበራት ኣብ ግምት ብምእታው ኣብ ዕዳታት ዝግበር ዘሎ ኣቅርቦት ዘነይት ከም ዘይኮነ ብምጥቃስ ኣልማዕቲ ጆራድዮን ኣፍራይነት ካብ ዝዕንቅፉን ኣዋጅ ምሕደራን መዓላን መስናዊ ሕርሻ ካብ ዝጥሕስን ተግባራት ክሕየቡ ኣተሓሳሲቡ ቀነ ባህልን ስፖርትን ተምሃሮ ዞባ ደቡብ ባህላውን ስፖርታውን ፌስቲቫል ተምሃሮ ንሃገራዊ ጥምረት ብዝብል ቴማ ካብ 1 ክሳብ 3 ጉንበት ኣብ ከተማ መንደፈራ ተኻይዱ እቲ ኣብ 12 ንኡዞባታት ካብ ዝርከባ ኣብያተ ትምህርቲ ዝተዋፅኡ ናይ ማእከላይን ካልኣይን ደረጃ ተምሃሮ ዝተሳተፍዎ መደብ ግጥማት ኩዕሶ እግሪ መርበብ ሰኪዕትን ከምኡውን ውድድራት ሓፈሻዊ ፍልጠት ድራማ ቅብኣ ሙዚቃ ግጥሚ ክትዕ መዞን ሰንዓን ዘጠቓለለ ነይሩ ካብ ኣዋህቲ ናይቲ መደብ መምህር በላይን ንርሑሴን ኣብ ዘስምዖ ቃል እቲ ቅነ ክኔቲ ተምሃሮ ዝምባሊኦም ንኸለልዩን ተመክሮታቶም ንኽለዋወጡን ዝፈጥረሎም ዕድላት ሃገራዊ ፍቕርን ስኒትን ንምኩላዕ ሓጋዝ ተራ ከም ዘለዎ ገሊጹ ኣብ ምምሕዳር ንኡዞባ መንደፈራ ሓላፊ ምምሕዳርን ፋይናንስን ኣቶ ገብረ ገርግስ ገብረ ድንግል ድማ ዓመት መፅእ ኣብ ቅንያት በዓል ናፅነት ዝውደብ ቅነ ተምሃሮ ዞባ ደቡብ ተምሃሮ ካብ ከባቢኦም ወፂኦም ምስ ካልእ ከባቢታት ንኽላለዩ እውን ዕድል ከም ዝኾነ ሓቢሩ ኣብ ንኡዞባ ዓዲ ተከሌዛን ብ30 መያዝያን ሓደ ጉንበትን ምርኢት መፅሓፍትን ምህዞን ሰንዓን ተኻይዱ ዕላማቲ መደብ ኣብ ሕብረተሰብ ብሓፈሻ ኣብ ተምሃሮን መንእሰያትን ድማ ብፍላይ ንዘሎ ናይ ምንባብን ምምሃዝን ክእለትን ብቕዓትን ንምዕባይ ከምኡውን ዝምባሊኦምን ክእለቶምን ምልላይ ምዃኑ ዝሓበረ ሓላፋ ሃማማቲ ኣብቲ ንኡዞባ መንእሰይ ንርኣዩ ረዘነ እቲ መደብ ብደረጃ ንኡዞባ ንካልኣይ ግዜኡ ይካየድ ከም ዘሎን ምዝሓለፈ ዓመት ብምንፃር ቁፅሪ ተዓዘብቲ ከም ዝወስኸን ገሊፁ ሓላፊ ባህሊ ስፖርትን ጥዕናን መምህር ሰሎምን ፀጋይ ብግድኡ እቲ መደብ ንኽሕይል መንእሰያት ናይ ምንባብ ባህሊ ክህልዎም ወለዲ ድማ ነቲ መደብ ብቐረባ ክከታተልዎን ክድግፍዎን ኣዘኻኺሩ

0: ተሳተፍቲ ብወገኖም እቲ ምርኢት ብቐረባ ዝደለኻዮ መፅሓፍ ብርእታዊ ዋጋ ንክትረክብ ሓጋዚ ምዃኑ ብምጥቃስ ዝያዳ ክምዕብልን ቀፃልነቱ ክወሓስን ተላብዮም። ኣብ ዞባ ዓንሰባ ሎሚ ዓመት ሻርሻይ ቅንፍ ምርኢት መሸጣን መፅሓፍትን ከምኡውን ሳልሳይ ምርኢት ምህዞን ሰንዓን ይካየድ ኣሎ። ኣካላዊ ምንቅስቓስ ብስሩዕ ምስ ዝካየድ ኣብ ምክልኻልን ፍወሳን ሕማማት ብሓፈሻ ሕዱር ዓይነት ሕማም ድማ ብፍላይ ልዑል ተራ ስለ ዘለዎ ብግቡእ ክዝውተር ሙያውያን ይምኽሩ። ወኪል የሪና ኣልማዝ ወልደ ገብርኤል ዘዳለዎ ተጸብጻብ ይስዕብ።
1: ብመሰረት ውድብ ጥዕና ዓለም ዘይብቑ ኣካላዊ ምንቅስቓስ ካብ 20 ክሳብ 30 ሚታዊ ጠንቂ ምክንያታት ዓለም ለኻዊ ሞት ከም ዝኾነ ይግለጽ። በዚ እውን ኣካላዊ ምንቅስቓስ ብምዝውታር ጥራይ ካብ ብዙሕ ሕማማት ምክልኻል ከም ዝከኣል እዩ ዝንገር። ስሩዕ ኣካላዊ ምንቅስቓስ ኣብ ምክልኻልን ፍወሳን ሕዱር ሕማም ልዑል ተራ ከም ዘለዎ ኣብ ሆስፒታል ከረን ሓፈሻዊ ሓኪም ዶክተር ኣማኑኤል ገብረትንሳኤ ብሓደ ግንቦት ኣብ ከተማ ከረን ኣብ ዝሃቦ ኣስተምህሮ ገሊጹ። ኣካላዊ ምንቅስቓስ ንጭዋዳታት ዘነጥፍ ብመደብ ዝግበር ዝደጋገምን ከም ዝኾነ ዝሓበረ ዶክተር ኣማኑኤል ሕዱር ሕማማት ከም ልዑል ፀቕጢ ደም፣ ሽኮርያ፣ ወቕዒ ልቢ፣ ወቕዒ ሓንጎል፣ ልዑል መጠን ስብሕን ኮለስትሮልን ከምኡ ውን ካንሰር ጡቡን ማዓናጡን ንምክልኻል ሓጋዝ ተራ ከም ዘለዎ ኣብርሁ። ኣካላዊ ምንቅስቓስ መድሃኒት እዩ ዝበለ ዶክተር ኣማኑኤል ንገብሮ ምንቅስቓሳት ብሞያውያን ዝተደገፉ ምስ ዝኾኑ ዝያዳ ውፅኢታውያን ከም ዝኾኑ ብተወሳኺ ኣገንዚቡ። ኣብ መወዳእታ ቅድሚ ኣካላዊ ምንቅስቓስ ምግባርና ብካርቦሃይድሬት ሃብታም ዝኾኑ ምግብታት ምዝውጣር፣ ኣብ መንጎ ምንቅስቓስ ማይ ምስታይ፣ ድሕሪ ምንቅስቓስ ድማ ብፕሮቲን ሃብታም ዝኾነ ምግቢ ምምጋብ ኣገዳሲ ከም ዝኾነ መኺሩ። ስሩዕ ኣካላዊ ምንቅስቓስ ወላ ድኣ ወፃኢታት ዘይሓትት መድሃኒት ይኹን እምበር ኣብ ኣገባብን ዓቐንን ንገብሮም ምንቅስቓሳት ንወስዶም ማእዛዊ ምግቢ ምፍላጥ ወሳኒ ምዃኑ ምግንዛብ የድሊ። ምስተኣላይ ቴኬኤስኤፍ ኣልማዝ ወልደ ገብርኤለ ካብ ኣገልግሎት ዜና ዞባ ዓንሰባ ከተማ ከረን።
0: ዝስዕብ ዜና ሃገራት ወፃኢ እዩ። ንምክተልኩም ደጊም ዕድም ኣብ ዜናታት ወፃኢ ኣሜሪካ ኣብ መፃወቦ ሆርሞዝ ተዓጊተን ዘለዋ ንግዳውያን መራኸብ ንምውፃእ ከም እትተሓባበር ፕረዚደንት ዶናልድ ትራምፕ ፍሊጡ። እቲ ተበግሶ ንሰብኣዊ ምክንያት ምዃኑ ዝገለጸ ፕረዚደንት ትራምፕ ንምዕንቋፉ ንዝውሰድ ስጉምቲ ከቢድ ምላሽ ከም ዝውሃቡ ኣጠንቂቦም። ኣብዚ ሎሚ 4 ጉንበት ከም ጅምር ዝግለጽ ዘሎ ስጉምቲ ልዕሊ 15,000 ወታደራት፣ ልዕሊ 100 ነፈርቲ ኩናትን ካልእ ኣፅዋርን ከም ዝሳተፉ ማእከላይ እዝ ኣሜሪካ ሓቢሩ ኣሎ። መንግስቲ ኢራን ግና ኣብ መፃወቢ ሆርሞዝ ዝግበር ምትእታው ካብ ምጥሓስ ምቁራፅ ተኽሊሲ ፈልዩ ከም ዘይርዮ ብምጥቃስ ፕረዚደንት ትራምፕ ወጢንዎ ንዘሎ መደብ ከቋርፆ ፀዊዑ። ኢራን ኣብ ልዕሊ ድሕሪ ዝተካየደ መጥቃዕቲ ኣሜሪካን እስራኤልን ኣብ መፃወቢ ሆርሞዝ ፀጥታዊ ቁፅፅር ከም ጀመረት ዝፍለጥ ኮይኑ ብሰንኩ ልዕሊ 2,000 መራኽብ ተዓጊተን ከም ዘለዎ እዩ ዝጥቀስ። መፃወቢ ሆርሞዝ ኣብ ልዕሊ መጥቃዕቲ ነዘካይዳ ሃገራትን ተሓባበርተንን ጥራይ ከም እትዓፁ እትገልጽ ኢራን ንምሕደራት ንግዳዊ ማያዊ መስመር ዝምልከት ሓድሽ ኣገባብ ክምስርታያ ትጠልብ ዘላ። ኢራን ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ ዘሎ መጥቃዕታ ዶ ክብል ብደብዳብ ኣሜሪካን እስራኤልን ናይ ዝወረዳ ክሳራታት ካሕሳ ክኽፈላ ኣብ መጻኢ ኣብ ልዕሊ ተመሳሳሊ መጥቃዕቲ ከም ዘይፍፀም ዘረጋግፅ ውሕስነት ክወሃባ እገዳታት ክለዓለላ ሰራዊት ኣሜሪካ ካብ ከባቢታት ኢራን ክወፅእ ኣብ ልዕሊ ወደባታ ኢራን ፀኒዑ ዘሎ እገዳ ክለዓል ዝብል 14 ነጥብታት ዝሓዘ ሓድሽ እማም ብመንገዲ ፓኪስታን ኣቕሪባ ከም ዘላ ዝፍለጥ እዩ። ውድብ ኣፍሬትን ለኣኽትን ነዳዲ ማለት ኦፔክን ሩስያ እትርከበን መሻርክተንን ወሰኽ ፍርያት ክገብራ ተሰማሚዐን። እተን ሃገራት ትማሊ 3 ጉንበት ኣብ ዘካየድኦ ናይ ማንዛ ርክብ ካብ ዝመፅእ ወርሒ ሰነ ዕለታዊ 188,000 በርሜል ወሰኽ ከም ዝገብራ ኣፍሊጠን። እሱ ጉምቲ ሕብራት ኢማራት ዓረብ ካብቲ ውድብ ድሕሪ ምስሓባ ክስዕብ ንዝኽእል ናይ ፍርያት ምምዝባል ምግታእ ከምኡውን ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ወታደራውን ፀጥታውን ኩነታት ተኸሲቱ ዘሎ ሕፅረት ነዳዲ ንምቅላል ምዃኑ ተገሊጹ። ሕብራት ኢማራት ዓረብ ኣብ ኦፔክ ንፀንሓ ኣስታት 6 ዓመታት ዝቐፀለ ኣባልነት ካብ ሓደ ጉንበት ከም ዘቋረፀቶ ዝዝከር እዮም። እስራኤል ወታደራዊ ፅላት ንምድንፋዕ ኣስታት 120 ቢልዮን ዶላር ተወሳኺ ወፍሪ ከም እትገብር ገሊጻ። እዚ ኣብ ዝመፅእ 10 ዓመታት ከም ዝትግበር ዝገለጸቶ መደብ ኤፍ35 ከምኡውን ኤፍ15 ዝዓይነተን ተወሰኽቲ ነፈርቲ ኩናት ካብ ኣሜሪካ ንምሽማት ዘጠቓልል ምዃኑ ቅድሚ ሚኒስትር ቤንያሚን ኔታንያሁ ብ3 ጉንበት ኣፍሊጡ። እቲ ውጥን መሰረት እስራኤል ንቁፅሪ እትውንነን ኤፍ35 ብዕፅፊ ብምዕባይ ናብ 100 ክብ ከተብሉ እያ። ብዘይካዚ እቲ ወታደራዊ ወፍሪ ብብዝሒ ተተኮስቲ ንምፍራይ ዘኽእል ምዃኑ ቅድመ ሚኒስትር

ነተነህረ ድዮም እቲ ኢራን ምንቅስቓስ ሕዝቡላህ ኣብ ወታደራዊ ረፅሚ ኣትያ ዘላ እስራኤል ንወታደራዊ ባጀታ ዓመታዊ ትውስኸሉ ከም ዘላ ፀብጻባት የረድም። መንግስቲ እስራኤል ንዓመተ 226 ካብ ዝሰልዑ ሃገራዊ ባጀት እቲ ኣስታት 17 ሚታዊት ንፅላት ምክልኻል ከመ ዘቕንዖ እዩ ዝግለፅ ዘሎ። ኣብ ሰፊሕ ክፋል ኬንያ ዝወቕዕ ዝናብ ዘሰዓበ ዕልቕልቕን ምህማም መሬትን ሰብኣውን ንዋታውን ክሳራታት ኣውሪዱ። በቲ ተፈጥራዊ ሓደጋ ዛጊት 20 ሰባት ከም ዝሞቱ ዝሓበሩ ሰመዚ ስርሒት ምድሓን ሂወት ኬንያ ዳሃዮም ዝጠፍአ ብምህላዎም ቁፅሪ ሞታት ክውስኽ ከም ዝኽእል ኣሚቶም። ብዘካዚ በዚ ናይ 3 ጉንበት ሓደጋ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት ስለዝወረደ ኣሽሓት ሰባት ከም እተማዛበሉ ተገሊጹ። ርእሰ ከተማ ናይሮቢ እትርከቦ ከባቢታት ኬንያ ሕልፊ ካልእ ተሃስዩ ከም ዘሎ ተፈሊጡ። ኣብ ኬንያ ኣብ ዝሓለፈ ወርሒ መጋቢት ብዝተኸስተ ተመሳሳሊ ሓደጋ እውን ልዕሊ 40 ሰባት ከም ዝሞቱ ዝዝከር እዩ። መንግስቲ ኪባ ኣሜሪካ ኣብ ልዕሊ ሃገሩ ንዝወሰነቶ ሓድሽ እገዳ ዘይሕጋዊ ክብል ኮኒንዋ። እዚ ዝተገልጸ ፕረዚደንት ትራምፕ ብሓደ ጉንበት ነቲ ንልዕሊ 6 ዓመታት ኣብ ልዕሊ ኪባ ጸኒዑ ዘሎ እገዳ ኣሜሪካ ዘስፍሕ ናይ ፈጻሚ ትካል ትእዛዝ ድሕሪ ምኽታም እዩ። ሚኒስተር ጉዳያት ወፃኢ ኪባ ብሩኖ ሮድሪገዝ ኣብ ዝሃቦ መግለጺ እቲ እገዳ ንኣህግራዊ ሕግን ቻርተር ሕቡራት ሃገራትን ዝጥሕስ ከምኡ ንህዝቢ ኪባ ንምቕጻዕ ዝዓለመ ከም ዝኾነ ወቒሱ። ኣሜሪካ ኣብ ልዕሊ ኪባ ይኹን ካልእ ሳልሰይቲ ሃገር ቤናዊ ስጉምቲ ናይ ምውሳድ መሰል ከም ዘይብላ እቲ ሚኒስተር ብተወሳኺ ሓቢሩ። ኣሜሪካ ካብ 1962 ኣትሒዛ ኣብ ልዕሊ ኪባ ኣዝሪቃቶ ብዘላ ቤናዊ እገዳታት ኣብ ልዕሊ እቲ ሃገር ናብ ኣስታት 1 ትሪልዮን ዶላር ዝግምገም ቁጠባዊ ክሳራታት ከም ዝወረደ እዮም ፀብጻባት ዝጠቕሱ። ጽላታት ነዳዲ፣ ትምህርቲ፣ መጓዓዝያን ህንፃን ብሳዕቤናት ነዳዲ እገዳ ብከቢድ ካብ ዝተሃሰዩ ምዃኖም ክፍለጥ ተኻኢሉሎም። መንግስቲ ኪባ እቲ እገዳ ክለዓል ከቅርቦ ዝፀንሐ ተደጋጋሚ ፃውዒታት ዛጊተ ሰማዕ እዝኒ ከም ዘይረኸበ ፀብጻባት የረዱ። ናይ መወዳእታ ዜና። መንግስቲ ቻይና ብኣሜሪካ ኣብ ልዕሊ 5 ትካላት መጻረዪ ነዳዲ ሃገሩ ንዘጽደቐ ሓድሽ እገዳ ዝዓግት ውሳነ ኣውፅኡ። እቲ ውሳነ ኣብ ቻይና ዝርከቡ ትካላትን ውልቀ ሰባትን ነቲ ብኣሜሪካ ዝጸንዐ እገዳ ከየተግብሩን ከየኽብሩን ዝእዝዝ እዩ። መሰረት ተሓድሽ ውሳነ ዝኾነ ትካል ወይ ውልቀ ሰብ ነቲ ኣሜሪካ ዝወሰነቶ እገዳ ከተግብር እንተተረኺቡ ብሕጊ ክሕተት እዩ። እዚ ቻይና ወሲናቶ ዘላ ስጉምቲ ነቲ ኣብ 2021 ዘጽደቐቶ ሕጊ መሰረት ዝገበረ ኮይኑ ንዘቤታውን ትካላት ካብ ዘይፍትሓዊ ግዳማዊ ጸቕጥታት ንምክልኻል ዝዓለመ እዩ። ቤት ጽሕፈት ግምጃ ኣሜሪካ ካብ ኢራን ነዳዲ ከም ሸመታ ኣብ ልዕሊ ዝኸሰሰን 5 ትካላት መጻረዪ ነዳዲ ቻይና እገዳ ከም ዘጽንዕ እዩ ብ24 ሚያዝያ ኣፍሊጡ። ኣሜሪካ ኣብ ልዕሊ ኩባንያታት ቻይና እገዳታትን ንዋይ ናይ ምድስካል ስጉምትን ክትወስድ ከም ጸንሐት ዝሕብሩ ጸብጻባት እቲ እገዳታት ኣብ ልዕሊ ቁጠባ ቻይና ካብ ዘውረዱ ሃስያ ኣብ ምስንኻል ኣህግራዊ ሰንሰለት ቀረብ ዝገበሮ ጽልዋ ከም ዝዓቢ የረዱ። ዜና ንምዝዛም ኣርእስቲ ዜና ክንደግም። ፋርማሲቲካዊ ማሕበር ኤርትራ መበል 20 ሓፈሻዊ ጉባኤኡ ኣብ ኣስመራ ኣቃኒዑ። ኣብ ኖዞባ ቁርደት ብመንግስቲ ዝተመደባ ትራክተራት ኣገልግሎት ንቕሊ ይህባ ኣለዋ። ቀነ ባህልን ስፖርትን ተምሃሮ ዞባ ደቡብ ካብ 1 ክሳብ 3 ጉንበት ኣብ መንደፈራ ተኻይዱ። ኣሜሪካ ኣብ መጻቦ ሆርሞዝ ተዓኪተን ዘለዋ ንግዳውያን መራኸብ ንምውፃእ ከም እትተሓባበር ኣፍሊጣ። ኣባላት ኦፔክን ሩስያ እትርከበን መሻርክተንን ወሰኽ ፍርያት ክገብራ ተሰማሚዐን። እስራኤል ወታደራዊ ጽላት ንምድንፋዕ ኣስታት 120 ቢልዮን ዶላር ተወሳኺ ወፍሪ ከም እትገብር ኣገሊጻ። ነዚ ሰዓት ዝተዳለወ ዜና ተዛዚሙሎ ምስ ተርፉ መደባትና ንሓድገኩም ብወገነይ ብሩኽ መዓልቲ።

0: سلام خبركم تعزبتي على تاوزينا سبورت هيزلكم قريب له نمكتتالكم بخبر زعدم أمير علي. ممحدار نوزوبا غدايف ابت ممحدار نزركبو سبورتاويان ناي متببعن ناي معدان مخرن مدب سريعوم
1: ابتي بامحداريت ناي تنوزوبا ويزرت بلست ولدن ابومبر كوميتي سبورتن استودب مدب ابقداماين كلاين ديفيجن زغوادرو دكتبعتيون دكانوستيون تقادمتي اتلتاتن اسلطنتن اب غراس روت زململو زلو سبورتاويان نسترخبلو مدب نلعبيت سبورت ناي تنوزوبا بزملكات سفيح ناي ميت مدب تخايدوم سبورتاويان غون غون سبورتاوين تفاتاتوم اب اكاداميياو تمرتومون بلو ኣብ ኮይኖም ንኽወፁ ኣብቲ ሰሰርዐ መደብ ብሰፊሑ ዝተዘተየልዩ ኣብቲ ኣጋጣሚ ኣብ ቀዳማይ ዲቪዥን ዝነጥፋ ዘቀዳድምቲ ብሽክለታ ደቂ ኣንስትዮን ኣሰልጠንትን ናይ መተባብዒ ገንዘባዊ ሽልማት ተበርኪትሎም ምምሕዳር ንኡዞባ ጎዳይፍ ካብ ዞባ ሓሊፎም ሃገር ኣምስ ማይ ክሳብ ዝበፅሑ ስፖርታውያን ኣብ ምፍራይ ዝበቕዐት ክለባት ኩዕሶ እግሪ ብሽክለታን ኣትለቲክስን ዝዓጠቐት ምምሕዳር ንኡዞባ እያ
0: ግጥማት ፕሪምየር ሊግ እንግሊዝ ትማሊ ሰንበት ብሰለስተ ግጥማት ኣብ ዝቐፅለሉ ማንቸስተር ዩናይትድ ኣብ ልዕሊ ሊቨርፑል ብምዕዋት ዝቕፅል ዓመት ስታፊያ ኣብ ሻምፒዮንስ ሊግ ኤሮጳ ኣረጋጊፃ
1: ማንቸስተር ዩናይትድ ድሕሪ ናይ ክልተ ዓመት ብኩራታ ካብ ሻምፒዮንስ ሊግ ኤሮጳ ዳግማይ ንምምላስ ኣብቲ ኣብ ሜዳ ኦልትራፎርድ ንሊቨርፑል ዝዓደመቱ ዝግጥም ሓንቲ ነጥቢ ጥራያ ተድልያ ነይራ ኣሰልጣኒ ሊቨርፑል ኣርነ ስሎት ዋላ እኳ ንከም ሁጎ ኢኪቲከ ሙሓመድ ሳላሕ ኣሊሰን ቤከር ኣሌክሳንደር ኢሳቅን ጆርጅ ማማርዳሽቪልን ዝኣመሰሉ ወሰን ተፃወቱ ብምክንያት ማሃረምቲ እንተኸሰረ ነዛ ግጥም ዝኾንዎ ምኩራት ቀዳሞት ተሰለፍቲ ግን ኣይሰኣነን ቅድሚ ምጅማር ፀወታ ሰር ኣሌክስ ፈርጉሰን ብዘጋጠሞ ናይ ጥዕና ፀገም ንዝያዳ ጥንቃቐ ብኣምቡላንስዩ ካብ ስታድዮም ተወሲዱ ብልዑል ፀቕጢ ፀወታ ዝጀመረት ዩናይትድ ኣብ ቀዳሞት ደቃይቅ ሸቶ ንምምዝጋብ ዘካየደቶ ፃዕሪ ፍረ ረኺባትሉ ኣብ ሻርሻይ ደቂቕ ማትያስ ኩንያ ብዘመዝገባ ሸቶ ቀዲማ ኣብዚ ታሪካዊ ግጥም መሪሕነት ሒዛ ሊቨርፑል ግብረ መስኽትህብ ትፅቢት እናተገብረላ ቤንጃሚን ሸሽኮ ኣብ ምበል 14 ደቂቕ ንመሪሕነት ዩናይትድ ደርዒ ዝኾነትላ ካልኢት ሸቶ ወሲኻ ንዕረፍቲ ማንቸስተር ዩናይትድ ምሳሳን 8 ነጥ ብ2 ሚእታዊት ሚዛን ፀወታ 2 ባሮ መሪሓ ውፅያ ማንቸስተር ዩናይትድ ኣብ ታሪኻ ንዕረፍቲ ብ2 ልዕሊን ሸቶ መሪሓ ኣብ ዝወፀትሉ ተረቲዓ ኣይትፈልጥን እያ ድሕሪ ዕረፍቲ ማይክል ካሪክ ንሴስኮ ብኣማድ ዲያሎ ቀይሪዩ ፀወቱ ፈሊሙ ኣማድ ኣብ ቀዳማይ ስታፊኡ ኣብ ዝግጥም ዝተጋግያ ኩዕሶ ዶሞኒክ ሱቦዝላይ ካብ ፍርቂ ሜዳ ኩዕሶ ኮብኪቡ ብምኻድ ብእግሪ ዳሎ ይሕሊፉ ንፀወታ ማዕረ ዝገበረት ሸቶ ኣመዝጊቡ ኣብ መበሶን 5 ደቂ ሓላው ሩዳት ማንቸስተር ዩናይትድ ሳነላመንስ ካብ ድሕሪት ክፃወት ኣብ ዝፈተነሉ ብማካልስተር ተቆሪፁ ኣብ እግሪ ስቦዝላይ በፂሓ ስቦዝላይ ንጋክፖ ኣቐቢልዎ ጋክፖ ድማ ንፀወታ ማዕረ ዝገበረት ሸቶ ኣመዝጊቡ ኣብ መበ 77 ደቂ ሊቨርፑል ካብ ልዳታ ከተርሕቓ ንዘይከኣለት ኩዕሶ ኣብ ዝሓለፉ መዓልትታት ሓድሽ ውዕል ዝፈረመ ኮቢ መይኑ ብልእቲ ሸጋብ ንውፅኢት ፀወታ ናብ 3 ብ2 ተቐይርዎም ዝተመዝገበ ተወሳኺት ሸቶ ይነበረን እቲ ግጥም ብዓወት ማንቸስተር ዩናይትድ 3 ብ2 ተዛዚሙ ማንቸስተር ዩናይትድ 2015 16 ንፈለማ ግዜ ኣብ ሓደ ዓመተ ስፖርት ኣብ ልዕሊ ሊቨርፑል 2 ናይ ሊግ ዓወት ኣመዝጊባ እዚ ዓወት ንማይክል ካሪክ ናብ ቀዋምነት ኣሰልጣን ንኽሰጋገር ልዕሊ ዝኾነ ግዜ ኣብ ልዕሊ ቦርድታ ጋንታ ፀቕጢ ዝፈጠረ ዓወት እዩ ካሪክ ድሕሪ ኣሞሪ መዝነት ምዕላም ዩናይትድ ካብ ዝርከብ ኣብ ልዕሊ 5 ዓበይቲ ክለባት ናይቲ ሊግ ዓወት ኣመዝጊቡ ኣብ ቪላ ፓርክ ኣንጻር ኣስቶን ቪላ ዝገጠመ ቶተንሃም ካብ ዞባ ተመለስቲ ዘውፃ ዓወት ኣመዝጊባ ዌስትሃም ብቐዳም ኣብ ብረንትፎርድ 3 ባሮ ተረቲዓ ብምንባራ ንቶተንሃም ልዕልያ ክድይብ ዝኽእላ ኣጋጣሚያ ፈጢራት ኣላ ኣብዚ ናይ ትማሊ ግጽም ኮኖር ካላገር ኣብ መብል 12 ደቂቕ ቀዳሚ ትሸቱ ድሕሪ ናይ ወርሒ ጥሪ ናብታ ጋንታ ምፅምባሩ ኣመዝጊቦም ብራዚላዊ ሪቻርልሰን ኣብ መብል 25 ደቂቕ ንመሪሕነት ቶተንሃም ድርዒ ዝኾነ ትሸቶ ወሲኹ ድሕሪ ረፍቲ ኣብ ሜዳ ትገጥም ዝነብረት ኣስቶን ቪላ ኣብ ተወሰኸ ደቂቕ ካብ ኢሚልያኖ ቡንድያ ካብ ዓወት ዘየድሓነታ ሸቶ ኣመዝጊባ እቲ ግጥም ድማ ብዓወት ቶተንሃም 2-1 ተዛዚሙ ቶተንሃም ኣብ ቀዳሞት 2 ግጥማታ ኣንጻር በርንለይን ማንቸስተር ምዕዋታ ናይ ትማሊ ዓወታ ኣብ ልዕሊ ኣስቶን ቪላ ኣብዚ ናይ ውድድር ዓመት ካልኣይ ብተኸታታሊ ዝተዓወተትሉ ግጥም እዩ ኣስቶን ቪላ ኣብ ሜዳ ቪላ ፓርክ ኣብ ዘካየረቶም ናይ መወዳእታ 8 ግጥማት ኣብ 4 ስዕረት ቀሚሳ ኣብ 3 ተዓዊታ ሓንሳብ ድማ ማዕረ ወፅያ ኣብዘ ግጥም 10 ሸጡ ናይዚ ዓመት ዘመዝገበ ሪቻርልሶን ንሓምሻይ ናይ ውድድር ዓመት 10 ልዕሊን ሸቶታት ኣመዝጊቦም ቶተንሃም በዚ ዓወት ተሓጊዛ ንዌስትሃም ገምጢላ ካብ ዞባ ተመለስቲ ንላዓል በሪኻ ግጥማት ፕሪምየር ሊግ እንግሊዝ ሎሚ ሶኒ ምሸት ብ2 ግጥማት ቀፂሉ ክካየድ እዩ በዚ መሰረት ኖቲንግሃም ፎረስት ኣንጻር ቸልሲ ኤቨርተን ድማ ንማንቸስተር ሲቲ ዓዲማ ፀወታ ከተካይድ እያ
0: ብኣርከ ዝኸበርኩም ተዓዘብቲ ናይ ሎም ትሕዝቶይ ኣብዚ ዛዚመለኹ ብምክትታልኩም ኣዝየ መስግን ሰላም።

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብዕላል ጥበባት እዩ። ሰላም ከመይ ጥቕኒ ክቡራትን ክቡራንን። ንሎሚ ኣብ መፅሓፍ ስነ ግጥምን ፖለቲካዊ ታሪክን ዘተኮረ ዕላል ክህልወና እዩ። መሪፅናያ ዘለና መፅሓፍ ድማ ሳሕል ሕሩይ ግጥምታት ቃልሲ ያባ ትብል። ነታ ሳልሳይ ሕተም ከዓ ክንዕለላ ኢና። ደራሲ ሰሎሞን ፀሓይ እዩ። ስነ ጥበበኛ ሰሎሞን ፀሓይ ሓደ ካብቶም ኣብ ስነ ጥበብ ኤርትራን ባህልን ዓብይ ኣስተዋፅኦ ዝገብሩ ዘለውን ሓያላት ገጠምቲ እዩ። ኣብ እዋን ብረታዊ ቃልሲ ካብ 1980 ናት ሒዙ ሓያሎ ግጥምታት ንደርፊ፣ ንመድረኽ፣ ንመፅሄት ከምኡ ድማ ንድምፂ ሓፋሽ ዘበርከተ እዩ። ብዘይክኡ ድማ ኣዝዮም ሱሙያት ደረፍቲ ዘፍረየልና ዓበይቲ ታሪካውያን ግጥምታት ዘበርከተ እዩ። ብዘይካ እዚ ድማ እታ ብ 1986 ንፈለማ እዋን ዝተደርፈት ሃገራዊት መዝሙር ኤርትራ ግጥሚ ዘሰናደ እዩ። ደጊሙ እውን ኣብ 1993 ድሕሪ ወግዓዊ ናፅነት ምእዋጁ ነዛ ሎሚ መልክዕ ሒዛቶ ዘላ ዘሰናደአ ኣዝዩ ዓብዪ ገጠማ እዩ። ገጠማይ ጥራሕ እውን ኣይኮነን፣ ናይ ታሪክ ተመራማራይ፣ ናይ ታሪክ ኣብ ባህሊ ኣብ ኩሉ ድማ ዓብዪ ኣስተዋፅኦ ዝገበረ እዩ። ዓበይቲ መፅሄታትን መፅሓፍትን ዘሰናደአልና እዩ። ኣብ 2013 እውን ማሰን መልቀስን ዘርእስቱ ዓብዪ መፅሓፍ ዘበርከተ እዩ። ሎሚ ትኩረትና ኣብ ዝርዝራት ክኸውን እዩ። ምክተልኩም ምዕድም ስለምንታይ እዚ ሳልሳይ ሕታም ምስ ምንታይ ለውጥታት
1: መጀመርታ መደብ ዕላል ጥበባት ናይ ኤሪቲቪ ብፍላይ ከዓ ንስኻ ዘም ነዚ ዕድመ እዚ ዝገበርካለይ ኣዝየ ኣመስግን። ኣጋጣሚ እዚ ቃል መጠይቅ ትገብረለይ ዘለካ እዋን ምስቲ ኣብ መፅሓፍ ሳሕል ሕሩይ ግጥምታት ቃልሲ ዘሎ ትሕዝቶ ኣዝዩ ዝተዛመደ ወርሓት ወይ ወቅቲ እዩ። ስለምንታይ እንተልና እዚ ንውድኦ ዘለና ወርሒ እዚ ቃል መጠይቅ ንገብረሉ ዘለና መዓልቲ ሎሚ ብ1993 ሪፈረንደም ዝተዛዘመሉ እዩ። ሪፈረንደም ክዛዘም ከሎ ከዓ ብ99.8 ከምኢት ህዝቢ ኤርትራ እወነ ናፅነት ኢሉ ዘድመፀሉ መድረኽ እዩ ነይሩ። ድሕሪኡ ከዓ እቲ ወግዓዊ ምእዋጅ ናፅነት ኤርትራ ዝተፈፀመሉ ግንቦት 93 ብዓብኡ ከዓ ግንቦት 1991 ኤርትራ ድሕሪ ናይ 30 ዓመታት ብረታዊ ቃልሲ ናይ 50 ዓመታት ናይ ፍርቂ ዘመን ቃልሲ ፖለቲካዊ ቃልሲ ከዓ ናፅነት ዝረከበትሉ ወርሒ እዩ። ስለዚ ኣብዚ ኣጋጣሚ እዚ ምኳኑ እቲ ንገብሮ ዘለና ዓላል ብቀረባ ምስ ዝትሕዝቶ ናይዛ መፅሓፍ ናይ ሳሕል ዝተዋሰበ እዩ። ትሕዝቶኣ እውን ነዚ ዝገልፅ ብዛዕባ እዚ ዘዘንቱ ዝትርኽ እዩ። ስለምንታይ ሳልሳይ ሕታ ነትብል ሕቶ ከ ናብኣ ሕጂ ብቐጥታ እቱ ምበኣር ከምቲ ዝበልካዮ እታ ቀዳመይቲ ሕታ 1994 እያ። ኣብኣ ብቐንዱ እዚ መፅሓፍ እዚ ሓደ መፅሓፍ እዩ። ሕታም ክንብል ከለና ብእንግሊዝኛ ኤዲሽን ንብሎ፣ ኣብ ትግርኛ ሕታም ክንብል ከለና ምስ ማሕተም ዝተኣሳሰረ እውን ይመስል እዩ። ግን እታ ሕታም ትብል ቃል ነታ ኤዲሽን ትብል እያ ትውክል። በዚ ኣጋጣሚ እዚ ሕጂ 94 ዝወፀት መፅሓፍ ንስኣታ መሰረት እሳ ኮይና

0: መሰረት 2000 ብሽተን ካልኣይ ሕታም ክገብር ከለኹ ኣብታ ቀዳመይቲ ሕታም ዘይእተኽዎ ዝነበርኩ ናይቲ መጀመርቲ ዓመታት ከም ዝበልካዮ ኣብ ክፍሊ ማሕበራዊ ጉዳይ ውጀለ ባህሊ ናይ ትኽፍል ከለኹ ዝፀሓፍክዎ ናይ ደርፊ ግጥምታት ነይሩ ንሱ ኣይእተኽዎን ነይረ። ሕጂ ነቲ ስራሓተይ ዝርኢ ኣንባባይ ምእንቲ ብህየሳዊ ዓይኒ ክርዮ ከመይ ኢሉ ግጥምታተይ ከመይ ኢሉ ጀሚሩ ከመይ ኢሉ ክቐፂሉ እንታይ ምዕባል የምፅኡ ክመዝን ምእንቲ ክኽእል ኢለአ ብዙሓት ኣይነበራን። ሓደሓደ እውን ኣብ ማእከላይ ጨንፍር ባህሊ ከለኹ ዝፅሓፍክዎን ዘይእተኽዎን ኣብታ ቀዳመይቲ ዘእተኽዎን ነይረን። ነዚአን ስለ ዝወሰኽኩለን ኤሕታም ኢለያ ካልኣይ ሕታም ማለት ሲ ኣብቲ መሰረት ሲ ገለ ለውጥታት ኣብቲ መሰረታዊ ትሕዝቶ ዝነበረ ናይቲ መፅሓፍ ሲ ሓደሓደ ዝተወሰኮ ስለ ዝነበረ እዩ ካልኣይ ሕታም ኮይኑ ማለት እዩ 2006። እዛ ዳሕሮ ወይቲ እዛ ሳልሰይቲ ሕታም ሕጂ ብቀረባ ንዛረበላ ዘለና ከዓ መሰረታት እታ ናይ 94 ያ ከም ዝበልናዮ ግን ድሓር ዝፀሓፍክዎ ግጥምታት ድሕሪ ምሕታም ናይ ሳሕል ናይ 94 ፀሓፍክዎ ግጥምታት ገሊኡ ናይ ንባብ ገሊኡ ናይ ንደርፍታት ኢለ ዝፀሓፍክዎ እውን ወሲኸ እሱ እውን ብዝሓረኽዎ እዩ ካብቲ ልዕሊ ሚእቲ ዝኸውን ዝተፈላለየ ፀሓፍክዎ ግጥምታት ወካሊ ዝኾነ ኢለ ዝሓሰብክዎ ሓርየ ሓርየ ዘዳለኽዎ እዩ። ስለዚ ፍልይቲ ዝገብራ ማለት እዩ እዛ ሳልሰይቲ ሕታም ካብተን ቅድሚያ ዝነበራ እውን እንተኾነ ሓደ ዝበልክዎ ድሕሪኡ ዝፀሓፍክዎ ግጥምታት ዘእተኽላ ምኳና፣ ካልኣይ ከዓ ብርእቶ ናይ ብዙሓት ኣንበብቲ ኣብ ዝተፈላለየ ኣጋጣሚታት ብፍላይ እዞም ዳሕሮ ተወለዶ እዮም ናእሽቱ ኣብ ግዜ ቃልሲ ዘይነበሩ ድሓር ዝተወልዱ ነቲ መፅሓፍ ከንብብዎ ከለዉ ንምርድኡ ይሽግረና። ምክንያቱ ድሕረ ባይታ ይነግርን ስለ ዝኾነ ከመይ ዝኣመሰለ ኩነታት ፅሒፉ እንታይ ነይሩ ተሃዋህቡ መንቀሊኻ መበገሲኻ ነፍሲ ወከፍ ግጥሚ ክፅሕፍ ከለካ ዝብል ሕቶታት የቕርቡለይ ነይሮም። ገሊኦም ሞ ከዓ ከምቲ ኣማስን መልቀስን መእተዊ ተገይሩሉ ዘሎ ሞ ንምርድኡ ነቲ ግጥሚ ነተማሰ ይኹን ነቲ መልቀስ ኣዝዩ ሓጋዚ ዝኾነ ከምኡ ይኹን ከምኡ እንተዝግበርስ ዝያዳ ምተረዳእና ነቲ ግጥሚ ንምርዳእ እዚዮም ሓገዘና ዝብል ሓሳብ ስለ ዘቕረቡለይ ናይ ብሓቂ ሓቆም እዮም እየ። ብኡ ምክንያት ንዝበዝሕ ዝግጥምታት ንኩሉ ኣይኮነን ንዝበዝሕ ዝግጥምታት ድሕረ ባይታዊ ሓበሬታ ኣስፊረሉ ኣሎ ኣብ ከመይ ዝኣመሰለ ኩነታት እዩ ተፃሒፉ ዝነበረ ሃዋሁ ግዜ ቦታ ኩሉ እቲ ሽዑ መንቀልየዩ ዝኾነ ነቲ ሓሳበይ ድፍኢት ዝፈጠረለይ ዝብሎ ዝፅሒፈ ኣለኹ ኣስፊረ ኣለኹ መእተወታት ገይረሉ ኣለኹ። በዚ ኣምበኣር እታ ሳልሰይቲ ሕታም ካብታ ቀዳመይትን ካብታ ካልአይትን ሕታማት ትፍለ
1: እታ ናይ ግጥሚ ኢልካ ወይ ድማ ንሃገራዊ መዝሙር ኢልካ ዝሓሰብካላ ኩነት ከመይ እያ ነራ?
0: እንታይ ሃገራዊ መዝሙር ድሓር እንዲያ ኮይና ሃገር ምስኮና ናፀ ሃገር ምስኮና 91 ካብኡ ንዳሓር እዩ ብዛዕባ ሃገራዊ ትእምርትታት ከዓ ክሕሰብ ዝከኣል። ቅድሚኡ ሃገር ኣይነበርና ሃገር ንክንከውን ጥራይ ኢና ቃለስ ነርና 86 መዝሙር ኤርትራ ጥራይ እያ ኣርእስታ ኤርትራ እዩ መዝሙር ኤርትራ ኮይና ጥራይ እያ ወፅያ። ቅድሚኡ ካብ 84 ናትሒዙት ሓሳብ ሕጂ እውን ከም ዝኾነ ሓርበኛዊ መዝሙር ናይ ቃልሲ መዝሙር ናይ ምግባር ኤርትራ ብዝብል ኣርእስቲ ሲ መዝሙር ክነዳሉ ነቲ ኤርትራ ተሓልፎ ዘላ መከራ ስቃይ ዝገልፅ በቲ ርእስቲ እቲ ኣብ መወዳእታ ከዓ ናፅነት ተረኪቡ ክንሃንፃ ምኳና ዝሕብር ትሕዝቶ ዘለዋ መዝሙር ከነውፅእ ዜማ ሕሰብ ይብሎ ኣነኒ ኣሮንተኬ ናይ ቀረባ መሳርሕቲ እዩ ብዙሕ ብፍላይ ኣብ መዛሙር ከዓ ርኡይ ክእለት ዘለዎ ብዙሕ ካብቲ መዛሙር ናይ ማእከላይ ጨንፈር ባህሊ ደረሰ ሰብ እዩ ዜማ። ሕጂ ከምኡ ይብሎ ሞ ኣብ ልቡ ሒዝዋ ይፀንሕ ይኸይድ ኸይድ ኸይድ ግን ክሳብ 86 ዝኸውን ካብ 84 ክሳብ 86 ብኣካል እውን ኣብ ነዊሕ እዋን ናይዚ ግዜ እዚ ተፈላለዩና ነርና ኣነ ኣብቲ ናይ ማእከላይ ቦታ ተሪፈ ስራሕ ንሱ ግን ንዑደት 85 ምስከዱ ብኡ ቢሎም ሱዳን ኣትዮም

0: ሽዑ ካብ ሱዳን ምስ መፀ ምስ መፁ በዓል ኣሮን ትክጅለ ኢና ንራኸብ ሕጂ ኣሮን ኣይረስዓን ነዛ ሓሳብ እዚኣ ሕጂ ሓንቲ ዜማ ይረክብ እታ ዝመፀት ዜማ ካብ ሱዳን መምህር ይስሓቅ ኣብርሃም ተጋዳላይ ይስሓቅ ኣብርሃም ቅድም ናይ ተጋድሎ ሓርነት ኤርትራ ተጋዳላይ ነይሩ ዳሓር ምስቲ ዝነበረ ኩነታት ናይ ሰውራ ኤርትራ ሱዳን ኣትዩ ኣብ ሱዳን ሕጂ ፅቡቅ ምቅርራብ ምስ ተጋደልቲ ዝበሃቡ ግንባር ይገብር ቀያሕቲ ዕምባባ ሱዳን ምስኣተዉ ሓንቲ መዝሙር እዚኣ ገይረ ኣለኹም ጠቕመኩም ትኽእል እያ ተጠቐሙላ ኢሉ ይህቦ ሕጂ እቶም ኣባላት ሙዚቃ ሙዚቀኛታት ናይ ቀያሕቲ ዕምባባ በዓል ነፀራ ኣብ ግሬሱስ ቅዱሻውን እዮም እዮም በዓል ነፀራ ኣብ ግሬሱስ ዘለውዎም ብዙሓት እዮም ናብ ማእከላይ ጨንፈር ባህሊ ተቐይሮም መፁ ካብ ቀያሕቲ ዕምባባ ሕጂ ነዛ ዜማ እዚኣ ነዛ መዝሙር እዚኣ ሒዞም ኣይመፁ ብስራሕ ከዓ ሙዚቀኛታት ስለዝኾኑ ምስ ኣሮን ርክብ ኣለዎም ኣብ ሓደ ኣሃዱ እዮም ሕጂ ክሰርዑ ማእከላይ ጨንፈር ባህሊ ብኣራግ የስምዕዎ ንኣሮን ኣሮን ምስ ሰምዓ ሒዙለ ይመፅእ ኣነ ፅቡቕቲ ኮይና ርክብ ያ ነታልካ ኒዝነበርካ ኤርትራ ብዝብላ ርእስቲ ክንፅሕፈላልካ ዝነበርካ መዝሙር ሲ እዛ ዜማ እዚኣ ፅብቕቲ ኮይና ረኪበያ ሞ ስምዓ እያ ክትፅሕፈላ ይብለኒ እዚ ግዜ እዚ ድሮ ናይ ብሩራዊ እዮቤል እዩ ነሩ 1986 ማለት እዩ ሓደ መስከረም ብሩራዊ እዮቤል እዩ መበል 25 ዓመት ብረታዊ ቃልሲ ክበዓል ምሽብሻ ብግበር ኣሎ ከምኡ ይብለኒ ሰምዓ መፈቲኻያ እወ እምበር ክፅሕፈላ የለ ፅሕፈላ ጊታ ሸዓ ዝፀሓፍክዋ ኣብታ ውፅእቲ ዜማ ኣብታ ውፅእቲ ዜማ ዝፀሓፍክዋ ብምልእታ ካእታ ዜማ ናይ መምህር ይስሓቅ ኣብርሃም እያ ከም ዘላ እወ ኣብታ ዜማ እቲኣ የ ፅሕፎ ዘለኹ ሕጂ ዚ ቓላት ስርዝ ድልዝ ኣለዎ ኣብዚ ከምኡ ዘግብሮ ምክንያት እንታይ እዩ ኣብ ውፁእ ዜማ እንድሕር ከተእቱ ኮንካ ቃላት ወይ ነውሓካ ወይ ሓፅረካ ኣብቲ ዜማ ከተእትዎ ልክዕ ዝገጥመልካ ቃላት ክትረክብ ኣለካ ብኡ ምክንያት ገሊ እምፅኦ መሓስቦ ዝበለፀ ቀሊለ ግን ይነውሖ ገሊኡ ከዓ ሓፅሮ ብኡ ምክንያት ስሪ ዝድል ዘለዎ ከም ዝረአ ዘሎ ዝኾነ ግን ዕለት 14 ወርሒ 8 1986 እየ ኣበጊሳያ እታ መዝሙር ትቐርብ ኣብ ብሩራዊ እየብል እዩ ኣብቲ በዓል መኽፈቲት ናይቲ ምሉእ መደብ ትኸውን ብዝኾነ ግን ከምቲ ዝሓሰብናያ ኣይተቓልሐትን ሕቲ ኣሮን ድምፂ ሓፋሽ የዘምርዋ ዘሎ ከመላ ኢሉ የስተብህለላ ሞ ኣይ ትንደልዮ መልእኽቲ ትንደልዮ ሓይሊ ኣይረኸብና ኣላ ምክንያቱ ሓያል ከተላዓዕል ትኽእል ስምዒት ትፈጥር ወኒ ትፈጥር ትሕንን ክትከውን ስለንደልያ ዝነበርና ከምኡ ከምዘይኮነት ኣስተማቂርዋነውን ከምኡ ብፍላይ ከዓ ንሱ ሙዚቀኛ ስለዝኾነ ኣፀቢቑ ዝተብህሉላ ስማዕ ሰሎሙን እዛ መዝሙር ከምታ ዝደለናያ ኮይከደትን እንታይ ምዃኑ እቲ ምክንያት ከዓ ተረዲእኒ ኣሎ ፈሊጥ የ ኣለኹ እታ ካልኣይቲ ዜማ ንሳ ደኺማ ኣላ ከምታ ቀዳመይቲ ዜማ ኣይኮነትን ስለዚቲ ካልኣይቲ ዜማ ክንልውጣ ኣለና ይብል ክልውጣ እየ ይብል ምስታ መምህር ይስሓቅ ኣብርሃም ዘዳለዋ ዜማ ኣዋሃሂዱ ኣዋሃሂዱ እታ ካልኣይቲ ዜማ ሰሪሕዋ ክልተ ሕጡበ ግጥሚ ትሕዝ እያ ተኻልኣይቲ ዜማ ቀሊል ኣይኮነንቲ ናታ መልእኽቲ ዓብ ክፋል ናይቲ መልእኽቲ ናይታ መዝሙር ሲ እታ ዜማ እቲ ኣያ ትሽከሞ ዓብ ክፋል ሕጂ ግን እንታይ ይገብር እታ ኤርትራ ብዓለም ክውሃባ ግቡእ ክብራ ትብል ከምኡ እንድያ ክውሃባ እ 86 እና ንዛረብ ዘለና ኣብኣ ንሳ ከም ዘላታ ይገድፋ ሕጂ ረአ ምስኣ ከምቲ ጠዓዓም ገይሩ እታ ደኺማ ዝበላ ዜማ ናይ መምህር ይስሓቅ ኣብርሃም ይትከኣ
1: እቲ መንፈስ ናይታ ኣብ እዝኒ ዝበፅሐት ከይቀየረ
0: ኣዋሂዱ ኣጠዓዒሙ ይትከኣ ተኪእዋ ምስ ተከኣ ን87 መጀመርታዊ ወርሒ መጋቢት ካልኣይን ሓድነታውን ጉባኤ ክግበር ነይርዎ ሕጂ ኣብኡ እያ ትቐርብ ንመጀመርታ ግዜ መወዳእታ ናይ 86 ኣብቲ ሓሳስ ኣቢላ ምቅያር ተገይሩ ኣነ ከዓ ዜማ ምስ ቀየረ ከዓ ግድን ግጥምታት ቃላት ካ ክቅየር ምስቲ ዝተቀየረ ዜማታት ጥቐና ንስ እዩ ትርእስቲ ንስ እዩ ቃላት ከዓ ክቅየር ነርኒ ኩሉ ምስ ወዳእና ንመጀመርታ ግዜ ከም ዝበልኩ ብቲ ካልኣይን ሓድነታን ጉባኤ ትቐርብ ብከምዚኣ ክሳብ 91 ትፀንሕ ማለት እዩ። ሕጂ እንታይ ንምባሌ ሃገራዊ መዝሙር ክትከውን ኢልና ኣይኮንናን
1: ሓሲብኩም።
0: ኤርትራ ናፃ ክትከውን ምኳና እኳ ፍሉጥ እንተነበረ ክንደይ ዓመት ወስደልና መዓሲና ናፅነት ንኾን ኣይንፈልጥን። ግን ከም ዝኾነት ሓርበኛዊት መዝሙር ኢና ኣውፅኢና እያ። በዚ ምክንያት እዚኦም ከዓ ክልቲኦም ናይ ዜማ ናይ ሃገራዊ መዝሙር ደረስቲ ዝበሃሉ መምህር ይስሓቅ ኣብርሃምን ኣሮን ትኪኤን። ስለዚ እቲ ታሪክ ክልቲኦም ብሓደ ኮይኖም ኮፍ ኢሎም ዝደረስዋ ወይ ዘውፅዋ ትመስል ክልቲኦም ኣውፃእቲ ዜማ ክበሃል ከሎ መምህር ይስሓቅ ኣብርሃም ሓንሳ ኣብ ሱዳን ምስተደዳ ድሓርኳ መፅኡ ንሜዳ ተሰሊፉ ኣትዩ ኣብ ዝባ ግንባር ኣብ መምህር ናይ ሙዚቃ ኣብ ቤት ትምህርቲ ሶራ ነይሩ። ብዝኾነ ግን ኣብቲ መስርሕ ናይ ተኸስታይ ሓንሳ ምስ ሃበይ ኣይነበረን። ዳሓርዩ ተዋሂዱ ኩሉ ስራይ ተነገይርዎ ከምዚ ጌርና እያ
1: ሙዚቀኛታት ናቶም እንዳወሰኹ
0: መስርሕ ንሱ እዩ ታሪክ ክብል ኢለ እዩ። ድሓር ኤርትራ ናፃ ምስ ወፀት 91 ብፍላይ ከዓ ሬፈረንደም ተገይሩ ወግዓዊ ናፅነት ኤርትራ ምእዋጅ ክቀራረብ ከሎ ኣብ ወርሒ ግንቦት ሃገራዊ ትእምርትታት ክህልዋ ስለ ዘለዋ ናፃ ኤርትራ ባንዴራ፣ ኣርማ፣ ሃገራዊ መዝሙር ከምኡውን ካልእ ሃገራዊ ትእምርትታት ክህልዋ ስለ ዘለዎ ባንዴራ ኤርትራ እታ ባንዴራ ኤርትራ ከመይ ከም ዝወፀት ኩልና ንፈልጦ ንርድኦ እዩ። መዝሙር ኤርትራ ከዓ ሃገራዊ መዝሙር ትኾን ግን እቲ ንመፃኢ ዝብል ዝነበረ ቃላታ ሕጂ እቲ መፃኢ ዝበሃል ዝነበረ ህልው ኮይኑ ስለ ዝኾነ ሕሉፍን ህልውን ኮይኑ ስለ ዘሎ ብናይ ሕሉፍን ህልውን ቃላት ክቕየር ተባሂሉ ካብቲ መንፈስ ከይተወፀ ካብቲ ናይ ቅድም ዝነበረ መንፈስ ከይተወፀ ቃላታ ምልውዋጣት ተገይርሉ ሃገራዊ መዝሙር ኮይና ሃገራዊ መዝሙር ዝኾነት እምበኣር መዝሙር ኤርትራ 1993 ወርሒ ግንቦት
1: እያ33 ዓመት
0: ኮይኑ በዚ ኣጋጣሚ እዚ ክብሎ ዝደሊ እንታይ ኣሎ ሃገራዊ መዝሙር ናይ ዝኾነ ህዝቢ ሃገር ንሓደ ክፋል ናይ ታሪኹ ነቲ ጉልሕ ክፋል ናይ ታሪኹ ዝገልፅ እዩ። ስለዝኾነ ከዓ ንታሪኹ ዝገልፅ ስለዝኾነ እቲ ህዝቢ እቲ ዜጋ ክፅንዖን ክፈልጦን ክዝምሮን ይግብኦ። 33 ዓመት ጌርና ኣለና ብካሴት እዩ ብዙሕ ግዜ ዝዝመር ትዝመር ዘላ ሃገራዊ መዝሙር ብካሴት ክኾን ይብሉ ናይሽቱ ህፃናት ካብ ቆልዑ ካብ መዋእለ ህፃናት ኣትሒዞም ምሃርዋ ኣለዉ። ካብ መዋእለ ህፃናት ኣትሒዝካ ንድሕር ተማሂርካ ያ ከዓ ክትፈልጣን ክተፅንዓን እዩ ዘለካ። ስለዚ ካብ ሕጂ ኒኖ ደንጉና እኳ ብዘይ ካሴት ብዘይ ሙዚቃ ተሲእና ብሓባር ንሃገራዊ መዝሙር ተሲእና ንዘመር ተባሂልና ክንዝምረሉ ዝግባአና እዋን ክንድኡ ዝኣክል መዋእል እያ ጌራ ዘላ እዛ መዝሙር ምስ ናፃ ኤርትራ። ስለዚ በዚ ኣጋጣሚ እዚአ ክብል ዝደሊ ኣብ ገለገሊኡ እሞ ከዓ እቲ መዝሙር ተቓላት እውን ዘይብሉ ዜማ ጥራይ ወሊዖም ስቕ ኢሎም ይሰምዑዋ። ኣብ ገሊኡ ኣብያተ ትምህርቲ ከምኡ ክኸውን የብሉ እታ ባንዴራ ክትስቀል ከላ ወይ ኣብዚ እታ መዝሙር ትዝምረሉ ኣጋጣሚ ብዘይ ካሴት ንተምሃሮ እንተኮይኑ ኣብ ኣብያተ ትምህርቲ ፊስካ ግበር እታ ባንዴራ ክትስቀል ክትጅምር ከላ ምስኣ ከዓ ንሳቶም ክጅምሩ ኣለዎ። ስለዚ በዚ ኣጋጣሚ እዚ እዚአ ክብል ዝደሊ እታ መዝሙር ክትፅናዕ መዝሙር ካ ብዘይ ካሴት ክትዝመር ይግባኣ። ምናልባት ኣብ ዓብዪ በዓላት ምዋሃድ ዘድልዮ ሰብሲ ኣዝዩ ገፊሕ ከምዚ በዓልና ፅነት ኣብ ስቴድየም ክኾን ከሎ ካሴት ከድሊ ክእል ኸውን ዋላ እኳ ነብሲ ወከፍ ሰብ ክዝምራ ዝግባእ እንተኾነ እቲ ካሴት መዋሃዲ መድመቕ እውን ስለ ዝኸውን ኣብዚ ንእስ ንእስ ዝበለ ኣኼባታትን ርክባትን ኣብ ኣብያተ ትምህርቲ ግን ከምኡ ክኸውን የብሉን ካሴት ክተርፍ ኣለዎ ባህላ እዩ።
1: ካብተን ኣገደስቲ ድባሃላ ደርፍታትካ መዘሙራትካ ብዙሓት እዩ ንባዕላ ሕጂ እታ ስኒትሲ ዳርጋ ሃገራዊ መዝሙር እዩ ክትብሎ ትኽእል ኢኻ ትቴምኡ ተሓሳቡ ግጥምታት ከተስተማቕሮ ከለካ ዝያዳ ዓመቁ ኣብ ትሕቲ ከመይ ዝኣመሰለ ኩነታት እያ እዚኣ ከተደሪሳ
0: ዝያዳ ምዝዛም ሬፈረንደም እኳ ሬፈረንደም ዝተዛዘመ ከምቲ ዓንተ ወይ ዝጠቐስኮ 99.8 ካብ 100 ህዝቢ ኤርትራ እወን ናፅነት ምስ ድመፀ ዋላ እቲ ዝተረፈ እውን ብጌጋ ይኮን ዝኽእል ምንድንጋር እምበር መን ሞ እዩ ኤርትራዊ ናፅነት ዘይደሊ ህዝቢ ኤርትራ ዝኩሉ ዋጋ ዝኸፈለሉ ናፅነት ኣይደልን እየ ክብል ኣይክእልን እዩ። ብዝኾነ ግን ብክንድኡ ዝኣክል መጠን ምናልባት ናይ ሬፈረንደማት ከመይ እዩ ኣይፈለጥን እምበር ክንዚ ዝኣክል ነጥቢ ብምምፃእ ንሓደ ነገር ዝመረፀ ሬፈረንደምሲ ይህሉ ዶ ዓለም እውን እየ ዝብል 99.8 ካብ 100 ንሓደ ርእስቲ ብክንድኡ ዝኣክል ቁፅሪሲ ዝመረፀ ወይ ዘድመፀስ ይህሉ ዶኸውን ኣብ ዝተፈላለዩ ጉዳያት ማለት እዩ ናይ ሃገራት እየ ዝብል ዝኾነ ኮይኑ ግን እዚ ምስ ኮነ ናይ ብሓቂ ናብ ወግዓዊ ምእዋጅ ናፅነት ኤርትራ ንሰግረሉ ንኣትወሉ መድረክ ተበፂሑ ግንቦት ከዓ ስለ ዝኾነ ኤርትራ ናፃ ዝወፀት ኣብ ግንቦት ክእወጅ ሕጂ እዚ ሃዋህው እዚ ኣነት ስምዒት ፈጢሩለይ ንዓይነ ዛ መዝሙር እዚኣ ክፅሕፍ ከለኹ ሰማእታት ሲ እዚ ኩሉ ሂወቶም ዝኸፈሉ ትኩሉ ካብ ሰማእት ንላዕሊ መቸም ዋጋ ዝኸፈለ የለን ሂወት ይኸፊሉ። ስለዚ እቲ ኩሉ ሂወቶም ዝኸፈልሉ ዕላማ መፈፀምቲኡ በፂሑ ብደም ንፀላኢ ብምስዓር ብምድምሳስ ተረጋጊፁ ብድምፂ ከዓ 99.8 ካብ 100 ብምድማፅ ኣብ ቅድሚ ዓለም ኩሉ ዓለም ዝሪኦ ከዓ እወን ናፅነት እዩ ዝብ ኤርትራ እጅ ነዚኦ ክገልፅ ፈቲነ ብዛ መዝሙር እዚኣ ቅሰኑ ሰማእታት ኢለ እወ ዝተረፈኩም የለን ሰማእታት ቅሰኑ ብኩሉ መንገዲ ዕላማኹም ኣብ መወዳእትኡ በፅሒ ወቂዑ ምባል ብደምና ብድምፅና ናፅነት ያው ኮይና ቅሰኑ ሰማእታትና እሰይሰይ ኤርትራ ብልቢልክ ባንዴራ ተሳዒሮ ደመኛና ዋናታትኪ ነጊስና ሰላም ተወሊዱ ፍትሒ ተፈሪዱ ቅሰኑ ሰማእታትና ፍትሒ ተፈሪዱ ክንብል ከለና ካልእ ዳኛ ኣይኮነን ፈሪድዎ ድምፂ ናይቲ ዋና ህዝቢ እቲ ዋና ኤርትራ ዝኾነ ህዝቢ ድምፂ እዩ ፈሪዱ ንሱ እዩ ዳኛ።
1: ስለዚ መን ዜማ ሰሪሕዋ
0: ዜማ ኣሮን ናይ ኣሮን እያ ፅቡቅ ያ ከምዝበልክዎ ኣሮን ኣብ ብዙሕ መዛሙር
1: ፅቡቅ ንድሕሪት እስከ ክመልሰካ ፅርጊ ሓርነት ጎደና ሓርነት መገዲ ሓርነት ምዕራፍ ጉዕዞ ሓርነት ስብል ነገራት ወካሊ ትእምርቲ እዩ መሰለት ወይ ድማ ቅጀላ ከዓ ትፈጥር እዩ ካብ ምንታይ እትብገስ ኣብቲ ማሕበራዊ ጉዳይ ክልካ ኢካ ደሪስካ ኣብዛ መፅሓፍ ከዓ ፈላሚት ግጥምካ ምኳኑ ኣስፊርካ ኣለካ ካበይ ትብገስ እያ
0: እዚኣ እንታይ ፅርጊ ሓርነት መድሕን ናይቲ ሰውራ እዩ ኩሉ ሰዓ ፀላኢ ኣብ ኩናት ሓደ ነቲ ካልእ ክስዕር ንሕር ኮይኑ መስመራት ሓደ ካብቲ ዝስራሓሉ መስመራት ናይ ርክብ ናይቲ ሓደ ወገን ሓደ ወገን ምዕፃው እዩ ንኢትዮጵያ መስመራት ርክብ ናይ ህዝባዊ ግንባር ስንቂ ዕጥቂ ውጉኣት ዝመላለስሉ ኩሉ ዝመላለሰሉ ምዕፃው እዩ ነሩ መደብ ናይ ኢትዮጵያ ኣብ ሰሜናዊ ምብራቅ ሳሕል ሕጂ ምስኡ ዝተኣሳሰረ እዩ ሰሜናዊ ምብራቅ ሳሕልቲ ናብ ሱዳን ዝቀረበ ግንባር ስለ ዝነበረ ብዕላ ፃዕዳ ዝመፅእ ዝነበረ መስመር ቀሮር ኣቢሉ ናይ ምዕፃው ብርቱዕ ፃዕሪ ብርቱዕ

0: ድሓን ውሑስ ዝኾነ መንገዲ ይፀርት ነይሩ ብሓወል ዓቢሉ ንዓራ ግዛኣቱ ማለት እዩ። ፅርጊ ሓርነት ብመሰረቱ ብቲሓራ ቦታ እቲ ነዊሕ ንሳሕል ዝኣቱ ፅርግያ ውን ፅርጊ ሓርነት ይበሃል ነይሩ። እዚ ከዓ መቐፀልትኡ እዩ። ብፍላይ እዚ ምስኡ ቀፂሉ ከዓ
1: ኣብቲ ሓደ ኢድካ ጨቢጥካ ተጋዳላይ ዝብሉኻስ እንታይ ፍጥረትካ ትብልዚ ዳርጋ መፅሓፍ እያ እዚኣ ነቲ ኩነት ነቲ መድረኽ ነቲ ሃዋው ምስ ኩሉ ነገራት እዩ። ድሕርቲ ትገረመኒ ብዙሕ ሕጂ ምስ ገለፅካይ ከዓ ድሕሪ ሰላሕታ ውራት ኣብቲ ግንባር ሓልሓል ኬድኩም ከተቕርቡን ገለኒ ነይሩ ሞ ኣብዛ ግጥሚ ዘለካ ተመስጦ እንታይ እዩ? ክትሰምዓ ከለካ እንታይ ይፈጥረልካ?
0: እንታይ እዩ ሓንቲ መዓልቲ ላ ረህባ ትኸፍተላ እንድያ ንሳ እያ ዓላማ። እዚ ኩሉ መስዋእቲ ከፊልካ እዚ ኩሉ ካብ ሓደ ግንባር ናብ ካልእ ግንባር ብፍላይ ሰላሕታ ወራር ኣዝዩ ፅንኩር እዩ ነይሩ። ሰላሕታ ከዓ ስለ ዝነበረ ማለት ብዙሕ ከይተፈልጠ ከይተኣወጀ እቲ ተኣውጁ ዝተካየደ ወራራት ስለ ዘይነፍዖ ከይኣወጅና ዝኾነ ሓይሽ ብሰላሕታ ዝብል ሓሳብ ሒዙ ፀላኢ ብወዩ ሰላሕታ ኣካይድዎ ሕጂ ከምኡ ምኳኑ ብዙሕ ምግምጣል ናይ ሰራዊት ኣብ ሓደ ግንባር ናብቲ ካልእ ግንባር ግንባር ሓልሓል እዩ ትቐንዲ ሓይሉ ግንባር ሓልሓልን የማናይ ክንፊ ግንባር ናቕፋን እዩ ብኡ ይመፅ እዩ። ዝኾነ ግን ንሓሰ ኣቢሉ እዩ ዘፍ ዝብል እቲ ወራር ነዋርሒ ይፀኒዑ ሕጂ ንግንባር ሓልሓል ኢና ንኸይድ ነርና ንሕና ከነርኢ። ምክንያቱ ሰራዊት እቲ ውግእ ዝሒሉ ኣዝዩ ዝሒሉስ ጥርቆሽ ጥርቆሽ እኳ እንተዘይተሰኣነ እቲ ታሃን ናይቲ ናይ ፀላኢ ሓይሊ ወዲኡ እዩ ትታሃኑ ደኺሙ እዩ። ከምኡ ስለ ዝኾነ እቲ ሰራዊት ካብ ግንባር ወሪዱ ክዘናጋዕ መደባት ባህሊ ክርኢ ተዋስኦ ደርፊ ክሰምዕ ዝኽእለሉ ሃዋው ተፈጢሩ ማለት እዩ። ብኡ ምክንያት ኢና ሕጂ ንግንባር ሓልሓል ንከይድ እናኸድና ከለና እያ ተሓሳብ ትመፀኒ ኣብ ጉዕዞ ዝኩሉ ንክደ ዘለና ሓንቲ መዓልቲ እኮ ተናፅነት ክትመፅያ ተራህዋስ ክትመፅያ ነዚ ሓንቲ መዓልቲ ንመብፅሕ ዛብ ጭራኣ ዝረኣየና ባናኣ ዝረኣየና ዘሎ ግን በሪሃ ከም ፀሓይ ቀትሪ በሪሃ ናፅነት ንረክበላ ኣብ ናፅነት ንበፅሓላ መዓልቲ ሲ ሓንቲ መዓልቲ ስኮላ ናባይና ናብቲ ሓንቲ መዓልቲ ኢና ዘለና ዝኩሉ ባርካ ትኸይድ ሰሜናዊ ምብራቅ ሳሕል ግንባር ናቕፋ መቼም ትሰራዊት መዕረፊ ይብሉ ብከምኡ ከዓ ዘፍ ኣቢልዋ ከዓ ኣብኡ በፂሑ ሕጂ ተሓሳብ ትመፀኒ ገለ ሕጥበ ፅሑፋት ንዜማ ክኾን ዝኽእል ንፅሓፍኩ ንግሆ ማለት እዩ ተሓሲበ የ ዝነበርኩ ብሳዕ ተሓሳብ እንዲ ብርእስኻ ዘሎ እዩ ዝመፅእ እቲ መራኸቢ እዩ እቲ ፅሑፎ ወረቐሲ ምስ ሰብ መራኸቢ እዩ። ብዝኾነ ገለ ዝተወሰነ ሕጥበ ፅሑፋት ፅሒፈ ካልእ ናይ ዜማ መሳርሕትና ከዓ ማለት እዩ ናይ ዜማ ክኢላ ምስ ወትኩል ብዙሕ ስለ ንራኸብ ብዜማ ገለ ካብቲ ንሱ ዝደረፈ ደርፍታት ንሱ ዜማ ዘውፃሉ ኣነ ውን ዝገጥሞ ስለ ዝነበረ ንወትኩል ብቀረባ ቁልጡፍ ዜማ ናይ ምውፃእ ክእለት ከዓ ስለ ዘለዎ ደቂሲ ነይሩ ሃሩር እዩ ኣተሲአ ኣታ እዚኣ ፅሕፈ ኣለኹሞ እስኪ ዜማ ውፃእላ ክትሕግዘና ንፅባሕ ከነቕርባ ኣብቲ መደብ ይብሎ ወትኩል ከምዝበልክዎ ስሉጥ እዩ ጎረርኡ ስሑል እዩ ዝኾነ ዜማ ኣውፅኢላ ንኩላ ክኾን ዝኽእል ዜማ ኣውፅኢላ እ ኣነ ዝተረፋነ ነረን ዝሓስበን ክፀፈን ዝደሊ ንፅባሒቱ ከይድ ምስ ሓደርና ሸጋለ ዝበሃል ቦታ ናብቲ ግንባር ሓልሓል ዝተፀግዐ እዩ ካብ ዛራ ኣብኡ ምስ ከድና ንግሆ እተን መዛዘም እውን ሓሳሲበ የን ፅኒሐ ፅሒፈ ሂበዮ ኣብኡ ከሎ ፅኒዕዋ ኣፅኒዕዋ ምናልባት ሻምብቆ ሰኒያቶ ትኾን እምበር ንሱን ክራሩን ማለት እዩ ንመሓለውታ ከዓ ወረቐት ሃበኒ ይብልኒ ሂበዮ ወረቐት ኮ ተጠቕመ ይመስለኒ እውን ዝኾነ ብከምኡ ኣቕሪብናያ ሕጂ እቲ ሓንቲ መዓልትላ ኩሉ ሰዕ ንብሎ ነገር እኮ እዩ ኣብ መወዳእታ ሲ ሓንቲ መዓልቲ ሳብ ናፅነት ክንበፅሕ ኢናስ ንብል ኢና ድሕሪ ዚ ኩሉ ምድርን ሰማይ እተተላገበ ከም ዓይኒ መርፍእ ኩሉ እንተፀበበ ኩሉ ቀውጢ እንተኾነ ኩሉ እንተኾነ ኣብ መወዳእታ ነዚ ኩሉ ሰጌርና ሓሊፍና ሲ ኣብቲ ሓንቲ መዓልቲ ናይ ናፅነት ክንበፅሕ ኢና ክንከፍት ኢና ራህዋ ክንከፍት ኢና ናፅነት ሲ ንብል ኢና ሸዓ ግን ተወዲኣ እታ መዓልታ ሲ ተወዲኣ መዓልታ ማለት እዩ ኣብታ ለይቲ እቲኣ

0: ዝሓሰብኳ ክገብር ኣለዋ ዝበልኩ ገይረያ በታ ዓለት እቲኣ ከዓ ተመዝጊባ እታ ራህዋ ንኸፍተልና መዓልቲ ኣይነይቲ ምኳና ኣብ ካለንደር ክትረክባ ይትኽእልን ኢኻ ሽዑ የላ ኣብዚ ኣብዚኣ ክትብላ ይትኽእልን ኢኻ
1: ኣብቲ
0: ዕላማ ጥራይ ኢኻ ግንዛ መዓልቲ እዚኣ 24 ግንቦት 991 ኮይና
1: ፍልይት እያ ኩሉ ግዜ ዝተማቕረን ግጥምታት እያ ሕጂ በዓል ስጋ ቆንጥያ ኤፒክ ዓይነት እዩ ንውሕድ በለ ተራኺ እዩ ልካ ከምቲ ስኒት ስኒት ገዳና ሓደ ኢድ ብለ ብዙሕ እዋን በቲ ኣዝማቹ በቲዩ ቀዳመይቲ መስመር ናይ ግጥሚ እዩ መብዛሕትኡ ግዜ ኣርእስቲ ድኸውን ንባዕሉ እዛ ድሓንኩን ውሻጠ ብዝኾነ ኩሉ ግጥምታት ድንቂ እዩ ኩሎም ደረፍቲ ከዓ ፅቡቕ ደሪፎሞ እኽሊ ሓሪሙ ንባዕሉ ስእሊ ኣለዎ ምስሊ ኣለዎ ምንቅስቓስ ኣለዎ ድምፅታት ዝኾነ ሕጂ ኣብ ኩለን ተን ደርፍታት ካሲ ብሉፃት እየን ሓንቲ ግን ኣላ ተባዕ ግጥሚ ድብላ ማእከል ስሕበት ሕጂ ዝገርመካ ነገር እቲ ውሳኔ እቲ መርገፂ እምነት ከምኡ ከዓ ክኸውን ኣለዎ ነቱ እቲ እምነት ካሲ ክትሸርፎን ከተወዳድሮን ከለካሲ ይውስነካ እዩ እስከ ብዛዕባ እዛ ግጥሚ እንታይ ትብለ ንሕፀር ኣቢልካ
0: ማእከል ስሕበት ማእከል ስሕበት ዓለምስ ማእከላ በያ ዝብል ሕቶ ኩሉ ሰብ ዝሓቶ እዩ ኣፈ ዚ ማእከላ ወይ ግሎብ ትርኢ ብክባ ወይ ስፍሓት ናይ ዓለም እውን ክትሓስቦ ከለካ ብከምኡ ትሓስቦ ዋላ ፀፋ ሕሰባ ኣበይ ማእከላ ልካ ክትሓስብ ግድን እዩ ኣነ ዚ ሕቶ እዚ እዩ መፅኒ መፅኒ ጥራይ ዘይኮነ ነዚ ሕቶ እዚ ክምልስ እየ ዝፍትን ንዓይ ዝኾነ ናብ ዝኾነ ቦታ ከይደ ካብ ኤርትራ እየ ነቲ ዝኸድክዎ ቦታ ኣነፃፂረ ዝርዮ ርሒቀ ቀሪበ
1: ሳእናትካ
0: ዋላ እቲ ኣብ ወፃኢ ዘሎ ብስደት ዝነብር ህዝብና እቲ መስመራት ርክቡ ንድሕሪ ርኢኻዮ ኩሉ ከካብ ዘለዎ ካብ ኣውስትራልያ ኹን ካብ ካናዳ ኹን ካብ ኣሜሪካ ኹን ካብ ኤውሮጳ ካብ ዝተፈላለየ ሃገራት ኹን ካብ ጃፓን ኹን ኣብ መወዳእታት ምስምር ናይ ርክቡ ቴሌፎን ዝድውሎ እቲ ኩሉ እቲ ሻቅሎቱ ስምዒቱ ተሓልዮቱ ናበይ እዩ ናበይ ኤርትራ እዩ ስለዚ ንዓይ ሲ ኤርትራ እያ ማእከል ናይ ሰብ ማእከል ናይ ዝዓለም ሓብር ተ ዝበሃል ኣብ ከርሲ ኤርትራ ምተኸልኩ
1: ሸኻእዚኣ
0: እያ ተመንቀሊታ መበልኩ ስለዚ ነዚኣ የ ፅሒፈያ ማእከል ስሕበት ኩሉ ከዓ ነናቱ ማእከል ስሕበት ህልዎ
1: ሃገራት
0: ማእከል ስሕበትና ግን ንሳ እያ ስለዚ ከዓ ኤርትራ ማለት መንነትና እንታይነትና መን ምኳንና እንግለፀላ ናትና ትንፋስ ናትና ህላዌ ዝግለፀላ ንምኳና ኢት ማሕከል ማእከል ስሕበትና ዝገብራ ሞ
1: ፅቡቅ
0: ምክንያታ
1: ኣብ መወዳእታ እንታይ መልሰ ግብሪ ረኪብካላ ኣለካ ነዛ ሳልሳይ ሕታ ብሕጂ ከ እንታይ ክንፅበ ኢና ምናልባት ሕጂ ናተይ ርእቶ ክኸውን ይኽእል እዩ ኣብኡሲ ምስ ነፍሲ ወከፍ መግለፂ ጌርካሉ ዘለካ እቶም ዘየምቲ እቲ ቦታ ምናልባት ርዲ እዩ ኩነት ሃዋህ መድረኻዊ ኩነታት እንተትውስኸሉ ሲ ዝያዳ እውን ስኪንዮቲ መድብል ናይ ስነ ግጥሚ መፅሓፍ ታሪክ ብግጥሚ እውን ምኾነ እብል እንታይ ርእቶ ኣለካ
0: እንታይ እዩ እቲ ግብረ መልሲ ዝበልካይ ዋላ ብድሕሞኡ ክጅምር እቲ ግብረ መልሲ ፅቡቕ እዩ ብፍላይ እዛ ሳልሰይቲ ሓደ መእተው እውን ስለ ዝገበርኩኒ ነቲ ዝበዝሕ ከም ዝበልካዮ ኣብኡ ምናልባት ዘየምቲ ኣየእቶኹን ፅሑፍ ስለ ዝኾነ እዚ ሲ እቶም ደረፍቲ ፍሉጣት እዮም እቶም ደረፍቲ እከለ ዝደርፋ ዝበዝሕ ሰብ ካብኡ ዝንሎ ነተን ናይ ደርፍታት ማለት እየ እምበር ገሊአን ገሊኡ ክፋል ከዓ ናይ ክስታይን ድዩ ናይ ንባብ እንድዩ ከም በዓል ዓዋቴ ከም በዓል ሳሕል ንባዕላ ዕዳለኒ ኣባፈጣ ምንባር እቲ ዝበዝሕ ዋላ ናይ ደርፊ

0: ዝኾነስ ናይ ንባብ ካሎ ስጋ ቆንጥያ ከም ዝበልካ ያው ሕጂ እቲ ግብረ መልሲ ፅቡቕ እዩ ኣነ ብዓይኒ ክስታይ ብዓይኒ ህየሳ እውን ርኦም ሰባት ክፅሕፍሉ
1: ከምቲ ሃይለቢዘን
0: ዝገበረውናኣብታ መእተዊ ገይረያ ዘለኹ ሃይለቢዘን ህየሳ እያ ነራ እወ ግን ካብኡ ንላዕሊ ከዓ ክኸውን ኣብ ኩሉ ስራሓትና ማለት እዩ ኣብ ኩሉ እዚ ግጥምታትና ዝፅሓፍ ብህየሳዊ ዓይኒ ብነቐፌታዊ ዓይኒ ክረአ ንዕምቆት ሓጋዛ እዩ ንዕምቆት ናይ ምርዳእ ንምስትምቓር ኣዝዩ ሓጋዛ እዩ ስለ ዝኾነ ከምኡ ክግበር ትስፎ ብሓፈሻ ግን ፅቡቕ እዩ ትግብረ መልሲ ዋላ እኳ ብዙሕ ሰብ እውን ይፈልጣ እንተነበረ ዝያዳ ብሳልሳይ ሕታም መምረቕታ ውን ስለ ዝገበርና ኣላ ተቀደምቲ መምረቕታ ውን ኣይፈለጥን ነይሩ መምረቕታ ውን ስለዝተገበረታ ወርሓ 11 22 ምስኡ ዝተኣሳሰረ እውን ዝያዳ ዘይፈልጦ ዝነበረ ንክፈልጦ ተኻኢሉ ግን ትግብረ መልሲ ፅቡቕ እዩ ከምዝበልኮ ብህየሳዊ ዓይኒ ክረአ ግን ኣዝዩ ገዳሲ እዩ እየ ዝብል እዚ እዩ ምናልባት
1: ንፅበብ ድሕሪ ሕጂ
0: እንታይ እዩ ግጥሚ ክፅሕፍ ደሊ እየ ግን ዝሒዘዮ ዘለኹ ስራሕ ከዓ ብፍላይ ዝመፅናዕቲ ናይ ማሰን መልቀስን መፅናዕቲ ናይ ኣፋዊ ስነ ፅሑፍ ብዙሕ ግዜ ዝህብ ኣይኮነን ንኸምኡ ግጥሚ ከዓ ግዜ ይሓትት እዩ ርግኣት ካልእ ብካልእ ክትውጠጥ የብልካን ትሓስብ ግዜ የድልየ ካልእ ኢሉክሉ ሕጂ ብኡ ምክንያት ክፅሕፎ ዝሓስብ ህሉ ዕድመን ጥዕና ይሃበና እምበር መዓልቲ ህሉ ንኸምኡ ሕጂ ግን ቀንዲ ኣተኩሮይ ኣብኡ እዚ ሕዘ ዘለኹ መፅናዕትን ንምፍፃም ናቲ ውፅኢት ኣብ ምብርካት ከምኡውን ካልእ ልቂ ፅሑፍ ፕሮዝ ዝኾነ ታሪካዊ ልብወለድ ስራሓት እውን ዝሓስክሎ ኣብኡ እየ ሕጂ ዝያዳ ሂበ ዘለኹ
1: ወፅቡቅ ንሎሚ በዚ ክንዛዝን ካልእ ግዜ ግን ከም ኣርእስቲ ናይ ደርፊ ግጥምታት ከመይ ዝበሉ እዮም ካብቶም ኣፋውያን ስነ ፅሑፍ ንብሎም ማስ መልቀስ ጨፈራ ካልኦት ካብኦም እንታይ ክንምሃር ንኽእል ኣብ መምዕባል ቋንቋና እንታይ ግደ ክህልዎ ንኽእል ኣብ መዕቃብያታና ዘለዎም ኣስተዋፅኦ ምስ ተመክሮታትካ ዛሚድና ካልእ ግዜ ክንረኸብ ኢና ሎሚ ግን ስለተሰፊሕ ንምቁርን ዕላልካ ምስም ተኸታተልቲ የመስግነካ ይቕኒለ
0: ኣነ እውን ኣብዘ የመስግን ይቐኒለ ይስባለ
1: ዝኸበርኩም ተኸታተልትና ንሎሚ ዘዳለናይ መደብ ብዝንዛዝም ከም ሎሚ ካልኦት ትሕዝቶ ክንረኸብ ኢና ክሳብ ሽዑ ብርክቀ

0: ደርፊ ተመሊስናኩም ኣለና ዮሃና ክብሉ ከኣለ ድምፃዊና መልእኪ ኣብርሃም ምክንያት ባዕልና ፅነት ተለፎን ኣለኒ ኣሎ መርሓባ ኣሉ ደባይዋ ኣሎ መርሓባ ከመይ ውዒልካ
1: ከመይ ቀኒኺ ተክል ኣብ ተመልሶ ካብ ደቀ ምሓረ
0: ዳሓንዶ ከመይ ቀኒኻ
1: ዳሓን ሰላም ቀኒና
0: ኣልሓምዱላ ኣልሓምዱላ ፅቡቅ ሰላም ትብል ትፈበል
1: ሓራይ ብኣኸ ሰዓት ብኣኸ ክጅምር
0: ሓራይ ሽኩረን
1: እኒፌበን
0: ሓራይ
1: ንለምለም
0: ሓራይ ፌበን ኣላ ሓራይ
1: ንማክዳ
0: ሓራይ ኣላ
1: ዝተረፉ ከዓ ካልኦት
0: እዚ ስዕብ እዩ ሓራይ
1: ንሓወይ መምህር ሃይሌ
0: ሓራይ
1: ምስ በዓልቲ ቤቱ መምህር ዳህባ ርኣያ
0: ሓድር ሓራይ
1: ንደቁን
0: ሓድር ሓራይ
1: ንበዓልቲ ቤተይ ወይዘሮ ትርሓስ በርህብ ዛቐድመ ያላ ተጠንቀቕ ከይትርሳዓኒ ትብለኒላ
0: ሓራይ ሓካ ትርሳዕ እንድያ ኩሉ ግዜ
1: ደድሕሪ ሓወይ ቤ ፅዋዓ እምበር ደግሚ ናይ ርሳዓን ይበሃል
0: ሓራይ
1: ንደቀይ መምስ ደቆም
0: ሓራይ
1: ካብ ተሰነይ ንጆን ምስ ሓዉ መኮነን
0: ሓድር ሓራይ
1: ኣቁርዶት ዓድኺ ከዓ ንሕርያ ምስ ሓጅ
0: ሓራይ
1: ኣደርደ መምህር ስሌማን ምስ በዓልቲ ቤቱ
0: ሓራይ
1: ዓዲ ቀይሕ ከዓ ንዕሙር እጀ
0: ሓድር ሓራይ
1: ራይ
0: ከባሰኩም እየ ንስዋይ ዘከረካ ኣሎም መዓልቲ
1: ዳሓን ዳሓን ዝክረኒ
0: ዋ ከባሰኩም ሓሲበ ነይረ
1: ኣራይ ንሃገርና ከዓ ሰላምን ምሕረትን ንሃገርና ሰላምን ምሕረትን
0: ሓራይ እንሻላ ሓራይ
1: ሰላምይቀኒመርሓባ
0: ኣሎ መርሓባ ኣሉ ዳባይዋ ኣሎ
2: ሄሎ ሰምዕልኩ ዓድ
0: መርሓባ ከመይ ውዒልኪ መን ክብል ሄሎ
2: ሳዕዱ ኣነ ንንዳሓሞይ ንምክየለ
0: ሓራይ
2: ንምክየለ ምስ ሰበይቱ ምስ ደቁ ምስ ደሃብ
0: ሓራይ
2: መንስታጓል ንሰሊሆም ንባዓልካብ ዝርከብ ከዓ ወዶም ንኬብሮን
0: ሃድር
2: ሓወበይ ከዓ መድሃኒ ሃብተ
0: ሓራይ
2: የቐኒየለይ የቐኒየለይ ንኩሉ እዮ
0: ሽንኪሞ ደይ ፈለጥናዮ
2: ሰናይ ካብ ዘበዚቶ
0: ኣዮ ሓራይ ሓብቲ
2: ሓራይ ኢለት እኳ እንዳኣደም እንዳወድሸካ ባሩንቱ
0: ሓራይ ሓብቲ
2: ምስ ባሩንቱ ከዓ ብምሉ ሳዕደ
0: ሓድር ሓብቲ ሓራይ በሊ
2: ሽራይ ብሩኸም
0: ሄሎ ኣሎ መርሓባ ኣሉ ዳባይዋ ሄሎ ኣዕዛይ ምሻሂዲን እዘይ ማ ጉናልኩም ኣغኒና ኣልስቡዕ ዳ ኣغኒ ወጠንያ ጀሚለ ጅደን ዕንደና ድልወቅቲ ኣغንያ ፈናና ልከቢር ፈናና ልብዳውየት መሓመድ ድርፍ ወድሩፍ ኣغንያ ጀሚለ ጅደን ቀናፊ ቦሎኒያ 1990 ሕልወ ካልስ ክብራት ዓዘብቲ ደርፍና ትመዘዘላ ለዓብዪ ድምፃዊና ናይ ብዳውየት መሓመድ ድርፍ ወድሩፍ ኣብ ቦሎኒያ 991 ደረፋያ ማረጥዕምቲ ደርፍየ ንስተማቐረስከ እዚኣ ደርፊ

0: ካተይ፣ ላሜክ፣ ሩስታ፣ ቶማስ፣ ማቲያስ፣
1: ሓድር
0: ዮሞይ፣ ማዛ ምስ ደቃ ንኩሎም ኣሞታተይ ኣኮታተይ ሓወቦታተይ
1: ሓድር ሓራይ
0: መባሓጎይ ዮሴፍ ሃብተ ሚካኤል ምስ ዓባየይ ሓረጉ ተስፋጤን
1: ሓድር ሓራይ
0: ንሓወቦይ ኣብ ሳዋ ዝርከብ ሙሴ ተኽላይ ኩሎም ሃገራዊ ኣገልግሎት 38 ዙርያ
1: ሓድር ሓራይ
0: ደቃ ንንዳሓሞይ ባህጉ ምስ ደቃ ግርማይ ምስ ደቁ
1: ሓራይ
0: ንኩሉ ህዝቢ ኤርትራን ኣብ ምክልኻል ዘሎን
1: ሓድር ሓራይ
0: መላእ ዓዲ ሽማግለኻት ሰላም ክብል ፈት ዝጋጣሚ እዙ ንዓኽኻ ምስ ኩሎም መሳርሕትኸ
1: ሓራይ መትከለይ ሓቢብቲ ሽክረን ንዓኽሊ ስድራ ቤትኪ ከዓ ሰላም ብዙሕ ሓራሓሽክረ ሓቢብቲ ዕንዲ እትሳል ኣሎ መርሓባ ኣሎ ደባይዋ ኣሎ መርሓባ ከመይ ውዒልካ ምን ክብል አልሓምዱላ ፅቡቅ መን ክብል
2: ኣበል ካብ ስመራ
1: ኣቤል
2: ኣቤል ከቶ ቻይና ካብ ስመራ
1: ሓራይ ሰላም ትብል ትፈደል ከመይ ውዒልካ
2: ፅቡቅ ብመጀመርታ ርሑስ በዓል ከልያት ናፅነት ይግበረልና
1: ኣሚን ሓራይ
2: ብመወፃል ንኩሎም ኣባላት ኮርፖሬሽን ዘጋትን ትሬትን ክለብ ስፖርት ማለት እዩ
1: ሓራይ
2: ከምኡ ሶፊያ ሚካኤለ ምስ ምችዋት ደቀይስ ኤልናጣቢን
1: ሓራይ
2: ከምኡውን ክብርቲ ወላዲተይ ወዘነት ክብሮም ምስ ደቃ ሴም ሰላም ያፌት ማለት እዩ
1: ሓራይ ሓደር
2: ከምኡውን ንዕረተይ ክፍ ንሆምሓራይ ሓፈሻ መላዝ ኤርትራ ብፍላይ ከዓ ነቲ ዘትማ ሓያ ፃዕረም ኣባል ምክልኻል ኤርትራ ዝኾነ ሰራዊትና ከዓኒ ብሑስ መዓልታትና
1: ሓራይ
2: ንክቡር ፕረዚደንቲ ኢሳያስ ኣፈወርቂ ከዓኒ ነቲ ብሓይልን ብልዝብን ከይተሓለልና ክሰርሕ ኢና ዝበሎ ሕጂ ብሓይልን ብልዝብን ከይተሓለልና ኣብመዕሲና ወርሳይ ንዑ ኣፅንዕና ክንከይድ ኣብ ጎነካ ኣለና ክንብሎ ንፈቱ ሑስ በዓልና ፅነት ንዑ እውን ምስበላ
1: ሕዝቢራይ ሽክረን ናብ ሓቂ ጥዑም ዘረባ ሓራይ
2: ብፍላይ ንዓኺ ከዓ ንኩሎም ኣባላት ሚኒስትሪ ዜና ኢለው ድራይ ባካ ብፍላይ
1: ሽክረን ሽክረን ይቀኒየና ሓራይ ዕንዲ እትሳል ኣሉ መርሓባ ኣሉ ደባይዋ ሃሎ
3: ሄሎ
1: መርሓባ ኣህለን ከመይ ውዒልኪ መን ክብል
3: እግዚኣብሔር መዝገን ሜላት ዝበሃል
1: ሜላት
3: እወ
1: ሓራይ ሓይብቲ ሰላም ትብል ትፈደሊ ሜላት ኣይሽኮር ከመይ ውዒልኪ
3: እግዚኣብሔር መስገን ብመጀመርታ ንዓሰኸ መዝገን ፈቱ
1: ሓራይ ሽክረን
3: ቀፂለ ድማ ናብ ዝፈትዎም ስድራይ ኣሕዋተይ
1: ሓራይ
3: ኩሎም ሓትነታተይ ኣሞታተይ
1: ሓድር
3: እንዳባሓጎይ ዘለው
1: ሓራይ
3: ላጌን ዝርከቡ እንዳባሓጎይ ነብያቱ ቀሺ ገብረ ማርያም ዓባየይ ድማ ዝታን ቀሺ ምስግና ተመስግኖም እዚ ክሰላም ክብሎም ይደሊ
1: ሓራይ
3: ንሓትነታተይ
1: ሓድር ሓራይ
3: ንሕዋተይ ንሕዋተይ ርስታና ዘርኡ ነቢ ዘርኡ ዮናስ ዘርኡ ሂወት ዘርኡ
1: ሓድር
3: ሉላ ዘርኡ ቅሳነት ዘርኡ ንሕዋተይ ንዝፈትዎም ንሓትነታተይ ኩሎም ሰላም ክብሎም ደሊ
1: ሓራይ
3: ንኩሎም ዳሞታተይ ንዓስ ከዓ ሰላም ለክደሊ ምስ መሳርሕትኸ
1: ሓቢብቲ ኣነ ሽክረ ሚላይተይ ሽኮር
3: ሕራይ ናይ ኮታተይ ኣብ ደገ ዘለዉ ከዓ ሰላም ኩሎም ደሊ
1: ሓራይ ወዲኪ
3: እወ ንሰበይቱ ኣኮይ ምስ ሰበይቱ
1: ሓራይ
3: ዝበሃል
1: ሓድር
3: ዓወት መብራቱ ምስ ሰበይቱ ድማ
1: ሓድር ሓራይ ሓብቲ ወዲኪ ወዲኣ ያ ምስለኒ ቴለፎን ኣለኒ ሄሎ መርሓባ ኣሉ ደባይዋ ሃሎ
4: ሄሎ ሰዓደ
1: መርሓባ ከመይ ውዒልኪ
4: አልሓምዱላ ከመይ ውዒልኪ
1: አልሓምዱላ ሓብቲ ፅቡቅ ኣነ ፈሊጠኪ በስለቲ ህዝቢ ኣፍላልጥዮ መንኺ መን ክብል
4: ጀሚላ ሳቢት
1: ኣቦይ ኣነ ፈሊጠኪ እንዲ ላኪን ክፈልጠኪ

0: ፌብራዊት ፌብራዊት መንያ ኢላ ኤርትራ እያ መወዳእታ ናብ ሓቂ ጥዕምቲ ደርፊ ኣስሚዕኪና ርህወት በሪሁ ዮሃና ዮሃና ክንብለኪ ምክንያት ብኣናፅነት ተለፎን ኣለኒ ሄሎ መርሓባ ኣሉ ደባይዋ ኣሎ መርሓባ ከመይ ውዒልኪ መን ክብል ዓሌና ዓለይኪ ሓቢብቲ ኣና አልሓምዱላ ተማም ሰሊሚ ትፈضሊ
1: ንመጀመርታ ንክቡር ፕሬዘንቲ ስያስ ፈርቂ
0: ሃራይ
1: ምክልካል ሓይሊታት
0: ሓድር
1: ንሕዋተይ ሓሰን ሓመሶሸ ኣብ ስልጣን ዝርከብ ሰዓበት ሕዋተይ ጁፋት መርያም
0: ሓድር
1: ንወደይ ሙኒር እድሪስ ኣብ ሰዕበት ዝርከብ
0: ሓድር
1: ንጎረባተይ ብምልእን ሰላም ከይትወዲ ምጎ ኣቡቺ ምስ ወዳ ያቄም ተመርአ
0: ኣራ

0: 5 ደቂቃ
1: ሃራይ
0: እንዳርሚያ ስተካ ዝጋምን ምስ ደቃ
1: ሓድር ሃራይ
0: መሰናይት ሓጎስ ምስ ደቃ ዓበላይ ፋኒ ሳሚ
1: ሓድር
0: እዚኣ ምሳይ ዘለዉ ከዓ ቡን ናይ ጅምዓ ንሰት ኣለና ዮሴፍ ንጉሴ
1: ሃራይ
0: ንጓለይ ሰባሕ ንወደይ ኣሚር
1: ሓድር ሓራይ
0: ንኩሉ ህዝቢ ባቢሎን
1: ሓራይ
0: ነሰናይ ሰይቶ ወዲ ሓድጉ
1: ሓድር ሓራይ
0: ንሄደን ሰይቶ ናስተመረ
1: ሓራይ
0: እንዳኣክሊሉ ቀዲሰይ ፌርዶስ ምስደቃ
1: ሓድር ሓራይ
0: ሓረጉ ኮፌር ዝበለፀፀ ባቢሎን ዘላ ኮፌር ሓረጉ
1: ሓድር ሓራይ ቲቪ ሰምዒኒ ኣለኹ ይመስለኒ። ሄሎ ሃሎ ሓራይ ሓራይ ሓቢብቲ
2: ሽክረን
1: ለ ጠይብ ሓቢብቲ ማዓት ሰላም ዓንዲ ትሳል ኣሎ መርሓባ ኣሎ ደባይዋ ሃሎ ሄሎ መርሓባ ከመይ ውዒልከ መን ክብል መን ኢልክኒ ሓቢብቲ ኣይሰማዕኩ ክንሽምክ ሰላም ካብ ባፅዕ ኣህለን ሓቢብቲ ሰላም ትብሊ ትፈደሊ ከመይ ውዒልኪ ሓራይ
3: ኣዝየ ዝፈትዎም ደቀይ ብብያ ልዋ ናብኡ ክሎም ኢዶና
1: ሓራይ ሓድር
3: ሓፈይ ረኽዋ ሓፈይ
1: ሓድር ሓራይ
3: ቴድሮስ ሓውያ ምስሊካ ዘሎ ዓወት ወልዳይ
1: ሓድር
3: ናኦድ
1: ሓራይ
3: ኣዝየ ዝፈትዎ በዓል ቤተይ ከዓ ተስባጤና ንምካኤል
1: ሓራይ
3: ኩሎም ምስሊካ ዘለዉ ካ ብምልኦም ሰላም
1: ሓድር ሓቢብቲ ሓራይ ሓቢብቲ ኣና ጓል ዓደይ እንዲኺ ሰላመይ ሽኳር ከመይ ውዒልኪ ፅቡቅ ዶ ባፅዕ ፅቡቅ ውዒላ
3: መሳርሕተይ ከዓ ፅቡቅ ኣሎ መሳርሕተይ ከዓ ሃማማትዮ ብምልኦም
1: ሓድር ሓድር ሰላመይ
3: ኩሎም በፅባፅዕ ገዛውቲ ንነፍሳ
1: ሓራይ ሄሎ ሰላም ኣለኺ
4: ሰላም ዓለይኩም
1: ዋዓለይኩም ሰላም ወረሕመትላ ተዓላ ወበረካቱ መን ክብል
4: ባኺታ ኣስማን ካብ ሃብረንጋ
1: ኣህለን ያ በኺታ ከይፈ ልሓል
4: ኣልሓምዱላ
1: ዓለና ዓለይክ ሓቢብቲ ኣነ ሰላም ትብሊ ትፈደሊ በኺታ
4: መጀመርታ ንክቡር ወላዲ ዕስማን ሳልሕ ብሎም መሳርሕቱ ኣመሓደርቲ ንዞባዕቲ ፈለዛን
1: ሓድር ሓራይ
4: ከምኡውን ንክብርቲ ወላዲተይ ሸካይት ኣልሞዶም
1: ሓራይ
4: ቀፂለ ንኣሕዋተይ ኣብ ውሽጢ መፃኒ ዘለዉ ጅምዕ ብእምነት ደቁ
1: ሓድር ሓራይ
4: ብእምነት ጅምዕ ድላል ጅምዕ ኣብ ግብፂ ዝርከቡ
1: ሓራይ
4: ከምኡውን ኢክራም ጅምዕ በሻር ጅምዕ ኣብ ዒዳ በርዒ ዝርከቡ ምስ ወላዲቶም ከየርባ ኢብራሂም
1: ሓድር ሓራይ
4: ቀፂለ ንሓናን ዑስማን ኣብ ስዕድያ ትርከብ ምስ ደቃ ሳሚ ዑስማን ስመያ ዑስማን
1: ሓራይ
4: ቀፂለ ንማሕፉዝ ሓወይ ኣብ ቀጠር ዝርከብ ምስ በዓልቲ ቤቱ ሓናን ህያቡ
1: ሓድር ሓራይ
4: ከምኡውን ነፍራሓፍተይ ኣባረንቲ ትርከብ ምስ ወዳ ምጃህድ ሙራድ
1: ሓድር ሓራይ
4: ቀፂለ ንያሲን ሓወይ ምስ በዓልቲ ቤቱን ምስ ደቁ
1: ሓራይ
4: ከምኡውን ንምስጠፋ ሓወይ ምስ በዓልቲ ቤቱ ሓሲና ኢብራሂም ከምኡውን ምስ ጓሉ ነጃሕ ምስጠፋ
1: ሓድር ሓራይ
4: ቀፂለ ንንዕማ ዑስማን ምስ በዓል ቤታ መምህር ኣድም ምስ ደቆም ኣብ ሃብረንቃ ዝርከቡ
1: ሓድር ሓራይ
4: ከምኡውን መንሱር ዑስማን ኣብ ምስኬቱ ዝርከብ ምስ በዓልቲ ቤቱ ንደቁን
1: ሓድር ሓራይ
4: ቀፂለ ስቲ ዑስማን ኣባሩንቲ ትርከብ ምስ ደቃ ምስ በዓል ቤታ
1: ሓራይ
4: ቀፂለ ንደቂ ሓትና ያከረን ዝርከቡ ሓምስ ሳልሕ ንዕማ ሳልሕ መንሱር ሳልሕ ምስ በዓልቲ ቤቱ ሰሚራ ኢብራሂም
1: ሓድር ሓራይ
4: ቀፂለ ደቁሞይ ኣብ ከረን ዝርከባ ጀዋህር ህያቡ ዛህራ ህያቡ መርየም ህያቡ ምሰቦአን
1: ሓድር ሓራይ
4: ቀፂለ ነሞይ ሓሊማ ኣብ ከረን ትርከብ

0: በቃ
1: ሓደር ኣራይ
0: ቀፂለ ነሞ ከድጃ ኣብ ሱዳን ትርከብ ምስ ደቃ ምስ ዓልቤታን
1: ኣራይ
0: ቀፂለ ንዓ ወታሃደራዊ ፖሊስ ኣብ ከረን ዝርከቡ ንምሎም
1: ሓደር ኣራይ
0: ከምኡውን ንመሓዙተይ ህወት ኣሸናፊ ምስ ደቃ ኣብ ኣስመራ ትርከብ
1: ኣራይ
0: ቀፂለ መርከብ ብኩረፅን ኣብ ከረን ትርከብ ምስ ዓልቤታ በረኸት
1: ሓደር ኣራይ
0: ንምሉ እዚ ሃብረን ገዓ ከምኡውን ንጎረባብትና እንዳዓብደላ ሓመድ
1: ኣራይ
0: ሰላም ክብሎም ፈቱ ንዓኸ ነዝናባኸ ዘሕልፈኒ ሰዓደ
1: ሓረሓቲ ሽክረን በኺታ ኒልሓቲ ማዓት ሰላም ኣዕዛ ምሻሃዲ ቁኔት ነጃ ልፈናን ልከቢር ፈናን ኣሻብ መንግስቲ ኣብ ገብሪ ገርጊሽ እስቱድዮ ቴሌፎን ይብሉኒ ኣሎ ኣሉ መርሓባ ኣሉ ደባይዋ ኣሎ
2: ሄሎ ሄሎ ድባይባ
1: መርሓባ ከመይ ውዒልካ ምን ክብል
2: እባ ኣምላኽ ኣመስገን ሰመረ ካባድመ
1: ኣለን ከመይ ውዒልካ ሰመረ ካባድሜ
2: ዋዋ
1: ሓራይ ሰላም ትብል ትፈጠል እሞ
2: ዎ ንኩሎም ኣብ ኣስመራ ዝርከቡ ትግራይ
1: ሓደር ሓራይ
2: ኣብ ባሮንቱ ዝርከቡ መሳርሕትና
1: ሓራይ
2: ንኩሎም መሳርሕቲ ሰላም ኮይለ ብዝያዳ ድማ ንክረኻል
1: ሓራይ
2: ንኩሎም ፈተውትና
1: ሓደር ሓራይ
2: መርሓባ
1: ወዲካ
2: ወዲ
1: እሞ ዮሃና ንብለካ ምክንያት በዓልና ፅነት
2: መርሓባ መርሓባ
1: ሓራይ መርሓባ መርሓባ ከመይ ውዒልካ መን ክብል
3: ዳሓን ምሳይ እዩ ከባድነ
1: ሓራይ
3: ሳይሞን
1: ሓራይ ሳይሞን ሰላም ክትብል ትፈጠል
3: ኣ ንኩሎም ናይልታት መከ
1: ሓራይ
3: ከምኡ ድማ ነታ ክብር ትበዓልቲ ቤተይ ዘር ንክኩን
1: ሓራይ
3: ንምልኦም ናብዚ ሰብዓይት 21 ሰብዓይ በርጌት
1: ሓደር ሓራይ
3: ከምኡ ድማ ዝናዘስገረኒ
1: ሓራይ
3: ካዲእ
1: ሓራይ ሳይሞን ሓራይ በል ማዓት ሰላማ ዓዛ ምሻዲ እቕኒት ነጃየ እቕኒየ ልፈናን ልከቢር መንግስቲ ኣብ ገብሪ ገርጊሽ እቕኒየ ዲ እቕኒየ ቀናሃ ማዓ ቅዋት ድፋዕና ፊ ኣዕያድና ኣልዲንያ እቕኒየ ጀሚለ ጅደን ክብራት ተዓዘብቲ ደርፊናት መፅት ዘላ ንዓብዪ ድምፃዊና መንግስቲ ኣብ ገብሪ ገርጊሽ እዚኣ ደርፊ ኣብ ግዜ በዓላት ደሪፍዋ ኣብ ምስ ሓይልታት ምክልኻል ምስ ምክልኻል መራጥዕምቲ ደርፊያ ዮሃና ዮሃና ክብሎም ንሓይልታት ምክልኻል ብሙልኦም ንድምፃዊና ከዓ ምስተኣብ ዮሃና ምክንያት በዓልና ፅነት ክብሎም ዕናይ በሎ

0: ደሞ ዳታ ነራ ንሳ ሃራይ
1: ሃራይ ሃራይ ባና ካልተ ጥኖ ትርከብ ሲልባናን ሄርሜላንድ ባህላ
0: ሃተር ሃራይ
1: ከምሩ ማዕጥን አኸድ ማፍላ
0: ሃራይ ሽክራን
1: እጥልዮ ይቀንየልና
0: ሃራይ ይቀንየልለ አኒካ ሃራይ ማሰላ አንዲ ተሳል አለ مرحبا አለ ደባይዋ ሃሎ
2: ሄሎ
0: مرحبا ከመይ ዕልከይ ምን ክብል
2: አደይ ሮዚና ሀፍተሰነይ
0: ሮዚና
2: ዋ
0: ኣለ ሰብተሰነይ ከመይ ቀኒኹም ከመይ ውዒልኩም
2: ያላ ሰዓደ ኢድሓንዲ ኸይር
0: ፅቡቅ አልሓምዱላ ተማም ሰላም ትብሊ ትፈተል ሮዚና
2: እ ብቐዳምነት ንዓኺ
0: ሽኩረን ይቀኒየለይ ሓብቲ ሃራይ
2: ብሕርቲ መተዘራኸበኒ
0: ሃራይ
2: ቀሊለ ንሎም ዓንቲ ምርዑ ዘለና ጥበት ዝፈያጎልጅ
0: ሓድር ሃራይ
2: ኩሎም ፍጅጎልጅ
0: ሃራይ
2: ቆጣል ኣተሰበይ ዝርከቡ ብምሎም ጉራብተይ ለበዓል ኪዳኔ ለበዓል ሰጉ ለተሰበይ ብምልኦም
0: ሓራይ
2: ከቲለ ንክብር በዓል ቤተ ይጣዕሚ ዮሃንስ ይስለከይ
0: ሓድር ሓራይ
2: ኣብ ደገ ዝርከቡ ሕዋተይ ንጀርመን ንፍዮሪ ንሄደን ንምስልቆም ሓዳረምን
0: ሓራይ
2: ከቲለ ንትግራይ ኣብኦም ሓጀር ዝርከቡ ብርሃነ ኮሎካን በዓል ቤት ጌርና ምሕታብ
0: ሓድር ሓራይ
2: ቀጥለ ንደቂ ሓወቦይ
0: ሓራይ
2: ቆፃል ንኩሎም ሓዝታ ንጓለይ ኣብ ተሰለ ዝርከቡ ተምሃሮ ሶም ናይ ክሎም ሰናይ ጀነራል በረሎም
0: እንሻላ ሓቢብቲ ሓራይ
2: ሓራይ ከረክበኩ ደ ጎረቤት ያላ
0: ሓራይ ሄሎ
3: ሄሎ
0: ሄሎ መርሓባ መን ክብል
3: ሰንበቱ ባህል ተሰነይ
0: ሰንበቱ ከመይ ውዒልኪ ሰንበቱ
3: እዛ ይመስገን
0: ብሓብቲ ሰላም ትብል ትፈደሊ ሰንበቱ
3: ኣራይ ንሕዋተ ኣበስመራ ዝርከቡ መምስ ደቆም
0: ኣራይ
3: ሓፍተይ ምስ ደቃ ዓዲ ትርከብ
0: ኣራይ
3: ንበዓል ቤተይ ኪዳና ክንፈ
0: ኣራይ
3: ኩሎም ገዛውተይ ጎራብተይን
0: ሓድር ሓራይ
3: ምስለካብ ዓይነታት
0: ሓራይ
3: ማይና ኢትያት ኣፈወቂ
0: ሓራይ
3: ይ ንባዓት ካባ ኣብየተ ማዓኺ
0: ሓድር ሓራይ
3: ሓራይ ወዲ ኣለ
0: ወዲኪ ሓራይ ሓብቲ ሓራይ በሊ ዕንዲ ትሳል ኣሎ ኣሎ መርሓባ ኣሎ ደባይዋ ኣሎ መን ክብል
4: ኣሎ ኣሎ
0: ኣሎ ኣሎ መን ክብል
4: መርሓባ ፍትሒ ኣለኹም ሳ ከመይ ኢለኩም ሰዓዲ ሓንዶ
0: አልሓምዱላ ሓቢብቲ በኸር መን ኢልኪ ንሕብ ሄሎ ተቆሪፃታ መስለኒ ሎ ሃሎ መን ክብል
4: ኣሎ
0: ኣሎ ኣሎ ኣሎ ንብል ኣለና
4: ኣሎ
0: ኣሎ ሓቢብቲ ኣሰማዓኪ ኣለኹ
4: ሰላም ክብል ሰዓደይ
0: ሓራይ ትፈደለ ሓቢብቲ ፈትሒ የልክኒ
4: ይዋ ፈትሒ የለኪ
0: ሓራይ ሓቢብቲ ሰላም በሊ
4: ሓራይ ንክብርቲ ወላዲተ ሓያት መሓመድ ኑ
0: ሓድር
4: ንደቀይ በትማ በሳም ሪማት
0: ሓራይ
4: ንዓባየይ ፋጥማ
0: ሓድር ሓራይ
4: ኮታተይ መሓመድ ኣሕመድ ንመሕመድሽም ንማሕሙድ ሓስነይ ንነጃት ኣድራ በቃ ንምሉእ ህዝቢ ኤርትራ ሽኩረን
0: ኣራይ ፈትሒየ ሽኩረን ዓይንዲ ትሳል ኣሉ መርሓባ ኣሉ ደባይዋ
5: ዓል ኣነ ወይኒ ወይኒ
0: ወይኒ ካብ ተሰነ ኣለን ያ ወይኒ
5: ሰላም ክብል በሊ
0: ሓድር ትፈደለ
5: እዚ ንዕኹ ናባኸ ዘመሓላለፈኒ ከዓ ኩልኹም ሚኒስትሪ ዜና ሰላም
0: ሓራይ ሽኩረን
5: ኣድራይ ካብኡ ቆፂለ ንክብርቲ ወላዲተይ መብራታ ተንብሳ
0: ሓራይ
5: ንምጭዋት ደቀይ ሄርሜላ ሃብቲኣብ ናትናኤል
0: ሓድር
5: ንምጭውቲ ጓል ሓፍተይ ኣብ ኡጋንዳ ትርከብ ሮዳስ እዝራ
0: ሓራይ
5: ንሓፍተይ ማራ ዝፈትዋ ኣብ ርህት ብእዞም
0: ሓድር ሓራይ
5: ካብኡ ቀፂለ ንኣሕዋተይ ብምልኣቶም ኣብ ደገን ኣብ ውሽጥን ዘለዉ
0: ሓራይ
5: ሰላምም ነኮታተይ ዝተመረ ሰንበሳ ንዘርኢታ ሰንበሳ
0: ሓራይ
5: ተስፊት ሰንበሳ ንብብሎኦም ደቀኮይ ሰላም እብሎም
0: ሓደር ሓራይ
5: ላስ ንኩልኹም ሰላም
0: ሓራይ
5: ዓመተ ሰላምን ቅሳነት ንግበረልና
0: ኣሚን ሓቢብቲ ሓራይ
5: ዓመት
0: ሓራ ሓቢብቲ
5: ሓራይ
0: ሓራይ በሊ أعزائي المشاهدين أغنيتنا جاية أغنية قديمة جدا أيام النضال غنوها الفنان الكبير الفنان العفر محمد شعبي أغنية جميلة جدا أحب أهنيه بمناسبة عيد الاستغلال وأقول له كل سنة وأنت طيب وسلطان أسمع الناس كيف

ፆም መርዓ ዝገበርኩም ርሑስ ጋማ ፈረቲን ፀገይትን ኩኑ ክብለኩም ፈቱ ወላ ለስድራ ቤትኩም ከዓ ኣብዚ ኣብቃዓኩም ክብሎም ፈቱ ኣብዚኣ ከምቲያ ዝበልኮ ሰሙን ዝሓለፈ ማሻላ ናይ ናይ ሰራሕና መርዓ ነይሩ ናይ ኣባላት ዜና ሕጂ ከዓ ሎም መዓልቲ እዚያ ሰሙን ከዓ ኣላትና መርዓ ኣባል ዜና ኮይኑ እንዳ ቲቪ ኢዲተር መደብ ነትራን ሂኖክ ፀሃየ ብዕለት 2/3/2026 እንኳዕ ሓጎሰካ ክብሎ ፈቱ ሂኖክ ፀሃየ ምስ መርዓቱ ስሊሆም እንኳዕ ሓጎሰካ ፈረይቲን ፀገይቲን ኩኑ ቃል ክዳን ኣብርሃምን ሳራ ኮነልካ እሚነ ሆነከይ ሓቢቢ ሕጂ ናብ ካልእ ከዓ ደብዳቤላትኒ ናይ መርዓያ ሰላም ንዓኹም ይኸውን መደብ ኣሉ ደባዩ ይብሉና ኣሎ ሽኩረ ብዕለት 19/4/2026 ዕለት መርዓኹም ዘብዓልኩም ኣቶ ሳሙኤል ኣርኣያ ራሻ ምስ ወይዘሪት ሃኒ ፎቶው እንቋዕ ናብዚ ኣብቃዕኩም ፈረይቲን ፀገይቲን ኩኑ ይብልኹም ቃል ክዳን ኣብርሃምን ሳራ ኮነልኩም ይምነ ዕርኽትኹም ምስ ምሉኣ ስድራ ቤት ካብ ዕርኽትኹም ዮናታን ኣላይ ናሆም ሙልጌታ ሩታ ገብሪስላሴ ኣነ ከዓ ብወገኔ ለዚኦም መርዓውቲ እንኳ ሓጎሰኩም ፈረይቲን ፀገይቲን ኩኑ ቤት ማሉ ዕያል ከዓ ብዓረብ ይበሃል እንሻ ላ ዓመታ ከዓ ናይ ጥምቀት ደብዳበ የምፃእና ይኸውን ዮናታን ሕጂ ደርፊ ትመፅእ ዘላ ዓብዪ ድምፃዊና ጥጥቡቅ ተጥዑም ደርፊታት ዘለዎ ኣማኒኤል ገይትኦም ሆበል ኣርስታ ናይ ዚኣ ደርፊ ዮሃና ክብሎ ይፈቱ ብምክንያት በዓልና ፅነት ኣማኒኤል ናብ ደርፊና

0: መደባትካ ስራ ብደቅኻ ኩራ ክበል ሆበል ናይ ብሓቂ ኣኽር ብዕንቲ ደርፊ ሽኩረን ናይ ጥዑም ደርፊ ኣስሚዕካና ኣሎ ማዓልቲ ዕንዲ ቴለፎን ኣሎ መርሓባ ኣሉ ደባይዎ ኣሎ
1: ኣሎ ሃሎ
0: ኣሎ መርሓባ መን ክብል
1: ግርማይ ይበሃል ግርማይ ከመይ ደፈራ
0: ኣህለን ግርማይ ከመይ ውዒልካ
1: ሰላም ሰላም ከመይ ኣለኹም
0: አልሓምዱላ ፅቡቅ ሰላም ትብል ትፈደል
1: መጀመርያ ነቶም ደቅኺ
0: ሓራይ
1: ኣላይ ከዓ ንሓይልታት ምክልኻል ሃገር
0: ሓራይ
1: ሳልሳይ ፕረዘንት ኢሳያስ ኣፈወርቂ
0: ሓራይ
1: ካብኡ ድማ ቀፂልና ናብ ስድራ ቤት ክንኣቱ
0: ሓራይ ትፈደል
1: ግርማይ ዓንዲኬል ዶክተር ዓንዲኬል ረዳ ብኣሜሪካ ዝርከብ
0: ሓራይ
1: ሰላም ክትብልለይ
0: ሃደር
1: ካብኡ ውን ኣስመረት ዛይድ
0: ሓራይ
1: ካብኡ ድማ ንኩሎም ህዝቢ ኤርትራ ዘለዉ ደገን ወፃእን ኣብዚ ዘለዉን ኩሎም
0: ሓራይ
1: ንሓርፍ ክብርት በዓልቲ ቤተይ ብርክቲ ሃይለ በርሀ ትበሃል
0: ሓራይ
1: ዛዳ ትፈልጠኪ ኣማሓዛ ክኳ ትኸውን
0: መን ኢልካኒ
1: ብርክቲ ሃይለ በርሀ
0: ብርክቲ ሓራይ
1: ወ ነዚ ዘለዎ በዓላት መፀና ዘሎ ብሩክ በዓል ግበረልና
0: ኣሚን ሓራይ
1: ውን ነዚ ዘራኸበኒ ብጣዕሚ የመስግኖ እየ ሰላም በልለይ
0: ኦሆ ሓራይ ሓራይ ሰማዕካ ኣሎ
1: ሓቢብቲ
0: ሽክረን
1: ዝያዳ ንዕኡ ከምኡ
0: ሓራይ ኣዕዛብ ምሻሃዲ ዘይመጉና ሰነዲ ጋዕድ ንሕተፍል ታሕቲ ሸዓር ስሙዱና ድማኑና ኣሕባሃኒ ኣከርር ዋዒድ ሻዕብ ኤርትራ ሙጁድ ብዳኽሊ ወልኸር ጭቁዋት ድፋዕና ልባስላ ብልሙናሰበ ዲ ብሰነ 35 ልዕድል እስትቕላል ዕንዲ ኣልቕኒ ጃ ቕኒ ዓረብያ ጀሚለ ጅደን ቕኒያ ሕግዘማን ዓዶሃ ኣልሻብ ካልድ ዑስማን ወልሻብ ዩስራ መሓመድ ሳልሕ ብላድያ ኣልቕኒያ ኣክብራት ዕዘብቲ ደርፍናት መፅእ ዘላ ናይ ቀደምያ ደርፊ ደጊሞማ ካልድ ዑስማንን ድምፃዊና ካልድ ዑስማን ዋ ድምፃዊትና ዩስራ መሓመድ ሳልሕ ብላድያ ትብል ኣርስተ ብዚ ምክንያት በዓልና ፅነት ርሑስ በዓልና ፅነት ይኮነልኩም ድምፃዊና ካልድ ድምፃዊትና ዩስራ ናብ ደርፊ

መሳርሕተይ ኣብዚ ምሳይ ዝዋዕሉ ምስጋና ብልቢ ምስግኖም እዮም ዝፈቱ። መጀመርታ ጃስር ዓብድራሕማን ኢዲተርና ጀሱሪ ሓቢቢ ናብ ስቱድዮ ክሰግር እየ። መልአከ ስልጣን ወስልጣን ፅንዓት ታርቂ ካሜራ ማሶላም ከነ ድምፂ ኤሌን ተስፋይ ዮናታን ኣላይ ቴክኒክ ማግዳ ሳሲኖ ስንቋዕ ድሓ መፃኺ ፌበመሓሪ እስሮም ኣማኒኤል ሜክኣፕ ብጣዕሚ ብልቢ ክምስግና ኣብ ከምዚኣ ድንን ኢላ ንዓና ክፅበቐና ኣሚራ መሓመድ እብራሂም ብልቢ ክምስግና ደሊ ኣዋሃዲ መደብና ሰላሓዲን ሕሴን ኣዋሃቲ ስቱድዮ ከሰተ ብርሃኒ ኩሉ ግዜ ኣብዚ ምሳና ውዒሎም ዝዋህዱና ከሰተ ብርሃኒ ምስተክአ ምከነ ፃዕደ ኮይኖም ዲ መደባት ኤሪቲቪ ኣለም ዮሃንስ ወዲ ገነጡ ሙዚክ ላይበሪ ዳረት ዩሴፍ ለምለም ዮሃንስ ፊዮሪ ሩታ ሳሊና ፀሃየ ኣይቲ ብሙሉኦም ኣማንኤል ሰረቀ ከዓ ምስጋና ይግብኦ። ከምቲያ ትፈልጡ ክቡራት ተዓዘብቲ መበል 35 ዓመት ባዕልና ፅነት ና ንብዕል ዘለና ዮሃና ብሙሉ መደብ ኣሉደባዮ ሙሉ ህዝቢ ኤርትራ ኣብ ውሽጢን ኣብ ደገ ዘለዉ ሓይልታት ምክልኻል ብፍላይ መሳርሕትና ብሙሉኦም እንዳዜና ብሙሉኦም ኣብ ስራሕ ዝተሳተፉ ንበዓል ናፅነት ምሕዳር ይኹኑ ፖሊስ ይኹኑ እንዳዜና ይኹኑ ዮሃና ክብሎም ስሙዱና ደማኑና ሰባትና ደማነትና ፅንዓትና ዋሒስና ኢለ ኣሊቓ

ዓባይ ገረብ መዳን ክትማሙቕ ዝወፀ ጨንፍረ ሆይ ተኣግብ ኮስኮስታ ተፅልል ክሳብቲ ምዕራፋ ብሩርያ ንኹሉ የለን ዝደርፋ

ከምቲ ብዝሓለፈ መደብና ዝተኸታተልናዮ ወርሒ 1980 መፈፀምታ ናይቲ በብእዋኑ እናተጋሰ ዝኸይድ ዝነበረ ስማዊ ፌደሬሽን ይኮይኑ ሓደ ዓመት ቅድሚ ዝፍጻሜ እዚ እቶም ብሰላማዊ መገዲ ናብ ውሽጢ ኾንካ ብፖለቲካዊ ቃልሲ ጥራይ ናጽነት ከም ዘይርከብ ዝተረድኡን ኩሉ ነገራት እናኸፍአን እናጸንክረን ይኸይድ ከም ዝነበረን ዝተዓዘቡ ኣብ ወርሒ መስከረም 1961 ናይ ብድሆ ድምፂ ብምስማዕ ነቲ ነዊሕ ጉዕዞ ኣብ ጎላጉል ባርካ ጀሚሮሞ ነይሮም እዮም።

0: እዞም ጀመርቲ ሰውራ ህዝቢ ኤርትራ ብረቱ ልዒሉ ኣንጻርቲ ብዓመፅን ብውዲት ሓያላት ሃገራትን ንኤርትራ ክገዝእ ጀሚሩት ዝነበረ ሃፀይ ሃይለ ስላሴ ክላዓለን እቲ እንኮ መፍትሒ ድማ ወተሃደራዊ ጎነፅ ጥራይ ምዃኑ ብምእማን እዮም መሪሕ ክኾንዎ ዝተበገሱ። ነዚ ምንቅስቓስ እዚ ድማ ተጋድሎ ሓርነት ኤርትራ ብዝብል መፀውዒ ዝጀመርዎ። ድሕርቲ ኣብ 1962 ዝተፈፀመ ናይ ጥልመት ስርሒት ብዘይካቶም ብረብሓ ዝተታለሉ ወገናት ገዲፍካ ወተሃደራት ኢትዮጵያ ንኹሉ ህዝቢ ኤርትራ ምእሳር ምጉዕባዓን ግብረ ሽበራን ምርዓድን ከም ዕላማ ወሰድዎ። ህዝቢ ነዚ ኩሉ ኣብ ልዕሊኡ ዝፍፀም ዝነበረ ግፍዕታትን ውዲትን ከም መተንፈሲ ዝጥቀመሉ ዝነበረ ድማ ደርፍታት እዩ። ስምዒቱ ጓሂኡ ብደርፍታት ገይሩ ገሊፅዎ።
1: ጃብር ሕጂ ኣብቲ ዋን ፌደሬሽን ማለት ካብ 58 እንዳሓስካ ስነጥባኣይትኻ ድሕሪኡ ዝርከበ 61 62 ፌደሬሽን ፈሪሱ እዩ። ኣብዚ እዋን እዚ ንስኹም መንእስያ እቲ ፖለቲካ ሃሁ ከመይ ነይሩ? እንታይ ክትደሪፉ ብዚ እዋን ንስኹም ከ ሽዑ እንታይ እንታይ ውፅኢኹም ቲ እዋን ምናልባት እቲ ሓደ እቲ ፖለቲካ ሃሁስ እንታይ ነይሩ? ናይ መንእሰያት
2: እወ መንእሰያት መንእሰያት ዘይግበሩ ነገር የለን። ምክንያቱ ሓደ ሰብ ገዝኡ እናፈረሰ ስድሩ እናተበተነ ኣዝማድ እናነብዑ ስቂኢሉ ዝርአ የለን። እዚ ማለት ንጃህራ ወይ ድማ መላሓስ ክጥዕም ዘይኮነ ሓቂ ነገር እዩ። ምናልባሽ ኣብቲ እዋነት እኳ እቶም ሕጊ ዘለዉ መንእሰያት ዘይርእዎ እቶም ሓድሽ ትውልድ ዘይርእዎ እንተሃልዎም እዚ ኣብ ካል ዓም ንሪኦ ዘለና ምእንቲ ናፅነት ምእንቲ ሃገር ዝመት ዘሎ ዝሓር ዘሎ እሱ እቲ ንሕና ንገብረ ነበርና ወይ እሱ እቶም መንእሰያት ካባይ ዝሓሹ ካባይ ዝበልፁ ዝገብረሉ ነበሩ። ኣኼባታት ክግበር እንከሎ ኣብ ሓደ ሓደ ስታድዮም ናይ ሎሚ እዚ ኣስመራ ናይ ሳባ ዝበሃል ነበረ ኣብ እና ማርያም ኣብቲ ሕጂ መናፈሻ ገይሮማ ዘሎ ፎንታና ናይ ማይ ኣብኡ ኣኼባ ክግበር እንከሎ ሰብ ሕራ ኢሉ ኣሜን ኢሉ ኣይወፅን ነይሩ። ይፀርፍ ነይሩ እንቶም መራሕቲ ይድርቢ ነይሩ ብኣፍራስ ጎዩና ነይሮም እንታይ ትብሎ ወተሃደራት እዚ ሕጂ ወፃኢ ንሪኦ ዘለና ሓድሽ ነገር ኣይኮነን ንዓና እንቶም መንእሰያት ንዓኻትኩም ሓድሽ ዳኣ እምበር ነዊሕ መከላኸሊ ከምዚ ኩናት ዝመስል ዋልታ ዝመስል ሒዞም ሙሉእ ነፍሶም ሓፂን ለቢሶም

0: ኣባትር ነዊሕ ሒዞም ብፈረስ የውድቁን ኣም ነይሮም። እዚ ሕጂ ኣብ ወፃኢታት ንሪኦ ዘለና ጋዝ እናደርበዩ ሰብ ይግረም ዘሎ ጋዝ ደርብሎም ኣባና ነይሩ ኣስመራ ኣስመራ ብኩሉ ቦታታት ይዓግቱ ና ፖሊስ ይድርብልና ነይሮም። ዝወደቐ ወድቕ፣ ተሰብረ ስበር፣ ዝሃደመ ሃድም፣ ገዛ እናማታን ኣቱ ነፍስና ክነድሕን ከምዚታት ነይሩ ትዋንት እዩ። ስለዚ እቲ ሰብሲ ብቀደሙ ሕራ ኢሉ እሺ ኢሉ ኣይተቐበለን። ካብ ግዜ ፌደራል ወይ እንግሊዝ ኣብ መጨረሻ ዝወፀሉ እዋን ብዙሕ ነገር ርኢና ኢና። ቅድሚኡ እውን እቲ ማሕበር ዓደይ ዓደይ ከሎ ዝግበር ነበረ ብዙሕ ነገር ነራቱ ግና እሱ ሓሊፉስ ኣብ ናይ ፌደሬሽን ምስኣተና ብዙሕ ነገር ነይሩ።
1: ኣራይ ንኡ ዝገልፅከምዎ ደርፍታት እቲኦም ስነ ጥበባንስ እንታይ ጌርኩም ቲ እዋንቲ?
0: ንሕና ኣብቲ እዋንቲ ንኣብነት ሰብ ኩሉ ዝፈልጦ እዩ። ምክንያቱ ካብ ስሳታት እንዳሓር ዕድል ተረኪቡ ኣብ ካሴት ይተሓዝ ነይሩ። ቅድሚ ስሳታት ዝነበረ ካሴት ኣይነበረን ወይ ድማ ዝጥወ ኣይነበረን ኣብ ስሳታት ምናልባሽ ነይሩ ዝኸውን ንሕና ግና ይፈልጦ ነርና። ጥራሕ ኣብታ ደርፍኻ ኣብ ጓይላ ይኹን ኣብ መድረኽ ይኹን መድረኽ ውሑድ እዩ ነይሩ። እታ ሓንቲ ብዙሕ ሰብ ዝጥቀመላ ነበረ ቅድሜና ዝነበራ ማሕበራት ከም በዓል ተንካልኦት ማሕበራት ኣብቸና ኣስማራ እዩ ሰብ ረኪቦ ስኢንስ ኣብቸና ኣስማራ እዮም። ኣብታ ቦታ እቲኣ ሰሚዑ እቲ ሰብ መልእኽቱ ሂቡ ሰብ ተቐቢልዎ ኣይተቐበሎ ሓንጎሉ ኣብኣ ጥራሓት ተርፍ ነይራ። ብድሕሪ ስሳታት ግን ሰብ ቁሩብ እናነቕሐ ምስ መፀ ከም ዓልማታኣ ዕድር ረኪበን ኣብሪል ትቅዳሕ ተኻኢሉ ኣብሪል ምስ ተቐድሐ ኣብ ፈቐዶ እንዳ ሻሂ ኣብ ፈቐዶ እንዳ ባር ኣብ ፈቐዶ እንዳ ስዋ ካብኡ ክስማዕ ጀሚሩ። ሕጂ ንሕና ኣብቲ ዋንቲ ንደርፎ ነበርና እዚ ኩሉ ሰብ ዝፈልጦ ማለት እዩ። ደግሞ ኣለኹ ዳኣ እምበር በዓል ሽገይ ሃቡኒ በዓል መገረጃ ናይ ትበርህ ዝፋሆነ እሊማ ይሓልፍ ይመስለኒ ናይ በዓል ኣልኣሚን ናይ በዓል ኣቶ ብርሃን ኣስላማይ ክስታናይ ዓዓዓዲ ዓዲ ጀጓኑ ቅድሚ ትደርፈ እዩ እዚታት ነይሩ። በዓል ወደባተይ በዓል የማኔ ደቂ ሴነር ተበራቢረ እዚ ኩሉ ነቲ ህዝቢ መነቃቅሒ ነቲ ህዝቢ ስማዕ እንዶ መበሊ እዩ። ስለዚ ሰብ ኮኒ ትኩሕኩሖ ኢኻ ምስ ኳሕኳሕኳዮ መን ካ ብለካ እምበር ከይኳሕኳሕኳዮ ስኻ መንጎኡ ኣብ መንጎካ መንደቕ ዘሎ ክርእካ ይክእን እዩ። ክትኩሕኩሖ ኣለካ እውን ምስ ኳሕኳሖ መን ምስ በለካ ክሰማዕ ኣለዎ። ስለዚ ሕ ኩሕኩሖ ያ ነራ ሰብ
2: ዱናይ በይነይ ኢዶማይ ኣኑ ወሲዶም ለ እዚ ፌደሬሽን ክፈርስ እንከሎ ዝድረፍ ነበረ ናይ ኣቶ ብርሃን ሰጊድ እዩ ንባዕሉ ሲ ኣጉዶ ነይራትኒ ናይ ባይቶ ኣቑሚ እዩ ነይሩ መንግስቲ ኤርትራ ናይቲ ግዜቲ። ስለዚ ነቲ መንግስቲ ኣጉዶ ገይርዎ ኣጉዶ ነይራትኒ ኣጉዶ ናይ በይነይ ናይ በይነና ኤርትራውያን ኣጉዶ ነይራትኒ ኢዶማይስ ኣኑ ወሲዶም ለዩ ዝብል ደርፊ መፅኡ። ድሕሪኡ ውዱብ ዝኾነ መልክዕ ናይ ማሕበር ቲያትር ኣስመራ ማታኣ መፅኡ ኣብ ሱሳን ሓደን እዩ ናይ ኣጋጣሚ ክኸውን ይኽእል ምስ ምጅማር ብረታዊ ቃልሲ ህዝቢ ኤርትራ እዩ ማሕበር ቲያትር ኣስመራ ተመስሪቱ። ብልክ ኣብ መዝገብ ናይ ማሕበር ቲያትር ኣስመራ ሕጂ ተርኢና እንታይ እዩ ዝብል ሓደ መስከረም 1961 እያ ተመስሪታ። ሕጂ ኣነ እንደዒ ኮነልካ ዝተገብረ ድዩ ወይስ ናይ ኣጋጣሚ ክፈልጥ ኣይክእልን ኣዳቀቅ ኩሉን ግን ልክዕ በዛ ዕለት እዚ ማሕበር ቲያትር ኣስመራ ተመስሪታ። እቲ ኣብ ማሕበር ቲያትር ኣስመራ ናይ ዝነበረ መዛግብቲ ክትሪኦም ከለካ ሕጂ በዓል ተወልደ ረዳ ቀፂሎም ዝደርፍዎ ዝነበሩ ሽገይ ሃቡኒ
1: ኣብነእዚ
2: ምናልባት 64-65 ክኸውን ይኽእል ሽገይ ሃቡኒ ኣይተታልሉኒ ሓደ ዓርከይ ነይሩ እናበለ ዝደርፎ ደርፍታት ኣሎ ብኩሉ እቲ ግጥምታት ክወፅ ኣይክእልን ግን እዚ ንባዕሉ ሽገይ ሃቡኒ ሲ ሽግ ብርሃን እዩ ሽግ ብርሃን እዩ እታ ብርሃን ከዓ ናፅነት እያ ሽገይ ሃቡኒ ናፅነተይ ሃቡኒ ኣይተታልሉኒ እዚ ሓደ ካብቲ ናይቲ ግዜ እቲ ንመንእሰያት ዘበራትዒ ዝነበረ እዩ።

0: ተወልደረዳ ከምኡ ሽገይሃቡኒ ኣይተታልሉኒ ወይ ሽገይሃቡኒ ኣይተዳልውኒ ኢሉ ኣብ ማሕበር ቲያትር ኣስመራ ክደርፉ ከሎ ኣነ ብወገነይ ኣንታጎሁ ይልበይ ሕጂ ድሕሸካ ኮንቱ ኣጎላጉል ኣብ መንጎ ተሪፍካ የሕዝነኒ ንዓይ ምልካምካ ንባዕዳኣ ሎሚ ምሳይ ኮንካ ልበይ ቀደም ነይሩ ክብረትካ ምሕላው ሕጂ ድሓይሽ ቁልቁል ኣፍካ ምዕላው ቀደም ነይሩ ትዘይምዕሻው ሎምስ ጓህ የለን ድሕሪ ምብልሻው ብዝብል
1: ኣርእስቲእዩ
0: መልእኽቲ ናቱ ናይዛ ደርፊ እዚኣ ምናልባት ልበይ ተባሂሉ ዝተፀውዐ እቲ ፓርላማ ናይ ኤርትራ ዝነበረ እቲ ነቲ ዝተላእኸሉ ወይ ነቲ ዝተመረፀሉ ኩነታት ገዲፉ ናብ ዘይተመረፀሉ ኩነታት ኣብ ህዝቢ ከቕርቦ ዝግባእ ፍታዊ ህዝቢ ድዩ ኣይኮነን ክብሎ ዝግባእ ኣብቲ እዋነቲ ኤርትራ ምስ ኢትዮጵያ ምፅምባራ ኣብ ክንዲ ናብ ህዝቢ ዝቐርብ ባዕላቶም ተሓቢኦም ኣብ ስቱር ቦታ ኣብ ፓርላማ ናይ ኤርትራ ፈሪሞም ከቲሞም ኤርትራ ጠቕሊሎም ኣብ ትሕቲ መግዛእቲ ናይ ኢትዮጵያ ምእታቦም ንዓኣቶም እቲ ልበይ ንሰሙ እቲ ለኪምኩምና ምባል ንዕኦም እዩ ኣበላሽኹምና ምባል ንዓኣቶም እዩ። ስለዚ እዚኣ ደርፊ እዚኣ ምስተደረፈት እውን ተኸልኪላ ኣብቲ እዋን እቲ ብትግረ ዝደርፍዎ ዝነበርኩ ደርፍታት እውን ምናልባት ካብታ ብትግርኛ ዝደረፍክዋ ንፅር ዝበለት የቲመት ፍቲት ትብል ደርፊ ደሪፈ ካብቲ ትሕዝቶኣ ሰብር ውደይ በዓል ሰብር ዕዉት ግድነት ኣይኮነን
1: ምክንያቱቀረታ
0: መታንካ ይጠፍእ ኣረኣእያ ናተይ እዛ ንእሽትለይ እዛ ዘኽታ እዛ ሰብ ዝሰኣነት ዝማጎተላ ኣብቲ ፓርላማ እዛ ብወገና ኮይኑ እምብለይ ዝብል ዘኽቲማ ማለት እዩ ከምዚ ዓረብ ክምስሉ ከለዉ ኣልማል ብላሲዱ የቲም ዝብሉ ገንዘብ ብዘይዋንኡ ዘኽታም እዩ ዝብልዎ ዘኽቲማ ኤርትራ ዝማጎተላ ይረኸበትን። ስለዚ የቲመት ፍትት ወይ ፍትውቲ ዘኽታም ኢለ ዝሰመኽዋ ደርፊ ቀንዲ ዕላማኣ እዚ መተሓባቢ እዩ ማለት ንክትሓልፍ ካብ ሳንሱር ንእሽተይ ቆልዓ ድኻ ዘኽታም ሓደ ሃብታም ዓብ ሰብ ኣይዘይመዘኒ ኣዘይ ክንዲ ኣዘይ መሰታኣ ክምርዓዋ ስለዝደለየ እዚ ስድራ ኣሕራ ኢሎም ክመርዕዋ ከለዉ ንዓ

ዝኸውንኒ እዚ ሰብ እዚ ኣሪጉ እዩ መረቑ ወዲኡ እዩ ኣፅምቲ ተሰባቢሩ እዩ ኮታስ ንዓኣ ዝኸውን ኣይኮነን ግን ሕራይ ኣቢልዎም ንስድራኣ ዝውሃብ ሂቡ ሕጂ ንዓኣ ንዓኣ የለብዋ ድሓን ንእሽተይኺ ዘኽታምኺ ሰብሪ ግበሪ ትዕግስቲ ግበሪ ሰብሪ ዝገበረ ይዕወት ሰብሪ ወደ

0: ሕጂ እቲ ደርፍታት ብዙሓት መ ብጉሁድ ኣይኮን ገሊ ብፍቕሪ ገለ ደርፊ ይመስለኒ። እቲ ሰብ ርድኦ ዶ ነይሩ ተዓዛባይኩም ስጋዕ ክንደይ ርድኦ ነይሩ?
1: መቸስ ተዓዛባይ እንታይ ኣለወካ ተዓገዝ ክሕብረካ ኩሉ ሰብ ኣተሓሳስብኡን ሓንጎልን ሓደ ኣይኮነን። ንሕና እቲ ሰብ ከም ዝርድኦ ጌርና ንደረት ነርና። ዝያዳ ከዓኒ ትንዓና ዝያዳ ዝሕግዘና ነበረ ካብታ ብቲ ቦታና ከድና ንደርፎ ኣብቲ ካሴት ኣቶ ብርሃን ሸጦን ነበረ ሪል ሲኒር ጃን ዝበሃል ኣብዚ ቴሌኮሙኒኬሽን ኣብ ኣድኳ ነይርዎ ናይ ሙዚቃ ማታኣ ዘርጊሓ ኣላ ምስ ተባህለ ኣብ ፈቆዶ እናሻሂ ኣብ ፈቆዶ እናስዋታ ተኸይድ ነይሩ። ናልባሽ ጃህራ ከይከውን ዳኣ እምበር በትንሓ ንጉስጉሶ ነበርና ብዙሓት መንእሰያት ከምዛ ሎሚ ሰሚዖም ንፅባሒታ ዝሽመሙ ነይሮም። እቲ ንዓና ንማታኣ ድማ ክተስኣና ዘይከኣለ ንድሒ ዝደቐሰና ናብራ ክንገብር ዘይከኣልና ወይ ድማ ክንጥጥዕ ዘይከኣልና እቲታት እዩ ነይሩ። ምክንያቱ ንሕና ክንሰርሕ መንግስቲ ድማ ክትፀቕጠና ንሕና ክንሰርሕ እቲ ሰብ ስራሕናዮ ክትርፉልና ንካልኣይ ግዜ ኮይኑ ደግሞ ዝዓፁና ዝነበሩ እዚታት እዩ ነይሩ። ስለዚ እቲ ሰብ ዝሓንጎል ዘለዎ ይርዳእ እዩ ነይሩ። ኣፍካ ከፊትካ ከዓኒ ኣሸንኳ ዶ ንመንግስቲ ዝኣክል ሞታ መንግስቲ ድማ ትፈልጥ ዘላ ብከተማ ኮነ በረኻ ኩሉ ኣንፃራ ዝኸይድ ዘሎ ዝርዳኣ መንግስቲ እዩ። መንግስቲ ቀሊል ነገር ኣይኮነን። ዝርዳኣ ሲ ንታራ ሰብ እኳ ሓደ ዓርካ ዝሕምቐካ ወይ ዘፈራርሃካ ዝፀፍዓካ ዘዕፍረካ እተደኣ ኮይኑ ስከነርካ ዝደፍረስኻ ስለና ድፍረት ወይ ድማ ስምዒት ብርሓቂ ድማ ስምዒት ኣይሓገዘና ወይ ድፍረት ኣይሓገዘና ረቢ ሓጊዙና። ምክንያቱ ረቢ ኣብቲ ዝገበርናዮ ሲ ይሕወሰና ነይሩ። እቲ ዝገበርናዮ ከዓ ይስምዓልና ነይሩ። እቲ ዕዮና ካ ብፅቡቅ ፍፀም ነይሩ ዝገብራ ነ ናይ ሙዚቃ ናይ ኤሮፓ ናይ ሱዳን ናይ ካልእ ዘርፋ ኢና። ንሕና ግን ካብታ መስመርና ኣይወፃናን። መስመርናትና እንታይ ነሩ? ትግጥምና ትግረን ትግርኛን ቁርቢ ንሓሳብርታ ንሕውስ ነርና። ስለዚ እዚታት ዝነበረ ፅቡቅ ይርድኦ ነይሩ ከምዝመስለኒ፣ ፅቡቅ ይርድኦ ነረ ዝብላኒ። ኣብ ሜዳ ከይተረፈ ውን ይድረፍ ነሩ መስለኒ። ሕጂ እዚኣ ዘርፍ እዚኣ ንትበርህ ተስፋ ዝደረስኳ እያ። መጀመርያ ትበርህ በዕላት ደርፋ ነራ በቲ ድምፂ ንሕና ተሓቂና ዝሰምዖ ነበርና። ድሕሪኡ ድማ ትበርህ ብሰርሓቀት ካብ ደርፊ ሓንቲ መንእሰይ ምን ከም ምዃና ሽማይ ፈልጣነ ትደርፋ ነራ ግጥሚ ወሲኻ ኣብ መሓሻ ትደርፋ ነራ።
0: እንታይ
1: እዚኣ? ክሳብ መዓስየ ንበይነይ ክኸብር ንስድራይ ኣርጊፈ ንበይነይ ዝነብር ኣይኽእሎን እየ ከምዚ ኢለ ክሕልፎ ረሓቀለይ ግዳ ናይ ሓዘን መወስቦ ኣካለይ ርሒቁ ኣካለይ ርጊፉ ከም ቁፅሊ ሽባኻ ኣይኽእሎን እየ ክነብር ምሳኻ መሓረኒ ግዳ ይትረፍ ዝምድናኻ ክኸይድ ክብሕቱ ናብ ርሑቕ በረኻ ካልእ ውን ነርዋ ግን ኣሕፅራ ቢሎ ክገልፆ
2: ስሳታት ግፍዕታት ስርዓት ሃይለ ስላሴ ኣብ ከተማታት ይኹን ኣብ ገጠራት ሃገርና

0: እናበርትዐ ዝኸደሉ ብፍላይ ድማ ኣብ መታሕት ምዕራባዊ ቆላታት ሃገርና ነቲ እናሓየለ ዝኸይድ ዝነበረ ገድሊ ህዝቢ ኤርትራ ንምቁፃይ ኣብ ዓድታትን ቁሸታትን ልዑል ግብረ ሽበራ ዝፍፀመሉ ዝነበረ ህሞት ክኸውን ከሎ፣ በንጻሩ ሰውራ ኤርትራ ድማ መቓልሑን ነድሩን እናሓየለ ይመፅእ ብምንባሩ ኣብ ከተማታትን ገጠራትን ዝነበረ መንእሰይ ኤርትራ ድማ ሃሙን ቀልቡን ናብ ሰውራ ኮይኑ ነቲ ዝካየድ ዝነበረ ቃልሲ ንምሕያል ኣብ ውሽጢ ብምስጢር እናተወደበ ዝሰርሐሉን እቲ ካልእ ድማ ናብ በረኻ ዝውሕዘሉን ዝነበረ መድረኽ እዩ።
1: እንታይ እዩ ሕጂ ነይሩ ኣብ ስመራ ሽዑ ኣብ ኤርትራ ብሓፈሽ ማለት እዩ ላመትሓት ማለት ኣብ ኩሉ ኤርትራ እንታይ ነይሩ ሽዑ ናይ ኢትዮጵያ
2: እዚ እዚ ከሪሹን ፌደሬሽን ብ62 ፈሪሱ ግን እቲ ጎበጣስ ኣብ 58 ምስ ኣድማ ናይ ሰራሕተኛታት ኣተኣሳሲርካ ክትሪኦ ከለካ ውዕውዕ ፖለቲካዊ ኩነታት እዩ ነይሩ። እታ ባንዴራ ኮ ብወግዒ 62 ወሪዳ
1: እቲ ፖለቲካ ዋሕ ከምስልካ ብሎ እንታይ እዩ
2: እያ 62 ከዓ እቲ ፌደሬሽን ልሒቓታ ኤርትራ እጂ እቲ ኩነታት ኣብ ተጠማመት እዩ ነይሩ። መንእሰይ ከዓ ንሜዳ ዝወፈሉ እዋን እዩ ነይሩ። እቲ ሓይሊ ናይቲ ደርፊ ደራኺ ንናይ ሜዳ ምውፃእ ነይሩ። ንኣብነት ኣብቲ ግዜ እቲ እንትደኣ ተመሊስና ርእናዮ ተምሃሮ ዩኒቨርስቲ ናይ ኣዲስ ኣበባ ኣብ ኣዲስ ኣበባ ዝመሃሩ ዝነብሩ ኤርትራውያን ኣብ ክራማት ክመፁ ከለዉ ንዕረፍቲ ናብ ኣስመራ ምስ ማሕበር ቲያትር ኣስመራ ኮይኖም ተዋስኦታት ዘርእሉ እዋን ነይሩ። ንኣብነት በትሪ ሓቂ ዝትቐጥን እምበር ኣይትስበርን ብምምርዓወይ ተሳቀኹ ዝብል ነይሩ። ካብኡ ናብኡን እውን ሮኬት ማታሃል ዝበሃሉ ትስኡ ነይሮም። ሓደ ካብኡ ዝዝክሮ ሕጂ ናይ በየነ ሃብቲ ማርያም ዝተባሃለ ደረፋይ ሓንቲ እንታይ ትብል ነይራቶ ተፍቅረኒ ዝነበረት ብሓይሊ ተሓፂዋ መዋ ሕጂ ተፍቅረኒ ዝነበረት ተደለኹም ኣፋትሕዋ ተኽኢልኩም ስፋትሕዋ ኦልሬዲ ተቋሪና ያ ዘላ ኤርትራ ስለዚ ተኽኢልኩም ስፋትሕዋ መልእኽቲ እዩ ነይሩ እቲ ግዜ እቲ በዚ እዩ እቲ ናይቲ እዋንቲ ምንቅስቓስ እቲ መንእሰይ ከዓ ከምቲ ኣቐዲመ ዝበልኮ ኣብ እንዳሻሂ እዩ እታ ካብ ትምህርቲ ወፂኡ እንዳሻሂ ካ ትዕልል ባር ዝበሃል ዝፈልጥ ኣይነበረን። ናስሮ ናይ ሪል ነይረን ንሰኔን ዘፃውታ በዚ ሕጉስ ነይሩ። ምስ ሃገራዊ ፍቕሪ ዘለዎ እናዓመቐ ዝኸደሉ እዋን እዩ ነይሩ። እዚ እቲ ናይ መፋረቕ ስሳታት እዩ
1: ታት ናይ ሽዑ ዝነበረ ዋድዓር ዝቐፅለሲ ነቲ ፖለቲካዊ ብግቡእ ገሊፅዎ ወይ ተቃሊሱ ዶ ትብል ዝኸበ ወገንካ እንድሕር ተቃሊሱ ኮ ገለ ደርፍታት ንኣብነት ጠቂስካ ፍሉይ ተዘክሮ ዝነበሮ ኣብ መንእሰያት ክትምፅእ ትኽእል
3: መቼስ ፍታ ምስለካ ካባይ ንላዓሊ እቲ ህዝቢ እዩ ዝፈልጦ ካብቲ ህዝቢ ንላዓሊ ድማኒ እቲ ተጋዳላይ ዝፈልጦ ምክንያቱ እተጋዳላይ እቲ ዘውፅኦ ዝነበረ ንዓ ተሰራዕ ንዓ ዝባን መንግስቲ ክልሉ ዝበሉ ሰብ ሰደዶ የለን ብስምዒቱ ብድልየቱ ምእንቲ ሃገሩ እዩ። ሕጂ ምእንቲ ሃገሩ ክኸይድ እንታይ ዘንቁሎ ዘንቁሎ ምክንያት ክህልዎ ኣለዎ። ወይ ኣብ ቅድሚኡ ስድርኡ ክሓሩን ክቕተሉን ወይ ንሱ ንርእሱ ክህረምን ክቕጥቀጥን ወይ ድማ ነቲ ዕላሙኡ ኣብቲ ሓንጎሉ ዘሎ እቲ ዕላሙኡ ዝሰሓሕቶ ዝደፋፍኦ ሙዚቃ ክሰምዕ ኣለዎ። ሓደ በዓል ወኒ ዋላ 10 ግዜ ሕሙም ይኹን ፅሉል ውን ይኹን ንበል ከበሮ ከይተሃርሜ ይስዕስዕ ጓይላ። ስለዚ እቲ ሰብ ዘነቓንቆ ዝነበረ እቲ ግጥምታትን ደርፍታትን እዩ። ሕጂ ኣብቲ ዋነቲ ዝኸይድ ዝነበረ ሰብ ውሑድ ኣይኮነን ምናልባሽ ስኻ ንእሽተ ኢኻ እቶም ቅድሚካ ዝነበሩ ከመይ ኢሎም ከይዶም እቲ ወኒ ደፋፍኦም ነይሩ እቲ ኩነታት ደፋፍኦም ነይሩ ንሕና ከዓኒ ምስተዓቕምና እቲ ዝግባእ ንገብር ነርና ኣብቲ እናሻሂ ምስ ኣሕድና ንበል 15 ሰባት እተኮይና ቶም ደረፍትን ሳዕሳዕትን ኣብቲ ዋንቲ ነበርና ብ15ና ክንገልፅ ከለና እቶም 15 ከዓኒ 150 ክረኽቡ ከለዉ 150 ሰብ ክገልፁ ከለዉ ብጣዕሚ ሰሪሑ እየ ዝብላኒ።
4: ደርፍታት ናይ ማሕበር ቲያትር ኣስመራ ሓደ ርእሱ ዝኸኣለ መነቋቑሒ ንህዝቢ ስለ ዝነበረ ንኣብነት ከምቲ ኣቐዲመ ዝበልኩካ ደርፍታት ናይ ኣቶ ብርሃን ሰጊድ

0: ደርፍታት ናይ ተወልደ ረዳ፣ ደርፍታት ናይ ትበርህ ተስፋ ትበርህ ተስፋ ሁነይ ሓንቲ ካብተን ኣዝየን ክትመርፆ ዝነበረት ግጥምታት ኣዝዩ ንቑሕ ዝኾነ እዋናዊ ዝኾነ ነቲ መድረኽ ዝበቃ ነቲ እዋነቲ ዘንፀባርቕ ደርፍታት እያ ተቐርብ ነይራ። ከም በዓል ዘማይ፣ ከም በዓል ኪዶ ኪዶ፣ ከም በዓል እትገዛና ዓብ ህድሞ፣ ትኻን ቁንጭ ወዲኦሞ ኣዝዩ ጥዑምን ኣዝዩ ሓያልን መምሃርን ዝኾነ
1: ማእሲ እዚ እዚአን ዝርፈርተ ናበት
0: እዚ ካብ 62 ጀሚርካ ንላዕሊ ዝኸይድ ዘሎ መድረኽ ግዜ እዩ።
1: ሕጂ ስከ ዘማይ ኪዶ ኪዶ ገዛና ብዛዕበ ሕዝቶ ማእሲ ካብቲ መልእኽትን
0: እዚ ካብ ካባይ ትሰምዖ እንዳሕ ኣሪኻ ክትብሎ ኮንካ ድሮ ተሓዲሱ ብፅፈት
1: ደረዲኒ ስለዘደሪፉ ኣሎ
0: እቲ ቐንዲ
1: መልእኽቱ ንኣብነት ገዛናት ዓብ ህድሞ ንዝኾነ ሰብ ሎም ወ 20 ዓመት ኣይርድኦን እዩ እንታይ ማ ሽዑ ስለምንታይ ገዛና ዓብ ህድሞ ተባሂሉ
0: ገዛና ዓብ ህድሞ
1: ተባሂሉ ቆንጭ መን
0: ን ቆንጭ መሊኦሞ ተባሂሉ ምክንያቱ ኣብ ውሽጢ ገዛውትና ኣትዩ ሰለያ ክንዛርባ ኣይከኣልና

ሕጂ ናይ ተበርህ ደርፊ ብዝያዳ ተቐባልነት ረኺባ ብዙሓት እውን ምስታ ደርፊ ዝተኣሳስሩላ ዝነበሩት ኣጋጣሚት ማሕበር ትያትር ኣስመራ ኣዲስ ኣበባ ከይደምሉ ብዝነበሩ እዋን ኣብ መድረኽ ናይቲ ሲነማ ወፅያ ትገዛና ዓብ ህድሞ ትኳን ቁንጪ መሊኦሞ ኢላ ክትደርፍን ከላ እቶም ስምዒቶም ዝገንፈሎም ኤርትራውያን ኣብ ኣዲስ ኣበባ ተቐማጦ ሓደ ካብኦም ኣነኳ ብወረ ዝፈልጦ ብርሃነ ወዲ ኮኸቡ ኣብ ማእከልቲ መድረክ ወፅኡ ፍሊት መስሊሱ ሕጂ እንታይ እዩ ፖለቲካዊ መልእኽቲ ነይርዎ ኮኔልካ ዝግበር ድዩ ካብ ስምዒት ዝግንፍል ድዩ ክትርድኦ ይትኽእልን ግን ነጥፋኣዮም ማለት እዩ ኣብቲ ግዜ እቲ ሲ ጠበንጃ ኣይኮነትን ነራ እታ ፊሊት እያ ነራ ጠበንጃ ማለት እዩ ነቶም ትኳን ቁንጭ ነጥፋኣዮም እዚ ስምዒታት እዚ ንኩሉ መንእሰይ ናይቲ ግዜ እቲ እናሓብሓቦ ዝመፀ እዩ ናይ በዓል ኣልኣሚን ዓብደለጢፍ ደርፍታት እውን ኣሎ ሓያል ደርፍታት ኣሎ ኣልኣሚንን ጃብር ማሕሙድን እዮም ብትግረ ዝደርፉ ዝነሮም ኣብ ማታ ናይ ኣልኣሚን ሕጂ ውላድ ዓጀ ዝብል ኣሎ እዚ ሕጂ ደቂ ዓደይ ኢሉ ክደርፍ እንከሎ

0: سلام كما يقولكم ذي خبركم خطأ تلتين لومي صاني أربعة جنبات ساعة عام مش تستدلوا زينا وشتن وطعن حيزنا لكم كريمنا لنا كتكاتلنا بخبر نعدم بيتروس منجس مسا أغرابيت كون كامل كتاب ره تولد بمخانينا رست زينا عبد النزبا قردت بمنجس تمدبا تراكترات أقول قلت نغلي هبالوا ማሕበር ኣርባሕቲ ንህቢ ዞባ ማእከል ቀረብ ውሕስን ብቑዕን ባህርያዊ መዓር ንምውሓስ ይነጥፍ ከም ዘሎ ሓቢሮ ቅነ ባህልን ስፖርትን ተምሃሮ ዞባ ሰሜና ወቅሒ ባሕሪ ኣብ ባፅዕ ፈሊሙ ሓይሊ ባሕሪ ኢራን ብመፃወ ሆርሙዝ ክትሓልፈ ኣብ ልዕሊ ዝፈተነት መርከብ ኣሜሪካ መጥካዕቲ ኣካይዱ ኣውስትራልያን ጃፓንን ኣብ መዳይ ምክልኻል ፀዓትን ብርቂ ማዕድናትን ዘተኮረ ናይ ምትሕባር ስምምዕ ተፈራሪመን ብሪጣንያ ናብቲ ኤውሮፓዊ ሕብረት ንዩክሬን ወለድ ዘይብሉ ልቓሕ ንምሃብ ዘውፅኦ መደብ ከምቲ ፅምበር ኣፍሊጣ ኣብ ንዞባ ቁርደት ብመንግስቲ ዝተመደባ ትራክተራት ብርታዕ ዋጋ ኣገልግሎት ነቕሊ ይህብ ኣለዋ ሓላፊ ኣሃዱ ቁጠባዊ ልምዓት ኣቶ ከሰተ ገብረ ዮሃንስ ሎም ዓመት ክራማት ክሕርስ ካብ ዝተወጠነ ኣስታት 6200 ሄክታር እቲ 1500 ሄክታር ክንቀል ዝተሓዘአ መደብ ብፅቡቕ ይትበር ከም ዘሎ ገሊጹ ኣባል ኮርፖሬሽን ዘራእትን ጥሪትን ጠርናፊ ናይታ ኣብቲ ስራሕ ተዋፊራ ዘላ ጉጅለን መንእሰይ ዓብለል ገብረ ሚካኤል ብወገኑ እቲ ዝውሃብ ዘሎ ኣገልግሎት ነቕሊ ኣካል ናይቲ እቶትን እቶታውነትን ንምክዕባት ዝካየድ ዘሎ ውሁድ ፃዕሪ ከም ዝኾነ ገሊጹ ኪላ ልምዓት ዘራእቲ መንእሰይ ሙልጌታ ገብረትንሳኤ ድማ ነቕሊ ንዝሕረስ መሬት ኣለስሊሱ ማይ ብግቡእ ክሕዝ ካብ ዝውተር ሜላታት መካዕበቲ ሕርሻዊ እቶት ብምዃኑ ኩሎም ሓረስቶት ብዘለዎም ንዋት ክስዕብዎ ኣዘኻኺሮ ኣስታት 25 ዓመት ዕድመ ዘለዎ ማሕበር ኣርባሕቲ ንህቢ ዞባ ማእከል ቀረብ ውሕስን ብቑዕን ባህርያዊ መዓር ንምውሓስ ይነጥፍ ከም ዘሎ ሓቢሩ ወኪል ኤሪና ናዝሬት በይን ዘዳለቶ ፀብጻብ ያሲን ሳልሕ ከቕርቦ እዩ
1: ማሕበር ኣርባሕቲ ንህቢ ዞባ ማእከል ቀረብ ውሕስን ፅፉፍን ባህርያዊ መዓር ንምውሓስ ፃዕርታት የካየድ ከም ዘሎ ኣቦ ወንበር ማሕበር ኣቶ ሃብታ ኣብግሃድ ሓቢሩ ብቑዕ ባህርያዊ መዓር መግብን መድሃኒትን ዝተበከለ ድማ መርዚ ከም ዝኾነ ዝጠቐሰ ኣቶ ሃብታብ ሓረስቶት ብቑዕ መዓር ከፍርዩ ብሚኒስትሪ ሕርሻን ማሕበርን ኣስተምህሮን ስልጠናን ከም ዝወሃብ ብምጥቃስ ህዝቢ ንቕሓቱ ኣበሪኹ ኣሓሊፉ ኣብ ዕዳጋታት ዝረአ ብቕዓቱ ዘይተረጋግፀ መዓር ካብ ምዕዳግ ክጥንቀቕ ተላብዩ ማሕበር ኣብ ከተማታት ከረን መንደፈራን ኣስመራን መሸጢ ትካላት ምምኽፋት ብቑዑን ውሑስን መዓር ንምብፃሕ ይሰርሕ ከም ዘሎ ዝሓበረ ኣቶ ሃብታብ ሓረስቶት ብሚኒስትሪ ሕርሻ ንዝቐርብ መትሓዚ ብፅፈት ክጥቀምሉ ኣዘኻኺሩ ኣካየዲ ስራሕ ማሕበር ኣቶ ገብሪ ሂወት ፋሲል ብወገኑ ሓረስቶት ኣብ ብዝሒ ዘይኮነ ኣብ ውሑስ ምህርቲ ኣተኩሮ ብምግባር ጠለብ ዓማዊል ንምርዋይ ክነጥፉ ኣዘኻኺሩ ማሕበር ሓረስቶት ኣርባሕቲ ንህቢ ዞባ ማእከል ኣብ 201 ዝቆመ ኮይኑ ኣብዚ እዋን እዚ 206 ኣባላት ኣለውዎ
0: ቅነ ባህልን ስፖርትን ተምሃሮ ዞባ ሰሜናዊ ቀይሕ ባሕሪ ፍልጠት ቀላስ ምዕባለ ባህሊ ብዝብል ቴማ ብክልተ ግንቦት ኣባፅዕ ፈሊሙ ኣብቲ ኣብ ሓወልቲ ሰማዕታት ጥዋለ ዝተካየደን ጉጅለታት ባህልን ዞባታት ብዘቕረቦ ስነ ጥበባዊ መሰናድኦታት ዝተሰነየን ስነስርዓት ኣቦ መንበር ባይቶ ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ኢብራሂም ዓሊ ሸክ ንምጅማርቲ ቅነ እተበስር ሽግ ወሊዑ ኣብ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ሓላፊ ኣሃዱ ባህሊ ስፖርትን ጥዕናን መምህር መሓመድ ዓብደላ ብዘስምዖ ቃል ካብ 10 ንዞባታት ዝተዋፅኡ ልዕሊ 500 ተምሃሮ መባእታ ማእከላይን ካልኣይን ደረጃ ይሳተፉ ከም ዘለዉ ጠቒሱ ዓመታዊ ምስ ቅንያት በዓል ናፅነት ዝካየድ ምስ ምዃኑ ኣብ ምኽስኳስ ሃገራዊ ክብርታትን ምድማቕ ቅንያት ናፅነትን ኣበርክቶ ከም ዘለዎ ገሊጹ እቲ ክሳብ 6 ግንቦት ዝቕፅል ቅነ ውድድራት ትልሂት ግጥሚ ድግማ ደርፍን መዛሙሩን ድራማ ከምኡውን ትምህርታዊ ውድድራት የጠቓልል ኣማሕዳሪ ከተማ ባፅዕ ኣቶ ሃይለ ኣስፋ ብወገኑ እቲ ቅነ ኣብ መንስያት ባይታ ምልዋት ተመክሮን ሌላን ስለ ዝፈጥር ኣገዳስነቱ ልዑል ምዃኑ ብምግላፅ ተምሃሮ ብልዑል ወኒ ክዋስኡ ኣዘኻኺሮም ኣካላዊ ምንቅስቓስ ብስሩዕ ምዝካየድ ኣብ ምክልኻልን ፍወሳን ሕማማት ብሓፈሻ ሕዱር ዓይነት ሕማማት ድማ ብፍላይ ልዑል ተራ ስለ ዘለዎ ብግቡእ ክዝውተር ሞያውያን ይመኽሩ። ወኪል ኤሪና ኣልማዝ ወልደ ገብርኤል ዘዳለው ተጸብጻብ ይስዕብ።
2: ብመሰረት ውድብ ጥዕና ዓለም ዘይብቑ ኣካላዊ ምንቅስቓስ ካብ 20 ክሳብ 30 ሚታዊ ጠንቂ ምክንያታት ዓለም ለኻዊ ሞት ከም ዝኾነ ይግለጽ። በዚ እውን ኣካላዊ ምንቅስቓስ ብምዝውታር ጥራይ ካብ ብዙሕ ሕማማት ምክልኻል ከም ዝከኣል እዩ ዝንገር። ስሩዕ ኣካላዊ ምንቅስቓስ ኣብ ምክልኻልን ፍወሳን ሕዱር ሕማም ልዑል ተራ ከም ዘለዎ ኣብ ሆስፒታል ከረን ሓፈሻዊ ሓኪም ዶክተር ማኤል ገብረ ትንሳኤ ብሓደ ግንቦት ኣብ ከተማ ከረን ኣብ ዝሃቦ ኣስተምህሮ ገሊጹ። ኣካላዊ ምንቅስቓስ ንጭዋዳታት ዘነጥፍ ብመደብ ዝግበር ዝደጋገምን ከም ዝኾነ ዝሓበረ ዶክተር ኣማንኤል ሕዱር ሕማማት ከም ልዑል ፀቕጢ ደም፣ ሽኮርያ፣ ወቕዒ ልቢ፣ ወቕዒ ሓንጎል፣ ልዑል መጠን ስብሕን ኮለስትሮልን ከምኡ ውን ካንሰር ጥቡን ማዓናጡን ንምክልኻል ሓጋዝ ተራ ከም ዘለዎ ኣብርሂቡ። ኣካላዊ ምንቅስቓስ መድሃኒት እዩ ዝበለ ዶክተር ኣማንኤል ንገብሮ ምንቅስቓሳት ብሞያውያን ዝተደገፉ ምስ ዝኾኑ ዝያዳ ውፅኢታውያን ከም ዝኾኑ ብተወሳኺ ኣገንዚቡ። ኣብ መወዳእታ ቅድሚ ኣካላዊ ምንቅስቓስ ምግባርና ብካርቦሃይድሬት ሃብታም ዝኾኑ ምግብታት ምዝውጣር፣ ኣብ መንጎ ምንቅስቓስ ማይ ምስታይ፣ ድሕሪ ምንቅስቓስ ድማ ብፕሮቲን ሃብታም ዝኾነ ምግቢ ምምጋብ ኣገዳሲ ከም ዝኾነ ምኺሩ። ስሩዕ ኣካላዊ ምንቅስቓስ ወላ ድኣ ወፃኢታት ዘይሓትት መድሃኒት ይኹን እምበር ኣብ ኣገባብን ዓቐንን ንገብሮ ምንቅስቓሳት ንወስዶም ማእዛዊ ምግቢ ምፍላጥ ወሳኒ ምዃኑ ምግንዛብ የድሊ። ምስ ሰኣላይ ቴኬኤስኤፍ ኣልማዝ ወልደ ገብርኤል ካብ ኣገልግሎት ዜና ዞብዓን ሰባ ከተማ ከረን።
0: ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ሓይሊ ባሕሪ ኢራን ዝተዋህባ መጠንቀቕታ ዕሽሽ ብምባል ብመፃዊ ሆርሙዝ ክትሓልፍ ኣብ ልዕሊ ዝፈተነት መርከብ ኩናት ኣሜሪካ ናይ ሚሳይል መጥቃዕቲ ኣካይዱ። እታ ኣብ ከባቢታት ደሴት ጃስክ ትንቀሳቐስ ዝነበረት መርከብ ኣሜሪካ ብክልተ ሚሳይል ኢራን ተወቂዓ ክትምለስ ከም ተገደደት ንምንጭታት ብምጥቃስ ማዕከና ዜና ኢራን ኣቃሊሐን። ይኹን እምበር ማእከላይ እዚ ኣሜሪካ ነቲ ብማዕከና ዜና ኢራን ዝተዋህበ መግለፂ ብምንጻግ ብመጥቃዕቲ ኢራን ዝተሃርመት መርከብ ከምዘየለ ሓቢሩ ኣሎ። እዚ ምዕባላታት እዚ ዝኽሰት ዘሎ ኣሜሪካ ንሰብኣዊ ምኽንያት ክትብል ነተና ብመፃበቦ ሆርሙዝ ተዓጊተን ዘለዋ ንግዳውያን መራኸብ ንምሕላፍ ከም እትተሓባበር ፕሬዚደንት ዶናልድ ትራምፕ ድሕሪ ምግላጹ እዩ። ኣብቲ ስርሒት ልዕሊ 15,000 ወታደራት ልዕሊ 100 ነፈርቲ ኩናትን ካልእ ኣፅዋርን ከም ተሳተፉ እዩ ማእከላይ እዚ ኣሜሪካ ሓቢሩ። ሰራዊት ኢራን ብ

ናብ መፃዊ ባህር ምስ ከኣቱ ኣብ ልዕሊ ዝፍትን ሰራዊት ኣሜሪካ መጥካዕቲ ከም ዘካየድ እዩ ኣጠንቂቑ ዘሎ። ኢራን ኣብ ልዕልያ ድሕሪ ዝተካየደ መጥካዕቲ ኣሜሪካን እስራኤልን ኣብ መፃዊ ባህር ምስ ጥቡቕ ፀጥታዊ ቁፅፅር ከም ዝጀመረ ዝፍለጥ ኮይኑ ብሰንኩ ልዕሊ 2,000 መራኽብ ተዓጊተን ከም ዘለዋ እዩ ዝጥቀስ። መፃዊ ባህርሙዝ ኣብ ልዕልያ መጥካዕቲ ንዘካይዳ ሃገራትን ተሓባበርተንን ጥራይ ከም ተዓፅወ እትገልጽ ኣሜሪካ ንምሕዳራት ንግዳዊ ማያዊ መስመር ዝምልከት ሓድሽ ኣገባብ ምሕደራ ክህልያ ትጠልብ ዘላ። እዚ ከምዚ ኢሉ እንከሎ ፕሬዚደንት ትራምፕ ብኢራን ንዝቐረበ 14 ነጥብታት ዝሓዘ እማመ ሰላም ነፂግዎ። ኣውስትራልያን ጃፓንን ኣብ መዳይ ምክልኻል ፀዓትን ብርቂ ማዕድናትን ዘተኮረ ናይ ምትሕባር ስምምዕ ተፈራሪመን። እዚ ስምዕ ዝተኸተመ ናብ ኣውስትራልያ ምብፃሕ ዝፈፀመት ቀዳመይቲ ሚኒስተር ጃፓን ሳናይ ታካይቺ ሎሚ 4 ግንቦት ኣብ ከተማ ካምቤራ ምስ ቀዳማይ ሚኒስተር ኣንቶኒ ኣልባነዝ ኣብ ዘካየዶ ተርክብ እዩ። ክልቴን ሃገራት ሰንሰለት ቀረብ ፀዓት ብርቂ ማዕድናትን መግብን ንምውሓስ ብሓባር ክሰርሓ ተሰማሚዐን። ከም ኣካል ናይቲ ስምምዕ ኣውስትራልያ ንፕሮጀክት ብርቂ ማዕድናት ዝውዕል 1.3 ቢልዮን ዶላር ደገፍ ክትገብር እያ። ቀዳማይ ሚኒስተር ኣውስትራልያ ኣንቶኒ ኣልባነዝ ኣብ ዝሃቦ መግለፂ ኣብዚ ዝተሓላለኸ እስትራቴጂያዊ ሃዋህው ተኸሲትሉ ዘሎ እዋን ኣብ መንጎ ኣውስትራልያን ጃፓንን ዝካየድ ምትሕባር ዞባዊ ሰላምን ርግኣትን ንምርግጋፅ ወሳኒ ከም ዝኾነ ሓቢሩ። ኣውስትራልያን ጃፓንን ኣብ ዝሓለፈ ወርሒ መያዝያ 7 ቢልዮን ዶላር ዝግመት ታሪካዊ ተባሂሉ ዝተገልፀ ወተሃድራዊ ውዕል ከም ዝኸተማ ዝዝከር እዩ። እቲ ውዕል ኣውስትራልያ 11 ዘመናውያን መራኸቢ ካብ ጃፓን ክሽምት ዘኽእል እዩ። ቀዳሚት ሚኒስተር ጃፓን ሳናይ ታካይቺ ኣብ ዝሓለፈ መዓልታት ኣብ ቪየትናም ተመሳሳሊ ምብፃሕ ብምፍፃም ምስ ቀዳማይ ሚኒስተር ቪየትናም ለሚን ሁንግ ኣብ ዘካየዶ ተርክብ ኣብ መዳይ ፀዓትን ብርቂ ማዕድናትን ዝካየድ ምትሕባር ንምድንፋዕ ከም ተሰማምዑ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ጃፓንን ኢንዶኔዥያን ሎሚ 4 ግንቦት ኣብ መዳይ ምክልኻል ናይ ምትሕባር ስምምዕ ከቲመን። እቲ ብሚኒስትራት ምክልኻል ክልቴን ሃገራት ኣብ ከተማ ጃካርታ ዝተፈረመ ስምምዕ ኣብ ምትሕባር ኢንዱስትሪ ምክልኻል ምስግጋር ቴክኖሎጂን ፀጥታ ባሕርን ዘተኮረ እዩ። መንግስቲ ብሪጣንያ ናብቲ ኤውሮጳ ሕብረት ንዩክሬን ወለድ ዘይብሉ 16 ቢልዮን ዶላር ልቓሕ ንምሃብ ዘውፀ መደብ ንምፅምባር ዝርርብ ከም ዘበገሰ ኣፍሊጡ። ቀዳማይ ሚኒስተር ኬር ስታርመር ሎሚ 4 ግንቦት ኣብ ከተማ የሬቫን ኣርሜንያ ኣብ ዝካየድ ዘሎ ዋዕላ ፖለቲካዊ ማሕበረሰብ ኤውሮጳ ነቲ መደብ ብወግዒ ክገልጥ ትፅቢት ይግበር። እዚ ስጉምቲ እዚ ብሪጣንያ ምስ ኤውሮጳዊ ሕብረት ሓድሽ ምዕራፍ ዝምድና ንምጅማርን ኣብ መዳይ ምክልኻልን ፀጥታን ዝካየድ ምትሕባር ንምስፋሕን እተካይዶ ዘላ ፀዓድ ዘርኢ እዩ። ቀዳማይ ሚኒስተር ኬር ስታርመር እቲ መደብ ኪኖ ምድልዳል ዓቕሚ ምክልኻል ዩክሬን ኩባንያታት መፍረ ኣፅዋር ሃገሩ ናይ ዕድጊ ውዕላት ክረኽባ ዕድል ዝፈጥር ከም ዝኾነ ሓቢሩ። ኤውሮጳ ሕብረት ኣብ 2026 ከምኡውን 2027 ንዩክሬን ወለድ ዘይብሉ 16 ቢልዮን ዶላር ልቓሕ ንምሃብ ንዝወፀ እማመ ኣብ ዝሓለፈ ወርሒ መያዝያ ከም ዘፅደቆ ዝዝከር እዩ። ብመሰረት ኮሚሽን ኤውሮጳ ሕብረት ዘውፀ መግለፂ 60 ቢልዮን ካብቲ ልቓሕ ጠለባት ምክልኻል ዩክሬን ምምላእ፣ ዝተረፈ 30 ቢልዮን ድማ ንሓፈሻዊ ባጀት መንግስቲ ሃገር ንምድጋፍ ከም ዝውዕል ኣፍሊጡ ኣሎ። ኤውሮጳ ሕብረት ኩናት ዩክሬን ብዘተ ንምዕራፍ ኣብ ክንዲ ዝፅዕር ነቲ ኩናት ዘጓህር ወተሃድራውን ፕሮፓጋንዳውን ደገፍ ይገብር ከም ዘሎ እዩ ዝሕበር። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ባልቲክ ዘካየደ ወተሃድራዊ ንጥፈታት ከም ዘሐየሎ መንግስቲ ሩስያ ከሲሱ። ኣብ ዶባት ሩስያ ንዓብየ ዝመፅእ ዘሎ ወተሃድራዊ ህላወ ናይቲ ኪዳን ንዞባዊ ሰላምን ምርግጋእን ኣብ ሓደጋ ዘእቱ ከም ዝኾነ ፍሉይ ልኡክ ሚኒስትሪ ጉዳያት ወፃኢ ሩስያ ኣጠንቂቑ። እቲ ተኩታኺ ምንቅስቃሳት ሃገሩ ላዕላውነታ ንምውሓስ ንእተካይዶ ንጥፈታት ክቢ ከተብሎ ከም ዝደፋፋ እቲ ፍሉይ ኢሉ ብተወሳኺ ነፂሩ። ኔቶ ምስ ሩስያን ዘዳውባ ኣባላቱ ንምዕጣቕ ዝገብሮ ዘሎ ንጥፈታት ኣካልቲ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ዝገብሮ ወተሃድራዊ ምንቅስቃሳት ምዃኑ ይጥቀስ። ውድብ ኣብረይትን ላኣኽትን ነዳዲ ማለት ኦፔክን ሩስያ ትርከበን መሻርክተንን ወሰኽ ፍርያት ክገብራ ተሰማሚዐን። እተን ሃገራት ትማሊ 3 ግንቦት ኣብ ዘካየደዎ ናይ ማንዛ ርክብ ካብ ዝመፅእ ወርሒ ሰነ ዕለታዊ 188,000 በርሚል ወሰኽ ከም ዝገብራ ኣፍሊጠን። እቲ ስጉምቲ ሕቡራት ኢማራት ዓረብ ካብቲ ውድብ ድሕሪ ምስሓባ ክስዕብ ንዝኽእል ናይ ፍርያት ምምዝባል ንምግታእ ከምኡውን ኣብ ዞባ ማእከላይ ምብራቕ ተፈጢሩ ብዘሎ ወተሃድራውን ፀጥታውን ኩነታት ተኸሲቱ ዘሎ ሕፅረት ነዳዲ ንምቅላል ምዃኑ ተገሊጹ። ሕብራት ኢማራት ዓረብ ኣብ ኦፔክ ንዝፀንሐ ኣስታት 6 ዓመታት ዝቐፀለ ኣባልነታ ካብ ሓደ ግንቦት ከም ዘቋረፀቶ ዝዝከር እዩ። እስራኤል ወተሃድራዊ ፅላት ንምድንፋዕ ኣስታት 120 ቢልዮን ዶላር ተወሳኺ ወፍሪ ከም ትገብር ገሊፃ።

እዚ ኣብ ዝመፅእ 1 ዓመታት ከም ዝትግበር ዝገለፀቶ መደብ ኤፍ 35 ከምኡውን ኤፍ 15 ዝዓይነተን ተወሰኽቲ ነፈርቲ ኩናት ካብ ኣሜሪካ ንምሽማት ዘጠቓልል ምዃኑ ቀዳማይ ሚኒስተር ቤንያሚን ነታንያሁ ብ3 ግንቦት ኣፍሊጡ። በቲ ውጥን መሰረት እስራኤል ንቁፅሪ እትውንነን ኤፍ 35 ብዕፅፊ ብምዕባይ ናብ 100 ክብ ከተብሎ እያ። ምዘካዚ እቲ ወታድራዊ ወፍሪ ብብዝሒ ተተኮስቲ ንምፍራይ ዝኽእል ምዃኑ ቀዳማይ ሚኒስተር ኔታንያሁ ኣረድዩ። ምስ ኢራን ምንቅስቓስ ሕዝቡላህ ኣብ ወታድራዊ ረፅማኣት እያ ዘላ እስራኤል ንወታድራዊ ባጀታ ዓመታዊ ትውስኸሉ ከም ዘላ ፀብፀባት የረዱ። መንግስቲ እስራኤል ንዓመት 226 ካብ ዝሰልዑ ሃገራዊ ባጀት እቲ ኣስታት 17 ሚታዊት ንፅላት ምክልኻል ከም ዘቕንዖ እዩ ዝግለፅ ዘሎ። ኣብ ሰፊሕ ክፋል ኬንያ ዝወቅዐ ዝናብ ዝሰዕቦ ዕለቕለቕን ምህማም መሬትን ሰብኣውን ንዋታውን ክሳራታት ኣውሪዱ። በቲ ተፈጥራዊ ሓደጋ ዛጊት 20 ሰባት ከም ዝመቱ ዝሓበሩ ሰብ መዚ ስርሒት ምድሓን ሂወት ኬንያ ድሃዮም ዝጠፍአ ብምህላዎም ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም። ብዘካዚ በዚ ናይ 3 ግንቦት ሓደጋ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበር ኣባይቲ ድማ ብፍላይ ከቢድ ዕንወት ስለ ዝወረደ ኣሸሓት ሰባት ከም ተመዛበሉ ተገሊጹ። ርእሰ ከተማ ናይሮቢ እትርከቦ ከባቢታት ኬንያ ሕልፊ ካልእ ተሃሲ ከም ዘሎ ተፈሊጡ። ኣብ ኬንያ ኣብ ዝሓለፈ ወርሒ መጋቢት ብዝተኸስተ ተመሳሳለ ሓደጋ እውን ልዕሊ 4 ሰባት ከም ዝሞቱ ዝዝከር እዩ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ኣብ ንዞባ ቁርደት ብመንግስቲ ዝተመደባ ትራክተራት ኣገልግሎት ነቕሊ ይህብ ኣለዋ። ማሕበር 4 ንህብ ዞባ ማእከል ቀረብ ውሕስን ብቑዕን ባህርያዊ መዓር ንምውሓስ ይነጥፍ ከም ዘሎ ሓቢሩ። ቅነ ባህልን ስፖርትን ተማሃሮ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ባፅዕ ፈሊሙ። ሓይሊ ባሕሪ ኢራን ብመፃውቢ ሆርሙዝ ክተሓልፈ ኣብ ልዕሊ ዝፈተነት መርከብ ኩናት ኣሜሪካ መጥቃዕቲ ኣካይዱ። ኣውስትራልያን ጃፓንን ኣብ መዳይ ምክልኻል ፀዓትን ብርቂ ማዕድናትን ዘተኮረ ናይ ምትሕባር ስምምዕ ተፈራሪመን። ብሪታንያ ናብቲ ኤውሮጳዊ ሕብረት ንዩክሬን ወለድ ዘይብሉ ልቓሕ ንምሃብ ዘውፅኦ መደብ ከምቲ ፅምበር ኣፍሊጣ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ሰላም።

0: ኣነ ልበይ ከኣምን እየ ዘረባ ግደፍ ክለብል መኣምን ዝበልኩ እቲ ወዲበይ ዝቆልዓ ንሽተ እየ ንሽተ እየ ወዲበይ እንታይ ዝቆልዓ ወደበይ ቀሻፍ ዋይ ኣድ ቀሺ ገለ ወሊዳ ኣድ ቀሺ ገለ ወሊዳ
1: ኣቦይ ዕቕቢ ቐሻሃብተ ወናም ናይ ባህሊ ኽኢላ ዮም ፍቕሪ ዝመልኦ ባህሊ ሕብረተሰብና ኣብ መላእ ዓለም ክበፅሕ ኣብ ተራ ኣብ ምፅዋት ይርከቡ ብምህላዎም ኣገናዕ እናበልካ ኣካል መደብ ሙዛይ ክትገብሮም ትብህግ እዞም ኣብ ወፃኢ ሃገር ዝነብሩ ኣቦ ካብ ሃጎር ናብ ሃጎር ካብ ሃገር ናብ ሃገር እናተዛወሩ ባህልን መንነትን ህዝቢ ኤርትራ ኣብ ምዕቃብ ይርከቡ ንፅባቐ መርዓን ካልእ ዝተፈላለዩ ኣጋጣሚታትን እንተደሊኻ እዞም ኣቦ ክህልው እዩ ዘለዎም ከምቲ ናይ ቀደም ናይ ኣቦታት ሙሉእ ዕጥቆም ዓጢቖም ባህሎም ሰሲኑ ክርእይዎ ወትሩ ደው ኢሎም ዝረኣየ ሰብ እውን ሓጎሱ ክፅምብል ይዕድሞም እዩ
0: ሱዳን ምስኣተና ከኣቶም መርዓ ዝገበሩ ከምቲ ዓቕምና ሽዑ ዋ እንታይ ከመይ ዳ ክንገብር ኢና ከመይ ዳ ክስታይ ንኸውን ዋ ንዑ መዚኣ እንዲኣ እዛ ባህሊ ናይ ኣቦታትና ቶም ኣብኣ ዝነበርና ኣለና እቶም ዘይፈልጡ ገለ ብከተማ ዝመፁ ወይ ብገለ ዝነኣሱስ ናቶም ቁሩብትለይ ሕውስ ዝበልናስ ነዚ ዶ ምፍፃም ካይ

ስእንን ያልና ጀሚርናዮ ንኣብነት እዚታት ትሪኦ ዘለካ እዚ ዲኖ ወዲ ዲኖ ኣብኡ ክሰርሖ ጀሚረ ኣብ ሱዳን ማለት እዩ።

0: ኣባሒዞም ዘለዉ ኣቦታትና እዮም።
1: ከበሮታት ባዕለ ዝሰርሕ ካልእ ኣይደለየ ከበሮታተይ ሰሪሐ መርዓ ክቁፀር ከሎ መጀመርያ ንዓዮም ዝደልዩ እንተ ቀሓ ደልዮም እንተይ ንዓይ ደልዮም
2: ንኩልኩም ደልዮም
1: ወ የብሉና ያው 5-6 ከበሮ ትገዛ ኣሎ ሴፍ 2 ዝኸውን ጭማራ 2 ዝኸውን 6-7 ዝኸውን እዚ ትሪኦ ዘለካ እዚ ዲኖ ኣሎ ገዛይ
0: እዞም ኣቦ ኣብ ወፃእ ሃገር ዝነብር ኩሉ በዕሊ ውራይ ዝዕድሞም ምክንያቱ ባህልን ወግዕን ምስኦም ጥራይ ዝርከብ ብወንን ብዘይገለ ተረፍን ስለ ዝገብርዎ ተባሃጊ ኣቦ ኮይኖም ይርከቦም።
1: ንኣብነት ደሪቦም ክልተ ቆላ እንተተቆፂሮም ይወዓዓሉቶም ይራዳድኡቶም ክልተ ሰብ መርዓ እቶም ሓደ ቀዲሙ ኣትልስቲ ኣብ ክንዲ ምሸት ጋዕ ፅል ምዝፀንሕ መኒኦም ቀልጢፉ ይኣቱ ንእትዎ ነቲ እቲና ከዓ ናብ ታሓደ ከዓ ክነእትዎም ከዓ ንኸይድ ለጋው ስቦ ክንብል ንኸይድ ካብኡ ዝማእማኣና ነምስ ማለት እዩ።
3: ዋላ ካልእ ጉዳያት እንድሕር ዘየሎ ኣብ ገዛ ናይና ጓይላ ንገብር ብዙሕ ሰብ ስለ ዘሎ ኣብኡ ትከበረ ኣሎ ኩሉ መሳርሒ ስለ ዘሎ ኣብኡ ናትና ጓይላ ገርና ና ሽኮርታት ክብል ንሓደር እቲ ጨፈራ እንትገለመለን እንትገለመለን ንሕና እኳ ክምጢኖ ኣይንብሎን ኢና ክንድናቱ ግን ንኩላትና ኢንተርቴይን ዝገብረና ነይረኩምታት እንዳገብረ
1: ዘይበፃሕናዮ የለን ከምቲ ብሎ ገሊኦም ይምሰለሎም ግን እምበር ኤርቲኬት ቆሪፆም ዋላ ይሕረር ተመፃኻም ፅቡቕ ተዘይመፃኻ ከዓ ደሃን ምክንያቱ ተዘይጥዒሙ ወይ ከዓ ብገለ ተተቐዲምካ ኢሎም ኤርቲኬት ቆሪፆም ዝሰደዱለዩ ሰባት ኣሎ ዋላ ይሕረር
3: ኢሎም
1: ወስኻ ንዋትካ ንብልዎ ንስኻ ንዋትካ ማለት ኣቑሑ ኣነ እጂ 4-5 ሴፍ ኣለኒ ከበሮ 5-6 ኣለኒ ሽዑ ባዕለ የ ዝሰርሖ ሴፍ ኣሎ ኩሉ ኣሎ ኩሉ እምብልታ እምብልታ ኣሎ እምብልታ ባዕለ ዝቆርፆ ኣለዉ ተዓድና ኣለዉ ኣብቲ ዘለናዮ ኣለዉ ኣለዉ ኣይከዱን ባዕሎም ክቆርፁ ኣለዎም እቶም ዝቆፅሩካ ደኣ እምበር ኣብታ ስያትል እተኮይና ደቂ ስያትል እዮም ኣብ ካልእ እተኮይኑ ግን
3: እዋ
1: ትሑተ ግን ሕጀ እየ ዝኸይድ
4: በቲ መፃድ ብቅድመ ይሕልፍ ፀበቕቲ መልክዕ ማዕቀን ይርከብ።
0: ንብዙሓት ሰባት ኣብ ምውራስ ስለ ዝርከቡ እዞም ኣቦ ዋላ ኣይሃሉ ኣብዚ ሕጂ እዋን ካብኦም ዝወረሱ ስለ ዘለዉ ኣብ ሲያትል ፅቡቕ መርዓ ከም ዝሓልፍ እዮም ዝዛረቦም። እዚ ድማ ማዕሪ ክንደይ የውርሱ ኣለው እዩ ዘረዳእካ።
1: ሲያትል ግን ሎሚ እንተሪኢካዮ በዓል ሲያትል ካብዚ ዓድና ይበልፅ እንተበልካ እውንሲ ቀላጋኖ ኣይኮነን ሓት ኣለዉ ክኢላታት ናሽ ተቆልዑ ተወሊድና ተወሊዶም ዝዓበዩ ከበሮታት ክጨድዎ ኢካ ትርእዉ።
3: ኣብ ሲያትል ብፍላይ ብዘይ ለጋስቦ መርዓ ዳርጋ የለን ኩሉ ዝኾነ መርዓ እሱ በዓል ባባት ጀመሩ ወይም ትክስተዓይን መጀመርታ ንሳታቶም
1: ስለበሉኣሎ
3: ይሃሎ ሕጂ ዝኾነ መርዓ ኣሎ ምናልባት ክንድኡ ኣይብልዎን ይኮኑ ግን ኣለዉ ሓያል እንታሽሙ ዝለመዱ
1: ዝለመዱ ኣለዉ
3: ሪሖም እንታሽሙ የእትውና ማለት እዩ። ኣነ ግን ሓንቲ ነገር ንሱ ዘይበላ ካብይገብር እንዲ ብዙሕ መሳርሒታት ከበሮ ይወቅዕ እዮም ብልታ ዋላ ትክስተ ዓይነት ነገር እ ካብ ዝበለፀት ክእለት ዘላቶ ግን ናይ ባህሊ እቲ መድረክ ምምራሕ ክእለት ኣለዎ እጃብ ዝኮነ ክስታይ መብዛሕትኡ ግዜ ንስዩ
1: ብምንታይ ትጅምር ብምንታይ ትውድእ
3: ቦዳስ ኮይኑ ክስተ ዓይነት ነገር ክስታይ ዝገብር ናይ ባህልን ናይ ገለመለን ኩሉ ነገር ዋላ እቲ ሲኮንስ ናይ ትክስተ ዓይነት ነገር እንታይ ትገብር መቃሽ ካ ትሓንብለ ትብል መቃሽ ካ ክስታይ ትብል ገለመለ ኩሉ ንስሽ ቀድም
1: መስርዑንሰርዐዎ
3: ድሕሪኡ ዘሎ መርዓታት ኩሉ ነገር በቲ ንሱ ዝገበረ እዩ ክፀታሽሙ ዝካየድ ማለት እዩ።
0: ኣብ ውዕቕበ ነዚ ባህላዊ መሳርሒታቱ ካብ ጎኑ ኣይፈልዮን እዮም ካብ ሃገር ናብ ሃገር ሒዝዎ እዩ ዝኸይድ። ስለ ዝኾነ ምስ መሳርሒታቱ እንከሎ ዘጋጠሞ ፍሉይ ኣጋጣሚ እንተሎ ሓቲትናዮ ነርና
5: መፃ ኩሉ ሕጂዋ ዝገይሽ ሕጂዎ ክገሽ

0: ዝተደረገን ሕጆም
1: ኣበይ
0: ኣብ ስኩሪቲ
2: ኣብ
3: ኤርፖርት
0: ሲያትል ኤርፖርት ሕጆም ሕጂ ስለምንታይ ወሲድካዮ ቋንቋ ቅዚ ሕጂ እዚ ካልቸር ናና እዩ ጥራእዩ ዝፈጥ ካልቸር ናና እዩ
4: ሴፊዩ
0: ንሳኻ ይሓልፍን ግን ሰዶ ኢና ኢሎሞ ሕጂ ቆሎ እዚ ከዓ ጠፊኡኒ ኢሉ ከዓ ክንደይ ይዕበል ኢሉ ሎ ወሲዶወሲዶወሲዶ ኢሎም ደሓና ሓልፍ ዝፀናሐካ ኢሎም እዚኣ እንተኸደ ቅድሚ ነብሱ ምምፃ ፀኒሕካይኮኒሳይሓንቲ መዓል ራይ ከምዓረገዛ
2: ቀደም ኣባኮይ ጠቕሊልዎ ዝኸይድ ነይሩ ስኽኢሉ ሕጂ ቅድሚ ዚ ሰፕተምበር 11 ዳሓኒ ነይሩ ሰኪሪቲ ዝኾነ ዳርጋ ሒዝካ ክትሰብል ትኽእል ነርካ ያ ባሕራይ ግን ዝኾነ ነገር ክስታይ ከብሎ ዝጀምሮ ኣቦይ ከዓ ዓት ሴፍን ጎራደን ሒዙ ሰኪሪቲ ሓለ ይበሃል ኢሎም ዓት ክስታይ ገይሮምሉ ማለት እዩ ኣብ መወዳእቱ ግን ተረዳድኦም ነቲ ክስታይ ኣሕዲጎም ንዕኡ ፓኬጅ ገይሮም ሰዲዶምሉ በዕላታቶም ማለት
5: ሕብረተሰብና ሕብረ ብዙሕ ባዕልን ፀጋታትን እዩ ዝውነን ኣብ ብዕቑቦ ድማ ነዚ ኣብ ደሞ ማእት እዮም ሞዮም ምቕባል መርዓውቲ ከም እህለ ጋስቦ ጨፈራን ካልእን ብወኒ ዝሰርሕሉ እዩ ብፍላይ ኣብ ወፃእ ሃገር ንዝርከቡ ዜጋታት መራሒ ኮይኖም ብምህላዎም ምስጋና ዝግብኦም ኣቦዮም
6: ማሰታት ገለ ክኢላታት ባዕሎም ገጢሞም ስታይ ዝገብሩ ኣለዉ ከምዚ ኣነ ቀዲሖም ካብ ሰብ ሰሪቆም ዘደርፉ ኣሎ ኣነ ሕጂ ናይ ክስታይ ምግባር ናይ ምግጣም ናይ ገለ ዓቕሚ ይብለይ ንዓቃይ ግን የፅንዐ ሓደ ጨፋራይ ዝበላ ብምልእ እታ ምልእ ትለይ ዝጨፈራ ኣብዚ ሓንጎሎ እታ ኣቶ ኣብ ገሊኡ ውራይ ከይደ ከዓ ነይ ጭፍር

0: ሓውየ ተመስገን ኣደ ኣርባዕተ ቆልዕት ደቀይ ሓቂፈ ሕጂ ካብ ካንሰር ነፃ ተባሂለ
1: ኩላቶም ነዛ ክንክሕዙካ ጅኹን ሎምለኽን ፅባሕ ኣለኽን ዘለኣሎም ክትነብራ እንዲኽን እንዳበሉ ብሞራል ናሃቶም እዩ ልዕሊ ኩሉ ዘመስግኖም ዶክተራት
2: በዓላ በይቀሺ እንዳተሓባበሩ ተምላሲ እንዳፀረጉ ኣጆኹ እንዳበሉ ተኣሎ ዝበሃል መድሃኒት እንዳገበሩ ኣብ ከምዚ ደረጃ በፂሐ
3: ዶክተር ዘካርያስ ኣጆኽ ሕጂ ኣለና ክንሕና ኢልኒ እንኹ ከማይ ንዝፀበቦ ኣተ ተሓቢእኽን ደለኽን እንተወፃኽን ድራይ ድሕሸክን
4: እዚ ካንሰር ግን ብሕክምና ከም ዝሓውጥ ርያ ዝኣምነሉ ተኣኪብና ከምዚ ኣብ ሕብረተሰብና ክንመሓላልፎ ዓብይ ህያብ እዩ እሞ የቐኒርና ምስሪ ዜና ነዚ ዝገበርኩም ነዚ ወዲ ንጓትርና ከዓ ናይ ብሓቂ ከምቲ ዝገብሮ ዘለኹም ሓስቡኹም ካብ ካልእ ኹን እምበር
5: ኣራይ ሲስተር ዝፋን ካብዚ ናይ ቁፅሊ መፅሊ ምጥፍጣፍ ካልእ ኩሉ ሰምዒ ዝፀናሕኪ ካብኡ እስከ ትዕዝቢ ትኽስኽ
0: ሓንቲ ዓዳ ኔራትኒ ሕማማ ተነፂሩ ናይ ጥሙን ሽረሞ ምዃነ ተነፂሩ መድሓኒት ክትጅምር ምኽርን ማዕዳን ሂበ ምስ ሰደድኳን ገዛ ሓራይላትኒ ድሕሪ ትጠፍእ ኣነ ደጋጊመ ይድውለላ ሓንሳብ ማጨሎት ኣለኹ ሓንሳብ መርዓ ኣለኒ ሓንሳብ ገሸ ኣለኹ እንዳበለት ክትመፅእ ኣይከኣለትን ድሕሪኡ ኣነት ምድዋል ኣቋሪፀ ዮ ድሕሪ ነዊሕ ግዜ ጓላ ትመፀኒ እንዳ ብኸየት ጓላ ትመፀኒ ጓላ ትመፀኒ ማማ ሕመቓላ ጡባ ቆሲሉ ካብኡ ሓሳኻ ወፅ ኣለዉ ሕማቕ ጨና ኣለዉ ትብለኒ እሞ ንሕክምና ኣምፅያ ምስ በልኳ ኣብያትኒ ትብለኒ ድሓን ለምን እያ ሰባት ጌርኪ የብላ ኣምፅያታ ልካ ሰዓት ሓደ ቀትሪ ሒዛታ ትመፅእ እታ ፅብቕቲ ፅቡት ቆመና ዝነበራ ዝሞተ ስጋ ተሰኪማ ከምዚ ኢላ ተጎቢጣ ትመፀኒ ኩሉ ቅርፂ ኣካላታ ተቐይሩ ተጎቢጣ ትመፀኒ ልካ ቆስላ ከፊቶም ስራእኽዎ ከክንዲ ዝድኾኑ ሓሳኹ ካብቲ ጡባ ጥብጥብጥብጥብ ብ ነይሮም ማለት እዩ ድሕሪኡ ናብ ሕክምና ወሰይደ ኣደቂሶም ቁስላ ኣፅርዮም ንገዛኣ ሰድዋ ገዛኣ ሰይዲ ድማ ድሕሪኣ ናይ ቀሰምኩን ንጓላ ይድውለላ ሕማቕላ ዓይና ክትከፍቶ ይከኣለትን ክትበልዕ ክሰተ ይከኣለትን ምስ በለትኒ ንገዛ ከይዳኒ ገዛኣ ከይደያ ገዛኣ ምስ ከድክዋ እስከ ዓይኒ ክኽፈት እዮ እንታይ ክኾን ክምሰልክዋ ክትዛረበኒ ይከኣለትን ድሕሪኡ ቀሲ ኢለ እስከ ክፈት እዮ እንታይ ክኾን ክምሰልክዋ ኖኖ በዛ ዓይነይ ሓሳኻ መፅኑ ኣለዉ ኣብዚ ጎረረይ ሓሳኻ ፈለክለኽብ ኣለዉ እቲ ኣብ ጡባ ዝረኣየቶ ጭንቀት ገይርላ ወላ ኣብዚ ርእሰይ ሓሳኻ ፈለክለኽብሉን ኣለዉ ትብለኒ ኖኖ ከምዚ እንዳ በለት እያ ትዛረበኒ ነብሳ እንዳደረዘት እያ ትዛረበኒ ኖኖ ሓሳኻ የብልክን ሓሳኻ ኣፅሪና ኢና ሕጂ ሓሳኻ የብልክን ራእይ ሕዘክ ኣለኹ ሓሳኻ ዘይብልኪ የብላ እሞ ኖኖ ድሓን ሲስተር የቐኒየለይ ደጋጊምኪ መድሃኒት ክጀምሩ ደጋጊም ክደው ኢልክለይኺ ኣነ ግን ብሰባት ተደናጊረ ንነብሰይ ባዕለይ ፈሪደያ ንበይና ይኮንኩን ተሳቂ ደቀይ ሓዳረይ ስድራይ ጎራብተይ ንኩሉ ሰብ ኣሳቂ እዮ ንነብሰይ ግን ባዕለይ ፈሪደያ ከምዚ ኣነ ዝገበርክዎ ጌጋ ከይድገም ብጀኺ ዓውልክ የእዊ ዝሰምዕ ሰብ ተረኺብኪ እዚ ኣነ ዝገበርኩ ጌጋ ክድገም የብሉን ትብለኒ ደሓናጆኺ ሕጂ ተዝሓለፈ ርስዕ እዮ ተዝሓለፈ ውሕጂ ውሰዶ ርስዕ እዮ ሕጂ ግን ሓድሽ ሂወት ጀምሪ ሓሳኻ የብልክን ፀርዮም እዮም ሕጂ ኣሃብልስከ ምልሓስከ ክርአኪ ክትበልዕ ክሰት ይለኪ ዓይነኹ ሕብልዮ ኖ ክዛረብ ከለኹማ ናብ ዝፈለክለ ክብሉን ኣለዉ እያ ትብለኒ ነይራ ሓቂያ ልክዕ ከክንዲ ዝኾነ ሓሳኻ እዮም ካብቲ ጡባ ዝወፅኦ ነይሮም

0: دحان حجي حد شو جمري حس خيلن إنه حجي دحان أنا ودي إيه تبلني إذا أنا إذا تقاقو جيجا زخوان سب كجاجن عاول كي أوي إلى تني بطعمي يسن بيدي بطعمي كل زيادة الرعيني كومز غبر سكري أخر له بطعمي دسكعك هو أسليني روا أب قزع عبيت عطو كم نعب أوان مسيحة تخون أب كم زدرجة يبسحة حجي نقول لهنا أنت يزبل أني سمع إذني زم زازن أمرو أملاقي هابنا تزحوز مثل الناس نبري مدهانيت أي حوني أساقي زغتل كم تزبلتو بين خايكون كم تساقي سدرا بيتكا دقخا قوالا سكاب حجة كروخلا سنبادنا يديا أب قوالا تدقيم بقى حجن انت يا زبل ازبها لو حكمنا كاب تقمو قدقاتو سلزبزح هزبنا كنقح حلو يبل يقني اللي نزالو وبازي أخا كم حلال فاس الزبرت ساقين سلزنبرت أبسي حيا لهم وكل حبرة تسمنا سمعنا تسفى قبر كلات كنا ديتاتين حواتين تبها لو حكمنا قزيو يبك يا زبل يقني اللي
1: مودقتو تد
0: تد تداهي ما بقى زالة بقى مالت يتحكمنا متسايكا قالت عبيتنا أنا دقاكي من غيدة لمينة يقني اللي سيستر أنا خمسي لها خيداك إني لها
1: حراي إتي أبدقى بدولار كان دي كم زخفالي قال لنا تسقني حوز حونا أب زقصلة مسلخة أخن دي كم زخفلو رئينا ناي حكمنا من شروع أزيو خبيديو مدهانيت كتشموتو زكا عليكونا كتحكمو أزيو خبيديو أبدقى خطسمعو إس كبها قرناخي بغا ما يحكمو
2: رأيتي حكمنا نحرمسنا في حكمنا معرفتي في وسائطاته ويقربوا نحرمسينا يتم نسرطعنا يقربي المبزحة مدهانيت يقربي مولو ميت خاميتي نبليلنا حر حدك زي زقودل نقرالو قزو خاب دقام سؤون نبلومينا شعيوم كاز فلطوة تواقا خندي مخانو خندساب كندي ناس أب ناس أحكمنا رمز فلطوة شعيوم تزي كون مبزحته مدهاني تقرب الله يقربي ازي مدهاني تقا بقول له سله زوهابو حصور ويك اقمز بنسلين نوصدو مسلو مخون مبزحتهم كن ازي خبري مدهانيتنا منشرو بعالم درجه كبوري مبزحت انسال ساي عالم وي برديت كرهبو تزي كوينن بعالم اوصيهم حمومات كحكموا اي كولون يوم كحكموا انت كوينم كا البنك غنزم تلوهم صبو انت زي بلهم ገንዘቦ መኪኖ ገዘኦ መኪኖ ሸይጣን ይምዝሕከሙ ያነ አፍትስ ተማርኩ ልቦታ ነይሮ ከውጽኦ ኸሎት ገንዘብ ካበይም ጽየም ኹንግሩሃ ኸሎ በጣም ይዝገርመካ ስለዚ ዝነሃና ቀረብ ዘሎ በጣም ክምስገን ዘለዎ ነገር ይት ሚኒስትር ጥዕና ዝቀርበልና ዘሎ ስብቆሊሉ ኹንሪኦ የብልናን እዚ ኽብል ከለኹ ግን እቲ ሕሙም ክሳራ የብሉን ወይ ከዓ ወጻይታት የብሉን ማለት ይኮንኩን ورحاوي مرمران مرهاني نخوسد زغبر لاباراتورلو كاب عدوخ مصخلو زخفلو ناي ترانسپورتلو اب هوتيل زحادرولو قلو بلو زخلو اتيخا زاكل وصايتاتالو ات مرهايت كو نصان تخونه ات خالي يغنعو نت مست منوابرنا زاكل وصايت ويكا نت سدرا زداخمو وصايتات الو نشد شور حزخون كاب مغشا اندا مصخا بي ترانسپورت اب زند حادركا اب هوتيل اندا بلاخا مخا ንላባራቶር ንኸፈልካ ወጻይታቱ ብዙሕ እዩ እዚ ግን እቲ መድሃኒት ተዝውሰኾ ኸንታይ ምኾነ እቲ መድሃኒት ሕጂ ብነጻይ ዝውሃብ ኩሉ ማለት ኣይኮነን ከም ዝበልክዎ ግን ሓድ ሓደ ግዝኡ ካብ ደገ ምፅኡ ክውዳእና ከሎ ማለት እዩ ኣምፅእ ክንብሎም ከለና ሽዑ ፈልጥዎ ክሳብ ክንደየ ሸሓት ካብ ዱባይ ካብ ቱርኪ ካብ ኢትዮጵያ ክመፅእ ከሎ ክሳብ ክንደይ ክቡር ምዃኑ ሽዑዮም ዝፈልጥዎ ግን ንመብዛሕትኦም ንገልፀሎም ኢና እቲ መድሃኒት ብሚኒስትሪ ጥዕና ዝቐርብ ክቡር እዩ ክንጥቀመሉ ኣለና
1: በር ብነፃ ሕክምና
2: እቲ ናይቲ መድሃኒት ዝኸፍሎ ሕሙም ዝኸፍሎ ንመድሃኒት ኢሉ ዝኸፍሎ የለን ኣብዚ ናና ኪሞቴራፒ ዝበሃል ኣብታ ናና ሰንተር ዝኸፍሎ የለን ዝኸፍሎ እንተ ኮይኑ ኪድ ላባራቶሪ ግበር ክንብሎ ከለና ዘውፅኦ ኣሎ 23 ሓደ እዋን ከውፅእ ክእል እዩ ነቲ መድሃኒት ዝወስዶ ዘሎ ተበፅቢፃ ትወሃብ መድሃኒት ግን ክብርቲ እያ ግን ነፃ እያ
1: ካብዚ ዝዓቢ ፀጋ ካብዚ ዝዓቢ ፅቡቅ ዕድል የለን
2: እና ንመፃኢ ምናልባት ከምዚ ክንጉስጉስ ከለና ሕጂታ ዘለሃና ቦታ ፅብብ ዝበለት ንእስ ዝበለት እያ ንመፃኢ ግን ዓብዪ ህንፃ ስራሕ ኣሎ ምስኡ እውን እቲ ሓደ ክልተ ጎዲሉ ንብሎ ዘለና እውን እማላእ ኸውን ግን ካብ ኣብ ፍቐዶ ሸጓሽጉዲ ገለ እንዳኸድካ ግዜኻ ምሕላፍ ኣብቲ ሕክምና መፂኻ ምኽሪ ንባዕሉ እውን ምኽሪ ንባዕሉ እቲ ምኽሪ ዝወሃበካ ብሞያዊ ምኽሪ ዝወሃበካ እውን ሓጋዚ እዩ ኣበይ ከም ትሕከብ እንታይ እያ ተሕማምካ መጀመርያ ክንፅር ኣለዎ ንዝኾነ ብኣካላትና ጥረ ዝረኣናዮ እዛ ሕጂ ሰሎሙ ፍላ ዝፀንሐ ሲ ኣብ ቅልፅማ ዝኾነ ጥረ ነራታ ንዓ ክትብል ክንዚ ኣሸሓት ከፍ ኢላ እሞ ከዓ ከምዘይተንቀሳቀስ ከማን ገይራታ እዛ ጥረ እዚኣ ግን ብርግፅ ኣነ ሕጂ ካንሰር ኣይኮነትን እየ ዝብል ካንሰር ኣይኮነትን ጥረ ሪኣ ጥረ ግን ከምኡ ገይራታ ስለዚ እዚ 95 ሚእታዊት ተባዕታ እዩ ኣይፋረን እዩ ኣይጓዳእን እዩ ካብ በልና ስለምንታይ ኢና ነዚ ኮሚስታት ኣካልና ክነጉድል ገንዘብና ክነጥፍእ ኣብ ፍቐዶ ክስታይ ኮለል ንብል ስለዚ ኣብ ሕክምና መፂና ንመኸር ብሓኪም እቲ ሓኪም ከዓ ምናልባት ሓደሓደ ከዓ እንታይ ይብሉ ሓኻይም ኮ ይፈልጥዋን እዮም ከዓ ይብሉ ዝበሃል ኣሎ ንድሕ ንሰምዕ ንሕና ሓኻይም ኣይፈልጥዋን ኣይኮን ሓደ ሓኪም ከይኮን ናለካ ዝብለካ እቲ ሓኪም ምስ ረኣየካ እንታይ ይገብር ናብ ደም ምርመራ ሰደካ ናብ ኮምፒተር ዘለዎ ኣልትራሳውንድ ሰደካ ኤክስሬይ ግበር ብለካ ሃገራዊ ላባራቶሪ ሰደካ ክንደይ ሓኻይም ንሪኦ ከለዉ ኣርባዕተ ሓኻይም ናይ ኣርባዕተ ፍልጠት እቲ ሓደ ሓኪም ነግረካ ግን ናይ ኣርባዕተ እኩብ ነገር እዩ ስለዚ እዞም ኩሎም ክንደይ ዓመት ዝተምሃሩ እሞ ናይ ብዙሓት ሰባት ስራሕ ከመይ ገርኩም ኣይፈልጥዋ ትብለ እሞ ሓደ ኩርናዕ ዘሎ ሰብ ደኣ ይፍለጣ ነዛ ሕማም እዚኣ ስለዚ እቲ ሕብረተሰብና ክልወጥ ኣለዎ
3: እዚ ዝበሃል ዘሎ ብምሉኡ ብወገና ያነ ውሽጢ ኣትየ ክፍርፍር ኣብ ጀመርኩ ኣብ ዝጎስጎስ ኩሉ ቀልጢፉ ናብ ሕክምና ከይድ ክኽእል ከም ዘለዎ ዝኾነ ሰብ ብዛዕባ ዚ ሕማም እዚ ምልክታት ዘለዎ ምስ ጀመርኩ ዋላ እቶም ውልቀ ሰብ ዝሓመሙ ከይተረፉ ብኢንዳይረክት ፎርማልኒ ኢንፎርማልኒ ኢንፎርሜሽን ጌርና ኣብ ዝኸት ኩሉ ብውልቀ ሰብ ተሓከም ከይተ ሕክምና ኢልካዮ ናይ ምንሽሮ ኣብ ኤርትራ ኣይሕከም ድዩ ኔቨር ኣይሕከም ድዩ ምዚ ዶክተር ዘካርያስ ክገልፆ ፀንሐ ብምሉኡ ዘረባ ኸየን ዋሕኩ እንታይ ደኣ ስድራ ቤታዊ ሓገዝ ንዋታውን ሞራላውን ኩሉ ንጥፈታትን ዘይተሳታፍነት ናይ ሕማም ምንሽሮ ውልቀ ሓኪምካ ክሕከም ኣይክእልን እዩ ፍፁም ኣይክእልን እዩ ስለዚ ክሕከም እንተ ደኣ ኮይኑ ስድራ ቤታዊ ሞራላውን ንዋታውን ገንዘባውን ኣካላውን ሓንጊርካዮ ናይ ምኻድ ኣገባብ እንተዘይ ትወሲኽዎ ብፍላይ ብፍላይ ከዓ ካብ ቀዳምነት ቀዳምነታት ኣዴታት ነደሲ ደቀይ ገዲፎሞ ከመይ ገይረ ክኸይድ ሓዳረይ ገዲፎሞ ከመይ ገይረ ክኸይድ ገንዘብ መን እሞ ክሕግዘኒ ሓዳረይ ከመ እንታይ ክኾኑ ዝብል ቻለንጅ ስለ ዝጓነፍ እሞ ከዓ ምስቲ ማሕበረ ቁጠባዊ ኣቋወማ ናህና ብኣንፃሩ ከዓኒ ምስቲ ዕቤት ናይ ሚኒስትሪ ጥዕና ናይ ፀጋ ዝቕርቦ ዘሎኒ ፀጋታት ናይ ጉልበት ናይ ኮሌጃት ኣፍርዩ ከዓ ንጥዕና ቀዳምነታት ሂቡ ካብ ዝገብሮ ዘሎ ናፃ ሕክምና ንያበርክቶኒ ሕብረተሰብና ካብቲ ስድራ ቤት ወፂኡ ምስቲ ኮሚኒቲ ምስቲ ጎረቤትን እንዳተረዳድአ ካብ ደድሞቱ ኣብ መቃብር ጥራሕ ምብፃሕ ቅድሚ ምማቶም ነቶም ቆልዑ ዝኽትምና ካልእ ፀገም ከይፍጠር ብዝተኻእለ መጠን ዝኽትምና ከይፍጠር ዝኽትምና ከይበዝሕ ናብ ሕክምና ክመፅሉ ዝኽእሉ መንገዲ ናይ ምግባር እቲ ዝዓበየ ፀጋ ዝተሓረሙ ዘይፈለጥዎ ሰባት ኣለዉ ናይ ብሓቂ ዘይፈለጥዎ ሰባት ኣለዉ ነዚ ከነፍልጥ ከዓ ምስሪ ዜናኒ እዞም ማሕበርና ከዓኒ እምነት ኣለኒ ኣነ 100% እምነት ስለ ዘለኒ ንክጉስጉስሉ ዝኽእሉ ደረጃ ናይ ምግባር ኣገባብ ምትብባዕን ምሕጋዝን ዘድልዩ ከም ዝኾነ ሓደ ካብቲ ዓብዪ ቻለንጂ እዚ ስለ ዝኾነ ኣብዚ ተሓባቢርኩም ንጥፈታት ከተካይዱልና ምስሪና ሓያል ዝኾነ ለቦዋ ይሕልፍ ማለት እዩ
1: እዛ መደብ እዚኣ ኣዝያ ጎስጓሲት ስለ ዝኾነት ሓንሳእ ተፈንያ ስቕ ትብል ኣይኮነትን ብቐፃሊ ክንደጋግማ ኢና ሓሓሊፍና ምክንያቱስ ናይ ጡብ ካንሰር ሽገር ኣለዋ ኣብ ቆፅሊ መፅሊ ሞ ከዕ መዓት ገንዘብ ኣውፅአን ሳዕቤኑ ጉድኣቱ ዝዓቢ ካብ ጥቕሙ ኣብ ሕክምና መፅን ክርዳኣ ዝሓሸ እሞ ብነፃ ሕክምና ቀሊል ኣይኮነን። ስለዚ እዚኣ ሓንሳእ ፈኒና ስቑ ንብላ ኣይኮንና ብዛዕባ ምጉስጓስ ኣጅኹም ክንጉስጉሰላ ኢና።
4: ብመጀመርታ ሽሚ ዓፍያ ስዒድ ይበሃል። ሆስፒታል ኦሮታ ኣብ ክፍሊ መጥባሕቲ ይሰርሕ ነይረ። ሕጂ ካብቲ ዝረኣኽዎ ተመክሮታት ናይ እዚ ባህላዊ እንታይ ድበሃል ምጥፍጣፍ ጥራሕ ኣይኮነን። እቲ ልክዕ ነቲ ሰብ ናፓል ኣብ ነፍሱ ከምዝፍሰስካሉ እዩ ዝኸውን። ነቲ ስጋን ነቲ እንታይ ድበሃልን ሒዝዎ ምስ ከደ ክሳዕ ውሽጢ ሳናብኦም ጋህ ኣቢሉ በቲ ዝተገብረ እንታይ ድበሃል በቲ ተጠፍጠፈ ሽግር ክሳዕ ንሳናቡእ ተንኪፉ ኣብ ሳንቡእ ደየ ኣሎ ከሎ ሕማማ ብላዕሊ ከሎ ቦንቂሩ እሱ ኣትዩ ዝቐትሎም ሰባት ኣሎ። ስለዚ እቲ ምጥፍጣፍሲ ብቐሊል ክንሪኦ የብልና። ቃንዛ ጥራሕ ባዚ እንታይ ድበሃል ምባል ደይኮነ ጥራሕ ሲ እቲ ዘሎ ቃንዛ ብድሕሪኡ ክተሕውዮ ዘይትኽእል ቁስሊ ሒዙ እዩ ዝነብር። ስለዚ ህዝብናት ብዝለዓለ ክፈልጦ ዘለዎ እቲ ስቅያት እቲ ሞቱ ዘይተርፍ ንድሕሪ ኮይኑ ሲ ከማን ኣትሊስቲ እታ መድሃኒትካ ወሲድካ እታ ተእለየልካ ቦታ ክትኣሊ እዩ ዝሓሸ። ስለዚ ይቕኒ ኣለይ
5: ኣነ ኳ ተሓካሚት ኣይኮንኩን። ለምለም ዓንዳ ሃይማኖት ትበሃል ለትስ ምሕረት ኣብያ ተሓካሚ ግን ኣላይታ ኣነ ብመጀመርያ ንዖም ከመስግን ይፈቱ። ንሳ ከዓ ኣብዛ የማኒቲ ጡባ 10 ዓመት ገይራ ጥረ ነይራ ገሸ ነይረ ምስ መፃኹ ብሳልስተይ ኣቲ ለምለም ኣነስ እምበር እዛ ጡበይ ኣፍሪሓትኒላ ከምዚኣ ኮይነ ንዕባ ውሰትኒ ንጎዳይፍ እያ ትብለኒ ወይ ኣነስ ናተይ ከይከኣልኩስ ናትክኢለ ተኳናትኢና ንጎዳይፍ ወስዳ ንስኻ ከምዚኣ ግን ርኢርኢ ኣቢሉ እዚኣ ጥረያ ሕክምና ይብለና በለ ንመለስ ኢልና ምስከድና ዓዳ ቤተ ከዓ እምበር ይፍውስ ኢሎ ሞ ምስ በለትና ኣብኣይ የለ ኣብኣ ምስ ተኣለኹ ንስኻ ርኢርኢ ኣቢሉ ኣብ ተስፋይ ፀኒሕና ኢና ምስ በልናያ እምበር ንዕዳጋ ሓሙስ ትብለና ዕዳጋ ሓሙስ ምስከድና ሓደ ዶክተር ኣቃ ፀኒሑ ርኢርኢ ኣቢሉ ንስኻ ሪፈር ኢሉን ንውረታ ሰደና ውረታ ምስ ሰደደልና ተመርፊ ኦጊኦም ጥራያ ኢሉ ኣብ ሓደ ሓኪም 25 ኣብኣ ከይዲላትንስ ኣብኣ ምስከድና ከዓ እስ ከዓ ናተይ ወሲደ መርመራ ዝገብር ኢሉ ጠቢሑ ምስ ወሰደላ ናብ ዶክተር ሓሮጉ ይሰደና። ዶክተር ሓሮጉ ሕጂ ክስደት ከም ዘለዋ እያ ትብላ መጥባሕቲ ፍፁም ኣይገብርን እያ ትብል ምስ ከደት ኣብ ዓዲ ከምዚ ከምዚ ምስ በል መጥባሕቲ ትበሃልካ ይትገብሪ ካራይ ትፈቱን እያ ከምዚ ትገብርን የብሎ ብድኾነ ግን ተመሊሰ ንዓ ከምዚ ኢላ ፈሪሓላ ሞ ገለ ብኸኒና ትሓቅቕ ወይ ከምዚ ተኾነት ምክንያቱስ ምእማን ኣብያት እኒኣ ገለ ብላ
1: ኣብ ዶክተር ሓረጉ ምስከትካ ሕጂ እንታይ ኢላ ሕኪ
5: ዶክተር ሓረጉ ግድን ክትከይድ ኣለዋ ምስ በለታ ተኣብየኒ ኣብ ደገ ምስ ወፃና እሞ ኣብ ሕቆክ ናብ ርእስ ክንደይባ ኣይትኽእል እያ ኒኢ ከያ ትብለክ ዘላ ክትርመሲ ይሕሸኪ ኣነ እዛ ጓልኪ መን ኣልዕለኪ ኣነ ንባዕለይ ጥዕና የብለይ እሳያ ተልዕለኒ ማለት እዩ መሓራይ በሊላ ምስ ኣተወት ዓራት ተፀበያ ኢለና ዓራት ምስ ሃቡና ረቡዕ ጌራታ ስጋዕ ቀዳምካ ይረኣየታ ትፀንሕ ሓኪሞማ እንዳኮዱስ ከይረኣየታ ትፀንሕ ቀዳም በይኑ ኮይኑ ሓደ ሓኪም ኣቑሑት ከምፅ ኢልፍ ትገፁ ምስ ከደ ንዓይ ኣውፅኦምን እዮም ርኢተብላ ድየላ ምስ ምስ በልኩ ኣቲ እየ በልኩ እታ ጥበይ ዳ ኩላ ድን ወሲዶማ እንታይ ደኣ ክገብርዋ ነይርዎም ማለት ኪ ኣነ ደኣ ንዓ ጠብ ሕምነታ ጥረ ደውፅዋ መስልኒ እምበር ዕድመይ ልክዕ ብትክስያን ተመላለሳት ብጎደለይ ክኸይድ ክትሓዊ እኳ ኸ ሕጂ ክትሓዊ ኽ እዚኣስ እንታይ እ እይ በቃ ከምዚ የለና ጨንቕ ተብለኒ ሓፍታ ኣላተ ጎዳይፍ ንዓ ድውል ኣቢለ ንበይነይ ክጭነቕ ኣነ ንዕቅል ጥፍቲ ኸፈልኩ ከፊል ክባዕለይ ክኽፍለ የብላ ትመፅእ እንታይ ኮንክ ትብላ ጎዲለ እቲ ሓደ ጥበይ ድየላ ጎዲለ እንታይ ኮንክ ትጎድሊ ክዳን እግሪ ክድኢትክድ ይጎዲልኪ ብከምዚኣ መቸም ሓውያ ቁስሊ ድበሃላ ይረኣናን ሓቂ ትሓይሽ ደም ድበሃላ ይረኣናን ኣብ 8 መዓልትና ንወፅእ ሽዕውት ድበፅሕ ድመፅእ ካራ ኬርክስ ገለ ይብላ መቸም ዝኾነ ዘረባታት ትሰማዕ ንሕና ብእምነት ኣቲና ኣለና ንፉዓት እዮም ሓካይምና ኣጀኹ እናበሉ ክገልን ድሓር ኣብ በዓል ዶክተር ዘካርያስ ንመፅእ መድሃኒት ወዲእና ስለ ዘለና ሕጂ ክንእዝዘልኩ ሞ ክተምፅእ ካብ ወፃ ይብሉ ንሓራ ይብሎም ጓለያ ኣላ ኣጓንዳ ቀልጢፋ ትሰደላ እቲ ወረቐት ምስራዓ ንዓና ጥረያ ተባሂላ ደላ ነቲ ወረቐት ምስራዓያ ሕጂ ካንሰር እዩ ገለ ይብልዎን ቶም ቆልዑ ይስምብዳ ብድኾነ ንዓና ከይነገራ እቲ መድሃኒት መፅኡ ኣብ ደጓተር ምስ ቀረብኩ እምበር እቲ ድገብራ ክንነግረኪ ጨጉር ርእሳ ክኸይድ እዩ ከምዚ ክገብራ እዩ ከምዚ ክገብራ ይገለ ብሉኒ ሕጂ ቅድሚ እዩ ንወፃኢ ምስ በሉኒ እወያነ ጨጉሪ ትሰድድ ጥራይ ከይኮነ ከይከውን እብላ መገዲ ሞ እዚ ክዝተሓደ ጉዲል ክነስ ሕጂ ከዓ ነዚ ክተጉድለኒ ኢላ ምሳይ ትበሃሳብ መገዲ ሓፍቲ ኣላ ፍሮይኒ ኣፈወርቂ ትበሃል ምሳናያ ድሓር ኣት ፍሮይኒ ከምዚ እምበር ኮይኑ ንመፅኣብ ርኢኸየደታ ጎረቤትና ዝነበረ ሰበይቲ ርእሳስ ከይዱ ነይሩስ ከም ስርዓት በቂሉላ ክፅብቕ በቂሉላ ከማን ኢለ ብጎበየ ዝዘረባ እጂ እሳ ከዓ እስከ ጓል ይፍትን እያ ከምዚ ኢላ እምበር ምእማን ኣብያት ንላ ክፅለል እያ እንታይ ፀሊኢለዳ ኮይኑ ገለብላ ትብላ ሞ ኦይ ንለምለሚ ነገራት ሓኪም ናተይ ስከምኡ ይኮነን ትብላ ክልተ ቀነኸውን ምስ ተጨነቕኩ መቸም ድሕሪ ክልተ ቀነ ምፅያ ኢሎምኒ ነይሮም ጓለይቲ ድውል ሞ ይሂ ጀሚር ክነዶት መድሃኒት ኣጀመርናየን ኣነ ግን ተሳቂ ኣለኹለይትን መዓልቲ ንድቃሲ ኢነ ክፅለል እያ ጨጉሪ ክኸይድ ንድሕሪ ተባሂላ ሃብያ ጥራይቲ ሃብያ መታ ቴሌፎን ትብለኒ ስምዕለት ሰቲ መድሃኒት ብክቡር ኢና ገዚእናዮ ንድሕሪ ደይወሰድክዮ ኣይትሓዊን ኢኺ እንተወሲድክዮ ከዓ ክትሓዊ ኢኺ ለምለምተ ተጨኒቓ ግን እሳ ንድሕሪ ሓይማ ኣይንክእሎን ኢና ሕጂ ግን ድገብረክ ዶ ክነግረኪ ኢላታ ጨጉሪ ርእሲ ክኸይድ እኺት ደሓን ብደይማይ ትበቁል ወይ ዝኣምላኽ ሰኣን ከምዚኣንሰኣን ምንጋር ተጨነቕኩ ኢለ መድሃኒታ ጀሚራ እንሆለስ ከይዱስ በቂሉስ ሓውያ ድርድር ትብል ብተክስያን ክትከይድ ተረኣይኣ ቁስሊ ሒዛስ ብተክስያን ክትከይድ ድብላ ሰብ ኣሎ እቲ ቁስላ ክሓዊላ ዲዳ ብተክስያን ትኸይድ ድብላኒ ዋንቲ ጓለይ ንሕና ደም ዝበሃል ኣብ ቆምሽጣ ከማነ ይረኣና ጠቕላላ ከዓ ሓቀይ ከየ ኣብዚኣሲ ዋላ ተሓኪማ ዝቕለጥ ተሓኪሙ ዝገብርዎስ ጠቕላላ ደም ዝበሃል ኢና ዘይረኣና ድሕሪ ክልተ ቕነ መፂና ፍትሕናያ ንድዒ መቸም ንዕኦም ጨንቆም ብከመይ እዮም ዝገብርዎ ይገርመካ እዩ ካብዚ ስጋ ዓብዚ ተቐዲድስ ደም ዝበሃል ዘይትርኢ ኣቲ ጓለይ ሕጂ ከምዚ ጥረ ጌርና ኣብዚ ከምዝስማዓና ንዕነ ኺዳ ከምዚ ኣላ ዋላ ጓል ዓድና ኣላውኡ ከማን ክትተሓባበረክን የብለን ሓፍተ እያ ዝፋን ትተሓባበረክን እያ ከምዚ ክትሕብረክን እያ እዋ ካራደይ ትፈቱ እንታይ ኮይና ኣላ ለትስ ንሃለት ዓመት ከይግበራ ጨጉሪ ርእሳ በቂሉስ መድሃኒታ ወዲኣስ ናሃለት ብትክስያና ጀሚራ እንታይ ኮንክንክን ብሎትስ ተማሃራ መመፅኦ ንጥይቃኒ ድሓርክ ከምዚ ድ ድሓርክ ከምዚ ድ እዎ ከምኣ ዋላ ሓንቲ ይብላን ቁስሊ ትበሃል ይብላን እንዳበልናስ ናሃለት ሕጂ ከዓ ኣመስግንለይ እንዲያ ክትብል ፀኒሓሞ እዞም ክቡራት ደጓትርና ብሓቂ ጌራት ናሃለት ከምዚኣ በፂሓ መራሒታ ኮይነ መመሪሐ እያ ድኸይድ እዝና ኣብ ብዙሕ ስለ ድየለይ ኣብ ዓላዲ ትዛረብ ሞ ይቐኒልና ብጣዕሚ ኢና ነመስግን።

0: እንታይ ትብልዎ ኣለኩም ድዩ ዝተረስዐ ወይ ክዝከር ኣለዎ ትብልዎ?
1: እቲ ዝበልናዮ ንምድጋም ወይ ከዓ ንምጥቕላል ሕጂስ እንታይ ኢና ክንብል ፀኒሕና እንታ ደጊምና ንብላ ኩሉ ግዜ እያ። መብዛሕትኡ ኣብ ኣካላትና ዘሎ ጥራሕ ኣብ ጡብ ኣይኮነን፣ ኣብ ኣካላትና ዘሎ ጥረታት ተባዕታ እዩ ከምቲ ህዝብና ዝብሎ ማለት ዘይፈሪ ዘይሰጋገር ናብ ካሊእ ዘይከይድ ማለት እዩ። ተባዕታይ ማለት ካብ ኮነ ማለት ልዕሊ 95 ሚታዊ ተባዕታይ ካብ ኮነ ኣብ ኩሉ ብጥብ ጥራሕ ኣይኮነን፣ ኣብ ኩሉ ኣካላትና ዘሎ ከምኡ ካብ ኮነ ስለምንታይ ኢና ናብቲ ንዝኾነ ዝበቆለ ኣብ ኣካላትና ናብ ባህላዊ ከይድና ግዳይ ወፃኢታት ግዳይ ናይ ስትረስ ናይ ፀቕጢ ናይ ኣእምሮና ኣላቶ ወይ ኣላታ እንዳተባሃልና ብጎረባብትና ከምዚ ዓንተ ክትሎ ዝፀንሐሲ ክፍለካ ከሎ ሰብሲ ርእስኻ እዩ ዝሕመካ፣ ከም መስኪን ከምዘይትሰርሕ ከምዘይተፍሪ ዝቆፅረካ። ኣብ ኣነባብራኻ ኣመጋግባኻ ባዕሉ እቲ ኣይትትኮይ ትፈቱን እያ እታ ሕማምቲኣ እዚ ኮሚደረ ይትፈትን እያ፣ ስጋ ይትፈትን እያ፣ ሰብኣይ ኣይትፈትን እያ። እዚ እንዳተባሃለ ካብ ተሳቂዩ ዝነብር እቲ ሰብ ተሳቂያ ትነብር ናብ ሕክምና መፂኻ ሓደ ዘይኮነ ሓኪም ኣርባዕተ ሓኪም ዝሪኦኻም ዝበልክዎ ናብ ራጂ ትለኣኽ ኤክስሬይ ትለኣኽ ላባራቶሪ ደም ትለኣኽ ሃገራዊ ላባራቶሪ ትለኣኽ እቲ ሓኪም ባዕሉ ዝምርምረካ ዘሎ ኣርባዕተ ዝኾኑ ሪኦም ኻ የብልካን ክብልካ ከሎ ዓሪፍካ ዘይትቕመጥ ቀሲንካ ሓዳርካ ዘይትገብር ካብ ናብ ዘይተደልየ ነገር ወፃኢታትን ኩሉ ትደክም። እዚ ክንገብሮ ዘለና እዩ። እዚ ከምዚ ዓይነት ህዝቢ ክንጉስጉስ ዘለና እዩ። በዓልና ሕማም ኣይንዓድግ ኣይንሰንክል ከይድካሲ ናይ ገሊአን መንእሰያት ኣዋልድ ጥበንቅላዕ ኣቢልካ ትርኢ ክምርመራ መፅአንሲ በሰላ በሰላ ኮይኑ ትርእን ከመይ ጌርክን ክትሕምብሳእኽን ይብለን። ኣነ ሕጂ ብኣፅዕቲ ከይድክንስ ከመይ ጌርክን ክትሕምብሳእኽን ስኻት መዚ ኩሉ በሰላኽን ይብለኒ ገሊአን ሓንቲ ዘይብለን እየን እዚአን ሕጂ ሕማም ዘይነበረን ግን ተጠፍጢፈን ዘበላየን። ሓደሓደ ግዜ እዞም ዝጥፍጥፉ ጎራሓት እዮም ነቲ ብሓቂ ዝመስሎም ካንሰር ዝመስሎም እቶም ጓርሓት ኢዶም እውን ኣየንበሩሉ እዮም። ከምዚ ክበሃል ዝፀንሐ ክዲ ንኦረታ ክዲ ናብ ኦረታ እውን ይብል እዮም። ነቲ ሓንቲ ዘይብሉ ተባዕታይ ንብሎ ዘይፈሪ እዮም ቆፅሊ መፅሊ ገይሮም ድዮም ዝግበር ገይሮም ከወዲቅካ በሰላ ገይሮም ዘሕዊናዮ ዝብሉ። ስለዚ ናብ ከምኡ ንጎስጉስ ናብ ከምኡ ነገር ከይንኸይድ ዘየድሊ ወፃኢታት ስድራናን ነፍስናን ኣይንህልኽ እየ ዝብል ኣነ
2: ብነፃ ሕክምናስ ኣብ ከባቢና ዘለዎ ሃገራት እውን ኣይርከብን። ኣበይነይቲ ኣፍሪቃዊት ሃገር ብነፃ መንሽሮ ዝሕክሙ ኣለው? እዚ ፀጋ እዚ ንጠቕመሉ ቆፅለ መፅሊ ዘይ ካንሰር ሕበጥ ዝኾነ ርኦምን ክጥፍጥፉ ክእሉ እዮም ነታ ገንዘብ ክብሉ። ስለዚ ባዕልና ኣይንኽሰር፣ ነብስና ኣይንጉዳእ፣ ሕብረተሰብና እዚ ክነቕሓሉ ኣለዎ። ብፍላይ ኣዴታት ደቂ ንነብስኽን ኣተሓሳስባኽን ቀይርክን ተመሓየሻ እምበር ነተን ዘ ዝረኣኸነ እንቆልዑ እንዳጠፍጣፋይ እናወሰድክን ኣይትለክመን።
3: ሓን ኩሉ ተባሂሉ እንድዩ ብዛዕባ ካንሰር ንክትሕክሞ ብጣዕሚ ከምቲ ዝተባሃለ ብጣዕሚ ክቡር እዩ። ወፃኢታቱ ብጣዕሚ ካብ ዓቕምና ንላዕሊ እዩ። ኣብ ነፍስና ተመፂስኒ ተሓኪምና ኩሉ ክንወፅእ ኣይንኽእል ኢና። ብዓለም ደረጃ እውን ተርእናዮ ካብ 14 ስጋብ 20 ሚእታዊት እየን ጉቡእ ናይ ሕክምና ናይ ካንሰር ዝህባ ማለት እዩ። ብዓለም ደረጃ ትርኢና እዮ። ኣብ ሳልሳይ ዓለም ሕጂ ብዙሓት ሃገራት ጉቡእ ሕክምና ናይ ካንሰር ኣይረኽባን እየን። ንሕና ግን ተጀማሚሩ መድሃኒት ብነፃ ንረኽቦ ኣለና። ወላ ሓደሓደ እኳ ዝጎድል እንተኾነ ብነፃ ርከብ ኣሎ። ካብዚ ንላዕሊ እውን ክምዕብል ማለት እዩ። ስለዚ ነቲ ብነፃ ንረኽቦ መድሃኒት ብቐሊል ኣይንርኣዮ። ዝኾነ ምልክታት ኩሉ ከሎ ናብ ሕክምና ናብ ዘቕርበና ሕክምና ምኻድ ኣብ ዝኾነ ባህላዊ ገለገለ ኣብ ኩርናዓት ዘለዉ ሰባት ዘይምኻድ ቀልጢስና ናብ ሕክምና ክንከይድ ከም ዘለና ነቲ ሕክምና ክንጥቀመሉ ከም ዘለና እቲ ካንሰር ተባሂሉ ኣብ ባህላዊ ዝግበረሉ ዝፍጠፍ ሓደ ልዕሊ 500 ካንሰር ኣይኮነን ወላ እውን ጥፍጥፍሎ ካንሰር ኣይኮነን ኢሎም ገሚቶ እዮም ንገብርዎ። ኣብቲ ምግማት ካ እንታይ ኣሎ ካንሰር እውን ክኸውን ይኽእል እዩ። ብኣ መሰረት ግዜ ክበልዕ ይኽእል ትሕሙም ወይ ተሓምምቲ ማለት እዩ። ስለዚ ዝኾነ ኹን ጥረምረ ተርኢኻ ናብ ሕክምና ኣብ ሕክምና ከይድካ እቲ በዓል ሙያ ከምዚኣ ዶክተር ዝበሎ ኣብ ኩሉ ምርመራያ ንገብር ብዓይንና ርኢና ጥራሕ ኣይኮንና ንይብልካን ኣለክ ንብል ኮምፒተር ንገብር ደም ምርመራ ንገብር ካልእ ካልእ ድላዓለ ምርመራታት ንገብር ንኩሉ ርኢና ኢና እዚ ነፃ እዩ እዚ ከምዚ ዘለካ ንብል ከምዚ የብልካ ክትብሎ ከለካ ሰብ ይቐስን ናብርኡ ገብር ካብ ባህላዊ ከይዱ 20 ዓመት 30 ዓመት 10 ዓመት ካንሰር ኣለና በለ ካብ ዝነብር ብኣእምርኡ እናተጨነቐ ካብ ዝነብር ናብቲ ብቑዕ ሕክምና ከይዱ ኩነታቱ ክፈልጥ ኣለዎ
4: ቅድ መጥባሕቲ ምስ ገበርኩስ ዳርጋ ናብ 3ለስተ ኪሎን ገልን ካብዚ መቐመጨ የማናይ ወፂ እዩ ትጥረ ማለት እዩ ብድሕሪኡ ናብ መዓናጦ ከዓ ገይሮም ማለት እዩ ሕጂ ኣነ እንታይ እየ ዝብል እቲ ፀገም ኣጋጢምና ድሓን ወሪዱ ን ስለምንታይ ወሪዱ ንብልና ነቲ ዝወረደ ከዓ ተቐቢልና ኣለና ብሞራልናን ብክስታይናን ድግድግ ኢልና ኣለና ማለት እዩ ሕጂ ግን ኣነ ቁርብ በዚ ናይ ጎድነይ ስለ ዝኾነ እቲ ደገይ እዚ ናይ ድሕሪት ዕፁው ስለ ዝኾነ ኮለስቶም ቁርብ ተይሲ ዋላ ብሕስር ዝበለ ዋጋስ ይሽግረኒ ኣሎ ከምዚ ከማይ ከዓ ህልዋ የአነ ካይ ኮለስቶም ካይ ሓስኩ ይንቀሳቐስኒ ኣብ ከምኡስ ቁርብ ንሽገር ኣለና ውፃኣት ሒዘካ ገለ ሒዘካ በዚ ጎድነይ ስለ ዝኾነ ይከብደኒ ኣሎ ኣነ ብወገነ ይባሃለይቲ
3: ዕራይ ፅጋሃና እዚ ናይ ኮለስቶም ልክዕ ኣለና እንድዩ ዋሕድ ኣሎና ንሕና ግን ናዓቀና ናቆጠምና ግን ነቲ ክዕድግ ዝኽእል ዓድጉ ብሰብ ላኣኹል ናበሉ ንብሎ ስለምንታይ ካብ ርሑቕ ቦታ ድመፅና ኣለዉ ክዕድጉ ደይክእሉ ሰባት ኣለዉ ንዕኦም ግን ናቆጠምና ንቦም ኢና እሞ ምፅ ውሰዲ
5: ሓንኮ ሎ ተጠቂሱ እንዲት ብዛዕባ ካንሰር ኣማፃፅኡ ከመይ ጌርና ፈሊጥናዮ እንታይ ክንገብር ኣለና ኩሉ ተገሊፅ እዩ ቁርብ ክርክሕ ዝብላኒ ዘለዋ ነገራት ግን መጀመርያ ብዛዕባ ባህላዊ ሕክምና ክንብል ከለና ዝቆፅሎ መፅሊ ከምቲ ዶክተር ዘካርያስ ዝበሎ ኣብ ሃገርና ኣይተበፅሐን ከም በዕላፍ በዓል ቻይና ዘሎ ግን ተበፂሑ እዩ እዚ ናይ ዓቐን ጉዳይ ስለ ዝኾነ ስጋብ እሱ ዝፃረየልና ጉቡእ ሕክምናዊ ፍቓድ ረኺብካ ስጋብ ትኸይድ ኩሉ ሰብ ካብ ከምዚ ክሕረም ኣለዎ እየ ዝብል ሓንቲ ትገርመኒ ዘላ ኣነ ግን ንምንታይ እዩ ፈቓድ ዝወሃቦም ንምንታይ ሲ ፈቓድ ዝወሃቦም እንድሕር ጉቡእ ዘይኮነ ኮይኑ ክዕፆ እቲ ባህላዊ ክዕፆ ይግብኦ ብዛዕባ ማጨሎት እውን ተገሊፁ ሕክምናይ እንዳገበርኩ ማጨሎት ክገብር ይኽእል እየ ንዑ ጥራይ ንበይኑ ግን ክምልኽ የብለይ ምክንያቱ ከምቲ ዝበሎ ተጨኒቕና ካብ ጭንቀትና ክህደአና ይኽእል ይኸውን እምነት ቀሊል ኣይኮነን ብዛዕባ ካንሰር ሓውየኒ እዩ ሓውየ ብኣ ጥራይ ሓውየ ዝብል እንትሕር ኣለውን ተመክሮ ስለ ዝኾነ ክገልፅ ይኽእል እዩ ስለዚ ኣነ ዝብላ ዘለኩ ሓደ ዘይምእጋዶም ካብኡ ዝኸፍአ ጉዳይ መናፈቕነት ከዓ ኣሎ ንሕና ክነሕውየኩም ኢና ፀሎት ገይርና ከይትኸዱ ዝብሉ ኣለው እዛ ርእስቲ እዚኣ ስለዘይተጠቕሰት ኣነ እዚኣ ዘረብ ቀሪበ ትቐንዲ ነገሩ ናቶም ዝኸፍአ ነገር ንሕና ልኡኻት ኢየሱስ ስለ ዝኾና ኢየሱስ ከምቲ ንነፍስና ዝፈጠረ ንሕማምና እውን ክሕውዮ ፀገም ስለ ዘይብሉ ክንፅልየልኩም ኢና ዝብሉ ብዙሓት ዝቀላቀሉ መናፍቕና ኣለው ክንደይ እዮም ዝመፁና ምናልባት ኣነ ከምቲ ጋዳሊት ክብድሆ ይኽእል ይኸውን ካልእ ሰብ ግን ዋላ ብእምነቱ ከሎ ዘይ እምነቱ ከሎ ከምኡ ስለ ዝበልዎም እዚ ነገር እዚ ስጋብ ክንደይ ናዕብዮ ኣለና መቸም ንኩሉ ሰብ ብርህ እዩ ካንሰር ይኸ ፖዚቲቭ ይኸብሉካ ከለዉ እትስምዓካ ነገር ሸዓ ታሞትን እታ ቃል ክዛረበካ ከሎ ታሞት ሲ ምፅ ኢላ ውስድ ተብለካ ጥራይ እዩ ዝመስለካ ስለዚ ትቐንዲ ኣነ ክዛረበሉ ደልዩ ዘለኩ ከማን ኣሸጋሪ ኮይኑ ዘሎ ንሕክምና ንኸይንቐርብ ብዛዕባ ማጨሎትን ቆፅለ መፅለን ዘይኮነት ከቢድ ዘብሎ እምበኣር ጉዳይ መናፍቕነት እዩ ቅባ ቅዱስ ጌርና ክንፅልወልኪ ከምዚ ጌርና ክነብለልኪ ኢና ክንደይ ኣሕዋትና ድሒኖም እንድዮም ከይትኸዱ ከይትኸዳ ዝብሉ ብዙሓት ነገራት ስለ ዘለዉ ኣነ ንባዕለይ ክንደይ ተፈቲነ ስለ ዝኾንኩ ካልእ እውን ከምኡ ፍተና ኣለዋ ኢለ እየ ዝሓስብ ሓንቲ መፍትሒትና ሕክምና ስለ ዝኾነት ሕክምናና ንእመን እቲ ቆፅለ መፅሊ ስጋብ ዓቆ ንባዕሎም ሓካይምና ፈሊጦም ተመራሚሮም ድበፅሕዎ እቲ ካልእ ማልእ ጎናዊ ባዕልና ኣሚንና ስጋብ ንርዕሞ እዛ ጉዳይ እዚኣ ከዓ ብዕቱብ ነገር ክትተሓዝ ኣለዋ ድሓር ጎስጓስ ዝወሓደ ኮይኑ እዩ ዝስምዓና ኣነ ፍሉይ ኣተኩሮ ተዋሂብዎ ማና ኣብ ኣሳይዳ ጥራይ ዘይኮንኪ ሓንቲ ቻነል ናይ እዚኣሲ ክሽቦ ኣይተረፈ እንድዩ ክሽቦ ብጎስጓስ እንዲ ተሪፉ ጎስጓስ ገይሩ ኩሉ ሰብ ተቐቢልዎ ልዕሊ 9 መጭም ተሪፍ ኢልና ኢና ንኣምን ስለዚ እዚኣ እውን ዘይትተርፈሉ መገዲ ስለዘየለ ሓካይምና ኣብ ርእሲ ትፍልጠትኩም ነዛ ጉዳይ እዚኣ ብዕቱብ ክትሰርሑላ ክትሕግዙና ከዓ ንላቦ ምክንያቱ ትዝነቕሐ ነቕሒሉ እዩ እቲ ዘነ ነቕሐ ካብ ገዛ ዘይወፅ ዘሎ ኣብዚ ጉዳይ እዚ ዝዋፈር ዘሎ ውሕድ ስለ ዘይኮነ ንስ እውን ክድሕን ዘይጋና ስለ ዝኾነ ፍጡር ስለ ዝኾነ ፍልጠት ይጎድለና ስለ ዘሎ ነዛ ፍልጠት እዚኣ ንስኹም እዮም ፓወር ዘለኩም እዚኣ ክትፅዕሩላ ኣለኩም ይበል
2: ይቐኒልና ኣብኣ ከለኹ ግን መናፍቐንሲ እዚ መንሽሮ ዝሓመመስ ኣይትኺ ፀሊና ኢና ንሕዊ ዝብሉ እዚኣ ናይ ብሓቂያ ተገር ቆፅሊ ዝጥፍጥፉ ባህላዊ ሕክምና ዝገብሩ ስለምንታይ ዘይገትእዎም ስለምንታይ ብሕጊ ጠጦ ዘይብል ግን ያተ ተሓሳስበካ ኣምፂኹማ ኣለኹም እዚ ሓካይም ዝውስንዎ ኣይኮነን ሓካይም ዝውስንዎ ኣይኮነን እዚ ሕብረተሰብ ይሕሰበሉ ሕጊ ከዓ ሰሚዖሞ ኣለዉ ምክንያቱ ህዝቢ ካሲስ ኢልካ ኣተፍቅደሎም ኣይግባእኒ
6: ዓለም ገብረስላሰ በሃል 2015 ሕክምና ብሱዳን ጀሚረ ማለት እዩ እቲ ሕክምና ብፅቡቅ ተወዲኡ ኩሉ ይወስድ ነይረ ከምዚ ኣባ ድበለቶ እቲ 50 ካብ 100 ሞራል እዩ እቲ 25 ካብ 100 ምግቢ እዩ እቲ 25 ካብ 100 ከዓ መድሃኒት እዩ ነዚ ተረዲእና ግቡእ ደኣ እንተዳ ወሲድና ኩሉ ክንሓው ንኽእል ኢና ካልእ ኣብዚ ናይ ባህላዊ ሕክምና ከም ርእቶ ሓንቲ ምሳናት ሕከም ነይራ ጥባ ዓብዩ መዓት ቆፅሉ መፅሊ ገለ መለታት መፅያ ሕክምና ምስ መፀት ግቡእ ቴቦታንራፕ ወሲዳ ተመሓይሻ ኣብ ኦፕሬሽን ግን ፍፁም ኣይገብር ነይራ ኣብያ ፍፁም ኣብያ ምግባር ኣብያ ንዓድና ትምለስ

0: እንደገና ኢንፌክሽን ገይሩ ቆጽሊ ገይራ መንግስትና ጥዑሚው መሊሱ ንሱዳን ሰዲድዋ። ካልኣይ ግዜ ንሱዳን መጺኣ እንደገና ሕክምና ገይራ። ሕጂ እቲ ሕክምና ክንገብሮ ከለና ኬሞቴራፒ ጥራሕ ደይኮነ እቲ ኦፕሬሽን ግድነት ክግበር ኣለዎ። ምስ ኦፕሬሽን ጌርካ ኩሉ እቲ ስጋ እንድሕር ከይዱ እንደገና ከዓ ራዴሽን እንድሕር ጌርካ ሙሉእ ብሙሉእ ኣነ 10 ዓመት ገይረ ኣሎ ወላ ሓንቲ ድስማዓኒ ነገር የለን።
1: እቲ ዝበሃል እኳ ሓፈሻዊ ተባሂሉ እንድዩ ኣብዛ ናይ ነፃ ሕክምና ትብል ንእሽቶ ሓበሬታን ብዛዕባ እቲ ማሕበር እውን ንእሽቶ ተወሳኺ ሓበሬታ ክብደል ኣለኹ። እቲ ሕክምና ኣብ ደገ ኣዝዩ ክቡር እዩ፣ ካብ መጠን ላዕሊ ክቡር እዩ። ብናተይ ኣብነት ኣነ ስጋ 220 ናብ ሱዳን ብመንግስቲ ኤርትራ ብሓገዝ ሚኒስትሪ ጥዕና ሕከም ፀኒሐ ማለት እዩ። ምስ ኩነታት ሱዳን ምብልሻው ናቶም ሰላም ምስኣን ዓቕሚ ዘለዎ ደገ ከይዱ ተሓከም ኢሎምና ማለት እዩ። ሽወደን በፂሐ መፀ ንመርመራ ጥራይ ኤክስሬይ ኤምኣርኣይ ባያብስ ገይሮምለይ ናይ ደም መርመራ ገይሮም ነዚአን ክንደይ ወዲ 28,000 ዶላር ወዲየ ማለት እዩ። ንመርመራ ጥራይ እኳ ኣልዮም ለይ ተዝኾኑ መጥባሕቲ ገይረ እንደዚ ገንዘባት ፌስ ሓውየ መፅኦም ይበልኩ። ኣብዚ ግን እቲ ኩሉ መድሃኒታት ዝውሃበና ዘሎ ብነፃ ስለ ዝኾነ ቀዳምነት ሂብና ክንጥቀመሉ ግባእ እብል ሓንቲ ለሞባይ። ካልአይቲ ድማ እዛ ትበሃል ዘላ እዚ ማሕበር ሃገራዊ ማሕበር መንሽሮ ኤርትራ ድሮ ዓመቱ ገይሩሎ እቲ ንጥፈታቱ ግን ካብ መጋቢት ናይ 2025 ኢና ጀሚርና ስጋዕ ሕጂ ከባቢ 334 ሰብ ተመዝጊቦም ኣለው። ሕጂ ናኸና ሕፅረት እንታይ እዩ ኣብ ዞባታት ዘለና ውዳበ ብሕጂ ና ክነስፍሖ ማለት እዩ። ምዝ ናይ የካቲት ኣኼባና ተወከልቲ ኣብ ዘን ሓሙሽተ ዞባታት ኣብ ኣስመራ ጥራይ ስለ ዘለና እዞም ተወከልቲ ኣብ ዘን ሓሙሽተ ዞባታት ተወከልቲ ክንገብር ዝጋጣሚ ናይዚ ሕማም ተሰከምቲ ዝኾና ሰባት ድማ ነብስና ባዕልና ክንእለ ምእንቲ ኣብ ትሕቲ ሕክምና ቀሪብና ኣብዚ ማሕበር ተተጠርንፍና ብዙሕ ሓገዛት ኣሎ ብዙሕ ሓገዛት ኣሎ ብዙሕ መንገድታት ኣሎ። ሕጂ እዚ ሰንተር ዝስራሓልና ኣሎ ብዚ ጥቃ ኤመርጀንሲ ቆሮታ እቲ ፓላሶ ተወዲዩ ግን ኣብ ፊኒሽንግ ደንጊዮምና ኣለው። ንእግሪ መንገዲይ ሚኒስትሪ ጥዕናን ፕሮጀክት ኣዳሃሎን እዮም ሒዞሞ ዘለው። ማዕፆ ክገብሩ ጀሚሮም ብቀዳማይ ቁሩብ ኮል ኢልና ነርና ነቲ ማዕፆ እዞም እንዳሰገን ሒዞም ኣለው። ግን እቲ ዝያዳ ንመቀላጠፊ ክምርኢቶ ዘቅርቦት ኬሞ ዝውሃበሉ ተዝውዳእ እሞ እዛ ሓጂ ከምዚ በዓቲ ትመስል ዘላ ሕክምናና ዘላ ኣብ ሰፍሐ ነቶም ሓካይምና ድዩ ነቶም ሕማት እውን ምቹእ ቦታ ረኪብና ምስ ተሓከምና ብል ሞ በዚ ኣጋጣሚ እዚ ናይዚ ሕማም ዝሓዘና ሰባት ናብዚ ማሕበር በቶም ወከልቲ ናይ ዞባታት ገርና ተተጠርነፍና ዝሓሸ እዩ ዝሓዘ ሓገዝ ካ ክንረክብ ንክእል ዝብርኢቶ ኣለኒ።
2: እዚ ናይ መንሽሮ ሕክምና ከም ዝሰማዕኩምሞ በዞም ሓካይም ከምኡ ንተሓከምቲ ዝሃብዎ ርኢቶ ሰሚዕኩም ኣለኹም። እዚ ሕክምና እቲ መድሃኒት ብነፃ ከም ዝውሃብ እቲ ሆስፒታል እንደገና ዓብዩ ትመስርሕ ተጀሚሩ ስለ ዘሎ ዓብዩ ዝያዳ ውፅኢት ክርከቦ ከኣነ ዓብ ተስፋ ንገብር። ሕጂ ግን ብስምኩም ብስም ኩሎም ተዓዘብቲ ብስም መደብ ሳይዳ ከመስግነኩም ዶክተር ዘካርያስ መለስ፣ ዶክተር ሙሉጌታ ሃይሌ ከምኡን ሲስተር ዙፋን በርሀ ብጣዕሚ የመስግነኩም ይቐኒየለይ። እስኻትኩም ከዓ ብጣዕሚ ኣመስግነኩም። ተሳታፍነትኩም ከዓ ብጣዕሚ ሓያል ነይሩ። ይቐኒየልና ሙሉእ ጥዕና ምነየልኩም እቶም ተሓከምቲ ዘለኹም ከዓ

ሰላም ኣብ ርሕቑና ኣብ ርሕቕ ቀረባን ኮንኩም መደብና መደብ ሸውሃ ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ። ቀፂለ ሎሚ መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ምቁር ድንሽ ምስ ጥሑ ንፉል ክኸውን እዩ። እዚ ንምስራሕ ኣስቤዛ ኣብ ቅድሜና ንሄለ ተቐሪቡሎ እስከ ቅድሚ ኣብቲ ምግቢ ምቕራብና ከምቲ ናይ ኩሉ መዓልቲ ንምዝኽኻር ይእታዊ ይሕፀብ ኣለኹ።

ሃራይ እዘን ምስራሕ ምቁር ድንሽ በሲሉ ተጣሒኑ ተቐሪቡሎ ማለት እዩ። ፉል ከዓ ተጣሒኑ ተቐሪቡሎ ፉል ተቐልዩ ቅራፉ ለጊሱ ማለት እዩ። ጥሑምባን ይቐሪበ ኣለኹ። እንቃቕሖ 4 ቀሪበ ኣለኹ። ሓደ ኩባያ ፀባ ቀሪበ ኣለኹ። ጨውን በርበረ ፀሊምን ተቐሪቡሎ። ስለዚ ነዚ ኩሉ ምቁር ድንሽ 3 ሕብሪ እዩ ዝውንን። እቲ ሓደ ወይናዊ፣ እቲ ሓደ ፃዕዳ፣ እቲ ሓደ ከ ኣራንቾኒ። ኣራንቾኒ ዝበለፀ ተባሂሉ ይእመነሉ እዩ። ኩሉ ትትሕዝቶ እኳ ሓደ ተኾነ ምቁር ድንሽ ብጣዕሚ ፅቡቅ ዝኾነ ትሕዝቶ እዩ ዘለዎ። ጥዕናዊ ዝኾነ ትሕዝቶ ኣለዎ። ብካርቦሃይድሬት ሃፍታም እዩ። ብቪታሚናትን ማዕድናትን ሃፍታም እዩ። ክልተ ኩባያ ከዓ ፉል ክጥቀም እየ። ፉል ከዓ ተጣሒኑ ኣሎ ማለት እዩ።

ጥንቅ ኩባያ ዘይተሰምሰም ይጥቀም ኣለኹ። ስለዚ እዚ ናይ ሎም መዓልቲ ትምህርቲ ከዓኒ ኣዝዩ ሃፍታም ተሕዝቶ ዘለዎ እዩ ማለት እዩ። ኩሉ ካብ ንሕድሕድ ሓልፍ እዩ። ሓራይ ክልተ ኩባያ ፉል ገይረ ሓደ ኩባያ ድማ ጥሑምባ ንክገብረ ሓደ ኩባያ ፀባ ከዓ

ሓደ ክባ ጥሕምባ ንገብር ኣለኹ። ጨው ከም ኣድላይነቱ ከምቲ እነዳልወሉ ዓይነት ሰብ ክሳብ ጥርሑ እውን ክንጥቀም ስለ ንኽእል በርበረ ጸሊም ሓደ ማንካ ሻሂ በርበረ ጸሊም ነዚ ኩሉ ብሓንሳብ ጌርና ክንሓዋውሶ ኢና።

ፅቡቅ ጌርና ከምዚኣ ጌርና ንሓዋውሶ ኩሉ ካብ ንሕድሕድ ዝገድድ ወይ ድማ ዝበላለፅ ትሕዝቶ እዩ ዘለዎ። ኣፉል እውን ፅቡቅ ትሕዝቶ እዩ ዘሎ። ብሉፅ ኮለስትሮል እዩ ዘሎ። ካብቶም ቅብኣዋ ንኣኻል ሓደ እዩ። ስለዚ ካብቶም ኣንቲ ኦክሲደንት ዘለዎ ሓደ እዩ። ስለዚ ክንጥቀመሉ ፅቡቅ እዩ። ከምዚኣ ጌልና ድሓር ኣብ ባዴላ ጌልና ሓንሳብ ሕምስ ከነብሎ ኢና። ኣብ ባዴላ ጌልና ንእሽተይ ምስ ሓመስናዮ ድሕሪኡ ሕምስ ኣቢልና ኣብ ባዴላ ጌርና ከዓ ሓንሳብ ከዓ ኣብ ዝተቐብአ ባዴላ ጌርና ኣብ ፎርኖ ሓንሳእ ከነእትወይና ከምቲ ዝበልክዎ ከምቲ ደጋጊመ ዝብሎ ዘለኹ ኣብ ፎርኖ ክንገብሮ ንኽእል። ምክንያቱ እዚ ከዓ በሲሉ ዝተጣሕነ ስለ ዝኾነ ወላ ሓደ

ሕምስ ኢላ ትልና ኣላንዶ ሕጂ ኣብ መንጎ ከዓ ኣርባዕተ እንቃቅሖ ቀሪበ ኣለኹ። እንቃቅሖ ኩሉ ግዜ ክንሰብሮ ከለና መብዛሕትኡ እዚ ናይ ፋረንጂ እንቃቅሖ ብዙሕ ተባላሸዋ ኣይፀንሐን እዩ፣ ግን መናልባሽ ኣብ ገለ ክስታይ ከይፀንሕ ከምዚኣ ጌርና ኢና መፈተኒ ንቕርብ ንድኾነ እንቃቅሖ። ምክንያቱ 1ሰርተ እንቃቅሖ ሴርና ሓንቲ ብልሽውት እንተ ደኣ ተረኺባ እንታይ እያ ክትከውን ማለት እዩ፣ ቱላ እያ ክትጓሓፍ ማለት እዩ። ስለዚ ኩሉ ግዜ ክንጥንቀቕ ይግባኣና እዩ። መብዛሕትኡ ኣብዚ ናይ ፈረንጂ ኣይ ብዙሕ ኣይኮነ ንርከብ፣ ግን ርኢና ኩሉ ግዜ ከምዚኣ መቐበሊት ጌርና ኢና መጀመርታ ክስታይ ንገብር ማለት እዩ። ስብር ኣቢልና ስርኢ ነብሎ ኩሉ ከምኣ ክንገብር ኣለና ማለት እዩ።

ወቕ ዓቢልና ፍርቃ ክንሕውሳ ኢና ፍርቃ ከዓ ነታ ብላዕሊ ክነፍስሳ ኢና ማለት እዩ ሓንሳ ኣባዴላ ስለ ንገብራ

ኣራይ እታ ክሕምሳ ዝፀናሕኩ ተሓሚሳትለይ ኣላ ስለዚ ሕጂ ኣብ ቅብኣት ዝተለኸ ባዴላ

ኣብ ቅብኣት ዝተለኸየ ባዴላ ገልቢጠ ኣደ ሓመስክዋ መቆር ድንሽን ፎልን ዝተሓዋወሰት ማለት እዩ። ኣብ ቅብኣት ዝተለኸየ ባዴላ ገልቢጠ ከዓ ሓንሳብ ኣብ ፈርኖ ኸእትዋ እየ። ከምቲ ደጋጊምና ንብሎ ዘለና ኣብ ኩሉቲ ዝሓለፈ ሰሙናት ብሱል ስለ ዝኾነ እዚ ከዓ ዝበለፀ ኣብሉ ሓደ ኣብ ሓዊ ሓንሳ ኣድርቅ ኣቢልና ከነውፅኦ ንኽእል ኢና፣ ዋላ ሓደ ሽግር የብሉን። ሕጂ ተንዲተረፋና ንቃቑሖ ብላዕሊ ጌርና እስንቲ ትሕሕ ዝመሰበላልና ከነውርዳ ኢና ማለት እዩ።

ኩሉ ሃፍታም ትሕዝቶ ዘለዎ ዓይነት ምግቢ እዩ። ምቁር ድንሽ ከምዚ ደለናዮ ጌርና ኢና ክንሰርሖ ንኽእል። ከምዚ ጌርና ከዓ ንሰርሖ ኣለና። ልጫ ክንሰርሖ ንኽእል ብዝተፈላለየ ዓይነት መንገዲ ምስ ኣሕምልቲ ሓዋዊስና ክንሰርሖ ንኽእል። ብዝኾነ ከም ዝኾነ ዓይነት ጌርና ክንሰርሖ ንኽእል ኢና ማለት እዩ። ከምዚኣ ጌርና ንእሽተይ ንደኮሬሽን ክትኮነልና ምእንታን ብላዕሊ ተንፍልቀን ንቃቕሖ ብላዕሊ ንገብረን ማለት እዩ።

ከምዚ ኣገርና ሓንሳእ ተነቃቕሖ ክትሕሕዝ ክሳዕ ዘብለልና ደረቕ ክሳዕ ትብለልና በሲሉ ተጣሒኑ ተሓሚሱ ከዓ ኣባዴላ ፅቡቅ ገይሩ ከዓ ተሓሚሱ ስለ ዝኾነ ኣብ ድኾን ዓይነት ጌርና ክነብስሎ ንኽእል ኢና በዚ ዓይነት ኣሰራርሓ ጌርና ማለት እዩ። ከምዚኣ ጌርና ኣብ ፎርኖ ክነእትወ ኢና ፎርኖና ረሲና ኣላ ክሰልጠና ምእንተን ኣውፂና ንምግቢ ነዳልዎ ማለት እዩ።

አራይ በሲላትልናላ ከብዚ አይላ አይሕምስ በለትልና አውጢና አህድ አቢልና ቁርብ ንመግብ ነዳልዋ ማለት ያ መቆርድንሽ በሲሉ አጸቢቁ ተሓፂቡ በሲሉ ተጣሒኑ ማለት እዩ። ፉል ከዓ ተቐልዩ ቅራፉ ለጊሱ ተጣሒኑ ጥሑምባን ከዓ ሓደ ኩባያ ከዓ ፀባ፣ ጨው፣ በርበረ ፀሊም ጌርና ኢናዳዊስናያ ማለት እዩ። ተሕዝቶ ናይዛ ምግቢ እዚኣ ኸዓ ኣዝዩ ኣዝዩ ኣዝዩ ብሉፅ ተሕዝቶ ኣለዋ ክበሃል እዩ ዝከኣል። ምክንያቱ ኩሉ እቲ ኣብኣ ኣትዩ ደሎ ኣዝዩ ፅቡቕን ብሉፅን ተሕዝቶ ዘለዎ እዩ። ኣብቲ ምቁር ድንሽ ብጣዕሚ ፅቡቕ ተሕዝቶ እዩ ዘሎ። ምቁር ድንሽ ብካርቦሃይድሬት ሃፍታም እዩ፣ ብቪታሚናትን ማዕድናትን ሃፍታም እዩ። ንዋሕዲ ደም ቀልጢፉ ዝትክእ ዓቕሚ ኣለዎ። ቪታሚን ኤ ስለ ዝውንን ከዓ ነፍሲ ፆራት እውን እንተተመገብኦ ብጣዕሚ ይምረፂ እዩ። ምክንያቱ ነቲ ዕሸል ኣገዳሲ ትሕዝቶ ስለ ዘለዎ ብቪታሚን ኤ ሃፍታም ስለዝኾነ ንዕንቲ ፅቡቕ፣ ንቆርበት ፅቡቕ፣ ንኩሉ ጥቕሚ ዘለዎ እዩ ማለት እዩ። ንኣዝማ ዘለዎም ሰባት እውን ንስርዓተ ምስትንፋስ ሓጋዚ ስለዝኾነ ተመገብዎ ብጣዕሚ ፅቡቕ እዩ፣ ምረፂ እዩ ማለት እዩ። ናይ ገዛ ርእሱ ሽኮር ስለዝውንን ከዓ ሽኮር ዘለዎም ሰባት ብምጡን ዓቐን እንተተመገብዎ ፅቡቕ ማለት እዩ። ምቁር ድንሽ ቀልጢፉ ናይ ዘይመብልሻዊ ዓቕሚ ኣለዎ። ስለዚ ንሓረስቶትን ንገዛኣይን ኣዝዩ ኣገዳሲ ወይ ድማ ጠቃሚ ትሕዝቶ ዘለዎ እዩ። ስለዚ ምቁር ድንሽ ምስ ብዙሕ ክንሰርሖ ንኽእል፣ ምስ ብዙሕ ብብዙሕ መገዲ ከዓ ክንገልፆ ንኽእል፣ ብብዙሕ ኣሰራርሓ ከዓ ክንሰርሖ ንኽእል። ምቁር ድንሽ ሰለስተ ዓይነት ሕብሪ እዩ ዝውንን ኣብቲ ክኣቱ ከለኹ ኢለዮ ነረ። ስለዚ ኣራንቾ ንሕብሪ እቲ ዝበለፀ እዩ ተባሂሉ ይንገረሉ። ኣራንቾ ንሕብሪ ተጠቂምና ኣለና ማለት እዩ። ኣብቲ ፉል ከዓ ከምኡ እቲ ትሕዝትኡ ኣዝዩ ካብኡ ዘይውሕድ ትሕዝቶ ዘለዎ እዩ። ኣብኡ ክገልፅ እንተ ደኣ ኮይና ኣብቲ ፉል ከዓ ፉል ጥዑይ ድኾነ ኮለስትሮል እዩ ዝውንን። እንደገና ምስቶም ኣንቲ ኦክሲዳንቲ ከዓ ይስራዕ እዩ። ስለዚ ኣዝና ክንጥቀመሉ ስውን ፅቡቕ እዩ። ስለዚ እዚ ኩሉ ደሜርካ ክረአ ከሎ እዛ ናይ ሎሚ መዓልቲ መግቢ ኣዝያ ኣገዳሲትን ጠቃሚትን ትሕዝቶ ዘለዋ መግቢያ። እቲ ዘይቲ ስምስም ውን ተጠቂምናሉ ዘለና ብጣዕሚ ኣዝዩ ፅቡቕ ትሕዝቶ ከም ዘለዎ ደጋጊምና ኢና ንገልፆ ዘለና። ስለዚ ኩሉ ኣሰራርሓ ናይ ጥዕና መግቢ ምዃና ክገልፅ ይፈቱ። ናይ ሎሚ መዓልቲ ምቁር ድንሽ ምስ ፉል ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ተሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰሰልናዩ

0: ትርፍታትና ዜማታትና ማዕረ ካላሺ ማዕረ መዳፍዕ ኣብዚ ፖለቲካዊ ኩነታን ቃልስን ናይ ኤርትራ ተራ ነይርዎ እዩ። ቀሊል ተራ ኣይኮነን። መንእሰያት ብስምዒት ተዳፋፊኦም ንክኸዱ ዝደረኸ ደርፍታትና እዩ። ደርፍታትና መሰታ ታሪክና እዩ። ምዝኾነ መድረኽ ናይ ታሪክና ኣተኣሳሲርና ክነምፅኦ ንኽእል ኢና። ብመፅሓፍ መልክዕ እውን ክቐርብ ንኽእል ኢና። ስለዚ ደርፍታትና ክንዕቅቦ ኣለና። ሓደ ካብቲ ልዕሊ ኩሉ ክዛረበሉ ዝደሊ ግን ደርክታት ናይ ምሕዳስ ልምዲ የብልና። ሕጂ ሓደ ሓደ እናጀመረ ክሄድ ኣሎ። ነዚ ኣቐዲምና ከንጠቕሶ ዝፀናሕና ደርፍታት እንደገና በዚ ሓድሽ መሳርያታት ኣምፅኢካ ናይ ምሕዳሱ ነዚ ወለዶ እዚ ምስግጋር ካብ ወለዶ ናብ ወለዶ ምስግጋር እቲ እዋን ሕጂ እዩ። ሕጂ ከይተጀመረ ከዓ ንዳሕራይ እናጠፍእ ክኸይድ እዩ። ምክንያቱ ብዙሓት ካብዞም ደረፍቲ እውን እናሞቱን እናተሰውኡ ንኸዱ ኣለዉ። ስለዚ ደርፍታትና ክንዕቅቦ ክንክእል ኣለና። ደርፍታትና ታሪክ እዩ።
1: ደርፍና
2: ወይ ትግጥምታት
1: ኢትዮጵያ እቲ ዝኸበደ መሳርያ ይትኮሳ ነይሩ። ደርፍና ንኢትዮጵያ ዳርጋ እቲ ዝዓበየ ሰራዊት ዝዋጋአ ዘሎ ኮይኑ እዩ ዝስማዓ ነይሩ ንኢትዮጵያ። ምክንያቱ ደርፍና ንመንእሰይና ኣረዲኡ ንበረኻ ገፁ ዝሰድድ ዝነበረ እዩ። በዚ ምክንያት እዚ ኢትዮጵያ ነቲ ደርፊ ብምሉእ ሓይላ ምቁዋም፣ ንደረፍቲ ምቁዋም፣ ካይደርፉ ምእጋድ ብብዙሕ ምክንያታት ኢትዮጵያ ተቃወሞ ነራ ንደርፊ። እቲ ዝሓየለ ኮይኑዋ ካብ ሳውራ ንላዕሊ። ስለዚ ደርፊ ኤርትራ ዓብዪ እጃም ዓብዪ ተራ ተፃዊቱ ኣብ ምጉስጓስ ንመንእሰይ ንበረኻ ንምስዳድ ዓብዪ ተራ ተፃዊቱ ክብል ይኽእል።
2: ስለዚ ኪነ ጥበባት ካብቲ ከምቲ ቅድም ዝበልናያ በቢሓጎታት ጀሚሩ

ነቲ ሕቶ ሃገር ከም መናፍሕ ንሓዊ ዘባርዖ ወይ ከዓ ከም መሽረፈት ዘጉህሮ ኪነ ጥበባት ንሕቶ ህዝቢ ኤርትራ

0: ኣስተምህሮን ማለት ጃህራ ከይመስል እምበሪ ኣብዛ ሓንቲ ደርፊ ኣላ ድሓር ንወናማት ትዝ ኢሎም እቶም ወናማት ዝሓለፉን ዘለዎን ጋዜጣታትና ኹን መፅሒታትና ዋላ ናይ ሜዳ መፅሒታትና ዋላ ራድዮታትና ሕጅስ ብዛዕባ ኪነ ጥበባውያን ኪነ ጥበባውያን ኣብኡ ምስኡ ኣብኡ ብዚብኦም ኣይሰርሕኒ ንርእሱ ማዕከናት ዜና ግን እዚ ኩሉ ሓይሉ ኮይኑ ነቲ ስራሕ ናይ ዜናን ፖለቲካዊ መልእክታት እንዳሰርሐ ከሎ ሲ ብዛዕባኡ ኣይሰፍሉን ኣይገልፅዎን ኣይትንትንዎን ቁርብ እዚ ስለ ዝስምዓኒ ዝነበረስ እንታይ ኢለ ምእንቲ ውፅዓት ብመግዛእቲ ጉፉዓት ዝወረዶም ንብዓት በቲ ናይ ደም ንብዓት ደሪስና ቃኒና ደሪፍና ገና ከሎ ሰውራ ብዙሕ ከይሰጎመ ድምፅናን ቅኒትናን እንጂ ዝቀደመ ንብርቱዕ ክረምቲ የሰኒየ ግመ መቃልሕ ድምፅና ጀጋኑ ምስ ዓደመ ትንቢታዊ ቃልና እንዲ ሕጂ ተተርጎመ ቀዳሞት ካድራት ባዕላቶም ምሁራት ኣብ ማእክል ፀላኢ ዘይፈርሑ ደፋራት ብሽምኩም ብሽምክን ሃርሂሮም ኦርጋናት ጊታራት ክራራት ዕንዱራት መቃልሕ ድምፅና ሃገር መሰረቱ ንሃይለ ስላሴ ኣይፈርሐን ንመንግስቱ ንሞት ዝነዓቐ መስተንክር ፅንዓቱ መናሃሪ ሰውራ ፈጣን መልእኽቱ ኣብ ሓንጎል ሚልዮናት ጠሪቑ ዝኣቱ ኢልና ዓፍ ብሬሪ ንኩሉ ነገሪ ልብናይ ጀጋኑ ክላዓል ንወፍሪ ንመንኮርኮር ሰውራ ወሲኽናሉ ናህሪ ብረታዊ ቃልሲ ክባርዕ ከም ጓህሪ ትዝክርዎ ዶ ናይ ቀደም ዜማና ብደርፊ ክዝርግሖ ሃገራዊ ዜና ጀጋኑ ሃገረይ ንዓኹም እንዲና
1: ደርፍታትና ይኹኑ ግጥምታትና ካብ ጥንቲ ጀሚሮም ንዕቑር ስምዒታት ንምግንፋል ይኹን ንምልዕዓል ከምኡውን ነቲ መመድረኻቱ ዝፍፀም ሕማቕ ይኹን ፅቡቕ ከምታ ዝተፈፀመታ ዝንቀፍ እንተኾይኑ ይነቕፉ፣ ዝነኣድ እንተኾይኑ ይንእዱ፣ ምሕባር ዘድልዮ እንተኾይኑ ድማ ይሕብሩ። ኣብ እዝኒ ሰማዕ እናበፅሑ ንትርግታ ናይ ልቢ ኣብ ምርካብ ዝነበሮምን ዘለዎምን ሓይሊ በዚ ሕጂ ጥራይ ንጠቕሶ ዘለና ዝግለጽ ኣይመስለናን። ብፍላይ ምስ ኩነታት ሃገርና ዛሚድና ምስ ንርኢ ደርፍታትና ግጥምታትና ክሳብ ክንደይ ሓያላት ከም ዝኾኑ ካብ ትሕዝቶኦም ክንርድኦ ንኽእል መስለና። ኣብተን ዝሓለፈ ኣርባዕተ ተኸታተልቲ መደባትና ከም ዝረኣናዮ ኣብ ከተማ ይኹን ገጠራት ዝድረፍ ደርፍታት ንዝተፈላለዩ ገዛእቲ ኤርትራ ንውዲቶም፣ ተንኮሎም፣ ግፍዖም፣ ምረቶም ኣቕምጥ ኣቢሉ ክገልፆም እንከሎ ንህዝቢ ኤርትራ ድማ ንገዛእቱ ኣሚን ከይብልን ከይምብርከኽን ቀደም ብጉራዴን ሴፍን ኣብ ዝዳሕራይ ወለዶ ድማ ብረቱል ዒሉ ንኽምክት ኣለዓዒልዎ ኣረዲእዎ መገዲ ኸፊቱ ቃልሱ ከም ዘበራትዕ ገይርዎ እዩ። ደርፍታትና ግጥምታትና ማዕረ ፅዋራትና ከም ካልኣይ ዝናርና ኮይኖም ኣገልጊሎምናን የገልግሉን ኣለውን።
2: ደርፍታትና ግጥምታትና ማሴታትና እንዲና ከመይ ተቓሊሱ ንበለና ሕጂ ኣብ 61 ብረ ጀሚሩ 62 ወረዲ ሰውራ ጀሚሩ ኣሎ ካብዚ ጀሚርካ ነዚ ፖለቲካዊ ሃዋህዋ ኣብዚ ሃገር ዝነበረ ዝፅቅል ደርፍታት ወረዲ ሽዑ ምድራፍ ጀሚርካ ርካ ን ካብኡታት ሕጂ ናትካ ኹን ናይ ምሳኻብ ከባቢካ ዝነበሩ እናጠቀስካልና ጥቀስጥቀስ ኣብልና ክትሓ
0: ዛሓር ዕንበባ መስከረም ትብላታ ኣነ ብናተይ ድርሰት ዝጀመር ኩላ ሳብ 61 ዝበሪፋ ኣብ62 ዘሳግር ማለት እዩ። ዕንባባ መስከረም ፍቕረ ወትሮ ለምለም ኮኸም ናይ ወጋሕታ ብርሃን ኩሉ ዓለም እምባታት ሰሜን ዘይብሉ ዘማት ውሕጅ ናይ ፍቕሪ ክየብሉን ዓጋቲ ካባ ክጠፍዒ ኣበየ ከኣቲ ምሳኸ ዳኣ ሞተይ ኣብቲ ለምለም ሰቲ ከመልክ ክለኽ ሃገረይ ፅብቕቲ ትብል ነራ ተቐዳሚት ደርፈ ማለት እዩ። ድሓር ዕንበባ ዓደይ ተፋቅሩለይ ትሕቲ ገዛና
2: ትሕቲ ገዛና ከመና ዘማ ዕንበባ ዓደይ ስምንታይ ክልከያዩታት
0: ሓድነት ሓይሊ ምዃኑ

0: ሕብራውያን ክፋቅሩ ኣለዎም። ስለዚ እንተተፋቂሮም ሕዋት ምስ ዝሓብሩ ፀላእቲ የባርሩ ከም ዝበሃል እቲ ሕብረትን ሓድነትን ንኩሉ ዝድለ ሕቶ ክምልሽ ከም ዝኽእል ርዳእ ነይረ ማለት እዩ። እዚ እቲ ተፋቀሩለ ዝበልክዎ ብድሕሪኡ ድማ ብትሕቲ ገዛና ሪማይ ነቲ ኣድሓር ኣብ ሰብዓታት እያ ተሓቲማ፣ ግን ሽዑያ ተደሪሳ ማለት እዩ። ብትሕቲ ገዛና ፅሪማይ ነቲ እቲ ሰውራ ድሮ ጀሚሩ ብረታዊ ቃል ስነቀ ምብል ከይድ ነይሩ። ብትሕቲ ገዛና ፅሪማይ ነቲ ማእከል ኣዘራሽና ፋኑ ዝተወሊዓ ሽባኻ ድንበና ጥቂዓ ደሃይኩም ሰሚዓ። ደሃይ እቶም ጀጋኑ ሽዑ ንብረታዊ ቃልቲ ዝፈለምዎን ዝገስገሱ ዝቅፅሉ ዝነበሩን እዚ ደሃይ ንምቅላሕ እዩ ማለት እዩ።
1: ብናተይ ኣረኣእያ ግን ካብ ናይ ስሳታት ዝበርትዐ ደርፍታት ዝተሰምዐን ዓብዪ ተራ ዝተፃወተን ካብ 69 ንላዕሊ እዩ ነይሩ።
2: ድሕሪ
1: እዋን ኣብ 69 ኣዝዩ ሓያል ደርፍታት ክስማዕ ተጀሚሩ። እቲ ፍርሒ ዝነበረና ካብ እስሪ ቤት እውን እቲ እስሪ ቤት ደጋጊምና ስለ ዝኣተናዮ እቲ ፍርሒ ጎዲሉ ክንፀቕጠሉን ክንደፍኣሉን ድማ ብብዙሓት ንተባባዕ ነርና። እቲ ምትብባዕቲ ድማ ኣዝዩ ኣሐይሉና ኣበርቲዑና። ኣብ 69 ውን ሓያል ደራፋይ ምሳና ኣትዩ የማኔ ገብረ ሚካኤል ወይ የማኔ ባርያ። እታ ቀዳመይቲ ደርፉ ኣብ ማሕበር ቲያትር ኣስመራ ወደባት ዓደ ይረኣየኒሎ ትብል ነራ። ስለዚ ካብ 69 ኣዝዩ ሓያል ደርፍታት ክድረፍ ጀሚሩ። መብዛሕቱ ኣብ ሰብዓታት ተኸልኪሉ እዩ። ንኣብነት ናተይ ጥራይ ካብቲ ዝተኸልከለ ደርፍታት ድሕሪ ፀብሒ ፆም መድራፈይ ዝተኸልከለ ደርፍታት ኣዝዩ ብዙሕ። ንምሳሌ
2: እንታይ ገለ ኣለኹ ኣብ ክንዲ ሰባት ገለ ገደርፍታት ስታል ትርጉምን መልእኽቱ
1: ፀብሒ ፆም ትርጉማ የድልያን እዩ። ዳርጋ ብጉሁድ እያ ተደሪፋ። እቲ ዝተኸልከለ ደርፍታት እቲ ህዝብና ዘይሰምዖ ደርፍታት ግን ኣዝዩ ሓያል ነይሩ። ንኣብነት ሓያል ገጣማይ ነይሩ ናብቲ እዋን እቲ ንጉሴ ሃይለ መንሳዓይ ዝበሃል ሎሚ ኣብ ጀርመን ይርከብ ኣሎ። ንጉሴ ሃይለ መንሳዓይ ኣብቲ እዋን እቲ ምስቲ መድረኽ ዝኸይድ ግጥምታት እዩ ዘዳልወልና ነይሩ። ንኣብነት 73 ንዓይ ዝተዋሃበት ደርፊ ሊፍ ትብል ኣርእስታ ነይሩ። ሓያል ደርፊ እያ ነይራ። ብቕፅበት ከም ትጠፍእ ገይሮማ ድሕሪ ንዓይ ምእሳሪ እዛ ደርፊ እዚኣ ከም ትጠፍእ ገይሮማ። ሊፍ ሊፍ ሊፍ እዩ እዚ ኣብ ጀበና ዝኣት እዩ። ንሱውን ብከምኡ እዩ ደሪስዋ፣ ግን ትርጉማ ሰፊሕ እዩ። ሊፍ ሊፍ ትዕግስተኛ፣ ሊፍ መፅረይት ርስሓት ኣብ ሓዊ ተኣትዉ ብፍቕርና ብዙሓት በዓል በሰር ዳካ እናጸላእናዮም ንኻይ ስርንቑና ኣብ ፍንጃልና ኣትዮም ንስኸ ኣለኺ ሊፍ ትከላኸል እዩ።
2: ናይ የማነ ገብረ ሚካኤል እውን ኣሎ። ናይ ነፍሴር የማነ ገብረ ሚካኤል የማነ ብፍላይ ተመሃራይ እንከሎ እናሓየለ ኣብ ቤት ምርቲ ካምቦኒ እዩ ዝመፅእ ነይሩ። ሓር ምስ ማታኣ ምስ መፀን ቅድሚኡን ኣብ ዕላል ምስ መንእሰያት ዝዘርፎ ዝነበረ ሓር ዘመሓየሸ ሉላ ምሳይ ዝነበረት ብፍቅሪ ሓሪራ ሓደ ወሲድዋ ረኺበ መከራ እቲ ግጥሚ ምናልባት ሕጂ ክዝክሮ ኣይክእልን። ፀገም ኣለኒ ናይ ምፅናዕ ግጥሚ ናይ ባዕለ ግጥሚ እውን ለለይለ ክወፅ ኣይክእልን። ግን የማነ እዚ መንፈስ ነይርዎ። የማነ ሓያል ገጠማይን ናይ ዜማ

መብዛሕቲ ናይቲ ግዜ እቲ ከዓ ጎብለል እናኾነ ዝመፅእ ዝነበረ መንእሰይ እዩ። ናይ የማነ ሓያሎ ደርፍታት እዩ ነይሩ። ኣጓሳጓሲ ናይ ብሓቂ ሓያል መልእኽቲ ዝነበሮ ነይሩ። ካልኦት ደረፍቲ ምስ እዚ ሕጂ ኣንዒልናያ ዘለና ርእስቲ ኣተኣሳሲርካ ክትሪኦ ትኽእል ብዙሕ ክህሉ ይኽእል ይኸውን።

0: ኣዝያ ቲ ነራ
1: እንታይ ያ ትርጉማ መርኸ እዚኣኸ
0: እዚ ንኣሞ ዋ ከይትረኣየ ንግቡ ተኽቢላ ደኣ ባኽራናት እያ ከይዛ ዘላ ሕጂታ ተባንዜራ ውኡላ እታ ተስፋ ኣኸዓ ኣብኡ እያ ዘላ ማለት እዩ እታ ናፅነት ብኣ ክትመፅእ ስለዚ ከይትረአየኒ ጎቦ ተኸቢላ ብንፋስ በረኻ ልኡክስእ ዘላ ናፊቀያ ብዙሕ መለየት ሓንደላ እዚ ሕጂ እውን ሓደ ሓደ ገዳይም ኣቦታት ተጋድልቲ ይዝክርዎ ዝድርፍታት ክንሰምዕ ከለናስ እደፍኣና ነይሩ ሕብረና ነይሩ ብሉ
1: ሕጂ ቅድሚኡ እውን በዓል ምሬት ዓርኮ ከባይ ሩባሩባ ታሕቲ ክኸይድ ደሞሽላሎ ደርፍታት ናትካ ውን ነይሩ
0: እዋ
1: ሕጂ ስ ምሬት ዓርኮ ከባይ እንታይ ማለትካ እዩ ስለምንታይ ት ዓርኮ ከባይ ብዜማ ከዓ ስምዓኒ ካብን
0: እቲ ደርፍታት ዋላስ ብዝሕ ኣለዎ ምስ ንውሓት ግዜ ከዓ ትረኒን ሰሚዐ መሊሰ እንተዘይ ተለማሚ
1: ዳሓንበቲ ትፈልጡ
0: ከምቲ ግቡእ ገይረ ክደርፎ ሽግረኒ

0: ከምዚ እንዳበለሲ ንኩሉ መሬት ኤርትራ ሓማሲዮን ኣስመራ መሬት ናይ ከበሳ ዓዲ ብጠቕላላ ወላዲት ኣንበሳ ፅልማ ሰራየ ለምለም መንደፈራ መራጉዝ ማይ ጫዕዳ ጉንደት ዓዱ ኸላ ናፊቀ ኣለኹ ኣታ ድሓንደላ ሕጂ ልክዕ ከም ትናፍቓ ወላዲት ኣዲ ከምኡ እዩ ንሃገሩ ዘፍቅርን ዝናፍቕን ምስቲ ምግዛእቲ ኣዝኻ ስምዒትካ ኣብኡ ምሰጥ እዚ ቅኒታት እዚ ብእውነት ግደ ነይርዎ ምስ ከማይ ዝኣመሰሉ ኣብቲ ግዜቲ ካባይ ዝነፍሑ እውን
1: እስከ ጥቐስ ካብቲዮም ሽዑ ዝነበሩ ምስኻ በርካ ደርፍታት ወይ ስም ወይ ደርፍታቶም ዘለው ኣለው እዚ ኣለው ካለዎ
0: ኣብቲ ክራር እንዲትናት ኣብቲ ባህሊ እንጂ ዝያዳ ተዓቕምናተይ ብባህሊ ኣቐድም ኣቢሉ ወዲ ማሕሙድ እዩ ህቡብ ኣብራሂም ወዲ ማሕሙድ
1: ካብ ደርፍታቱ ገዝክረ
0: ደርፍታቱ እዚ ንርእሱ ዓብ መልእኽቲ እዩ።

0: እንታይ እቲ መልእኽቲ
1: ኦኬ
0: በረኸት
1: ናቲ
0: ቆርብ
1: ገይረ
0: ዝተውሃ
1: እንትኾነ ግን እዚ ደኣ እቲ ከም ቀደማ ማለት እዩ ነፃ ኣይኮነትን ኣብ ሽብር ኣብ ግፍዒ ኣብ ማእሰርቲ ኣብ ፅቕጠት እዩ ዘሎ እሞ መገዲ መሳዊ ከዓ ሸለውሎ ማለት መገዲ ሸለውሎ ማለት ሲ ገደል እዩ ሰብኣይ በዓል ስረ ማለት ደፋር ጅግና የድልየዩ ተተረኺቡ ሲ ክኸዶ ይኽእል ማለት እዩ። ስለዚ ብምሳሌ ዝዛረቦ ዘሎ መክቱ ተላዓሉ ከምኡ ዝብል መስለኒ ኣነ
2: ቀንዲ ደርፍታት ንሃገር ዝትንክፋ ወይ ብዛዕባ ሃገር ክገልፃ ዝኽእላ ቁሩብ ከም ትፈልጦ ደርፍታትና ሽዑ ኣጊድካ ትዛረበሉ ዘይኮነስ ብውሽጢ ውሽጢ ክትሕልፈሉ ትኽእል መልእኽቲ ነይሩ። ኣብቶም ቀዳሞት ደርፍታት ሓንቲ ሰናይ ትብል ነይራ፣ ድሕሪኡ መሶበይ፣ ጎማ ሓምራ ላመይ፣ ዓድና እዚ ካልኦት ደርፍታት ነይሩ። እዚአን ግን ተን ቀንዲ ኣብቲ ሃገራዊ ጎስጓስ ተፃዊተን ኢለ ዝኣምን ኣነ ከምኡውን መልእኽቲ ነይርዎን ኢለ ዝኣምነን እዚአን እየን።
0: ሕጂ ሓደ ብሓደ ክንሪአን ንኣብነት ብሰናይ ክንጅምር፣ ሰናይ እንታይ እዩ ትሕዝቶኣ? ማእሰርቲ ደሪፋ ንምንታይ ንምንፅብራቅ ከ
2: ሰናይ ዓሚቕ ዝነበረ ትሕዝቶ ትሕዝቶ ዓሚቕ ኣይነበራን። ምክንያቱ እቲ ግጥሚ ቅሩብ ስንኩፍ ኢሉ እዩ፣ ግን መልእኽቲ የብፅሕ ነይሩ። ኣብቲ እዋን እቲ ከም ተምሃሮ ኮይና ንፈልጦ ብዙሕ ህዝቢ ኤርትራ ካብ ኣስመራ ወይ ካብ ኤርትራ ተሰዲዱ ንኣዲስ ኣበባ ኸይዱ ነይሩ፣ እንተ ብትምህርቲ እንተ ብስራሕ። ሓቂ ድዮ ሓሶት? ግን ሽዑ ንሰምዖ ነበርና ተሓሳስበ ኣሎ ንሃይለ ስላሴ ቲቶ ነዚኦም ህዝቢ እዚኦም ሲ ካብ ዓዲ ማውፂኢካ ናብ ኢትዮጵያ ንድሕር ሰዲድካዮም ዝብል ምዕዶታት ነይሩ ይበሃል። ካብ ዝተላዕለ ምስቶም ሽዑ ዝነበሩ ዕርክተይ መሳተይ ብፆተይ መማህርተይ ከምኡ ዓይነት ስለ ዝነበረ እዚ ህዝቢስ ናብዚ ዝስደድ ኣሎ ማዕረ ፓሎታት ኣቑሑት ካብ ኣስመራ ንኢትዮጵያ ጓዓዝ ነይሩ። ከምኡ ሓቂ ስለ ዝነበረ ዓዲ ጓና

0: ዝብል ሰናይ ጓለይ ዓዱጓና ዓዱጓና ካብ ደለኽዮ ካብ ደለኽዮ የ ዓዱጓና ካብ ደለኽዮ የ ብረአዮ ሰናይ ጓለይ ንዕተ መለሲ ብጀካኺ ነይብለይ ወራሲ ሰናይ እንትህሉ ዝረአያ እንተሎ ሃየበሉ እዚ ሕጂ እንታይ እዩ ዓዱጓና ካብ ደለኽዮ ብረ እዮ ዓዱጓና እዚ ኢትዮጵያን ኤርትራ ምስተፀምበራ እዚ እዩ ናይ ጓና ኢድሲ እዚ እዩ ሕጂ ኩሉና ከዓ ናብ ዝተሰዲድና ኣለና እሞ ንረአዮ እንታይ እዩ ዝብል እዩ ነሩት መጀመርያ ናይ መጀመርያ ደርፍታተይ ናይ መጀመርያ ገጥምታተይ ዝነበረ ስለ ዝኾነ ብዙሕ ውን ኤክስፔሪንስ ኣይነበረን ኣብ ርእሲኡ ውን ብዙሕ ምቁፅጣር ስለ ዝነበረ እታ ሰናይ ዓዱጓና መፂናስ እንታይ ረኪብና ዝብል እዩ ነሩ መሰጅ
1: ስለዚ እቲኦም ኣዲስ ኣበባ ኣብቲ እዋነት ኣዲስ ኣበባ ዝጓዓዙ ወይ ንስደትኩም ላብ ትምህርትኹም
0: ዝኾነ ኩሉ ንዑ እቲ መሰጅ ነይሩ ከምኡ ውን ኤርትራውን ድሕርኢኻስ ዓዱጓና ካብ ደለኸዮ ርአዮን ህዝቢ ኤርትራውን ክኸውን ይኽእል ሕጂስ ከምቲ ህዝቢ ኤርትራ ካብቲ እዋንቲ ቀልጢፉ ነቲ መሰጅ ወስዶ ስለ ዝነበረ ዋላ ውን ናይ ፍቅሪ ተደሪፉ ግልብጦ ስለ ዝነበረ ናብ ሃገር ስለ ዝግልበጥ እቲ መሰጅ ቀልጢፉ ክኣቱ ይኽእል ኣብቲ ህዝቢ ቀልጢፉ ኣትዩ ብኡ ከዓ ኢንካሬጅ ገይሮም ነብ ካልእ ደርፍታት ክሰግር ጀሚረ ማለት
1: እዩ ቅድሚ ስጋር ካዓ ጅን እዚኣ ሰናይ ሙዚቃ እንተሰምዕና ከመይ ቅድም ከሰምዕና
0: ሕራይ ንፍትን

0: ፀዊ ተልንከ ገብሩ ንስኻ ካብቶም ኣብ ሰብዓታት ዝተቀልቀሉ ስነ ጥባብን ወይ ድምፀዊኻ። ስለዚ ኣብ ሰብዓታት ኣብቲ ስኻ ዘርከብካሉ እዋን ዝነበረ ናትካ ህቡብ ደርፍታት ወይ ኣብቲ እዋን ነቲ መድረክ ዝገልፅ ዝነበረ ደርፍታት በዓል መን እዩ? ገላ ካብኡ ምስሊ ክሕጂ እንታይ ክትዕልና ትኽእል? ብዛዕብ
1: በዓል ርባዓን ሰባት ብል ደርፊ ክሕልኩም ንኽእል። ርባዓን ሰባት ሰማያዊት ዝብል ደርፍታት ነይሩ። መንጎ ስገም መንጎ ትርናይ ዝብል ነይርዎ። መቸም በት ደርፊ ዝያዳ እንዳ ዘኮርኩ እሳ ክገብር እየ ብኡ ምሕላል ሕሸኒ ምስለኒ
0: ሕራይ
2: መንተዓጋባ ኣብ ርእሳ ዕምባባ ናሃልካ ርባዓን ሰባ ብናይ ዓረዛ ብዛላምበሳ ተጠውያ ርእያ ሰያምሳ ጨው ናይ ሰሊና ኣውሊዕና ዊና ሰላም ዳ ሰላም ዋይ ደካ ዓድራ ኣተባዓል ገመል ተፈካም ፀባ ናሃልካ ርባዓን ሰባ በናይ ዓረዛ ብዛላምበሳ ተጠውያ ርእያ ሰያምሳ ጨው ናይ ሰሊና ኣውሊዕና ዊና ሰላም ዳኣ ሰላም ወይ ደካ ዓድና

ኣብ ሰፊር ክኸም ኣራዊት ኣናፊቖም ደቂ ንዕምንቶም ገዛና ኽዳን ለይተይ ክትኮንኒ መልክዓ

0: ናይ ኩልና ብተኮር ሓሊ ባይሎማ ሻሽቲ ዓሚማ ትወዱ ጎራሕ ኣብ ራዳር ደርቢሎ ብሰላሕ መላ ብናይ ዓረዛ ብዛላንበሳ ናሃልከ ሳያንሳ መልክዓጋባ ኣብ ርእሳ ዕምባባ መንተኺሉ ኣርባዓንስባ
1: ሕራይ ሕጂ ኣብቲ ትሕዝቶኣ ክትመፅእ እንታይ እዩ ዝደርፍታት እዚ ልክዕ ዓበና መድረክ ካደሪፍከን እንታይ መልእኽቲ ነይሩ?
2: እዚ ዘን ውድባት ንበሎ ትብሪ ኤርትራ ካብ ዝበዝሕ በዚ መታሕቲ እዩ ዝስማዓኒ ዝፍለጥን ዝነበረ ሕጂ ኣግሂድካ ከዓ ክዝረባ ይክልልቲ ግዜ ብቆፅሊ ምስልካ ብሰበይቲ ምስልካ ብጓላ ምስልካ ኣይትዝረፍ ሕጂ እቲ ናይ መልክዕ ኣገባቶ ኮይኑ በቲ ቅርፂ ናይ ንበሎ በዚ ባንዴራ ናይ ማለት እዩ ዋላ ሕጂ እስዩት ዘሎ እቲ ባንዴራ ሕጂ ወርቂ ጠሚዒ ዘሎ እምበር እስዩት ሳይ ዝረአየኒ ነይሩ በዚ መገሻ ከይደ ነ ሓደ ግዜ ዝክርን ዝኸባብ ማለት እዩ ከምዚ መገሻ ነይሩ ኣብኡ ተተኺሉ እቲ ባንዴራ ገለመለ ምስ ርኤናያ ባሃጊ እዩ ባሃግን ስምዒት ንዝነበረ ሕጂ በዚ መሰረት ታ መልክዕ ኣጋባ ትብል ክሳ ገራ ብዝበዝሕ ሰብ ከዓ ይቕበላ ከምዝነበረ ፈልጥ
3: ኣብ ስሳታትን ሰብዓታትን ኣብ ውሽጢ ከተማታት ይኹን ገጠራት ግፍዕታት ስርዓት ሃይለ ስላሴ ናብ ዝለዕለ ጠርዙ ዝበፅሓሉ ዓድታትን ቁሸታትን ኤርትራ ብሓዊ ዝተቓፀለሉ ንኣብነት ኣብ መታሕት ከም በዓል ዑና በሰግዲራን ኦምሓጀር ዓዲ ብርሂም ካልኦት ዓድታትን ዝተደምሰሳሉ ህዝብን ኣብ መሳጊድን ኣጓዱን ዝሓረረሉን ኣብ ከተማታት ከዓ ምእሳር መንእሰያት ምርሻን ዝበዝሓሉን ዝበዝሐ ህዝቢ ናብ ስደት ዘምርሓሉን ህሞት ክኸውን እንከሎ በቲ ሓደ ድማ ኣብ ሜዳ ኤርትራ ክልተ ውድባት ማለት ተጋድሎ ሓድነት ኤርትራን ህዝባዊ ሓይልታትን በብወገነን ንናተን ዕላማ ሒዘን ሓይለን ዘደልድላሉ ዝነበራ ግዜ እዩ። ጸላኣ ድማ ነቲ ኣብ ባርካን ሳሕልን ጥራይ ተሓፂሩ ዝነበረ ሓይሊ ሰውራ ኣብ ኣፍንጩኡ ብምምጽኡ ኣብ ዝለዓለ ሻቕሎት ብምንባሩ ነቲ ግዝጋሰ ሰውራ ንምድርቋስ ዝለዓለ ምንቅስቓስ ዘካይደሉ ዝነበረ እዋን እዩ። ኣብዚ ግዜ እዚ እውን ዋላ እኳ ልዑል ምቁፅጻርን ምእሳርን የጋጥም እንተነበረ ስነ ጥበባውያን ነቲ መድረኽ ብግጥምን ዜማን ገይሮም ከምቲ ዝግባእ ገሊፆሞ ይርከቡ።
1: ጉማሓምራ ላመይ እውን ኣብዚ እዋን እዚ ዝወፀ ደርፍያ ኢልካ ነርካ ዓንትዎ እንታይ ኣ ጉማ ሓምራ ላመይ እንታይ ከብካ ገጢምከ እንታይ ትሕዝቶ እንታይ ከተመሓላልፍ ከደልካ ነርካ ብኣ
4: ጉማ ሓምራ ላመይ ኣብ ክገጥማ ከም ደርፊ ምውፃእ ኣብ 74 ኣብ መጨረሻ 74 እያ ወፅያ ከም ግጥሚ ግን 72 ወይ 73 መጀመርያ ውፅያ ኣብ ኣሰላ ሰርሕ ነረ ካዱ ዝበሃል ሕጂ ኣብኡ በረኻ ነይሮም ማለት እዩ ናይ ዋተር ሪዘርቨር ወይ ፓይፕላይን ናብ ሓደ ዓዲ ዝኣቱ ነይሩ ክሰርሕ ውዒለ ኮፍ ኢለ ኣብ በረኻ ከለኹ ሓንቲ ላም ኣብ ቅድመ ይርአ ሳዕሪ ትበልዕ እቲ ዓዲ ሃብታም እዩ ሕጂ ምስ ረኣኹዋ ናይ ወረቐት ናይ ግጥሚ ምፅአ ብዛዕባ እታ ላም ክሓስብ ጀሚረ ብዛዕባ እታ ላም ክገጥም ከለኹ ነዛ ላም እዚኣስ ከመይ ገይረ ከም ላም ኣቕሪበስ ትርጉም ከዓ ካልእ ትርጉም ከም ትህልዎ ብምባል ፈቲነ ምስ ፈተንኩ ከዓ ክስታይ ኮይኑ መፅኢለይ ፅቡቕ መፅኡ ገጢመ እያ ካብቲ ግጥምታት እንታይ ይብል ወይዛ ጉማየ ወይዛ ጉማየ መፅኣ ኢሎማ ብለይቶ ከም ቀደማ ክረምቲ ሓሊፉ ሓጋይ ምስ ኣተወ ሳዕር ተሳኢኑ ጎሎ ምስ መነወ ቆራዲድ መልእዎ ጎሎ ሓምራ ላመይ እምነ ነበርኩ ከለቂ ሓደመይ ንቕሎ ኾነ ንኺድ ንኺድ ንበረኻ ዝጠመያ ክፍቲ ወፃኻ ማሕለኻ እምባሕ እምባሕ ኮነ ምራኽ ምስ ዝራብዕ ተስታይ ገዛ ኮነ ሓሪሱ ክብልዕ እጂ ብዚ ቅርቡ ተመሓይሸ ኣለኹ ማለት እዩ ክልቲኡ ክወቃዕ ከም ዘለዎ እቲ ግጥሚ ኣብቲ ሳንሱር ኢል ከዓ ትሓስብ በቲ ሓደ ከዓኒ ነቲ ህዝብስ ክርድኦ ከም ዘሎ ብቐሊሉ ዘይኮነስ ሓሲቡ
1: ክርድኦኣብነት ቆራዲድ መልእዎ
4: ቆራዲድ መልእዎ ጉማ ሓምራ ላመይ እምነ ነበርኩ ከለቂ ሓደመይ
1: እንታይ ካ ትብል ካብዚ ሕጂ ማሽ ወይሳነእጂ
4: ቆራዲድ መልእዎ ጉማ ሓምራ ላመይ እዚኣ ሓንቲ ለካ ዞም ቆራዲድ መሊኦምና ነይሮም ማለት እዩ ሰብ ዝቐትሉ ዝሰርቁ ገዛእቲ ነይሮም እምነ ነበርኩ ከለቂ ሓደመይ ክስዋእ ኣላ እምነ ደመይ ከለቅሓ ማለት ክስፍዎ ኣላ ማለት እዩ እወን እዚኣ እቲ ፓርት ብዙሕ ኣለዎት ግጥሚ ግን
1: ሕጂ እዚኣ ጉማ ሓምራ ላመይ እስኻ ኣብ ኒው ኣብ ኢትዮጵያ ኮንካ ካደሪፍካ ኣብኡ ኮንካ ስቲ ናይ ሰውራ ስጋዕ ክንደይ ግን ፅልዋ ስለዝነበሩ ወይ ከምዚ ዓይነት

0: مين؟ أو كادر فوق قد زغددك
1: أول
0: كاسكيت.
1: أول لدى ولا كاس يعني كاب سرعنا جفاني رخاب من نفرات حيزة قدم جسي أنا خمسة نيروني إنفورميشن تاي خونا اللو خمين لا عدين تاي قبرا اللو بعل كرن تاي قبرا اللو كوماندس تاي قبرا اللو طرس راوشن دي سبقت لالو زي إنفورميشن زي كل شعب في إنفرستي كل شعب خاتواهب هم اللو ناتكا سيلس اللو نمسول كا إنفورميشن أوفيشال زي خونا أوفيشال زي كون إنفورميشن اللو حجس ኣነ ኩሉ ሰብ ፈሎ ዝገብሮ ስለ ዝኾነ እዚ ንከምዚ ንክገጥም ንዓይ ተፍሞ ናይ ገጥሚ ቁሩብ ሓገዝ ነይርዎ ክኸውን ኣብ ሃገረሰብ ብምባረይ ምኻደይ ምምፀአይ ናይ ሃገረሰብ ቋንቋ ቁርብ መፍላጠይ ሓገዝ ነይርዎ ክኸውን ብኡ ገይረ ግን ካልእ መሰጅ ክሰድድ በታ ናይ ጉማ ዝብል ደርፊ ክሰድድ ክኢሎ ማለት እዩ
0: እዚ ገና ሕጂ ኣብ ስራሕ ከለኻኸ ማለት ውፁ ሙዚቃን ካልእ ስራሕ እውን
1: ነሩካኣበይ
0: ተስምዖ ነርካ ደርፍታት እዚ
1: እዚ ናተይ ጊታር ናተይ ክራር ስለ ዝነበረኒ ምስ ብፆተይ ዝስምዕ ሕጂ ሓደ ካብቶም ከይወፅእ ከሎ እዚ ደርፍታት እዚ ዝሰምዕ ዝነበረ ኣብርሃ ስፋ እዩ መምህረ እዩ
0: መን ኣብርሃ
1: ሚኒስተር ናይ ፓብሊክ ወርክስ ማለት እዩ ምስ ዕረክቱ ኣብርሃ ስፋ እቶም መማህርተይ ከዓ ኩሎም ዝሰምዕዎ ብጣዕሚ ኢንካሬጅ ይገብሩኒ ይጎርሞም እንታይ እዩ ዝብሉኒ ትርጉም ገሊኦም ኣይፈልጥዎን እዮም ትርጉም ንነግር ገሊኦም ምእማን ንስኡ ንከመይ ጌርካ ከምስ ትገጥም ስኻብሉኒ እሞ ገጢሙ ኣለኹ ኣነ እዚ ተገጢሙ ኣሎ መቸም 99 ካብ 100 ክስታይ ገብሮ ካቶም ካልኦት ግን በርቲዑ ትግርኛ ዝመንክሩ ዶ እዩ ዝብሉ ኣሎ ግን ከይዱ ጉማ ሓምራላይን መሶበ ሴተን ንዓይ ኣብ ናይ ደርፊ ዓለም ሽም ዝሃባኒ መጀመርያ ደርፍታት ሰኒን ክብል
0: ከብቲ ንቕሎ ኾነ እንታይ ልካሃግልሃሞ
1: ክረምቲ ሓሊፉ ሓጋይ ምስ ኣተወ ሳዕር ተሳኢኑ ጎሎ ምስ መኖወ ቆራዲድ መልእዎ ጎሎ ሓምራላመይ እምነ ነበርኩ ከለቂ ሓደመይ ንቕሎ ኾነ ንኺድ ንኺድ ንበረኻ
0: ሕጂዎ እዚ ጉዳይ ይኮነ
1: ጉድ እዩ ግን ንከብቲ ንሕተወርጊምካ ይኸማል ከብትስ ንበረኻ ከዳየኖ ክረምቲ ኣብ ዝወፅ ኣብ ዝኸበሳ ሓጋይ ክኾን ከላ ከዓ ከዳ ንለይቶ ከዳ ንድያቦ ከዳ ክበልዓ ሳዕሪ ክረኽባ ማለት እዩ ንቕሎ ኾነ ንኺድ ንኺድ ንበረኻ ዝጠመያ ከፍቲ ወፃ ካብ ማሕለኻ እጂ ገድሊ ምስ ተጀመረ እዚ ካብ ማሕለኻ ይወፂኢት ገድሊ ማለት እዩ ነፃነት እዩ ዝቃለ ዘሎ ብድሕር ትርጉም ከይ ከዓታ ናይ ከብቲ ከዓኒ እምባሕ እምባሕ ኮነ ምራኽ ምዝራብዕ እዚ ንእሽተይን ዓብንሲ ክስታይ ኮይኑ ማለት እዩ እምባሕ እምባሕ
0: ማለትሲዓዲ
1: ዓደይ ኮይኑ ማለት እዩ ተስታይ ገዛ ኮነ ሓሪሱ ከብልዕ ዓቲ ዓብ ዓብ ኣብ ዓዲ ኮይኑ ከብልዕ ማለት እዩ ነቲ ሰውራ ክምግብ ድዩ ኣብ ዓዲ ኮፍ ኢሉ እቲ ንኣሽቱን ተስታይ ገዛ ኮይኑ ዝራብዕ ንበረኻ ከይዱ
0: ስለዚ ኣብ ምርኢታት ምስ ቀረብካ ዝደርፍታት እዚ እንታይ ፅልዋ ሕሩ
1: ናይ ባሓቂፍላይ
0: እዚኣ ወይ ቅድሚ ዝሰማዕና
1: ቅድሚ ዲስኮ ምውፅኡ ሲ ኣብ ክስታይ ክደርፎ ግደድ ነይረ እቲ ተኣሽሙ ከዓ መሰጅ ስለ ዝኾነ ንህዝቢ ክትደርፎ ኣለካ ዝብል ብዙሓት ካብ ብዙሓት ብፆት መፀኒ ነይሩ ሕጂ ኣብ ዝኾነ ንምድራፍ ቅድሚ ሓፍር ነይረ እዚ ዓይነት መሰጅ ሕጂ ክቀርብ ከለኹ ግን ኣብ ዝኾነ ፓርቲ ኣብ ዝኾነ ገለ እደርፎ እቲ ሰብ ብጣዕሚ ኣጅተይቲ ድኸውን ገለ ክኸውን ኣብ እኩብ ኣብ ሲነማ መንሽሙ ደሪፍ እያ ምስ በዓል በረኸት ማለት እዩ መቓልሕ ጓይላ ኣብ ኣዲስ ኣበባ ናይ ብሓቂ ማዓስያ ክትወፅእ ማዓስያ ክትብል ቲ ህዝቢ ብጣዕሚ ኣጅተይትድ ኮይኑ

ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዘልኩም ቀሪበ ኣለኹ። ክሳብ ፍጻመ መደብና ምሳ ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሊ ሰናይ ምክትታል። ንኣስታት 8 ኣዋርሕ ብ12 ዓውድታት ስፖርት ኣብ ምክያድ ፀንሐ ስፖርታዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ቀዳም 2 ግንቦት ኣብ ስታድዮም ኣስመራ ብወግዒ መጋረጃ ዓፅዩ ንኣስታት 8 ኣዋርሕ ክካየድ ፀንሐ ስፖርታዊ ግጥማት ኣብያተ ትምህርቲ ዞባ ማእከል ዝሓለፈ ቀዳም ላዕለወት ሓለፍቲ መንግስትን ግንባርን ሚኒስትራት ዕዱማት ኣጋይሽን ብኣሸሓት ዝቁፀሩ ተምሃሮ ዝተኻፈልዎ ኣብ ሜዳ ስታድዮም ኣስመራ ብክብ ዝበለ ድምቀት ተዛዚሙ ኣብቲ ዕለት ካብ ዝተሰርዐ ግጥማት ኩዕሶ እግሪ ካልኣይ ደረጃ ኣብያተ ትምህርቲ ዕድመ 16 ልዕልዮን ደቂ ኣንስትዮን ነይረን ፈለማ ፀወተን ዘካየዳ ደቂ ኣንስትዮ ቤት ትምህርቲ ሓላይ ኣንጻር ቤት ትምህርቲ ሓርነት ነይረን። እቲ ግጥም ድማ ብዓዋት ቤት ትምህርቲ ሓላይ ሓደ ባዶ ተዛዚሙ። እቲ ግጥም ንዕረፍቲ ባዶ ባዶ እኳ እንተምርሐ ድሕሪ ዕረፍቲ፣ ኣብ ዝቕፅለ ፀወታ ግን ኣብ ምብል 58 ደረ ብመንገዲ ኤልሃም ዓብደልቃድር ሸቶ ብምርካብ ቤት ትምህርቲ ሓላይ ተዓዋቲት ኮይና ናይቲ ዕለት ብልስቲ ድማ ኤልሃም ዓብደልቃድር ብምዃን ንእሽተይ ዋንጫ ተሸሊማ። ቀፂለን ፀወተን ዘካየዳ ክለባ ደቂ ተባዕትዮ ቤት ትምህርቲ ባርካ ኣንጻር ቤት ትምህርቲ ደንደን ነይረን። እቲ ግጥም ድማ ብዓወት ቤት ትምህርቲ ባርካ 2 ባሮ ተዛዚሙ። እቲ ግጥም ኣብ መበል 18 ደቂ ብተመስገን ኣስመሮም ከምኡ ድማ ኣብ መበል 60 ደቂ ብመንገዲ ሜሮን ሙልጌታ ሸቶ ብምርካብ ቤት ትምህርቲ ባርካ ዕውት ኮይና። ኣብቲ ግጥም ናታን ገብረዝጊሄር ካብ ቤት ትምህርቲ ባርካ ብሉይ ተፃዋታይ ናይቲ ግጥም ተፀዊዑ። ኣብ ውድድራት ኣትለቲክስ መባእታት 70 ሜትሮ ደቂ ኣንስትዮ ቀዳሚቲ ኣርሴ ማረዘነ ቤት ትምህርቲ ዓዲ ቆንፂ

ሰዓልሰይቲ ዮሳንቶ ወልደ ቤት ትምህርቲ ጎዳይፍ ሳልሰይቲ ሮፍታ ኤፍሬም ቤት ትምህርቲ ቤት መኻ ብደቂ ተባዕትዮ ቀዳማይ ፋኑኤል ኢሳ ቤት ትምህርቲ 4 ኣስመራ ካልኣይ እሰ ዮናታን ቤት ትምህርቲ ዓዲ ኣቤቶ ሳልሳይ ኣሚነ ሮቤል ቤት ትምህርቲ ተኽሊ ኣብ ማእከላይ ደረጃ 200 ሜትሮ ደቂ ኣንስትዮ ቀዳሜይቲ ፌቨን ኣብርሃም ቤት ትምህርቲ ደም

0: ትምህርቲ ጎዳይፍ ሳልሳይ ያፌት ቢንያም ቤት ትምህርቲ እምባ ጠቐራ ክኾኑ እንከለዉ ኣብ 100 ሜትሮ ካልኣይ ደረጃ ደቂ ኣንስትዮ ቀዳሜይቲ ዮሳን ኪዳነ ቤት ትምህርቲ ሰንበል፣ ካልይቲ ፌሮዝ ዓንዶም ቤት ትምህርቲ ኢብራሂም ሱልጣን፣ ሳልሰይቲ ኣስማይት ሰጊድ ቤት ትምህርቲ ኢሳቅቲ ወልደ መደን፣ ብደቂ ተባዕትዮ ድማ ቀዳማይ ኤቨን ኣተሽም ቤት ትምህርቲ ሓርነት፣ ካልኣይ ኤርምያስ ንጉሰ ቤት ትምህርቲ ኢሳቅቲ ወልደ መድህን፣ ሳልሳይ ኬቨን ንጉሰ ቤት ትምህርቲ ባርካ ብምዃን ተዓዊቶም። ብሓፈሻ ጉብለል ማእከላይ ደረጃ ንኡዘባ ደቡባዊ ምብራቅ ክትከውን እንከላ ጉብለል ካልኣይ ደረጃ ድማ ቤት ትምህርቲ ባርካ ዕውታት ብምዃን ዝተለወሎም ሽልማት ካቢድ ዝተፈላለዩ ሓለፍቲ ተቐቢሎም። ግጥማት ዋንጫ ናጽነት ዞባ ማእከል ብዓወት ጋንታ ደንደን ናይ ሚኒስትሪ ምክልኻል መዛዘመ ረኺቡ።
1: ብምክንያት መዓልቲ ናፅነት ኤርትራ ኣብ መንጎ ጋንታታት ዞባ ማእከል ኩዕሶ እግሪ ብናይ ደቂ ተባዕትዮን ደቂ ኣንስትዮን ክካየድ ዝቐኒየ ብዋንጫ ናፅነት ዝፍለጥ ትማል ሰንበት ኣብ ሰዓታት ናይ ምሸት መጋሮ እጅውዓፅ እዩ። ኣብቲ መዓልቲ ፈለማኒ ሜዳ ዝኣተዋ ናይ ደቂ ኣንስትዮ ጋንታታት ኢንሹራንስ ኣንጻር ደንደን እየን። እዘን ጋንታታት መጀመርታ ንተዓዛቢ ዘይምስጥ ኣብ ማእከል ሜዳ ዝተሓፅረ ፀወታ ሒዘን ብምቕራበን ንዕረፍቲ ባዶ ባዶ የን ወፅን። ድሕሪ ዕረፍቲ ኢንሹራንስ ብመልሰ መጥቃዕታ ኣቢላ ምውሃድ ኣብ መንጎ ኣርሴማ ተክለ ሃይማኖትን ፍትሓዊት ማጆርን ዝተረኣየሉ ንተዓዘብቲ ካብ ኮፍ መበሊኦም ዘበረበረ ፈተና ኣካየዳ። ደንደናውያን ኣብ ሜዳ ህላውነተን ከረጋግፃ ብመንገዲ ናይቲ ፀወታ ብልፅ ተፃዋቲ ዝተባሃለት ፍዮና ገርግሽ ኣቢላ ኣብ መበል 74 ደቂቕ ሽቶ ኣመዝገባ። ብድሕሪዚ ዝተመዝገበ ሽቶ ስለ ዘይነበረ ምዱብ ግዜ ብዓወት ደንደን ሓደ ብባዶ ተዛዚሙ። ናይ ዝሓለፈ ዓመት ዕውቲ ዋንጫ ናፅነት ዝኾነት ኢንሹራንስ ክብራ ንመጋጥምታ ደንደን ኣረኪባ ድማ ወፀት። ስታድዮም ኣስመራ ቀፂሉ ዘእንግዶ ናይ ደቂ ተባዕትዮ ዓበይቲ ጋንታታት ደንደን ኣንጻር ኣድሉስ እየን። ኣብዛ ዓመት ሙሉእ ብምሉእ ተለዊጣ ቀሪባ ዘላ ኣድሉስ ንፀወታ ተሃንዲዳ ብምጅማራ ብመንገዲና ክንፍ ኣጥቃዒ ሄርሞን እስቲፋኖስ ኣቢላ ትጥቀስ ፈተነ ኣካይዳ ጀመረት። ኣብ ማእከል ሜዳ ስልቲ ኣሰላልፋ ቀይራ ዝኣተወ ደንደን ድማ መንገዲ ሜሮን ኣለም ኣቢላን ላዕለዋይ ዓንዲ ልዳት ልዕላ ዝወፀት ፈተነ ኣካየደት። ፀወታ ረሲኑ ብምጅማሩ ተፃዋታይ ኣድሉስ ቶማስ ሂዩም ንሄርሞን እስቲፋኖስ ዝለኣኸሉ ፅቡቅቲ ኩዕሶ ዕድል ካሕሽሽ ይተርኣዩ። ደንደን ብመንገዲ ሻም ተወልደ ኣቢላ ግብረ መልሲ እተውህብ ናይ ላዕሊ ዓንዲ ልዳት ዝሃርመት ፈተነ ኣካየደት። ኣጥቃዒ ጋንታ ደንደን ሳይሞን ሃብተ ካብቲ ናይቲ ፀወታ ብሉፅ ተፃዋታይ ዝተባሃለ ኣሚር መርሃዊ ተላኢኻ ዝመፀቶ ኩዕሶ ኣብ መበል 42 ደቂቕ ብርእሱ ሃሪሙ ሽቶ ኣመዝጊቡ ንጋንቱ ንዕረፍቲ ሓደ ባዶ ክትመርሕ ኣኽኣላ። ድሕሪ ዕረፍቲ ናይ ማእከል ተፃዋታይ ኣሉስትሪያን ስዑድ ትጥቀስ ፈተነ ቅላዕ መቕፃዕቲ ፈቲኑ ፀወታ ኣበገሰ። ኣብ መበል 63 ደቂቕ ሓልቓ ጋንታ ኣሉስ ሄርሞን ሚካኤል ኣብ ልዕሊ ኣጥቃዓይ ደንደን ሳይሞን ሃብተ ብዝፈፅሞ በደል ካብ ሜዳ ብቀይሕ ካርድ ክወፅእ ተገደደ። ብድሕሪዚ ደንደን ንመንገዲ ዓወት እተብል ተቐይሩ ካብ ዝኣተወ ሴም ተኪአ ወዲ ተኪአ ካልኦት ሽቶ ኣብ መበል 86 ደቂቕ ረኸበት። ድሕሪዛ ሽቶ ኣጋር ጋንታ ኣሉስ ካብ ስራሕ ወፃኢ ኮይነን መሲለን ቀረባ። ደንደናውያን ኣይፀንሑን ዓወቶም እተራጉድ ካብ ሜሮን ኣለም ኣብ መበል 88 ደቂቕ ሽቶ ወሰኹ። ብድሕሪ ዝምድብ ግዜ ስለ ዝኣኸለ ማእከላይ ዳኛ ወዲ ቢቶ ፊስካ ነፍሒ ፀወታ ብምዕፃው ብዓወት ደንደን ሰለስተ ባዶ ተዛዘመ። ዝኸበርኩም ተዓዘብትና ጋንታታት ድሕሪ ዝተዳለወሎም ሽልማት ምውሳድን ሓፂር ዕላል ምስ ኣሰልጠንቲ ጋንታታት ጌርና ኣለና ናብኡ ከብለኩም
2: ኣራይ መጀመርያ ቴንኪም ከዓ ሓጎስ ኩላትና ምቕፃል ናይ ሎም ዓመት ቻምፒዮን ዋንጫ ናፅነት ነበረ ኣዝዩ ሓያል ተወዳዳርነት ቅድሚ ሕጂ ብቀይሕ ባዕርን ደንደን ተዓብሊሉ ነበረ ጅግን ኩለን ጋንታታት ኣዝየ ናብ ፅቡቅ ቁመና ሓያል ውድድር ሓያል ብዶይ ኣጋጢሙና ስለዚ ናይ ሎም ዓመት ዋንጫ ናፅነት ንዓና ዓመ ዝሓለፈትና ከመይ ጌርና ኣብ ከብሕና ንምውዓል ንምባል ሓያል ስራሕ ኢና ኣካይድና ዓመትያ ዋንጫ ጥራሕ ሓሊፋትና ነራ ሎም ዓመት እያ ዝሓለፈትና ክነምፃ ኣለና ስለንበልና ተፃወተይካ ዝረኣይዎ ኣዝዩ ኣድካምን ኣህላኽን ፅቡቅ ፀውቱ ብገፊ ዓወትካ ኣብ ደረጃ ዚ ክንበፅሕ ከኢልና እዚ ናይ ሎም ዓመት እዚ ናይ ሎም ዓንቲ ነበረ ፀውታ ክለብ ኣድሉስ ካብቴን ሎም ዓመት ለውጢ ገይራ ዘላ ሓያል ተወዳዳሪት ዋላ ኣብቲ ቻምፒዮን ሊግ ዞባ ማእከል ዝካየድ ዘሎ ኣሳይ ደረጃ ሒዛ ፅቡቅ ለውጢ ገይራ ኣላ ኣብዚ ናይ ዋንጫ ምብፃሕን ዓውን ሓደ ነጥቢ መቐይሮ እዩ። ስለዚ ተፃወተ ኣድሉስ በዚ ኣጋጣሚ ፅቡቅ ፀውታ እዮም ተፃዊቶም ናይ ዋንጫ ግን ሓንቲ ዕወት ስለ ዘለዋ ደንደንካ ትዕወት ክኢላ ማለት እዩ። ሓፈሻዊ ግን ሓያል ውድድር እቲ ፀወታ ካብ ረብሓና ከም ንቕይር ገይረ ማለት እዩ። ናይ ክብሪ ቻምፒዮን ዝኮናዮ ኣብ ኩሉ ዓይነት ውድድራት ዋላ ናይ ቻምፒዮን ሃገራዊ ውድድር ካይዶ ውድድር ኣሎ ዋላ ንዕውን ከመይ ገርና ኣብ ከብሕና ንውዓል ማለት እዩ። ዓሚ ኩለን ዋና ጭ ኣብ ከብሕና ናእትና ምጀካ እዚያ ዋንጫ ናፅነት ሕጂ ሓደ ኢልና ብዋ ጀሚርና ኣላ ሓንቲ ሓሊፋትና ኣላ ኣብ ቻምፒዮን ከዓ ኣብ መሪሕነት ተረኪብና ኣለና ኣብ ናይ ሃገር ዝካየድ ውድድር እውን ልክዕ ካትሪክ ንሰርሐሉ መገድ ስለ ዝኾነ ኩለን ዋናጩ ከመይ ጌርና ኣብ ረብሓና ንቕይረን ተበጊስና ኣለና እሱ እዩ እቲ ናይ ዓመ ክብርና ዓቂምና ከመይ ጌርና ክንበፅሕ ሓያል ስራሕ ንሰርሕ ኢና ማለት እዩ።
3: ናይ ፀወታ ብኩሉ ሸናኻትና ተዳልዩና መፅና ሉና ሎም ዓንቲ ምናልባት ኣብ ቅድሚ ዕረፍቲ ፅቡቅ ዓይነት ፀወታ ብክልቲ ጋንታ ነይሩ እዩ ፅቡቅ ፈተነታት እውን ንጎል ዝኸውን ዕድላት እውን ነይርና ምናልባት ኣብ ናይ ተኸላኸልትና ቁሩብ ዘይምርጋ ኣብቲ ናይ መዳታ ደቂ ደንደን እውን ጎል ክረኽቡ ክኢሎም ኣብ ድዕረፍቲ ዘካየድናዮ ፀወታ ግን ኣትሊስ ሙሉእ ሙሉእ እቲ ፀወታና ኩሉ ነገራትና ማዕራይድና ንኣተወሉ ግዜያት ምናልባት ብዳኛ ብድፈፀሞ ጉለት መልክዑ ቀይሩ ፀወታና ማለት እዩ ሓበሻዊ ካብቲ ናይ ዓሚ ዝነበረ መፅናዕቲ ዝተገብረሉ ኩሉ ኣብ

0: ኤለመንት ናይ ቶም ጋንታ ምስቲ ፕሮጀክት ወፂዎ ዘሎ ናይ ዓመት ኢና ዓይነት ተፃዋቲ ምፅና በዚ ከዓ ሓንቲ ስጥምቲ ጋንታ ሓደ ተፀንዐ ፎርሜሽን ሒዝና ኢና ተበጊስና ነተን ዓበይቲ ጋንታት ይኹን ዋላ ካልእ ጋንታት ነቲ ውፅኢት ከዓ ኣርባሒ ኮይኑ ኢና ሰሪሕና ኣሉ ዛስዋይ ከዓ እቲ ተወዳደረትና ከዓ እንዳሓየለ መፅ ኣሎ ማለት እዩ ሓጂ እዚ ፋይናል ፀወታ እዩ ፋይናል ፀወታ ብምዃኑ መሰረት እቶም ዝምድቡ ኣካላት ብጣዕሚ ጥንቁቓት ክኾኑ ይግብኦም ብዓሰርተ ፃወት እውን ማዕርክ እንደይ ብድሆ ኢና የሕሊፍና ኣብ ደንደን ስለዚ ነዚ ብልጫና እዚ ተጠቃምነት ከይንገብር ብሙላት ቁፅሪ ነርና እተንኸውን ከዓ ካልእ እዩ ነይሩ እቲ ኣፃውታ ግን እቲ ብሰንጊታ ቴክኒካል ኢሮር ዝገበሮ ክመልስዋ ብዘይምኻሎም ካብ ጌጋ ናብ ጌጋ ድሕር ምብዙሑ ግን ዋጋ ካክፍሉና ክኢሎም ፃዕሪ ናይ ጋንታና ብሰንኪ ከምዚ ዓይነት ፀወታ ክባላሸ ውን ስፌራ ኣይኮነን ብዓብዪ ህዝቢ እዩ ህዝቢ ክሕጎስ እዩ ድመፅእ ለውጢ ደልዩ እዩ ድመፅእ ህዝቢ በዚ ዝገበርዎ ኣመዳድባ በዚ ተገብረ ኣብ ሜዳ ዝገለ ኣነ ብዙሕ ቅሬታታት ኣለኒ ኣብ ድያኑ ስለዚ ክቕበሎ ስለ ዘለኒ ጥራይ ኣቕበሎ ፀወታ ማለት እዩ
1: ብምክንያት በዓል ናፅነት ብፌደሬሽን ኩዕሶ መርበብ ዞባ ማእከል ዝተወደበ ግጥማት ኩዕሶ መርበብን ኩዕሶ መርበብ ገማግም ባሕርን ይካየድ ኣሎ
2: ብፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ብምክንያት መዓልቲ ናፅነት ውድዳት ኩዕሶ መርበብ ገማግም ባሕርን ጋንታታት ካልኣይ ዲቪዥን ዝሳትፎ ዘሎ ፀወታታት ኩዕሶ መርበብ ብሰንበት ኣብ ሜዳ ማዓስክር ደንደነ ፖቾፊልያን ተካይዱ ነይሮም ኣብ ውድዳት ኩዕሶ መርበብ ገማግም ባሕሪ ጋንታታት ደቂ ኣንስትዮ ኣብ ዝተረኸባሉ ፍንቅል ንዓም ርበብ ኣውላ ንማእከል ሓደ ብተመሳሳሊ ውፅኢት ክልተ ባዶ ክስዕረአን ከለዋ ንፈለማ ግዜ ኣብ ዝውድድር ዝተሳትፈት ጋንታ ማእከል ሓደ ወላ እኳ ስዕረት እንተጋጥማ ብዘርአቶ ፀወታ ግን ካብ ተዓዘብቲ ንኣዳ ኩሑ ዘላኪኢሉ እዩ ኣብ ናይ ደቂ ተባዕትዮ ተስፋ ንማእከል ሓደ ክልተ ብባዶ ፍንቅል ምስ ኢረባ ኣብ ዝተረኸባሉ ድማ እቲ ፀወታ ብዓወት ፍንቅል ክልተ ብሓደ ተዛዚሙ ሰዕበት ፀወታ ዓንበርበብ ምስ ማእከል ክልተ ኣብ ዝተረኽባሉ ግጥም ድማ ዓንበርበብ ክልተ ባዶ ተዓዊቶም ኣብዚ ዝካየድ ዘሎ ፀወታ ኩዕሶ መርበብ ገማግም ባሕሪ ጋንታታት ቀዳማ ዲቪዥን ማእከል ብ4ተ ጋንታታት ማለት ክልተ ብደቂ ኣንስትዮ ክልተ ብደቂ ተባዕትያ ተሳተፍ ዘላ ተፃወቲ ናይ ዘንጋንታታት ድማ ካብ ግራስሮት ፈሊሞም ካብ ሳልሳይ ዲቪዥን ናብ ቀዳማይ ዲቪዥን ዝበፅሑ ክኾኑ ከለዉ ብዘንፀባርቆ ክእለት ሜላ ፀዋውታን ከዓ ዝናርን ተስፋ ዝህብን ፀወታ እዩ ነይሩ ውድዳት ኩዕሶ መርበብ ገማግም ባሕሪ ዝመፅእ ሓሙስ እውን ካብ ሰዓት 8 ቅድሚ ቅትሪ ኣትሒዙ ብክልቲ ፀወታ ቀፂሉ ክውዕል እዩ ኣብ ደቂ ኣንስትዮ ፈለማ ሰላም ምስ ፍንቅል ኣውላ ድማ ምስ ማእከል ክልተ ኣብ ደቂ ተባዕትዮ ድማ ኣውላ ምስ ተስፋ ፍንቅል ምስ ዓንበርበብ ከም ድማ ኢራብ ምስ ማእከል ክልተ ንክፃወታ መደብ ተሰሪዑ ኣለና ኣሎ እዚ ከምዚ ኢሉ እንከሎ ብሰንበት ኣብ ሰዓታት ድሕሪ ቅትሪ ውድዳት ኩዕሶ መርበብ ጋንታታት ካልኣይ ዲቪዥን ናይ ውድቅካ ምሕላፍ ፀወታ ቀፂሉ ነይሩ ዝተረኸበ ውፅኢቱ ድማ ኣብ ደቂ ኣንስትዮ ፌስቲቫል ንባሕቲ መስከረም ክልተ ባዶ ክስዕራ ከላ ኣብ ደቂ ተባዕትዮ ድማ ባሕቲ መስከረም ንሳሊና ክልተ ብሓደ ከም ድማ ደንበ ሰንበል ንሕውነት ክልተ ባዶ ዝኾነ ውፅኢት ብምዕዋት ናብ ዝቕፅል ፀወታ ኣማዕዴና ኣለዋ
1: ኣብ ከተማ ክረን ዝተፈላለዩ ንጥፈታት ስፖርት ተኻይዶም
3: ብምክንያት መበል 35 ዓመት መዓልቲ ናፅነት ኤርትራ ዝካየድ ዘሎ ስፖርታዊ ውርድራት ኩዕሶ መርበብ ዞባዓን ሰባ ብሓደ ጉንቦት ኣብ ሜዳ ግራንድ ሆቴል ከተማ ከረን ጀሚሩ እቲ ንመዓልቲ ናፅነት ንምድማቕ ንዋንጫ ናፅነት መንዓተረ ዝግበር ዘሎ ስፖርታዊ ውርድራት ኩዕሶ መርበብ 12 ክለባ ደቂ ተባዕትዮን 8 ክለባ ደቂ ኣንስትዮን ኣብ ክልተ ምድብ ተመቃቂለን 20 ክለባት ዝሳትፎ ዘለዋ ውርድር እዩ መጀመርያ ኣብ ሜዳ ዝወረዳ ጋንታታት ናቕፋን ኢራብን ናይ ደቂ ተባዕትዮን ኣዘለንላልምባ ናይ ደቂ ኣንስትዮ ድማ ኣብ ሜዳ ወሪደን ፀወተን ኣሃዱ ኢለን ፈሊ ኣብቲ ዝተኸደ ፀወታ ጋንታ ናቕፋ ናይ ደቂ ተባዕትዮ 3-2 ብዝኾነ ፀቢብ ስዕረት ኣብ ልዕሊ መጋጥምታት ዝኾነት ጋንታ ኢራብ ክትዕወትን ከላ ላልምባን ኣዘልን ኣብ ዘካየደ ፀወታ ድማ ብገፊሕ ዓወት ጋንታ ላልምባ ኣብ ልዕሊ ጋንታ ኣዘል ክልተ ባሮ ተዛዚሙ ብክልተ ጉንቦት ውርድራትን ዘካየደ ክለባት ሜካ ናቕፋ ናይ ደቂ ኣንስትዮ ነይረን ፀወታ ድማ ብዓወት ጋንታ ሜካ ክልተ ባሮ ተዛዚሙ ተመሳሳሊ ናይ ደቂ ኣንስትዮ ውርድር ጋንታ ላሳለ ኣብ ልዕሊ መጋጥምታ ጋንታ ሮራ ክልተ ባሮ ተዓዊታ ጋንታ ምምሕዳር ዞባዓን ሰባ ናይ ደቂ ተባዕትዮ ንጋንታ ሮራ ናይ ደቂ ተባዕትዮ ድማ ኣብ ግቡእ ግዜኦም ክርከቡ ብዘይምቕኣሎም ብፎርፌት ስዒራ ናብ ዝቕፅል መድረኽ ሓሊፋ ብ3 ጉንበት ቀፂሉ ኣብ ዝተኸየደ ውርድር ድማ ጋንታ ላልምባን ከረን ቤት ትምህርቲ ካልኣይ ደረጃ ናይ ደቂ ተባዕትዮን ኮይነን ጋንታ ላልምባ 3 ባሮ ተዓዊታ ጋንታ ላሳለ ናይ ደቂ ተባዕትዮ ድማ ኣብ ልዕሊ ጋንታ ሓሊበ ተመሳሳሊ ናይ 3

0: ከባዱ ዓወት ኣመዝጊባ።
1: ፌደሬሽን ቅድም ብሽክለታ ከተማ ከረን ብምክንያት መበሳሳን 5 ዓመት በዓል ናፅነት ኣብ ከተማ ከረን ዋንጫ ናፅነት መንዓተረ ትማል ሰንበት 3 ግንቦት 226 ውድድሩ ፈሊሙ ደቂ ኣንስትዮን ዝተመደበለ 29.4 ኪሎ ሜትር ምሽፋን ኣብ ሰዓት 30 ኪሎ ሜትር እንዳረገፃይን ውድድረን ፈጺመን ኣብ ናይ ፍርቂ ቅፆታ ውድድር ቀዳሚቲ ደሊና ዳዊት ካልእቲ መዋሂብ ድራር ብምዃን ክልቲኤን ካብ ጋንታ ሻልኮ ተዓዊተን ኣብ ናይ መወዳእታ ቅፆታ ውድድር ድማ ቀዳሚቲ ደሊና ዳዊት ንመወዳድርታ ብዙርያ ብምግርላፍ ቀዳሚቲ ኮይና ተዓዊታ ማውንቴን ካታጎሪ ሲ ዝተመደበሎ 29.4 ኪሎ ሜትር ንምሽፋን ኣብ ሰዓት 29.7 ኪሎ ሜትር ናረገፁ ንውድድሮም ዛዚሞም ኣብ ናይ ፍርቂ ቅፆታ ውድድር ቀዳማይ ፍኖ ዘርኣይ ካልኣይ ኣሕመድ ያሲን ክልቲኦም ካብ ጋንታ ገዛ ባንዳ ሳልሳይ እሰይ ከሰተ ካብ ጋንታ ዓተ ክሬዛን ብምዃን ንውድድሮም ዝፈፀሙ ክኾኑ ኣብ መዛዘም ውድድር ብዘይ ዝኾነ ለውጢ ሰለስትኦም ግዜ ብዘይ ምክሳር ተኸታቲሎም ተዓዊቶም ኣብ ማውንቴን ካታጎሪ ቢ ተቐዳድምቲ 84 ኪሎ ሜትር ንክሸፍን እዩ ተመዲብሎም ኣብ ሰዓት ድማ 37.4 ኪሎ ሜትር ናረገፁ ንውድድሮም ክፍፅሙ ኣብ ናይ ፍርቂ ቅፅበታ ውድድር ቀዳማይ ኣቤል ታደሰ ካብ ጋንታ ሻልኩ ካልኣይ ኖህ ኣብራ ካብ ጋንታ ገዛ ባንዳ ሳልሳይ ሓሰን ዓብዱልሓሚድ ካብ ጋንታ መጓዓዝያም ኣብ መዛዘሚ ተወዳዳሪ ኣቤል ታደሰ ካብ ጋንታ ሻልኩ ንኩሎም መወዳድርቱ ብዙርያ ድሪቡ ንበይኑ ተዓዊቱ ኣብ ማውንቴን ካታጎሪ ኤ ዝተመደበሎም 108 ኪሎ ሜትር ኮይኑ ኣብ ሰዓት ድማ 37.9 ኪሎ ሜትር እናተጓዓዝዮም ፈጺሞም ኣብ ናይ ፍርቂ ቅፅበታዊ ውድድር ቀዳማይ ሳብር ሙሳ ካብ ጋንታ መጓዓዝያ ካልኣይ ኣቤል ያቆብ ሳልሳይ ኣማነጋሽ ክልቲኦም ካብ ጋንታ ሻልኩ ኮይኖም ተዓዊቶም ኣብ መወዳእታ ውድድር ድማ ቀዳማይ ፊንሃስ ሰምረ ካልኣይ ኣማነጋሽ ክልቲኦም ካብ ጋንታ ሻልኩ ሳልሳይ ሳብር ሙሳ ካብ ጋንታ መጓዓዝያ ብምዃን ውድድሮም ፈጺሞም ኣብ ካታጎሪ ልሙዳት ማለት ዳይ ኮርሶ ዝተመደበሎም 119.7 ኪሎ ሜትር ኮይኑ ኣብ ሰዓት ድማ 37.6 ኪሎ ሜትር እናተጓዕዝዮም ንውድድሮም ፈጺሞም ኣብ ናይ ፍርቂ ቅፆታ ውድድር ዝተሰርዐት ቀዳማ ዮናታን ኤድሪስ ብውልቂ ካልኣይ ሲመር ስዩም ካብ ሬድሲ ሳርሳይ ድማ ናትናኤል ኪዳነ ካብ ጋንታ ሻልኩ ኮይኖም ክዕወቱ ኣብ መወዳእታ ድማ ቀዳማ ዮናታን ኤድሪስ ብናይ ውልቂ ካልኣይ ፍጹም ሚካኤል ሳልሳይ ድማ ዮናታን ወላይ ክልቲኦም ካብ ጋንታ ሻልኩ ብምዃን ንውድድሮም ፈጺሞም ዝተሰርዑ ዘሎ ውድድር ንዝቕፅል ሰንበት እውን ብናይ ጽርግያ ማለት ቸርኪቶ ውድዳት ቀጺሉ ክውዕል ምዃኑ ካብ ህዝባዊ ርክባት ፌደሬሽን ቅድም ብሽክለታ ከተማ ከረን ዝበጽሐነ ሓበሬታ የመልክት።
2: ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ምስ ሚኒስትር ትምህርቲ ብምትሕባር ናይ 4 መዓልታት ናይ ኣሰልጠንቲ ስልጠና ወዲቦም።
3: ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ምስ ሚኒስትር ትምህርቲ ብምሽራኽ ጀሚርዎ ዘሎ ፕሮጀክትታት ኣብ ምልላይ ተውህቦ ዘለዎም ኣትለታትን ምስሩ ኣወዳድባን ርቋሒታትን ኣብ ምትእታው መስርሕ ኣብ ማዕባብላ ኣሰልጠንቲ ኣብ ኣትለቲክስን ተበጊሱ ዘሎ መደባት ንምትግባር ኣብ ኩለን ዞባታት 24 ናይ ሌቨል 1 ደረጃ ዘለዎም መምሃራን ኣሰልጠንቲ ን4 መዓልትታት ስልጠና ምሕዳስ ኣሰልጠንቲ ሪፍሬሽመንት ኮርስ ተዋሂቦም ኣብቲ ስልጠና ዝተካተተ ኣርእስታት ዘመናዊ ኣገባብ ስልጠና ምልላይ ተውህቦ ዘለዎ ዎም ኣትለታት መባእታዊ ትምህርቲ ድሕነት ፖሊስ ኣብ ፀረ ውሃብቲ ሓይሊ መድሃኒታት ምክልኻል ኣብ ፓራ ኣትለቲክስን ዘተኮረ ስልጠና ተዋሂቦም 7 ካብዞም ስልጠና ዝወሰዱ ኣሰልጠንቲ ንዝቕፅል ለቨልቱ ደረጃ ኣብ ኤርትራ ክወሃብ ተመዲቡ ዘሎ መደብ ከም ቅድሚ ምድላዋት ክኾኖም ምዃኑ ተገሊጹ። ፕሬዚደንት ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ኣቶ ኤፍሬም ተኸስተ ኣብ መዕፀዊ ኣብ ዘስምዑ ቓል ሎሚ ዓለም ብሳይንስ ተመርኮሰ ኣገባብ ስልጠና ተሰሪቱ ዝብፅሕ ዘሎ ኣዝዩ ልዑል ብሉፅነት ተመኩሮ ብምውሳድ ሃገርና እውን ኣብ ዓውዲ ኣትለቲክስ ብፍላይ ኣሰልጠንቲ ቀጻሊ ስልጠናታትን ምዳብ ፍልጠትን ከድሊ ምዃኑን ተወሲዱ ዘሎ ተበግሶ ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ዕወት ንክኸውን ናይ ኩሉ ኣብ ስፖርት ዝነጥፍ ኣካል ብፍላይ ድማ ናይ ኣሰልጠንቲ ተራ ዕዙዝ ምዃኑ ተላብዩ።
2: ምምሕዳር ንእዞባ ጎዳይፍ ኣብቲ ምምሕዳር ንዝርከቡ ስፖርታውያን ናይ ምትባዕን ናይ ማዕዳን ምኽርን መደብ ሰሪዑ
3: ኣብቲ ብኣማሓዳሪት ናይቲ ንእዞባ ወይዘሮ ትብለጥ ዝተወልደን ኣብ ቦምበር ኮሚቴ ስፖርትን ዝተወደበ መደብ ኣብ ቀዳማይን ካልኣይን ዲቪዥን ዝወዳደሩ ደቂ ተባዕትዮን ደቂ ኣንስትዮን ተቀዳደምቲ ኣትለታትን ኣሰልጠንትን ኣብ ግራስሩት ዝምልመሉ ዘለዉ ስፖርታውያንን ዝተረኽብሉ መደብ ንዕቤት ስፖርት ናይቲ ንእዞባ ብዝምልከት ሰፊሕ ናይ ምይይጥ መደብ ተኻይዱ። ስፖርታውያን ጎንጎን ስፖርታዊ ንጥፈታቶም ኣብ ኣካዳምያዊ ትምህርቶም እውን ብሉፃት ኮይኖም ንክወፁ ኣብቲ ዝተሰርዐ መደብ ብሰፊሑ ዝተዘተየሉ እዩ። ኣብቲ ኣጋጣሚ ኣብ ቀዳማይ ዲቪዥን ዝነጥፋ ዘቀዳድምቲ ብሽክለታ ደቂ ኣንስትዮ ጥንትን ናይ መተባብዒ ገንዘባዊ ሽልማት ተበርኪትሎም። ምምሕዳር ንኡዞባ ጎዳይፍ ካብ ዞባ ሓሊፎም ሃገር ኣምስማይ ክሳብ ዝበፅሑ ስፖርታውያን ኣብ ምፍራይ ዝበቕዐት ክለባት ኩዕሶ እግሪ ብሽክለታን ኣትለቲክስን ዝዓጠቐት ምምሕዳር ንኡዞባ ያ።
2: ኣብ ከተማ ዓዲ ቀይሕ ስፖርታዊ ውድድራት ኩዕሶ እግርን ቅድድም ብሽክለታን ተኻይዱ።
3: ኣብ ከተማ ዓዲ ቀይሕ ስፖርት

0: ታዊ ውርድራት ኩዕሶ እግርን ቅድም ብሽክለታን ተኻይዱ ኣብ መንጎ ንዞባ መንፍራ ንዞባ ዓዲ ቀይሕ ጋንታ ሳን ጆርጆ ምስ ጋንታ ቋሒቶ ብ26 መያዝያ ኣብ ከተማ ዓዲ ቀይሕ ኣብ ሜዳናፅነት ግጥም ተኻይዱ። ኣብቲ ግጥም ጋንታ ቋሒቶ ካብ ማጆር ተወልደ ብዝረኸበተን 2 ሸቶታት ነታ ካብ ዮናታን ተኽሊ ሓንቲ ሸቶ ዝረኸበት ንኡዞባ መንድፈራ 2-1 ስዒራታ። ኣብቲ ግጥም 2 ሸቶ ዘመዝገበ ማጆር ተወልደ ብሉስ ተፃዋታይ ናይቲ ግጥም ተፀዊዑ። ብዘይካዚ ብ19 መያዝያ ዝጀመረን 5 ሰናብቲ ብተኸታታሊ ዝተኻየደ ውርድራት ቅድም ምሽክለታ ከተማ ዓዲ ቀይሕ ሰንበት እውን ንሳልሳይ ግዜ ይቀፂሉ። ዝተረኸበ ውፅኢት ምስ ንዕዘብ ኣብ ናእሽቱ ቀዳማይ ዮስያስ ዓጎሶም፣ ካልኣይ ኬብሮን ፀጋይ፣ ሳልሳይ ኤርምያስ በረኸት። ኣብ ማእከሎት ቀዳማይ ናኦድ ኣታክልቲ ጋንታ ዑናቡር፣ ካልኣይ ኣሮን መንግስቲ ኣብ ውልቂ፣ ሳልሳይ ምርሃዊ ኣባዲ ጋንታ ዑናቡር። ኣብ ዓበይቲ ኣብ ናይ ፍርቂ ቅፅበታ ውርድር ቀዳማይ ዮሴፍ ለገሰ ጋንታ ሓዳሙ፣ ካልኣይ ሄኖስ ኣማኑኤል ጋንታ ዑናቡር፣ ሳልሳይ ዑመር መሐመድ ጋንታ ኣሰንዓፈ። ኣብ መወዳእታ ድማ ቀዳማይ ሄኖስ ኣማኑኤል ጋንታ ዑናቡር፣ ካልኣይ ዑመር መሐመድ ጋንታ ኣሰንዓፈ፣ ሳልሳይ ዮሴፍ ለገሰ ጋንታ ሓዳሙ፣ ራብዓይ ኣዘርያስ ሓይሎም ጋንታ ዑናቡር፣ ሓምሻይ ጃምዕ እስማዒል ጋንታ ኣሰንዓፈ፣ ሻድሻይ ስሙን ሓጎስ ካብ ሓይልታት ምክልኻል ክፍ ስራዊት 49። ኣብ ደቂ ኣንስትዮ ቀዳሜይቲ ዘቢብ ተስፋ ጋብር ጋንታ ሕሽመለ፣ ካልአይቲ ኤልዳና ክብሮም ብውልቂ፣ ሳልሰይቲ ስኒት ዮሃንስ ብውልቂ ኮይኖም ውርድሮም ዛዚሞም።
1: ብምኽንያት ፌስቲቫል ተምሃሮ ዞባ ደቡብ ኣብ መንጎ ናይ ማእከላይን ካልኣይን ደረጃ ቤተ ትምህርቲ ካብ 1-3 ግንቦት ኣብ ከተማ መንደፈራ ክካየድ ፀንሐ ውድዳት ስፖርት ብውዕውዕ መንፈስ ተዛዚሙ። እዚ ንክልቲኡ ፆታታት ዘሳተፈ ውድዳት ግጥማት ኩዕሶ እግሪ፣ ኩዕሶ መርበብ፣ ኩዕሶ ሰክዒ ዘጠቓለለ ነይሩ። ብመሰረት ዝተሰርዐ ውድዳት ኣብ ናይ ካልኣይ ደረጃ ኩዕሶ እግሪ ዝተረኸበ ውፅኢት ዝስዕብ እዩ። ኣብ ናይ ደቂ ኣንስትዮ ኩዕሶ እግሪ ቀዳሚት ንኡዞባ ደቀ ምሓሪ ምሉዕት ቅን ዋንጫን፣ ካልኣይቲ ንኡዞባ ዓድኋላ ምሉዕት ቀይ፣ ሳልሰይቲ ንኡዞባ ሰንዓፈ 4 ኩዓሳሱ፣ ራብዒቲ ንኡዞባ ድባርዋ 2 ኩዓሳሱ። ኣብ ናይ ደቂ ተባዕትዮ ኩዕሶ እግሪ ቀዳሚት ንኡዞባ ዓዲ ቀይሕ ምሉዕት ቅን ዋንጫን፣ ካልኣይቲ ንኡዞባ ዓድኋላ ምሉዕት ቀይ፣ ሳልሰይቲ ንኡዞባ ጸሮና 4 ኩዓሳሱ፣ ራብዒቲ ንኡዞባ ዓረዛ 2 ኩዓሳሱ። ኣብ ናይ ማእከላይ ደረጃ ጋንታታት ኩዕሶ እግሪ ዝተረኸበ ውፅኢት ድማ ኣብ ናይ ደቂ ኣንስትዮ ኩዕሶ እግሪ ቀዳሚት ንኡዞባ ደቀ ምሓረ ምሉዕት ቅን ዋንጫን፣ ካልኣይቲ ንኡዞባ መንደፈራ ምሉዕት ቂ፣ ሳልሰይቲ ንኡዞባ ዓድኋላ 4 ኩዓሳሱ፣ ራብዒቲ ንኡዞባ ሰንዓፈ 2 ኩዓሳሱ። ኣብ ነደቂ ተባዕትዮ ኩዕሶ እግሪ ዝተረኸበ ውፅኢት ድማ ቀዳሚት ንኡዞባ ዓረዛ ሙሉእ ስፖርታዊ ዕጥቅን ዋንጫን፣ ካልኣይቲ ንኡዞባ ሰንዓፈ ስፖርታዊ ዕጥቂ፣ ሳልሰይቲ ንኡዞባ እምኒ ሓይሊ 4 ኩዓሳሱ፣ ራብዒቲ ንኡዞባ ደቀ ምሓረ 2 ኩዓሳሱ። ኣብ ኩዕሶ መርበብ ካልኣይ ደረጃ ቤተ ትምህርቲ ዝተረኸበ ውፅኢት ምስሪ ኣብ ናይ ደቂ ኣንስትዮ ጋንታታት ዝተረኸበ ውፅኢት ቀዳሚት ንኡዞባ መንደፈራ ስፖርታዊ ዕጥቅን ዋንጫን፣ ካልኣይቲ ንኡዞባ ዓድኋላ ስፖርታዊ ዕጥቂ፣ ሳልሰይቲ ንኡዞባ ጸሮና 4 ኩዓሳሱ፣ ራብዒቲ ንኡዞባ ሰገኒቲ 2 ኩዓሳሱ። ኣብ ናይ ደቂ ተባዕትዮ ቀዳሚት ንኡዞባ እምኒ ሓይሊ ስፖርታዊ ዕጥቅን ዋንጫን፣ ካልኣይቲ ንኡዞባ ድባርዋ ስፖርታዊ ዕጥቂ፣ ሳልሰይቲ ንኡዞባ ሰገኒቲ 4 ኩዓሳሱ፣ ራብዒቲ ንኡዞባ ዓድኋላ 2 ኩዓሳሱ። ኣብ ውፅኢት ኩዕሶ ሰኪዕቲ ካልኣይ ደረጃ ናይ ደቂ ኣንስትዮ ቀዳሚት ንኡዞባ ድባርዋ ስፖርታዊ ዕጥቅን ዋንጫን፣ ካልኣይቲ ንኡዞባ ዓድኋላ ስፖርታዊ ዕጥቂ፣ ሳልሰይቲ ንኡዞባ ደቀ ምሓረ 4 ኩዓሳሱ፣ ራብዒቲ ንኡዞባ ሰንዓፈ 2 ኩዓሳሱ። ኣብ ናይ ደቂ ተባዕትዮ ቀዳሚት ንኡዞባ ሰንዓፈ ስፖርታዊ ዕጥቅን ዋንጫን፣ ካልኣይቲ ንኡዞባ ሰገኒቲ ስፖርታዊ ዕጥቂ፣ ሳልሰይቲ ንኡዞባ ድባርዋ 4 ኩዓሳሱ፣ ራብዒቲ ንኡዞባ ዓድኋላ 2 ኩዓሳሱ። ዑታት ጋንታታት ዝተዳለሎን ሽልማት ካብ ዝተፈላለዩ ሓለፍቲ ትካላት መንግስትን ግንባርን። እዚ ከምዚ ኢሉ ከሎ ኣብ ንኡዞባ ማይ ዓይኒ ብምክንያት መዓልትና ፅነት ውድዳት ኩዕሶ መርበብ ተኻይዱ። እዚ ብኣህዱ ባህልን ስፖርትን ናይቲ ንኡዞባ ካብ 20 መያዝያ ጀሚሩ ንልዕሊ 3 ሰሙን ዝቕፅል ውድዳት ኣብ መንጎ 6 ጋንታታት ናይ ደቂ ተባዕትዮን ደቂ ኣንስትዮን ዝካየድ ዘሎ ኮይኑ ዛጊድ ኣቐዲሞም ካብ ዝተኻይዱ ግጥማት እዚ ስዕብ ውፅኢት ተረኺብሎ። ኣብ ናይ ደቂ ተባዕትዮ ጋንታ ሃዘሞ ንጋንታ ተኺሎ 3-1 ዝኾኑ ውፅኢት ረቲዓታ። ብተመሳሳሊ ጋንታ ዑና ጎባይ ንጋንታ ዑና ዋጦት 3-2 ተዓዊታትላ። ኣብ ናይ ደቂ ኣንስትዮ ድማ ጋንታ መረብ ንሃዘሞ 3-2 ዝኾነ ውፅኢት ረቲዓታ።
2: 6 ኤርትራውያን ተቀዳምቲ ክሳተፍዎ ዝቐነዩ ዙር ቱርኪ ትማሊ ሰንበት ብሻምናይ መድረኹ ተዛዚሙ።
0: ኣብዛ ሻምነት መድረኽ ተቀዳምቲ ኣብ ከተማ ኣንካራ 152 ኪሎ ሜትር ዝርሕቀታ ናይ ቸርኪቶ ውድድር ኣካይዶም። ኣብ መወዳእታ ነዛ መድረኽ ቤልጅማዊ ኣባል ቲም ፍላንደርስ ቶም ክራብ ንውድድር ብ2 ሰዓት 11 ደቂቕን 35 ካልኦትን ብምዛም ቀዳማይ ኮይኑ ተዓዊቱ። ኤርትራውያን ተቃደምቲ ኣብዛ መድረኽ ዝሓዝዎ ደረጃ ምስ እንዕዘብ ምስ ዕውት መድረኽ ብተመሳሳሊ ግዜ ኣባል ኣስታና ሄኖክ ሙሉ ብርሃን ሻድሻይ ኣባል ብርጎስ ምርሃው ቅዱስ መበል 25 ኣባላት ኢስታንቡል ቲም መትከል እዮ ብ46 ካሊት ድሒሩ መበል 73 ምዋኣል ግርማይ ብደቂቕን 9 ካሊትን ድሒሩ መበል 86 ዓወት ኣማን ብደቂቕን 22 ካሊትን ድሒሩ መበል 91 ናትናኤል ብርሃነ ብ3 ደቂቕን 8 ካሊትን ድሒሩ መበል 129 ተርተሒዙ ብሁሉል ግዜ ኣውስትራልያዊ ኣባል ካጃሩራል ሰባስቲያን ቤርዊክ ዕውት ዙር ትርኩ ኮይኑ ኣባል ኢኪፖ ኬርን ፌርማ ኢቫን ራሚሮ ሶሳ ብ5 ካሊት ድሒሩ ካልኣይ ኣባል ሶሉሽን ቴክ ቤልጅማዊ ካሜል ቦኑ ብ59 ካሊት ድሒሩ ሳልሳይ ተርተሒዙ ኣባል ኣስታና ሄኖክ ሙሉ ብርሃን ብደቂቕን 53 ካሊትን ድሒሩ ሻምናይ ኣባል ብርጎስ መርሃዊ ቅዱስ ብ9 ደቂቕን 5 ካሊትን ድሒሩ መበል 29 ኣባላት ኢስታንቡል ቲም ዓወት ኣማን ብ21 ደቂቕን 44 ካሊትን ድሒሩ መበል 45 መትከል እዮ ብ4 ደቂቕን 34 ካሊትን ድሒሩ መበል 65 ምዋኣል ግርማይ ብ42 ደቂቕን 50 ካሊትን ድሒሩ መበል 70 ናትናኤል ብርሃነ ብ54 ደቂቕን 58 ካሊትን ድሒሩ መበል 86 ተርተሒዞም ውርድሮም ብሰላም ዛዚሞም
2: ግጥማት ፕሪምየር ሊግ እንግሊዝ ዝሓለፈ ቀዳሚ ሰንበትን ብብርክ ዝበሉ ግጥማት ኣብ ዝቐፅለሉ ኣርሰናል ኣብ ልዕሊ ፉልሃም ማንቸስተር ዩናይትድ ድማ ኣብ ልዕሊ ሊቨርፑል ኣገዳሲ ዓወት መዝጊበን
1: ግጥማት ፕሪምየር ሊግ እንግሊዝ ካብ ዝሓለፈ ዓርቢ ክሳብ ትማል ሰንበት ብዝተፈላለዩ ፀወታታት ኣብ ዝቐፀለሉ ኣርሰናል ብምዕዋት መሪሕነታ ክትዕቅብ ዝዓበየ ፀወታ ግጥማት ክለባት ማንቸስተር ዩናይትድን ሊቨርፑል ድማ ብዓወት ዩናይትድ ተዛዚሙ ሰፊሕ ፀብጻብ ይስዕ ዝሓለፈ ዓርቢ ሊድስ ዩናይትድ ኣብ ሜዳ ንጻርታ ናብ ሻምፒዮንሺፕ ምምላሳት ዝረጋገፀት ክለብ በርለያ ስሩዕ ናይ ፕሪምየር ሊግ ፀወታ ካይዳ ዘን ክለባት ኣብ ናይ ቅድሚ ዕረፍቲ ፀወታ ዘካየዶ ግጥም ሊድስ ኣብ ሻምፒዮንሺፕ ዶ ካብ ስታች ብዝረኸብታ ሸቶ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ሊድስ ኣብ መበል 52 ደቂ ካብ ኦካፎር ብዝረኸበታ ካልኦት ሸቶ መሪሕነታ ከትዕቢ ኣብ መበል 56 ደቂ ካብ ካልቨርት ሎዊን ሳሰይ ሸቶ ብምርከባ ድማ ነታ ኣብ መበል 71 ደቂ ካብ ካውና እንኮ ሸቶ ዝረኸበት በርለይ 3-1 ብምርታዕ ዝመፅእ ዓመተ ስፖርት ኣብ ውድዳር ፕሪምየር ሊግ ንክትፅንሕ ዘለዋ ተኽሎ ብ99 ሚታዊታዊ ሒሳብ ኣብዛ ፆታ ናይ ሊድ ስታች ብሉ ሰፃታይ ተባሂሉ ተሰይሞ
3: It's Okafor with the second. Headed away by Estev. Here's Tanaka. Gets the shot away. Saved the backer. Followed in and in from Calvert-Lewin. They'll have an offside check. But Calvert-Lewin, he's 13th of the campaign. Thought about getting across here. Has found a man in here, might break for Fleming, helps it on for Humphreys, Humphreys with a shot, and in, off Pires, and he's offside, flag goes up.
1: ብቐዳም መራሒት ናይ ዝውድድር ዘላ ኣርሰናል ኣ ኣንጻር ፉልሃም እያ ተጻዊቶም ኣብዛ ፆታ ኣርሰናል ምስታት ስዕባ ዘላ ሲቲ ዘለዋ ናይ ንጥቢ ፍልሊ ንምግፋሕ ጥንቁቕ ፆታ ያካይዳ ኣብ ናይ ቅድሚ ዕረፍቲ ፆታ ኣርሰናል ኣብ ታሸዒቲ ደቕ ካብ ኣጥቃዓ ግዮኮረሽ ብዝረኸብታ ሸቶ መሪሕነት ክትሕዝን ከላ ኣብ መበል 4 ደቕ ካብ ቡካዮሳካ መበል 45 ደቕ ካብ ግዮኮረሽ ሳሲ ሸቶ ብምርካብ ድማ 3 ባዶ መሪሓ ንዕረፍቲ ወፅያ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ዝተኸስተ ፍጻመ ብዘይን ባሮ ትግጥም ብዓወት ኣርሰናል 3 ባዶ ተዛዚሞም ኣብዛ ፀወታ ናይ ኣርሰናል ግዮኮረሽ ብሉፅ ተጻዋታይ ተባሂሉ ኣርሰናል ኣንጻር ፉልሃም ኣብ ሜዳ ኤምሬትስ ካብ ዘካየቶ ዳሕሮ 33 ፀወታታት ዛጊዳ ይተሰዓረትን ብምህላዋ ፀብለልታ ዘረጋገፀት ክትከውን ኣብ 26 ግጥማት ክትዕወትን ክላብ 7 ከማዕረ ተፈላለያ በዚ ኣብ ውድዳት ፕሪምየር ሊግ ፍሉይ ታሪክ ሰሪሓኣላ ፉልሃም ኣብ ዳሕሮ 16 ፀወታታት ብዘይካታ ኣብ ወርሒ ተሓሳስ ናይ ዓመት 223 ኣብ ሜዳ ብናይ 2-1 ውፅኢት ዝሰዓረታ ግጥም ኣብ ካልእ ክትዕወተላ ፍፁም ተሸጊራ ኣላ ኣርሰናል ኣብ ብሜዳ ካብ ዘካየድተን 18 ፀወታታት ፕሪምየር ሊግ ዛጊድ 11 ሸቶታት ጥራይ እዩ ተመዝጊቧ ዘሎ ፉልሃም እውን ኣብ ዳሕሪ 7 ፀወታታት ፕሪምየር ሊግ ሸቶ ከተመዝግብ ተሸጊራኣላ ብዜካዚ ኣንጻር መራሒት ፕሪምየር ሊግ ካብ ሜዳ ብምውፃእ ኣብ ዘካየድተን 14 ግጥማት ክትዕወታ ይከኣለትን ኣብ 11 ክትስዓር ኣብ 3ኻ ማዕረ ተፈላለያ
4: Sublime.
1: ናይ ዝሓለፈ ሰሙን ዝዓበየ ፀወታ ዝተባሃለ ግጥም ማንቸስተር ዩናይትድን ሊቨርፑልን ኣብ ሜዳ ኦልትራፎርድ እዩ ነይሩ። ናይ ቅድሚ ዕረፍቲ ፀወታ ዕብላለ ዩናይትድ ጎሊሑ ዝተረኣየሉ ኮይኑ እታ ክለብ ኣብ ሻርሸቲ ደቂቕ ካብ ማቴዎስ ኩንሃ ብዝረኸበታ ሸቶ ቀዲማ መሪሕነት ክትሕዝን ክላ ኣብ መበል 14 ካብ ሸሽኮ ካልእ ሸቶ ብምርካብ ንመሪሕነታ ናብ ክልተ ባዶ ብምዕባያ ናይ ቀዳማይ እግሪ ግጥማ ዛዚማ ንዕረፍቲ ምሪሓ ድሕራ ተማሒሻ ዘቕረበት ሊቨርፑል ኣብ መበል 47 ካብ ሽቦዝላይ ነቲ ውፅኢት ዘፅበ ሸቶ ብምርካብ ናብ ፀወታ ክትምለስን ከላ ሓላዊ ልዳት ዩናይትድ ላመንስ ብዝፈፀማ ጥፍኣት ሊቨርፑል ኣብ መበል 56 ካብ ኮዲ ካክፖ ዝረኸብታ ሸቶ

0: ማዕር ኮነት ዝዓለፈ ሰሙን ምስ ዩናይትድ ክሳብ ዓመ 2031 ንኽፀን ሓድሽ ውዕል ዝኸተመ ኣከፋፋሊ ኮብዩ ማይኑ ካብ ክሊ ፍፁም ቅላዕ ወፃኢ ብልስቲ ሸቶ ብምዝጋብ ክለቡ 3-2 ንኽትዕወት መሪሕ ተዳ ተፃዊቱን ብሉስ ተፃዋታይነታት ግጥም ተሰይሞን ዩናይትድ በዛ ዓወት ዝመፅእ ዓመተ ስፖርት ኣብ ውድዳት ሻምፒዮንስ ሊግ ኤውሮጳ ንምስታፍ ቦታ ከተውሕዝ 2 ነጥብታት ጥራይ ዘድልያ ምስ ምንባሩ በዚ ኣብ ልዕሊ ሊቨርፑል ዘመዝገበቶ ኣገደስ ዓወት ድማ ምሕላፍ ኣረጋጊፃ ኣብዛ ፀወታ ንሸቶ እትኸውን ኩዕሶ ዘቐረበ ሓለቓ ዩናይትድ ብሩኖ ፈርናንደስ 20 ንሸቶ ዝኾና ኩዓሳሱ ብምቕራቡ ምስ ናይ ቅድም ተፃውቲ ኣርሰናል ማንቸስተር ሲቲን ዝነበሩ ቴሪ ሄንሪን ኬቨን ዲብራይንን ክመዓራርክ ኢሉ ኣሎ ዩናይትድ ኣንጻር ሊቨርፑል ኣብ ዘካየተ እንዳሕሮት 20 ፀወታታት ኣብ 4 ግጥማ ጥራይ ክትዕወትን ከላ ኣብ 7 ተሳዕራ ብ4 ከመዓረ ተፈላለያ እዛ ክለብ ንሊቨርፑል ኣብዚ ዓመተ ስፖርት ኣብ 2 እግሪ ግጥማት ክትዕወተላ ብምኻላ እውን ድሕሪ ዓመተ ስፖርት 2015-16 ንፈለማ ግዜ ብዘይ ስዕረት ክዛዝሞ ክኢላ ኣላ ማይክል ካሪክ ናብ ዩናይትድ ካብ ዝምፅእ ኣብ ዘካየደን 14 ፀወታታ ፕሪምየር ሊግ ኣብ 10 ክዕወትን ከሎ 32 ነጥቢ ብምህላ ልዕሊ ዝኾነት ክለብ ፕሪምየር ሊግ ኣብ ቅድሚ ንኽስራዕ ኣኺልዋ ኣሎ ዩናይትድ እዚ እንግሊዛዊ ኣብ 2 ፀወታታት ክሰዓር ከሎ ኣብ 2 ድማ ማዕረ ተፈላለዩ እዚ ውፅኢት ድማ ምስ ናይ ቅድም ዓላም ናይዛ ክለብ ዝነበረ ሩበን ኣሞሪም ኣብ ዓመተ ስፖርት ናይ 2025-26 ካብ ዘካይዶም 20 ግጥማት ኣብ 8 ተዓዊቱ ኣብ 7 መዓረ ስለ ዝተፈላለየ ኣብ 5 እውን ተረቲዑ ናይ ካሪክ ብልጫ ይዛይድ ኒውካስል ኣብ ሜዳ ንብራይቶን ዓዲማ ዘካየደቶ ፀወታ ተዓዊት እያ ኣብ ናይ ቅድሚ ዕረፍቲ ፀወታ ፈለማ ኒውካስል ኣብ መበል 12 ደቂ ካብ ዊልያምስ ኦስላብ ዝረኸብታ ሸቶ መሪሕነት ክትሕዝን ከላ ኣብ መበል 24 ደቂ ካብ በርን ብዝረኸብታ ሸቶ 2 ባዶ መሪሓን ዕረፍቲ ወፅያ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ብራይቶን ኣብ መበል 61 ደቂ ካብ ኒሽልውድ ብዝረኸበታ ሸቶ ነቲ ውፅኢት ብምፅባብ ናብ ፀወታ ኳ ተተመልሰት ኒውካስል ኣብ መበል 96 ዶ ካብ ባርንስ ንዓወታ ርጉ ዝገብረ ሸቶ ስለ ዝረኸበት እቲ ፀወታ ብዓወት ኒውካስል ስለ ዝሰውሓደ ተዛዚሞም ኣብዛ ፀወታ ናይ ኒውካስል ዊልያምስ ኦስላዩ ብልሶ ፀወታይ ተባሂሉ ኒውካስል ኣብ ሜዳ ኣንጻር ብራይተን ኣብ ዘካየተ እንዳሕሮት 18 ፀወታታት ምዛ ፀወታ ሓዊስካ ኣብ 3 ጥራይ ክትዕወትን ከላብ 7 ተሳዕራ ኣብ 8 ግጥማትካ ማዕረ ተፈላለያ ቦርማውዝ ኣብ ሜዳ ንክርስቲያን ፓላስ ዓዲማ ዘካየደቶ ፀወታ ገፊዕ ዓወታ መዝጊባም ኣብ ናይ ቅድሚ ዕረፍቲ ዘን ክለባት ኣብ ዘካየደ ፀወታ ቦርማውዝ ኣብ 10 ደቂ ካብ ለርማ ብዝረኸበታ ህያብ ሓደ ባዶ ክትመርሕን ከላ ኣብ መበል 32 ደ እውን መገዲ ፍፁም ክላዕ ካብ ጁኒር ክሩፒ ብዝረኸበታ ካልእ ሸቶ 2 ባዶ መሪሓን ዕረፍቲ ወፅያ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ቦርማውዝ ኣብ መበል 77 ደቂ ካብ ራያን ሳስተይ ሸቶ ብምውሳኻቲ ፀወታ ብዓወታ 3 ባዶ ተዛዚሞም ናይ ቦርማውዝ ኪሮፒ ብሉስ ተፃዋታይ ናይ ዝግጥም ዝተሰመየ እዩ
1: Is it off to high hand inside the box? Right footed shot!
2: There's the dial from David Brooks. Is that
1: He's been
2: spoke?
1: Trying and trying, has high hand. He finally finds the back of the net and surely seals a huge 3 points for the Cherries. A brilliant assist from Brooks off the bench. A lovely turn in a pocket of space. He laid it into the path of high hand, who rifled it into the bottom corner. Fourth Cherry's goal for the Brazilian. It puts them 3-0 up on Crystal Palace.
0: Brentford netan ab championship nkhayt mulesu tgadir zilla West Ham bim'damiya tsota kaydam ab nay qirmu'rafti tsota Brentford am bil'asatu 5 da kab tsota West Ham Mavropanos bizirghabta hiyab marihnet nay tgitim bim'hazyan ab 'rafti wotsya. Dehr 'rafti ab zqatsle gitim hayla zqarabat Brentford ኣብ መበል 54 ደ ካብ ኢጎር ቲያጎ መግዲ ፍፁም ቅላዓ መሪሕነታ ዘስፍሐት ካልእ ሸቶ ክትረክብን ከላ መበል 82 ደ እውን ካብ ዳምስጋርድ ሳሰ ሸቶ ረኺባ ነቲ ፀወታ ድማ 3 ብባዶ ብምዕዋት ዌስትሃም ኣብ ሓደጋ ሸሚማ ታወፅያ ኣብዛ ፀወታ ናይ ብሬንፎርድ ዳ ሲልቫ ይብል ሰፃታይ ተባሂሉ ኣብዛ ፀወታ መገዲ ፍፁም ቅላዕ ሸቶ ዘመዝገባ ጥቃዒ ክለብ ብሬንፎርድ ብራዚላዊ ኢጎር ቲያጎ መበል 22 ናይ ፕሪምየር ሊግ ሸቶ ናይ ዝዓምተ ስፖርት ኣመዝጊብሎ
3: sizing this one up and truly converts the penalty to double.

0: and he does it with real ease.
1: Compelling closing quarter of an hour to come, potentially. Somerville dancing his way through here. Crescencio Somerville! So unlucky. Comes out for Pablo. Socek. And wide. Comes all the way through for Joaquin Lewis Potter. Not sure that was exactly what he was intending either, but finds Damsgaard. Mikkel Damsgaard!
2: ዝመጽእ ዓመት ስፖርት ናብ ውድዳት ሻምፒዮንሺፕ ንኸይትምልስ ትቃለ ዘላ ቶተንሃም ትማል ሰንበት ናብ ሜዳ ቪላ ፓርክ ብምጋሽ ኣንጻር ኣስቶን ቪላ ዘካየድቶ ጾታ ኣገዳሲ ዓወት ኣመዝጊባ ኣብ ናይ ቅድሚ ዕረፍቲ ጾታ ቶተንሃም ኣብ መበል 12 ዶ ካብ ጋሊገር መሪሕነት ዘተሓዘታ ሸቶ ክትረክብን ከሎ ኣብ መበል 25 ዶ እውን ካብ ሪቻርድሰን ካሊእ ሸቶ ድሕሪ ምርካባ ብናይ ክልተ ባዶ መሪሕነት ንዕረፍቲ ወፅያን ድሕሪ ዕረፍቲ ኣብ ዝቐጸለ ጾታ ኣስቶን ቪላ ነታ እንኮ ሸቶ ኣብ መበል 96 ካብ ዲንኳ ተረኽበታ ግዜ ስለ ዝጠለማ ግንቲ ጾታ ብዓወ ቶተንሃም 2-1 ተዛዚሞም። ኣብዛ ጾታ ናይ ቶተንሃም ጋሊገር ይብሉ ዝተጻታይ ተባሂሎም ቶተንሃም በዛ ዘመዝገበቲ ዓወት ካብ ናይ ሓደጋ ምምላስ ዞባ ንግዜኡ ኣምሊጣኣላ። ኣጥቃዒ እዛ ክለብ ሪቻርድሰን ኣብዛ ጾታ ዝቕጽራ ሸቶ ንብዝሒ ሸቶ ኣብዚ ዓመተ ስፖርት ናብ 10 ኣደይብዎ ኣሎም።
3: Tell. Oh, what an interesting ball! And Richarlison gives it the nudge it needed! 25 minutes, Spurs completely on top, and De Zerbi's players are 2-up!
2: ዝመጽእ ዓመት ስፖርት ናብ ውድዳት ሻምፕዮንሺፕ ወሪዳ ትጻወት ወልቭስ ኣብ ሜዳ ሚሊዮኖክስ ኣንጻር ሳንደርላንድ ዘካየድቶ ጾታ ነጥቢ ተማቒላ። ኣብ ናይ ቅድሚ ዕረፍቲ ጸወታ ሳንደርላንድ ኣብ መበል 17 ደቂ ካብ ሙኬለ ብዝረኸታ ሸቶ መሪሕ ኳን ዕረፍቲ ትወፀት ድሕሪ ዕረፍቲ ኣብ ዝቕጸለ ግጥም ግን ወልቭስ ኣብ መበል 54 ደቂ ካብ ቡዌኖ ማዕረ ዝገረታ ሸቶ ብምካብ ናብ ጸወታ ተመሊሳት እቲ ግጥም ካብ ናይ ሓባር ውፅኢት 1-1 ተዛዚሙ።
4: But exactly the same end of Molineux.
5: Number 4, Santi Bueno!
4: An in-swinging corner. Driving on. Pulls it back infield to Mane. Mane into the penalty area. Striking, parried away by the goalkeeper.
6: Better.
4: Here's Xhaka striking low, just wide of the near post. Just outside the left-hand side of the box, crossing in. Armstrong! Oh, what a header, what a save. Trying to spot the movement of Armstrong. Headed back infield, Tolu! Oh, how has he missed?
7: መበል 34 ሰሙን ግጥማት ላሊጋ ስጳኛ ዝሓለፈ ቀዳሚ ሰንበትን ኣብ ዝቐጽለሉ ባርሴሎና ዘውዲ ላሊጋ ንኽደፍ 2 ነጥቢ ተሪፍዋ። ካብ ሜዳ ወፃኢ ኣንጻር ኦሳሱና ዝገጠመት ባርሴሎና ኣብ መወዳእታ 10 ደቂቕ ብዘመዝገበተን 2 ሸቶታት ኣብ ልዕሊ እታ ሸቶ ካብ ምምዝጋብ ዓጌታታ ዘምሴት ኦሳሱና 2-1 ተዓዊታ። ኣብዚ ግጥም ኣብ መበል 62 ደቂቕ ንባርድጅ ቀይሩ ዝኣተወ ማርኮስ ራሽፎርድ ፍልልያት ፈጢሩ። ኣብ መበል 81 ደቂቕ ማርኮስ ራሽፎርድ ብዝሃንደሰ ኩዕሶ ሮበርት ሌቫንዶቭስኪ ንባርሳ መሪሕ ዝገብረት ሸቶ ኣመዝጊቡ። ባርሴሎና ድሕሪ 5 ደቂቕ መሪሕነታ ኣብ መበል 86 ደቂቕ ብመንገዲ ፌራን ቶረስ መሪሕነታ ዘረጋገጸትላ ሸቶ ወሲኻ። ኦሳሱና ኣብ መበል 88 ደቂቕ ካብ ራውል ጋርሻ ናብ ጸወታ ዝተመልሰትላ ሸቶ ኣመዝጊባ። ባርሴሎና ኣብ ዝተረፉ ደቃይቕ ሸቶ ከይምዝገባ ንጸወታ ብዝግባእ ኣማሓዲራ ድሕሪ ምውፃእ ኣብ ልዕሊ ኦሳሱና 2-1 ተዓዊታ። ፖላንዳዊ ኣጥቃዓይ ባርሴሎና ሮበርት ሌቫንዶቭስኪ መበል 13 ናይ ሊግ ሸቱ ኣብ ዘመዝገበሉ ዓወት እታ ካታሎናዊት ክለብ 10 ተኸታታሊ ዓወታ ኣብቲ ሊግ ኣመዝጊባ። ጽዋእ ላሊጋ ንኽትዓትር 2 ነጥቢ ዘድልያ ዘሎ ባርሴሎና ዝመጽእ ሰሙን ኣብ ሜዳ ንሪያል ማድሪድ ዓዲማ ኣብ እተካይዶ ናይ ኤል ክላሲኮ ግጥም በታ ናይ ከተማ ማድሪድ ጋንታ ስዕረት ከም ምምዝጋብ ምስ እተወግድ ሻምፒዮን ላሊጋ ናይ ዝዓመት ምዃና ከተረጋግጽ እያ። ባርሴሎና ንዝቕጽሉ 4 ግጥማት ምስ እትዕወፀሎም ብ100 ነጥቢ ነቲ ቅድሚ ሕጂ ኣብ 2011 12 ብሪያል ማድሪድ ከምኡውን ኣብ 2012 13 ብባዕላ ዘመዝገበቶ ክብረ ወሰን ብዙሕ ነጥቢ ኣብ ሓደ ናይ ውድድር ዓመት ክትመዓር እያ። ብዘይካዚ ቀጻሊ ተኸታታሊ ዓወታት ባርሴሎና ናብ 33 ዓወታት ዘበርኽ ብምዃኑ ሓድሽ ክብረ ወሰን ኮይኑ ክምዝገበላ እዩ። ሪያል ማድሪድ ዓወት ባርሴሎና ተዓዚበያ ናብ ዘባ ካታሎኒያ ጌሻ ኣንጻር ካልእ ክለብ ናይቲ ግዝኣት ኢስጳኞል ገጺማ። ሪያል ማድሪድ ኣብዚ ግጥም ነጥቢ ምድር ባይ ነታ ብቐዳም ዝተዓወተት ባርሳ ብኮፋ ሻምፒዮን ላሊጋ ዝገብርን ዝመጽእ ሰሙን ኣብ ዝግበር ግጥም ኤል ክላሲኮ ድማ ማድሪዳውያን ክርእዎን ክገብርዎን ዘይደልዩ ንተጻወቲ ባርሳ ዓጅቦም ክእትውዎም ዘኽእል

ፍጻመ ዝኸስት ብምንባሩ ነዚ ዘይምግባር ኣብ ልዕሊ ኢስጳኞል ክዕወት ነይርዎም። ድሕሪ ረፍቲ ድማ ብራዚላዊ ቪኒስየ ጁኒየር ብዘውፀርን ክልተ ሸቶታት ሪያል ማድሪድ ኣብ ልዕሊ ኢስጳኞል ክልተ ባሮ ብምዕዋት ባርሴሎና ዋንጫ ላሊጋ ምዕታራ ተረጋግፀሉ እዋን ኣናዊሓትላ። ዝመፅእ ሰሙን ኣብ ዝካየድ ግጥም ኤል ክላሲኮ ባርሴሎና ሓንቲ ነጥቢ ምስ እትወስድ ምዕዋታ ርጉፅ ክትገብር እያ። ኣብ 97 ዓመታት ላሊጋ ዋንጫ ናይቲ ውርድር ኣብ ግጥም ኤል ክላሲኮ ተዋሒሱ ይፈልጥን እዩ። ሪያል ማድሪድ 2019-10 ኸልኣይ ግዜያ ንሓንቲ ናይ ውርድር ዓመት ብዘይ ዋንጫ ክዛዝመያ። ኣብ 2020-21 ማድሪድ ብዘይ ዋንጫ ምውዳኣ ኣይርስዕን። ኣብ ማእከላይ ሰሙን ኣብ ሰሜን ለንደን ኣንጻር ኣርሰናል ኣብ ካልኣይ እግሪ ግጥም ፍርቂ ፍጻመ ሻምፒዮንስ ሊግ ኤሮጳ ትጽመድ ኣትለቲኮ ማድሪድ ቀዳሞት 11 ተሰለፍታ ዕረፍቲ ሂባ ኣንጻር ኣርሰናል ካብ ዝገጠመት ጋንታ ኩሎም ተጻወቲ ቀይራያ ብትቐይር ተጻወቲ ንቫሌንሽያ ገጢማ። ኣትለቲኮ ማድሪድ ሕሪ ዕረፍቲ ኣብ መበ 74 ደቂ ካብ ኢከር ሉኩ፣ ኣብ መበ 82 ደቂ ድማ ካብ ኩቦ ብዘውጠረተን ክልተ ሸቶታት ኣብ ልዕሊ ቫሌንሽያ ክልተ ባሮ ተዓዊታ። ዓወት ሰኒዳ ድማ ሶሎስ ናብ ኤምሬትስ ኣንጻር ኣርሰናል ኣብ ኣዝዩ ወሳኒ ግጥም ክትጽምድ እያ። ብጫ ሳን ማሪን ቪያርያል ኣብ ሜዳ ስታድ ዴላ ሴራሚካ ንለቫንት ዓዲማ ኣብ ዘካየደቶ ግጥም ብገፊሕ 5-1 ተዓዊታ። ቪያርያል ኣብዚ ግጥም ብገፊሕ ተዓዊታ ንኽትወፅእ ክልተ ሸቶታት ካብ ማካው ታድዘም፣ ካብ ኣልቤርቶ ሞሬሎ ቡቻኗን ኒኮላስ ፔፐን ድማ ሓደ ሸቶ ድሕሪ ምምዝጋባያ ነታ ካብ ካርሎስ ኤስፒ ሓንቲ ሸቶ ዝረኸበት ለቫንት ብገፊሕ 5-1 ረቲዓታ። ካብ ሜዳ ውፃኢ ኣንጻር ኣላቨስ ዝገጠመት ኣትለቲኮ ቢልባኦ ክልተ ሸቶታት ካብ ኒኮ ዊልያምስ፣ ካብ ሮቤርቶ ናቫሮን ኣውሃን ሳንሰትን ድማ ሓደ ሸቶ ብምዝጋብ ኣብ ልዕልታ ካብ ኣንቶኒዮ ብላንኮን ቴንጋልያን ክልተ ሸቶ ዘምዝገበት ኣላቨስ 4-2 ተዓዊታ። ኣብ ካልእ ግጥማት ሴልታ ቪጎ ንኤልቼ 3-1፣ ራዮ ቫየካኖ ንጌታፈ 2-2፣ ሪያል ቤትስ ንሪያል ኦቬዶ 3-0 ረቲዓታ። በዚ መሰረት ባርሴሎና ብ88 ነጥቢ ቀዳመይት ኮይና ንግጥማት ላሊጋ እስጳኛ ትቕልሶላ። ሪያል ማድሪድ ካልኢት ኮይና ትስዕባላ። ቪያርያል ብ88 ነጥቢ ሳልሴይቲ፣ ኣትለቲኮ ማድሪድ ብ63 ነጥቢ ራብዒቲ፣ ሪያል ቤትስ ብ50 ነጥቢ ሓምሻይ ተርታሒዛላ። ሰቪያ፣ ለቫንተን፣ ሪያል ኦቬዶን ኣብ ናይ መወዳእታ ደረጃ ዝርከባ ጋንታታት እየን። መበል 35 ሰሙን ግጥማት ሴሪያ ጥልያን ዝሓለፈ ቀዳመ ሰንበትን ኣብ ዝቐጽለሉ ኢንተር ሚላን ዘውዲ ሻምፒዮን ሴሪያ ደፊኣ። ሮማን ናፖልን ነጥቢ ምድር ባያን ስዒቡ ኣንጻር ፓርማ ጸወታ ጽብያ ዝነበረ ኢንተር ሚላን ሻምፒዮን ሴሪያ ንምዃን ሓንቲ ነጥቢ ጥራያ ትድልያ ነይራ። ኣብ ተወሳኺ ደቂቕ ቅድሚ ዕረፍቲ ማርኮስ ቱራም ብዘቑፀራ ሸቶ ኢንተር ሚላን ንዕረፍቲ 1-0 መሪሓ ውፅያ። ድሕሪ ዕረፍቲ ኣርሜንያዊ ሄንሪክ ሚኪታርያን ኣብ መበል 80 ደቂቕ ንዓወት ኢንተር ሚላን ርጉፅ ዝገበረት ሸቶ ወሲኹ። እቲ ግጥም ብዓወት ኢንተር ሚላን 2-0 ተዛዚሙ። ኢንተር ሚላን ግጥማት ሴሪያ ጥልያን ንኽዛዘሙ ጌና 3 ግጥማት እናተረፍዎ ሻምፒዮን ምዃና ኣረጋጊጻ መበል 21 ናይ ሴሪያ ጽውዓ ከተልዕልያ። ከም ተጻወታይ ኢንተር ሚላን 3 ዋናጩ ስኩዴቶ ዓቲሩ ዝነበረ ክርስቲያን ቼቮ ሎሚ ዓመት ከም ኣሰልጣኒ ኔራ ዙሪ ቀዳማይ ኣብ ዓወቱ ኣመዝጊብሎም። ካብ ናይ መወዳእታ 6 ግጥማታ 19 ሸቶ ከተመዝግብ ዝኽኣለት ኢንተር ሚላን ካብ 35 ግጥማ ሴሪያ ናይ ዚ ዓመት 26 ዓወታ ድሕሪ ምምዝጋብያ ኣኽሊል ሻምፒዮን ስኩዴቶ ደፊኣ። ኢንተር ሚላን ቅድሚ 2 ዓመታት ንመወዳእታ ግዜ ነዛ ጽዋዕ ዓቲራታ ምንባራ ኣይርስዕን። ካብ ሜዳ ወፃኢ ኣንጻር ሳሱሎ ዝገጠመት ኤስ ሚላን ካብ ትፅቢት ብዙሓት ወፃኢ 2-0 ተረቲዓ ናብ ከተማ ሚላን ተመሊሳ። ሳሱሎ ኣብ 50 ደቂቕ ቢራዲ ብዘቁፀረላ ሸቶ ቀዲማ ሻምላ መሪሕነት ናይ ዝግጥም ጨቢጣ። ኣብ መበል 24 ደቂቕ እንግሊዛዊ ተኸላኸላይ ሚላን ፊካዮ ቶሞሪ ብ2 ብጫ ብቐይሕ ካር ካብ ሜዳ ተሰናቢጡ። ንጉድሎ ተጻወቲ ሚላን ከትረብሓሉ ዝነበራ ሳሱሎ ኣብ መበል 47 ደቂቕ ካብ ላውረንተን መሪሕነታ ናብ 2-0 ዘበረኸት ሸቶ ወሲኻ ነቲ ግጥም 2-0 ተዓዊታትሉ። ብሳሱሎ ተዓብሊላ ዘምስየት ኤስ ሚላን ሓንቲ ዕላማ ዝወቕዐት ፈተነ ኣካይዳ። ብሴስ ፋብሪጋስ እትዕለም ኮሞ ኣብ ሜዳ ንናይ ኣንቶኒዮ ኮንተ ናፖሊ ዓዲማ ኣብ ዘካየረቶ ግጥም ብዘ ሸቶ ባዶባሮ ተፈላለያ። ኣብዚ ኮሞ 57 ሚእታዊት ሚዛን ፀወታ ተቋፂራትሉ ዘምስየት ግጥም ሞም ዝሓለዉ 16 ፈተነ ከተካይድን ከላ፣ ብኣንጻሩ ናፖሊ ካብ ዘካየረተን 8 ፈተነታት ሓንቲ ጥራይ ዕላማ ዝሓለወት ነይራ። ኣረጊት ጎርዞ ጁቬንቱስ ኣብ ኣልያን ስታድዮም ነታ ኣብ መበል 19 ተርታ ዘላ ናብ ብሰረቢ ሞራራ ዘይተርፍ ዝመስል ቬሮና ዓዲማ ኣብ ዘካይረቶ ግጥም ማዕረ 1-1 ተፈላለያ። ሄላስ ቬሮና ኣብ መበል 34 ደቂ ካብ ቦዊ ብዝረኸበታ ሸቶ ንዕረፍቲ 1-0 መሪሓ ውፅያ። ድሕሪ ዕረፍቲ ክትመዓረ ሓያል ፃዕሪ ዘካየደት ጁቬንቱስ ኣብ መበል 22 ደቂ ሰርቢያዊ

ኣጥቃዓያ ዱሳን ቪላሆቪች ማዕረ ንክለቡ ዝገበረት ሸቶ ኣመዝጊቦም ዝተመዝገበ ተወሳኺ ሸቶ ይነበረን እቲ ግጥም ብናይ ሓባር ውፅኢት ማዕረ ሓደ ብሓደ ተዛዚሞም በዚ መሰረት ኢንተር ሚላን ብ82 ነጥቢ ጎብለል ግጥማ ሴርያ ኮይና ናፖሊ ብ70 ነጥቢ ካልአይቲ ኤስ ሚላን ብ70 ነጥቢ ሳልሰይቲ ጁቬንቱስ ብ65 ነጥቢ ራብዒቲ ኮሞ ብ61 ነጥቢ ሓሙሻይ ተርታሒዛላ ዘ ሄላዝ ቬሮናን ፒሳን ኣብ ናይ ሙራድ ሓደጋ ዝርከባ ጋንታታት ሴርያ የን ዝኸበርኩም ተዓዘብቲ ናበሎም ሰሙን ትሕዝቶና ኣብዚ ዛዚብናሉና ዝመፅእ ሰሙን ብተመሃሳሊ ፍጻመታት ስፖርት ክሳብ ንምለሰኩም ሰላም ቅነ

0: عز سلامتنا تقبلوا فانا و ار تي في اما كتال تركبوز خبركم تعزبتنا كمي تمسيوم نيلو موسوني اربعة قنبوس ساعة تشعة تمشت استدالوا هاقراون زيناتات حزلكم قريبا زلقو استيفانوس كرماي نمكتتالكم بخبر دعدمكو بغندي ارست زيناي فلم ኣብ ንኡስ ዞባ ኣቑርደት ብመንግስቲ ዝተመደባ ትራክተራት ብርትዓዊ ዋጋ ኣገልግሎት ነቕሊ ይህባ ኣለዋ ኣብ ዞባ ጋሽ ባርካ ካብ ናይ መድረኽ ድራማ ዘተኮረ ስልጠና ተዋሂቦም ቅነ ባህልን ስፖርትን ተምሃሮ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ባፅዕ ተኸፊቶም ሓይሊ ባሕሪ ኢራን ብመፃብቦ ሆርሙዝ ክትሓልፍ ኣብ ልዕሊ ዝፈተነት መርከብ ኣሜሪካ መጥቃዕታ ኣካይዶም ኣውስትራልያን ጃፓንን ኣብ መዳይ ምክልኻል ፀዓትን ብርቂ ማዕድናትን ዘተኮረ ናይ ምትሕብባር ስምምዓት ተፈራሪመን ብሪጣንያ ናብቲ ኤውሮጳዊ ሕብረት ንዩክሬን ወለድ ዘይብሉ ልቓሕ ንምሃብ ዘውፅኦ መደብ ከም እትፅምበር ኣፍሊጣ ዝርዝር ዜና ኣብ ንኡስ ዞባ ኣቑርደት ብመንግስቲ ዝተመደባ ትራክተራት ብርትዓዊ ዋጋ ኣገልግሎት ነቕዲ ይህባ ኣለዋ ሓላፊ ኣሃዱ ቁጠባዊ ልምዓት ኣቶ ከሰተ ገብረ ዮሃንስ ሎሚ ዓመት ክራማት ክሕረስ ካብ ዝተወጠነ ኣስታ 6200 ሄክታር እቲ 1500 ሄክታር ክንቀል ዝተታሕዘ መደብ ብፅቡቕ ይትግበር ከም ዘሎ ገሊፆም ኣባል ኮርፖሬሽን ዘራእትን ጥሬትን ጠርናፊ ናይታ ኣብቲ ስራሕ ተዋፊራ ዘላ ጉጅለን መንእሰይ ዓብልል ገብረ ሚካኤል ብወገኑ እቲ ዝውሃብ ዘሎ ኣገልግሎት ነቕሊ ኣካል ናይቲ እቶትን እቶታውነትን ንምኽዕባት ዝካየድ ዘሎ ውሁድ ፃዕሪ ከም ዝኾነ ገሊፆም ኪላ ልምዓት ዘራእቲ መንእሰይ ሙልጌታ ገብረ ትንሳኤ ድማ ነቕሊ ንዝሕረስ መሬት ኣለስሊሱ ማይ ብግቡእ ክሕዝ ካብ ዝዝውተር ሚላታት መኻዕበቲ ሕርሻዊ እቶት ብምዃኑ ኩሎም ሓረስቶት ብዘለዎም ንዋት ክስዕብዎ ኣዘኻኺሮም ኣብ ባሮንቱ ኣብ ናይ መድረኽ ድራማ ዘተኮረ ብደረጃ ዞባ ብዓይነቱ ናይ ፈለማ ስልጠና ካብ 24 መያዝያ ክሳብ 2 ግንቦት ተዋሂቦም ኣብቲ ንመሰረታዊ ኣገባብ ምድላው ድርሰት ምውሳ ኣቀራርባን ኣልያን ድራማ ከምኡ ውን ምስኡ ዝዛመድ ዛዕባታት ዝምልከት ስልጠና ኣባላት እዚ ምዕራብ ሲቪል ሰራሕተኛታት መንግስትን ስነ ጥበባውያንን ዝርከብዎም 68 መንእስያት ተሳቲፎም ዋና ዳይሬክተር ክፍሊ ባህልን ስፖርትን ኣቶ ኢድሪስ ሳልሕ ኣብ ዝሃቦ ሓበሬታ እቲ ዕላማ ንዝፀንሐ ሕፅረት ብቕዓት ምድላው ናይ መድረኽ ድራማ ብምቅላል ዞባውን ሃገራውን በዓላት ንምድማቕ ምዃኑ ገሊፆም እቲ ስልጠና ብዛዕባ ኣመራርፃ ተዋሳእቲ ምከና ኣጠቃቅማ ብርሃን ሕብሪ ኣልባሳትን መፅብባቕን ክፈልጥዎምን ክኽተልዎምን ዝግባእ መሰረታዊ ኣምር ንምሓዝ ሓጋዚ ከም ዝኾነ ዝጠቐሱ ኣሰልጠንትን ወኪል ሰልጠንትን ብወገኖም ዝተመደበ ግዜ ሓፂር ስለ ዝነበረ ብዙሕ ዝተርፉም ከም ዘሎ ብምጥቃስ ኣብ መጻኢ እኹል ግዜ ክወሃቦም ተላብዮም ፀሓፊ ህግደፍ ዞባ ጋሽ ባርካ ኣምባሳደር ማሕሙድ ኣልጃብራ ኣብ ዘመሓላለፉ መልእኽቲ ንኣገዳስነት ድራማ ኣብ መኸተ ምስራፅ ክብርታትን ባህልን ምትሕልላፍ ታሪክ ከምኡውን ምምፃእ ናይ ባህር ለውጢ ብምጥቃስ ዕቑር ተውህቦ መንእስያት ብግብራዊ ስራሕ ንምምዕባል ብዕቱብ ክስርሓሉ ሰልጠንቲ ድማ ንዝቐሰምዎ መባእታዊ ፍልጠት ብፃዕሪ ክዕብይዋ ተሓሳሲቦም ኣብ መወዳእታ ንሰልጠንቲ ውረቐት ምስክር ክዕደልን ከሎም ብሰልጠንቲ ዝፈረየ ስነ ጥበባዊ ትሕዝቶታት ንምርኢት ቀሪቦም ኣስታት 25 ዓመት ዕድመ ዘለዎ ማሕበር ኣርባሕቲ ንህቢ ዞባ ማእከል ቀረብ ውሕስን ብቑዕን ባህርያዊ መዓር ንምውሓስ ይነጥፍ ከም ዘሎ ሓቢሮም ወኪል ኤሪና ናዘሬት በይን ንዘዳለወቶ ጸብጻብ ያሲን ሳልሕ ከቅርቦ እዩ
1: ዞባ ማእከል ቀረብ ውሕስን ፅፉፍን ባህርያዊ መዓር ንምውሓስ ፃዕርታት የካየድ ከም ዘሎ ኣቦ ወንበር ማሕበር ኣቶ ሃብታ ኣብ ገሃድ ሓቢሩ ብቑዕ ባህርያዊ መዓር መግብን መድሃኒትን ዝተበከለ ድማ መርዚ ከም ዝኾነ ዝጠቐሰ ኣቶ ሃብታብ ሓረስቶት ብቑዕ መዓር ከፍርዩ ብሚኒስትሪ ሕርሻን ብማሕበርን ኣስተምህሮን ስልጠናን ከም ዝወሃብ ብምጥቃስ ህዝቢ ንቕሓቱ ኣበሪኹ ኣሓሊፉ ኣብ ዕዳጋታት ዝረአ ብቕዓቱ ዘይተረጋግፀ መዓር ካብ ምዕዳግ ክጥንቀቕ ተላብዩ። ማሕበር ኣብ ከተማታት ከረን መንደፈራን ኣስመራን መሸጢ ትካላት ምምኽፋት ብቑዑን ውሑስን መዓር ንምብፃሕ ይሰርሕ ከም ዘሎ ዝሓበረ ኣቶ ሃብታብ ሓረስቶት ብሚኒስትሪ ሕርሻ ንዝቐርብ መትሓዚ ብፅፈት ክጥቀምሉ ኣዘኻኺሩ። ኣካየዲ ስራሕ ማሕበር ኣቶ ገብሪ ህይወት ፋሲል ብወገኑ ሓረስቶት ኣብ ብዝሒ ዘይኮነ ኣብ ውሑስ ምህርቲ ኣተኩሮ ብምግባር ጠለብ ዓማዊል ንምርዋይ ክነጥፉ ኣዘኻኺሩ። ማሕበር ሓረስቶት ኣርባሕቲ ንህቢ ዞባ ማእከል ኣብ 201 ዝቆመ ኮይኑ ኣብዚ እዋን እዚ 206 ኣባላት ኣለውዎ።
0: ቅነብ ባህልን ስፖርትን ተምሃሮ ዞባ ሰሜናዊ ቀይሕ ባሕሪ ፍልጠት ቀላሲ ምዕባለ ባህሊ ብዝብል ቴማ ብክልተ ጉንበት ኣብ ባፅዕ ፈሊሞም ኣብቲ ኣብ ሓወልቲ ሰማእታት ጥዋለት ዝተኸየደን ጉጅለታት ባህሊ ንኡስ ዞባታት ብዘቕረቦ ስነ ጥበባዊ መሰናርኦታት ዝተሰነየን ስነ ስርዓት ኣብ ወንበር ባይቶ ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ኢብራሂም ዓሊ ሼክ ንምጅማር እቲ ቕነ እተበስር ሽግ ወሊዖም። ኣብ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ሓላፊ ኣሃዱ ባህሊ ስፖርትን ጥዕናን መምህር መሓመድ ዓብደላ ኣብ ዘስምዑ ቃል ካብ 10 ንኡስ ዞባታት ዝተዋፅኡ ልዕሊ 500 ተምሃሮ መባእታ ማእከላይን ካልኣይን ደረጃ ይሳተፉ ከም ዘለዉ ጠቒሶም ዓመታዊ ምስቅንያት በዓል ናፅነት ዝካየድ ምስ ምዃኑ ኣብ ምኾስኳስ ሃገራዊ ክብርታትን ምድማ ቅንያት ናፅነትን ኣበርክቶ ከም ዘለዎ ገሊፆም። እቲ ክሳብ 6 ግንቦት ዝቕፅል ቅነ ውድድራት ትልሂት ግጥሚ ድግማ ደርፍን መዛሙርን ድራማ ከምኡውን ትምህርታዊ ውድድራት የጠቓልል። ኣመሓዳሪ ከተማ ባፅዕ ኣቶ ሃይለ ኣስፋሃ ብወገኑ እቲ ቕነ ኣብ መንእስያት ባይታ ምልዋጥ ተመክሮን ሌላን ስለ ዝፈጥር ኣገዳስነቱ ልዑል ምዃኑ ብምግላፅ ተምሃሮ ብልዑል ወኒ ክዋስዉ ኣዘኻኺሮም። ኣካላዊ ምንቅስቓስ ብስሩዕ ምዝካየድ ኣብ ምክልኻልን ፍወሳን ሕማማት ብሓፈሻ ሕዱር ዓይነት ሕማማት ድማ ብፍላይ ልዑል ተራ ስለ ዘለዎ ብግቡእ ክዝውተር ሞያውያን ይመኽሮም። ወኪል ኤሪና ኣልማዝ ወልደ ገብርኤል ዘዳለውቶ ጸብጻብ ኣሎ ስዒቡ ክቐርብ እዮም።
2: ብመሰረት ውድብ ጥዕና ዓለም ዘይብቑዕ ኣካላዊ ምንቅስቓስ ካብ 20 ክሳብ 30 ሚታዊት ጠንቂ ምክንያታት ዓለም ለኻዊ ሞት ከም ዝኾነ ይግለጽ። በዚ እውን ኣካላዊ ምንቅስቓስ ብምዝውታር ጥራይ ካብ ብዙሕ ሕማማት ምክልኻል ከም ዝከኣል እዩ ዝንገር። ስሩዕ ኣካላዊ ምንቅስቓስ ኣብ ምክልኻልን ፍወሳን ሕዱር ሕማም ልዑል ተራ ከም ዘለዎ ኣብ ሆስፒታል ከረን ሓፈሻዊ ሓኪም ዶክተር ኣማኑኤል ገብረትንሳኤ ብሓደ ግንቦት ኣብ ከተማ ከረን ኣብ ዝሃቦ ኣስተምህሮ ገሊጹ። ኣካላዊ ምንቅስቓስ ንጭዋዳታት ዘነጥፍ ብመደብ ዝግበር ዝደጋገምን ከም ዝኾነ ዝሓበረ ዶክተር ኣማኑኤል ሕዱር ሕማማት ከም ልዑል ፀቕጢ ደም፣ ሽኮርያ፣ ወቕዒ ልቢ፣ ወቕዒ ሓንጎል፣ ልዑል መጠን ስብሕን ኮለስትሮልን ከምኡ ውን ካንሰር ጡቡን ማዓናጡን ንምክልኻል ሓጋዝ ተራ ከም ዘለዎ ኣብርሂቡ። ኣካላዊ ምንቅስቓስ መድሃኒት እዩ ዝበለ ዶክተር ኣማኑኤል ንገብሮ ምንቅስቓሳት ብሞያውያን ዝተደገፉ ምስ ዝኾኑ ዝያዳ ውፅኢታውያን ከም ዝኾኑ ብተወሳኺ ኣገንዚቡ። ኣብ መወዳእታ ቅድሚ ኣካላዊ ምንቅስቓስ ምግባርና ብካርቦሃይድሬት ሃብታም ዝኾኑ ምግብታት ምዝውጣር፣ ኣብ መንጎ ምንቅስቓስ ማይ ምስታይ፣ ድሕሪ ምንቅስቓስ ድማ ብፕሮቲን ሃብታም ዝኾነ ምግቢ ምምጋብ ኣገዳሲ ከም ዝኾነ ምኺሩ። ስሩዕ ኣካላዊ ምንቅስቓስ ወላ ድኣ ወፃኢታት ዘይሓትት መድሃኒት ይኹን እምበር ኣብ ኣገባብን ዓቐንን ንገብሮም ምንቅስቓሳት ንወስዶም ማእዛዊ ምግቢ ምፍላጥ ወሳኒ ምዃኑ ምግንዛብ የድሊ። ምስ ሰኣላይ ቴኬኤስፍ ኣልማዝ ወልደ ገብርኤለ ካብ ኣገልግሎት ዜና ዞብዓን ሰባ ከተማ

0: ኣማከረን።
1: ንምስግነኪ ኣልማዝ ወልደ ገብርኤል። ኣብ ንኡስ ዞባ ሃብሮ እትርከብ ማእከል ጥዕና ዓሪታይ ኣብ ክትትል ሕርስን ጥንስን ብሓፈሻ ሕርሲ ኣብ ትካላት ጥዕና ድማ ብፍላይ ዝምስገን ኣገልግሎት ትህብ ከም ዘላ ተሓቢሮም። ሓላፍታ ማእከል ጥዕና ተሓጋጋዚ ነርስ መሓመድ መሓመድ ዓሊ ኣብ 225 ኣብታ ማእከል ናይ ዝሓረሰ ኣዴታት ቁፅሪ ካብቲ ቅድሚኡ ዝነበረ ዓመት ብ5 ሚታዊት ክብ ከም ዝበለ ብምጥቃስ ኣብ ቀዳማይ ርብዒ ናይ 226 እውን 123 ኣዴታት ብሓገዝ ሞያውያን ከም ዝሓረሳ ገሊፆም። እዚ ፍረ ናይቲ ብቐፃሊ ዝካየድ ጓስጓሳት ምዃኑ ጠቒሱ ድማ ብዝለዓለ ከም ዝድፋእ ኣሎ ኣነፂሮም። ማእከል ጥዕና ዓሪታይ ንነበርቲ ግልምዐ ማይ መሌሕ ኢንሓሪሽ ኣፍኣድር መልመለትን ዓሪታይን ኣገልግሎት ዝህብ ዝኸበርኩም ተኸታተልትና ዝስዕብ ዜና ሃገራት ወፃኢ ንምክትታልኩም ደጊምና ብኸብሪ ንዕድም። ዜና ወፃኢ። ሓይሊ ባሕሪ ኢራን ንዝተዋሃባ መጠንቀቕታ ዕሽሽ ብምባል ብመፃብቦ ሆርሙዝ ክትሓልፍ ኣብ ልዕሊ ዝፈተነት መርከብ ኩናት ኣሜሪካ ናይ ሚሳይል መጥቃዕቲ ኣካይዶም። እታ ኣብ ከባቢታት ደሴት ጃስክ እትንቀሳቐስ ዝነበረት መርከብ ኣሜሪካ ብ2 ሚሳይላት ኢራን ተዋቂዓ ከም እትምለስ ከም እተገደደት ንምንጭታት ብምጥቃስ ማዕክና ዜና ኢራን ኣቃሊሐን። ይኹን እምበር ማእከላይ እዚ ኣሜሪካ ነቲ ብማዕክና ዜና ኢራን ዝተዋህበ መግለፂ ብምንጻግ ብመጥቃዕቲ ኢራን ዝተሃርመት መርከብ ከምዝየላ ሓቢሩሎም። እዚ ምዕባለታት እዚ ዝኽሰት ዘሎ ኣሜሪካ ንሰብኣዊ ምኽንያት ክትብል ነተን ኣብ መፃበቢ ሆርሙዝ ተዓጊተን ዘለዋ ንግዳውያን መራኽብ ንኽሓልፋ ከም እትተሓባበር ፕሬዚደንት ዶናልድ ትራምፕ ድሕር ምግላጽ እዮም። ኣብቲ ስርሒት ልዕሊ 15,000 ወተሃደራት ልዕሊ 100 ነፈርቲ ኩናትን ካልእ ኣፅዋርን ከም እተሳተፈዩ ማእከላይ እዚ ኣሜሪካ ሓቢሮም። ሰራዊት ኢራን ብወገኑ ናብ መፃብቦ ሆርሙዝ ከኣቶ ኣብ ልዕሊ ዝፍትን ሰራዊት ኣሜሪካ መጥቃዕቲ ከም ዘካየድ ዩ ኣጠንቂቑ ዘሎም። ኢራን ኣብ ልዕሊኣ ድሕሪ ዝተኸየደ መጥቃዕቲ ኣሜሪካን እስራኤልን ኣብ መፃብቦ ሆርሙዝ ጥቡቕ ፀጥታዊ ቅፅር ከም ዝጀመረት ዝፍለጥ ኮይኑ ብሰንኩ ልዕሊ 2,000 መራኽብ ተዓጊተን ከም ዘለዋ እዩ ዝጥቀስ። መፃብቢ ሆርሙዝ ኣብ ልዕሊኣ መጥቃዕቲ ንዘካይዳ ሃገራትን ተሓባበርተንን ጥራይ ከም እተዓፅወ እትገለጽ ኢራን ንምሕደራት ንግዳዊ ማያዊ መስመር ዝምልከት ሓድሽ ኣገባብ ምሕደራ ክህልያ ትጠልብ ዘላ። እዚ ከምዚ ኢሉ እንከሎ ፕሬዚደንት ዶናልድ ትራምፕ ብኢራን ዝቐረበ 14 ነጥብታት ዝሓዘ እማመ ሰላም ነፂግዎ ኣሎ። ኣውስትራልያን ጃፓንን ኣብ መዳይ ምክልኻል ፀዓትን ብርቂ ማዕድናትን ዘተኮረ ናይ ምትሕብባር ስምምዕ ተፈራሪመን። እስምምዕ ዝተኸተመ ናብ ኣውስትራልያ ምብፃሕ ዝፈፀመት ቀዳመይቲ ሚኒስትር ጃፓን ሳናይ ታካይቺ ሎሚ 4 ግንቦት ኣብ ከተማ ካምቤራ ምስ ቀዳማይ ሚኒስትር ኣንቶኒ ኣልባነዝ ኣብ ዘካየደቶ ርክብ እዮም። ክልቲኦም ሃገራት ሰንከለት ኣብ ቀረብ ፀዓት ብርቂ ማዕድናትን መግብን ንምውሓስ ብሓባር ክሰርሓ ተሰማሚዐን። ከም ኣካል ናይቲ ስምምዕ ኣውስትራልያ ንፕሮጀክት ብርቂ ማዕድናት ዝውዕል 1.3 ቢልዮን ዶላር ደገፍ ክትገብር እያ። ቀዳማይ ሚኒስትር ኣውስትራልያ ኣንቶኒ ኣልባነዝ ኣብ ዝሃቦ መግለፂ ኣብ ዝተሓላለኸ ስትራቴጂካዊ ሃዋህው ተኸሲቱ ዘሎ እዋን ኣብ መንጎ ኣውስትራልያን ጃፓንን ዝካየድ ምትሕብባር ዞባዊ ሰላምን ርግኣትን ንምርግጋፅ ወሳኒ ከም ዝኾነ ሓቢሩሎም። ኣውስትራልያን ጃፓንን ኣብ ዝሓለፈ ወርሒ መያዝያ 7 ቢልዮን ዶላር ዝግመት ታሪካዊ ዝተባሂሉ ዝተገልፀ ወተሃደራዊ ውዕል ከም ዝኸተማ ዝዝከር እዮም። እቲ ውዕል ኣውስትራልያ 11 ዘመናውያን መራኽብ ካብ ጃፓን ክትሽምት ዘኽእላ እዮም። ቀዳመይቲ ሚኒስትር ጃፓን ሳናይ ታካይቺ ኣብ ዝሓለፈ መዓልትታት ኣብ ቪየትናም ተመሳሳሊ ምብፃሕ ብምፍጻም ምስ ቀዳማይ ሚኒስትር ቪየትናም ለሚንግ ሆንግ ኣብ ዘካየደቶ ርክብ ኣብ መራይ ፀዓትን ብርቂ ማዕድናት ዝካየድ ምትሕብባር ንምድንፋዕ ከም ዝተሰማምዑ ዝዝከር እዮም። እዚ ከምዚ ኢሉ እንከሎ ጃፓንን ኢንዶኔዥያን ሎሚ 4 ግንቦት ኣብ መዳይ ምክልኻል ናይ ምትሕብባር ስምምዕ ከቲመን። እቲ ብሚኒስትራት ምክልኻል ክልቲአን ሃገራት ኣብ ከተማ ጃካርታ ዝተፈፀመ ስምምዕ ኣብ ምትሕብባር ኢንዱስትሪ ምክልኻል ምስግጋር ቴክኖሎጂን ፀጥታ ባሕርን ዘተኮረ እዩ። መንግስቲ ብሪጣንያ ናብቲ ኤውሮጳዊ ሕብረት ንዩክሬን ወለ ዘይብሉ 106 ቢልዮን ዶላር ልቓሕ ንምሃብ ዘውፅኦ መደብ ንምፅምባር ዝርርብ ከም ዘበግስ ኣፍሊጦም። ቀዳማይ ሚኒስትር ኬር ስታርመር ሎሚ 4 ግንቦት ኣብ ከተማ የርቫን ኣርሜ

ኣብ ዝተኸየደ ዋዕላ ፖለቲካዊ ማሕበረሰብ ኤውሮጳ ነቲ መደብ ብወግዒ ከም ዝገልጽ ተሓቢሩሎም። እቲ ስጉምቲ እዚ ብሪጣንያ ምስ ኤውሮጳዊ ሕብረት ሓድሽ ምዕራፍ ዝምድና ንምጅማርን ኣብ መዳይ ምክልኻልን ጸጥታን ዝካየድ ምትሕብባር ንምስፋሕን እተካይዶ ዘላ ጻዕሪ ዘርኢ እዮም። ቀዳማይ ሚኒስተር ኬር ስታርመር እቲ መደብ ኪኖ ምድልዳል ዓቕሚ ምክልኻል ዩክሬን ኩባንያታት መፍረ ኣጽዋር ሃገሩ ናይ ዕድጊ ውዕላት ክረኽባ ዕድል ዝፈጥር ከም ዝኾነ ሓቢሮም። ኤውሮጳዊ ሕብረት ኣብ 2026 2027 ንዩክሬን ወለድ ዘይብሉ 106 ቢልዮን ዶላር ልቓሕ ንምሃብ ንዝወፅአ ማመ ኣብ ዝሓለፈ ወርሒ መያዝያ ከም ዘጽድቖ ዝዝከር እዮም። መሰረት ኮሚሽን ኤውሮጳዊ ሕብረት ዘውፅኦ መግለጺ 60 ቢልዮን ካብቲ ልቓሕ ጠለባት ምክልኻል ዩክሬን ንምምላእ፣ ዝተረፈ 30 ቢልዮን ድማ ንሓፈሻዊ ባጀት መንግስቲ ሃገር ንምድጋፍ ከም ዝውዕል ተፈሊጡሎም። ኤውሮጳዊ ሕብረት ኩናት ዩክሬን ብዘተ ንምዕራፍ ኣብ ክንዲ ዝፅዕር ነቲ ኩናት ዘጓሃህር ወተሃድራውን ፕሮፓጋንዳውን ደገፍ ይገብር ከም ዘሎ እዩ ዝሕበር ዘሎም። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ባልቲክ ዘካይዶ ወተሃደራዊ ንጥፈታት ከም ዝሕየሎ መንግስቲ ሩስያ ከሲሶም። ኣብ ደባት ሩስያ እናዓበየ ዝመጽእ ዘሎ ወተሃደራዊ ህላወ ናይቲ ኪዳን ንዞባዊ ሰላምን ምርግጋእን ኣብ ሓደጋ ዘእቱ ከም ዝኾነ ፍሉይ ልኡኽ ሚኒስትሪ ጉዳያት ወፃኢ ሩስያ ኣጠንቂቕሎም። እቲ ተኽታኺ ምንቅስቓሳት ሃገሩ ልዕላውነታ ንምውሓስ ንእተካይዶ ንጥፈታት ክብ ከተብሎ ከም ዝደፋፍኣ እቲ ፍሉይ ልኡኽ ብተወሳኺ ኣነጺሮም። ኔቶ ምስ ሩስያ ንዝደውባ ኣባላቱ ንምዕጣቕ ዝገብሮ ዘሎ ንጥፈታት ኣካል እቲ ኣብ ልዕሊ ሩስያ ጸጥ ንምፍጣር ዝገብሮ ዘሎ ወተሃደራዊ ምንቅስቓሳት ምዃኑ እዩ ዝጥቀስ። ውድብ ኣፍረይትን ለኣኽትን ነዳዲ ማለት ኦፔክን ሩስያ እትርከበን መሻርክተንን ወስኽ ፍርያት ክገብራ ተሰማሚዐን። እተን ሃገራት ትማለት 3 ግንቦት ኣብ ዘካየድኦ ናይ ማንዛ ርክብ ካብ ዝመፅእ ወርሒ ሰነ ዕለታዊ 188,000 በርሚል ወሳኺ ከም ዝገብራ ኣፍሊጠን። እቲ ስጉምቲ ሕቡራት ኢማራት ዓረብ ካብቲ ውድብ ድሕሪ ምስሓባ ክስዕብ ንዝኽእል ናይ ፍርያት ምምዝባል ንምግታእ ከምኡ ውን ኣብ ዞባ ማእከላይ ምብራቕ ተፈጢሩ ብዘሎ ወተሃደራውን ፀጥታውን ኩነታት ተኸሲቱ ዘሎ ሕፅረት ነዳዲ ንምቅላል ምዃኑ ተገሊጾም። ሕብራት ኢማራት ዓረብ ኣብ ኦፔክ ንዝጸንሓ ኣስታት 6 ዓመታት ዝቐጸለ ኣባልነት ካብ ሓደ ግንቦት ከም ዘቋረጸቶ ዝዝከር እዩ። እስራኤል ወተሃደራዊ ጽላት ንምድንፋዕ ኣስታት 120 ቢልዮን ዶላር ተወሳኺ ወፍሪ ከም እትገብር ገሊጻ። እዚ ኣብ ዝመጽእ 10 ዓመታት ከም ዝትግበር ዝገለጸቶ መደብ ኤፍ-35 ከምኡውን ኤፍ-15 ዝዓይነተን ተወሰኽቲ ነፈርቲ ኩናት ካብ ኣሜሪካ ንምሽማት ዘጠቓልል ምዃኑ ቀዳማይ ሚኒስተር ቤንያሚን ናታንያሁ ብ3 ግንቦት ኣፍሊጦም። በቲ ውጥን መሰረት እስራኤል ንቝፅሪ እትውንነን ኤፍ-35 ብዕፅፊ ንምዕባይ ናብ 100 ክብ ከተብሎ እያ። ብዘይካዚ እቲ ወተሃደራዊ ወፍሪ ብብዝሒ ተተኮስቲ ንምፍራይ ዝኽእል ምዃኑ ቀዳማይ ሚኒስተር ናታንያሁ ኣረዲኡሎም። ምስ ኢራን ምንቅስቓስ ሕዝቡላህ ኣብ ወተሃደራዊ ረፅሚ ኣትያ ዘላ እስራኤል ንወተሃደራዊ ባጀታ ዓመታዊ ትውስኸሉ ከም ዘላ ጸብጻባት የረድኦም። መንግስቲ እስራኤል ንዓመተ 2026 ካብ ዝሰልዖ ሃገራዊ ባጀት እቲ ኣስታት 17 ሚታዊት ንጽላት ምክልኻል ከም ዘቕንዖ እዩ ዝግለጽ ዘሎም። ኣብ ሰፊሕ ክፋል ኬንያ ዝወቅዐ ዝናብ ዘስዓቦ ዕልቕልቕን ምህማም መሬትን ሰባውን ንዋታውን ክሳራታት ኣውሪዶም። በቲ ተፈጥራዊ ሓደጋ ዛጊት 20 ሰባት ከም ዝመቱ ዝሓብሩ ሰመዚ ስርሒት ምድሓን ህይወት ኬንያ ዳህዮም ዝጠፍአ ብምህላዎም ቅፅር ምዉታት ክውስኽ ከም ዝኽእል ኣሚቶም። ብዘይካዚ በዚ ናይ 3 ግንቦት ሓደጋ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት ስለ ዝወረደ ኣሽሓት ሰባት ከም እተመዛበሉ ተገሊጾም። ርእሰ ከተማ ናይሮቢ እትርከቦ ከባቢታት ኬንያ ሕልፊ ካልእ ከባቢታት ተሃሲኩ ከም ዘሎ ተፈሊጡሎም። ኣብ ኬንያ ኣብ ዝሓለፈ ወርሒ መጋቢት ብዝተኸስተ ተመሳሳሊ ሓደጋ እውን ልዕሊ 4 ሰባት ከም ዝሞቱ ዝዝከር እዮም። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም። ኣብ ንኡስ ዞባ ኣቆደት ብመንግስቲ ዝተመደባ ትራክተራት ብርትዓዊ ዋጋ ኣገልግሎት ነቕሊ ይህባ ኣለዋ። ኣብ ዞባ ጋሽ ባርካ ኣብ ናይ መድረኽ ድራማ ዘተኮረ ስልጠና ተዋሂቦም።
ቅነ ባህልን ስፖርትን ተምሃሮ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ባፅዕ ተኸፊቶም ሓይሊ ባሕሪ ኢራን ብመፃብቦ ሃርሙዝ ክተሓልፍ ኣብ ልዕሊ ዝፈተነት መርከብ ኣሜሪካ መጥቃዕታ ኣካይዶም ኣውስትራልያን ጃፓንን ኣብ መዳይ ምክልኻል ፀዓትን ብርቂ ማዕድና

ናይ ምትሕብባር ስምምዕ ተፈራሪማን ብሪጣንያ ናብቲ ኤውሮጳዊ ሕብረት ንዩክሬን ወለድ ዘይብሉ ልቓሕ ንምሃብ ዘውፅኦ መደብ ከም እትፅምበር ኣፍሊጣ ዜና ተዛዚሙሎ ሰናይ ምሸት።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ኣልሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣተኪራ እተዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ኣብ ዓምዲ ጥዕና ንደረጃ ዕቤት ህፃናት ዝደስስ ትሕዝቶ ንረክብ ሓንቲ ነፍሰ ጾር ከምቲ ጥዑይ ዕሸል ንኽትገላገል እትገብሮ ስሩዕ ሕክምናዊ ምርመራ እቲ ዝተወልደ ህፃን ጥዑይ ኮይኑ ክዓቢ እውን ግቡእ ክንክንን ምክትታልን ክትገብረሉ ይግባእ። ህፃን ጥዕንኡ ተሓልዩ ክዓቢ ግቡእ ኣመጋግባን ሓለዋ ፅሬትን ጥዑይ ኣከባቢ ስሩዕ ክታበትን ሕክምናዊ ምርመራን ብዓብኡ ድማ ግቡእ ዝኾነ ሓልዮትን ፍቕርን ውላዲ ክረክብ ኣለዎ። ጥዕንኡ ዝተሓለወ ህፃን በብዓመቱ ስሩዕ ዝኾነ ደረጃ ዕቤትን ምዕባልን እዩ ዘርኢ። እቶም ዘርእዮም ደረጃታት ዕቤት ኣካላዊ ማለት ፊዚካል፣ ተገንዘባዊ ኮግኒቲቭ፣ ስምዒታዊ ኢሞሽናል፣ ከምኡውን ማሕበራዊ ወይ ድማ ሶሻል ምዕራፋት ዘጠቓልሉ እዮም። ኣብ ዓምዲ ባህልን ስነ ጥበብን ምስላ ንዘረባ ተብስላ ዝብል ዛዕባ ንረክብ። ምስላ ንዘረባ ተብስላ መሲለ ዝነግሮ ንኽመስሎ ምስላ ሓኸለ ዘረባ ዝብሉ ምስላታት ንተራ ምስላ ኣብ ዘረባናን መዓልታዊ ምባሃልናን ሓይሊ ዝህቡን ንትርጉም ዘረባና ዝድርዑን ዘቐርፅውን ምዃኖም ይገልጹሉና። ኣብ ቋንቋ ትግርኛ ንኣብነት ክሳብ 10 ዝበፅሕ መፅሓፍቲ ምስላታት ከም ዘሎ ይግመት። ገሊኡ ብቅደም ተኸተል ሀለሐ ክስራዕ እንከሎ፣ ገሊኡ ከዓ ኣብኡ እንከሎ ዝተኣኻኸበ እዩ። ካብዚ ውፅእ ዝበለን ኣብቲ ዓውዲ ዳርጋ ናይ ፈለማ ፈተነን እቲ ንምስላታት ኣብ ዛዕባ ዝምድብ ኣገባብ እዩ። እዚ ፈተነ እዚ ኣብታ ኣብ 2012 ምሩፅ ምስላታት ኤርትራ ብዝብል ኣርእስቲ ኣሕተምቲ ሕድሪ ዘሕተምዋ መፅሓፍ ዝተረኣየ ነበረ። ኣብዚ ዓመት እዚ ድማ ነቲ ንኡስ ፈተነ ብምስፋሕ ኣብ ዝተፈላለዩ ዛዕባታት ዘተኩር 2500 ምስላታት ካብ ኩለን ቋንቋታትናን ካብ ግእዝን ሃውሳን እውን ብምምራፅ ዳግማይ ተሓቲሙሎ። እዚ ብኣሕፈሮም ተወልደ ዝተዳለወ ካልኣይ ሕታም ብኣንድሮይድ ኣፕሊኬሽን ተዳልዩ ሰፊሑን በዚሑን ኣብ ሞባይላት ከም ዝፀዓን ንምግባር እውን ይስርሓሉሎ። መበል 3 ክፋል ዝኽሪ ሚያዝያ ረፈረንደም ኤርትራን ጥምዘዛ ታሪክ ልሂቓን ኢትዮ

ቀሪባ ኣላ። እቲ ካልእ ንስብእና ኮሎኔል ኣስናቀ እንግዳ ማለት ሸክም የማይከብደው ህዝብ ዋሽንግተን ዲሲ 1994 ኣብ ምልክት ሕቶ ዘእቱ ንጽሑፎም ክብሪ ዝኸልእ ነጥቢ ናጽነትን ባርነትን ዝብላ ክልተ ሳጹናት ነይረን ዝብል ጽሑፎም እዩ። እቶም ዘርከብናሉ ከም ንዝክሮ ተዓዘብቲ እውን ሽዑ ከም ዝመስከርዎ ኣብ እዋን ምርጫ ኣድማጺ ነታ መግለጺ ምርጩ ዝኾነት ካርድ እወታ ወይ ኣሉታ ከእትወላ ዝተዳለወ ሳጹን ሓንቲ ጥራሕያ ነይራ። ውሃብ ድምፂ ነታ ዝመረጻ ካርድ እወ ወይ ኣይፋል ኣብታ ብሓጺን ዝተሰርሐት ሓንቲ ሳጹን እዩ ኣእቲዋ ዝኸይድ ዝነበረ። ነታ ዘይመረጻ ካርድ እወ ወይ ኣይፋል ዝቐምጠላ ካልእ ብባኮ ዝተሰርሐት ሳጹን እውን ነይራ እያ። ጸብጻብ ኮሚሽነር ኮሚሽን ረፈረንደም ኤርትራ፣ ሓደ ድምፁ ዝህብ ሰብ ናጻ ኮይኑ ምርጭኡ ብምስጢር ክፍጽሞ ስለ ዝነበሮን እንታይ መሪጹ ድማ ክፍለጥ ስለ ዘይነበሮን ነታ ዘይመረጻ ካርድ ሒዙ ካብቲ መውሃቢ ድምፂ ነቑጣ ክወፅእ ኣይፍቀደሉን ነይሩ። ጽልዋ ግሎባውነትን ዲጂታላውነትን ኣብ ዓለመ ስራሕ ተዳሲሱ ንረኽቦ። ምስ ምዕባይ ኣብ ርሑቕ ቦታ ኮንካ ምስራሕ ንውልቃዊ መሰላትካ ዝግህስ መቆጻጸሪ ቴክኖሎጂታት እውን እናዓበዩ ዝመጽእ ዘሎ። ሰራሕተኛታት ኣብ ደቂቕ ሓለዋ ካሜራታት እዮም ዝሰርሑ ዘለዉ። ማሕበራት ሰራሕተኛታት ኣብ ምክልኻል ምዝራቕ ወልቃዊ ዳታን ጣልቃ ኣታውነትን ብምትኳር ይሰርሓ ኣለዋ። ብደረጃ ዓለም ካብ ዝካየድ 5 ሓበራዊ ውዕላት እቲ ሓተኛታት ንዝካየድ ጽኑዕ ክትትል ውሕስነት ዝፈጥር ዓንቀጻት ከም ዘስፈረ ይፍለጥ። ኣብ ዓምዲ መዛነይ ነብሰ ምቕባል ካብ ኣሉታውያን ባህርያት ሕቶ ዝተመሰቐለ ቓላት መሃዚ ሳብማሪን ከምኡ ድማ ጥቕስታት መዛነይ ንረክብ። ኣብ ዓምዲ ዛዕባ ሎሚ ዝኽሪ ቅንያት ናጽነት ስእነት ፍትሒ ኣብ ዝኾነ ቦታ ስጋኣት ፍትሒ ኣብ ኩሉ ቦታ ዝብል ዛዕባ ይጸንሐና። ህሉ ኩነታት ዓለምና ብዝተፈላለየ መልክዓት ክርአ ይከኣል እዩ። ነቲ ሓቀኛ ምስሊ ምስ ተመልከትካን ኣብ መንጎ መስመራት ዘሎ ንባባት ምስ ተገንዘብካን ግን ማርቲን ሉተር ኪንግ ኣብ መንጎ ጠንቅን ሳዕቤንን ዘሎ ምትሕሓዝ መረቦ ቃላት ይስወጠካ። ሉተር ስእነት ፍትሒ ኣብ ዝኾነ ቦታ ስጋኣት ፍትሒ ኣብ ኩሉ ቦታ ማለት ኢንጀስቲስ ኤኒዌር ኢዝ ኤ ትሬት ቱ ጃስቲስ ኤቭሪዌር ኢሉ ነይሩ። እዚ ኣበሃህላ እዚ ንህሉ ቁመና ዓለምና ብዝግባእ ዝገልጽ እዩ። እዚ ቃላት እዚ ኣብ ዘመን ምንቅስቓስ ሲቪላዊ መሰላት ኣሜሪካ ዝተባህለ እዩ። ግን ኪንዮ ናይቲ መድረኽ እቲ ብድሆ ነዚ ሎሚ ዘሎ መድረኽ ዝገልጽ ረዚን መልእኽቲ ዝሓዘለ ብህሎ እዩ። ውዳበ ሓይሊ ምዃኑ ኣብ ኤርትራዊ ክውንነት ብዝተረጋገጹ ዓበይቲ ኣብነታት ተሰኒው ተገሊጹ ንረኽቦ። ኣብ ዓምዲ መልሓቐለ ኣዳቡ ኣልፍኑን እቲ ካልኣይ ገድሊ ጉጅለ ባህሊ ቀያሕቲ ዕምባባታት ካብ ዓራርብ ክሳብ ሱዳን ብቓላት ስነ ጥበባዊ ስቲፋኖስ ኣብርሃም መበል 17 ክፋል ተጸንሐና። ኣብ ዓምዲ ማሕበራዊ ዕቤት ባብ ዕድላት ንስንኩላን ምርሓው ዘለዎ ረብሓታት ዕዙዝ ምዃኑ ተገሊጹ። ዝሓለፈ 3 ዕቑድ መንግስቲ ኤርትራ ነዞም መትከላት ማእከል ገይሩ ኩሎም ዜጋታት ምዕሩይ ማሕበራዊ ኣገልግሎት ንኽረኽቡ እኹል ዕድላት ኣብ ምፍጣር ኣበርቲዑ ክሰርሕ ጸኒሑን ኣሎን። ከም መርኣያ ትግበረ ናይዞም መትከላት ድማ ስንኩላን ኣብ ማኣዲ ትምህርቲ ዘለዎም ተሳትፎ ንኽዓዝዝ ኣድላይ ዘበለ ዕድላት ክኸፍት ክኢል እዩ። ኣብ ዓምዲ ሲያሓዊ ኣሳር ካልኣይ ክፋል ትሕዝቶ ስነ ጥንታውን ቱሪስታውን ተፈጥሮኣዊ ጽባቕታት ሰሜናዊ ቅሕ ባሕሪ ቀሪባ ኣላ። ኣብ ዓምዲ ዕልወም ወይ ቴክኖሎጂያ ዝተፈላለዩ ሓደስቲ ምህዞታት ረኽበታትን ተላልዮም። ኣብ ዓምዲ ዓለማዊ ዛዕባ ኣብ ማሕበራዊ መራኸቢታት ዘመናዊ ኣገባብ ምክልኻል ፍርያት ጣንጡ ይምዕብል ከም ዘሎ ተሓቢሩ። ኣብዚ እዋን ማእከላይ እቶት ኣብ ዘለዎን ብተርእዮ ሕማምዓቱ ዝሰቐያ ሃገራት ምስ ምዕባለ ስነ ፍልጠት ዝተሓሓዘ ሓደስቲ ኣገባባት ምክልኻል የተኣታትዋ ኣለዋ። ከባብያዊ ብከላ ዝፈጥር ጸረ ባልዕ ኣብ ክንዲ ምንስናስ ኣብ ውልቂ ጣንጡ ዘተኮረ ሳይንሳዊ መጥቃዕቲ ብምክያድ ነቲ ሕማም ክቆጻጸራ ኣብ ምፍታን ይርከባ። ጣንጡ ዓሶ ጥራይ ዘይኮነስ ረስኒ ደንጊ፣ ዚካ፣ ቺኩንጉንያ ዝኣመሰሉ ተመሳሳሊ ምልክታት ዘለዎም ሕማማት ስለ እተመሓላልፍ በዚ ሕማማት ኣብ ዝተሸገረ ሃገራት ዘመናዊ ናይ ምክልኻል ስነ ፍልጠት ይምዕብል ኣሎ። ኣብ ቤተ ምርምር ወል ባችያ ዝተባህለ ጀርሚ ፈረሞ ኣብ ጣንጡ ኣትዩ ሕማም ከም ዝፈጥር ይግበር። ነቲ ጣንጡ ዝተሸከሙ ተባዕትዮ ጣንጡ ካብቲ ቤተ ምርምር ምስ ተፈነው ኣብ በረኻ ምስ ዘለዋ ኣንስትዮ ጣንጡ ይረኸቡ። እተን ዝተለኽፋ ኣንስትዮ ጣንጡ ዓሶ ከሰጋግራ ኣይክእላን። ዝወልዶ እንቋዖ ኸዓ ስለ ዘይጫጫሕ ካብቲ ኸባቢ ጣንጡ እናጸነታ ይኸዳ። ኣብ ዓምዲ ጸጋታት ባሕሪ ኣገዳስነትን

ጥቕምን ፀሓያዊ ባሕሪ ተዘርዚሩ ንረኽቦ ብዓለም ደረጃ 12,000 ዓሌታት ፀሓያዊ ባሕሪ ኣለዉ ኣብ ሃገርና ሰነዳት ሚኒስትሪ ሃብቲ ባሕሪ ከም ዝሕብሮ ኣብ ቀይሕ ባሕሪ 286 ዓሌታት ፀሓያዊ ባሕሪ ይርከቡ ፀሓያዊ ባሕሪ ብሕብሮም ብዙሕምን ኣከባብያዊ ዝርግሐን ይፈላለዩ ብመሰረት ዝውንንዎ ዝተፈላለየ ሕብሪ 3 ዓይነት ፀሓያዊ ባሕሪ ኣለዉ ንሳቶም ከዓ ቀያሕቲ ቡናዊ ቀጠልያ ፀሓያዊ ባሕሪ ይበሃሉ ፀሓያዊ ባሕሪ ዘይከም ኣብ መሬት ዝበቕሉ ተጓዳእቲ ፀሓያይ ብዙሕ ጥቕሚ ኣለዎም ደቂ ሰብ ንኣሽሓት ዓመታት ፀሓያዊ ባሕሪ ክጥቀምሉ ፀኒሖም ኣለዉ ስነ ጥንታዊ መርትዖታት ከም ዝሕብርዎ ቅድሚ 8,000 ዓመታት ኣብ ኤውሮጳ ኣብ ምብራቕ ኤስያ ከዓ ኣብ ቅድመ ታሪክ ከም መግቢ ይጥቀምሉ ነይሮም ኣብ ዓምዲ ዛዕባ ሎሚ 4ይ ክፋል ትሕዝቶ ረፈረንደም ኤርትራን ጥምዘዛ ታሪክ ልሂቓን ኢትዮጵያ ቀሪባ ኣላ ስለዚ ኢትዮጵያውያን ፀሓፍቲ ኮሎኔል ኣስናቀን መሰልቶምን ዕላምኦም እንታይ ምዃኑ ብዘየገድስ ዘይነበረ ክውንነት ክፈጥሩ ካብ ደለዩ ጉዳዮም እዩ ህዝቢ ኢትዮጵያ ግን ግዳይ ጉጉይ ታሪክ ክኸውንን ብኡ ተደሪኹ ድማ ኣብ ልዕሊ ፈታዊኡን ጎረቤቱን ህዝቢ ኤርትራ ኣሉታዊ ስእሊ ክህልዎን ስለ ዘይግባእ ነዞም ፀሓፍቲ ንጎኒ ብምግዳፍ እቲ ሓቂ ክንነግሮ ይግባእ ድሌት ህዝቢ ኤርትራ እንታይ ምንባሩን እንታይ ከም ዝኾነን ብሕፅር ዝበለ ክምለስ ይከኣል እዩ ድሌት ህዝቢ ኤርትራ እንታይ ምንባሩ ደቁ ንብረቱ ጉልበቱ ገንዘቡን ግዚኡን ንዕጥቃዊ ቃልሲ ብምውፋይ ኣረጋጊፅ እዩ ካልእ ምስክርነት ኣንበይ መድለዮን እቶም መወዳድርቲ ኣልቦ ዕማም ዓሚሞም ዓለም ረፈረንደም ኤርትራ ክትቅበልን ክትዕዘብን ዝገበሩ ተቓለስቲ መንእስያት እኮ ካብ ካልእ ፕላኔት ዝመፁ ፍጡራን ኣይነበሩን ካልኣይን መወዳእታን ክፋል ፅልዋ ግሎባውነትን ዲጂታላውነትን ኣብ ዓለም ስራሕ ቀሪባ ኣላ ዘይከሓድ ነገር ሮቦታት ነቲ ሰራሕተኛታት ኣብ ከም ዓበይቲ ኢንዱስትሪታት ዕደናን ሕርሻን ከጓንፎም ዝኽእል ሓደጋታት ተኪእዎ ወይ እውን ቀኒስዎ እዩ ክበሃል ይከኣል ሶፍትዌራት ወይ እውን ኣልጎሪዝም ኣብ ምትካእ ከም ናይ ሕሳብ ስራሓት ናይ ቴሌፎን ማእከላትን ክፍልታትን ዝኣመሰለ ኣመና ኣሰልካይ ዝደጋግም ዕማማት ኣዝዩ ጠቓሚ ክኸውን ይኽእል እዩ ዓቕሚ ሰብ ኣብ ዝውሕደካ እዋን እውን ሓደሽቲ ቴክኖሎጂታት መተካእታ ኮይኑ ይሰርሕ እንተኾነ ብሰንኪ ክቆፃፀርዎ ዘይክእሉ ሰዓታት ስራሕ ብዙሓት ሰባት ኣብ ፀቕጥን ኣእምሮኣዊ ሃስያን ይወድቅ እዮም ኣብ ፊት ፀፍሒ ኮምፒተር ነዊሕ እዋን ኮፍ ኢልካ ምፅናሕ እውን ኣካላዊ ምንቅስቃስ ስለ ዘይተዘውትር ናቱ ናይ ገዛ ርእሱ ኣሉታዊ ጥዕናዊ ሳዕብናት ከም ዘለዎ ምግንዛብ ኣገዳሲ እዩ ኣብ ዓምዲ ዳያሪ ንስኺ መን ይኺ ኮሪዐ መገሻ ምስ ትፅቢታት ዝብሉ ኣርእስታት ዳያሪ ቀሪቦም ኣለዉ ኣብ ዓምዲ ደል ኣባብ መበል 21 ክፋል ተኸታታሊ ዛንታ ጥሰት ለምበዕ ደሜር መሰት ተፀንሐና ኣብ ዓምዲ ዓማር ስንኩል ኩናት ተጋዳላይ ኢብራሂም መሓመድ ብርሃን ከይተሓለለ ኣብ ባይታ ዘጋዶ ትካላዊ ዕቤት ተላልዩ ይርከብ ኣብ ዓምዲ ባና ታዕሊም ዝተፈላለዩ ምሃርትን ሓበርትን ዛዕባታት ሰፊሩ ይፀንሐና ኣብ ዓምዲ ዕንጃረ ካልኣይ ክፋል ታሪክ ሂወት ተጋዳሊት ኣድሓነት ዓንዶም ሰፊሩ ኣሎ ኣብ ዓምዲ ፍሬካድም ፃዕሮም ሓረስታይ በሽር ዓሊ ቤታይ ተላልዩ ንረኽቦ ኣብ ዓምዲ ሸባብ ናፅነት ኣብ መትከልካ ምፅናዕን ሓደ ብዘይ ሓደ ክህልዉ ዘይክእል ምዃኑ ተገሊጹ ኣብ ዓምዲ ሕበርበሮ ዝተፈላለዩ ኣዘናጋዕቲ ኣማእዘንትን ልቦና ሓዘልቲ ሕሶታትን ይፀንሑና ኣብ ዓምዲ ፈንዋዓዳት ህዝቢ ኤርትራን ባህሉን ጥንታዊ ጣዕመ ግጥምታትን ቀሪቦም ኣብ ፍሉይ ዓምዲ መበል ካልኣይ ክፋል ውዳበታት ኣብ ስደት ዝርከቡ ኤርትራውያን ኣብ ምክልኻልን ፅንዓትን ተዳሲሱ ኣብ ዓምዲ ስፖትላይት ኣብ ኤርትራ ሕማም ዓሶ ንምጥፋእ በብእዋኑ ክሰላሰሉ ዝፀንሑ ዕማማት ተዳሲሶም ኣብ ዓምዲ ኦፒንን ኤንድ ኣናሊሲስ ነፀብራቕ ንፁር ሃገራዊ ራእይ ብዝብል ኤርትራ እትኽተሎ ሓራ ናይ ምዕባለ ፖሊሲ ሰብኣዊ ዓቕምን ኣብ ፍልጠትን ስነምጎትን ዝተመርኮሰ መፃእን ተገሊጹ ይፀንሐና ኣብ ዓምዲ ካልቸር ኤንድ ኣርትስ ኣብ ብሄረ ትግረ ዝዝውተር ዝነበረ ብረብዓት ዝፍለጥ ንመንእስያት ናብ ፅቡቕ ናይ ምምእዛን ተልእኮ ዘለዎ ያታዊ ማሕበር ተዳሲሱ ንረኽቦ ኣብ ዓምዲ ስፖርት ሪፖርታጅ ሳልሳይ ዙር መመረቕታ ሰልጠንቲ ታይኮንዶ ዓራግ መሰልጠኒ ማእከል ቀሪቡሎ ኣብ ዓምዲ ኪንኤ ትሕዝቶ ሌላ ምስ ተገዳላይ ስነ ጥበባዊ ደራስን ዳይረክተርን ኣባል ምስ 7 ደቂ ኣደን ኣቦን ጠቕሊሎም ንስለ ናፅነት ዝወፈሩ ስድራ ሌተናንት ኮሎኔል ዮናስ ተሓገስ ቀሪቡሎ
ኣብ ዓምዲ ቁጠባን ዋኒንን ረብዓይ ክፋል ትሕዝቶ ቻይና ካብ ፍወሳ ብነውፂ ከመይ ኣምለጠት ቀሪባ ኣላ። ናይ ጓንዚ መትከላት ፎኪስን ረዚንን ከምኡውን ናይ ሳንግ ሆንያንግ ትካላዊ ህንፃን ጉሉሕ ኣሰር ብምግዳፉ ምብሓት ዋንነት ብመንግስቲ ሓያል ክትዕ ወላ እንተለዓዓለ ንዘመናት ተደጋጊሙ ተረእየ። እዚ ክልተ ኣገባባት ኣብ ክውነትን ግብራዊ ዕዋለታት መሰረት ዝገበረ ፖሊሲታት ብምህንዳስ ተዋሳእቲ ናይቲ ቁጠባ ግቡእ ኣበርክቶን ረብሓን ከም ዝህልዎም ዝገብር እዩ። እቶም ንፖሊሲታት ሳንግ ዝቃወሙ ዝነበሩ ወገናት ከዓ ሚሳላዊ ዝኾነ ራእይ ናይቲ ዝሓለፈ ወይ ኣረጊት እዋን ዝነበሮም እዮም። እዚ ንጥንታዊ ቁጠባዊ ኣተሓሳስባ ቻይና ዝድህስስ ጽሑፍ መሰረታት ናይቲ ኣብ 1980ታት ዝተግበረቶ እርማ ንምርዳእ ዝዓለመ እዩ ተጠቂሱ። መበል ሓምሻይ ክፋል ዝኽሪ ሚያዝያ ረፈረንደም ኤርትራን ጥምዘዛ ታሪክ ልሂቓን ኢትዮጵያን ትጸንሓና። ኣብዚ ግን ዶክተር ያዕቆብ ከም መጠን ምሁር ክሓልፈን ዘይግባእ ክልተ ጌጋታት ፈጺሙሎ። እቲ ሓንቲ ረፈረንደም ኤርትራ ድሕሪ ናጽነት ኤርትራ ከባቢ ክልተ ዓመታት ምስ ሓለፈ ኣብ 1993 ዳ እምበር ኤርትራ ናጽነታ ኣብ ዝተጎናጸፈትሉ 1991 ኣይነበረን። እቲ ኻልእቲ ድማ ኣቐዲምና ከም ዝረኣነዮ ረፈረንደም ኤርትራ ኣብ ኤርትራ ጥራሕ ዘይኮነ ኤርትራውያን ኣብ ዝርከብሎን ካልኦት ተወሰኽቲ 41 ሃገራት እንተላይ ኢትዮጵያ እዩ ተኻይዱ። እዘን ጌጋታት እዚኣተን ሓደ ተመራማሪ ዝፍጽመን ተራ ጌጋታት ኣይኮናን። ምክንያቱ መጽሓፉ ይሕመቕ ይጸብቕ ኣብ መጻኢ መወከሲ ሰነድ ምዃኑ ኣይክተርፋን ስለ ዝኾነ ተገሊጹ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሰባት ሰለስተ መፍትሕ ዓወት ተዳሲሶም። ቀስ ብቐስ ውሽጣውያን ተስፋታትና ሕልምታትና ባህግታትና ክንርዳእም ስንጅምር ግን ኣዝና ክንግረም ንጅምር። ስለዚ ከዓ ምስጢር ምንባርና ዕላማና ንዓኣቶም ክውን ንምግባር ምዃኑ ከም ፀሓይ ቀትሪ ክበርሃልና ይኽእል። ዕላማታትናን ባህግታትናን ኣነፂርና ንምፍላጥ ግን ናብ ውሽጥና ቁልሕ ምባል ከድልየና እዩ። እዚ ድሕሪ ምግባርና ጉዕዞ ሂወትና ናበይ ምዃኑ ይንፅርላ እሞ ኩሉ ፀዓትና ክእለትና ናብኡ ነወፍዮ። ስለዚ ንስኻ ውን ተንስእ ተበራበር። ንህይወት ካብቲ ቅድሚ ሕጂ ዝነበረካ ኣጠማምታ ብዝተፈለየ ንኽትሪኣ ተበገስ። እቲ ግዜ ሕጂ እዩ። ኣብ ዓምዲ ስድራ ቤት እቲ ናይ ሞት ሓደጋ ኣብ መንጎ ዓዲ ጓዕዳድን ዓዲ ቀን ዘሎ ናይ 50 ሜትሮ ፅርግያ እዩ። ብ29 ጥሪ 2026 ሰዓት 7 ፍርቓን ናይ ምሸት ኣጋጢሙ። መራሕ መኪና ዝነበረ ኣቶ ሓድጉ ዕቕባ ማርያም ኮይኑ ነቲ ብብሽክለታ ናብ ዓዱ ዓድና ኣምን ዝጓዓዝ ዝነበረ ቀሺ መርሃዊ ኣሮን ሃሪሙ ሞት ዘብፅሐ ሓደጋ ኣብሪዱሉ። ቀሺ መርሃዊ በቲ ዘጋጠሞ ከቢድ ማህረምቲ ህፁፅ ሕክምናዊ ረድኤት ንምርካብ ሆስፒታል ሓሊበት እኳ ኣትዩ እንተነበረ ቀልጢፉ እዩ ዓሪፉ። ነቲ ዝተፈፀመ ሞት ዘስዓበ ሓደጋ መዕለቢ ንምግባር ከዓ ክልቲኦም ስድራ ቤታት ብ21 ሚያዝያ 2026 መራሕቲ ሃይማኖት ዓበይቲ ዓድን ቤተሰብ ክልቲኡ ስድራ ቤትን ኣብ ዝተረኽብሉ ወግዓዊ ናይ ዕርቂ ስነ ስርዓት ተፈጺሙ። ዓምዲ ባና ትምህርቲ ትምህርትን ስነ ምግባርን ጠቀስ ትሕዝቶታት ሒዛ ንረኽባ። ኣብ ዓምዲ ልምዓት ኩባንያ ገመል ህዝባዊ መጓዓዝያ ካበይ ናበይ ቀሪቡሎ። ኣብ ዓምዲ ሜን ሆናው ሆናክ ናይ 1974 ሞዴል ፍርያት ሩስያ ዝኾነት ላዳ ዝዓይነታ መበል ሰልሳይ ወለዶ መኪና ብኣዝዩ ክቡር ዋጋ ናብ ዕዳጋ ወሪዳ ከም ዘላ ተገሊጹ። ወዲ 40 ዓመት ኣሜሪካዊ መምህር ብሓድሽ ቅዲ ክውነታዊ ኣብነታት መስርሕ ህይወት ኣብነት ዝገብር ሜላ ኣመሃህራ ልዕሊ $4 ሚልዮን ኣብ ዓመት ኣታዊ ክገብር ክኢሉ ከም ዘሎ ተሓቢሩ። ቻይናዊት ናይ ዕድመ በዓልቲ ጸጋ ኮውኮው ኢስታንብሉፋ ኣብ መበል 129 ዕድሚኣ ከም ዝዓረፈት ተገሊጹ። ኣብ ዓምድያ ንኡስራ ዝተፈላለዩ ስድራ ቤት ጠቀስ ትሕሶታት ይጸንሑና። ኣብ ዓምዲ ትንታነ ዜና ኩነታት ማሊ ከም ዛዕባ ተላዒሉ ይጸንሐና። ኣብ ማሊ ዝንቀሳቐሱ ጅሃዳውያን ዕጡቓት ኣብዚ እዋን መጥቃዕትታቶም መሊሶም ብምሕያል ናብ ርእሰ ከተማ ናይቲ ሃገር ዝኾነት ባማኮ ክኣቱ ክኢሎም ኣለዉ። እዞም ዕጡቓት ጉጅለታት ምስቶም ኣብ ሰሜናዊ ክፋል ናይቲ ሃገር ዝርከቡ ብተዋርግ ዝፍለጡ ቀቢላ ብምትሕባርዮም ኣንጻር መንግስቲ ማሊ ዝቃለሱ ዘለዉ። ተወለድቲ ቀቢላ ተዋርግ ኣብቲ ዝነበሩሉ ሰሜናዊ ክፋል ማሊ ናይ በይኖም ሃገር ንምቓምዮም ኣብ ዝሓለፈ እዋናት ኣንጻር መንግስቲ ቃለሱ ጸኒሖም። ሕጂ ከዓ ወሰን ንግድን ከም ዝናበሩ ዝንገረሎም ህዝቢ ምስቶም ጅሃዳውያን ዕጡቓት እናተሓባበሩ ኣንጻር እቲ ኣብ 2021 ብዕልዋ ስልጣን ዝሓዘ መንግስቲ ማሊ ይቃለሱ ኣለዉ።
ኣብ ዓምዲ ጥዕና ንኽንክን ቆርበት ዝምልከት ትሕዝቶ ቀሪቡኣሎ ቆርበትና ንኣስታት 15 ሚእታዊት ካብ ጥቕለላ ክብደት ሰብነትና ሸፊኑ ይርከብ ኪንዮቲ ንሰብነትና ኣብ ምሽፋን ዘለዎ ተራ ካልእ ሓያሉ ኣገደስቲ ጥቕምታት እዩ ዘለዎ ቆርበትና ሕማም ናይ ምክልኻል ዓቕሚ ይፈጥር ውሽጣዊ ኣካላት ሰብነት ብዝግባእ ክዓይን ክነጥፉን ሸፊኑ ሓቒፉ ይሕዞም ካብ ውሽጢ ሰብነትና ዘይድለ ረስሓት ብመንገዲ ረሃፅ ንደጊ ከም ዝወፅእ ይገብር ቫይታሚን ዲ ብፅምረት ከም ዝፈሪ ይገብር ቆርበትና ነዚ ቫይታሚን ካብ ዝወሰድናዮም ምግብታት እዩ ዝምስርሖ ሜላኒን ይሰርሕ ሜላኒን ቆርበትና ሕብሪ ከም ዝህልዎ ዝገብር ባእታ እዩ ብምድህሳስ ነገራት ዘለዎ ጠባይን ቅርፅን ክነለሊ ይሕግዘና ኣብ ዓምዲ ማህደር ጀገኑ መበል 24 ክፋት ዛንታ ግድልን ናፅነት ወራር ቀይሕ ኮኸብን ተኼላ ቀይሕ መስመርን ቀሪባኣላ እታ ጋንታ መድፋዓጅታት ካብ ዝነበርናሉ ቦታ የማነ ፀጋም ተገዲማ ብፅንዓት ተዋግአት ወዲ ግንጃር የማነ ፀጋም እናተወናጨፈ ንመሳርዑ የወሃህድን ብሬድዮ መራኸብ ብዘይምቁራፅ ምስ ላዕለዎት ሓለፍቲ ምርድዳእ ይገብርን ነበረ ንጓል ዘወልዲ ተኪኡ መስርሕ ክኣሊ ዝተመዘዘ ኣሰፋው ኣፍወርቂ እዩ መሬትና ፀልመተ ምስከደ እቲ ውግእ እውን እናፈኸሰ ኣማስያኡ ደው በለ ወታደራት ፀላኢ ኣብ ፊትና ኮይኖም እስቃጥላ ከፊቶም ጎስማጥ ማለት ድሽኮቲ ክድረሩ ከለዉ ንሕና ግና ከብድና እናሓኸኽና ኣብ ዘለናዮ ብምዃን ድምፅን ምንቅስቓሳትን ፀላኢ ንከታተል ነበርና ኣብ ዓምዲ ዛዕባ ሎሚ ዛዛሚት ክፋል ረፈረንደም ኤርትራን ጥምዘዛ ታሪክ ልሂቓን ኢትዮጵያን ሰፊር ኣላ እዚ ክሳዕ ሕጂ ዝተረእየ ኢትዮጵያዊ ምሁር ግን ተስፋ ዘቑርፅ እዩ ዝመስል ብቃላት ኣንዳርጋቸው ፅጌ ነፃነትን የማያውቅ ነፃ ኣውጪ ስልጣኔ ዴሞክራሲና ብልፅግና የፖለቲካ ልሂቃኑ በዘመናዊት ኢትዮጵያ 1997 ገጽ 28 ክሳብ 29 ናይ ዘመን ኢትዮጵያዊ ምሁር ንዝስዕብ ይመስል ብሓፈሻ እቲ ምሁር ብርሃፅን ደምን ህዝቢ ንዝተረኽበ ፍልጠትን ጥበብን ናይ ውልቁ ዋነት ብምግባር ንህዝቢ ከም ዊንታኡ ንምግባር ዝመቸአ ዕድል ፈጢሩሉ ይርከብ ብኣጠማምታይ ናይቲ ምሁር በይናዊ ልዕልናን እቲ ሎሚ ህዝብና ዝርከበሉ ዘሎ ዘሕፍር ናይ ድኽነት ድንቁርና ጥሜትን ዕርቃንን ሂወት ተነፃፂሎም ዘይረኣዩ ጉዳያት ምዃን ካብ ዝጅምሩ ውዒሎም ሓዲሮም እዮም ስነት ፍትሕን ሰላምን ምጭፍላቕ መሰልን ምጭቋንን እውን ከምኡ እዚ ምሁር ኣብ ዝወዕለሉን ዝሓደረሉን ቦታ ገዲፍዎም ዝኸይድ ጭብጥታት ዝተጠልሙ መብፃዕታት ሃገራዊ ውርደት ህልቂት ህዝብን ምፅልማት ተስፋን ኮይኖም ይርከቡ ኣብ ዓምዲ ንቑሕ ደመና ትካልና ናይ ምምሃር ስንክልና ኣለዎ ድዩ ዝብል ዛዕባ ይፀንሓና ሰብን ትካልን ብዙሕ ምምሳል ኣለዎም ሰብ ይምሃር ትካል እውን ክምሃርን ክዓብን ይኽእል ብ1983 ሮያል ዳች ወይ ሸልስተ ሰሜ መፅናዕቲ ሓደ ሲሶ ካብተን ብዕቤት እቶተን ኣብ ፎርሽን 500 ዝኣተዋ ዓበይቲ ትካላት ጠፊሸን ከም ዝጠፍአ ገሊጹ ነይሩ ብተወሳኺ ሸል ዕምሪ ተን ዝዓበያ ትካላት ዋኒን ትሕቲ 40 ዓመት ከም ዝኾነ ይገልጽ ስለዚ ትካል እውን ልክዕ ከም ሰቡ ንገለ ግዜ ጸኒሑ ይመውት እዩ እተን ዝጠፈሻ ትካላት ኣብ ውሽጠን ሕማም ከም ዝነበረን ዘአንፍት ብዙሕ ምልክታት እዩ ዝርከብ እዚ ምልክታት እዚ ካብ ኩሉ ሰራሕተኛን ሓላፍን ዝኽወል ኣይኮነን ገለ ሰራሕተኛን ሓላፍን ወላ ደኣ የለልይዎ እቲ ትካል ሓደጋነት ናይቲ ምልክታት ብምልኣት ክርዳእ ስለ ዘይክእል ፍታሕ ንኸምፅእ ኣፀጋሚ ይገብሮ ብኣጋኡ ክፍወስ ብዘይምኽኣሉ ከዓ ናብ ሞት ትካል ከምርሕ ይኽእል ገለ ትካላት ግን ካብ ሞት ዝኸፍአ ኩነታት እዩ ዘጋጥመን ይርከቦ ጸብጻብ ኣብ ሲነማ ሮማ ዝተጸንበለ ዓለማዊ መዓልቲ ድልሂት ቀሪቡሎ ኣብ ዓምዲ ወቕፋ ፈንያ ማእከል ስልጠና ሜራስ ከረን ኣብ መምዕባል ሙዚቃ በርክትኡ ዕዙዝ ምዃኑ ፌስቲቫል ፊልም ላካርኖ ፌስቲቫል ድራማ ህፃናት ንህቡብን ኮኸብ ስነ ጥበበኛ ያሕያ ኣልፍኽራኒ ናይ ክብሪ ፕረዚደንት ክኸውን መዚዝዎ ንጉዕዞ ሂወት ንጉስ ፖፕ ማይክል ጃክሰን እትድርኽ ፊልም ኣቓልቦ ህዝብታት ስሒባ ዝብል ሓበሬታታት ኣስፊራ ትርከብ ዶክተር ሓሉ ካብ ኣፋምቦ ናብ ኪባ ካልኣይ ናይ መወዳእተን ክፋል ቀሪባ ኣላ ኣብ ዓምዲ ኩርናዕ ተምሃሮ ካብቲ ድንቂ ኒኮላስ ቴስላን ሂወትና እንቐስሞ ምህሮ ሸም ናይ ክፋል ብካልእ ሸነኽና ኣተኩሮ ኣብ ዝምልከት ኣተኩሮ ኣእምሮኻ ክትቆፃፀርን ክተማዘንን ዝኽእል ኣገባባት ዝመስርሕ እዩ ኣብ ኣከባቢና ካብ ዘሎ እልቢ ዘይብሉ ሓበሬታ ገለ ድሩት ወይ ውሱን ክፋሉ እቲ ንዓና ዘየገድሰና እዩ ዝበልናዮ
ክንመምን ከነመስርሐን ከለና ኣተክሮ ጌርና ኣለና ክበሃል ይከኣል። ኣተክሮ ብብዙሕ ነገራት ክፅሎ ይኽእል እዩ። ስለ ዝኾነ እዩ ድማ እቲ ኣዝዩ ተኣፋፊ ክፋል ግንዛበ ተባሂሉ ዝፅዋዕ። ኣብ ዓምዲ ፍረ ፃዕሪ ኣገዳስነት ብሉፅ ሓምላይ መግቢ እንስሳ ማለት ኣልፋኣልፋ ተዳሲሱ። ኣልፋኣልፋ ብፅቡቅ ከጉላዕልዕ እንተኮይኑ ፈለማ ግቡእ ምድላው መሬት ክግበር የድሊ። ብግቡእ ተሓሪሱ ዝተመድመደ መሬት ፅቡቅ ምህርቲ ይህብ። ቅድሚ ኣልፋኣልፋ ምዝራእ ግን ፀህያይ ምቁፅፃር የድሊ። ኣብ ጥሉል መሬት ምዝራእ ብስሩዕ ማይ ምስታይ ድሕሪ ምዕንባቡ ከዓ ከይበዝሐን ከይወሓደን ብስሩዕ ማእከላይ ዓቐን ማይ ምሃብ የድሊ። ከምዚ ምስ ንገብር ኣዝዩ ዘዕግብ ምህርቲ ኣልፋኣልፋ ክንሓፍስ ንኽእል። ቅድሚ ምዝራእ ኣልፋኣልፋ እቲ ዝተዳለወ መሬት እኹል ማይ መስኖ ምሃብ የድሊ። ምክንያቱ ቀዲሙ ዝወሃብ እኹል ማይ ሰራውር ኣልፋኣልፋ ብግቡእ ክምዕብል ስለ ዝሕግዝ። እዚ ተኽሊ ኣብ ዝኾነ ወቅቲ ክዝረአ ዝኽእል እኳ እንተኾነ ኣብ ኤርትራ ካብ መስከረም ክሳዕ ጥቅምቲ ኣብ ዘሎ ግዜ ምዝራእ ይምረፅ። ኣብ ሄክታር 10 ክሳብ 15 ኪሎ ግራም ዘርኢ የድሊ። ንዘርኢ ተባሂሉ ዝዝራእ እንተኮይኑ ግን 6 ክሳብ 8 ኪሎ ግራም ዘርኢ የድሊ። ብመስመር ዝተዘርአን ኣብ መንጎ ተኽሊ ርሕቀት ዘለዎን ምስ ዝኸውን ዝለዓለ ምህርቲ ይህብ። ኣልፋኣልፋ ኣጨቃጨቕካ ክዝራእ የብሉን። ሓንሳብ ምስ ተዘርአ ወይ ምስ ተተኽለ ክሳዕ 7 ግዜ እናተዓፅረ ዝድለ ምህርቲ ክህብ ይኽእል። ስራሕ ዝግሃድ ፍቕሪ እዩ። ኣብ ትሕቲ ዝብል ንሓደ ኣብ ኣፋፌት ቤት ፅሕፈት ናሳ ኮይኑ ብዓብ ውሽጣዊ ድርኸት ምድሪ ቤት ዝውልውል ዝነበረ ጎበዝ ናይ ሽዑ ፕረዚደንት ኣሜሪካ ጆን ኤፍ ኬነዲ ቅርብ ኢሉ እንታይ ደኣ ትገብር ኣለኻ ክብል ሓተቶ። እቲ ናይ ፅራይ ሰራሕተኛ ንኽምልስ ኣይደንግን፣ ወዲ ሰብ ናብ ጠፈር ንኽኸይድ እሕግዝ ኣለኹ ብምባል እዩ ብኹርዓት መሊስሉ። ኣብ ዓምዲ ተርሞማ ዕውታት መበል 17 ውድድር ተርሞማ ተሸሊሞም። መልሲ ውድድር ተርሞማ ዕውታት ውድድር ተርሞማ ንረክብ። ኣብ ዓምዲ ደቂ ኣንስትዮ ካብ ምዝመዛ ጉልበት ናብ ወናኒት ዓወት ዝብል ኣርእስቲ ንረክብ። ሎሚ ኣብ ናፃ ኤርትራ ንመሰላትን ጉባኣትን ሰራሕተኛታት ዘነጥር ኣብ ሃገራዊ ቻርተርና ይኹን ካልኦት ኣገደስ ሰነዳትና ዝሰፈረ መትከላት ከም ቀንዲ መርሓና ኮይኑ ዘገልግል ዘሎ እዩ። ኬንዮ ኣብ ፅሑፍ ምስፋር ዝኸይድ ቃልሲ ህዝቢ ኤርትራ ዘረጋግጾ መሰላት ምዃኑ ድማ ዝስሓት ኣይኮነን። ህዝባዊ ግንባር ሓርነት ኤርትራ ኣብ 1977 ኣብ ዘካየዶ ቀዳማይ ውድባዊ ራዊ ኣሰራት ፍልቀት ወዲ ሰብ ዝርከቡላ ሃገር ምዃና ተገሊጹ። ኣብ ዓምዲ ኦፒንየን ጥብዮ ነፀላን ሽዳን ኣርማ ቃልሲን ናፅነት ህዝቢ ኤርትራ ምዃኖምን ኣብ ዝተፈላለዩ ኣገልግሎታት ቃልሲ ውዕሉ ምንባሮምን ተገሊጹ። ኣብ ዓምዲ ኪንኤ ዶክተር ተመስገን ምሕረትኣብ ተላሊዩሎ። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብዚ ተፈፂሙሎ። ሰላም።

0: ኣፋውያታ ኣብዚ ሕጂ ዘሎ ዘመናዊ ስነ ፅሑፍ ወይ ዘመናዊ ሙዚቃ ንበሎ እንታይ ኣበርክቶ ኣለዎ ብወጋንካ?
1: ወናይ ግድን ክህልዎ እዩ። ምክንያቱ እዚኦም ሓያሊት ናታቶም ጥበብ እቲ ሓይሊኡ ደሎ እቲ ቃላት ኣኡ ደሎ እቲ ትግርኛ ቀሊል ስለ ዘይኮነ ነቲ ሕጂ ክግጥም ዝኽእል ሰብ ክጠቕሞ ክእል እዩ። ምስ ግጥሚ እውን ስለ ተኣሳሰር ምስ ሕጂ ዜማታት ዝወፅ ዘሎ ተኣሳሰር ስለ ዝኾነ እዚ ቀሊል መልእኽቲ ቀሊል ኣበርክቶ ኣለዎ። ቀሊል ኣይኮነን ማለት እዩ ትበርክቱ ናቱ ሓይሉ መፅፈቱ ትግርኙ ንፁር ስለ ዝኾነ ናይ ብሓቂ ክጠቅም ምኳኑ የዳ ምናነ ንሱ ጠቕመካ እዩ። ቀሊል ነገር ኣይኮነን ፈኩስ ቃላት ኣይኮነን እዚ ሕጂ ርዚን እዩ ምስቲ መፅሓፍቲ ናይ ቀደመ መፅሓፍ ቅዱስ ወይ ተኣሳሰሪ እ ቀሊል ነገር ኣይኮነን እ ክብሎ ዝኽእል ኣብኡ ኮላ ድሓነይ ካልእ ሕቶ ከየምፀኹም ወይዘሮ ርፉ ኣብዚ ደንብ ዓደ ዛየን 78 ቆልዑ እዮም ነይሮምን ቅድም ኣብዛ ዳርፊ ነረ ተወላዲታብ ስለ ዝነበራ እሞ ዓዲ ጎይታይ እንዳቦይ ቦታ ሃቡኒ ንዓይ ፀቢብ ንሎ እተን ከብታ እልሚ ይነበረንን ዋይ ሓክብ ደቆሶ ኢሎሞ ኣብዚ በረካ ይበዝ ሎ ድንቦርፉ ትበሃል ኣላ ስጋ ሕጂ እታ ቦታ እዛ ድንቦርፉ ኣብኣ ምስ ኮነ ኣባጅጎ ስርሑ ዘይገድፍ ካብታ ምፃዕደ እያ ብሰሜን ይምፃእ ብደቡብ ይምፃእ ብምዕራብ ይምፃእ ብምብራቅ ይምፃእ ኩሉ ኣጅቦ ጠስም ተደሪሪ ተሓደር ትጋሻ በዚ ማርያም ሩፉ ተባሂላ እውን ትፅዋዕ ከም ቅፅል ሽማ ነይሩ ኣባጅጎ ግን ሓደ እዋን ስርዑ ይገድፍኒ ሓደ ካብቶም ደቃ ምንጥላ ቢላ ወሲድላ ወይዘሮ ርፉ ልዕሊ ሓዘን እያ ሽዑ ልዕሊ ንቡር ሓዚና ፍፁም ኣብ ሓመኩሽቲ ትድቅስ ብመቑሑ ስጋብ ትእሰር ኮይና

0: ህዝባብ እዩ ኣብያቶም ፈፂም ካብ ምእባድ እዋ እሞ ነዚ ኣዳ ብሓርካቶም ወሲኦም ደናዘዝዋ ካልእ የለኒ ኢሎም ዕድሚኦም ገብርሎም ሽዑ መፁ ብመቆያት ኣሲራ ምፅ ተበልዋ ጭዕንዶግያ ትመስላ ለይት ምስሉ መሲላ ምክንያቱ ብሓመኩሽቲ እያ ትድቅስ ማእሲ ቀደም ተሓሲማቶ እያ ፀጉሪ ምቁናን ባህል የለን ርኢ ተበልዋ ከምዚ ኢሎም ሽዑ እንታይ እዮም ኢሎማ ርፉ ኢሎማ ርፉ ከመይ ክርፉ ኣንትርፉ እንጀራ ከንበር ኣኺሉ ተሪፉ ኢሎማ እንጀራ ከንበር ኣኺሉ ተሪፉ ከመይ ክርፉ ሰብ ፀጊቡስ እንስሳ እኳ በሊዑ ካብ ርፍራፉ ኣንትርፉ እንታይ ዳኣ ኣለ ድርኤክ ደሎ ክልተ ኢድ ክመቑዑ ተጠሪፉ ሓዘን ክንበር ካብ ዓቐን ሓሊፉ እንታይ ሓዘን ክንበር ካብ ዓቐን ሓሊፉ ረካብ ዕብዳን ሞ እንታይ ትርፉ ከመይ ክርፉ ተመስገን ባበሉ ርፉ እዋ እንታይ ተመስገን ባበሉ ርፉ ከመይ ክርፉ ኢሉዋ ነባጅ ጎዳ እሞ ክትከል ይኣፉ ነባጅ ጎዳ ክትከል ይኣፉ እሞ ሕጂ ኸ እንታይ ደዎ ሓሳት ክልክየ ክነቶም ተርፉ ኢልዋ ሕጂ ክደግመኒ ከመይ ደደግመ ክዳ ንውሩን ሕጊ እንተደገርክሉ ፍትሓን እዩ ፈቲሓ ኩሉ ቆናኒነን ሽዑ ንባሕረጋቶም ቦሳ ካብ ዝሓዘን ዝገላጊልካኒ ኢለን ብዕራይ ይበን ዓዶም ኣፋንኦም ለካ ሕጂ እዚ ቀሊል ኣይኮነ እንቲ ናይ ቦታትና የለካ ዘለኹ ሕያል
1: እዩ ብሓቂ
0: ሓደ እዋን ወዶም እዮም ዝመቱ ሕ ካሕሳይ ተመሪዑ ሸዓ ኮይዱ መርዓ ካሕሳይ ወዶም እዝዩ ፍሉጥ እዩ ኣብ ግዜ ጥልያን ዕስክርያ ዕስክር ኢሉ ኸይዱ ዚ ናይ ዓፃዕዲ ኸባ ምንድፈራ ኣሰሩ እሲ ኣምንጥል ተብሎ እኒ ካሕሳይ ኣብቲ ኩሉ ከይበፅሐ እሞ ባሕርካቶም ወሳ ካሕሳይ ወዲኹም ሞይቱ ምስተባሃለ ኣዝኦም ፈትዎኦም ነይሮም ካሕሳይ ወደይ ሞይቱ ሽዑ እዮም ሰባጅጎ ክበኣሱ ሽዑ ኣንታ ኣባጅጎ ኢሎም ሽዑ ወየ ኣልቅሾም ወየ ኢሎም ኣባጅጎ ኣንታ ኣባጅጎ ንካሕሳይ ወደ ይባ ስደዶ ስደዶ ኢሎሞ ኣንታ ኣባጅጎ ንካሕሳይ ወደ ይባ ስደዶ ስደዶ ኣንታ ዝኻሓሳይ ወደይ ትመስል ክሳድ ወንዲ ወንዶው ኣንታ ኣባጅጎ ንካሓሳይ ወደይ ባ ስደዶ ስደዶ ኣሽንኳ ደ ንሓዋሩ ገኒስካ ክሰዶ ንሓንቲ ለይቲ እኳ ይሕደር ኣብ ትማዕዶ እንታ ካሓሳይ ወደይ ንጉሕጫ መንደፈራ ኣይረፈደካ ዶ ዒራግዳ ብሃመርቲ ኸዶ እንታ ንማጫዕዳ ዓዱኻላ ኣይረፈደካ ዶ ዒራግዳ ብምበላይቲ ኸዶ እንታ ካሓሳይ ወደይ መንደፈራ ከይረፈደካ ዶ ተኸላ ኣይረፈደካ ዶ ዒራግዳ ብመጋልቲ ኸዶ እንታ ካሓሳይ ወደይ ንጉሕጫ ፅልማ ከይረፈደካ ዶ ዒራግዳ ብሰጋርቲ ኸዶ እንታ ኣባጅጎ ንካሓሳይ ወደይ ባ ስደዶ ስደዶ እንታ ኣባጅጎ ንካሕሳይ ወደ ይባ ስደዶ ስደዶ ኢልዎ እንታ ነባጅጎ ባ ወዲ ዶ ተውርዶ ጨው ክነግድካ ብሓርዶ ተውርዶ ሓርድዎ እልቢ በጋሚዶ ብኻራ ገዲፎም ብጋል ዶ እንታ ኣባጅጎ ሽዑዶ ኮንቲ ጓ ከምሰምሎሞ ዶ ድሕሪ ሕጂ ግን ኣነ ከይወልድ ጋል ኣሎዶ ኣዝኦም ኣምሪሎም እዮም ነዚ መልቀስ ገን ዋይ እንታ ሎ ምስ ከዓ ምስ ኣባጅጎ ገጢሞም ትፍልጠት ስከም ገለ ክገብሮም ደልዩ ኢሎሞም ቶም ህዝቢ ብዝኾነ ከምዚ ኢሎም ከለዉ ኣይተ ኣድጎይ በዓል ዓዱቡስ ሓደ ቆልዓ ይሞቶም ግራማ ሰሎሞን ትፈልጥዎ ትኾኑ ማሰኛ ሓያል እዮም ኣብሓጎኦም እዮም ንግራማ ሰሎሞን ኣይቲ ኣድጎይ ንኸሊብ ወሊድ ንግራማ ሰሎሞን እዮም ወሊዶም ይሞቶም ሞ ናዊኦም ዝኮዱ ባሕርጋቶም ወሳደ እዮም ዓርኮም ኮይኖም እንታይ ኢሎም ሞም ሽዑ ኣምሪሮም መንጠሊና ሓዘን ተኸዲኖም ኮልቅሶ ከሎ ምስ ረኣይዎም እንታይ ኢሎም ሞም ባሕርጋቶም ወሳ መለበመ ይክላኻ መለበሚ ግበርካ እዩ ወይ ኣይቲ ኣድጎይ ዓሻ ኢሎም ሞም ሪኢኻ ወይ ኣይቲ ኣድጎይ ዓሻ ዘይትውኮስ ንግዳ ንእሽተ ይውኸሳ ኢሎሞ እንታ ዘይትውኮስ ንግዳ ንእሽተ ይውኸሳ ታሪክ ክነግረኩም ናይ ወደይ ካሳ ናይ ካሕሳይ ወደይ ማለት እዩ ታሪክ ክነግረኩም ናይ ወደይ ካሳ መርዓታ ምፅኦሉ ከይተጋሰሳ ገዛ ሰሪሑሉ ከይደቀሳ ጠመንጃ ገዚኡሉ ከይተኮሳ ወይ ኣይቲ ኣድጉ ዓሻ እንታ ታልክመኹም ተፍቅር ወርሳ ኢሎሞም ኣይነዋልኩም ዶ ዝወልዳ ዝሓርሳ ኣይነወልኩም ዶ ዝኾኑ ንመገሻ እታይነወልኩም ዶ ዝኾኑ ንሕርሻ ወይ ኣይቲ ኣድጉ ዓሻ በሉ ይደብስኩም ለኩም ኣለኹ ሓውኹም ባሕርጋዝቶም ቦሳ ኢሎሞም ዋይ ሰለሙን ወደይ ኣምፃለይት መንጠሊ እቲ ቅጭነይ እንካ ዝመንጠሊ ናሓዘን ኢሎም ብኢሎም ተናዘዙ ይብለካ ሕጂ ማዕረክ ንደይ ሓይሊ ከም ዝነብሮም እዞም ቀዳሞት ማሰኛታት ቀሊል ኣይኮነን ንምባል እየ ምፅ
1: ሓራይ ሰለ እዚ ክትነግረና ዝፀናሕካ ናይ ቀዳሞት ዝበልዎ ካብኦም ተረኪብካ ኢኻ ከተስማዕና ፀኒሕካ

0: ኣብ ወገንካ ኣብ ዝተፈላለየ ሓጎስ ኮነ ሓዘን ኣብ መርዓ ኮነ ኣብ ሓዘን ብላዕልኻ ብናትካ ፈጠራ ዝበልካዮ ልቕሶ ወይ ማስ ኣለካ ዶ? እስኪ ካብኡ ከዓ
1: እወ ኣብዚ ክልተ ግዜ ሕጂ ጥራሕ ናይ ኣባሓጎታትና ንሓጎታትና ክንዎ ፀንሑ እየ ዝደግም ፀኒሐ ግን ሕጂ ፈይ የብሎ ኣለኹ ገለገለ እዚ ተስከራት ዝተረኸብኩ ኣብ ሓውሲ ግጥሚ ገርና ነቲ መልቀስ ንገብሮ ኢና ንኣብነት ቀሽ ዘካርያ ዝበሃሉ ኣብ ነብስና እዮም ኣብዚ ለባም ዓድን መኻሪን እዮም ወዲ ድቀውንቲ እዮም ቶም ሰብኣይ እንታይ ኦም ዝብሉና ነይሮም ማሕበር ጋብር ንሰትያ ኣለና ስንኩላ ናብ ዘለና ሓደ 1ሰርተ ንኸውን ማሕበር ጋብር ናትና ኣብ ነብስና እዮም ንሶም ቀሽ ዘካርያ ናትና ኣብ ነብሲ እዮም እንታይ ኦም ዝብሉና እቲ ንብፅሕ በፂሑኹም ሞ እቲ ንብፅሕ ናፅነት ኣምፅኹም ሃገር ኣምፅኹም ሕጂ ድማ ኣብዚ ተቐይድኩም ኣለኹም ሕጂ ከዓ መንገዲ ሃይማኖት ሓዙ ደሞ ስጉእ ዝበሃል ኣሎ ንሱ ሓዙ ናመኦም ትኸዱ ኣለኹም ኢሎም ነብሶም ፍቐዱ እጂ ሕራይ ነበልና ነዊሕ ኢና ነታልሎ ነዊሕ ነዊሕ ነዊሕ ነስሕቆ እቲ ጭርቃን ኣሎ ሕጂ እንታይ ይብለኒና ዓይዚ ያዳ ይብፀቕጠለ ሰሎሙን እኳ ካኹም ትገብር ኣለኻ ዋኣንታ ምዕባየ እዩ ንዮብ ዘለዉ ያያ ኣነ ምዕባይ እንደ ምዕባይን ኣይኮንኩን ትገብር እያ ንደሊ እምበር ሳኻ ሓሽከዮም ዘለካ ብለኒ ቲ መወዳእታ ነዞም ኩሎም በንጢሸ ኣነ ሕራይ ድብሎ ኣብ በቃ ወዲና እምበኣርና ከምዚኣ ትኩነልና ኢልና ወዲና መርሓባ ኢሉ ተሓጉሹ ሰብኣይ ኣብታ ናተይ ማሕበሪ ኣጋጣሚ ኮይና ዘላ ኣብኣ እምበኣር ክገብራ ያ ነኢልዮ ሕራይ ኢሉ ፅቡቕ ሰብኣይ ሕጎስ ኢሉ እታ ጉዳይ መፅያ ሽዑ ሰብኣይ ኣቋፂርኒ ግናብኣ ከይበፅሐ መይቱ መይቱ ብሓቂ ጉየ ኩላትና ጉይና ሽዑ ኣብቲ ተስካሮም ኩሎም ወል ደኪተ ዝተኣከቡ ህዝቢ ወየ ኢለ ሽዑ ወየ ርእሰ ደብሪ ኢለየ ሽዑ ኣነ ርእሰ ደብሪ መምህረይ ዘካርያስ ርእሰ ደብሪ እንታ ወደቀሻ ሃብቶም ርእሰ ደብሪ ወደቀሽ ትኩሉ በሪኻ ርእሰ ደብሪ እንታ ወደቀሽ ኣሮን ወደቀሽ ገብረ ስላሴ እንዲኻ ርእሰ ደብሪ ወደቀሽ ወለ ገብርኤል ዎ ርእሰ ደብሪ ወደቀሽ ገብረ መድህነ ርእሰ ደብሪ ወደቀሽ ተስፋ ዝግበ ርእሰ ደብሪ ወደቀሽ መድህን እንዲኻ እታ ርእሰ ደብሪ ወደቀሽ እስየት ርእሰ ደብሪ ወዲ ሊቃውንቲ ብሓቂ ርእሰ ደብሪ ኳዕና ናብ ቦባ ዓድርብ ክብሪ ለቦናኻ ሰፊሕ ቀላይ ባሕሪ ኢለዮ ኣብ ማሃደር ወትሩ ተዘካሪ እንታ ዛንታ ገዲፍካልና ዛንታ ረዚ ዝኽሪ ደኺመ ከይበልካ ጎስጓስ መሃሪ ንሕማቕ ፅቡቕ ተፀዋሪ ነቲ ህዉቕ ትሕዞ ብዓቕሊ ነቲ ሕማቕ ድማ ኣብ ህድኣት ተሳሊ እንታ ክንደይ ክብሉ እዮ ሞ ናትካ ናትካ ፅቡቅ ገብሪ ርእሰ ደብሪ ቃላት እምበር ገዲፍካለ ወትሩ ተዘካሪ ወየ ኣባጅ ወየ ቋፅርኒ ወየ ዝበልካ እናስርኢናየብ ግብሪ እንታ ዛሞ ዝብልዋ ክንደይ ከተሓሪ ንዓኻ ትወስድ ዘይብላ መሕፈሪ ብዓዱን ህዝቡን ፍቱው ተፈቃሪ ሕፉር ተሓፋሪ ንዓዱን ህዝቡን ከዓ እሙና ታቦትን እሙና ገልጋሊ ቦቕቦቕ ኣቡሕያዋይ ወላዲ ዓቡዳዕሮ ሓብሓብ ሓቋፊ ኣላይ ጠርናፊ ገና ሕም ዓዲ ዓዲካናን ደሞ ኣቲ ዓዲካናን ደሞ ዘኩ ርእሰ ደብሪ ዘኩ ርእሰ ደብሪ ኣብ 8 ዕምሪ የኣኽለካ ኢልካ ትልዑል ፈጣሪ እወ የኣኽለካ ኢልካ ትልዑል ፈጣሪ በልስኪ በልስኪ መቃብርካ ዓይነ ማይ ተዛሪ እወ መቃብርካ ንዘል ኣለም ዓይነ ማይ ተዛሪ ወየ ወየ ወየ ኢለ ንልካ ርዚን ዝኾነ ኣብኡ ገደሎም ርጋ ስጋዕ ድመኽዩ ኮይኖም እቲ ህዝቢ ከምዚ ገይረ እዚኣ ባዕለ ይድበልኩ እያ እዚኣ እዚኣ ኣብቲ ፈስቲቫል እውን ከምኡ ኢለያ እየ ከምዚአን ዝኣመሰላ ገይረ ሓደ ክልተ ኮና ኣለዋ ውን ድሕሪአን ኣንዚኣ ዋላ ተኣክብ ትኸውን እያ ድሓን
0: ሰሎሙን ኣብ መወዳእታ ኣፋውያታ ኣመልኪትካ እንታይ ክትብል ትኽእል ዕድል ክበካ
1: ዋ እንታይ እሞ ኣፋውያታ ክዓቢ ዘለዎ እዩ ምክንያቱ ሎም እንዳተረፈ ይኸይድ ኣለዉ ውሑዳት እዮም ትካቶም ንዑድ ወርሱ ዘለዎ ትሕተ ኢልካ ብዙሕ ዳርጋ ይልን ክበሃል እዩ ዝከኣል ንምዓበይቲ ስነ ጥበባውያን ሕጂ ብዚ ስልማት ኣውራ ኣብኡ ንዘራርበሉ ኢና ኣብ ታሕቲ የለን ንታሕቲ ክትወርዱ ይግባእ እዩ ንሕና ኸ ንሪኦ ኣለና ካብቲ ናይ ቀደም ኢና ንምፅእ ዘለና እምበር ሕጂ ብዙሕ የለኒ ኢልና ንዘራረብ ኢና ብሓባር እቲ ስራሕ ትዕዮ ገዛ ናይ ኩላትና እዩ ናይ ነብሲ ወከፍ ሰብ እዩ ኣፋውያታ ምንነት እዩ ህላወ እዩ ምንጪ እዩ ናይ ሓደ ሕብረተሰብ መለለይና እዩ ዝወልሱ ናይ ብሓቂ መለለይ ሕብረተሰብ እዩ ውን መርዓ እንታይ ነይሩ እንተደ ልክ ሳብቲ መርዓ እንታይ ይግበር ነሩ ተኣውሎ ንሱ ንርእሱ ሓደ መለለይ እዩ ኣብ መልቀስ እንታይ ኣሎ ኣብ ዓሮ እንታይ ኣሎ ኣብ ፅንፅዋያትና ብምሉኦም መንነት ስለ ዝኾኑ እዚኦም ما بقت أفاوية تانا

0: ዝለናዮ ዘበናዊ ቴክኖሎጂ ካብኦም ስለተበገዝና ክዓቡ ኣለዎ ዝብል ግምት ይደለኒ ኣፋውያታ ብጣዕሚ ክንሕይሎን ክንዕብዮን ግባእ ባህላ እያ ነ ፆር እዩ ናይ ኩላትና ከምሓላፍነት ክስከሞ ዝግባእ እዩ ባህላ እየ
1: ዎ ናይ ብሓቂ
0: ኣይተ ደስ ሓጎስ ዝበሃሉ ሲ ምስሊአነ ዘይደኮሎም ምስሊአነ ዘይደኮሎም ደጃት ጉርጃ እንድዮም ዝበሃሉ እዚኦም ድግስ ገይሮም ነይሮም እዮም ሕጂ ካብ ተፈላለዩ ዓለም ፀዊዖም መራሕቲ ሃይማኖት ዓበይቲ ዓዲ ማሰኛታት ዓዲ ማማዊ እዮም ዝኸዱ ባዕርጋቶም ቦሳን ኣይተደሱን ከዓ ዕዱማት እዮም ሕጂ እንታይ ምልዎም ኣይተደሱ ዓይሎም ግን ኣብቲ መድረኽ ተፈላጥነት ኣይነበሮም ባዕርጋቶም ቦሳ እንታይ ኢሎሞም ባዕርጋቶም ቦሳ ሓወይ ሎም መዓልቲ ብዛ ናይ ደጊያት ጉርጃ ዕድል ሃበኒ ኣውሎ ክብል እየ ኢሎም ሕራይ ተገርካ እየ ኸኢሎሞም ጂብቲ ኮይሎም እንታይ ኢሎሞም ሽዑብቲ ድግን ሽዑብቲ ኣውሎ በሉ ሽዑ ድበሊ ኢሎሞም ንሶም ድበሊ ኣንታ ጎይታ ትኹል ከመይ ኢኻ ድበሊ ጎይታ ድቦና ከመይ ኢኻ ድበሊ ጎይታ መረብ ከመይ ኢኻ ድበሊ ጎይታ ቁርቁራ ጎይታ ሸኻውን ትኹላላ ከመይ ኢኻ ድበሊ ጎይታ ማይ ናሃባይ ጎይታ ማይ ኣትካሮ ከመይ ኢኻ ድበሊ ጎይታ ማይ ጓላ እንዲኻ እንታ ጎይታ ክሰርዓ ኢሎም ከመይ ኢኻ ድበሊ እቲ ሓደ ዳራሽካ ጠጅ መዘንበሊ እቲ ሓደ ዳራሽካ መውደልደሊ እቲ ሓደ ዳራሽካ ክናባ ዘፅሪ እቲ ሓደ ዳራሽካ ንጮማ መምተሪ ከመይ ኢኻ ድበሊ ሳዕርዑ በሊኻ ዘየጥፎ ቆፅሪ ሰናድርካ ኣባይ መባህረሪ ኢሎሞም ሰናድርካ ኣባይ መባህረሪ ወጨፋኻ ውን ኣባይ መባህረሪ ኣታ ካብ ፍትሒ ስዮም ሕለልካ ዳ ክትድሪ ከምዙ ገይሮም ደጊያት ጉርጃ ኣመፀኛ እዮም ነይሮም ካብ ፍትሒ ስዮም ሕለልካ ዳ ክትድሪ ኣታ ቀዲመ ከይፈልጣ ኣብዚ ደንቢኻ ደላ እዛ ዳዕዶ ትፈሪ ኢሎሞ ኣታ ቀዲመ ከይፈልጣ ነበርኩ እምበሪ ኢሎሞ እታ ዳዕዶ ሕጂ ዚ ፈራይት እያ እዮም ድረካ ዘለዉ ድበሊ ኢሎም ናይ ብሓቂ ብዕራይ ካብኣ ሂቦሞም ሒዞም መፂኦም እዮም እታ ሓንቲ ወይ ውን ለካ ነይረ ክፅም ድብዕራይ ኣምፂኦሞም ነይሮም እዮም ንሰው እዚየ ድፈትዋ እዝየ ድፈትዋ እዛ ናይ ባሕርጋቶም ቦዛ ኣባይቲ ሓምባር ዝገበርዋ ንሳ ንብነ ምክንያቱ ነቶም ሓሰውት እዚ ዕድል እዮም
1: መሃሪት
0: መሃሪት እያ ንሳ ኣይቲ ሓምባር ዕድመ ደፊኦም ዓዲ ምስ ዋዕሉ እዮም እ ጉዳይ ንባሕርጋቶም ቦሳ ክልቁስሎም ብሂወቶም ፀዊዕሞም ድልዎም ኣባሕርጋቶም ቦሳ ኣይቲ ሓምባር ፅውዑኹም ኣሎም ዝተባሃለ ዕድሚኦም ኣኽቢሮም እዮም ከይዶም እንትኹል ድሕሪ ሓፂርን ምውቁን ሰላምታ መፅኢኻ ዶ ቶንቡሸይ ወመፅየ ንክመለዎም ንሓንቲ ኣለኹም ድሕር ምበሃል እመሎም ፀዊዐካ ዘለኹ ከተልቅሰለይ እንዳኣለ ፀዊዐካ ዋዕ
1: ከለዉ ብሂወት
0: ብሂወት እታ ከይሞትኩም ጎይታይ ነውርን ድዩ ኣይፋልኩመን እዮም ዝ ያያ ኣልቅሰለይ ዳ ምስ ሞት ክተልቀስካለየ በይ ኮይኑ ክሰምዑ ኢለ መሙቱ ተገነዙ ሕራይ ግነት እዛ ሞት ኩሎዮም እዮም ዘለዉ ከተማ ውድል ቤተሰብ ተመፀዊዖም እዮም ዘለዉ ንርሑቕ ኣይተስታይ በሉ እምበር እዝኖም ይሰምዑ እዮም ግን እቲመልእኽቲ እዮም እሞ ጀሚሮም ሎም ሽዑ ሞይቶም እዮም ጎይታ ሃይሃይ ኢሎሞም ሽዑ ኣታ ወተክልዮስ እንዲኻ ጎይታ ሃይሃይ ጎይታ መረብ እምበሪኻ ጎይታ ሃይሃይ ኣንታ ጎይታ ትኹል ጎይታ ሃይሃይ ኢሎሞም ጎይታ ማይ ጓላ ጎይታ ማይ ትካሮ ትቦታታት እዩ ጎይታ ማይ ናሃባይ ጎይታ ሃይሃይ ኣጋንእኻ መረብረብ ቀዳሓይ ኣፃሓልካ ዘድክም ፀባሓይ ትጮማኻ ዝህክ ፀባሓይ ወይ የልቢንካ ማዕደገናሓይ ወጨፈኻ ታ ማዕደገናሓይ ደሞ ወይ ንእሾ ጎኖ እምር ወግኢ ወሊሓይ ትሊሓይ ሳዕር መንዳኳዶ ኮ ከምዚ ድኹም ብኣንፃሩ ንእሾ ጎኖ እምር ወግኢ ወሊሓይ እታ ካብዘን ደቂኻ እኳ ትገብር ተሳኢና ሓንቲ ዳሃይ የለዋን ኣይተኣውየንን ኣሎ እንታ ካብዘን ደቂኻ ትገብር ተሳኢና ሓንቲ ዳሃይ ወድኻ ደብረፅዮን ተራግሓይ ከመይ ኢኻ ጎይታ ሃይሃይ ከም ከበሮ ካብቲ ፅሎ ፀሓይ ሎም እንበር ኢኻ ትደሊ በፅሓይ እወይ ኣንታ ከም ከበሮ ካብቲ ፅሎ ፀሓይ ሎም እንበር ኢኻ ትደሊ በፅሓይ ምስ በልዎም ብደድ ኢሎም ፈቲሖሞም እዮም ሽዑ ብዕራ ሂበካ ኣለኹ ኢሎም እዮም ሰዲሞም ኣድዋዕሎ እምበር ሕዚ ከምትለካ ኣለኹ ጉራ

ኣብቲ ሃብታም ዝኾነ ኤርትራዊ ባህልና መርዓ ካብ ስነ ስርዓት ንላዕሊ እዩ። ናይ ታሪክ ናይ ስድራ ቤትን ናይ ብን ህያው መግለፂ እዩ። ሓንቲ ኤርትራዊት መርዓት ንመዓልቲ መርዓ ክትዳሎን ከላ ንውርሻ ኣቦታታያ እተኽብር። ንኣብነት ኣብ ብሄረ ትግርኛ ካብቲ ብኢድ ዝተኣልመ ፅቡቕ ናይ ወርቂ ስፌት ዘለዎ ዙርያ ክሳብቲ ኣብ ሞንኮባ እትውንዘፎ ርቂቕ ነፀላ ነብሲ ወከፍ ዝርዝር ነገር ናይ ውቃብን መንነትን ዛንታ የዘንቱ። እቲ ባህርያዊ ፀጉሪ ደቂ ኣንስትዮ ብሕልፊ እኳ ደኣ ኣብ ቅድንያት መርዓ ዘውደ ፅበቃ እዩ ዝደፍእ። ውሕሉል ኣለባብሳን ጥበብ ሰብሞያ ዝሓለፎ ኣልባሶ፣ እቲ ድሙቕ ዝኾነ ጋመ ወይ ከዓ እቲ ንእስነት ዘንፀባርቕ ፈግረት፣ ዝተፈላለየ ዓይነት ምሻጦ፣ ፍሻሎን ካልእን። እዚ ኩሉ ቅድታት እዚ ብዘይ ምንም ተወሳኺ ወይ ድማ ኤክስተንሽንስ ወይ ሰብ ሰርሖ ነገራት በቲ ዘሎ ባህርያዊ ፀጉሪ

0: ራእዩ ዝስራሕ። ንምንታይ ግና ኣብ ባህልና እቲ ዝበለፀ ዘውዲ ሓንቲ ሰበይቲ እቲ ተፈጥሮ ዝዓደላ ባህርያዊ ፀጉራ ዝኾነ? ዓለምና ኩሉ ግዜ ክንቅየር ገለ ክንውስኽ ወይ ከዓ መንነትና ክንሓቢ ኣብ እትደፋፍኣሉ ዘለና እዋን ኣብ ውሽጢ ኣባይትና ኣብ ንወስ ወከፍ ዕላልናን መዓልታዊ ንጥፈታትናን ገለ ለውጢ ይፍጠር ኣሎ። ንሱ ድማ ናብቲ ናይ ሓቂ መንነትና ተፈጥሮኣዊ መልክዕና ምምላስ ዝብል እዩ።
1: ረንበኣር ክብራትን ክብራን ተኸተልትና ካብቲ ኣቐዲምና ዝሓበርናኩም ሕጂ ኣብ ናፅባቐ ፀጉሪ ርእሲ ገድሮስ ምስ ተኪላት ናፅባቐ ፀጉሪ እ ዘይደረትና ንክረብ ዘለና ክንገብሮ ንክእል ዝተፈላለዩ ዲዛይን ክንምስልበት ፀጉርና በቲ ባህላዊ ፀጉርና ማለት እዩ እንተምስል ክትገልፀልና ድማ ዛይዳ መጀመርያ ይቐኒልና። ስለግዜ ኸ ኣብዚ ሙያ ክንደይ ዓመት ጌር ክለኸ መጀመርያ?
2: ኣብዚ ሙያ እዚኮ ልዕሊ 25 ዓመት ገይረ ኣለኹ ሕጂ።
1: እዚ ለናዮ ቅንያት ቅንያት መርዓ እንዲ ኩሉ ግዜ መርዓ እንድሕ መፅኹ ኣብ ደቂ ኣንስትዮ ኩሉ ግዜ ፀቢቕና ክንርአና ንደሊ ፀቢቕና ድማ ነቶም ሰብ ውራይ ክነማዕርጎም ንደሊ ብዛዕባ ፀጉርካ ትሓስብ፣ ብዛዕባ ክዳንካ ትሓስብ፣ ምስ ክዳንካ ምስ ገፅካ ዝኸይድ ዲዛይን ትደሊ። ሕጂ ካብቲ ሂመን ሄርዶ ዝፈለኒ ከምዝኸውነለኒ ካብ ምባል በትበትናትና ዘለና ባህርያዊ ፀጉሪ ተጠቒምና ንጌርና ፀቢቕና ክንውዕል ንኽእል ትሓስብ ስኸ
2: ኣብዝነነወ ግዜ ተመክሮ ሓራይ ሃይ መጀመርታ ኮ ንመርዓ ሓደ ሰብ ክኸየደ የለ ክብገስ ከሎ ከንዲ ከምዚ ክገበር እያ ከምዚ ዓይነት ጨጉሪ ገይረ ክስፈየ ዝብል በቲ ደለዎ ጨጉሪ ገይሩ ከመይ ስታይል ኣተሓሒዙ ይኸይድ ማለት የፀብቐልካ እዩ ጨጉርኻ ጨጉርኻ ስለ ዘፀብቐልካስ ከምዝግበር እዮ ከምዝግበር እዮ ስትብለኒ ኢኻ ሓፂርተ ኮይኑ ሕጂ ወይ ኣምብሬላ ትገብረለን ወይ ከዓ መቐልቲ ንላዓሊ ታሕቲ እንዳግበርካ ከምዚ ዝበለ ትገብረለን ብጨጉሪካ ትኮይኑ ካ ወይቭ ኣሎ መቐዝ ኣሎ ፒያስትራ ካ ሰብ ዝበለ ከዓ ትገብር ትኽእል ማለት ኢኻ። ካብዚ ኩሉ ጌርካ ምስ ዓይነት ክዳን ካ ምስ ኩሉ ዓይነት ክዳን ይኸይድ እዩ ምስ ዙርያ ይኸይድ ምስ ሽፎን ይኸይድ ምስ ድረስካ ይኸደልካ እዩ ማለት እዩ።
0: መብዛሕትኡ ግዜ ኣብ መፅሄታትን ስክሪናትን ነቲ ብሰብ ዝሰርሖ ነገራት ዝተሸፈነ ፅባቐ ዝበሃል መመላክዒ ንርኢ ንኸውን። ካብ ርሑቕ ሃገራት ብረቂቕ ንግዲ ዝመፀ ሰብ ስርሑ ፀጉሪ ወይ ኤክስተንሽንስ ከም እንኮ መዐቀኒ ፅባቐ ክውሰድ ንዕዘብ። ግን እስከ ንመለስ እስከ ነቲ ኣብ ገጽ ኣዴታትናን ኣብ ሓጎታትናን ተቐሪፁ ዘሎ ታሪክ ብኣንክሮ ንተዓዘብ። ንሳተን ፅባቐ ካብ ድኳን ኣይገዝኣን፣ ንሳተን ፅባቐ ኣብ ውሽጠንን ዓብየንኦም።
1: ወላ ምስ ቅርፂ ገፅናኻ ሕጂ ኣብ ነጥቅን ዝበለ ገፅ ኣሎ ክብብ ዝበለ ገፅ ሰብ ኣሎ እንታይ እንታይ ዓይነት ዝያዳ ፅቡቅ እዮም ኣርገሉትሉ?
2: ሕጂ እቲ ቅጥን ዝበለ ሰብ ገፅ እኮ ቁሩብ ክፍት ተበልካሉ ይሓሽ ካብ ጨጉሪ ጌርካ ትደፍኖ መሊስካ ካብ ከምዚ ንላዕሊ ጌርካ እተሓሒዝካ ፖኪስ ስታይል ጌርካ ናይ ድሕሪት እንድሕር ነዊሕ ኮይኑ ናይ ድሕሪት ትፍንኦ እንድሕር ሓፂር ኮይኑ ጨጉሩካ ኩሉ ሓንቲ ምስ ከቢድ ገፅ ይኸይድ እዩ ሓፂር ጨጉሪ
1: ሓፂር ስለዝኾነ ብጨጉርካ ትምልክዓ ይትኽእልኒ ኸማለዲ ወይስ ሓፂር ነዊሕ ምዘየገድስ እታ ዘላትካ ተማዓርገካ
2: ስኸመይ ትብ? ሓፂር ነዊሕ ምዘየገድስ እታ ዘላትካ እንድሕር ዓጊብካላ ተማዓርገካ እያ ዕግበት ጥራይ እዩ ኣባኻ ሕደ ዓጊብካ ኢኻ ከምዚ ገይረ ክሰፈየ ሞ ከምዚ ገይረ ክኸይደ ከምዚ ገይረ ክኸይደ ትብል እምበር ድሕር ዓጊብካላ ዝኾነ ተፀባልካ እያ ዝኾነ ከም ተፀባልካ ጌርካ ተሓሒዝካ ትኸይድ ማለት እዩ።
1: ብዘይ ንሱ ተሓንሳብ ዝገበርክንኣ ስታይል ሙሉ መዓልቲ ከምኡ ኢሉ ንኸውዕል ከይተበላሸዎ እንታይ ዓይነት ቴክኒክ ትጥቀማ ስ ዓይነት ሜላ ትጥቀማ ከየርህፅ ድዩ ከይበላሸ ድዩ?
2: ሕጂ እቲ ዓይነት ጨጉርታት እንድዩ ትዝርህ ጨጉሪ ሕጂ ዓይነት ስፕሬይ ኣለና ብዘይ እዚ መድረቕ ስፕሬይ ንድሕር ፍሽልከያ ተሓሒዝከያ እዚኣ ስፕሬይ እዚኣ ትጥቀም ማለት እዩ። እዚኣ ስፕሬይ እዚኣ
1: ተጠቂምካ
2: ሙሉ መዓልቲ ብኣክትውዕል ትኽእል። እዚ ከዓኒ ቁሩብ ቅብኣት ጌርካ እዚ ፒያስራ ሕጂ እዚ ሕጂ ረዚን ጨጉሪ እንድዩ ረዚን ጨጉሪ ሕጂ ኣይባላሸወካ ኢልሓኒ ኣብ ረቂቕ ጨጉሪ እዩ ደሎ ትምብልሻኹ እሱ ከዓ ዋላ ፍሪዝ ክትገብር ትኽእል በዚ ዓይነት ጌርካ እንዳፈረስ በዚ ጌርካ ትፍርዞ ትኽእል ድሕር ድ ተኣማምለካ ኮይኑ ትውዕለሉ ማለት እዩ።
1: ግድን ብሓዊ ምሻ ጥራይሲ ኮነን ዘድልዎ
2: ዋላ ማይ ተሓፂብካ ተሓፂብካ ጨጉሩኻ በዚ ዓይነት ጌርካ ፈሪዝካ ክትውዕል ትኽእል ኢኻ ትሕዝቶ ኩሉ ጎዳኢ ኮነን ኩሉ ናይ ኣትክልቲ እዩ ዶ
0: ፅባቐ ካብ ውሽጢ እዩ ዝጅምር ብዝብል መንፈስ ንመንነትናን ንባህልናን ዘኽብር ትሕዝቶ ዘለዎ እዩ። ነፍስ ወከፍ ኤርትራዊት ጓል ኣንስተይቲ ፍሉይ ዝኾነ ናይ ተፈጥሮ ስነ ፅባቐ ኣለዋ። ባህርያዊ ፅባቐ ክንብል ከለና ብዛዕባ ስእነት ኬሚካላት ጥራይ ኣይኮነን፣ ብዛዕባ እታ ኣብ መስትያት ጠሚታ እቲ ተፈጥሮ ዝዓደለን እዩ ካብኡ ኩሉ ንላዕሊ እዩ ኢላ ብርእሰ ተኣማንነት እትዛረብ ብመንነታ ኩርዕቲ ጓል ኣንስተይቲ እዩ። ንሓንቲ መርዓት ዘደንቕ ትርኢት ዝፈጥረላ ምስጢር ኣብ ድኳን ኣይርከብን።

0: ኣብቲ ናይ ምክንኻን ብልሓት እዩ ዘሎ። ጽባቐ ከም ፍርያት ሕርሻ እዩ። ጽቡቕ ምህርቲ እንተደሊኺ ነቲ መሬት ክትኩስኩስዮ ኣለኪ። ንሓንቲ ኤርትራዊት መርዓት እዚ ማለት ነቲ ናይ ጥንቲ ጥበብ ኣዴታትና ዳግም ምርካብ ማለት እዩ።
1: ብዘይክኡ ንኣብነት ሕጂ ዝተበላሸዎ ጨ ክጋጥምክን ይኽእል ይኸውን ከመይ ገይሩ ናብቲ ንብሩ ክመልሶ ይኽእል ጥዕና ዘለዎ ፀጉሪ ከመይ ክህልዎ ይኽእል
2: ጅሱ ኣብ ኩሉ ግዜ ክትሕፀብ ከለኻ ኣብ ክልተ ሰሙን ኣብ ሰሙን ድሕር ትሕፀብ ኣለኻ ካፀብልካ ክትዳሎ ከለ ናይ ክልተ ሰዓት ትሪትመንት ዋላ ትገብረ ኣሎ ካብ ኣብ ገዛኻ ዘሎ ኣብዓኸ ኣብ ወሱዳ እንቋቑሖ ርጉኦ ጌርካ ወላ በናና ሕጂ ዚ መሽምሽ ገሌልና ንጓፎ እሱ ሕጂ ብጣዕሚ ይፅቡቕን ጨውሪ ንጥዕና ጨውሪ እሱ ብሓንሳእ ጌርካ ኣዳዊስካ ክትገብሮ ትኽእል ኢኻ ማለት እዩ።
1: እንታይ እዩ ዝጠቕሙ ሕጂ የንውሖ ድዩ የትርሮ ድዩ
2: የንውሖ የትርሮ የርጉዶ ሰለስተ እዩ ዝገብሮ ኣብ መወዳእታ ሽዑ መለቕለቕ ማይ ከዓ ማይ ኣዝማሪኖ ተገበርካ ዝበለፀ እዩ።
1: ኣብዚ ንሪኦ ዘለና ስቤዛ ኩሉ ንዑ ዝጠቅም ድዩ ወይስ መበሸል ጥራይ ድዩ
2: ኖኖ እዚ ሕጂ እዚኣ ናይ ኣዝማሪኖ ዘይቲ ሕጂ ክብርቲ ኣብዚ ዋላ ኩሉ ግዜ ስክትገዛ ኣይትኽእልኒ ኢኻ ግን ብዝቐለለ ካብ ማይ ኣፍሊሕካ ብኣዝማሪኖ ኣፍሊሕካ ተዳልዋ ትኽእል ኢኻ ወይ ከዓ ብዘይቲ ኦሊቭ ኦይል ጌርካ ወይ ዘይቲ ስምስም ጌርካ ን20 ደቂቕ ድኸውን ብሓንሳ ኣፍሊሕካ ብሲልካ ሱ ኣብዚኣ ተቐምጣሞኒ ንሓንቲ ኣብ ፍርጅ እንዳዓቀብካ ትገብረላ ትኽእል እዮም። እዚ ከዓ እዚ 7 ሲድስ ኣሎ እና እዚ ማለት ናይ 7 ዓይነት ኣዝርእቲ እዩ ክንደኸም ንገብሮ እዚኣ ሕጂ ክብርቲ እያ ዋላ ክትንፀ ከለኻስ ዝኾነ ሰብ ከዓ ይረኸባኒ ኣብ ገዛና ዘሎ ጌርና ን10 መዓልቲ ዝኸውን ኩሉ ናት ክልቲ ዚኣ ዘለዋ ኣብ ሱዳ ባዕኸ ኩሉ ፉል እዚ ቀርፋ ጌርካ ዓፂኻ ን10 መዓልቲ ዝኸውን ኣብ ፀልማት ቦታ እንድሕር ኣቐሚጥከያ ልክዕ እቲ ትሕዝቶ እዚ ድማ ፀልካ ማለት እዩ።
1: ግድን ካብ
2: ኮስሞቲክስ ዘይገዛ ክሳይ ትብልኒ እዋ ንካልኦት ከዓ ኣብዚ ኮ ሕጂ ርእዮ እዛ ሕጂ ናይ በናና ሻምፖን ኮንዲሽነርን እያ እዚኣ ኮንዲሽነር እያ እዚኣ ሻምፖ እያ በናና ክብለ ክፀኒሐ ነይረ ኸማ በናናን ርጉኦን ጌርካ ልክዕ ናይ እዚኣ ትሕዝቶ ኢኻ ትረክብ ማለት እዩ። እዚ ሕጂ ዋላ ክትገዝኦ ከለካ ክቡር እዩ ግን በቃ ነቲ ተቆራረፀ ፀጉሪ ዳሜጅ ዝኾነ ፀጉሪ ንዕኡ ጥዕና ዝህበልና እ ዘመሓይሸልና ጥዕና ዝህበልና ካብዘይ ንረኽቦ ነገራት ጌርና ብኮቨር ንጥቀም ኣብ ገዛና ዘሎ ጌርና
0: ፀጉርና ብትዕግስትን ብቕኑዕ ኣገባብን እንተተታሒዙ ሰብ ሰርሖ ፀጉሪ ዘይበፅሖ ተኣምር ክሰርሕ እናኸኣለ ስለምንታይ ኢና ናብ ጥበራ ነማዕዱ? ባህርያዊ ፀጉርና ከም ወርቂ እዩ። ከም ዝደለኻዮ ክጥወ ክቕረፅ ከምኡ ውን ከም በዓል ኣልባሶ ጋመ ዝኣመሰሉ ናይ ጥበብ ስራሕቲ ክኾኑ ይኽእል እዩ። እዚኣቶም ቆንጮ ጥራይ ኣይኮኑን፣ ብሓይሊ ገዛ ርእስኻ ዝተሃንፁ ናይ ፅባቐ ማዕከናት እዮም። ንርእሳ እትከናኸን ጓል ኣንስተይቲ ኣብ ድሕሪ ሰብ ሰርሖ ፀጉሪ ክትሕባእ ኣየድልያን እዩ። ፀጉራ ብባህርያዊ ትሕዝትኡ ዓብዪ ስልማታ ምዃኑ ኣሚና ብኩርዓት ትቐውም። ከምቲ ኣብ ምእታዊ ዝተገልፀ ፅምብል መርዓ ኣብ ሕብረተሰብ ኤርትራ ዓብ ክብሪ ዝወሃቦ ፅምብል እዩ። መርዓት ድማ ካብዚ ብሰይፍለ ካብ መሳትኣ ካብቲ ኣብ መዓልቲ መርዓኣ ዝሳተፍ ዕዱም ኮታስ ካብ ኩሉ ዝፈሊ ግርማ መጎስ ንግስቲ ትለብስ ወዮ ሰብ ሙያ ስነ ፅባቐ ፀጉሪ ምምልኻዕን ከም ዝብልኦ መርዓት እንዲኺ ፍሊባ ክትብሊ ዝብልኦ እዩ ነገሩ። ካብዚ ዝብገዝ ከይኮነ ኣይተርፍን ድማ ኣብ ፀጉሪ ኣብ ገጽ ኣብ ኣለባብሳ ብሕልፊኡ ኣብ ገሊኡ እዋናት ካብቲ ባህርያዊ ምንነት ፍልይ ዝብል መልክዕ ልሙድ እናኾነ ንዕዘብ ዘለና። ንግስቲ ደኣሞ ብዘይ መንነታ እንታይ ትርጉም ኣለዋ?
2: እዚኣ ሕጂ እንጃ እዚ ዓይነት ጨጉሪ እዚ ዓይነት ሕብሪ ሕጂ ናይ ከርከደን ናይ ሒናን ሕብሪ እዩ። ኩሉ ግዜ ትሪት ንገብረላ ኢና ክትሕፀብ ከለካ ንድሕር ኩሉ ግዜ ከምዚኣ ትገብራ ከላ ኮንካ ከርከደን ሒናን ብሓንሳእ ሃዊስካ ን4 ሰዓት ድኸው ንድሕር ጌርከ ኣብ ገዛካ ትሒዝካ ኣብዚ ኣለና ኩሉ ንገብረላ ኢና ጌራ ትኸይድ።
1: ኣብዚ እዋን እዚ ብፍላይ እንድሕር ተዓዚብና ደቂ ኣንስትዮና ብፍላይ ድማ ኣብ መርዓውትን ቶም ንመርዓ ከነፀበቕ ንኸይዱ ዝያዳ ኣብቲ ሂመን ሄር ምስፋ ዝያዳ ኣድሂብና ዝ ኮይኑ ስማዓ ድማ ኣብዚ ናት ክርኢቶም ተመክሮ እንታይ ይመስል?

هو حجي كستاين دي كومو دين عقبل سلا زلنا دي ناتنا نيتشر كوم نقبر لنا حجي نحن عقبلو ولا نوح تشاور سرنتس ونزا اتسفي دحر الكاس دحنك بس حلي قلبنا خا حجي نزا عقل الكابوش تس دحر يماني هرغيركا كاس ولا نتشاورها طعنا يتوباني هذا الخا مالتي وحجي انا انت يبلن በቲ ጨጉርካ ጌርካ በቲ ኣምላኽ ዝሃበካ ጌርካ ዓጊብካ ማለት እቲ ትገብሮ ከዓኒ እቲ ሓፂር ጨጉሪ ሰብ ዘሎ በዚ ትሪትመንት ናትና ሕጂ ኩሉ ንገብረለን ኢና ብዚ ቅድሚ መሕፃበን ትሪት ገርና ድሕሪ ረሲሑ ዝመፅኡ ሓፂብና እቲ ናይ ኣብዓኻ ኣበሱዳ እንቋቑሖ ለኻይ ርብኦ ጌርና ሓዊስና እንዳገበርና ትሪት ገርና ጨጉረን ብጣዕሚ ፅቡቅ ዝመፀ ሰባት ኣለዋ ካብ ቆርፅርፅ ዝበለ ሕጂ ብጨጉረን ጥራይ ዝገብረ ማለት እዩ ድስፈያ ዝነበራ ኩሉ ገዲፈንኦ ማለት እዩ ሕጂ ናይ እንታይ የብለን ከምኣ እንዳገበርክንስ ጨጉርክን ኣመዓራሪኹን ብጨጉርክን ክትከዳ ዋላ ጨጉርካ ኣይፅባቀ ከማንኩ ዋይ ኣይበልዓካን እዩ እንደገና ኣይፈክሰካ እዩ ዋላ ተተሰፊኻ ኮን ክተውፅኦ ትህወኺ ኢኻ ብውሽጢ ረሃፃ ኣሎ እቲ ጨጉሪ ኣይተንፍስኒ እዩ እጂ ናይ ፈረፈር ነገር ዋላ ገበረርካ ስለ ዝኾነስ ኣነ ብጨጉርክን ግበራ ከምዚኣ እንዳገበርክን ትሪትመንት እንዳገበርክን ማለት ናቱ ፅባቐ ስለ ዘለዎ ናትካ ህያብ ህያብካስ ፅባቐ ኣለዎ ኣምላኽ ክበካ ከሎስ ፅቡቅ ኢሉ ይድህበካ ኖ ኣነ ሕጂ እንታይ ካብ ተፈጥሮ ምሳኻ ዘሎ ነገራት ዘይረአየካ ኮይኑ እዩ እምበር ካብ ዕዳጋ ዝመፀ ካብ ገዚኡካ ትገብር ምሳኻ ዘሎ እንቋቑሖ ርጉኦ እንዳገበርካ ዋላ ገፅካ ካብኡ ርግኦ ነቲ ደረቕ ዝኾነ ገፅ ከምኡ ትገብሮ ነቲ ደረቕ ዘይኮነ ከዓ ለሚንን ካብኡሖ ጋባ እንዳገበርካ እንዳደረቕካ ህፀጋ ካልእ ፅሬቱ ናይ ነብስካ ናይ ገፅካ እንዳሓለኻ እሱ ክትጥቀም ሕጂ ቅድሚታ ክፍት ክብለላ ስለ ዘለለኹ ምስ ክዳን ሓበሻ ክደኖ ስለ ዝኾነት ሕጂ ቅድሚታ ክፍፈተላ ዘለለኹ ብቅድሚታ ሰጠ ኣቢለ

0: እንጂ ኖርማል ብደገ ያመፅያ ማለት ተመሽጣት ያቀኒያ እንጂ ግዜ ስለዘይብላ በቲ ዘለዋ ግድን ሓድሽ ክንሸጣለካ ኣይኮነን ምስ ግዜ ተኸይድ ከዓ መፅኻ ሽንሽኦ ክትገብሮ ብዘለካ ፅባቐ ተሓሒዝካ ክትከይድ ትኽእል ኢኻ ዘሎ ስከፍቲ ዝነበሮ ንላዕሊ ማለት እዩ።
1: ብዓይነ ቁጠባ ተሪፈ ናትካ ጨውሩ ተሓሒዝካ ትኸዶን ተሰፊኻ ንሽትካ ትኸዶን ክልትዮን ኣነፃፅር ከመይ ትርእዩ?
0: ብዓይነ ቁጠባ ሞ ያዩ ዋዳደር ኒኸዋን ምክንያቱ ሓደ ገዚእ ክጨውሪ ካልኣይ መስፈይ ክለኪ ሳልሳይ ከዓ ንዕኡ ከዓ ንድሕር ኣርዩካ ክምሽጥ እዮ ክሽዑ ፅቡቅካ እዩ ዕለልካኒ ማለት ግድን ኢኻ ከዓ ክምሸጦ ሓድሽተ ደይ ኮይኑ ከዓ ክምሸጥ እዮ ማለት እዩ። ካልኣይ ግዜ ከማ ናይ ድግመክኒ ንድሕር ሂማን ሄር ደይ ኮይኑ ከማ በትናታ ተፈጥሮዊ ጨጉሪ ሕጂ ድሕር ፅቡቅ ጨጉራ ነዊሕ ኮይኑ መቐዝ ሕጂ ኣይባላሽን እዩ ውዕለለ ንኽእል ማለት እዩ። ከምዚ ዓይነት ጌርካ ትገብሮ ማለት እዩ። ንድሕር ከምዚ ናይ ሳኒ ድረእክዮ ከዓ ንሕጂ ካብዚ ትሒዝና ትሪትመንት እንዳገበርና ኢና ከም ዝምፅና እዮ እምበር ረዚኑ ዘሎ ረቂቕ ነይሩ ሕጂ ምስሪ ዝነቱ ርኢኻ በቃ ከውዕላ ስለዝኽእል ዋላ ከምዛ ዘላታ ጌራ ኮሮና ጌራ ክትከይድ ትኽእል ማለት እዩ። ፎኪሳት ማሻሽጠ ማለት እዩ።
1: ረዚን ካብ ጨብሪ እንታይ ዓይነት እንታይ ፈወሳት ተገባስ
0: ሕጂ እንድሕር ረዚን ክኾነልካ ኮይኑ መብዛሕትኡ ኣብ ዓኸን ኣብ ሱዳን ሕጂ መርዘኒ እዩ ኣብ ዓኸ ኣብ ሱዳ ዘይቲ ኦሊቭ ጌርካ ወይ ከዓ ዘይቲ ስምስም ኩሉ ሓዊስካ ብሓንሳ ንኸይሰባበር እዩ እቲ ዘይቲ ትገብረሉ ዘለካ እንደገና እቲ ዘይቲ ከዓ ጥዕና ስለ ዘለዎ

0: ወይከዓ ከምዚ ገይረ እዩ ዘለኹ ምሽጣ ቢልካ ወላ ግዜ ይወስተልካኒ ግዜ እንዲ ሞር ክትዕቅቦ ዘለካ እተ ፀባቢካ ብሰዓትካ ተዘይተረኺብካ ትርጉመ የብሎ ልምደካ ሒዘካ ናይ ምውሳኽ ነገራት ኣነ በቃ ደጋፊት ናይ ተፈጥራዊ ብኩሉ ነገር ማለት እዩ ብዓበይቲ ሂማን ሄር ኣይርዳእና ንብር ወላትነት ዝነበርና ጨጉሪ ዘጥፎ ርእሰ ተኣማምነትካ የጥፋእና ትዝኸፍአ ማለት እዩ ከምዚ ብዘይብኡ ትፅበቕ ኮይኑ ስማዓካ ሓደ ወልፊ ይኮነካ ማሲ ናይ ካልእ ጥራይ ወልፍታት ኣይኮነና ወልፊ ፅፍሪ ተዘይጌርካ ፀጉሪ ተዘይተኪእኻ ኦክሲጅን ጌርካ በቃ ሕብሪ ተዘይባላሽካሲ ወልፊ ዝሕዘካስ ኣሎ ከም ናትካ ዝመስልዎ ግን የለን ትረግ ኣብ ዝኾነ ሰዓት ኬትካ ብናትካ ስታይል ከምቲ ዝበለቶ እዚ ዶ ከዓ ስሓቂ ያ ከምዚ እቲ ናትካሲ ዘፀብቐልካ ኢሉ ዝተዋሃበካ ኢኻ መጀመርቶ ወሳሲካ ሞ ነናይኻ ክትመስል ደሊኻ ዘለኻ መወዳእቱ ነናይ ምስሊ ክትመስል ደሊኻ ኣለካ ማለት እዩ ትሪትመንት ትገብረሉ ከም ዝበለቶ ኣብዚ ገዛ መፅኣ ንኩሉ ነገር ገብረ ጥሸይ ጨጉረይ ወላ ብሕብሪ ሕብሪ ስለ ዝፈቱ ሕጂ ብዙሕ ይሕራ ብልየ ነይረ ጨጉረይ ትሪትመንት ገይረ ግን ይሕረና ለየ ሕጂ ኣብ ገዛይካ ንባዕለይ ተወሳኺ ጋባ ናገበርኩ ማይነዝ ለይቲ ጨጉርካ ፈንጢሕካ ምድቃስ ብዕሚ ውሽጢካ ተቐሲኑ ውን ፀጉርካ ምስ ውሽጢካ እዩ ዝተሓሓስ ኩሉ ነገር ማለት እዩ ሕጂ ከም ተፈጥራዊ ዝመስል ፅባቐስ የለን ኣነ ሞር ከም ዝኸውን ከለኹ ይፈኽሰኒኻ ማ እዩ ተጠቃሚት ብዙሕ ኣይኮንኩን ብስራሕ ዝግደካ ስራሕ ምሻሎ ኣብቲ ዘገድስ ኣሎ ከምዚ ግድን ክትገብሮ ትኽእል ነገራት ኣሎ ኣይሕሱን እየ ብዘይብኡ ፈፁም ኣይብለክን እየ በቢኒ ግን ሓንቲ መዓልቲ ክሓድረይክኒ ሂመንሄር ገይረ ወይ ኣርቲፊሻል ተቆኒነ ይፈልጣን እየ ንሰን ወላ ስእሊ ተላት ወላ ተመሽጠ ወይ ተሰፈየ ምሸት የስፈታ በቃ ዓይናትካን እዩ ይኸብደካ እዩ ክንዲካልካ ትሓስብ ብዛዕባ ትኽብደት ትሒዝካ ዘሎ ነገራት ኩሉ ትፅግመካ እዩ ተወሳኺ ስለ ዘሎ በቤኒ በቃ ኮንፊደንስ ከም ትዝበልኩ ናትካ ጌርካ ክትፀንሐን ክትውስኽንስ በቤኒ ክትሕልዎ ትኸይወድ ከምዚ ኣብ ቲክቶክ ንሪኦ ዊ ጌይረን ከይወድቀን ዝፈርሓ ሞር በቃ ኤርትራውያን ከም ትዝበልክ ሓበሻ ንበሃል ማራይና ፅቡቃት የፀብቐልና ይኹ ነገር ኣፍሮ ትኾና ፅቡቅ ተነውሑ ፅቡቅ ተጎተናያ ፅቡቅ ተተመሸጥና ፅቡቅ
1: ሁማንሄር ድበልክዮ ከዓ ኣነኮ ካብተን ተጠቀምቲ ሁማንሄር ምባርኳ ንደ ነረ ከባቢ 7 ዓመት ተሰፈአ ባርኳ ገይረ ሕጂ ግን ፅባቀና ግን ኣብ ጨጉርና ምዃኑ ዝኣመን ኩሉ ኣነ ብሁማንሄር እዩ ነይሩ ኮንፊደንሰይ ሓጭር ጨጉሪ ክገብር ኣይከለ ነረ ሕጂ ግን እቲ ትሪትመንት ምግባር እቲ ብጨጉርካ ምኻድ ጨጉርና ናይ ብሓቂ መግቢ ከም ዘድልዮ ትንፋስ ከም ዘድልዮ ወላ ተሰፊና ኮ ንግዜኡ ንፅባቅ እኳ እንተኾና እቲ ዝገብርና ፀቕጥሎ ሰሓሎ ኩሉ ንሽዑ ንፅበቕ ንኸውን እቲ ብድሕሪኡ ድመፅእ ሰሓ ገብረልና ግንባርና የርስሓና እቲ ብጨጉርና ንኸዶ ግን ኣትሊስት ይፈኽሰና እዩ ጨጉርና ኩሉ ግዜ ንፋስ ኣትወ እዩ ጨጉሪ ከዓ ኩሉ ግዜ መግቢ የድልዮ እዩ በቃ ከምዚ ንሕና ንምገቦሲ ልክዕ ከምቲ ንሕና ጥዑም ንገብሮ ዘለና ጨጉርና ልክዕ ከምኡ መግቢ የድልዮ እዩ እምበር ኩሉ ግዜ ብሁማን ሄር ፅብቕ ንድሕሪ ኢልካ ንርእስካ ግዙእ ጌርካዮ በቃ ብሁማን ሄር ከምቲ ፅብቕ ጥራይ ኮይኑ ንስማዓካ ካብ ብሁማን ሄር 10 ግዜ ነውፅኦ ወፃኢታትና መስፈይና መመሸጢና ሁማን ሄርስ ምስቲ ብጨጉርና ንገብሮስ ሞር ዲፈረንስ ኣለዎ ብጨጉርና ትሪትመንት እንዳገበርና ቅድሚቲ መርዓ ድዩ ንቅድሚ ትታሽሙ ምግባርና ትሪትመንት እንዳገበርና ግን ናብ ጨጉርና ክንምለስ ንኽእል ኢና እጂ ኣነኮ ብጨጉረ ተመሻጢት ካብተን ብጨጉረ ኮይነ ዘለኹ እዚ ዓመት እዚኣ እዚ ኮሜት ካብ ኩሉ ምስ መልክዓይ እውሕ መልክዓይ ይወፅኡ ሕጂ ናተይ ኩሉ ግዜ ተዓቢጠ ድኸይድ ነረ ብባርካ ብማን ሄር እዚ ግን ክምሸጦም ንጀመርኩ ምምሻጥ ፈተዮ እቲ ምቑናን እቲ ምሽ ኦሬዲ ስቲ ጨጉረይ ቁመት ክውስኪ ጀሚሩ እቲ ግን ኦሬዲ ተዓብዒምና ኣለና ምሽ ከነስተሓዮ ከማናይ ንኽእል ኢና ኦሬዲ ተሸፊኑ እዩ ዘሎ ሕጂ ግን እዚ ወላ ንፋስ ኣትወካ ምሽ ኮንፊደንስ ትገብር ኢኻ ከም ጨጉርና ድመስለ ነገር የብሉን ፅባቀና ከዓ ንሕና ኩሉ ግዜ ጨጉርና እዩ
2: ዝተቆኒነየ ዘለኹ ጋመ ድማ ኣብ ጴጥሮስ ቤት ሳሎን እየ ተቆኒነዩ ኣጋጣሚ ሕፅረት ግዜ ስለ ዝነበረኒ ሰንበት መርዓ ሰሉስካዓ ሓማውቲ ነይሩ ጨጉረይ ተመሽጦ ከልኩ እየ ዝተቆኒነዮ እምበር ብጨጉረየ ዝጥቀምኩሉ ግዜ ዋላ ተቆኒነካ ይፈልጥኒ ራስታ ይኹን ዋላ ተሰፈ ይፈልጥኒ ኩሉ ግዜ ብጨጉረየ ዝኸይድ ዝኾነ ነገር ከዓ ክንሕፀብ ከለና ከዓ ኣብ ክልተ ሰሙን ኣብ ሰሙን ተተሓፀብና ዝበለፀ ፀጉርና ፅሬት ስለዝፈቱ ክንሕፀብ ከለና ከዓ ግድን ትሪትመንት ክንገብሮ ኣለና ውዒ ዘይቲ ድዩ ንሳ ማዕና ነገር ካብ ቲንታ ወዲ ቲንታ ተተኣለና ከዓ ዝበለፀ ይብል ማለት እዩ ክንገብር እንተኮይና ከዓ ኣጠቃቅሙ ክንደይ ደቃይቅ ንገብረሉ ኣንቢብና ተወኪስና ንክኢላ ስነ ፅባቀ ፀጉሪ ክንገብር ኣለና ከምበዓል ሕብሪ ማለት እዩ ዋላ ኮንዲሽነር ዲ ሻምፖ ዲ ክንጥቀም ከና ኩሉ ኬሚካል ስለዘለዎ ክንደይ ደቃይቅ ንገብሮ እንታይ እንታይ ኣለዎ ከ ኣንቢብና ክንጥቀመሉ ኣለና ማለት እዩ ዝያዳስ ኣብ ናቹራሊ ተነድህብ ዝበለፀ ይብል ማለት እዩ ኣነ ጨጉርና ከዓ ሽዑ ተመሺጠ ስለ ዝነበርኩ ግዜ ይነበረኒ ንበር ዋላ ብጨጉሪ እየ ዝፈቱ ጋምስ ብጨጉሪ ተቆኒኒ ከዓ ፈልጥ እኹሉ ጨጉሪ ብዙሕ ዋላ ቁመት ከዓ ኣለዎ ዋላ ተሰፊ ራስታ እውን ተቆኒነ ይፈልጥኒ ንመጀመርታ ግዜ ከምዝቁነ ንደለኹ ማለት እዩ ኣብ መርዓይ ጥራይ ማለት እዩ ምር ብዝያዳ ዋላ ድኾነት ጓሲ ዋላ ሓፂር ይኹን ጨጉራ በታ ዘላታ ጨጉራ ግን ፀቢቃ ማዕሪጋ ክትረአስ ትኽእል እያ እንተደ ኩሉ ግዜ ሂማን ሄር እንተደ ኩሉ ግዜ ኣርተፊሻል ትቆነ እንትኮይና ግን ኮንፊደንስ እውን የብላ መልክዓ ከዓ ጎሊሑ ሳይረአኒ ማለት እዩ ስለት ጓል ኣንስተይቲ ፀጉራ እንዲ ፅበቀ እያ ፀጉራ ተኸናኺናስ ከተፀብቀሉ ዘይትኽእለሉ ምክንያት የብሉን ማለት እዩ ፀጉርናስ ተኸናኺናስ ክነፀብቁ ንኽእልና ዝያዳ ካብ ኣብ ሂማን ሄር ኬሚካላት ገለ ነጥፎ ገንዘብና ሲ ኣብ ክንክን ጨጉሪ ተነጥፎስ ብዝያዳ ዝበለፀ ይኸውን ማለት እዩ ብላነ ፅቡቅ ውፅኢት ከዓ ንረክበሉ ኢና ዓቕሊ ጌርና ክንገብሩ ኣለና ማለት እዩ
3: መልክዓ በቲ መንነተይ እፈልጥ ዝብል ብባህርያዊ ፀጉራ ዝተሰርሐ ዘውዲ ክስለምን ከሎ እቲ ኣብ ግንባራ ዝዓርፍ ሳርጌታ ወይ እቲ ዝተሓላለኸ ስፌት ዝመስል ውሕሉል ኣእዳው ዝሓለፈ ቁኖ ወይ ፍሻሎ ፍሉይ ግርማ ኣለዎ እዚ ስራሓት እዚ ንቅርፂ ገፅናን ንምልክዕናን እዩ ዘጉልሕ ስለዚ ነፍሲ ወከፍ ነዛ መደብ ትከታተሊ ዘለኺ ምልክዕቲ ጓል ኣንስተይቲ ፅባቐኺ ካብ ድኳን እትገዝእዮ ፍርያት ኣይኮነን ንሱ ብፍቕሪ እትከናኸንዮ ናይ ውሽጢ ፅባቐን ገነትክን እዩ ኣብዚ ናይ መርዓ ወቕቲ ንመንነትና ዘንፀባርቕ መልክዕ ክንሓቁፍ ይግባእ ነቲ መጣበቂ ገዲፍና ነቲ ሰብ ሰርሖ ፀጉሪ ኣወጊድና እሞ እቲ ተፈጥሮ ዝዓድልና ፀጉሪ እንታይ ተኣምር ክሰርሕ ከም ዝኽእል ንተዓዘብ ንሓንቲ መዓልቲ ጥራይ ዘይኮነ ንሙሉእ ዕድሜና ዝተርፍ መርኣያ ፅባቐ ንወንን

0: ተቐበሉ ፈኖ ኤሪ ቲቪ ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ሶሙን 4 ጉንበት ፍርቂ መዓልትን ፈረቓን ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹም ኣክዳ ሓጎሴ ንምክትታልኩም ብክብረናዓደምኩም ብቐንዲ ኣርስተ ዜና ፍልም ፋርማስቲካዊ ማሕበር ኤርትራ መበል 20 ሓፈሻዊ ጉባኤኡ ኣብ ኣስመራ ኣቃኒዑ። ኣብ ንፁባ ቆርደት ብመንግስቲ ዝተመደባ ትራክተራት ኣገልግሎት ንቕሊ ይህባ ኣለዋ። ቅነ ባህልን ስፖርትን ተምሃሮ ዞባ ደቡብ ካብ 1 ክሳብ 3 ጉንበት ኣብ መንደፈራ ተኻይዱ። ኣሜሪካ ኣብ መፃባ ሆርሞዝ ተዓጊተን ዘለዋ ንግዳዊ መራኸብ ንምውፃእ ከም እትተሓባበር ኣፍሊጣ። ኣባላት ኦፔክን ሩስያ እትርከበን መሻርክተንን ወሰኽ ፍርያት ክገብራ ተሰማሚዐን። እስራኤል ወታደራዊ ፅላት ንምድንፋዕ 120 ቢልዮን ዶላር ተወሳኺ ወፍሪ ከም እትገብር ገሊጻ። ዝርዝር ዜና ብባሕቲ ጉንበት መበል 19 ስነ ፍልጠታዊ ዋዕላ ዘቃንዐ ፋርማስቲካዊ ማሕበር ኤርትራ ብ2 ጉንበት መበል 20 ሓፈሻዊ ጉባኤኡ ኣብ ሆቴል ኣስመራ ፓላስ ኣካይዱ። ጋዜጠኛ ሳሙኤል ሃብተ ሚካኤል ንዘዳልዎ ፀብጻብ ኣብርሃም ዓንደ ማርያም ካቅርቦ እዩ።
1: መበል 20 ሓፈሻዊ ጉባኤ ፋርማሲቲካዊ ማሕበር ኤርትራ ብሉፅነት ሰብ ሞያ ፋርማሲ ብምዕባይ ውሕስነት ጥዕና ነረጋግፅ ብዝብል ቴማ ተቓኒዑ። ፕሬዚደንት ማሕበር ኣቶ ኣብርሃ ገብረ ኣብ ዘስምዖ ቓል ኣብ ገስጋስ ማሕበር ውፅኢታዊ ትምህርትን ተመክሮን ከም ተቐስመ፣ እዚ ድማ መርኣያዊ ፍይ ጻዕሪ ኣባላት ከም ዝኾነ ብምጥቃስ ንኣሰናዳኢት ኮሚቴ ኣመስጊኑ። ሞያዊ ማሕበር ምቓም ቀሊል ቀጻልነቱ ምውሓስ ግና በዳሂ ምዃኑ ብምግላጽ ማሕበር ብልዕል ወንን ሓያል ናይ ዕዮ ስነ ምግባርን መንእስያት ኣባላት ከም ዝዕምብብ፣ ኩልንትናዊ ምዕባለ ንምርጋጽ ግና ንቑሕ ተሳትፎ መላእ ኣባላት ከም ዝሓትት ኣገንዚቡ። ኣብቲ ጉባኤ ጸብጻብ ዝተፈላለያ ሽማግለታት ምስ ቀረበ ንጉዳይ ኣባልነት፣ ጎስጋሳዊ ንጥፈታት፣ ክለሳ ቅዋም ማሕበርን ፊናንሳዊ ንጥፈታትን ዝምፅታት ቀሪቡን ብዕምቆት ተዘቲሉን። ተሳተፍቲ ድሕሪ ዘካየድዎ ዘተ ኣመኻሪ ቦርድ ዝዋቐረሉ ባይታ ክጣጣሕ፣ ጸብጻብ ኣታዊታትን ወጻኢታትን ማሕበር ክንጸርን ኣባላት ክፍሊቶም ኣብ ግዜኡ ኸማልኡን፣ ኣፍልጦ ኣባላት ኣብ መምርሒታትን ሕጋጋትን ማሕበር ክብርኽ፣ ሓበሬታ ናብ ኣባላት ኣብ ግዜኡን ብዝግባአን ክበጽሕ፣ ከምኡውን ኣባላት ጸጋታት ማሕበር ኣብ ረብሖኦም ከውዕሉ ዝብል ርእቶታት ኣቕሪቦም። ኣብ መወዳእታ 12 ዝኣባላታ ሓዳስ ኣካየድት ቦርድ ከምኡውን ኣካል ውሽጣዊ ኦዲት ተመሪጾም። ኣብ ትሕቲ ሚኒስትሪ ጥዕና ዝነጥፍን ኣብ ወርሒ ነሓሰ 1992 ዝተመስረተን ፋርማሲቲካዊ ማሕበር ኤርትራ 380 ምዝጉባት ኣባላት ኣለውዎም።
0: ኣብ ንፁባ ኣቑርደት ብመንግስቲ ዝተመደባ ትራክተራት ብርታዊ ዋጋ ኣገልግሎት ንቕኒ ይህብ ኣለዋም። ሓላፊ ኣሃዱ ቁጠባዊ ልምዓት ኣቶ ከሰተ ገብረ ዮሃንስ ሎም ዓመት ክራማት ክሕረስ ካብ ዝተወጠነ 6200 ሄክታር እቲ 1500 ሄክታር ክንቀል ዝተታሕዘ መደብ ብፅቡቅ ይትግበር ከም ዘሎ ገሊፆም። ኣባል ኮርፖሬሽን ዘራትን ጥሪትን ጠርናፊ ናይታ ኣብቲ ስራሕ ተዋፊራ ዘላ ጉጅለን መንእሰያት ዓብለለ ገብረ ሚካኤል ብወገኑ እቲ ዝውሃብ ዘለዎ ኣገልግሎት ንቕሊ ኣካል ናይቲ እቶትን እቶታውነትን ንምክዕባት ዝካየድ ዘሎ ውህድ ፃዕሪ ከም ዝኾነ ገሊፆም። ኬላ ልምዓት ዘራእቲ መንእሰይ ሙልጌታ ገብረ ትንሳኤ ድማ ንቕሊ ንዝሕረስ መሬት ኣለስሊሱ ማይ ብግቡእ ክሕዝ ካብ ዝውተር ሜላታት መኻዕበቲ ሕርሻዊ እቶት ብምዃኑ ኩሎም ሓረስቶት ብዘለዎም ንዋት ክስዕብዎ ኣዘኻኺሩ። ኣብ ንኡስ ዞባታት ፎርቶ ሳዋን ተሰነይን ብማሕበር ተጠርኒፎም ኣሕምልትን ፍረታትን ዘልምዑ ሓረስቶት ብ24 ከምኡውን ብ28 መያዝያ ጉባኤ ብምክያድ ፍርያቶም ብምዕባይ ዘቤታዊ ጠለብ ንምምላእ ኣበርቲዖም ከም ዝሰርሑ ኣረጋጊፆም። ማሕበር ኣልማዕቲ ጀራድዮን ንእዞባ ፎርቶ ሳዋ ራብዓይ ጉባኤኡ፣ ማሕበር ኣልማዕቲ ጀራድዮን ንእዞባ ተሰነይ ድማ ሻብዓይ ጉባኤ ኣብ ዘቃንዕሉ ኣብ ወንበር ማሕበር ኣፍሬቲ ኣሕምልትን ፍረታትን ዘዋጋሽ ባርካ ሓጂ ዳውድ ሓጂ ማሕመድ ኣብ ዘስምዖ ቓል ሓረስቶት ብተናፀል ዘካየድዎ ፃዕሪ ውፅኢታዊ ስለ ዘይኮነ ብደረጃ ዞባን ንኡስ ዞባን ማሕበራት ብምምስራት ክነጥፉ ኣተሓሳሲቦም። ኣብ ወንበራት ክልቲኡ ማሕበራት ብወገኖም ብደረጃ ንኡ ዞባ ዝጥርነፉ ሓረስቶት ብባህርያዊ ፀገማትን መድረኻዊ ሕፅረታትን በዲሆም ዘቤታዊ ጠለብ ኣብ ምምላእ ዘይነዓ ኣስተዋፅኦ ይገብሩ ከም ዘለዉ ብምጥቃስ ንጥፈታት ማሕበር ዘሕይል ስልጠናታት ክውደብ ኣዘኻኺሮም። ኣብ ማሓደርቲ ናይተን ንኡ ዞባታት ድማ ሕፅረት ነዳዲ ዘይውሕልል ኣጠቃቅማ መሬት ጭዋምነት ሓመድን ማይን ዘይምችዕ ዕዳጋን ካብ ዓበይቲ ብድሆታት ምዃኑ ብምጥቃስ ሓረስቶት ፀሓዊ ፀዓት ከተኣታትዉ ባህርያዊ ድኩዕን ምቅያር ዘራእትን ከዘውትሩ ከምኡን ከመሓድርዎ ዝኽእሉ ስፍሓት ከልምዑን ናይ ምህርቲ ወቕቲ ክሕልውን መኺሮም። ኣብ መወዳእታ ኣመሓዳሪ ዝዋጋሽ ባርካ ኣምባሳደር ማሕሙድ ዓልሑሪ ዕድመ ናይተን ማሕበራት ኣብ ግምት ብምእታው ኣብ ዕዳታት ዝግበር ዘሎ ኣቅርቦት ዘነይት ከም ዘይኮነ ብምጥቃስ ኣልማዕቲ ጀራዲን ኣፍራይነት ካብ ዝዕንቅፉን ኣዋጅ ምሕደራን መዓላን መስናዊ ሕርሻ ካብ ዝጥሕስን ተግባራት ክሕየቡ ኣተሓሳሲቡ። ቀነ ባህልን ስፖርትን ተምሃሮ ዞባ ደቡብ ባህላውን ስፖርታውን ፌስቲቫል ተምሃሮ ንሃገራዊ ጥምረት ብዝብል ቴማ ካብ 1 ክሳብ 3 ጉንበት ኣብ ከተማ መንደፈራ ተኻይዱ። እቲ ኣብ 12 ንኡስ ዞባታት ካብ ዝርከባ ኣብያተ ትምህርቲ ዝተዋፅኡ ናይ ማእከላይን ካልኣይን ደረጃ ተምሃሮ ዝተሳተፍዎ መደብ ግጥማት ኩዕሶ እግሪ መርበብ ሰኪዕትን ከምኡውን ውድድራት ሓፈሻዊ ፍልጠት ድራማ ቅብኣ ሙዚቃ ግጥሚ ክትዕ መዞን ሰንዓን ዘጠቓለለ ነይሩ። ካብ ኣዋህቲ ናይቲ መደብ መምህር በላይ ኑር ሑሴን ኣብ ዘስምዖ ቃል እቲ ቅነ ክኔቲ ተምሃሮ ዝምባሊኦም ንኽለልዩን ተመክሮታቶም ንኽለዋወጡን ዝፈጥረሎም ዕድላት ሃገራዊ ፍቕርን ስኒትን ንምኩላዕ ሓጋዝ ተራ ከም ዘለዎ ገሊጹ። ኣብ ምምሕዳር ንኡ ዞባ መንደፈራ ሓላፊ ምምሕዳርን ፋይናንስን ኣቶ ገብረ ገርግስ ገብረ ድንግል ድማ ዓመት መፅእ ኣብ ቅንያት በዓል ናፅነት ዝውደብ ቅነ ተምሃሮ ዞባ ደቡብ ተምሃሮ ካብ ከባቢኦም ወፂኦም ምስ ካልእ ከባቢታት ንኽላለዩ እውን ዕድል ከም ዝኾነ ሓቢሩ። ኣብ ንኡ ዞባ ዓዲ ተክሌዛን ብ30 መያዝያን ሓደ ጉንበትን ምርኢት መፅሓፍትን ምህዞን ሰንዓን ተኻይዱ። ዕላማቲ መደብ ኣብ ሕብረተሰብ ብሓፈሻ ኣብ ተምሃሮን መንእሰያትን ድማ ብፍላይ ንዘሎ ናይ ምንባብን ምምሃዝን ክእለትን ብቕዓትን ንምዕባይ ከምኡውን ዝምባሊኦምን ክእለቶምን ምልላይ ምዃኑ ዝሓበረ ሓላፋ ሃማቲ ኣብቲ ንኡስ ዞባ መንእሰይ ንርኣዩ ረዘነ እቲ መደብ ብደረጃ ንኡስ ዞባ ንካልኣይ ግዜኡ ይካየድ ከም ዘሎን ምዝሓለፈ ዓመት ብምንፃር ቁፅሪ ተዓዘብቲ ከም ዝወስኸን ገሊጹ። ሓላፊ ባህሊ ስፖርትን ጥዕናን መምህር ሰሎምን ፀጋይ ብግድኡ እቲ መደብ ንኽሕይል መንእሰያት ናይ ምንባብ ባህሊ ክህልዎም ወለዲ ድማ ነቲ መደብ ብቐረባ ክከታተልዎን ክድግፍዎን ኣዘኻኺሩ። ተሳተፍቲ ብወገኖም እቲ ምርኢት ብቐረባ ዝደለኻዮ መፅሓፍ ብርእታዊ ዋጋ ንክትረክብ ሓጋዚ ምዃኑ ብምጥቃስ ዝያዳ ክምዕብልን ቀፀልነቱ ክወሓስን ተላብዮም። ኣብ ዞባ ዓንሰባ ሎሚ ዓመት ሻርሻይ ቅነ ምርኢት መሸጣን መፅሓፍትን ከምኡውን ሳልሳይ ምርኢት ምህዞን ሰንዓን ይካየዳሎ። ኣካላዊ ምንቅስቃስ ብስሩዕ ምስ ዝካየድ ኣብ ምክልኻልን ፍወሳን ሕማማት ብሓፈሻ ሕዱር ዓይነት ሕማም ድማ ብፊልተራ ስለ ዘለዎ ብግቡእ ክዝውተር ሞያውያ ንምኽሩ ወኪል ኤሪና ኣልማዝ ወልደ ገብርኤል ዘዳለዎ ተጸብጻብ ይስዕብ።
2: ብመሰረት ውድብ ጥዕና ዓለም ዘይብቑ ኣካላዊ ምንቅስቃስ ካብ 20 ክሳብ 30 ሚታዊት ጠንቂ ምክንያታት ዓለም ለኻዊ ሞት ከም ዝኾነ ይግለጽ። በዚ እውን ኣካላዊ ምንቅስቃስ ብምዝውታር ጥራይ ካብ ብዙሕ ሕማማት ምክልኻል ከም ዝከኣል እዩ ዝንገር። ስሩዕ ኣካላዊ ምንቅስቃስ ኣብ ምክልኻልን ፍወሳን ሕዱር ሕማም ልዑል ተራ ከም ዘለዎ ኣብ ሆስፒታል ከረን ሓፈሻዊ ሓኪም ዶክተር ኣማኑኤል ገብረትንሳኤ ብሓደ ግንቦት ኣብ ከተማ ከረን ኣብ ዝሃቦ ኣስተምህሮ ገሊጹ። ኣካላዊ ምንቅስቃስ ንጭዋዳታት ዘነጥፍ ብመደብ ዝግበር ዝደጋገምን ከም ዝኾነ ዝሓበረ ዶክተር ኣማኑኤል ሕዱር ሕማማት ከም ልዑል ፀቕጢ ደም፣ ሽኮርያ፣ ወቕዒ ልቢ፣ ወቕዒ ሓንጎል፣ ልዑል መጠን ስብሕን ኮለስትሮልን ከምኡ ውን ካንሰር ጡቡን ማዓናጡን ንምክልኻል ሓጋዝ ተራ ከም ዘለዎ ኣብሪሁ። ኣካላዊ ምንቅስቃስ መድሃኒት እዩ ዝበለ ዶክተር ኣማኑኤል ንገብሮ ምንቅስቃሳት ብሞያውያን ዝተደገፉ ምስ ዝኾኑ ዝያዳ ውፅኢታውያን ከም ዝኾኑ ብተወሳኺ ኣገንዚቡ። ኣብ መወዳእታ ቅድሚ ኣካላዊ ምንቅስቃስ ምግባርና ብካርቦሃይድሬት ሃብታም ዝኾኑ ምግብታት ምዝውጣር፣ ኣብ መንጎ ምንቅስቃስ ማይ ምስታይ፣ ድሕሪ ምንቅስቃስ ድማ ብፕሮቲን ሃብታም ዝኾነ ምግቢ ምምጋብ ኣገዳሲ ከም ዝኾነ ምኺሩ። ስሩዕ ኣካላዊ ምንቅስቃስ ወላ ድኣ ወፃኢታ ዘይሓትት መድሃኒት ይኹን እምበር ኣብ ኣገባብን ዓቐንን ንገብሮ ምንቅስቃሳት ንወስዶም ማእዛዊ ምግቢ ምፍላጥ ወሳኒ ምዃኑ ምግንዛብ የድሊ። ምስተኣላይ ቴኬኤስኤፍ ኣልማዝ ወልደ ገብርኤለ ካብ ኣገልግሎት ዜና ዞባ ዓንስባ ከተማ ከረን።
0: ዝስዕብ ዜና ሃገራት ወፃኢ እዩ ንምክተልኩም ደጊም ዕድም። ኣብ ዜናታት ወፃኢ ኣሜሪካ ኣብ መፃወቦ ሆርሞዝ ተዓጊተን ዘለዋ ንግዳውያን መራኸብ ንምውፃእ ከም እትሓባበር ፕረዚደንት ዶናልድ ትራምፕ ፍሊጡ። እቲ ተበግሶ ንሰብኣዊ ምክንያት ምዃኑ ዝገለፀ ፕረዚደንት ትራምፕ ንምዕንቋፉ ንዝውሰድ

ስጉምቲ ከቢድ ምላሽ ከም ዝውሃቡ ኣጠንቂቖም። ኣብዚ ሎሚ 4 ጉንበት ከም ጅምር ዝግለጽ ዘሎ ስጉምቲ ልዕሊ 15,000 ወታደራት ልዕሊ 100 ነፈርቲ ኩናትን ካልእ ኣጽዋርን ከም ዝሳተፉ ማእከላይ እዝ ኣሜሪካ ሓቢሩሎም። መንግስቲ ኢራን ግና ኣብ መጻቢ ሆርሞዝ ዝግበር ምትእታው ካብ ምጥሓስ ምቁራጽ ተኽሊሲ ፈልዩ ከም ዘይርእዮ ብምጥቃስ ፕረዚደንት ትራምፕ ወጢንዎ ንዘሎ መደብ ከቋርጾ ጸዊዑ። ኢራን ኣብ ልዕሊ ድሕሪ ዝተኻየደ መጥቃዕቲ ኣሜሪካን እስራኤልን ኣብ መጻቢ ሆርሞዝ ጸጥታዊ ቁፅፅር ከም ጀመረት ዝፍለጥ ኮይኑ

ንኩ ልዕሊ 2,000 መራኸቢ ተዓጊተን ከም ዘለዋ እዩ ዝጥቀስ። መፃዊ ሆርሞዝ ኣብ ልዕሊ ኣብ መጥቃዕቲ ነዘካይዳ ሃገራትን ተሓባበርተንን ጥራይ ከም እትዓፁ እትገልጽ ኢራን ንምሕደራት ንግዳዊ ማያዊ መስመር ዝምልከት ሓድሽ ኣገባብ ክምስርታያ ትጠልብ ዘላ። ኢራን ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየ ዘሎ መጥቃዕታት ዶ ክብል ብደብዳብ ኣሜሪካን እስራኤልን ናይ ዝወረዳ ክሳራታት ካሕሳ ክኽፈላ ኣብ መጻኢ ኣብ ልዕሊ ኣተመሳሳሊ መጥቃዕቲ ከምዘይፍፀም ዘረጋግፅ ውሕስነት ክወሃባ እገዳታት ክለዓለላ ሰራዊት ኣሜሪካ ካብ ከባቢታት ኢራን ክወፅእ ኣብ ልዕሊ ወደባታ ኢራን ፀኒዑ ዘሎ እገዳ ክላዓል ዝብል 14 ነጥብታት ዝሓዘ ሓድሽ እማም ብመንገዲ ፓኪስታን ኣቕሪባ ከም ዘላ ዝፍለጥ እዩ። ውድብ ኣፍሬትን ለኣኽትን ነዳዲ ማለት ኦፔክን ሩስያ እትርከበን መሻርክተንን ወሰኽ ፍርያት ክገብራ ተሰማሚዐን። እተን ሃገራት ትማሊ 3 ጉንበት ኣብ ዘካየድኦ ናይ ማንዛ ርክብ ካብ ዝመፅእ ወርሒ ሰነ ዕለታዊ 188,000 በርሜል ወሰኽ ከም ዝገብራ ኣፍሊጠን። እሱ ጉምቲ ሕቡራት ኢማራት ዓረብ ካብቲ ውድብ ድሕሪ ምስሓባ ክስዕብ ንዝኽእል ናይ ፍርያት ምምዝባል ንምግታእ ከምኡውን ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ወታደራውን ፀጥታውን ኩነታት ተኸሲቱ ዘሎ ሕፅረት ነዳዲ ንምቅላል ምዃኑ ተገሊጹ። ሕቡራት ኢማራት ዓረብ ኣብ ኦፔክ ንፀንሓ ኣስታት 6 ዓመታት ዝቐፀለ ኣባልነት ካብ ሓደ ጉንበት ከም ዘቋረፀቶ ዝዝከር እዩ። እስራኤል ወታደራዊ ፅላት ንምድንፋዕ ኣስታት 120 ቢልዮን ዶላር ተወሳኺ ወፍሪ ከም እትገብር ገሊጻ። እዚ ኣብ ዝመፅእ 10 ዓመታት ከም ዝትግበር ዝገለፀቶ መደብ ኤፍ35 ከምኡውን ኤፍ15 ዝዓይነተን ተወሰኽቲ ነፈርቲ ኪናት ካብ ኣሜሪካ ንምሽማት ዘጠቃልል ምዃኑ ቅድሚ ሚኒስትር ቤንያሚን ነታንያሁ ብ3 ጉንበት ኣፍሊጡ። እቲ ውጥን መሰረት እስራኤል ንቁፅሪ እትውንነን ኤፍ35 ብዕፅፊ ብምዕባይ ናብ 100 ክብ ከተብሉ እያ። ብዘይካዚ እቲ ወታደራዊ ወፍሪ ብብዝሒ ተተኮስቲ ንምፍራይ ዘኽእል ምዃኑ ቅድመ ሚኒስትር ኔታንያሁ ረድዩ። እቲ ኢራን ምንቅስቓስ ሕዝቡላህ ኣብ ወታደራዊ ረፅሚ ኣትያ ዘላ እስራኤል ንወታደራዊ ባጀታ ዓመታዊ ትውስኸሉ ከም ዘላ ፀብጻባት የረዱ። መንግስቲ እስራኤል ንዓመተ 2026 ካብ ዝሰልዖ ሃገራዊ ባጀት እቲ ኣስታት 17 ሚኢታዊት ንፅላት ምክልኻል ከም ዘቕንዖ እዩ ዝግለጽ ዘሎ። ኣብ ሰፊሕ ክፋል ኬንያ ዝወቕዕ ዝናብ ዘሰዓበ ዕልቕልቕን ምህማም መሬትን ሰብኣውን ዋታውን ክሳራታት ኣውሪዱ። በቲ ተፈጥሮኣዊ ሓደጋ ዛጊት 20 ሰባት ከም ዝሞቱ ዝሓበሩ ሰመዝ ስርሒት ምድሓን ህይወት ኬንያ ዳሃዮም ዝጠፍአ ብምህላዎም ቁፅሪ ሞታት ክውስኽ ከም ዝኽእል ኣሚቶም። ብዘይካዚ በዚ ናይ 3 ጉንበት ሓደጋ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት ስለዝወረደ ኣሽሓት ሰባት ከም እተማዛበሉ ተገሊጹ። ርእሰ ከተማ ናይሮቢ እትርከቦ ከባቢታት ኬንያ ሕልፊ ካልእ ተሃስዩ ከም ዘሎ ተፈሊጡ። ኣብ ኬንያ ኣብ ዝሓለፈ ወርሒ መጋቢት ብዝተኸስተ ተመሳሳሊ ሓደጋ እውን ልዕሊ 40 ሰባት ከም ዝሞቱ ዝዝከር እዩ። መንግስቲ ኪባ ኣሜሪካ ኣብ ልዕሊ ሃገሩ ንዝወሰነቶ ሓድሽ እገዳ ዘይሕጋዊ ክብል ኮኒንዎም። እዚ ዝተገልጸ ፕረዚደንት ትራምፕ ብሓደ ጉንበት ነቲ ንልዕሊ 6 ዓመታት ኣብ ልዕሊ ኪባ ጸኒዑ ዘሎ እገዳ ኣሜሪካ ዘስፍሕ ናይ ፈጻሚ ትካል ትእዛዝ ድሕሪ ምኽታም እዩ። ሚኒስትር ጉዳያት ወፃኢ ኪባ ብሩኖ ሮድሪገዝ ኣብ ዝሃቦ መግለጺ እቲ እገዳ ንኣህግራዊ ሕግን ቻርተር ሕቡራት ሃገራትን ዝጥሕስ ከምኡን ንህዝቢ ኪባ ንምቕጻዕ ዝዓለመ ከም ዝኾነ ወቒሱ። ኣሜሪካ ኣብ ልዕሊ ኪባ ይኹን ካልእ ሳልሰይቲ ሃገር ቤናዊ ክስጉምቲ ናይ ምውሳድ መሰል ከም ዘይብላ እቲ ሚኒስትር ብተወሳኺ ሓቢሩ። ኣሜሪካ ካብ 1962 ኣትሒዛ ኣብ ልዕሊ ኪባ ኣጽዲቓቶ ብዘላ ቤናዊ እገዳታት ኣብ ልዕሊ እቲ ሃገር ናብ ኣስታት 1 ትሪልዮን ዶላር ዝግምገም ቁጠባዊ ክሳራታት ከም ዝወረዱ እዮም ጸብጻባት ዝጠቕሱ። ጽላታት ነዳዲ፣ ትምህርቲ፣ መጓዓዝያን ህንፃን ብሳዕቤናት ነዳዲ እገዳ ብከቢድ ካብ ዝተሃሰዩ ምዃኖም ክፍለጥ ተኻኢሉሎም። መንግስቲ ኪባ እቲ እገዳ ክላዓል ከቅርቦ ዝጸንሐ ተደጋጋሚ ጻውዒታት ዛጊት ሰማዕ እዝኒ ከም ዘይረኸበ ጸብጻባት የረዱ። ናይ መወዳእታ ዜና። መንግስቲ ቻይና ብኣሜሪካ ኣብ ልዕሊ 5 ትካላት መጻረዪ ነዳዲ ሃገሩ ንዘጽደቐ ሓድሽ እገዳ ዝዓግት ውሳነ ውፅዩ። እቲ ውሳነ ኣብ ቻይና ዝርከቡ ትካላትን ውልቀ ሰባትን ነቲ ብኣሜሪካ ዝጸንዐ እገዳ ከየተግብሩን ከየኽብሩን ዝእዝዝ እዩ። መሰረት ሓድሽ ውሳነ ዝኾነ ትካል ወይ ውልቀ ሰብ ነቲ ኣሜሪካ ዝወሰነቶ እገዳ ከተግብር እንተተረኺቡ ብሕጊ ክሕተት እዩ። እዚ ቻይና ወሲናቶ ዘላ ስጉምቲ ነቲ ኣብ 2021 ዘጽደቐቶ ሕጊ መሰረት ዝገበረ ኮይኑ ንዘቤታውን ትካላት ካብ ዘይፍትሓዊ ግዳማዊ ጸቕጥታት ንምክልኻል ዝዓለመ እዩ።
ብፅሕፈት ግምጃ ኣሜሪካ ካብ ኢራን ነዳዲ ከም ሸመታ ኣብ ልዕሊ ዝኸሰሰን ሓሙሽተ ትካላት መጻረዪ ነዳዲ ቻይና እገዳ ከም ዘጽንዕ እዩ ብ24 መያዝ ኣፍሊጡ ኣሜሪካ።

ልዕሊ ኩባንያታት ቻይና እገዳታትን ንዋይ ናይ ምድስካል ስጉምትን ክትወስድ ከም ዝፀንሐት ዝሕብሩ ፀብፃባት። እቲ እገዳታት ኣብ ልዕሊ ቁጠባ ቻይና ካብ ዘውሩ ዳሃስያ ኣብ ምስንኻል ኣህጉራዊ ሰንሰለት ቀረብ ዝገበሮ ፅልዋ ከም ዝዓቢ የረዱ። ዜና ንምዝዛም ኣርእስቲ ዜና ክንደግም። ፋርማሲካዊ ማሕበር ኤርትራ መበል 20 ሓፈሻዊ ጉባኤኡ ኣብ ኣስመራ ኣቃኒዑ። ኣብ ኖዞባ ቁርደት ብመንግስቲ ዝተመደባ ትራክተራት ኣገልግሎት ንቕሊ ይህብ ኣለዋ። ቅነ ባህልን ስፖርትን ተምሃሮ ዞባ ደቡብ ካብ 1 ክሳብ 3 ጉንበት ኣብ መንደፈራ ተኻይዱ። ኣሜሪካ ኣብ መፃቦ ሆርሞዝ ተዓጊተን ዘለዋ ንግዳውያን መራኸብ ንምውፃእ ከም እትተሓባበር ኣፍሊጣ። ኣባላት ኦፔክን ሩስያ እትርከበን መሻርክተንን ወሰኽ ፍርያት ክገብራ ተሰማሚዐን። እስራኤል ወታደራዊ ፅላት ንምድንፋዕ ኣስታት 120 ቢልዮን ዶላር ተወሳኺ ወፍሪ ከም እትገብር ገሊጻ። ነሰዓት ዝተዳለወ ዜና ተዛዚሙሎ ምስ ተርፉ መደባትና ንሓድገኩም ብወገነይ ብሩኽ መዓልቲ።

0: ሰላም ከመይ ትውዕሉ? ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኖ ዜና ዘቕርበልኩም ሚካኤል ሓድጉም። ሃገራዊቲ ጋንታ ኤርትራ ተሳትፎ ዘላ ዙር ቤኒን ሎሚ ሰኒ 27 ሚያዝያ ብወግዒ መጋረጁ ቀንጢጦም።
1: ሃገራዊት ጋንታ ቀድ ምሽክለታ ኤርትራ ትካፈሎ መበል 21 ውድድር ዙር በኒን ሶኒ 27 ሚያዝያ ብወግዒ መጋረጁ ክኸፍት እዩ። ኣብ መኽፈት ናይዚ ውድድር ድማ ተቀዳምቲ 48 ኪሎ ሜትር ዝርሕቀታ ናይ ውልቅ ናይ ግዜ ውድድር ማለት ፕሮሎግ ከካይድ እዮም። ከም ዝፍለጥ ኣብዚ ውድድር ሃገራዊት ጋንታ ቀድ ምሽክለታ ኤርትራ ብ6 ተቀዳምቲ ማለት ናታን መድሓኔ፣ ያፌት ሙልጌታ፣ ኬቨን ትክለማርያም፣ ህያብ ሃብቶም፣ ነፍታሌም ኤፍሬም፣ ሜሮን ምስግናን ተወኪላ ክትወዳደር እያ። ዩኤል ሃብቶኣብ ድማ ማልያ ባይክ ኤድ ኣብ ዙር ድር ክሳተፍ እዩ። ኣብዚ ናይ 5 መድረኻት ዝቕፅል ዙር በኒን ተቀዳምቲ ብሓፈሻ 748.9 ኪሎ ሜትር ዝርሕቀቱ ውድድር ከካይድ እዮም። ኣብ ዙር ድር ሃገራውያን ጋንታታት ኣልጀርያን ኤርትራን ዘካይደው ቅልስ ብኣግኡ ልዑል ግምት ተገይሩሎ። ዝሓለፈ ዓመት ኣብ ዙር ኣልጀርያ ብቁፅሪ ብርክት ዝበለ ናይ መድረኽ ዓወታት ኣመዝጊቡ ዝነበረ ኣልጀርያዊ ያሲን ሓምዛ ኣብ ዙር ድር ብምህላው ኣብ ጎላጉል ኣብ ዝግበር ውድድራት ንኣባላት ሃገራዊት ጋንታ ቅድም ብሽክለታ ኤርትራ ዓብ ተኼላ ከቕምጠሎም ትፅቢት ዝግበረሉ ተቃዳማ እዩ።
0: 6 ኤርትራውያን ተቀዳደምቲ ዝሳተፉሉ ሎሚ ዓመት ንመበል 61 ግዜ ዝካየድ ዘሎ ፕሬዚደንሻል ዙር ቱርኪ ትማል ሰንበት 26 ሚያዝያ ብወግዒ ፈሊሞ።
1: ኣብዚ ቀዳሚት መድረኽ ተቀዳምቲ 148.7 ኪሎ ሜትር ዝርሕቀት ውድድር ኣካይዶም። ምስ ሓምሻይ ርእሱ ሓዲሙ ዝወዓለ ኤርትራዊ ተቀዳማይ ጋንታ ኢስታንቡል ቲም መዋእል ግርማይ ውድድር ንኽዛዘም 9 ኪሎ ሜትር ክተርፎ እንከሎዩ ብዓባይ ጉጅለ ተዋሒጡ። ነዚ ቀዳሚት መድረኽ ድማ ቤልጅማዊ ኣባል ቲም ፍላንደርስ ቶም ግራፕ ንውድድሩ ብ3:23:57 ብምዝዛም ቀዳማይ ኮይኑ ተዓዊቱላ። ኣባል ኣልፔሲን ፕሪምየር ቴክ ሳይሞን ዲ ሃሪስን ኢጣልያዊ ዴቪድ ፔርሴኮን ድማ ብቀደም ተኸተል ካልኣይን ሳልሳይን ተርተሒዞም። ኣብዛ መድረኽ ኤርትራውያን ተቀዳምቲ ዝሓዝዎ ደረጃ ምስ እንዕዘብ ምስ ዕውድ ብተመሳሳሊ ሰዓት ኣባል ቡርጎስ ምርሃው ቅዱስ መበል 48፣ ኣባል ኣስታና ሄኖክ ሙሉ ብርሃን መበል 53፣ ኣባላት ኢስታንቡል ቲም ናትናኤል ብርሃነ መበል 68፣ መትከል ኢዮብ መበል 108፣ ዓወት ኣማን መበል 110፣ መዋእል ግርማይ ድማ መበል 138 ተርተሒዞም። ዕውት መድረኽ ቶም ግራፕ መሪሕነት ዙር ቱርኪ ተረኪቡ ናብ ካልኣይ መድረኽ ኣቕኒዑ። ኤርትራውያን ተቀዳምቲ ብ10 ኸሊታት ድሕሮም ምርሃው ቅዱስ መበል 49፣ ሄኖክ ሙሉ ብርሃን መበል 54፣ ናትናኤል ብርሃነ መበል 69፣ መትከል ኢዮብ መበል

0: 108 ዓወት ኣማን መበል 110 መዋእል ግርማይ ድማ መበል 138 ተርታሒዞም ኣለዉ። ብነጥቢ ዕውት መድረኽ ቶም ክራብ ብ15 ነጥቢ መሪሕነት ተረኪቡ። ኣብ ናይ ዓቐብ ፖላንዳዊ ሚሸል ፓሞርስኪ ብ3 ነጥቢ ቀዳማይ ኮይኑ ክምርሕ እንከሎ መዋእል ግርማይ ብ2 ነጥቢ ይኽተለሎ። ብጋንታ ስጳኛዊት ካጃ ሩራል ቀዳሚት ኮይና ትመርሐላ። ኣስታና ሻምነይቲ ቡርጎስ መበል 11 ኢስታንቡል ቲም ድማ መበል 20 ተርታ ሒዛላ። ዙር ቱርኪ ሶኒ 27 መያዝያ ብካልኣይ መድረኽ ክቕፅል እዩ። ኣብዛ መድረኽ ድማ ተቃደምቲ 152.8 ኪሎ ሜትር ዝርሕቐታ ውርድር ከካይድ እዮም።
1: ኣትሌት ክለብ ፍረ ፃዕሪ ዝኾነ ሳይሞን ተስፋ ግርግሽት ማሊ ኣብ ህንዲ ኣብ ዘካየዶ ናይ 10 ኪሎ ሜትር ውድድር 4ይ ተርታ ሒዙ ንውድድሩ ፈጺሙ።
0: ሰንበት 26 መያዝያ ኣብ ህንዲ ኣብ ዝተኸየደ ናይ 10,000 ሜትሮ ናይ ትራክ ውድድር በንጋሉሩ ኤርትራዊ ኣትለት ሳይሞን ተስፋ ገርግሽ 4ይ ደረጃ ሒዙ ብሉፅ ውፅኢት ኣመዝጊቡ። ነዚ ውድድር ወዲ ሃገር ብሩንዲ ሮድሪገ ኪዊዜራ ብ27:31 ቀዳማይ ኮይኑ ብምዕዋት ወርቅ መዳልያ ዓጢሩ። ኡጋንዳዊ ሃርበርት ኬቤርት ብ27:39 ተሸላሚ ብሩር መዳልያ ክኸውን እንከሎ ኬንያዊ ጂልበርት ኪፕሶጊ ኪፕሮቺ ድማ ብ20:43 ካሊትን ውድድር ብምዛም ተሸላሚ ነሓስ መዳልያ ኮይኑ ኤርትራዊ ኣትለት ሳይሞን ተስፋ ገርግሽ ድማ ንውድድሩ ብ27:44 ካሊትን ብምዛም 4ይ ደረጃ ሒዙ ውድድሩ ምስ ቀዳሞት 5 ወዲኡ።
1: ትማሊ ሰንበት ንመበል 112 ግዜ ኣብ ዝተኻየደ ናይ ሞኒመንት ውድድር ሌጅ ባስቶን ሌጅ ሻምፒዮን ዓለም ታሪጅ ፖካቻር ደጊሙ ብሉፅ ዓወት ኣመዝጊቦ።
0: ራብዓይ ናይ ዝዓመት ናይ ሞኒመንት ውድድር ሌጅ ባስቶን ሌጅ ትማሊ ሰንበት 26 መያዝያ ንመበል 112 ግዜኡ ኣብ ቤልጅማዊት ከተማ ሌጅ ተኻይዶ። ኣብዛኒ ሓደ መዓልቲ ናይ ሞኒመንት ውድድር ተቃደምቲ 259.5 ኪሎ ሜትር ዝርሕቀቱ ውርድር ዮም ኣካይዶም። ነዛ ውርድር ፀወታ ንኽዛዝም 36 ኪሎ ሜትር ምስተረፎ ምስ ፈረንሳዊ ወዲ 19 ዓመት ፖል ሴክሳ ዘጥቅዐ ታሪ ፖጓቻ ንውርድሩ ብ5:50.28 ካልኦትን ብምዝዛም ዕውት ሌጅ ባስቶን ሌጅ ብምዃን ሃትሪክ ናይ ዝውድድር ሰሪሑ 800 ናይ ዩሲኣይ ነጥቢ ድማ ኣኪቡ። ትስፉ ተቀዳማይ ፖል ሴክሳስ ካብ ፖጋች ብዓን 5 ካሊት ዲሒሩ ካልኣይ ተርታ ብምሓዝ 640 ነጥቢ ክወስድ እንከሎ ቤልጅማዊ ሬሜኮ ኤቨኖፐል ብደቂቕን 42 ካሊትን ዲሒራ ንዝመፀት ጉጅለ ሲዒሩ ሳልሳይ ተርታ ብምሓዝ 520 ነጥቢ ወሲዱ። ኣብ ዝውድድር ዝተሳተፈ ብሕታዊ ኤርትራዊ ተቀዳማይ ናትናኤል ተስፋፅዮን ካብ ዕውት ፖጋቻ ብ5:33 ካልኦትን ድሒሩ መበል 43 ተርታ ሒዙ ውርድሩ ፈጺሙ። ታዲያ ፖጋቻ ነዚ ውርድር ምዕዋት ስዒቡ መበል 112 ናይ ፕሮፌሽናል ዓወቱ ኣመዝጊቡ። ፖጋቻ ነዚ ውርድር ንራብዓይ ግዜኡ ምዕዋት ስዒቡ ድማ ምስ ኣሌካንድሮ ቫልቨርደን ሞሪኖ ኣርጀንቲንን ተመዓርዩ። ፖጋቻ ድምር ናይ ሞኒመንት ዓወታቱ ናብ 13 ኣበሪኹ።
1: ዝኸበርኩም ተዓዘብቲ ንሎሚ ዝተዳሉ ዕለታዊ ዜና ስፖርት ኣብዚ ፍፀም። ስለምክታልኩም ኣዝየ መስግን ሰላም።

እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ጥቕኒ ክቡራትን ክቡራንን። ንሎሚ ኣብ መፅሓፍ ስነ ግጥምን ፖለቲካዊ ታሪክን ዘተኮረ ዕላል ክልወና እዩ። መሪፅናዮ ዘለና መፅሓፍ ድማ ሳሕሊ ሕሩይ ግጥምታት ቃልሲ ያባ ትብል ነታ ሳልሳይ ሕተም ከዓ ክንዕለላ ኢና። ደራሲ ሰሎሞን

0: ፀሐይ ስነ ጥበበኛ ሰሎሞን ፀሐይ ሓደ ካብቶም ኣብ ስነ ጥበብ ኤርትራን ባህልን ዓብይ ኣስተዋፅኦ ዝገብሩ ዘለውን ሓያላት ገጠምቲ እዩ። ኣብ እዋን ብረታዊ ቃልሲ ካብ 1980ናት ሒዙ ሓያሎ ግጥምታት ንደርፊ፣ ንመድረኽ፣ ንመፅሄት ከምኡ ድማ ንድምፂ ሓፋሽ ዘበርከተ እዩ። ብዘይክኡ ድማ ኣዝዮም ስሙያት ደረፍቲ ዘፍረየልና ዓበይቲ ታሪካውያን ግጥምታት ዘበርከተ እዩ። ብዘይካዚ ድማ እታ 1986 ፈለማ እዋን ዝተደርፈት ሃገራዊት መዝሙር ኤርትራ ግጥሚ ዘሰናደ እዩ። ደጊሞ እውን ኣብ 1993 ድሕሪ ወግዓዊ ናፅነት ምእዋጁ ነዛ ሎሚ መልክዕ ሒዛቶ ዘላ ዘሰናደአ ኣዝዩ ዓብዪ ገጠማ እዩ። ገጠማይ ጥራሕ እውን ኣይኮነን ናይ ታሪክ ተመራማራይ፣ ናይ ታሪክ ኣብ ባህሊ ኣብ ኩሉ ድማ ዓብይ ኣስተዋፅኦ ዝገበረ እዩ። ዓበይቲ መፅሄታትን መፅሓፍትን ዘሰናደአልና እዩ። ኣብ 2013 እውን ማሰን መልቀስን ዘርእስቱ ዓብይ መፅሓፍ ዘበርከተ እዩ። ሎሚ ትኩረትና ኣብ ዝርዝራት ክኸውን እዩ። ምክተልኩም ዕድም ስለምንታይ እዚ ሳልሳይ ሕታም ምስ ምንታይ ለውጥታት
1: መጀመርታ መደብ ዕላል ጥበባት ናይ ኤሪቲቪ ብፍላይ ካ ንስኻ ተስፋ ኣለም ነዚ ዕድመ እዚ ዝገበርካለይ ኣዝየ ኣመስግን። ኣጋጣሚ እዚ ቃል መጠይቅ ትገብረለይ ዘለካ እዋን ምስቲ ኣብ መፅሓፍ ሳሕል ሕሩይ ግጥምታት ቃልሲ ዘሎ ትሕዝቶ ኣዝዩ ዝተዛመደ ወርሓት ወይ ወቅቲ እዩ። ስለምንታይ እንተልና እዚ ንውድኦ ዘለና ወርሒ እዚ ቃል መጠይቅ ንገብረሉ ዘለና መዓልቲ ሎሚ ብ1993 ሪፈረንደም ዝተዛዘመሉ እዩ። ሪፈረንደም ክዛዘም ከሎ ከዓ ብ99.8 ከምኢት ህዝቢ ኤርትራ እወነ ናፅነት ኢሉ ዘድመፀሉ መድረኽ እዩ ነይሩ። ድሕሪኡ ከዓ እቲ ወግዓዊ ምእዋጅ ናፅነት ኤርትራ ዝተፈፀመሉ ግንቦት 93 ብዓብኡ ከዓ ግንቦት 1991 ኤርትራ ድሕሪ ናይ 30 ዓመታት ብረታዊ ቃልሲ ናይ 50 ዓመታት ናይ ፍርቂ ዘመን ቃልሲ ፖለቲካዊ ቃልሲ ከዓ ናፅነት ዝረከበትሉ ወርሒ እዩ። ስለዚ ኣብዚ ኣጋጣሚ እዚ ምኳኑ እቲ ንገብሮ ዘለና ዕላል ብቀረባ ምስ ትሕዝቶ ናይዛ መፅሓፍ ናይ ሳሕል ዝተዋሰበ እዩ። ትሕዝቶ እውን ነዚ ዝገልፅ ብዛዕባ እዚ ዘዘንቱ ዝትርኽ እዩ። ስለምንታይ ሳልሳይ ሕታም ንትብል ሕቶካ ናብኣ ሕጂ ብቐጥታ ኣቱ እምበኣር ከምቲ ዝበልካዮ እታ ቀዳመይቲ ሕታም 1994 እያ። ኣብኣ ብቐንዱ እዚ መፅሓፍ እዚ ሓደ መፅሓፍ እዩ። ሕታም ክንብል ከለና ብእንግሊዝኛ ኤዲሽን ንብሎ፣ ኣብ ትግርኛ ሕታም ክንብል ከለና ምስ ማሕተም ዝተኣሳሰረ እውን ይመስል እዩ። ግን እታ ሕታም ትብል ቃል ነታ ኤዲሽን ትብል እያ ትውክል። በዚ ኣጋጣሚ እዚ ሕጂ 94 ዝወፀት መፅሓፍ ንሳ እታ መሰረት እሳ ኮይና ታ መሰረት 2006 ካልኣይ ሕታም ክገብር ከለኹ ኣብታ ቀዳመይቲ ሕታም ዘየእተኽዎ ዝነበርኩ ናይቲ መጀመርቲ ዓመታት ከም ዝበልካዮ ኣብ ክፍሊ ማሕበራዊ ጉዳይ ጉጅለ ባህሊ ናይ ትክፍል ከለኹ ዝፀሓፍክዎ ናይ ደርፊ ግጥምታት ነይሩ ንሱ ኣየእተኽዎን ነይረ። ሕጂ ነቲ ስራሓተይ ዝርኢ ኣንባባይ ምእንቲ ብህየሳዊ ዓይኒ ክርዮ ከመይ ኢሉ ግጥምታተይ ድሩ ከመይ ኢሉ ክቐፂሉ እንታይ ምዕባል የምፅኡ ክመዝን ምእንቲ ክኽእል ኢለአ ብዙሓት ኣይነበራን። ሓደሓደ እውን ኣብ ማእከላይ ጨንፈር ባህሊ ከለኹ ዝፅሓፍ ኮን ዘየእተኽዎን ኣብታ ቀዳመይቲ ዘየእተኽዎን ነረን ነዚአን ስለ ዝወሰኽ ኩለን እየ ሕታም ኢለ እያ ካልኣይ ሕታም ማለት ሲ ኣብቲ መሰረት ሲ ገለ ለውጥታት ኣብቲ መሰረታዊ ትሕዝቶ ዝነበረ ናይቲ መፅሓፍ ሲ ሓደሓደ ዝተወሰኮ ስለ ዝነበረ እዩ ካልኣይ ሕታም ኮይኑ ማለት እዩ 2006። እዛ ዳሕረወይቲ እዛ ሳልሰይቲ ሕታም ሕጂ ብቀረባ ንዛረበላ ዘለና ከዓ መሰረታት እታ ናይ 94 እያ ከም ዝበልናዮ። ግን ድሓር ዝፀሓፍክዎ ግጥምታት ድሕሪ ምሕታም ናይ ሳሕል ናይ 94 ፀሓፍክዎ ግጥምታት ገሊኡ ናይ ንባብ ገሊኡ ናይ ንደርፍታት ኢለ ፀሓፍክዎ እውን ወሲኸ እሱ እውን ብዝሓረ

0: ወዩ ካብቲ ልዕሊ 100 ዝኸውን ዝተፈላለየ ፅሓፍኮ ግጥምታት ወካሊ ዝኾነ ኢለ ዝሓሰብኮ ሓርየ ሓርየ ዘዳልኽዎ እዩ። ስለዚ ፍልይቲ ዝገብራ ማለት እዩ እዛ ሳልሰይቲ ሕታም ካብተን ቅድሚያ ዝነበራ እውን እንተኾነ ሓደ ዝበልክዎ ድሕሪኡ ዝፅሓፍኮ ግጥምታት ዘእተኽሉላ ምኳና። ካልኣይ ከዓ ብርእቶ ናይ ብዙሓት ኣንበብቲ ኣብ ዝተፈላለየ ኣጋጣሚታት ብፍላይ ዞም ዳሕሮ ተወለዶ ዞም ናእሽቱ ኣብ ግዜ ቃልሲ ዘይነበሩ ድሓር ዝተወልዱ ነቲ መፅሓፍ ከንብብዎ ከለዉ ንምርድኡ ይሽግረና። ምክንያቱ ድሕረ ባይታ ይነግርን ስለዝኮነ ከመይ ዝኣመሰለ ኩነታት ፅሒፉ እንታይ ነይሩ ተሃዋህቡ መንቀሊኻ መበገሲኻ ነፍሲ ወከፍ ክጥመ ክፅሕፍ ከለካ ዝብል ሕቶታት የቕርቡለዩ ነይሮም። ገሊኦም ሞ ከዓ ከምቲ ኣማስን መልቀስን መእተዊ ተገይሩሉ ዘሎ ሞ ንምርድኡ ነቲ ግጥሚ ነተማሰ ይኹን ነቲ መልቀስ ኣዝዩ ሓጋዚ ዝኾነ ከምኡ ይኹን ከምኡ እንተዝግበርስ ዝያዳ ምተረዳእና ነቲ ግጥሚ ንምርዳእ ኣዝዮም ሓገዘና ዝብል ሓሳብ ስለ ዘቕረቡለዩ ናይ ብሓቂ ሓቆም እዮም እየ። ብኡ ምክንያት ንዝበዝሕ ዝግጥምታት ንኩሉ ኣይኮነን ንዝበዝሕ ዝግጥምታት ድሕረ ባይታዊ ሓበሬታ ኣስፊረሉ ኣሎ ኣከመይ ዝኣመሰለ ኩነታት እዩ ተፃሒፉ ዝነበረ ሃዋሁ ግዜ ቦታ ኩሉ እቲ ሽዑ መንቀልየ እዩ ዝኮነ ነቲ ሓሳበይ ድፍኢት ዝፈጠረለይ ዝብሎ ዝፅሒፈ ኣለኹ ኣስፊረ ኣለኹ መእተወታት ገይረሉ ኣለኹ። በዚ ኣምበኣር እታ ሳልሰይቲ ሕታም ካብታ ቀዳመይትን ካብታ ካልአይትን ሕታማት ትፍለ።
1: እታ ናይ ግጥሚ ኢልካ ወይ ድማ ንሃገራዊ መዝሙር ኢልካ ሓሰብካላ ኩነት ከመይ እያ ነራ?
0: እንታይ ሃገራዊ መዝሙር ድሓር እንዲያ ኮይና ሃገር ምስኮና ናፀ ሃገር ምስኮና 91 ካብኡ ንዳሓር እዩ ብዛዕባ ሃገራዊ ትእምርትታት ከዓ ክሕሰብ ዝከኣል። ቅድሚኡ ሃገር ኣይነበርና ንሃገር ንክንከውን ጥራይ ኢና ቃለስ ነርና። ኣብ 86 መዝሙር ኤርትራ ጥራያ ኣርእስታ ኤርትራ እዩ መዝሙር ኤርትራ ኮይና ጥራያ ወፅያ። ቅድሚኡ ካብ 84 ናት ሒዙ ሓሳብ ሕጂ እውን ከም ዝኾነ ሓርበኛዊ መዝሙር ናይ ቃልሲ መዝሙር ናይ ምግባር ኤርትራ ብዝብል ኣርእስቲ ሲ መዝሙር ክነዳሉ ነቲ ኤርትራ ተሓልፎ ዘላ መከራ ስቃይ ዝገልፅ በቲ ርእስቲቲ ኣብ መወዳእታ ከዓ ናፅነት ተረኪቡ ክንሃንፃ ምኳና ዝሕብር ትሕዝቶ ዘለዋ መዝሙር ከነውፅእ ዜማ ሕሰብ ብሎ ኣነኒ ኣሮንተኬ ናይ ቀረባ መሳርሕቲ እዩ ብዙሕ ብፍላይ ኣብ መዛሙር ከዓ ርኡይ ክእለት ዘለዎ ብዙሕ ካብቲ መዛሙር ናይ ማእከላይ ጨንፈር ባህሊ ደረሰ ሰብ እዩ ዜማ ሕጂ ከምኡ ይብሎ ሞ ኣብ ልቡ ሒዝዋ ይፀንሕ ይኸይድ ይኸይድ ይኸይድ ግን ክሳብ 86 ዝኸውን ካብ 84 ክሳብ 86 ብኣካል እውን ኣብ ነዊሕ እዋን ናይዚ ግዜ እዚ ተፈላለዩና ነርና። ኣነ ኣብቲ ናይ ማእከላይ ቦታ ተሪፈ ስራሕ ንሱ ግን ንዑደት 85 ምስ ከዱ ብኡቢሎም ሱዳን ኣትዮም ሽዑ ካብ ሱዳን ምስ መፀ ምስ መፁ በዓል ኣሮን ትጉጅለ ኢና ንራኸብ። ሕጂ ኣሮን ኣይረስዓን ነዛ ሓሳብ እዚኣ ሕጂ ሓንቲ ዜማ ይረክብ እታ ዝመፀት ዜማ ካብ ሱዳን መምህር ይስሓቅ ኣብርሃም ተጋዳላይ ይስሓቅ ኣብርሃም ቅድም ናይ ተጋድሎ ሓርነት ኤርትራ ተጋዳላይ ነይሩ ዳሓር ምስቲ ዝነበረ ኩነታት ናይ ሰብራ ኤርትራ ሱዳን ኣትዩ ኣብ ሱዳን ሕጂ ፅቡቅ ምቅርራብ ምስ ተጋደልቲ ዝበሃዊ ግንባር ይገብር ቀያሕቲ ዕምባባ ሱዳን ምስኣተዉ ሓንቲ መዝሙር እዚኣ ገይረ ኣለኹም ሞ ጠቕመኩም ትኽእል እያ ተጠቐሙላ ኢሉ ይህቦ። ሕጂ እቶም ኣባላት ሙዚቃ ሙዚቀኛታት ናይ ቀያሕቲ ዕምባባ በዓል ነፀራ ኣብ ግሬሱስ ወዲ ሻውል እዮም እየ በዓል ነፀራ ኣብ ግሬሱስ ዘለውዎም ብዙሓት እዮም ናብ ማእከላይ ጨንፈር ባህሊ ተቐይሮም መፁ ካብ ቀያሕቲ ዕምባባ። ሕጂ ነዛ ዜማ እዚኣ ነዛ መዝሙር እዚኣ ሒዞም ኣይመፁ ብስራሕ ከዓ ሙዚቀኛታት ስለዝኾኑ ምስ ኣሮን ርክብ ኣለዎም ኣብ ሓደ ኣህዶ እዮም ሕጂ ክሰርዑ ማእከላይ ጨንፈር ባህሊ ብኣራግ የስምዑዎ ንኣሮን ኣሮን ምስ ሰምዓ ሒዙለ ይመፅእ ኣነ ፅቡቕቲ ኮይና ረኪብ ነታልካ ንዝነበርካ ኤርትራ ብዝብላ ርእስቲ ክንፅሕፈላልካ ዝነበርካ መዝሙር ሲ እዛ ዜማ እዚኣ ፅቡቕቲ ኮይና ረኪብያ ሞ ስምዓ እያ

0: ክትፅሕፈላ ይብለኒ። እዚ ግዜ እዚ ድሮ ናይ ብሩራዊ ኢዮቤል እዩ ነይሩ 1986 ማለት እዩ። ሓደ መስከረም ብሩራዊ ኢዮቤል እዩ መበል 25 ዓመት ብረታዊ ቃልሲ ክበዓል ምሽብሻብ ግበር ኣሎ። ከምኡ ይብለኒ ሰምዓ መፈቲኻያ እወ እምበኣር ክፅሕፈላ የለ ፅሕፈላ ጌታ ሸዓ ዝፀሓፍክዋ ኣብታ ውፅእቲ ዜማ ኣብታ ውፅእቲ ዜማ ዝፀሓፍክዋ ብምለታ ካእታ ዜማ ናይ መምህር ይስሓቅ ኣብርሃም እያ ከም ዘላትወ ኣብታ ዜማት ኣየ ፅሕፎ ዘለኹ። ሕጂ ዝቓላት ስሪ ዝድልዝ ኣለዎ ብዙ ከምኡ ዘግብሮ ምክንያት እንታይ እዩ? ኣብ ውፁእ ዜማ እንድሕር ክትእቱ ኮንካ ቃላት ወይ ነውሓካ ወይ ሓፅረካ ኣብቲ ዜማ ክትእትዎ ልክዕ ዝገጥመልካ ቃላት ክትረክብ ኣለካ። ብኡ ምክንያት ገሊ እምፅኦም መሓስቦ ዝበለፀ ቀሊለ ግን ይነውሖ ገሊኡ ከዓ ሓፅሮ ብኡ ምክንያት ስሪ ዝድልዝ ኣለዎ ከም ዝረአ ዘሎ ዝኾነ ግን ዕለት 14 ወርሒ 8 1986 እያ ኣበጊሳያ እታ መዝሙር ትቐርብ ኣብ ብሩራዊ ኢዮቤል እዩ ኣብቲ በዓል መኽፈቲት ናይቲ ምሉእ መደብ ትኸውን። ብዝኾነ ግን ከምቲ ዝሓሰብናያ ኣይተቓልሐትን። ሕቲ ኣሮን ድምፂ ሓፋሽ የዘምርዋ ዘለዉ ከመላ ኢሉ የስተፈለላ እሞ ኣይ ትንደልዮ መልእኽቲ ትንደልዮ ሓይሊ ኣይረኸብና ኣለ። ምክንያቱ ሓያል ከተላዓዕል ትኽእል ስምዒት ትፈጥር ወነ ትፈጥር ትሕንን ክትከውን ስለ ንደልያ ዝነበርና ከምኡ ከምዘይኮነት ኣስተማቂሩ ዋነውን ከምኡ ብፍላይ ከዓ ንሱ ሙዚቀኛ ስለ ዝኾነ ኣፀቢቑ ዝተብሂሉላ ስማዕ ሰሎሙን እዛ መዝሙር ከምታ ዝደለናዮ ኩ ይከደትን እንታይ ምዃኑት ምክንያት ከዓ ተረዲእኒ ኣሎ ፈሊጥ ኣለኹ። እታ ካልኣይቲ ዜማ ንሳ ደኺማ ኣላ ከምታ ቀዳመይቲ ዜማ ኣይኮነትን። ስለዚ ተኻልኣይቲ ዜማ ክንልውጣ ኣለና ይብል ክልውጣ እየ ይብል ምስታ መምህር ይስሓቅ ኣብርሃም ዘዳለዋ ዜማ ኣዋሂዱ ኣዋሂዱ ተኻልኣይቲ ዜማ ሰሪሕዋ ክልተ ሕጡበ ግጥሚ ትሕዝ እያ ተኻልኣይቲ ዜማ ቀሊል ኣይኮነንቲ ናታ መልእኽቲ ዓብ ክፋል ናይቲ መልእኽቲ ናይታ መዝሙር ሲ እታ ዜማቲ ኣያ ትሽከሞ ዓብ ክፋል። ሕጂ ግን እንታይ ይገብር እታ ኤርትራ ኤርትራ ብዓለም ክውሃባ ግቡእ ክብራ ትብል ከምኡ እንድያ ክውሃባ እንዲ 86 ኒና ንዛረብ ዘለና ኣብኣ ንሳ ከም ዘላታ ይገድፋ ሕጂ ረአ ምስኣ ከም ትጠዓዓም ገይሩ እታ ደኺማ ዝበላ ዜማ ናይ መምህር ይስሓቅ ኣብርሃም ይትከኣ
1: ወቲ መንፈስ ናይታ እዝኒ ዝበፅሐ እዋ ከይቀየረ
0: ከይቀየረ ኣዋሂዱ ኣጠዓዒሙ ይትከኣ ተኪእዋ ምስ ተከኣ ን87 መጀመርታዊ ወርሒ መጋቢት ካልኣይን ሓድነታውን ጉባኤ ክግበር ነይርዎ። ሕጂ ኣብኡ እያ ትቐርብ ንመጀመርታ ግዜ መወዳእታ ናይ 86 ኣብ ተሓሳስ ኣቢላ ምቅያር ተገይሩ ኣነ ከዓ ዜማ ምስ ቀየረ ከዓ ግድን ግጥምታት ቃላት ከዓ ክቅየር ምስቲ ዝተቀየረ ዜማታት ጥቐና ንስ እዩ ትርእስቲ ንስ እዩ ቃላት ከዓ ክቅየር ነይሩኒ ኩሉ ምስ ወዳእና ንመጀመርታ ግዜ ከም ዝበልኩ ብቲ ካልኣይን ሓድነታውን ጉባኤ ትቐርብ ብከምዚኣ ክሳብ 91 ትፀንሕ ማለት እዩ። ሕጂ እንታይ ንምባሌ ሃገራዊ መዝሙር ክትከውን ኢልና ኣይኮንናን ኤርትራ ናፃ ክትከውን ምኳና ኳ ፍሉጥ እንተነበረ ክንደይ ዓመት ወስደልና መዓስ ኢና ናፅነት ንኾን ኣይንፈልጥን። ግን ከም ዝኾነት ሓርበኛዊት መዝሙር ኢና ኣውፅኢናያ። በዚ ምክንያት እዚኦም ከዓ ክልቲኦም ናይ ዜማ ናይ ሃገራዊ መዝሙር ደረስቲ ዝበሃሉ መምህር ይስሓቅ ኣብርሃምን ኣሮን ትክእን። ስለዚ እቲ ታሪክ ክልቲኦም ብሓደ ኮይኖም ኮፍ ኢሎም ዝደረስዋ ወይ ዘውፅዋ ትመስል ክልቲኦም ኣውፃእቲ ዜማ ክበሃል ከሎ መምህር ይስሓቅ ኣብርሃም ሓንሳ ኣብ ሱዳን ምስተደዳ ድሓርኳ መፅኡ ንሜዳ ተሰሊፉ ኣትዩ ኣብ ዝባ ግንባር ኣብ መምህር ናይ ሙዚቃ ኣብ ቤት ትምህርቲ ሶራ ነይሩ። ብዝኾነ ግን ኣብቲ መስርሕ ናይ ተኸስታይ ሓንሳ ምስ ሃበይ ኣይነበረን ድሓርዩ ተዋሂዱ ኩሉ ስራኣይ ተነጊርዎ ከምዚ ጌርናያ
1: ሙዚቀኛታት ናቶም እዳወሰኹ
0: ንሱ እዩ ታሪክ ክብል ኢለ ድሓር ኤርትራ ናፃ ምስ ወፀት 91 ብፍላይ ከዓ ሬፈረንደም ተገይሩ ወግዓዊ ናፅነት ኤርትራ ምእዋጅ ክቀራረብ ከሎ ኣብ ወርሒ ግንቦት ሃገራዊ ትምህርትታት ክህልዋ ስለ ዘለዋ ናፃ ኤርትራ ኣርማ ሃገራዊ መዝሙር ከምኡውን ካልእ

0: ሃገራዊ ትምህርትታት ክህልዋ ስለ ዘለዎ ባንዴራ ኤርትራ ሳ ባንዴራ ኤርትራ ከመይ ከም ዝወፀት ኩልና ንፈልጦ ንርድኦ እዩ። መዝሙር ኤርትራ ከዓ ሃገራዊ መዝሙር ትኾን፣ ግን እቲ ንመፃኢ ዝብል ዝነበረ ቃላታ ሕጂ እቲ መፃኢ ዝበሃል ዝነበረ ህልው ኮይኑ ስለ ዝኾነ ሕሉፍን ህልውን ኮይኑ ስለ ዘሎ ብናይ ሕሉፍን ህልውን ቃላት ክቕየር ተባሂሉ ካብቲ መንፈስ ከይተወፀ ካብቲ ናይ ቅድም ዝነበረ መንፈስ ከይተወፀ ቃላታ ምልውዋጣት ተገይርሉ ሃገራዊ መዝሙር ኮይና ሃገራዊ መዝሙር ዝኾነት እምበኣር መዝሙር ኤርትራ 1993 ወርሒ ግንቦት እያ። 33 ዓመት ኮይኑ በዚ ኣጋጣሚ ዝኽብሎ ዝደሊ እንታይ ኣሎ፣ ሃገራዊ መዝሙር ናይ ዝኾነ ህዝቢ ሃገር ሓደ ክፋል ናይ ታሪኹ ነቲ ጉልሕ ክፋል ናይ ታሪኹ ዝገልፅ እዩ። ስለዝኾነ ከዓ ንታሪኹ ዝገልፅ ስለዝኾነ እቲ ህዝቢ እቲ ዜጋ ክፅንዖን ክፈልጦን ክዝምሮን ይግብኦ። 33 ዓመት ጌርና ኣለና ብካሴት እዩ ብዙሕ ግዜ ዝዝምር ትዝምር ዘላ ሃገራዊ መዝሙር ብካሴት ክኾን ይብሉ ናይሽቱ ህፃናት ካብ ቆልዑ ካብ መዋእለ ህፃናት ኣትሒዞም ይምሃርዋ ኣለዉ። ካብ መዋእለ ህፃናት ኣትሒዝካ ንድሕር ተማሂርካ ያ ከዓ ክትፈልጣን ክተፅንዓን እዩ ዘለካ። ስለዚ ካብ ሕጂ ኒኖ ደንጉና እኳ ብዘይ ካሴት ብዘይ ሙዚቃ ተሲእና ብሓባር ንሃገራዊ መዝሙር ተሲእና ንዘመር ተባሂልና ክንዝምረሉ ዝግባአና እዋን ክንድኡ ዝኣክል መዋእል እያ ጌራ ዘላ እዛ መዝሙር ምስ ናፃ ኤርትራ። ስለዚ በዚ ኣጋጣሚ እዚአ ክብል ዝደሊ ኣብ ገለገሊኡ እሞ ከዓ እቲ መዝሙር ተቓላት እውን ዘይብሉ ዜማ ጥራይ ወሊዖም ስቕ ኢሎም ይሰምዑዋ። ኣብ ገሊኡ ኣብያተ ትምህርቲ ከምኡ ክኸውን የብሉ። እታ ባንዴራ ክትስቀል ከላ ወይ ኣብ ዝኾነ እታ መዝሙር ትዝምረሉ ኣጋጣሚ ብዘይ ካሴት ንተምሃሮ እንተኮይኑ ኣብ ኣብያተ ትምህርቲ ፊስካ ግበር እታ ባንዴራ ክትስቀል ክትጅምር ከላ ምስኣ ከዓ ንሳቶም ክጅምሩ ኣለዎ። ስለዚ በዚ ኣጋጣሚ እዚ እዚአ ክብል ዝደሊ እታ መዝሙር ክትፅና መዝሙር ካ ብዘይ ካሴት ክትዝመር
1: ይግባእ።
0: ምናልባት ኣብ ዓብዪ በዓላት ምውሃድ ዘድልዮ ሰብሲ ኣዝዩ ገፊሕ ከምዚ በዓልና ፅነት ኣብ ስቴድየም ክኾን ከሎ ካሴት ከድሊ ክእል ኸውን ዋላ እኳ ነብሲ ወከፍ ሰብ ክዝምራ ዝግባእ እንተኾነ እቲ ካሴት መዋሃዲ መድመቕ እውን ስለ ዝኸውን ኣብዚ ንእስ ንእስ ዝበለ ኣኼባታትን ርክባትን ኣብ ኣብያተ ትምህርቲ ግን ከምኡ ክኸውን የብሉን ካሴት ክተርፍ ኣለዎ ባህላ እዩ።
1: ካብተን ኣገደስቲ ድባሃላ ደርፍታትካ መዘሙራትካ ብዙሓት እዩ ንባዕላ ሕጂ እታ ስኒትሲ ዳርጋ ሃገራዊ መዝሙር እዩ ክትብሎ ትኽእል ኢኻ ትቴምኡ ተሓሳቡ ግጥምታት ከተስተማቕሮ ከለካ ዝያዳ ዓምቕ ኣብ ትሕቲ ከመይ ዝኣመሰለ ኩነታት እያ እዚኣ ከተደሪሳ
0: ዝያዳ ምዝዛም ሪፈረንደም እኳ ሪፈረንደም ዝተዛዘመ ከምቲ ዓንተ ወይ ዝጠቐስኮ 99.8 ካብ 100 ህዝቢ ኤርትራ እወን ናፅነት ምሰድ መፀ ዋላ እቲ ዝተረፈ እውን ብጌጋ ይኸውን ዝኽእል ምንድንጋር እምበር መን ሞ እዩ ኤርትራዊ ናፅነት ዘይደሊ ህዝቢ ኤርትራ ዝኩሉ ዋጋ ዝኸፈለሉ ናፅነት ኣይደልን ክብል ኣይክእልን እዩ። ብዝኾነ ግን ብክንድኡ ዝኣክል መጠን ምናልባት ናይ ሪፈረንደማት ከመይ እዩ ኣይፈለጥን እምበር ክንዚ ዝኣክል ነጥቢ ብምምፃእ ንሓደ ነገር ዝመረፀ ሪፈረንደም ሲ ይህሉ ዶኾን ኣብ ዓለም እውን እየ ዝብል 99.8 ካብ 100 ንሓደ ርእስቲ ብክንድኡ ዝኣክል ቁፅሪ ሲ ዝመረፀ ወይ ዘድመፀ ሲህሉ ዶኾውን ኣብ ዝተፈላለዩ ጉዳያት ማለት እዩ ናይ ሃገራት እየ ዝብል ዝኾነ ኮይኑ ግን እዚ ምስኮነ ናይ ብሓቂ ናብ ወግዓዊ ምእዋጅ ናፅነት ኤርትራ ንሰግረሉ ንኣትወሉ መድረክ ተበፂሑ ግንቦት ከዓ ስለዝኾነ ኤርትራ ናፃ ዝወፀት ኣብ ግንቦት ክእወጅ ሕጂ እዚ ሃዋህው እዚ ኣነት ስምዒት ፈጢሩለይ ንዓይነ እዛ መዝሙር እዚኣ ክፅሕፍ ከለኹ ሰማእታት ሲ እዚ ኩሉ ሂወቶም ዝኸፈሉ ትኩሉ ካብ ሰማእት ንላዕሊ መቸም ዋጋ ዝኸፈለ የለን ሂወት ይኸፊሉ። ስለዚ እቲ ኩሉ ሂወቶም ዝኸፈልሉ ዕላማ መፈፀምቲኡ በፂሑ ብደም ንፀላኢ ብምስዓር

0: ድምሳስ ተረጋጊጹ ብድምጽ ኸዓ 98 ካብ ብምድማጽ ኣቅድሚ ዓለም ኩሉ ዓለም ዝርዮ ከዓ እወነና ፅነት እዩ ዝርና እጅ ነዚኦ ክገልፅ ፍትነ ብዛ መዝሙር እዚኣ ቅሰኑ ሰማእታት ኢለ እወ ዝተረፈኩም የለን ሰማእታት ቅሰኑ ብኩሉ መንገዲ ዕላማኩም ኣብ መወዳእቱ በፅሒ ወቂዑ ምባል ብደምና ብድምፅና ናፅነት ያው ኮይና ቅሰኑ ሰማእታትና እሰይሰይ ኤርትራ ምደልቢልክ ባንዴራ ተሳዒሮ ደመኛና ዋናታትኪ ነጊስና ሰላም ተወሊዱ ፍትሒ ተፈሪዱ ክሰኑ ሰማዕታትና ፍትሒ ተፈሪዱ ክንብል ከለና ካልእ ዳኛ ኣይኮነን ፈሪድዎ ድምፂ ናይ እቲ ዋና ህዝቢ እቲ ዋና ኤርትራ ዝኾነ ህዝቢ ድምፁ እዩ ፈሪዱ ንሱ እዩ ዳኛ።
1: ስለዚ ዜማ መን ዜማ ሰሪሕዋ
0: ዜማ ኣሮን ናይ ኣሮን እያ ኣሮን ከም ዝበልክዎ ኣሮን ኣብ ብዙሕ መዛሙር
1: ፅቡቅ ንድሕሪት ስከ ክመልሰካ ፅርጊ ሓርነት ጎደና ሓርነት መገዲ ሓርነት ምዕራፍ ጉዕዞ ሓርነት ስብል ነገራት ወካሊ ትምህርቲ እዩ መሰለት ወይ ድማ ቅጀላ ከዓ ትፈጥር እዩ ካብ ምንታይ እትውገስ ኣብቲ ማሕበራዊ ጉዳይ ክልካ ኢኻ ከዓ ደሪስካ ኣብዛ መፅሓፍ ከዓ ፈላሚት ግጥምካ ምኳኑ ስፊርካ ኣለካ ካበያ ትውገስ እያ
0: እዚኣ እንታይ እዩ ፅርጊ ሓርነት መድሕን ናይቲ ሰውራ እዩ ኩሉ ሰዓት ፀላኢ ኣብ ኩናት ሓደ ነቲ ካልእ ክስዕር ንሕር ኮይኑ መስመራት ሓደ ካብቲ ዝስራሓሉ መስመራት ናይ ርክብ ናይቲ ሓደ ወገን ሓደ ወገን ምዕፃው እዩ ንኢትዮጵያ መስመራት ርክብ ናይ ህዝባዊ ግንባር ስንቂ ውጉኣት ዝመላለሱሉ ኩሉ ዝመላለሰሉ ምዕፃው እዩ ነይሩ እቲ መደብ ናይ ኢትዮጵያ ኣብ ሰሜናዊ ምብራቅ ሳሕል ይሕጂ ምስኡ ዝተኣሳሰረ እዩ ሰሜናዊ ምብራቅ ሳሕል እቲ ናብ ሱዳን ዝቀረበ ግንባር ስለ ዝነበረ ብዕላ ፃዕዳ ዝመፅእ ዝነበረ መስመር ብቀሮር ኣቢሉ ናይ ምዕፃው ብርቱዕ ፃዕሪ ብርቱዕ ኩናት ካየም እዮም ነዚ ግምት ምእታዊ ካ ህዝባዊ ግንባር ሓደ ማራፂ መንገዲ ዝረሓቐ ካብኡ ብኡ ክፅሉ ክትንከፍ ዘይክእል ኣመና ርሑቕ ኣይኮነን ግን ድሓን ውሑስ ዝኾነ መንገዲ ይፀርብ ነይሩ ብሓወላ ዓቢሉ ንዓራ ግዛኣቱ ማለት እዩ ፅርጊ ሓርነት ብመሰረቱ ብቲሓራ ቦታ እቲ ነዊሕ ንሳሕል ዝኣቱ ፅርግያውን ፅርጊ ሓርነት ይበሃል ነይሩ እዚ ከዓ መቐፀልትኡ እዩ ብፍላይ እዚ ምስኡ ቀፂሉ ከዓ ናይ ብድሆ ፅርግያ ብድሆ ምስርሑ እዚ ዝፈጠረለይ ስምዒት ወይ ድርኺት የን ፅርጊ ሓርነት ፅሒፈያ ብንውሕ ዝበለ ግጥሚ ናብ ድምፂ ሓፋሽ ከይዳ ነይራ ንደርፊ ብዝኸውን መንገዲ ከዓ ኣብዚኣ ቀሪባ ነራ እዚኣታ ናይ ደርፊ እያ እዚኣታ ናይ ደርፊ እያ ሕጂ ነቲ ናይ ዕላማ ምኳኑ ውሕስነት ናይ ህላወ ምኳኑ እንደገና ከዓ ኣብ ጎቦታት ኣብ ኣዝዩ ፀዳፊ ጎቦታት ዝስራሕ ብምኳኑ ዝኸደ እምበር ዝመፅእ ዘሎ እምበር ዝኸይድ ዘሎ ኣይመስለካን ወይ ከዓ በታ ኣንፃር ክትሪኦ ከለካ ኣዝዩ ከምዚ እናበለና ተጠዋወየ ዝኸይድ ኣብቲ እዋነቲ ምስቲ ብዙሕ መሳርሒ ዘይብልካ ምኳን ከዓ ምስቲ ግዜ እውን ዕድል ዘሂብ ምኳን ዋላ ንኸተፅንዕ እውን ምክንያቱ ወራር ድሕሪ ወራር እዩ ዝመፅእ ዘሎ ኣበይ ናይ ወራር ታቐዳ ቀንዲ ናይ ርክብና መስመር ፀላእ ክሕዛ ክእል ወይ ክንገድፋ ንክእል እውን ክትፈልጥ ኣይትኽእልን ምክንያቱ ወታደራዊ ኩነታት ኣብኢልካ ኣይኮነ ግን ንሱ ከይመፅእ ከዓ ተቀዳዲምካ ክትሰርሐ ኣለካ ምዝ ኩሉ ምህዋኽ ምዝ ኩሉ ኩነታት ከምኡ ዝኣመሰለ ኣዝዩ ኣገራሚ ዝኾነ ፅርግያታት ክሰርሕ ክኢሉ እዩ ህዝባዊ ግንባር እሞ ነዚ ንምግላፅ ካብ ዝደረፍ ዝተበጊሰ ፅርጊ ሓርነት ኢለ
1: ፅቡቅ ሓንቲ ካብተን ግጥምታትካ ምድርን ሰማይን እንተተላገበ ከም ዓይኒ መርፍእ እውን ተፀበበ ኣርሁ ተብሎ ንሓፁር ጥሒዝካ ናይ ኩሉ መፍትሒ ኣብ ኢድካ ጨቢጥካ ተጋዳላይ ዝብሉኻስ እንታይ ፍጥረትካ ዝትብል ዚ ዳርጋ መፅሓፍ እያ እዚኣ ነቲ ኩነት ነቲ መድረክ ነቲ ሃዋው ምስ ኩሉ ነገራት እዩ ድሕርቲ ትገረመኒ ብዚ ሕጂ ምስ ገለፅካይ ከዓ ድሕሪ ሰላሕታ ውራድ ኣብቲ ግንባር ሓልሓል ኬድኩም ከተቐርቡን ገለኒ ነይሩ እሞ ኣብዛ ግጥሚ ዘለካ ተመስጦ እንታይ እዩ ክትሰምዓ ከለካ እንታይ ይፈጥረልካ
0: እንታይ እዩ ሓንቲ መዓልቲ ላ ረህባ ትኸፍተላ እንድያ ንሳ እያ ተዓላማ እዚ ኩሉ መስዋእቲ ከፊልካ ዝኩሉ

0: ካብ ሓደ ግንባር ናብ ካልእ ግንባር ብፍላይ ሰላሕታ ወራር ኣዝዩ ፅንኩር እዩ ነይሩ ሰላሕታ ከዓ ስለ ዝነበረ ማለት ብዙሕ ከይተፈልጠ ከይተኣወጀ እቲ ተኣዊጁ ዝተካየደ ወራራት ስለ ዘይነፍዖ ከይኣወጅና ዶኾነ ሓይሽ ብሰላሕታ ዝብል ሓሳብ ሒዙ ፀላኢ ብወዩ ብሰላሕታ ኣካይድዎ ሕጂ ከምኡ ምኳኑ ብዙሕ ምግምጣል ናይ ሰራዊት ኣብ ሓደ ግንባር ናብቲ ካልእ ግንባር ግንባር ሓልሓል እዩ ትቐንዲ ሓይሉ ግንባር ሓልሓልን የማናይ ክንፊ ግንባር ናቕፋን እዩ ብኡ ይመፅ እዩ ዝኾነ ግን ናሓሰ ኣቢሉ እዩ ዘፍ ዝብል እቲ ወራር ነዋርሒ ይፀኒዑ እጂ ንግንባር ሓልሓል ኢና ንኸይድ ነርና ነርኢ ምክንያቱ ሰራዊት እቲ ውግእ ዝሒሉሲ ኣዝዩ ዝሒሉስ ጠርቆሽ ጠርቆሽ እኳ እንተዘይተሰኣነ እቲ ትሃን ናይቲ ናይ ፀላኢ ሓይሊ ወዲኡ እዩ ትሃኑ ደኺሙ እዩ ከምኡ ስለ ዝኾነ እቲ ሰራዊት ካብ ግንባር ወሪዱ ክዘናጋዕ መደባት ባህሊ ክርኢ ተዋስኦ ደርፊ ክሰምዕ ዝኽእለሉ ሃዋው ተፈጢሩ ማለት እዩ ብኡ ምክንያት ኢና ሕጂ ንግንባር ሓልሓል ንከይድ ናከድና ከለና እያቲ ሓሳብ ትመፀኒ ለይቲ ኣብ ጉዕዞ ዝኩሉ ንክደ ዘለና ሓንቲ መዓልቲ እኮ ተናፅነት ክትመፅ እያ ተራህዋስ ክትመፅ እያ ነዚ ሓንቲ መዓልቲ ንመብፅሕ ዛብ ጭሩኣ ዝረኣየና ባናኣ ዝረኣየና ዘሎ ግን በሪሃ ከም ፀሓይ ቀትሪ በሪሃ ናፅነት ንረክበላ ኣብ ናፅነት ንበፅሓላ መዓልቲ እ ሓንቲ መዓልቲ ስኮላ ናባይና ናብቲ ሓንቲ መዓልቲ ኢና ዝኩሉ ንኸዶ ዘለና ዝሉ ባርካ ትኸይድ ሰሜናዊ ምብራቅ ሳሕል ግንባር ናቕፋ መቸም ቲ ሰራዊት መዕረፊ ይብሉ ብከምኡ ከዓ ዘፍ ኣቢልዎ ከዓ ኣብኡ በፂሑ ሕጂ እቲ ሓሳብ ትመፀኒ ገለ ሕጥበ ፅሑፋት ንዜማ ክኾን ዝኽእል ምፅሓፍኩ ንግሆ ማለት እዩ ተሓሲበ እየ ዝነበርኩ ምሳዕቲ ሓሳብ እንዲ ብርእስኻ ዘሎ እዩ ዝመፅእ እቲ መራኸቢ እዩ እቲ ፅሑፎ ወረቐሲ ምስቲ ምስ ሰብ መራኸቢ እዩ ብዝኾነ ገለ ዝተወሰነ ሕጥበ ፅሑፋት ፅሒፈ ካልእ ናይ ዜማ መሳርሕትና ከዓ ማለት እዩ ናይ ዜማ ክኢላ ምስወት ኩሉ ብዙሕ ስለ ንራኸብ ብዜማ ገለ ካብቲ ንሱ ዝደረፈ ደርፍታት ንሱ ዜማ ዘውፅኣሉ ኣነ እውን ዝገጥሞ ስለ ዝነበረ ወት ኩሉ ብቀረባ ቁልጡፍ ዜማ ናይ ምውፃእ ክእለት ከዓ ስለ ዘለዎ ደቂሲ ነይሩ ሃሩር እዩ ኣተሲአ ኣታዚኣ ፅሒፈ ኣለኹ ሞ እስኪ ዜማ ውፃእ ላ ክትሕግዘና ንፅባሕ ከነቕርባ ኣብቲ መደብ ይብሎ ወትኩል ከምዝበልክዎ ስሉጥ እዩ ጎረርኡ ስሑል እዩ ዝኾነ ዜማ ኣውፅኢ ላ ንኩላ ክኾን ዝኽእል ዜማ ኣውፅኢ ላ እ ኣነ ዝተረፋነ ነረን ዝሓስበን ክፃፈን ዝደሊ ንፅባሒቱ ከይድ ምስ ሓደርና ሸጋለ ዝበሃል ቦታ ናብቲ ግንባር ሓልሓል ዝተፀግዐ እዩ ካብ ዛራ ኣብኡ ምስ ከድና ንግሆ እተን መዛዘም እውን ሓሳሲበ የን ፅኒሐ ፅሒፈ ሂበዮ ኣብኡ ከሎ ፅኒዕዋ ኣፅኒዕዋ ምናልባት ሻምበቆ ሰኒያቶ ትኾኑ እምበር ንሱን ክራሩን ማለት እዩ ንመሓለውታ ከዓ ወረቐት ኣበኒ ይብልኒ ሂበዮ ወረቐት ከ ተጠቕመ ይመስለኒ እውን ዝኾነ ብከምኡ ኣቕሪብናያ ሕጂ እቲ ሓንቲ መዓልቲ ላ ኩሉ ሰዕ ንብሎ ነገር እኮ እዩ ኣብ መወዳእታ ሲ ሓንቲ መዓልቲ ሳብ ናፅነት ክንበፅሕ ኢናስ ንብል ኢና ድሕሪ ዝኩሉ ምድርን ሰማይ እንተተላገበ ከም ዓይኒ መርፍእ ኩሉ እንተፀበበ ኩሉ ቀውጢ እንተኾነ ኩሉ እንተኾነ ኣብ መወዳእታ ነዚ ኩሉ ሰጌርና ሓሊፍና ሲ ኣብቲ ሓንቲ መዓልቲ ናይ ናፅነት ክንበፅሕ ኢና ክንከፍት ኢና ራህዋ ክንከፍት ኢና ናፅነት ንብል ኢና ሸዓ ግን ተወዲኣ እታ መዓልታ ሲ ተወዲኣ መዓልታ ማለት እዩ ኣብታ ለይቲ እቲኣ ምስ ሓሰብ እኳ ክገብራ ኣለ ስበልኩ ገይረያ በታ ዕለት እቲኣ ከዓ ተመዝጊባ እታ ራህዋ ንኸፍተልና መዓልቲ ኣይነይቲ ምኳና ኣብ ካለንደር ክትረክባ ይትኽእልን ካ ሽዑ የላን ኣብዚ ኣብዚኣ ክትብላይ ትኽእልን ኢኻ
1: ኣብቲ
0: ዕላማ ጥራኢኻ ግን እዛ መዓልቲ እዚኣ 24 ግንቦት 991 ኮይና
1: ፍሊት እያ ኩሉ ግዜ ዝተማቕረን ግጥምታት እያ ሕጂ በዓል ስጋ ቆንጥያ ኤፒክ ዓይነት እዩ ንውሕድ በለ ተራኺ እዩ ልካ ከምቲ ስኒት ስኒት ገደና ሓደ ኢድ ብሎ ብዙሕ እዋን በቲ ኣዝማቹ በቲዩ ቀዳመይቲ መስመር ናይ ግጥሚ እዩ መብዛሕትኡ ግዜ ኣርእስቲ ድኸውን ንባዕሉ እዛ ድሓንኩ ንውሻጠ ብዝኾነ ኩሉ ግጥምታት ድንቂ እዩ ኩሎም ደረፍቲ ከዓ ፅቡቕ ደሪፎሞ እኽሊ ሓሪሙ ንባዕሉ ስእሊ ኣለዎ ምስሊ ኣለዎ ምንቅስቓስ ኣለዎ ድምፅታት ዝኾነ ሕጂ ኣብ ኩለን

0: ሓንተን ደርፍታት ካሲ ሙሉፃት እየን። ሓንቲ ግን ኣላ ተባዕ ግጥሚ ድብላ ማእከል ሰሕበት እቲ ዝገርመካ ነገር እቲ ውሳኔ እቲ መርገፂ እምነት ከምኡ ከዓ ክኸውን ኣለዎ። ምክንያቱ እቲ እምነትካሲ ክትሸርፎን ከተወዳድሮን ከለካሲ ይውስነካ እዩ። እስከ ብዛዕባ እዛ ግጥሚ እንታይ ትብለ ናሕፀር ኣቢልካ
1: ማእከል ስሕበት ማእከል ስሕበት ዓለምስ ማእከላ በያ ዝብል ሕቶ ኩሉ ሰብ ዝሓቶ እዩ ኣፈይ ዚ ማእከላ ወይ ግሎብ ትርኢ ብክባ ወይ ስፍሓት ናይ ዓለም እውን ክትሓስቦ ከለካ ብከምኡ ትሓስቦ ዋላ ፀፋሕ ሰባ ኣበይ ማእከላ ልካ ክትሓስብ ግድን እዩ። ኣነ ዚ ሕቶ እዚ እዩ መፅኒ መፅኒ ጥራይ ዘይኮነ ነዚ ሕቶ እዚ ክምልስ እየ ዝፍትን ንዓይ ዝኾነ ናብ ዝኾነ ቦታ ከይደ ካብ ኤርትራ የ ነቲ ዝኸድክዎ ቦታ ኣነፃፂረ ዝርዮ ርሒቀ ቀሪበ
0: ሳእናትካ
1: ዋላ እቲ ኣብ ወፃኢ ዘሎ ብስደት ዝነብር ህዝብና እቲ መስመራት ርክቡ ንድሕሪ ርኢካዮ ኩሉ ከካብ ዘለዎ ካብ ኣውስትራልያ ኹን ካብ ካናዳ ኹን ካብ ኣሜሪካ ኹን ካብ ኤውሮጳ ካብ ዝተፈላለየ ሃገራት ኹን ካብ ጃፓን ኹን ኣብ መወዳእታት ምስምር ናይ ርክቡ ቴሌፎን ዝድውሎ እቲ ኩሉ እቲ ሻቅሎቱ ስምዒቱ ተሓልዮቱ ናበይ እዩ ናበይ ኤርትራ እዩ። ስለዚ ንዓይ ሲ ኤርትራ እያ ማእከል ናይ
0: ሰብ
1: ማእከል ናይ ዝዓለም ሓብርተ ዝበሃል ኣብ ከርሲ ኤርትራ መተኸልኩ
0: ሸካእዚኣያ
1: ተመንከሊታ መበልኩ። ስለዚ ነዚኣ ፅሒፍያ ማእከል ስሕበት ኩሉ ከዓ ነናቱ ማእከል ስሕበት ህዎ ማእከል ስሕበትና ግን ንሳ እያ። ስለዚ ከዓ ኤርትራ ማለት መንነትና እንታይነትና መን ምኳንና እንግለፀላ ናትና ትንፋስ ናትና ህላዌ ዝግለፀላ ንምኳና ኢት ማሕከል ማእከል ስሕበትና ዝገብራ ሞ
0: ፅቡቅ
1: ምክንያታ
0: ኣብ መወዳእታ እንታይ መልሰ ግብሪ ረኪብካላ ኣለካ ነዛ ሳልሳይ ሕታ ብሕጂ ከ እንታይ ክንፅበአ ኢና ምናልባት ሕጂ ናተይ ርእቶ ክኸውን ይኽእል እዩ። ኣብኡሲ ምስ ነፍሲ ወከፍ መግለፂ ጌርካሉ ዘለካ እቶም ዘየምቲ እቲ ቦታ ምናልባት ርዱእ እዩ ኩነታ ሃዋህ መድረኻዊ ኩነታት እንተትውስኸሉ ሲ ዝያዳ እውን ስኪንዮቲ መድብል ናይ ስነ ግጥሚ መፅሓፍ ታሪክ ብግጥሚ እውን ምኾነ እብል እንታይ ርእቶ ኣለካ?
1: እንታይ እዩ እቲ ግብረ መልሲ ዝበልካይ ዋላ ብዳሕምኡ ክጅምር እቲ ግብረ መልሲ ፅቡቅ እዩ። ብፍላይ እዛ ሳልሰይቲ ሓደ መእተው እውን ስለ ዝገበርኩሉ ነቲ ዝበዝሕ ከም ዝበልካዮ ኣብኡ ምናልባት ዘየምቲ ኣየእቶኹን ፅሑፍ ስለ ዝኾነ እዚ ሲ እቶም ደረፍቲ ፍሉጣት እዮም ቶም ደረፍቲ እከለ ዝደርፋ ዝበዝሕ ሰብ ካብኡ ዝንሎ ነተን ናይ ደርፍታት ማለት እየ እምበር ገሊአን ገሊኡ ክፋል ከዓ ናይ ክስታይ ድዩ ናይ ንባብ እንድዩ ከም በዓል ዓዋተ ከም በዓል ሳሕል ንባዕላ ዕዳለኒ
0: ኣባፈጣር
1: ምንባር እቲ ዝበዝሕ ዋላ ናይ ደርፊ እንተኾነስ ናይ ንባብ ኣሎ ስጋ ቆንጥያ ከም ዝበልካዮ ሕጂ እቲ ግብረ መልሲ ፅቡቅ እዩ። ኣነ ብዓይኒ ክስታይ ብዓይኒ ህየሳ እውን ርኦም ሰባት ክፅሕፍሉ
0: ከ ሃይለቢዘን
1: ገበራውናኣብታ መእተው ገርያ ዘለኹሃይለቢዘን ህየሳ እያ ነራ እወ ግን ካብኡ ንላዕሊ ከዓ ክኸውን ኣብ ኩሉ ስራሓትና ማለት እዩ ኣብ ኩሉ ግጥምታትና ዝፅሓፍ ብህኒ ብነቐፌታዊ ዓይኒ ክረአ ንዕምቆት ሓጋዛ እዩ ንዕምቆት ናይ ምርዳእ ንምስትምቓር ኣዝዩ ሓጋዛይ ስለ ዝኾነ ከምኡ ክግበር ትስፎ ብሓፈሻ ግን ፅቡቅ እዩ እቲ ግብረ መልሲ። ዋላ እኳ ብዙሕ ሰብ እውን ይፈልጣ እንተነበረ ዝያዳ ብሳልሳይ ሕታም መምረቕታውን ስለ ዝገበርናላ ተቐደምቲ መምረቕታውን ኣይፍለጥን እዩ ነይሩ መምረቕታውን ስለዝተገብረታ ወርሓ 11 22 ምስኡ ዝተኣሳሰረ እውን ዝያዳ ዘይፈልጦ ዝነበረ ንክፈልጦ ተኻኢሉ ግን ትግብረ መልሲ ፅቡቕ እዩ ምስበልኮ ብህየ ሰብ ዓይን ክረአ ግን ኣዝዩ ገዳሲ እዩ እየ ዝብል እዚ እዩ ምናልባት እንታይ እዩ ግጥሚ ክፅሕፍ ደሊ እየ ግን ዝሒዘዮ ዘለኹ ስራሕ ከዓ ብፍላይ እዚ መፅናዕቲ ናይ ማሰን መልቀስን መፅናዕቲ ናይ ኣፋዊ ስነ ፅሑፍ ብዙሕ ግዜ ዝህብ ኣይኮነን ንኸምኡ ግጥሚ ከዓ ግዜ ይሓትት እዩ ርግኣት ካልእ ብካልእ ክትውጠጥ የብልካን ትሓስብ ግዜ የድልየ ካልእ ዝክሉ ሕጂ ብኡ ምክንያት ማለት ክፅሕፎ ዝሓስብ ህሉ ዕድመን ጥዕናን ይሃበና እምበር መዓልቲ ህሉ ንኸምኡ ሕጂ ግን ቀንዲ ኣተኩሮይ ኣብኡ እዚ ሒዘዮ ዘለኹ መፅናዕትን ንምፍፃም ናቲ ውፅኢት ኣብ ምብርካት ከምኡውን ካልእ ልቂ ፅሑፍ ፕሮዝ ዝኾነ ታሪካዊ ልብወለድ ስራሓት እውን ዝሓስክበሎ ኣብኡ እየ ሕጂ ዝያዳ ግሂበ ዘለኹ
0: ወፅቡቅ ንሎሚ በዚ ክንዛዝም ካልእ ግዜ ግን ከም ኣርእስቲ ናይ ደርፊ ግጥምታት ከመይ ዝበሉ እዮም ካብቶም ኣፋውያን ስነ ፅሑፍ ንብሎም ማስ መልቀስ ጨፈራ ካልኦት ካብኦም እንታይ ክንመሃር ንኽእል ኣብ መምዕባል ቋንቋና እንታይ ግደ ክህልዎ ንኽእል ኣብ መዕቃብያታና ዘለዎም ኣስተዋፅኦ ምስ ተመክሮታትካ ዛሚድና ካልእ ግዜ ክንረኸብ ኢና ሎሚ ግን ስለተሰፊሕን ምቁርን ዕላልካ ምስም ተኸታተልቲ የመስግነካ ይቀኒለ
1: ኣነውና እዚ የመስግን ይቀኒለ ይስፋለ
0: ዝኸበርኩም ተኸታተልትና ንሎሚ ዘዳለናይ መደብ በዚ ንዛዝም ከም ሎም ካልኦት ትሕዝቶ ክንረኸብ ኢና ክሳብ ሽዑ ብርክ

0: ዝቀስሩ ዘለዉ ነዚ ዘምፅኡ ንጀጋኑ ኣገናዕ ስለ ዝውሕዶም ኣናብስ ኣደ ወሊዳ ትምከን በልለይ
1: ኣ ሓራይ
0: ብምቕፃል ኣብ ከተማ ና ከተማ ዓዲ ቀይሕ እቶም በላሕቲ ተማሃሮ ብቐዳማይ ነኪነ ርአ ንሰንዓፈ ተበጊሶም ኣለዉ ግጥም ናይ ጋንታታት ብዛዕባ ቅንያት ናፅነት ጀሚሩ ዘሎ ስፖርቲ ተዓዊቶም ክመፁ ኢለኪ ነይረ ተኸታተልክ እንትኾኒ
1: ዕረ
0: ማዕረ መፅኦም
1: ፅቡቅ ዓወት እዩ ከማን እዚ ሃራይ
0: ዓወት እንድዩ ንሳታ በላሕ ጋንታና ሕጂ ከዓ ቀጥታ ናብ መንደፈራ ቀፂላ ኣላ
1: ፅቡቅ ሃራይ
0: ብኩሉ ቀዳመይቲ እያ ትመርሕ ዘላ ካብ ዝገርመኪ ኣብ ግጥሚ ድዩ ብሕልፊ እቶም ተምሃሮ ብእንግሊዝ ኣብ ክትዕ ዘሐጉሶካ ተምሃሮ ኣብ ስቡ ብእንግሊዝ በቃ ግደፍዮም
1: ማሻላ ፅቡቅ
0: መራ እዮም ሕጂ መንደፈራ ትዓዛ ኣላ ተዓዊታ ክትመፅያ ቅድም ኢላ እውን መንደፈራ ብቀዳማይ ክዕሾ ግጥም ገይሮም ትስዒራ መፅያ ኣብ ቴሌቭዥን ተኸታተልክያ ኣለኺ
1: ናይ ግዲና
0: ሕጂ እውን መን ሳዕረ እስኪ ኣብ ክልቴና መን ይስዕር ትብሊ ክንከታተል ኢና ብዝመፅእ ክንሪዮም ኢና
1: ሓራይ
0: እወ ሕጂ ብምቕፃል ነቲ ክኢላ ሶላር ኣደም ኢብራሂም ኣብዚ ጎረቤትና ዘሎ ዩንፍዕ ቆልዓዩ ናይ ሶላራት ገለኒ ዝንጎረባብትና ብርሃን ዝዕድሉ እዮም ኣስወድ ኣደም ኢብራሂም ኣስወድ እዩ ዝበሃል ነዚ እውን ሰላም በለለይ
1: ሃደር
0: ብምቕፃል ንኣባላት ክፍለ ሰራዊት 37 ንኣዛዚ ክፍለ ሰራዊት ወዲ ዓብዱ ባርካይ ዳዊት ነዚኦም እውን ሰላም በለለይ
1: ሃደር ሃራይ
0: ብምቕፃል ናብ ብምሕዳር ከባቢ ዓድታት ተኾንዳዕ ክወስደክ ንኣባላት ክፍለ ሰራዊት 27
1: ሃራይ
0: ብሙሉኦም ኣብ ሓዋፁ ዝርከቡ ክፍለ ሰራዊት 27 ብሙሉኦም ኣብ ኢጊላ ከዓ ዝርከቡ ብሙሉኦም
1: ሃራይ
0: ብምክንያት ናፅነት ኢና ንድውል ዘለና ብሪሞ ኣውቲስታ ጀማል ዓሚልኪ እዩ
1: እወ
0: ሓሰን በርከት ጀሚላ
1: ሃራይ
0: ብሕልፊ ናብዚ መደብ እዚ ኩሉ ግዜ ትተሓባብርና ዘለኹም ኣባላት ቴሌቭዥን ኤርትራ ርሑስ ቅነያት ክኽለልኩም ይምነ
1: ራይ
0: ሎማዓንትያ ከተማና ከተማ ዓዲ ቀይሕ ነጋድያን ኣለዉ ቅዱስ ገርግስ ንግደት ኣሎ ኣብ ከባቢኡውን ክህሉ ይኽእል እዩ እዚኣ ቤተክርስትያን እዚኣ ታሪካዊት ቦታ እያ ኣብ ወራር ወያኔ ክንደይ ስታይ ግፍዕ ዝረከበት ስለ ዝኾነት ተምሃሮ ተሓሲቡ ዝነበረ ናብኣ ዓሊቡ ዝነበረ ሕጂ ግን ተማዕራርያ ፀቢቓ ነጋድያን ኩሎም ይነግዱ ስለ ዘለዉ ንነጋድያን ኩሎም ሰላም በልዮም
1: ሓራይ
0: ኣብ መጨረሻ ንኩሉ ህዝቢ ኤርትራ እንኳዕ ኣብ መበል 35 ዓመት ናፅነት ኣብፃሓና ብሕልፊ ነቲ ዘይተጃህራይ ብዓቕልን ብትሕትናን ዝመርሕ ንክቡር ፕረሲደንት እስያስ ኣፈወርቂ እንኳዕ ኣብ ቅንያት ናፅነት ኣብፀሓካ ይብሎ
1: ሃራይ
0: ናብ ቤት ቁርሲ መረብ ናይ መጨረሻ ክወስደክ ቤት ቁርሲ መረብ ነዚ ህዝቢ ዓዲ ቀይሕ ኣብ ቁርሲ ድዩ ኣብ መስተ ድዩ ኣብ ኩሉ ብፅቡቕ ኣመሓይሻ ንህዝቢ ጀባይና ስለ ዘላ ንወናኒ ትካል መረብ እንኳሓጎሰካ በዚ ሒዝካዮ ዘለካ ቀፅል በለለይ
1: ሃራይ
0: ነቲ ወናኒ ኩዳር ሳሙኤል ተስፎነ ምስ ወድኻ ህፃን ያርት ዝዓቢ ይግበሮ ዘሐጉሰካ ይግበሮ በለለይ ወደ ሓንኪ ቻው
1: ሓራይ ማ ሰላም ኣመርጂ
0: መርሓባ ሰዓደ
1: የለ ጠ ኣሎኒ ካል ቴሌፎን ኣሎ መርሓባ ኣሎ ደባይዋ ኣሎ
2: ሎ ሄዶ ሰዓት
1: መርሓባ ከመይ ውዒልካ መን ክብል
2: በረኸት ይበሃል
1: ኣህለን በረኸት ከመይ ውዒልካ
2: እግዚኣብሔር መስግን ሎም ሳሚልኮ ኮይነ
1: ዎ ሰላም ትብል ትፈተል በረኸት
2: ኣራይ
1: ከምዚ ናይ በዓል ዑመር እጂ ይኮንካ ኣለኻ
2: ኣራይ ኣራይ ብመጀመርታ ንብሙሉ ህዝቢ ኤርትራን ሓይልታት ምክልኻሉን እንኳ ናብ መበል 35 መዓልቲ ናፅነት ኣብ ፀኸና ኣተሓኩም ይብል
1: ራይ
2: ንቅፃል ኣብ ዙር ገኒ ንሳተፍ ዘላ ሃገራዊ ካንሳና ዓወትን ኣሳልፆን ምን የላ ከምቲ ልሙድ ዓወት ሒዞም ክመፁና ንፅበ
1: እንሻላ ሓራይ
2: ንቕፃል ንኽብርቲ ወላዲተይ ወይዘሮ ንግስቲ ገብረ ክርስቶስ
1: ሓራይ
2: ንኽብርቲ በቓልቲ ቤተይ ሰየነንታመነ
1: ሓደር
2: ኣብ ሽወደን ትርከብ ሓፍተ ዮርዳኖስ ገብረ እግዚኣብሄር ምስ በቓል ቤታ
1: ሓደር
2: ኣብ ሽወደን ትርከብ ሓፍተይ ሄዋን ገብረ እግዚኣብሄር ምስ በቓል ቤታ
1: ሓደር ሓራይ
2: ኣብ ሽወደን ዝርከብ ሓወይ ኪዳነ ገብረ እግዚኣብሄር በቓልቲ ቤቱ ደቁን
1: ሓደር
2: ኣብ ሽወደን ዝርከብ ሓወይ ኤፍሬም ገብረ እግዚኣብሄር
1: ሓራይ
2: ኣብ ኖርዌይ ትርከብ ሓፍተይ ምስላል ገብረ እግዚኣብሄር
1: ሓራይ
2: ኣብ ገዛ ማንዳስልያን ትርከብ ሓፍተይ ልውላ ገብረ እግዚኣብሄር ምስ ደቃ ኣርኬማን ሊብያን
1: ሓራይ
2: ኣብ ኣፍርያ ዝርከቡ ደቂ ሓፍተይ
1: ሓደር ሓራይ
2: ኤቨን ርእሶም ሄርሜላ ርእሶም ኣሌክ ርእሶም
1: ሓደር ሓራይ
2: ንብምሎም ኣባላት ቀዳማይ ዙርያ
1: ሓራይ
2: ንብምሎም ኣባላት ንሓደት ንሕጋት ቀዳማይ ዙርያ
1: ሓራይ
2: ንብምሉ ህዝቢ ኤርትራ
1: ሓደር
2: ምክልኻሉ
1: ሓራይ ኣብራሉ
2: ህዝቢ ኤርትራን ንሓንታት ምክልኻል ንኣለኹ ሰማዕት ክለኹ
1: ሓራይ
2: ኣብ በለዛ ትርከብ ምሕረት
1: ሓራይ
2: ሓራይ በቃ ዮሃና ንብምሉ ህዝቢ ኤርትራን ንተቐብቃቐና ተቐብቃቐኩም ንብምሎም ኣዳለውቲ መደብ ደባ ይባን
1: ሽክረን ይቐኒየና ሓራይ
2: ሓራይ ብርኽ መዓልቲ ቻው
1: آمين تشاو مع السلامة أعزائي المشاهدين أغنيتنا جاي أغنية جميلة جدا للفنان الشاب الفنان ملأكي أبراهام غناها في السنة 2025 لعملية فنقل في مصوع كبرت عزبتي درفنات من زلزلة بتعمل تعمل تدرفية لمن إسي عبيد مصاوينا دينا نبلوع من إسي مصاوينا ملأكي أبراهام كزمر الكية أبا سرحيت فنقل كل تشين عسران حاموش هدارفة بتعمل تعمل تدرفية ولا أنا اتهز بي كمي جيروت الساعة سعلة أنا مرة تقريني كنت سمعينا بهانزاب

0: ደርፊ ተመሊስናኩም ኣለና ዮሃና ክብሉ ከኣለ ድምፃዊና መልእኪ ኣብርሃም ምክንያት ብዓናፅነት ተለፎን ኣሎኒ ኣሎ መርሓባ ኣሉ ደባይዋ ኣሎ
1: ሎ
0: መርሓባ ከመይ ውዒልካ
1: ከመይ ቀኒኺ ትኽእል ኣብ ተመልሶ ካብ ደቀ ምሓረ
0: ዳሓንዶ ከመይ ቀኒኻ
1: ፅቡቅ መስገን ዳሓን ሰላም ቀኒና
0: ኣልሓምዱላ ኣልሓምዱላ ፅቡቅ ሰላም ትብል ትፈደል
1: ሓራይ ብኣኺ ሰዓት ብኣኺ ክጅምር
0: ሓራይ ሽኩረን
1: እኒፌበን
0: ሓራይ
1: ንለምለም
0: ሓራይ ፌበን ኣላ ሓራይ
1: ንማክዳ
0: ሓራይ ኣላ
1: ዝተረፉ ከዓ ካልኦት
0: እዚ ስዕብ እዩ ሓራይ
1: ንሓወይ መምህር ሃይለ
0: ሓራይ
1: ምስ በዓልቲ ቤቱ መምህር ዳህባ ርኣያ
0: ሓድር ሓራይ
1: ንደቁን
0: ሓድር ሓራይ
1: ንበዓልቲ ቤተይ ወይዘሮ ትርሓስ በረብ ዛቐድመያ ኣላ ተጠንቀቕ ከይትርስዓኒ ትብለኒላ
0: ሓራይ ሓካ ትርሳዕ እንድያ ኩሉ ግዜ
1: ደድሕሪ ሓወይ ቤ ፅዋዕ እምበር ደጊ ናይ ርስዓን ይድሓን
0: ሓራይ
1: ንደቀይ መምስ ደቆም
0: ሓራይ
1: ካብ ተሰነይ ንጆን ምስ ሓዉ መኮነን
0: ሓድር ሓራይ
1: ኣቁርዶት ዓድኺ ከዓ ንሕርያ ምስ ሓጅ
0: ሓራይ
1: ኣደርደ መምህር ስሌማን ምስ በዓልቲ ቤቱ
0: ሓራይ
1: ዓዲ ቀይሕ ከዓ ንዕሙር እጀ
0: ሓድር ሓራይ
1: ራይ
0: ከባሰኩም እየ ንስዋ ይዘከረካ ኣሎም መዓልቲ
1: ዳሓን ዳሓን ዝክረኒ ደ
0: ዋ ከባሰኩም ሓስበ ነይረ
1: ነነይ
0: ሓራይ
1: ንሃገርና ከዓ ሰላምን ምሕረትን ንሃገርና ሰላምን ምሕረትን
0: ሓራይ እንሻላ ሓራይ
1: ሎ
0: መርሓባ ኣሉ ደባይዋ ሃሎ
2: ሄሎ ሰምዑ ኢሉ ክዓዲ
0: መርሓባ ከመይ ውዒልኪ መን ክብል ሄሎ
2: ሳዕዱ ኣነ ንንዳሓሞይ ንምክየለ
0: ሓራይ
2: ንምክየለ ምስ ሰበይቱ ምስ ደቁ ምስ ደሃብ
0: ሓራይ
2: መንሽፋጓል ንሰሊሆም ንብዓሰብ ዝርከብ ከዓ ወዶም ንኬብሮን
0: ሓድር
2: ሓራይ ወበይ ከዓ መድሃኒ ሃብተ
0: ሓራይ
2: የቐኒየለይ የቐኒየለይ ንኩሉ

0: ሓተር
1: ሉላ ዘርኡ ቅሳነት ዘርኡ ኣሕዋተይ ዝፈትዎም
0: ሓደር
1: ናሕትነታተ ኩሎም ሰላም
0: ሓራይ
1: ኩሎም ደሊ
0: ሓራይ
1: ንኩሎም ዳሞታተይ ንዓኽኻ ሰላም ለክደሊ ምስ መሳርሕትኸይ
0: ሓቢብቲ ኣነ ሽክረ ሚላይተይ ሽኮር
1: ራይ ናይ ኮታተይ ኣብ ደገ ዘለዉ ከዓ ሰላም ኩሎም ደሊ
0: ሓራይ
1: ራይ
0: ወዲኪ
1: እዎ ንሰበይቱ ኣኮይ ምስ ሰበይቱ
0: ሓራይ
1: ስ በሃል
0: ሓድር
1: ዓወት መብራህቱ ምስ ሰበይቱ ድማ
0: ሓድር ሓራይ ሃ ሓብቲ ወዲኪ ወዲ ኣያ ምስለኒ ቴለፎን ኣለኒ። ሄሎ መርሓባ ኣሉ ዳባይዋ ኣሎ
2: ሄሎ ሰዓደ
0: መርሓባ ከመይ ውዒልኪ?
2: አልሓምዱላ ከመይ ውዒልኪ?
0: አልሓምዱላ ሓብቲ ፅቡቅ። ኣነ ፈሊጠኪ በስለቲ ህዝቢ ኣፍላልጥዮ ማንኺ መን ክብል
2: ጀሚላ ሳቢት
0: ኣቦይ ኣነ ፈሊጠኪ እንዲ ላኪን ንስ ክፈልጠኪ ሓራይ ሰላም ትብል ትፈተኒ ጀሚላ
2: ቀዳምነት ነጓሌ ሪማድሬ ድማ
0: ሓራይ
2: ከምኡውን ነበኣ
0: ሓደር
2: ኣስዒበ ድማ ንኣሕዋተይ ኣብ ውሽጢን ወፃእን ዝርከቡ
0: ሓራይ
2: ኣብዚ ምሳይ ደለዉ
0: ሓራይ
2: ሰዓድ ነስረዲን ኢብራሂም ጅምዓ
0: ሓደር ሓራይ
2: ንዘይቲ ሓወይ ዘይነብ ስልማን ንደቂ ሓወይ ድማ ሃይሰም ኣደም ሮብለ ሕልሴን
0: ሓደር ሓራይ
2: ከምኡውን ኖሞይ ሓሊማ ኣሕመድ ዓሊ ንወዳ መሓመድ ሳልሕ መሓመድ ዓሊ ረሞዳን ማሕፉዛ ንሰበይቱ ሓያት
0: ሓደር ሓራይ
2: ወንዓኺ
0: ሽኩራን ሓቢብቲ
2: ወንዕምሪ ጀድሪስ ወንሓሰን በርከት
0: ሓደር ሓራይ
2: ንኽእሎም ጎረባብትና
0: ሓራይ
2: ከምኡውን ኬርያ ዓረፋ ምስ ጎረባብታ ኩለን ኣዝመራት ርሓስ ገነት
0: ሓደር
2: ወንዓኸ ነፍዓት ሳልሕ
0: ሓደር ሓቢብቲ
2: ሓቢብቲ ማዕ ሰላም
0: ሪማ
2: ክበኪ
0: ሓራይ ኣላ ድያ ወላ ትደሊ ድያ
2: ኣላ ኣላ ሄሎ
0: ሄሎ
2: ሄሎ ማዓዝዓድ
0: መርሓባ ከይፈ ልሓል
2: ከመይ
0: አልሓምዱላ ፅቡቅ ሓራይ
2: ሰለፍ ጉዕዝየ ጀሚላ ጀሚላ ሕሴን ኣታዲቃ ጋቡየ ሬግዋን ኢብራሂም ጋቦቸ ሓስና ጋብዕድ ኢብራሂም
0: ሓድር
2: እሺ ሓደ ነስረዲን ኢብራሂሞ ሳዓዶ ሳሊሖ ስራጆ ማሕሙዶ
0: ሓድር
2: ሲሓደ ነብ ስልማን
0: ሓድር
2: ምስል ኣጀኒን ከዓ ኣደሞ ኣድሃይሰም ኣደም ሕሴን ሮብለይ
0: ሓድር
2: ወግሌኪ
0: ሽክረን
2: ወግል ጅምዓ ኣልሼ ወግል ሁዳ ሙሰፋግር
0: ሓድር
2: ወግል ኣሚር
0: ሓድር
2: ወግል የገቻ ወማዕወፎ ማሕፉዛ ወቦቻ ሓሊማ
0: ሰኒ
2: ኣመሳልሕ ወሓያት
0: ሓድር ሓበብቲ
2: ውሕበይ ውሕበይ ውሕበይ ማሕፉዛ
0: ሰኒ እንሻላ ሕበይ ሰምዓኪ እንሻላ ሕበይ ተሰምዓኪ ይብለኪ
2: ኣይወ ሰምዓኒ ለታ
0: ካላስ የላ ታይ ሓበብቲ ማ ሰላማ أعزائي مشاهدين أغنيتنا جاء أغنية جميلة جدا الفنانة الشابة الفنانة الكبيرة فريهوت بريهو حبراويت عنوان الأغنية دي كبرت عزيز بيدر فنات من تزدلا لدمت أويتنا لعب دمت أويتنا فريهوت بريهو حبراويت يا تبل أرستينا تقدر في يوهانا كبلا إذا لي بزي مخنيات بعنا تنت لدمت أويتنا طبقت دمت أويتنا فريهوت بريهو نابدر فيه

0: ሳራ
1: ኣራይ
0: ሰላም ክብል ደሊ
1: ካበይ ትድውል ኣለኻ?
0: ካብ በለዛ።
1: ካብ በለዛ ሓራይ
0: መንግስት ወደ ስመሮም
1: ሓራይ
0: ሰላም ክብሎም ደሊ
1: ሓደር
0: ኣብኡ ንክቡር ወላድየይ ስምኦን ወልደ ሚካኤል
1: ሓራይ
0: ንክብርቲ ወላዲተይ እርጋስ ብርሃነ
1: ሓደር ሓራይ
0: ንኩሎም ኣሕዋተይን ንዓኸ ድማ እንዳዜና ብሓፈሻ ሰላም ክብል ደሊ
1: ሓራይ ሽክረን ይቐኒየና።
0: እሺ የቐኒልና ስኺኢልከ ከዓኒ ናይ ፍፁም ዮሃንስ መራሓባይ ለክተይ ሰዓን ሓደ እንተትገብርና ዝበለፀ
1: ሰሙን ዝሓለፈት ነይራ ኣይራኸያን ኣይ መወዳእታ ነይራ መዛዘሚ
0: እዋይ ኣይራ እኹዋን
1: ኣጋጣሚ ኣይራኸያን እምበር ኣብ መወዳእታ ነይራ ንሳ ሓራይ
0: ሓራይ
1: ሓራይ
0: ሲልቫና ካዓ ፍፁም ኣብ ትርከብ ሲልቫናን ሄርሜላን ትበሃላ
1: ሓደር ሓራይ
0: ቀብሩኽ መዓልቲ ንዓኸ ድማ ብፍላይ
1: ሓራይ ሽክረን
0: ቀፅልዮ የቐኒልና
1: ሓራይ ይቐኒየለ ኣኒ ከዓ ሓራይ ማሰላ ዓንዲ እትሳል ኣሉ መርሓባ ኣሉ ደባይዋ ኣሎ
2: ሎ
1: መርሓባ ከመይ ውዒልከ መን ክብል
2: ሰዓደይ ሮዚና ካብተሰነይ
1: ሮዚና
2: ወ
1: ኣለን ሰብተ ሰነይ ከመይ ይቐኒኹም ከመይ ውዒልኩም
2: ያላ ሰዓደይ ድሓንዲኸይ
1: ፅቡቅ አልሓምዱላ ተማም ሰላም ትብሉ ትፈተል ሮዚና
2: ብቐዳምነት ንዓኺ
1: ሽኩረን ይቐኒየለይ ሓብቲ ሓራይ
2: ሕርቲ መተዘራኸበኒ
1: ሓራይ
2: ቀፂለ ንሎም ዓንቲ ምርዖ ዘለና ፅበት ንኸያ ጎሉጅ
1: ሓድር ሓራይ
2: ኩሎም ህዝቢ ጎሉጅ
1: ሓራይ
2: ብቕፃል ኣብ ተሰነይ ዝርከቡ ብምሉኦም ጉራብተይ እንዳበዓል ኪዳኔ እንዳበዓል ሰጉ ናተሰነይ ብምልኦም
1: ሓራይ
2: ቀፂለ ንክብር በዓል ቤተ ይጣዕሚ ዮሃንስ ይስለከይ
1: ሓድር ሓራይ
2: ኣብ ደገ ዝርከቡ ኣሕዋተይ ንጀርመን ንፊሎሪ ንሄደን ንምስልኮም ንሓዳረሙን
1: ሓራይ
2: ቀፂለን ስድራይ ኣብኡ መሓጀር ዝርከቡ ብርሃነ ክልኻን በዓል ቤት ጌርና ምሕታብ
1: ሓደር ሓራይ
2: ቀፂለ ንደቂ ሓወጎይ
1: ሓራይ
2: ቆፃል ንኩሎም ሓዝታ ንጓለይ ኣብ ተሰነይ ዝርከቡ ተምሃሮ ሰምናይ ክሎም ሰናይ ጀነራል ዝበረሎም
1: እንሻላ ሓቢብቲ ሓራይ
2: ራይ ከረክበኩ ዶ ጎረቤተ ያላ
1: ሓራይ ሄሎ
3: ሄሎ
1: ሄሎ መርሓባ መን ክብል
3: ሰንበቱ ባህል ተሰነይ
1: ሰንበቱ ከመይ ውዒልኪ ሰንበቱ
3: እዛዩ መስገን
1: ብሓብቲ ሰላም ትብል ትፈደሊ ሰንበቱ
3: ኣራይ ንሕዋተ ኣበስመራ ዝርከቡ መምስ ደቆም
1: ኣራይ
3: ኣብተይ ምስ ደቃ ዓዲ ትርከብ
1: ሓራይ
3: ንበዓል ቤተይ ኪዳና ክንተ
1: ሓራይ
3: ኩሎም ገዛውተይን ጎራብተይን
1: ሓደር ሓራይ
3: ምስልኻል ዓይልታት
1: ሓራይ
3: ማካይናይሸት ኣፈወቂ
1: ሓራይ
3: ይ ንብዓት ካባ ኣብየተ ማዓኺ
1: ሓደር ሓራይ
3: ሓራይ ወዲ ኣሎ
1: ወዲኪ ሓራይ ሓብቲ ሓራይ በሊ ዕንዲ ትሳል ኣሎ ኣሎ መርሓባ ኣሎ ደባይዋ ኣሎ መን ክብል
4: ኣሎ ኣሎ
1: ኣሎ ኣሎ መን ክብል
4: መርሓባ ፍትሒ ኣለኹም ሳ ከመይ ለኹ ተዋዓዲ ሓንዶ
1: አልሓምዱላ ሓቢብቲ ብኸር መን ኢልኪ ንሕብ ሄሎ ተቆሪፃታ መስለኒ ሎ ሃሎ መን ክብል
4: ሎ
1: ሃሎ ኣሎ ኣሎ ንብል ኣለና
4: ሎ
1: ኣሎ ሓቢብቲ ሰማዓኪ ኣለኹ
4: ሰላም ክብል ሰዓደይ
1: ሓራይ ትፈደለ ሓቢብቲ ፈትሒ የልክኒ
4: ፈትሒ የለኪ
1: ሓራይ ሓቢብቲ ሰላም በሊ
4: ራይ ንክብርቲ ወላዲተይ ሓያት መሓመድ ኑ
1: ሓደር
4: ንደቀይ በስማ በሳም ሪማት
1: ሓራይ
4: ንዓባየይ ፋጥማ
1: ሓደር ሓራይ
4: ኮታተይ መሓመድ ኣሕመድ ንመሕመድሽም ንማሕሙድ
1: ሓደር
4: ሓስነይ ንነጃት ኣድራ
1: ሓደር
4: በቃ ንምሉእ ህዝቢ ኤርትራ ሽክረን
1: ሓራይ ፈትሒየ ሽክረን ዓንዲ ትሳል ኣሉ መርሓባ

0: ተወልደ ረዳ ከምኡ ሽገይ ሃቡኒ ኣይተታልሉኒ ወይ ሽገይ ሃቡኒ ኣይተዳልውኒ ኢሉ ኣብ ማሕበር ቲያትር ኣስመራ ክደርፍ እንከሎ ኣነ ብወገነይ እንታ ጉህ ይልበይ ሕጂ ድሕሸካ ኮንቱ ኣጎላጉላ መንጎ ተሪፍካ የሕዝነኒ ንዓይ ምልካምካ ንባዕዳኣ ሎሚ ምሳይ ኮንካ ልበይ ቀደም ነይሩ ክብረትካ ምሕላው ሕጂ ድሓይሽ ቁልቁል ኣፍካ ምሕላው ቀደም ነይሩ ትዘይምዕሻው ሎምስ ጓህ የለን ድሕሪ ምብልሻው ብዝብል ኣርእስቲ
1: መልእኽቲ
0: እወ መልእኽቲ ናቱ ናይዛ ደርፊ እዚኣ ምናልባት ልበይ ተባሂሉ ዝተፀውዐ እቲ ፓርላማ ናይ ኤርትራ ዝነበረ እቲ ነቲ ዝተላእኸሉ ወይ ነቲ ዝተመረፀሉ ኩነታት ገዲፉ ናብ ዘይተመረፀሉ ኩነታት ኣብ ህዝቢ ከቕርቦ ዝግባእ ፍታዊ ህዝቢ ድዩ ኣይኮነን ክብሎ ዝግባእ ኣብቲ እዋነቲ ኤርትራ ምስ ኢትዮጵያ ምፅምባራ ኣብ ክንዲ ናብ ህዝቢ ዝቐርብ ባዕላቶም ተሓቢኦም ኣብ ስቱር ቦታ ኣብ ፓርላማ ናይ ኤርትራ ፈሪሞም ከቲሞም ኤርትራ ጠቕሊሎም ኣብ ትሕቲ መግዛእቲ ናይ ኢትዮጵያ ምእታቦም ንዓኣቶም ትልበይ ንሰሙ እቲ ለኪምኩምና ምባል ንዕኦም እዩ ኣበላሽኹምና ምባል ንዓኣቶም እዩ። ስለዚ እዚኣ ደርፊ እዚኣ ምስተደረፈት እውን ተኸልኪላ ኣብቲ እዋንቲ ብትግረ ዝደርፍዎ ዝነበርኩ ደርፍታት እውን ምናልባት ካብታ ብትግርኛ ዝደረፍክዋ ንፅር ዝበለት የቲመት ፍቲት ትብል ደርፊ ደሪፈ ካብቲ ትሕዝቶኣ ሰብር ውደይ በዓል ሰብር ዕዉት ግድነት ኣይኮነን
1: ምክንያቱቀረታ
0: መታንካ ይጠፍእ ኣረኣእያ ናተይ እዛ ንእሽትለይ እዛ ዘኽታ እዛ ሰብ ዝሰኣነት ዝማጎተላ ኣብቲ ፓርላማ እዛ ብወገና ኮይኑ እምብለይ ዝብል ዘኽቲማ ማለት እዩ ከምዚ ዓረብ ክምስሉ ከለዉ ኣልማል ብላሲዱ የቲም ዝብሉ ገንዘብ ብዘይዋንኡ ዘኽታም እዩ ዝብልዎ ዘኽቲማ ኤርትራ ዝማጎተላ ይረኸበትን። ስለዚ የቲመት ፍቲት ወይ ፍትውቲ ዘኽታም ኢለ ዝሰማኽዋ ደርፊ ቀንዲ ዕላማኣ እዚ መተሓባቢ እዩ ማለት ንክትሓልፍ ካብ ሳንሱር ንእሽተይ ቆልዓ ድኻ ዘኽታም ሓደ ሃብታም ዓብ ሰብኣይ ዘይመዘና ኣዘይ ክንዳ ኣዘይ መሰታኣ ክምርዓዋ ስለዝደለየ እዚ ስድራ ኣሕራ ኢሎም ክመርዕዋ ከለዉ ሲ ንዓ ኣይከውንን እዚ ሰብ እዚ ኣሪጉ እዩ መርኡ ወዲኡ እዩ ኣፅምቲ ተሰባቢሩ እዩ ኮታስ ንዓኣ ዝኸውን ኣይኮነ ግን ሕራይ ኣቢልዎም ንስድራኣ ዝውሃብ ሂቡ ሕጂ ንዓኣ ንዓኣ የትለቦዋ ድሓን ንእሽተይኺ ዘኽታምኺ ሰብሪ ግበሪ ትዕግስቲ ግበሪ ሰብሪ ዝገበረ ይዕወት ሰብር ውደይ በዓል ሰብር ዕውት

0: ናይ ሜዳ ምውፃእ ነይሩ። ኣብነት ኣብቲ ግዜ ትንቲ ደኣ ተመሊስና ርእናዮ ተምሃሮ ዩኒቨርስቲ ናይ ኣዲስ ኣበባ ኣብ ኣዲስ ኣበባ ዝምሃሩ ዝነብሩ ኤርትራውያን ኣብ ክራማት ክመፁ ከለዉ ንዕረፍቲ ናብ ኣስመራ ምስ ማሕበር ቲያትር ኣስመራ ኮይኖም ተዋስኦታት ዘርእሉ እዋን ነይሩ። ንኣብነት በትሪ ሓቂስ ትቐጥን እምበር ኣይትስበርን፣ ብምምርዓወይ ተሳቀኹ ዝብል ነይሩ። ካብኡ ናብኡን እውን ሮኬት ማታሃል ዝበሃሉ ትውስኡ ነይሮም። ሓደ ካብኡ ዝዝክሮ ሕጂ ናይ በየነ ሃብተ ማርያም ዝተባሃለ ደራፋይ ሓንቲ እንታይ ትብል ነይራቶ ተፍቅረኒ ዝነበረት ብሓይሊ ተሓፂዋ መከራ ወሪድዋ፣ ሕጂ ተፍቅረኒ ዝነበረት ተደለኹም ኣፋትሕዋ ተኽኢልኩም ስፋትሕዋ ኦልሬዲ ተቋሪና ያ ዘላ ኤርትራ፣ ስለዚ ተኽኢልኩም ስፋትሕዋ መልእኽቲ እዩ ነይሩ እቲ ግዜ እቲ። በዚ እዩ እቲ ናይቲ እዋንቲ ምንቅስቓስ እቲ መንእሰይ ከዓ ከምቲ ኣቐዲመ ዝበልኮ ኣብ እንዳሻሂ እዩ እታ ካብ ትምህርቲ ወፂኡ እንዳሻሂ ካ ትዕልል ባር ዝበሃል ዝፈልጥ ኣይነበረን። ናስሮ ናይ ሪል ነይረን ንሰኔን ዘፃውታ በዚ ሕጉስ ነይሩ። ምስ ሃገራዊ ፍቕሪ ዘለዎ እናዓመቐ ዝኸደሉ እዋን እዩ ነይሩ። እዚ እቲ ናይ መፋረቕ ስሳታት እዩ።
1: ት ናይ ሽዑ ዝነበረ ዋድዓር ዝቐፅለሲ ነቲ ፖለቲካዊ ብግቡእ ገሊፅዎ ወይ ተቃዲሱ ዶ ትብል ዝኸበ ወገን እንድሕር ተቃዲሱ ክለ ደርፍታት ንኣብ ጠቂስካ ፍሉይ ተዘክሮ ዝነበሮ ኣብ መንእሰያት ክተምፀ ትኽእል
2: መቼስ ፍታ ምስለካ ካባይ ንላዓሊ እቲ ህዝቢ እዩ ዝፈልጦ፣ ካብቲ ህዝቢ ንላዓሊ ድማኒ እቲ ተጋዳላይ ዝፈልጦ። ምክንያቱ እተጋዳላይ እቲ ዘውፀ ዝነበረ ንዓ ተሰራዕ ንዓ ዝባን መንግስቲ ክድሉ ዝበለ ሰብ ሰደዶ የለን። ብስምዒቱ ብድልየቱ ምእንቲ ሃገሩ እዩ። ሕጂ ምእንቲ ሃገሩ ክኸይድ እንታይ ዘንቁሎ ዘንቁሎ ምክንያት ክህልዎ ኣለዎ። ወይ ኣብ ቅድሚኡ ስድርኡ ክሓሩን ክቕተሉን፣ ወይ ንሱ ንርእሱ ክህረምን ክቕጥቀጥን፣ ወይ ድማ ነቲ ዕላሙ ኣብቲ ሓንጎሉ ዘሎ እቲ ዕላሙ ዝሰሓሕቶ ዝደፋፍኦ ሙዚቃ ክሰምዕ ኣለዎ። ሓደ በዓል ወኒ ዋላ ዓሰርተ ግዜ ሕሙም ይኹን ፅሉል ውን ይኹን ንበል ከበሮ ከይተሃርሜ ይስዕስዕ ጓይላ። ስለዚ እቲ ሰብ ዘነቓንቆ ዝነበረ እቲ ግጥምታትን ደርፍታትን እዩ። ሕጂ ኣብቲ ዋነቲ ዝኸይድ ዝነበረ ሰብ ውሑድ ኣይኮነን። ምናልባሽ ስኻ ንእሽተ ኢኻ እቶም ቅድሚካ ዝነበሩ ከመይ ኢሎም ከይዶም፣ እቲ ወኒ ደፋፍኦም ነይሩ፣ እቲ ኩነታት ደፋፍኦም ነይሩ። ንሕና ከዓኒ ምስ ተዓቕምናስ እቲ ዝግባእ ንገብር ነርና። ኣብቲ እናሻሂ ምስ ኣሕትና ንበል 15 ሰባት እተኮይና እቶም ደረፍትን ሳዕሳዕትን ኣብቲ ዋንቲ ነበርና ብ15ና ክንገልፅ ከለና እቶም 15 ከዓኒ 150 ክረኽቡ ከለዉ 150 ሰብ ክገልፁ ከለዉ ብጣዕሚ ሰሪሑ እየ ዝብላኒ።
3: ደርፍታት ናይ ማሕበር ቲያትር ኣስመራ ሓደ ርእሱ ዝኸኣለ መነቋቑሒ ንህዝቢ ስለ ዝነበረ ንኣብነት ከምቲ ኣቐዲመ ዝበልኩካ ደርፍታት ናይ ኣቶ ብርሃን ሰጊድ፣ ደርፍታት ናይ ተወልደ ረዳ፣ ደርፍታት ናይ ትበርህ ተስፋ ሁነ ትበርህ ተስፋ ሁነ ሓንቲ ካብተን ኣዝየን ክትመርፆ ዝነበረት ግጥምታት ኣዝዩ ንቑሕ ዝኾነ እዋናዊ ዝኾነ ነቲ መድረኽ ዝበቃ ነቲ እዋነቲ ዘንፀባርቕ ደርፍታት እያ ተቐርብ ነይራ። ከም በዓል ዘማይ፣ ከም በዓል ኪዶ ኪዶ፣ ከም በዓል እትገዛና ዓብ ህድሞ፣ ትኻን ቁንጭ ወዲኦሞ ኣዝዩ ጥዑምን ኣዝዩ ሓያልን መምሃርን ዝኾነ
1: ማእሲ እዚአን ዝርፈርተ ናበት
3: እዚ ካብ 62 ጀሚርካ ንላዕሊ ዝኸይድ ዘሎ መድረኽ ግዜ እዩ።
1: ሕጂ ስከ ዘማይ ኪዶ ኪዶ ገዛና ብዛዕበ እዚአን ገለ ሕቶ ማእሲ ካብቲ መልእኽትን
3: እዚ ካብ ካባይ ትሰምዖ እንዳሕ ኣሪኻ ክትብሎ ኮንካ ድሮ ተሓዲሱ ብፅፈት
1: ደረዲኒ ስለተደሪፉ ኣሎ
3: እቲ ቀንዲ
1: መልእኽቱ ንኣብነት ገዛናት ዓብ ህድሞ ንዝኾነ ሰብ ሎም ተወለድ ወዲ 20 ዓመት ኣይርድኦን እዩ። እንታይ ማት ሽዑ ስለምንታይ ገዛና ዓብ ህድሞ ተባሂሉ
3: ገዛና ዓብ ህድሞ ተባሂሉ
1: ትኻን ቆንጭ መኒ
3: ትኻን ቆንጭ መሊኦሞ ተባሂሉ ምክንያቱ ኣብ ውሽጢ ገዛውትና ኣትዩ ሰለያ

ሕጂ ናይ ተበርህ ደርፊ ብዝያዳ ተቐባልነት ረኺባ ብዙሓት እውን ምስታ ደርፊ ዝተኣሳስሩላ ዝነበሩት ኣጋጣሚት ማሕበር ቲያትር ኣስመራ ኣዲስ ኣበባ ከይደምሉ ዝነበሩ እዋን ኣብ መድረኽ ናይቲ ሲነማ ወፅያ ትገዛና ዓብ ህድሞ ትኳን ቁንጪ መሊኦሞ ኢላ ክትደርፍን ከላ እቶም ስምዒቶም ዝገንፈሎም ኤርትራውያን ኣብ ኣዲስ ኣበባ ተቐማጦ ሓደ ካብኦም ኣነ ኳ ብወረ ዝፈልጦ ብርሃነ ወዲ ኮኸቡ ኣብ ማእከልቲ መድረክ ወፅኡ ፍሊት ነስኒሱ ሕጂ እንታይ እዩ ፖለቲካዊ መልእኽቲ ነይርዎ ኮኔልካ ዝግበር ድዩ ካብ ስምዒት ዝግንፍል ድዩ ክትርድኦ ይትኽእልን ግን ነጥፋኣዮም ማለት እዩ ኣብቲ ግዜ እቲ ጠበንጃ ኣይኮነትን ነራ እታ ፊሊት እያ ነራ ጠበንጃ ማለት እዩ ነቶም ትኻን ቁንጪ ነጥፋኣዮም እዚ ስምዒታት እዚ ንኩሉ መንእሰይ ናይቲ ግዜ እቲ እናሓብሓቦ ዝመፀ እዩ ናይ በዓል ኣልኣሚን ዓብደለጢፍ ደርፍታት እውን ኣሎ ሓያል ደርፍታት ኣሎ ኣልኣሚንን ጃብር ማሕሙድን እዮም ብትግረ ዝደርፉ ነሮም ኣብ ማታ ናይ ኣልኣሚን ሕጂ ውላድ ዓጀ ዝብላ ኣሎ እዚ ሕጂ ደቂ ዓደይ ኢሉ ክደርፍ እንከሎ